0: ምስ ድምፃዊ ኣቤል ክፍሎም ኣጣዕሳ ትብል ደርፊና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ
1: መርሓባ ሰዓት
0: መን ክብል
1: ሰላም ዓለይኩም ሓፈሮ
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ መን ኢልክኒ
1: ፍትሓዊት ፍትሓዊት ክብሮም ካፈሮ
0: ሕራይ ፍትሓዊት ሓቢብቲ ትፈደሊ ፍትሓዊት
1: ና ይፈድልክ መጀመርታ ንኩሉ ሙስሊም ጅምዓት መባርክ ብሎ
0: ሽኩራን ሓቢብቲ ኣነ ይቀኒ የለና ሕራይ
1: እንኳላና ዓኸይ
0: ሕራይ ሽኩራን ሓቢብቲ ኣነ ኣላ ይባርክ ፊክ ያ ረብ
1: ብድሕሪኡ ንዓርኪ ሓወይ ጀማል ሚዕታልከ ምሳ መሓመድ ኩሉ ፋሚልኡ
0: ተማም
1: ብድሕሪኡ ንማዘረይ ከበደሽ ወረደ
0: ተማም
1: ድሕሪኡን ንፋዘረይ ክብሮም ነጋሲ ኣብ ዓላ ደሎ
0: ኣራይ
1: ድሕሪኡ ከዓ ንሓደ ሓወይ ኣብ ዓዲ ምሊዝ ዘሎ ጆን
0: ተማም
1: ድሕሪኡ ከዓ ንኩሉ ጅግና ሰራዊት
0: ተማም
1: ብፍላይ ከዓ ክፍለ ሰራዊት 26
0: ኣራይ
1: ኩለኹም ህዝቢ ኤርትራ
0: ሕራይ
1: ንህዝቢ ፈሮ ከዓ ሰላምን ቅሳነትን ይምነሉ
0: ሕራይ
1: ሎም ሓዛይ ምስ ፍፅያ
0: ሕራይ
1: ሰሎሞም ሓዛይ ምስ ደቃ
0: ተማም
1: እንኮላይ ንዓኸ ሰዓደይ
0: ሕራይ ፍትሓዊት ይቕኒ የለና ብጣዕሚ እየ ደመስግነክ ሽኩረን
1: ኣፎን ኣፎን
0: መርሓባ ከማን ቴሌፎን ኣላትና ሄሎ
2: ሃሎ ሃሎ
0: ሃሎ ድባይዋ መርሓባ
2: ንግስቲ ካብ ደቀ ምሓረ
0: ከመይ ውዒልክ ንግስቲ
2: ብሓንዶ ውዒልክን ከመይ ቀኒሆም
0: ፅቡቅ አልሓምዱልላህ ትፈደሊ ሓቢብቲ
2: ሰላም ክብል በለ
0: ጠዋሊ
2: ናይ ጀመርታ ንዓኸን ናብዚ ናብ ዝሕለፈትንን ሰላም ክብላ ይደሊ
0: ይቀኒ የልና ንግስቲ ሰምዑ ከሎ ኩሎም ሽኩረን
2: እሺ ኣራይ ሕጂ ጓዕለይ ኣብ ዓዲ ቀይሕ ትርከብ ወጋሕታ መብራህቶም
0: ኣራይ
2: ምስ ጓላ ሊድያ ዓወት
0: ተማም
2: 39 ዙር ሳዋ ወሪዳ ኣላ
0: ሕራይ ብሰላም እምፅኡና እንሻላ
2: ዓወትን ቅሳነትን ይምነየ ኣላ እዛ ጓለይ
0: ኣሚን ሕራይ
2: ጓለ ኣጆኺ ከምኡ የዲት ዓወት ተምሃሪት እያ
0: ተማም
2: ረአይ ዓወት
0: ሕራይ
2: ግፅ ዘላ ጓለይ ናፅነት መብራህቶም
0: ተማም
2: ምስ ወዳ
0: ሕራይ
2: ስ በዓል ቤታን
0: ሕራይ
2: ስዕድያ ደሎ ሓበን ወደይ ሓበን መብራህቶም
0: ሕራይ
2: ሰላም ክብሎ ይደሊ
0: ተማም
2: ከምኡውን ድባይ ደሎ ዳንኤል ወደይ ንእሽተይ ወደዩ
0: ሕራይ
2: ሰላምን ቅሳነትን ይምነየሉ
0: ሕራይ
2: እሺ ከምኡ ዝፈትዎ ሓወይ ቀሺ ዘርኣይ ቤየና ዓዲ ቀይሕ ዘሎ
0: ሕራይ
2: ምስ ደቁ ምስ ኩሎም ስድራ ቤት ሰላም ክብሎ ይደሊ
0: ተማም
2: ከምኡ ውን ፍርሓት ቤነ ፀረና ኣላ
0: ሕራይ
2: ሓፍተይ ምስ ደቃ
0: ሕራይ
2: ሰነይ ዘላ ሓፍተይ ናላ ኣንሳ ከኣኒ ምስ ደቃ ምስቶም ፍትዋት ደቃ ከኣኒ ሰላም ክብሎ ይደሊ
0: ተማም ሕራይ
2: ወዲ ባሻይ ጎረቤታ ተሰነይ ሰላም ክብሎ ይደሊ ምስ ደቁ ምስ ሰበይቱ ምስ ኩሉ ስድራ ቤቱ
0: ሕራይ
2: እውን ኪዳነ ባህታ ዓሊ ግድር ዘሎ ምስ ደቁ ምስ ሰበይቱ
0: ተማም
2: ሸሃኡ ኣስመራ እናበይ ቀሺ በላይ
0: ኣራይ
2: ምስ ስድራ ቤቱ ምስ ክብርቲ በዓልቲ ቤቱ ኣኽበረት
0: ኣራይ
2: ዋሎ 39 ዙር ዓወት ጨቢጣ ዝመፀት ቅሳነት
0: ኣራይ ተማም
2: ከምኡውን ኣውሰእና እውን ኣላብ ሳዋ ህዲ ዝወረደት
0: ኣራይ
2: ኣብ ዓወት የራኽበና ንብላ ኩሉ ቤተሰብ እንዳበይ ፍትዊ ሰላም ክብሎም ይደሊ
0: ተማም ሕራይ
2: ከምኡን ወዲ ሓምተይ ፍትዊ በርሀ ምስ ደቁ ምስ ሰበይቱ
0: ሕራይ
2: ዓዲ ቀይሕ ዝርከባ ኩለን ቤተሰብ ኩሉ ዝቐረበን ዝረሓቐን ሰላም ክብሎ ይደሊ ኩሉ ጎራብተይ ከዓ ገዛውትና ጎራብትና ከዓኒ
0: ሕራይ
2: ርሑስ በዓልቲ ኣውደ ዓመት ይግበረልና
0: እንሻላህ ንኩሉና ኣሕቢሩ ሽኩረን ንግስቲና ይቀኒ የልና መርሓባ ሕራይ እምበር ዝኸበርኩም ተዓዝብትና ናብዛ ቀፂላ ትስዕብ ዘላ ደርፊ

0: ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ ሃሎ ዱባይዋ መርሓባ።
1: ከመይ ውዒልኩ ሰዓደይ?
0: ፅቡቅ አልሓምዱላ። ከመይ ውዒልኪ?
1: እግዚኣብሔር ይመስገን። ኤልሳ ብሃል
0: ሓራይ። ኤልሳ ሓቢብቲ ትፈደሊ። ኤልሳ
1: ኣራይ ዮሃና ክብል ደለ ሰዓደይ
0: ጠዋሊ
1: ራይ ምደቀይ ዮስያስ
0: ሓራይ
1: ናባይ
0: ተማም
1: ኣባፅዕ ዘለዉ ስድራይ ብፍላይ ከዓ ንስፖርታ ወራሪተይ ተሓስ ግርማይ
0: ሓራይ
1: ኣፍራንስ ዘሎ ሓወይ ሳሚር ሓድጉ ምስ በዓል ቤቱ ምስ ደቁ
0: ተማም
1: ከምኡ ውን ንስፖርት ሓፍተይ ፌሩዝ ካሕሳይ ምስ ወዳ ዮዳኤል ሓበን
0: ተማም
1: ንኩሎም ስድራ ቤተይ ንዓኹም ቀና ዜና ብፍላይ ከዓ ንዓኸ ሰዓደይ
0: ይቀኒየለይ ኤልሳ ይቀኒየልና ሽኩረን ሓቢብታ

ሓራይ እምበር ዝኸበርኩም ተዓዘብትና ሰዓት ፈኖወ ናይ መደብና መደብ ሄሎ ደባይዋ ስለዝኣኸለ በዛ ክንከታተላ ፀናሕና ናይ ድምፃዊ ኣማኒኤል ጎይትኦም መደብና ክንዓፁ ኢና ማለት እዩ። ንኩላትኩም ተኸታተልቲ መደብ ሄሎ ደባይዋ ደው ኢልኩም ኣብ መደብና ትሳተፉ ንኩላትኩም ከመስግነኩም ፈቱ። በዝቐረብናዮ መደብ ዓጊብኩም ክትኮኑ ድማ ተስፋ እንዳገበርና ኣብ ዝመፅእ ዘሎ ክሳብ ንራኸብ። ኣብዚኣ ኮይኖም ነዛ መደብ ብቐጥታ ክፍንዋ ንዝባዕሉ ኣባላት ሚኒስትሪ ዜና መሳርሕተ ከይመስጎንኩም ክሓልፍ ይደሊን እየ። መጀመርያ ነዛ መደብ ሰሪዑ ንዘዳለወና ኤዲተር መድሃነየ ዘካ ከርያስ ኣዝየ ከመስግኖ ፈቱ። ኣወሃሃዲ መደባትና ኣለም ዮሃንስ ወዲ ገነጠው፣ ኣወሃሃዲ ስቱድዮ ተኪኦ መኮነን ፃዕዲ፣ ከምኡውን ብቐጥታ ናባኹም ከመሓላልፎ ዝባዕሉ ኣባላት ስቱድዮ ኤዲተራትና መልኣክ ስልጣን ወዲ ስልጣን ፅንዓት ታረቀ፣ ከምኡውን ሰኣላይና ማቱሳላ መኮነን፣ ኣብ ግራፊክ ስርስትና ያማኒ ቴክኒሽናትና ድማ ፍትሒ ሃይለ፣ መትከል መሓሪ፣ ፌቨን መሓሪ ብምዃን እዮም ኣብዚ ምሳና ውዒሎም ዘለዉ። ለምለም ዕቁበ ከምኡውን ቴክኒሽን ድምፂ ሳባ ገንዘቡ፣ ከምኡውን ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ሳሊና ፀሃየ ብምዃን እዮም ኣብዚኣ ምሳይ ውዒሎም ዘለዉ። ንኩሎም ከይመስገንኩም ክሓልፍ ኣይደሊኒ። ክሳብ ኣብ ዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንራኸብ ድማ ሰላም ወሰናይ ዘለዎ ቁንያት ክኾነልና ንኩላትና ንምነ ሳደር ሙሻሂዲን وصلنا إلى ختام حلقتنا لليوم من برنامج ألو دبيوة. إلى جديد اللقاء بكم إن شاء الله في الأسابيع المقبلة. نتمنى لكم كل الأفراح والسعادة. إلى اللقاء.

ኣብ ዝተፈላለየ ኩርናዓት ዓለም ብምዃኑ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ሰሪዕና ቀሪብናልኩም ኣሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክንፀንሑ ብክብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊኢና ክነእፍል እሞ ብሓባር ንከታተል።

ናብ ዞባ ሰሜናዊ ቂሕ ባሕሪ ናብ ንእስእ ዞባ ቃሩራ ካብ ዝርከብ ዓድታት ናብ ማህሚመት ገጽና ዘወረረ ከነብለኩም ኢና ክቡራት ተኸታተልትና። እዚ ቦታ እዚ ቁሩብ ንሕርሻ ኣዝዩ ኣፀጋሚ ከም ዝኾነ እዩ ዝንገረሉ። ነዚ በዲዩ ግን ብሓያል ፃዕሩ ዝተፈላለዩ ንሕርሻ ንጥፈታት ማለት ናይ ባናናን ተምርን ዘፍሪ ዘለዎ ሓረስታይ ቆላሕታ መደብና ስሒብሎ ናብ መደብ ቆላሕታ ክስክረኩም

እተሰፊሕን ንቝፅን መሬት ቀሩራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቖን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዓለ እዩ ነይሩ። እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ።

0: ኣቶ ሳልሕ መሓመድ ኣብ ንኡዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናብ ፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑኡ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መበገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብካሉ ሓፈሻዊስ ኣብዚ መሃይመት መፂእኻስ ካልእ ስራሕቲ እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአየኒ። ብፍላይ እቲ ኣብ መሂመት ዝመፅ ሓደ ካብ ከረን ካብ በዓል ርሑቕ እዩ። እቲ ስብ ዝመፅ ማለት ሓፈሻዊ ሓምልቲ ወላ ፍሪታት ገለ ዝመፅ ዝኸው እዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጀብ ዝከባቢ ብል ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባል ሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣለዉ ኒ ቅድመይ ዝገበሩ ግን ኣነ ከዓ ጃርዲን ዘይፍትን ቁርብ በታ ዓቕመኢለ ብ223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ። እዞም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊኡ ነይሩ ሲሰማን ናፅናና ዳርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ። 24 ከዓ ቁርብ ጃሚርናዮ 25 ከ ገለ ንረኪብና ኣሎ። ሕጂ ሓዱሽ ኣግራብ ትሪኦ ዘለካ ገሊኡ ባህርያዊ ሕጂ ካብቲ ሕጂ ዘምፀኦ ፍረታት ዝበቐለ ገ ካብ ዓልና ዝተካ ናይ በጅታት ዘሎ ከምዚ እዩ ዘሎ ሕጂ ሓናቐፀለ ዝከይድ ዘሎ።

0: ሰማንዩ ኩሉ መሊኡ ነይሩ እዚ ተምሪ ሙሳ ዝበሃል ኩሉ ንስ እዩ መሊኡ ነይሩ። ዳርጋ ክልተ ሄክታርን ቁርብ ኣለዎ ዝያዳ፣ ግን ሓፈሻዊ ኩሉ እዚ ዝትርእዮ ዘለኹም ኩሉ ብገረብ ኣይቶን እዩ ነይሩ። እቲ ኻስ እንስሳታት ብዓልማ እንተለ ወካርያት ዘይኮይኑ ካልእ ሓንቲ ዝነበረ ዩነበረ ዋለቶም ክሰርሑ ከሎ ምሳይስ ርእይዎ ነይሮም። ብቅርብ ነቐረፅና እዚ ገረብ ከም ትወዲ ማለት እዩ ገረብ እዩ ነይርዎ ሰይሰማን እዩ ነይርዎ። ተፃዓሪ ናይቲ ሽዑ ኣለኒ ስእለ ብጣዕሚ ዱር እዩ ነይሩ ብዙሕ ተፃዒሩሉ እዩ። ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕረሻ ሓፈሻዊ ብላይ ኣብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡውን ተመኮረ የብለይ ቲ ዝበዝሐ ካብ ሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕረሻ ማለት እዩ። ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውሪ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ መንግስትካ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በቲ ዓቕሙካ ሽዑካ ሓገዝ ነተገብረልካስ ኢለ ዝጀመርኮ እዩ ማለት እዩ።
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ። ኣብዚ ሕፃ ዝበዝሑን ዋሕሊ ማይ ዘለዎን ከባቢ ከም ባናና፣ ሽጉርቲ፣ ጉዕ በርበረ፣ ለሚንን ኣራንሽን ተምርን ካልኦት መቦቀላዊ ነገራብን ክተክል እንከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዘበፅሐ እዩ ነይሩ።
0: ዝበዝሐ ስራሕ ሲ ኣብዚ ከባቢ እንታይ የድልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገለ ሰምዑ ዝብል ዘረባ ሰምዒ ነረ ስሓተትኩ ማለት መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንግ ጀሚራ ሽጉርቲ ኣፅበ ሓፈሻዊ ካ ዚ ካልኹም ባናና ገለ መለ ስለ ዝድለየ ድሓን ተምሪ ከ ና መጀመርታት ተምሪን ኣራንሽ ካለዋ በዚ ካብ ግንዳዕ ኣምፅአ ተምሪ ካ ካብ ጋሕተለ ኣብዛ ታቤላ ሰምሃር ትብል ምዝ ናይ ኩና ናይ ባፃ ተኣሲርካ ክትያ ኮልካስ እቲ ቦታ ንበዓለ ታሪክ ኣለዋ ባፃ ከም ተተሓዘት መረጋገፂ ኣብ ኣላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅአ ሕጂ ዚ ምዝ ሰማማዕ ኢለ ፈቲና ድሓን ኣሎ ማይ ውሓደ ዘይኮይነስ ድሓን ኣሎ መጀመርታስ ብባናና ብሽጉርቲ ነ ጀሚረ ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁርብ ማይ ሽግር ኮይኑ ስ ድሓን ከሎስ ማይ ጥራሕ እያ ሽግር ዳርጋ ሳልሳይ ዓመትስ ብዙሕ ሕጂ ኣይወርደን ዝርዋ ድሕሪ ክንደይ ሓንቲ ሕጂ ትወርድ ሳ ከዓ ንእኩሉ ኣይኮነ እቲ ማይ ማለት እዩ ብከምኡ ጀሚር እዮ። ሕጂ ግን ብድሕሪኡ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይቲ እውን ኣሎ ማንጋ እውን ኣሎ ፍታትና ኣለና ኩሉ ድሓን ኣሎ።
1: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ። ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይስልኪ ፃዕርን ዝተረኽበ እዩ። ንሱ ዘለዎ ውሑድ ንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ። ብርቱዕ ፀሓይ ማህሚመት ተፃዊሩ ክሰርሕ ንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲኡ ዝሰርሕ ነይሩ።
0: ፃዕሪ እዛ ተክሊ ከምዝህፃናበስ ጀሚር ነተከናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትርኢ ቀፃሊ ትኩዕት ከምሲን ኣለዎ ዝበተል በዕሉ ድሕር ቁርብ ተጉድጓድ ዝኩዕትካ ኣብ ኣይፀንሐካ ናብ ሓመል ነወሰኸት ኣፀንሐካ እዚ ብዙሕ እቲ ፃዕሪ ብዙሕ እዩ። ኣብዚ ከባቢ ዘለዎ ኣብዝ ሓለፈ ሓጊዞም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ንመስግኖም ሕጂ እውን 59 ኣብዚ ከባቢ ሕግዙን ኣለዉ ብከምዚ እምበር እቲ ፃዕሪ ብዙሕ እዩ ብገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራካስ ድሓር እውን ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕ ድማ ኣሎ ብዙሕ እዩ ዝኮነ ግን ፀኒዕካ ቁርብ ተፀቢኻ ትዕግስቲ ተጌርካስ ዘይብፅሕ ዓወት የለ ኩሉ ክብፃሕ እዩ ኣብቲ ዕርፍቲ ትራክባላ ማለት እዩ ሓዱኻስ ብከምኡ ዛሚዶም ኣብቲ ፍቓድ ዘህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ቲ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፀ ካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱ ምስራሕ እያ በርቲ ፃዕርሲ ለይትን ማዓትን ኣሎ እታ ኣብ ፀንሓነ ዘርጋብ ዝውዕል

0: ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕጉዝን ኣብዚ የ ኩሉ ግዜ እቲ ግዜ ኣብዝሕልፎ ማለት እዩ ካብ ንኮ ክሳብ ምሸት ባባ ተከሰትና ውሕዱዳ ካዜ መግልዓባት
1: እግል ትስዒቱ ግርና ከማእዩዳ ምንስዒነግል ሰላ እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታውያን ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ
0: እቲ ዕላማ መጀመርታ ከምቲ ሓሲበ ዝነበርኩ በተዓሙሲ ነዛ ካልኦት እውን ኣለው ነዚ ካብ ርሕቕ ዝመፀን ነበረ ሽጉርቲ ድዩ ካልእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ መሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋ ብዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚ ኣብዚ ጠቃና ዘለዉ ሲ ንዑ ክንዕግብ ኢና ትድሌት እንሻ ላ ከዓ ሰልጣና ክኹን ድሓን እዩ ባናና ካብኡ ቁርብ ነቲ ኣብዚ ከተማ ቁርብ ኮምታት ነፍር ለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረኪበሉ ይኸ ድሓን እዩ ጉዕ እውን ድሓን እዩ ሕጂ ዘይት እውን ኣሎ በዚ ትሪዎ ትክእሉ ኢኹም ለሚን ወለለ ጀሚሩ ኣሎ ሱ እውን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ዝጎፍራ እሱ ብጣዕሚ ተካልእ ሕጂ ይጀምር ዘሎ ተምሪ እውን ዝተዋህባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚሩ ኣለዎ ትሪዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጂ እተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙና ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይትረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ እቶም ኣብኡ ዘለዎ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀናዩ ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ እዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹም ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ ዝቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ ግን እንታይ ዘርኢ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜኡ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እንታ ክትረብሕ ትኽእል ኣታክልትን እዛ ኣታክልቲ ተዓዲሎም ኣለዉ እዚ መሬት እዚ ካብ ጫፋት ሒዝካ ሕጂ በበቆፆ በበቃፆ በዘቃፆ ንዋላ ሰራዊት ከይተረፈ ንእቦ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና እዚ ብሓንሳብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነ ሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገፅካ ትኸዱ ዝፀንሓናን ሕጂ ኣቲናይ ዘለናን በብኒ ሕጂ ፅቡቅ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መስሪ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ ኣብዚ ቦታ ኢና ንጥቀም ዘለና

0: ብዘይካዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ። እንተ ፅዕርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ። እቶም ኣብዚ ከባቢ ክበቐልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦት ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና።
1: ከቡ ረኸዮም እዚ ሩባ ክንደይ ሰፈቲኖምብሉ እዮም ትርጉ ይብሉን ጭቃ ይብሉን ገለ ብሎ ገለ ካብ ሕጂ ኣትናሊኻ ተምፅ ገለ ካብዓልኻ ኩዒትካ ክባል ናብ ካል ተምፅ ኣሉ። እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን እያ ምዃን ተዋላ ትኾነሲ ትርጉ ይብሉን ክደቀኩም ይገለብሉ ነይሮም ኣይትኸውን እናበሉ ከሎ ፅቡቅ መፅያ ማለት እዩ። ግን ቶም ክኢላታ እዚ ናይ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ። እዚ ባናና እውን ትማይ ሽጉርቲ ዘይኮይኑ

ኣብ ሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ እዚ ኮይኑ ኣብ ሓንቲ ዝኣብየና ፍፁም ከየለን እቲ ዝፈተና ያስ ኣሎ ግን ኣብ ፍሪኡ መወዳእታ ፍሪኡ ስለ ዝመፅእ ሓድሽ ስለ ዘሎ ጃርዲን ስ ኮይኑ ማለት ከምዚ ኢልና ወለ ደፊርና ከምዚያ ኢልና ሙሉእ ሙሉእ እተዝበልናዮ እቲ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮነ ዝብሎ ነበሩ ፅቡቅ መፅአና ኣሎ ምሳና ማለት እዩ።

0: ኣብ መወዳእታ ናይ ዝፃዕረ መንእሰይ ናይ መጻእ ትልሚ ዝያዳ ሰፊሕን ዓሚቕ ራእይን ዘለዎ እዩ። ነዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብ ልምዓታዊ ምንቅስቓስ ገይሩ እዩ ዝርዮ። ራእዩ ነቲ ሕርሻ ናብ ዝለዓለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳኽ ነቲ ዕዳጋታት ብዝበለጸ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዉ ካልኦት መንእሰያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ፣ ከባቢኦም ክቕይሩ፣ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ከም ዝተመኪሉ ዘለኹ ሲ ተፅዒርካ ናይ ሳውራኒ ሳውራ ዝኮ ነገር ፅዒሩ ፃዕሪ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግዝቲ ጌርካ ከምዘይከኣል ሲ ግምስ ግዜ ከምዘተዓራርአ ካብቲ ንሰውራና ዝተምሃርና እዩ። ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ። ሕጂ ብዙሕ ፀገም ዶይመስለና ከም ተመኮረና እቲ ብዙሕ ጋጥማካ ድሓና ሓለፍካዮ ነሰገርካዮ ነሰገርካዮ ደመሓይ እናተመሓሸ ደብ ድሓና ኣለና እዩ።

0: ትሕዝቶታት መደባት መግዛይ ኢኹም ትከታተሉ ዘለኹም ክቡራት ተዓዘብትና ኣስዒብና ድማ ካብተን ማህርቲ ዝኾና ትሕዝቶታትና መደብ ኣሰራርሓ ምግቢ ሒዝናልኩም ቀሪምና ኣሎና። ካብዛ መደብ እዚኣ ከም ወትሩ ንብሎ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኣኸ እንታይ ክኸውን ብሓባር ኢና ክንከታተሉ ና መምህር ዝጋሃርያ ክስግረኩም።
1: ናይ ሰላም ኩብራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ጆላተ ናይ ብርጭቕ። ሕጂ ጆላተ ናይ ብርጭቕ ፍሪኡ ጉሕጉሕ ኣቢልና ኢና ነውፀ ኣየ ጥዕመን እዩ ፍረ ዘይብሉ ከምዚ ጌርና ኣቢልያ ዘለና ወ ሓንቲ እዚ ሕጂ ንሳምፕሌት ሪፍያ እዚኣ ስከነልክሳ እዩ ዘለና ጆላተ ናይ ብርጭቕ ክንሰርሕ ስለ ዘለና ፍረ ጉጥጉጥ ኣቢልና ኢና ነውፀ ሕጂ ማይ ጌርና ክንፅሕና ይንኽእል ኒና ጆላተ ብርጭቕ ንባዕሉ ማይ ማይ ስለ ዝኾነ ብዘይ ማ ኢና ንጥሕኖ ጆላተ ናይ ብርጭቕ ምስ ድሪም ኢና ከዓ ክንሃርሞ። ብርጭቕ ሕጂ እንታይ ዘይትገብሮ ነገር ዋላ ሓደ የለን። ሕራይ ማይ ተገይራሉ ብዙሕ ማይ ይኸውን ሕጂ ከምዚ ገርና ክንሽኩሽኮ ኢና

ሕራይ ጆላተ ናይ ብርጭቕ እየ ዝሰርሕ ዘለኹ ብርጭቕ ዋላ 2 ኪሎ ዋላ 3 ኪሎስ ቁርብ እየን ዝኾና ክንዲ ዝኾና ሕጂ ድስትና ከዓ ዘይንጥቀመሉ ፀብሒ ዘይንጥቀመሉ ምክንያቱ ተነቃፋይ ዝኾነ ነገር በዓል ጆላተ ሕጂ ድሪም ስለ ንገብረሉ ተነቃፋይ ስለ ዝኾነ ንሕና እንታይ ንገብር ፀብሒ ዘይንሰርሐሉ ልካዕ ከም ናይ ሜልሜላታ ኢና ክነብስሎ ዝኾነ ንፋይ ከይህልዎ ኢለ ኣብ ጆላተ ዝኾነ ንፋይ ከምዘየለ እንዲ ፍሉጥ የብሉን ግን ሕልፍ ክንብሎ ስለ ዝደለኹ እየ

Robert, je colle. ሕጂ ሽኮሩ ከይዝከይብል ብዙሕ ንፍርሶ እዚ እንዳበሰለልና ከሎ ሕጂ ንዕኡ ድሪም እየ ካህርመሉ ናይ ብርጨቅ ሰርሕ ስለ ዝደሎ ሕጂ እዚአን ፍርቂ ኩባያ እንድሕር ኮይነን ፍርቂ ኩባያ ዕፀባ ክገብር ኢና ከ ይንፈልን ኢና ከንክሶ ኢና ይንፈልን ኢና ከንክሶ ሽኮር ልሕቅ ስለ ዝብል ሕጂ ናይ ስትሮበሪ ኢና ከዓ ጌርና ዘለና ድሪም ናይ ስትሮበሪ ሕጂ ፍርቂ ኩባያ ነራ ፍርቂ ኩባያ ከዓ ፀባ ሕጂ ውራይ ኢለ ካርማየ

ድገረፍና ገሪፍና ሕጂ ኣብ ፍሪጅና ንገብሮ ውራ የልና ሓንቲ ደቂቅ ከይፀንሕና እቲ ግን ክዝሕል ኣለዎ ሕጂ ኣኺሉ ወልድዩ ብዙሓዊ የድልየኒ ኣብ ፍሪጅና ንገብሮ ከምዚ ጌርና ሰሪሕና የለና ምዝሓዊስና ምዝሓለ ማለት እዩ ኣብ ፍሪጅ ንገብሩ ሕጂ ከምኡ ጌርና ዝሰራሕናዮ ቅድም ኣቢልና ውፅኢና ዮ እምበር ልክዕ ከምዚ ሕጂ ገይረ ዝሰራሕ እኳ ጌርና ኢና ሰሪሕና ዮ ካ እዩ ድብል ጆላተ ናይ ብርጭቕ ኢና ክንሰርሕ ዝፀኒሕና ካብ በረድፍ እንድሕር ውፅኢካዮ ግን ማያ ትኸውን ብሓንቲ ደቂቕ ሻዕ ካብ በረድ ውፅኢካ ካ ክትጥቀመሉ ዘላትካ ሕጂ እዚ ደብሰልክዎ ናይ ብርጭቕን እዚ ዳሃረንክዎ ድሪምን ምዝሓለ ብሓንሳ ሓዊስና ኣብ ፍርጅ ንገብሮ ሽዑ ጋዕ ምስ በለ ከምዚ ምስኮነ ከዓ ሸዓን ሸዓን ኣውፅእ ኣቢልና ኢና ንቕርቦ እንድሕር ደንጉስ መኸይድብል ኣብዚ ሕጂ በዚ እንዳውፅእካ ትምገቦ ኣብ በረድ ክፍሊ ፍርጅ ከዓ ንእለተእትዎ ክትጥቀመሉ ከለካ ኣውፅእ ኣቢልካ ትጥቀመሉ ኣይፀንሕኒኻ መኻኻ እዩ

ክብራት ተዓዘብትና ናይ ተፈጥሮ ፀጋ ዘለዎ ጣዕሚ ወይ ከዓ ናይ ጥዕና እንድዩ በለስ ሕጂ ግዜ እዩ ሕጂ በለስ ንበይኑ ክበይኑ ክትበልዖ ብፀበቐ በይኒ መልሜላታት ዝሰርሐ ኩሉ ከምኡ ኢና ንገብሮ ንፅማቕ ግን ብከምዚ ዓይነት ኢኻ እንታይ ጌርና ኣለና ናይ ተፈጥሮ ፀጋ ዘለዎ ጅርጅር ናይ ተፈጥሮ ፀጋ ዘለዎ ናይ ተፈጥሮ ፀጋ ዘለዎ ከዓ ናዕናዕ ናይ ተፈጥሮ ፐርሰሜሎ ናይ ተፈጥሮ ዘለዎ ኮኳንበር መዓር ለሚን ሕጂ እዚ ኩሉ ክንጥሕኑ ከለና ማይ ጌርና ፀኒሕና ኢና ነዚ በለስ ንገብሮ ምክንያቱ ፅፅ ስለ ዝብል ፍሪኡ ከዓ ብዙሕ ኣይትፈትዎን ኢኻ ኣብ ፅማቕ እምበር ምስ ፍሪኡ ንዲና ንበልዖ ስለዚ ሕጂ ለሚን ክልተ ገይረ ናዕናዕ ኣፍ ደገና ዘሎ እዩ ናዕናዕ ናይ ተፈጥሮ ጣዕሚ ዘለዎ ካብ ጨናኣፍ ካብ ኩሉ ዝተፈላለየ ዘመሓይሽ ጅርጅርካ ዕርብል ቁሩብ ዕርብል ድሓንግን ክጥቀመሉ ብጣዕሚ እዩ ዕር ዝብል ዝወንድ ዝደሊ ስለ ዘሎ ጅርጅር ሕጂ ብዙሕ ብሕምልቲ ገረ ዝፀምቑ ነይረ እንደገና ፐርሰሜሎ ሕጂ ንመስተ ክንበልዕ ንጥቀመሉ ንመስተ ከዓ ክንጥቀመሉ ኮኮምበር ሕጂ መዓር ዘይደሊ ኣብኣ ከሎ ዕር እዳበለ ዝደሊ ግን መዓር ክገድፈልዎ ንሕና ግን ብማዓር ኢና ንፀምቆ ዘለና መዓር ሕጂ እዚ መዓርሲ ካብ ብሮንካይት ካብ ዝተፈላለዩ ኣብ ሰውነትና ደሎ ፀኪ ከይዓቢ ገብር ዝበለፀ ትሕዝቶ ዘለዎ እዩ መዓር ክንጥቀመሉ ሕጂ በለስ ኣብ መወዳእቲ ዩ ክእትዎ ማለት እዚ ምስተጣሕነለይ ቁሩብ ኣብ ምድካም ምስ በፅሐ የክእትዎ በለስ ፅፅ ይድብል ሕራይዚ ግን እንዳዕረፍና እንዳዕረፍና ኢና ንፀንቆ ግዜ ወስድ እዩ

ከመ ክስተት እየ ትኽእልኻ ትንፋይ ትድበለፀ እዩ ምስ ኩሉ ግዜ ምስ ንፋዩ ዝኾነ ነገር ክንጥቀመሉ ፅቡቅ ግን ምንፋይ ዝደሊ ቁርቴክ መሽና ክንደግሞ ስለ ዝኾና ግሪን ናይ ተፈጥሮ ግሪን ቀፀለያ ማለት እየ ድበለፀ ከዓ ትድበለፀ ትሕዝቶ ዘለዎ እ ተደጋጋሚ ፍሩት ንኩሉ ፀሙቕ ኢኻ እዚ ቐንዲ ክንጥቀመሉ ዘለና ኣሕምልቲ

እዚ ናይ ተፈጥሮ ባህርያት ፀጋ ዘለዎ እዚ መሽና ተደጊምናዮ ዝፀበቕ ክኸውን ፍፁም ዘጓሓፍን እዩ። ከመሽና እውን ምስ ቅጫ ክንስንክቶ ንኽእል ኢና። ደብፃኻዮ ገንዘብ ኣብ መዓልና ከም ዝውዕል ምግባር እዩ። ኳት ትምህርትና ከምዚ ዝኾነ ሕጂ ዝጓሓፍ የለን። ብጀካ ፍረ ናይ በለስ ረ እጂ ናይ በለስ ብዙሕ ኣይኮንኩን ትጥሕኖ ሽዕንሽዕን ከውፀአ እዚ ቁርማ ክንጥሕነሉ

ነገር ሕጂ በለስ ነዊሕ ሓይ ፅሕኖ ኒኻ በለስ እቲ ፍሪኡ ስለ ዝድርቀም ናቹራል ናይ ተፈጥሮ እቲ ዝበለፀ ጣዕሚ ዘለዎ ወይ ናይ ጥዕናና ካ እቲ ዝበለፀ ስለ ዝኾነ ክንጥቀመሉ ፅቡቅ። ኣቐን ክንስድራኻ እንዲ ሕጂ ክትገብር ንሕና ዓሰርተ ኢና ገርና ዘለና። ሕረ ክብራት ተዓዘብትና ናይ ብዙሕ ውስዋስ እዙ ዝጠዓመኻ ብዙሕ ውስዋስ ዘለዎ መንፊት ጎረረና እንዲያ ዝብላ ናባዕለ ደይ መንፊት ክትነፍዮ ዝኾነ ነገር ፅቡ እዩ ብስተ ወላት ዝብላዕዎ ብፀቢ መንፊት ኩሉም ነገር ክትሰርሖ ከለካ ግዜ ወሲድካ ትፀፈፈ ትፀረበ ወይከዓ ትፀባ እዩ ዝኸውን እቲ ኩሉ ሕውስዋስ ክፀምቆ ዝፀናሕኩ ናይ ፐርሰሜሎ ጅርጅር ናዕናዕ ኮኮምበር በለስ ለሚን ዝተፈላለየ ትሕዝቶ ኣለዎ ሕጂ ዝተፈላለየ ትሕዝቶ ስለ ዘለዎ ሕጂ ግሪን ቀጠለ ዓይነት መስተ ቀጠለ ዓይነት መስተ ንጥቀመሉ ዝበለፀ ይሕብሳ ቢልዮ ዘለኹ ከዓ ንድሕሪ እዚ እንጀራ የለየና እ ጆላተና ምስእንሃለ ጆላተ ግን ካብ ኣውፂናዮ ፀኒሕና ከተውፅኦ የብልካ መጀመርታ ብርጭቕ ፍሪኡ መቲርናዮ ፍሪኡ ፅኢናዮ ጥሒልናዮ ምሽኮር ኣብሲልናዮ ድሕሪ ምሽኮር ምብሳልና ከዓ ምዛሓለ ከዓ ትድሪም ናይ ስትሮበረ ክትገብር ትኽእል ናይ ዝደለካዮ ድሪም ክትገብር ትኽእል እንታይ ጌርናዮ ምስ ሓዊስና ኣብ ናይ በደድ ፍሪጅ ጌርናዮ ሕራይ ባረይ ኩራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናዮ ናይ ዓይነት ናይ ጆላተን ንዓይነት ናይ ሕምልቲ ክንብሎ ናይ ቀጠልያ ናይ ሕምልቲ መስተን ንዝመስል ንዝመፅ ደሎ ሰሙን ብካልእ መደብ ክሳ ንራኸብ ድሓንቀኒ

ሰላም ከመይ ትውዕሉ? ዝኸበርኩም ተኸታተልቲ ንሎሚ ዓርቢ 21 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ኣርስታቱ

0: ሰላም ከመይ ትውዕሉ? ዝኸበርኩም ተኸታተልቲ ንሎሚ ዓርቢ 21 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ኣርስታቱ ኣምባሳደር ኤርትራ ኣብ ኬንያ ታንዛንያን ኣቶ በየነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪካ ተሳቲፉ ኣሜሪካ ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ ቻይናን ኢንዶኔዥያን ወታደራዊ ዝምድነ ንምድንፋዕ ክሰርሓ ተሰማሚዐን ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ በየነ ርእሶም ስጓም ድሕነትን ለዋላውነትን ፅላት ጥዕና ኣፍሪካ ብዝብል ቴማ ኣብ ጥዕና ህፃናትን መሰረታዊ ጥዕናዊ ናብዮትን ኣተኪሩ ብ18 ናሓሰ ኣብ ዳሬ ሰላም ታንዛንያ ብዝተቓንዐ ራብዓይ ዞባ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪካ ተሳቲፉ ኣብቲ ንሚኒስተር ጥዕና ኣሚና ኑር ሕሴን ብምውካል ዝተሳተፈ ዋዕላ ኣምባሳደር በየነ ኤርትራ ንዜጋታታ መሰረታዊ ጥዕናዊ ኣገልግሎት ንምውሓስ ጥዕና ኣደን ህፃንን ንምርግጋፅ ከምኡውን ኣብ ካልእ መድያት ጥዕና ንእትኽተሎ ኣገባባትን ዘመዝገበቶ ገስጋስን ብዝርዝር ኣብርሁ ኣብ ኤርትራ ፖሊሲ ጥዕና ንበይኑ ዝተነፀለ ከም ዘይኮነ ዝጠቐሰ ኣምባሳደር በየነ መንግስቲ ክሳብቲ ርሑቕ ከባቢታት መሰረታዊ ኣገልግሎታት ትምህርቲ ማይ ሕርሻን ካልእ ንምርግጋፅን ንምስፋሕን ኣብ ቀፃሊ ፃዕሪ ከም ዝርከብ ጥዕና ድማ ኣካል ናቱ ከም ዝኾነ ብምግላፅ ዛጊድ ተተግቢሩ ዘሎ ዘተባብዕ ከም ዝኾነ ገሊፁ ኣብ መወዳእታ ድማ ኤርትራ ተመክሮኣን ከተካፍልን ካብ ተመክሮ መሓዝቲ ሃገራት ክትመሃርን ከምኡውን ዞባዊ ቀዳምነታት ጥዕና ንምስማር ምቕሉል ዓቕማ ከተበርክት ቅርብቲ ምዃና ኣረጋጊፁ ማሃይምነት ንምጥፋ ብዝሓለፈ ዓመታት ክካየድ ዝፀንሐ ንጥፈታት ብምሕያል ክሳብ 2030 ንምጥፉ ዝሕግዝ ናይ 5 ዓመት እስትራቴጂያዊ ውጥን ተሓፂፁ ወኪል ኤሪና ሃብተ ገርግሽ ተስፋ ማርያም ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ዳናይት ተስፋ ዝጊ ከተቕርበ እያ
1: ሚኒስትሪ ትምህርቲ መሃይምነት ንምጥፋእ ኩሉ ዜጋ ተረባሒ ዕድላት ትምህርቲ ንምግባሩን ኣብዝሓለፈ 10 ዓመታት ንዝተሰላሰለ መደባት ዝግምገመሉ ዓውደ ዘተ ኣብ ከተማ ከረን ብምክያድ ክሳብ 2030 ዝርጋሕ ናይ 5 ዓመታት እስትራቴጂካዊ ውጥን ስራሕ ሓንፂፁ ኣብቲ ካብ 18 ክሳብ 21 ብደረጃ ሃገር ዝተኻየደ ገምጋማዊ ዓውደ ዘተ ዋና ዳይረክተር ክፍሊ ትምህርትን ዓበይትን ሚድያን ኣቶ ገብረ ዝግድማም ኣብ ዘስምዖ ቓል ኩሉ ዜጋ መሃይምነት ንኸጥፍእን ክንኡ ክስጉምን ብመደብ ትምህርትን ዓበይቲ ዓረዮት ምሸታዊ ትምህርትን ኮማዊ ኣብያተ ንባብን ዝግበር ዘሎ ወፍሪ ንክዕወት ብዝለዓለ ይስራሕ ከም ዘሎ ብምጥቃስ ተራ መሻርክቲ ክዓዝዛ ዘኻኺሩ ክሳላሰል ንዝፀንሐ መደባት ትምህርትን ዓበይቲ ብዕምቆት ብምግምጋም ናይ ዝቕፅል ዓመታት መደብ ስራሕ ንምዕዋት ተመላሊእካ ክስራሕ ብምልባው ድማ ኣብተን ዛጊት ዘይተበፅሓ ከባቢታት መደብ ትምህርትን ዓበይቲ ብዝለዓለ ክትግበር ኣብተን ዝዛዘማ ደግሲ ከየጋጥም ከኣ ልዑል ኣተክሮ ክግበር ተላብዩ ኣብቲ ኣጋጣሚ መጠን መሃይምነት ኣብ ዝተሓተ ደረጅኡ ንምውራድ ኣብ ምሕያል ምሸታዊ ትምህርቲ ምዕባይ ኮማዊ ኣብያተ ንባብ ምፍታሕ ሕፅረት መምህራንን መፃሕፍትን ብዕምቆት ተዘትዩ ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ መዛዘሚ ቓል ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራት ሚኒስትሪ ምክልኻልን ካልኦት ናይ ስራሕ መሻርክቱን ብምውሃድ ንዝገብሮ ዘሎ ፃዕሪ ብምምጓስ መሪሕ ተራ ዝፃወት መምህር ብምዃኑ መምህራን ሓያል ፃዕሪ ከካይዱ ኣተሓሳሲቡ
0: ብሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ዝተወደበ ኣብ ምሕያል ተራ ስራሕትን መሻርክቲ ኣካላትን ኣብ ሞያዊ ስልጠናን ምድንፋዕ ኣፍራይነት ስራሕተኛታትን ዘተኮረ ዓውደ ዘተ ብ18 ናሓሰ ኣብ ባፅዕ ተኻይዱ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብሪ ኣብ ኪዳነ ኣብ ሓፈሻውን እዋናውን መድባት ከምኡውን ስትራቴጂያዊ ቀዳምነታት ኣመልኪቱ መግለፂ ድሕሪ ምሃብ ኣብ መበል 12 ዙርያ ስልጠና ኣተኪሩ ኣብ ኣእዛና ሓሳባት ኣቕሪቡ ሓላፊ ክፍሊ ምምሕዳርን ፋይናንስን ኣቶ ተስፋይ ግርማይ ብወገኑ ሃኮሰ ኣብ መዳይ ሞያውን ቴክኒካውን ስልጠናን ትምህርትን ዘሰላስሎ ዘሎ ንጥፈታት ብመንፅር ሸፈንኡ ውፅኢቱን ፈጢርዎ ዘሎ ፅልዋን መብሪህ ሂቡ ኣብቲ ኣጋጣሚ ብዛዕባ ኣብ ዝሓለፈ 11 ዙርያታት ስልጠና ዝተዓመ ብስታስቲካዊ ሓበሬታ ዝተሰነየ መግለፂ ተራን ኣበርክቶን መሻርክቲ ኣካላት ዝምልከት ፀብጻብ ከምኡውን ካብ 226 ክሳብ 230 ዝትግበር ስትራቴጂያዊ ውጥን መግለፂ ቀሪቡ ኣብ ማሕዳሪ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ኣስመረት ኣብርሃብ ዝሰሃበቶ መዛዘሚ ቃል ሓኮሰ ብመንገዲ ማእከል ሞያዊ ስልጠና ንዝህ

0: ዘሎ ስልጠናታት ድሕሪ ምምስጋን ሰልጠንቲ ናብ ትካላቶም ኣብ ዝምለስሉ ውፅኢትን ፅልዋን ናይ ዝቐሰምዎ ስልጠና ብግቡእ ክግምግምዎ ኣዘኻኺራ ማእከል ሞያዊ ስልጠና ሰራሕተኛታት ባፀ ኣብ ዝሓለፈ 11 ዙርያታት ብ7 ሞያዊ ዓውድታት 579 ደቂ ኣንስትዮ ዝርከቦም 1877 ከም ዘሰልጠነ ሰነዳቱ የነፅር። ኣብ ዞባ ደቡብ ኣብ ማትሪክ ናይ ዓመተ ትምህርቲ 2526 ብሉፅ ነጥቢ ዘመዝገቡ ተምሃሮን ብደረጃ ዞባ ልዑል ቁፅሪ ዝዕወታ ኣብያተ ትምህርትን ተሸሊሞም ነቲ ኣብ ከተማ መንደፈራ ዝተካየደ ስነ ስርዓት ዝተኸታተለ ወኪል ኤሪና ፊልሞን ትካቦ ዘዳለዎ ፀብጻብ ይስዕብ።
1: ኣብ ዞባ ደቡብ ብምውሃድ ጨናፍር ሃማመትን ትምህርትን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ሽልማት ደንደን ተዓዲሉ ብ20 ሓሰ ኣብ ከተማ መንደፈራ ብዝተካየደ ስነ ስርዓት ካብ 3 ክሳብ ሙሉእ 4 ነጥቢ ዘምፁ 42 ሚእታዊት ደቂ ኣንስትዮ ዝርከብኦም 302 ተምሃሮ ከምኡ ውን ብደረጃ ዞባ ልዑል ቁፅሪ ዘዕወታ ኣብያተ ትምህርቲ ተሸሊሞም። ካብ ተምሃሮ እቶም 81 ሙሉእ 4 ነጥቢ ዘምፁ ክኾኑ ከለዉ ቤት ትምህርቲ ካልኣይ ደረጃ ድባርዋ ድማ ካብ ኣብያተ ትምህርቲ ተሸሊማ። ሓላፊ ጨንፈር ሃማመተ ኣቶ ግርማ ይገብሩ ኣብ ዘስምዖ ቃል ብቕዓት ትምህርቲ ብተሳትፎ ኩሉ ኣካል ከም ዝረጋገጽ ብምጥቃስ ሽልማት ደንደን ኣብ ምሕያል ተወዳዳርነትን ምኹስኳስ ቅዱስ ቅንእን ጽቡቕ ኣበርክቶ ከም ዘለዎ ገሊጹ። ወኪል ጨንፈር ትምህርቲ መምህር ብላለ ኣርኣያ ብወገና ምስጢር ብሉፅ ውፅኢት ተምሃራይ ግቡእ ምክታልን ኣተኣላልያን ወለድን ግቡእ ምኽስኳስ መምሃራንን ከም ዝኾነ ብምጥቃስ በብዓመቱ ኣብ ሃገራዊ ምርመራታት 8ይ ክፍልን 12 ክፍልን ንብሉፃት ንምትባዕ ዝካየዱ መደባት ኣብ ብቓት ተምሃሮ ዘተባብዕ ውፅኢት ይርከቡ ከም ዘሎ ሓቢራ። ኣብ ማሕዳር ዞባ ደቡብ ኣቶ ሃብታኣብ ተስፋፅን ድማ ንተምሃሮ የውሃንኡ ድሕሪ ምግላጽ ኣብ ዝቕፅል ናይ ኮሌጅ ትምህርቶም ዓወት ተመኒሎም ሽልማት ደንደን ኣብ ሃገራዊ ምርመራ ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፅኡ ተምሃሮ ዞባ ደቡብ ንምትብባዕ ኣብ 2022 ዝተበገሰ መደብ ኮይኑ ዛጊት ኣብ ውሽጢ 5 ዙርያታት 1467 ተምሃሮ ንሽልማት በቂዖም ኣለዉ።
0: ዝኸበርኩም ተኸታተልቲ ሰብ ኣህጉራዊ ዜናታት ብርክት ዝበለ ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም እትኽተሎ ዘላ ፖሊሲ ምስፋሕ ስፈራታት ብትሪ ኮኒነንኦ እተን ሃገራት ነቲ ዝገለጻ እስራኤል ኣብቲ ብውግእ ዝሓዘቶ መሬት ፍልስጤም ልዕሊ 1200 ተወሳኺ ስፈራታት ክትሃንፅ መደብ ድሕሪ ምውፃእ እዩ። መራሕቲ ብሪጣንያ፣ ጀርመን፣ ፈረንሳይ፣ ኢጣልያ፣ ካናዳን ኤውሮጳዊ ሕብረትን ትማዲ 20 ሓሰ ኣብ ዘውፅዎ ሓበራዊ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምውቃስ ኣብ ተግባር ከይውዕል ኣተሓሳሲቦም። እዚ ሓድሽ ውትን ንምዕራባዊ ገማግም ኣብ ክልተ ክመቕሎ ዝኽእል ብምዃኑ ንምትፍናን እስራኤልን ፍልስጤምን ነዳዲ ከም ዝውስኸሉዮም ናይ ቀረባ ተዓዘብቲ ዘጠንቅቑ ዘለዉ። እዚ ከምዚ ኢሉ እንከሎ እቲ መደብ ንፍልስጤማውያን ናይ ህላወ ስጋት ምዃኑ ዋና ፀሓፊ ውድብ ሕብራት ሃገራት ኣንቶኒ ጉተረሽ ወቒሱ። እስራኤል ኣብቲ ኣብ 1967 ብውግእ ዝሓዘቶ ምዕራባዊ ገማግም ኣብ ዝሃነፀቶ ዘይሕጋዊ ሰፈራታት ልዕሊ 700,000 ዜጋታታ ኣስፊራ ከም ዘላ ፀብጻባት የመልክቱ። ብዘይካዚ ኣብ ልዕሊ ነበርቲ ምዕራባዊ ገማግም እተካይደ ወተሃደራዊ ተፃውኦታት ኣሕይላቶ ከም ዘላ ናይ ቀረባ ተዓዘብቲ ይጠቕሱ። ኣሜሪካ ትማሊ 20 ሓሰ ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነ ኣፍሊጣ። እዚ ሓድሽ እገዳ ንኩባንያታት ዕደና ህንፃ ከምኡውን ብርክት ዝበሉ ሰብ መዚ ኪባ ዘነፃፀረ ምዃኑ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊጹ። እዚ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን እገዳ ኣብ ልዕሊ ህዝብን መንግስትን ኪባ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝቃላሕ ዘሎ። ኣሜሪካ ንሃገሩ ናይ ምጉባጥ ጥሙሕ ከም ዘለዋ ዝዋቐሰ ፕሬዚደንት ኪባ ሙጉል ዳያዝ ነዚ ሓድሽ ናይ እገዳ ስጉምቲ ብትሪ ኮኒንዎ ኣሎ። ካብ 1960ታት ኣብ ልዕሊ ኪባ ቆጠባዊ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ናብቲ ሃገር ንዝለኣኽ ነዳዲ ዓጊታቶ ከም ዘላ ይፍለጥ። ሓያል ሃገራት ኣብ ልዕሊ ኪባ ፀኒዑ ዘሎ በይናዊ ቁጠባዊ እገዳ ኣሜሪካ ክላዓል ተደጋጋሚ ፃውዒት ክቕርባ ፀኒሐን ኣለዋ። ህዝባዊት ሪፓብሊክ ቻይናን ኢንዶኔዥያን ወተሃደራዊ ዝምድና ንምድንፋዕ ክሰርሓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልትኤን ሃገራት ሎሚ 21 ናሓሰ ኣብ ከተማ ጃካርታ ኣብ ዘካይድዎ ዝርቢ ተበፂሑ። ብመሰረቲ ስምምዕ ቻይናን ኢንዶኔዥያን ሓበራዊ ወተሃደራዊ ልምምድ ከስፋሓ፣ ወተሃደራዊ ሓበሬታ ክለዋወጣን ኣብ ምምዕባል ኢንዳስትሪታት ምክልኻልን ክተሓጋገዛየን። ከም ኣካል ትስምምዕ ዞባዊ ፀጥታ ንምውሓስ ከም ዝሰርሓ ብምርግጋፅ

ግዳማዊ ምትእትታው ብሓባር ከም ዝቃወማ ነፂረን ኣለዋ። ኣብ ፅላት ምክልኻልን ፀጥታን ጥራይ ዘይኮነ ኣብ ምምዕባል ቁጠባውን ንግዳውን ዝምድናውን ከም ዝተሓጋገዛ ገሊፀን ኣለዋ። ኣብ 225 ኣስታት 170 ቢልዮን ዶላር ንግዳዊ ምልዋጥ ዘካየዳ ቻይናን ኢንዶኔዥያን ኣብዚ ዓመት እዚ ነቲ ኣሃዝ ክብ ከም ዘብልኦ ኣሚተን። ሩስያ ኣብ ከባቢተን ምስ ጃፓን ዘከራኸራ ደሴት ኩሪል ፈተነ ሚሳይል ከም ዘካየደት ሓቢራ። እዚ ናይ 21 ፈተነ ሒደት መዓልታት ድሕሪቲ ፕሬዚደንት ቭላድሚር ፑቲን ኣብተን ደሴት ዘካየዶ ናይ ፈለማ ዑደት እዩ ዝስዕብ ዘሎ። ጃፓን ነቲ ዑደት ዘለዋ ተቃውሞ ምግላፃ ዝፍለጥ ኮይኑ እዚ ሩስያ ዘካየደቶ ፈተነ ሚሳይል ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል ይእመት። ደሴታት ኩሪል ንሩስያን ጃፓንን ካብ 1945 የከራኽረን ከም ዘለዋ እዮም ፀብፀባት ዝገልጡ። ሩስያ ነቲ ጃፓን ናብ ወታደራዊ ፅላታ እትገብሮ ዘላ ገዚፍ ወፍሪ ብምቋም ብተደጋጋሚ ከተጠንቀቓ ምፅናሓ ዝፍለጥ እዩ። ኣሜሪካ ብኩናት ንዘይረኸቦ ተዓወት ብቁጠባዊ እገዳታት ክትፍትኖ ከም ዘላ መንግስቲ ኢራን ሓቢሩ። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ኣቐዲሙ ተወሲዱ ዘይፈለጥ ከቢድ ስምብራት ዝገድፍ ቁጠባዊ ስጉምቲ ክወስድ ምዃኑ ኣብ ዘጠንቀቐሉ ዘሎ እዩ። ንኢራን ብቁጠባ ንምንፃል ምስ ንግዳውን ቁጠባውነት ፈታት ኣብ ልዕሊ ዘካየዳ ሃገራት ስጉምቲ ከም ዝወስድ እውን ፕሬዚደንት ትራምፕ ኣተሓሳሲቡኣሎ። ኢራን ኣብ ስምዕ ክትበፅሕ ዝተዋህባ ዕድል ከምዘይተጠቐመትሉ ዝገለፀ ፕሬዚደንት ትራምፕ ነቲ ኩናት ብሰላም ንምዕራፍ ዝካየድ ዲፕሎማስያዊ ተበግሶታት ክቋረፅ ከም ዝኣዘዘ ዝዝከር እዩ። ንሓድሽ መጠንቀቕታ ፕሬዚደንት ትራምፕ ዝኾነነ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ሃገሩ ክውሰድ ካብ ዝኽእል ዝኾነ ስጉምቲ ከምዘይትርዕዳ ነፂሩ። ኣሜሪካ ኣብ መወዳእታ ወርሒ ለካቲት ኣብ ልዕሊ ኢራን ዘበገሰቶ ወተሃድራዊ ወፍሪ ልዕሊ ትጥቢታ ኮይኑ ከም ዝፀንሐ እዮም ወተሃድራውያን ክኢላታት ዝገልፁ። ፓኪስታን ንልዕላውነትን ግዛኣታዊ ሓድነትን ሶርያ ዘለዋ ደገፋ ነፂራ። እዚ ዝተሓበረ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ትማሊ 21 ኣብ ከተማ ኢስላማባድ ፓኪስታን ኣብ ዘካየድዎ ዝርርብ እዩ። እስራኤል ኣብ ዝሓለፈ ቀረባ መዓልትታት ኣብ መደበር ሓይሊ ኣየር ሶርያ ንዘካየደቶ መጥቃዕቲ ብትሪ ዝኾነት ፓኪስታን እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑና ነፂራ። ነቲ መጥቃዕቲ ኣሜሪካን ቱርክን ዝርከበን ካልኦት ሃገራት ከም ዝኾነኖ እውን ኣይርስዓን። እዚ ከምዚ ኢሉ እንከሎ ሚኒስትር ጉዳያት ወፃኢ ፓኪስታን ኢስሓቅ ዳርን ሚኒስትር ጉዳያት ወፃኢ ሶርያ ኣስዓድ ኣልሸባይኒን ኣብ ርክቦም ሃገራቶም ኣብ ምውሓስ ዞባዊ ፀጥታ ክተሓጋገዛ ምዃነን ሓቢሮም። እዚ ከምዚ ኢሉ እንከሎ ሚኒስትር ኣስዓድ ኣልሸባይኒ ሃገሩ ነቲ ፓኪስታን፣ ቱርክን ስዑድ ዓረብን ኣብ ዝሓለፈ ቅንያት ዝኸተሞ ወታደራዊ ውዕል ከም ትድግፍዎ ብምጥቃስ ዞባዊ ኣገዳስነቱ ልዑል ምዃኑ ኣረድዩ። ሚኒስተር ኣልሸባይኒ ኣብ ውሽጢ 19 ዓመታት ኣብ ፓኪስታን ምብፃሕ ዝፈፀመ ናይ ፈለማ ሚኒስተር ጉዳያት ወፃኢ ሶርያ ምዃኑ ፀብፀባት ይሕብሩ። መጠን ብርሰት ጫካታት ኣማዞን ናይ ብራዚል ኣብ ቀዳማይ ፍርቂ 2026 ምስ ተመሳሳሊ እዋን ናይ ዝሓለፈ ዓመት ክነፃፀር እንከሎ ብኣስታት 20 ሚታዊት ከም ዝጎደለ ፀብፀባት ሓቢሮም። ብመሰረቲ ፀብፃባት ካብ ወርሒ ጥሪ ክሳብ ወርሒ ሓምለ ኣስታት 350 ትርቢዒት ኪሎ ሜትር ጫካታት ከም ዝበረሰ፣ እዚ ድማ ምስ ናይ ዝሓለፈ ዓመት ክነፃፀር እንከሎ ከም ዝነከየ ተፈሊጡ። መንግስቲ ብራዚል መጠን ብርሰት ጫካታት ኣማዞን ኣብ ቀዳማይ ርብዒ ናይዚ ዓመት እዚ ብ17 ሚታዊት ከም ዝጎደለ ምሕባሩ ዝዝከር እዩ። እዚ ተርእዮ መንግስቲ ብራዚል መጠን ብርሰት ጫካ ክሳብ 2030 ክገጥኦ ኣውፅእዎ ንዘሎ መደብ ተስፋ ዝህብ ምዃኑ እዩ ዝግለፅ ዘሎ። ብርሰት ጫካታት ኣማዞን ቁልጡፍ መግቲ ምስ ዘይግበረሉ ብቐሊሉ ክሓዊ ዘይክእል ኣካባቢያዊ ዕንወት ከስዕብ ከም ዝኽእል እዮም ተጣበቕቲ ኣካባቢ ከጠንቅቑ ፀኒሖም። ጫካታት ኣማዞን ብዘይካቲ ኣብ ምግታእ ክሊማዊ ነውፂ ዝፃወቶ እወታዊ ተራ ኣብ ዕቃቢ ህይወታዊ ብዝሕውነት እውን ልዑል ኣበርክቶ ከም ዘለዎ ክኢላታት ይሕብሩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣምባሳደር ኤርትራ ኣብ ኬንያን ታንዛንያን ኣቶ በየነ ርእሶም ኣብ ዋዕላ ሚኒስትራት ጥዕና ምብራቕ ኣፍሪካ ተሳቲፉ። ኣብ ከረናብ ዝተቓንዐ ዓውደ ዘተ መሃይምነት ንምጥፋእ ናይ 5 ዓመት ስትራቴጂያዊ ውጥን ተሓንፂጹ።

0: ኣሜሪካ ኣብ ልዕሊ ኪባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ። ቻይናን ኢንዶኔዥያን ወታደራዊ ዝምድና ንምድንፋዕ ስራሓ ተሰማምየን።
1: ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መደባትና ሰላም።

ክቡራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ መዝገብ ክብረ ወሰን ናይ ሰፈሩ ትሕዝቶታት ሒዝሃልና ክትቀርብ እያ ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ካናዳ ኣድማሳዊ ኣዋጅ ምሕላው መሰል ኣግራብ ብወግዒ ጸዲቑ። ኣድማሳዊ ኣዋጅ መሰላት ኣግራብ ብሪካርዶ ሬይ ዝተባህለ ውልቀ ሰብ ዝተጻሕፈን ዝተበገሰን ምዃኑ እዩ ዝሕበር። ኣብ ካናዳ ከተማ ኩቤክ እትርከብ መምሕዳር ትራሰ ቮድሬይል ብ9 ሰነ መሰረታዊ መሰላት ኣግራብ ኣፍልጦ ዝህብ ውሳነ ኣጽዲቓ። እዚ ተግባር እዚ ኣግራብ ህይወት ዕቤትን ዳግመ ጥጣዕን ስለ ዘለዎም መሰል ኣፍልጦ ዝህብ እዩ። እታ ምምሕዳር ነቲ ብሪካርዶ ሬይ ዝተጻሕፈን ዝተበገሰን ኣድማሳዊ ኣዋጅ መሰላት ኣግራብ ብወግዕያ ኣጽዲቓ ትርከብ። እተን ሰለስተ ቀንዲ ዓንቀጻት ናይቲ ውሳነ ኣግራብ ህያዋን ፍጡራትን ሰብኣዊ ረብሓን ዝህቡ፣ ህይወት ኣብ ምድሪ ኣብ ህላወኦም ዝምርኮስን፣ ሰባት ድማ ምስኦም ብምሕዝነት እናተደጋገፉ ክዋስኡ ከም ዘለዎም ተገሊጹ ይርከብ። ከንቲባ ሚሸል ቦርዶ ኣግራብ ብስርዓተ ስሮም ኣቢሎም ዘስተንፍሱን ኣብ ነንሕድሕዶም ዝረዳድኡን ህይወታውያን ስለ ዝኾኑ ንሰባት እውን ካብ ብዙሕ ነገራት ዝከላኸሉ ምዃኖም ገሊጹ። ቦርዶ ኣግራብ ክንከላኸለሎም ኣለና፣ ክቑረፁ እንተኾይኖም ድማ መጀመርታ ክትክኡ ኣለዎም ብምባል ብተወሳኺ ህዝቢ ዝተኽልዎም ፈልስታት ንኽቐርብ ከም መደብ ተታሒዙ ምህላው ኣረዲኡ። ኣግራብ ምቖት ከተማታት ንምንካይ፣ ጽሬት ኣየር ንምምሕያሽ፣ ብዙሕነት ህይወት ንምሕላውን ስለ ዝሕግዙ ሓቀኛ ሓምላይ ትሕተ ቕርጺ ምዃኖም ገሊጹ። ቦርዶ ኣብ ምቅላስ ለውጢ ክሊማ ክመጽእ ከሎ እቲ ዝዓበየ መሓዝኦም ገረብ ምዃኑ ይሕብር።

እዛ እንዕዘባ ዘሎና ዓባይ ቶርታ 500 ኪሎግራም ወይ 5 ኩንታል ትምዘን ብስጳንያዊ ሼፍ ማርክ ስዋረዚ ኣብ ዝቐረባ መዓልታት ተሰሪሓ። እታ ቶርታ 3.5 ሜትሮ ቁመትን 1.8 ሜትሮ ስፍሓትን ዘለዋ ኮይና ካብ ናይ መርዓ ቶርታ ንላዕሊ ግን ናይ ቤተ መዘክር ስራሕ ትመስል። ዋላ እኳ መብዛሕትኡ ግዜ በይኑ ዝሰርሕ እንትኾነ ነዚ ፍሉይ ዝተዋህቦ ጠለብ ብዘይኣበር ንምቕራብ ግን ኣዕርኽቱን ንገለ ኣባላት ስድራ ቤቱን ሓገዝ ሓቲቱ እዩ። ስዋረዝ ነቲ 33,000 ዕምባባታት ኣብ ልዕሊ እቲ ቶርታ ምቕማጥ ጥራይ ንባዕሉ

ፍሉይ ፃዕሪ የድልዮ ከም ዝነበረ እዩ ዝገልጽ። ማርክ ስዋረዝ እቶም መጻምቲ እቲ ቶርታ ካብ ንቶርታ ንታሪኻዊ ህንፃ ዝመስል ክስርሓሎም ከም ዝሓተቱ እዩ ጠቒሱ።

0: School is where we train humanoid robots from the ground up.
1: ቻይና ንተምሃሮ ሮቦት ቤት ትምህርቲ ኸፊታ። ቻይና ኣብ ከተማ ሃንግዝሆ ንተምሃሮ ሮቦት እተገልግል ኣብ ዓለም ናይ መጀመርታ ቤት ትምህርቲ መሪቓ። እዚ ስጉምቲ ብሰፊሑ ሮቦታት ኣብ ስራሕ ንኽዋፈሩ ዝሕግዝ ብዝተዋደደ ስርዓት ገምጋም ክሓልፉን ስልጠና ወሲዶም ሞያዊ ምስክር ወረቐት ንኽህልዎም ዝዓለመ ምዃኑ እዩ ዝሕበር። እቲ መደብ ኣብ ዝለዓለ ጥርዙ ዝበጽሕ ኮይኑ ሮቦት ስርሖም ንምጅማር ብቑዓት ዝኾኑ ፍሉይ ናይ ምስክር ወረቐት ክሳብ መሃብ ይበጽሕ። ተልእኾ ናይታ ቤት ትምህርቲ ካብ ምዕባይ ኣካላዊ ዓቕሚ ሮቦታት ንላዕሊ ዝኸይድ እዩ። ነቲ በሊሕ ሓንጎሎም ብዝያዳ ንምሕያል ኣብ ዝተሓላለኸ ቅድመ መነባብሮ ዓለም ዕማማት ብብቕዓት ንኽፍጽሙ ዘኽእሎም ኣብ ርድኢት ስነ መጎታዊ ምኽንያትን ናይ ውሳነ ዓቕሞምን ይሰርሕ ከም ዘሎ ክፍለጥ ተኻኢሉ። እቲ ስልጠና 4 ቀንዲ መድረኻት ዝሓቆፈ እዩ። ብናይ ጥዕና መርመራ ይጅምር። ነፍሲ ወከፍ ሮቦት ኣሰራርሓ ሃርድዌሩ፣ ስርዓተ ምሕደርኡን ምትእስሳር ኣልጎሪዝምን መርመራታት ይወስድ። ብድሕሪኡ እቲ ሮቦት ናብ ፍሉይ ስልጠና ይሰግር። ኣብኡ ድማ ምስቲ ድሓር ዝሰርሖ ስራሕ ዝመጣጠን ሞያ ይወሃቦ። ሳልሳይ ደረጃ ዝተመደበሉ ዕማማት ብኣድማዕ መንገዲ ክፍጽሞ ይኽእል ድ ንምፍላጥ እቲ ሮቦት ኣብ ግብራዊ ናይ ስራሕ ሃዋህ ይጽመድ። እቲ ናይ መወዳእታ 4ይ ደረጃ ሞያዊ ምስክር ወረቐት ምዕዳል ኮይኑ ዓቕሚ ነፍሲ ወከፍ ሮቦት ኩሉ መዳ ያዊ ገምጋም ተኻይድሉ ኣብቲ ወረቐት ይሰፍር። ሕምቕ ዝበለ ሮቦት ድማ ነቲ ምስክር ወረቐት ንምውሳድ ዘድሊ ረቑሒታት ክሳብ ዘማልእ ናይ ስልጠናን ትምህርትን መደቡ ይቕጽል።
0: Yes, I can speak English. The robot school is where we train humanoid robots from the ground up. Think of it as a complete journey, starting with the very basics of the robot body and hardware.

ያንያን ጂያ ብከምዚ ኣቃውማ 33 ዕንክሊል ኣብ ነፍሱ ከሽከርክር ብምቕኣሉ ንብዙሓት ኣገሪሙ። ያን ነቲ ቅድሚ ሕጂ ተታሒዙ ዝነበረ መዝገብ ክብረወሰን ብ10 ዕንክሊል እዩ ረቲዕዎ።

0: ያን ኣብ 218 ስብሒ ጸላም ከብዲ ገይሩ ከም ዘሎ ፈሊጡ። ሓኪሙ ድማ ክብደት ክቕንስ መኺርዎ። ዋላ እኳ እቲ ቐንዲ ስብሒ ንምጉዳል ውፅኢታዊ መንገዲ ቀስ ብቐስ ብምቁፅጻር ኣመጋግባ ዝመጽእ ምዃኑ ይፈልጥ እንተኾንኩ ኣብቲ እዋንእቲ ንኣካላዊ ምንቅስቓስ ትጠቕመኒያ ዝበልክዋ 2 ኪሎግራም ትምዘን ዕንክሊል ገዚአ። ኣብ ውሽጢ ሓደ ወርሒ ድማ ካብ 80 ኪሎግራም ናብ 63 ወሪደ ክብል ምስትካል መዝገብ ክብረ ወሰን ጊነስ ተዘራሪቡ።
1: Bye!

0: 色，没有工作，这个人把刀剑。
1: 我们啥都不是个小人了，这个人把刀剑。

ኩብራት ተዓዘብትና ትሕሶታት መደባት መወዛይኪኹም ዘለኹም ትከታተሉና ትህሉ ተስፋ እናገበርኩ ናብዛ ስዒባ ትቐርብ ትሕሶ መደብና ይኸስግረኩም። ንድሕሪት ምልስ ኢልና ኣብ መጠረሻ ናይቲ ሰዓታት ዝነበረ እዋን ብፍላይ በታ ሙኒራ ከምኡውን ልዋሜ ዝብላ ደርፍታት እዩ ዝያዳ ዝፍለጥ ስነ ጥበባዊ ኣስመሮም ወልደ ገብርኤል። ንድሕሪት ተመሊስና ነተን ዝነበራ ደርፍታት ከምኡውን ኣብ ስነ ጥበብ ዘለዎ ተመክሮ እንታይ ይመስል ሒዝናልኩም ቀሪምና ኣሎና። እዚ ስነ ጥበባዊ እዚ እምበኣር ካብ ስደት ናብ ዝዓዲ መፅኡ ንስድራ ክርኢ ወይ ንሃገሩ ንክበፅሕ ኢና ረኺብናዮ ዘለና። ምስኡ ዝተገብረ ዕላል እምበኣር ስዒቡ ክቐርበልና እዩ። ትከታተሉና ብኣኽብሮት ንዕድመኩም።

ደርፍታቱ ኣብቲ ዝነበረ ወፃ ሃገር ሰሪሕወን ናብ ሃገሩ ብምምፃእ ምስ ዘርግሐን ኣብ ልቢ ብዙሓት መንእሰያት ክሓድራ ግዜ ይወሰዳን ክሳብ ሎም እውን ካብተን ተዘከርቲ ጣዕመ ዘማታት እየን። ንሎም እምበኣር ነዚ ነዊሕ ዓመታት ካብዚ ሞያ ተፈልዩ ዘሎ ስነጥበኛ ኣስምሮም ወልደገ

ሕጂ ስድራይ ከም ሰብ ክሳብ እዮም ሮም ካብ ስመራ ናብ በዓሊኦም ሓጀር ኣባሕምራ ሕርሻ እዩ ሕጂ ኣብት ኣነ ዝኣብ ውለድ ማለት እዩ ድሕምራት ቤትና ንኤርትራ ንመፅእ ካብ ኤርትራ ክሳብ ሳሳይ ረብዓይ ክፍሊ ኣብ ኮምባተማ እዮ ኣብዚ ኣስመራ ካብ ውሽዑ 75 ካብ ዝመፅእ ካብ ኤርትራ ስመራ ማለት እዩ ናብ ናብ ስደት ሱዳን ኮመሱዳን ከይድ ክሳብ 84 ኣምፃ ኣብ ምሃር ናብ ራዮ ሕማማት ድሕረይ ድይ 84 ኣነ ምስ ሓወይ ንጀርመን ከይድ ብናይ ሓብቲ ዕልበ ማለት እዩ ሓብቲ ኣብ ያ ሽዑ ሽዑ ህወት ኣብ ጅምር ናይ ጀርመን ቤት ትምህርቲ እውን ጅምር ደቂ 1ተ ሓደ ክልተ ቢልና ንኸውን ማ ማለት እዩ ሽዑ እቲ ኮሚኒቲ ናይ ኤርትራ ክሳይ ነይሩ ብዙሕ ኣይነበሩ ኣብቲ ሓንቲ ፋሚሊ ኣብቲ ሓንቲ ፋሚሊ ግን ኩሉ ዜ ክትራኽበ ቀደም ቀደም ሎም እንዳክስቶ ጉንሰቲ ፅባሕ ሓንቲ ቀዳም እንዳክስቶ ኣብ ኣታ ሂወት ነይራ እቲ ኮሚኒቲስ ኣይተጣፈ ነይሩ

0: ናብ ሙዚቃ ዝኸደ ዝምባለ ኣይነበረካ ናብ ትምህርቲ ነርካ ናይ ኩዕሶ እውን ዝምባለ ነርካ ስለዚታ መጀመርያ ንሙዚቃ ክትፈትዎ ዝገበረካ ኣጋጣሚ ወይ ደራፋይ ክናክትከውን ዝተኸፍተትልካ ዓድል ኣብ ከመይ ኣጋጣሚ ነይራ
1: ሽዑቲ ሙዚቃ ኣጃብራ ሃንደበት ነይሩ ከምቲ ኣብ ገዛ ካብ ኮፍካ ብሻርሽናይ ላግዛት ዝፃወቶ ግድምታት
2: ዝተረረዳሉ ግዜ 991 መጨረሽታ ነይሩ ማለት እዩ ክንላለ ኮሎናስ ከምዚ ኖርማል ፓርትነር ዘይኮነስ ኖርማል ፍልጠ ጥራሕ እዩ ነይርና ሽዑ ድሕሪ ናይ ነፅነት ኤርትራ ምስ መፀት ሶኢሉ ክራር ሒዙ ኣብ ገዛ ምስ ሓዊ ኮይኖም ሓዊ ክራር ወቅዕ እሱ ከዓ እንዳንበበ ይደርፍ ድሕሪ እዩ ንሕና ንስሓቅ ኢና ቪድዮ ንመልኦ ገለገለ ሽዑ እዚኦም ናይ ኮሚኒቲ ከዓ ይደርፍ መሲልዎም ዓዲሞሞ
1: ሓንደርፊ ከዓ ንጋሩ እሳታ ዛውያ ዝኮኑ ፅሒፍ
0: ትገጥመ ማለት እዩ
2: ሰላሊያ ኣብ ቦሎኛ እያ ተደሪፋ
1: ዳሓረይ ኣነ ሙለይቲ ዘውያ
0: ይብልመለብከትዕንዕንዳንበበዝፀርተማይ
1: ዘውያ ህዝቢ ርዮም ናብታ ጥራዝ የድርኢ ዘውያ ይብል ሰብ ጣቃ ዕሰሰ ዋይ ዝሕደርና ኮን ወላ ዓይነት ደርፊ ማለት እዩ ተባሂሉ ዛውያ ሰለል በልት ወለሎ ሰለል በል እንዳክመዘይዕልዎት ደርፊ ነበረትና ሳይ ና ደርፊ እዚ ኣብ ናይ ባንክ ለ ዘለዎም ኣብ ውስሉ ዝነበሩ ኣብ ዘሎ ደራፊ ክዓቢ ዝኽእሎም ንሽቱ ጋር ይዕድሙ ማለት እዩ ምፅናዕቱ ጀሚሩ ስውዕ ደርፊ ደርፍ
2: ባንድ ፈጢሮም
1: ስነት በዓል ናይ ደቂ ኣንስትዮ ዶ ከም
2: ሰብናይ ስንኩላት
1: ስ ምስ ናይ ኤርትራ ኮሚኒቲ ተሓዘ ከምዚ ረፋዊ በዓላት
2: ወፈያ ከዓ ናይ ወፈያ ከዓ ናይ ውግእ ዝነበረሉ ግዜ ናይ
0: 2000
1: ሽዑ ናይ ድሩፍ ናይ ክደርፍ ናይ ወትኩል ዝበዝ ናይ ወትኩልስናይ ስ ወትኩል የተሓዘ ማለት ምድርን ሰማይን እንተተላገ

0: ብድሕሪ እዚ ኣስመሮም ኣብቲ ሞያ ዝያዳ ምልከትን ፍቕርን ክሕድር ብምጅማሩ ባዕሉ ዝደረሶ ግጥምን ዜማን ምስ ግጅሉ ብምዃን ኣልቦም ንምስራሕ መደቦ
1: ነውፅእ እሞ ንክድ ዓዲ ኣብ ዓዲና ንላዩ ኣብ ዓዳ ምክንያት ትግርኛና ሰባ ነገር ክኸውን ተባሉ ግን ዳሓንትሬት ተባሂሉ ኮይና መቸን ኣብዚ ኩሉ ክክበር ከሎ ግን ሓንቲ ወርሒ ዘረትና ግዜ ኣይ ተጀመረ ነገር የ ኣብዛ ውሒ ካሰብ ኬርካ ሓቲምካ ዝተዓተት ብገስ እወ ኣብ ናይ ኤክስፖ ሽዑ ኣብዚ ተካሴቱ ኣነ ተሙኒራ ተልዋመይ ትብል ደርፊ ሓንቲ ካብፅ ረ ካይ እሰን ክልትኦም ተሙኒራ መክሳ ራ መምላእታ ራ ሸውዓተ ውፅናስ ወዲና እሞ ሽሙንቱ ትኾነ ተባሂል ሽዑ ስዑ እታ ሙኒራ መምልእ ካሴት ግርያ ማለት መጨረሻ ኣብ ሓንቲ ለይቲ ዜማ ገጥማ ይበለ

0: ሙኒራን ልዋምን ዝብላ ደርፍታት ከም ዘኽተዕለን ፀናሕካ ኣብ ኣዝዩ ሓፂር ሰሙን ዘይመልእ ግዜ ኢኻ ሰሪሕካ ግጥሚ በዕልኻ ዜማ በዕልኻ ሞ ከዓ ኣብ ዝበዝሐት ናይ ቁልዕነት ሂወትካ ብደገ ነይሩ ወላቲ ናይ ቋንቋ ምልከት ክሸግረካ ኸእል ነይሩ ኮይኑ ግን ኣዝየን ፍሉጣት ደርፊ ክሳብ ዝእዋን ኮይነን ክልቲአን ከመየን ነይረን ስከቢ ድምፅኻ ከዓ ክተስማዓና
1: ሰልዋመይ እዚ ደርፊ ስናምተ ክማሮ ተባሂልና ማለት እዩ ስ ሽዕ ግዜ እ ናይ ምስ ኣቶመርካ ንዲ ሕጂ ስዑ እንታይ ተባሂልና ሽዑ ንስኹም ናይ ፍቕሪ ውፁ ንስኹምካ ናይ ምስካበል ግቦ ተባሂልና ማለት እዩ ሕጂ ናይ ፍቕሪ ካልኣስ ንጓል ግልፅ ክሳብ ክማሮ ተባሂሉ እማ ኣነ ሽዑ ቅድሚታ ዜማ ውፀኢ እታ ግጥሚ ንፅሕያ ማለት እዩ
2: ሕጂ ሰነይና ፍቕት እያ
1: ሕጂ ሽዑ ወፅልካ ማለት እዩ እቲ መፅልካ ምሽ እዚኣ ክንዚኣ ንምግራ እናጓርናርካ ምስቲ ፖርት ተትሕዞ ደርፍ ኮይና ማለት እዩ ሽዑ ከምታ መኒራ ማለት እዩ ከምታ መኒራ እ ብቃዕመ ሓንታይ ፋላት ትኹን ትኹን እንታይ ንኹን ከምዚ ናይ ሱዳን ስታይል

بلسي زيتي بيو كلو صغيري تايدت

እዚ ራብሻ ካብ ዝዕዛላት ሰብ ኣብ ገለገለ ጋጥ ምስ ክስታይ ራይቶም ዘርክፅም ምስ ኩነታት ተሓዘ ነይሩ ካብ ገለ ጋጥመካ ትዕንቀፍ ገለጥ ምስ ኩነታት ትወፅእ ይወፅልካ ይወፅልካ ሕጂ ሽዑ ሕጂ ብተለክማ ደውፃቆ ስለ ነሩ ግን ምስ ኩነታት ምስ ኩነታት ምስታ ናይ ግያ ናይ ስሜትካ ትኸይድ ሽ ማለት እዩ ሕጂ እዛ ምስ ናይ ስደ ዝነበረ ዘጋጥ ንበረ በቲ ፋሕሲ ግራሕ ወይ ከዓ ገድፋ ትኸይዳ እሱ ገለገር ፍሳር ትኸይድ ቀፃልኩ ምስማዕ እዮም ሽዑ እዚ ሓደ ሰብጦት ሓደ ሰብጦም እቲያ ተመሪዓ ትበሃል እሱ ተመሪ ይበሃል እቲ ድማቆረ ሰብነካ ምሽ ቀፃሊ ሓሰሙ ኣብ ዝኾነስ ኣላ ገዛ ዝኾነ ገዛ ዚያ ሕጂ ምስ ናይ ሓሳባት ስዳያበ መፅካ ብሳ

0: ንኣስመሮም ከም በዓል ቤትኪ መጠን ኣብ ማሕበራዊ ሂወቱ ድዩ ኣብቲ ናይ ዘለዎ ሞያ ኣመልኪትኪ ብኸመይ ትገልፅዮ? ምስ ስድራ ቤትኩም ዘለዎ ዝምድና ኣብ ኩሉ ሂወቱ ስ ከመይ ትገልፅዮ? ከም በዓልቲ ቤት መጠን
1: ኢንተረስት ኣብ ቦቲ እዩ ዘሎ ናይ ኣስመሮም ክዓቢ ከዓ ዝኽእል ሰብ እዩ ክገብራ እንዳ ከኣሉ ከሎ ነታ ነገር ሸለል ባህላ እዩ እምበር እንድሕር ናተይሉ ሒዝዎ ከዓኒ ኣይገድፎን እዩ ብቁልጡፍ ከ ኩሉ ነገር ከእንታይ ኣለዎ ዓቕሊ የብሉን ብቁልጡፍ ክውዳእ ደልዩ ኣብ ናይ ስድራ ቤት ስ 24 ኣዋርስ ቢዝ እዩ ምስ ገዝኡ ኣይደገ ይወፅን እዩ ብዙሕ ኣይደልን እዩ ብበዝሒ ግዜ ምስ ደቁ ድሕልፍ ምስ ግዜ ምስ ቆልዑት ይድሕልፍ ኣነ ኣብ ስራሕ ግዜ ክኸውን ከለኹ እሶም ምስ ቆልዑት ሱ ከይድ ከሎ ምስቶም ቆልዑት ዳርጋ ትክሎ ዚና

0: Nesmi speciale ani ይፈልጦ ብዙ በዝ ደርፉ እንዳስተማቀርና ልዋሜ ሙኒራ ባህፈሻ ከሴቱ እንዳስተማቀርና ዳዕበና ደርፍታቱ እንዳደገምና ኣብ ጎደና ኮይና እንዳተፃወትና ኣብ ዝተፈላለየ ኣጋጣሚታት ነቱ ደርፊ እንዳተፃወትና ኢና ዓብና ኣስሚ ንዓይቢ ዝርዳእኒ ማለት እዩ ዝነበሮ ብቕዓት ዝነበሮ ሓይሊ ደይተጠቀመሉ ሰብ ኢለ ድገልፆ ምክንያቱ ኣብተን ዘውፀን ውሑዳት ስራሓት ኣዝዩ ብዙሕ ተሰማዕነት ዝረኸበ ሰብ እዩ ነይሩ ከምኡ ዓይነት ስራሓት ክደጋግመልና ንኣና ዝኸውን ንህዝቢ ዝኸውን ከውፅእ ትፅበዮ ሰብ እዩ ነይሩ ድሕሪኡ ብዝኾነ ይኹን ኩነታት ጠፊእና ነይሩ ዋላቶም ዕሩክቲ ኣምናተይ ፓሽ ዝነበሩ እንተትረክብዮም ተመሳሳሊ ነገር ምበሉ ክኢል ይሓስብ ሕጂ እውን ክጠፋኣና ከምደ ይብሉ ክሰርሓልና ከምደለዎ ልዕሊ ኩሉ ንዓይ ደስተ የብለኒ ድማ ብካልእ ሰብ ተደሪፉ ወይ ብካልእ ሰብ ተዘናጢሉ ክትሪኦ ከለካ ስራሓቱ ደስ ይብለካን እዩ በዕሉ ክሕድሶ በዕሉ ናብቲ ህዝቢ ከብፅሖ ደጊሙ ሓደራ ይብሎ
1: ተመለሲ ኣቲ ብራዓይነይ ክሳብ ማዓስተኣ ንኣ ክክሰበይ

ካብተን ኣዘናጋዕቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ወይክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዝሃልና ቀሪባ ኣላ። ኤዲተር ሳምሶም እዮብ ዘዳልዎ ትሕዝቶታት ይክኸውን። ከምኡውን ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ብስመይን ብስም ተዓዘብትን እናመስኮንኩ ናብታ መደብ ከስግረኩም እየ ተኸታተሉ።

Yeah.

Get out.

0: Alô?
1: Not yet!

0: 你。
1: OML，OK，你不管我咋地？
2: 一会儿，
3: 哇，
4: 哎呦！

0: Caramba!
1: Ei, limone para aqui!
2: Aduh, bobo, wajib pak video ini.

ሕስቶታት መደባት ሞዛይክ ናብ ምዛም ገፂኡ ዝኸይዲ ዘሎ ክቡራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ታሽዓይ ክፋላት ስዕቡ ክቅርበልና እዩ ብሓባር ንከታተል።

0: ሓፍቶ እንተላት እኳን ውሰድዋ ኣብኣ ከለኹ ማዓሲቱ መርዓ ሻዕ እዮም ዝቆፅሮ
1: ኣይሰማ
2: ተይዛረብ ኣለኹ
3: ወቤላ ሽውሃ ግዜ ስዓዲክ ኣለኹ ማለት እዩ ቀዛዚ ኢና
1: ላገፃ ኣለኻ ከምኡ ዝበልኩም ኣምፅኦ ክንላለየ እዮም ኢሎም ገዛ ከዓ እቶም ዝመፅኦም ኣፋንሞም በር ኣብ ቀረባ ግዜ መርዓ ክገብሩ ወድዮም እዮም
0: እዚና መፅ ቦ ዕድልኒ ሕርከባ ኢሎም ክኣለልዮ ፅቡቕቲ ነ ወዲኸዮ ማለት ኮይ
1: ኣነ ገድል ምሳኻ ትዛርብ
0: ክንዲዞማኽርኩ
1: ብጀካ ካልእ ትፈልጠለይ ሰብ ኣለካ ድ ወይስ ንዓይ ከም ወላ ሓንቲ ዘይጠቅም ሰብ ኢኻ ተሓስበኒ ምሳይ ካብ ዕርክነት ሓሊፍካ ካልእ መፃ የብልካ ማለት እዩ
0: ኣነ ኣነ ዳ ክገብር ወሪ እሽተ ቆልዓ ንዓይ ክቲ መፃ ኣለኒ ገለመለ ዝብልክ ወታ ክንዲ ክደፍሪ ኸ ኣነ እሽ ቆልዓ ኣርኪበሉ መርዓን ገለመለ
3: ክገርመንክ እዚ ምሳኻየ ድምርዖ ትብል የለ ክንድሕር ናይ ባሓቂ ኮይኑ ጠገም የለን ኣብዚ ቀረባ ግዜ ኣነ ክምርዐ እ 15 ዓመት ገደስ ክምርዐ ክሳብ ሽዑ ፅበየ ከያትል ክተፀበ
1: ሄኖክ ንዓኸ ኣሚኖክ እየ ስድራይ ዘማፅሎ ኣይደልኒ ዝበልኩ ንምዃኑ ዝዛረቡ ዘለኹ ርዳእ ካል
0: ኣይርደኒ ደይርዳእካ ዝዛረበ ዘለ ከመይ ኢሉ ክርደአኒ
3: ዳሓርካ መልሰ ነገርከ ኣነስ ንእሽተይ ቆልዓ ህንጫል ቆልዓ የ ኣብ መርዓ ንርዓ ንበፅዕ ዕድመ የብለይ ብለክሉ ርድታይ ኩታ መልሰ
1: ዋ
0: ይታኪ
1: እዚ ኩሉ ሓዳር ጌርና ኣደ ደቂ ክትኮይኑ እየ ዝደለና ብልካ ዝተዛረብካ
3: ከማ ኢለካ ኣነ ኣነስ ከማ ኢለክ ንዓኺ ኢለክ ደ
1: ዳሓንበል ፅቡቅ ምሳኻስ እንቋዓ ከማ ንሕማቕ ነገር ኣይመፀ ተመሊስካ ኩ ክትልምነኒ ኢኻ ስዲ
0: ስኢልኩሞ ሕጂ ኮፈሊ ንኣ ክነግረኪ ሌለ ይዛረብ ክሪ ጥፍኢ ኣታክንዲ ክደፍርያ ክምርዐ ድል ስድራይ ከምዚ ኢሎ ኪ ድማ ተመርዐዊ ኣነ ደ ፀርኩስ መርዓይ ከዓ ክፀውር ወይ ድፍረ

0: ርግፀኛ ደኸይዱ
1: ውያታ ደሞ ኸይድ እዩ ከይተመልሶ ጥራሕ ከሎ ንዓቐልቲካ ኸይድ
0: ምናልባሽ ከይጥርጥር እዛ መኪና ብፅና
1: ሓራይ
0: ንሰም ደው ኢለ ውሰዳ ክብለ
1: ጆን ሓራይ ዋ
2: ውይ ጆንሲ ኣሕማም

0: ሳንጋሶም ብፅሐ እንዳኣኸለኒ እዩ መፍታት ባዕሰሪ ኢና ክገብረና ቀት
1: ግላ
0: ቴንክዩ

0: ኣምላኸ ካልእ ኣይኽለኒ ሓንቲ ዝልምለካ እንዳንኤል ሓልወለለ ሕጃ ሕክምና ወፃ ኣለን ንኸድ እንተይለለ ሰወርት በሽንግጭና እዩ ዳሓ ቤን ይብላ ብፅሒ ለኽመፅ ኣጎይታ ኣኻብላሃብ ኣነ መማርያ ቢላ ክመፅ
1: ንጊረ
0: ኣይርጉኒ ኣልፋ ምለስ ያረ

ብዙሕ ክትፈልጥዮ ዝግባእ ግዜ ምንጋር ኩሉ ካብ ዓቕሜን ላዕሊ ስለ ዝኾነ እየ። ከምቲ ጀሚርዎ ዘሎ ከይተነገረሉ ብዘለዎ ቅጥፎ እየ ዝኸይድ ዘለኹ። እንታይ እዩ ትበልኒ? ንኩሉና ዝሓሽ ምዃኑ ኮን ክነግረክ ደል ኣብ ጉዕዞ ህይወት ይግዳእካ ከም ዘሎ ክርዳእኒ እዩ ሚካል። ከም ኩሉ ዝገብሮ ዘለኹ ብልቢ ስለ ዘፍቅረክ ጥራይ ምዃኑ ክትርድእለ ይደሊ። ዘለኣለም ኣፍቅረክ እየ ሚካል።

0: አንቲ ቢራ ባምጥለ
1: ዚያለካ ከና አጥሪኮ ዘሎ
0: እስከስተባል ከግበሪ
1: አንኩን አኻለ
0: ምን ያህላይት ይርኪ ጎልማን ከተርፈክዲ
1: አንኩን አኻለ
0: ግልል ንርሐቅለ ንምጽኸማ ንዛ ሰምዑ ጸለየሎ

0: ከመይ ቀኒ?
1: ሰላም እግዚአብሔር ይመስገን። እንታይ ዳ ጠፊኪ?
0: ዋ ሓባል በላይ ኸይ ትቅድመክ ትብል ማዘር ከይ ቅድመክ ድ
1: ንሳ ስሓቂኸይ ግን ካበይ ናይ ኩንኩንኮ ጠፊአ ወላ ስኸውን ጠፊኪ እየ ማዘር ከመይ ቀኒ? ሓደ
0: ኣብኡ ካብኡ ዝኸፋ እየ ምፃዩ ናይ ማማ ነገር ፅኢልካ እዩ ዘረባ ይብሉ
1: ድሓና ትሰብሪኒ ትሓዊ እንዳያ ድሓርካ ንሕና ካብ ብወገና ፀሎት ንግበረላ ኢና
0: ይበሉ
1: እምበር ኩሉ ግዜ ኣነ ከዓ ክመፅእ እናብልክ ግን በቃ በቲ ብትምህርቲ በቲ ብስራሕ ገለ ኩሉ ተታሒዙ ኮይኑ ክሳብ መፅአ ዝርያ ግን ሰላም በል ር
0: ኣተሓሳቢት ገዛ ናብ ምምፃእ ካብቲ ገድፊ ኣ ክንደይ ድክ ጌርክ ዘለኸ ብደጊኹም ትራኸቡ ምስ ሄኖክ በቃ ረሲዕኹምና ዘለኹምስ
1: ኣተሳብሪኒ ብሓቂኹም ኣይኮነን

0: 뭐. ሕጂ ተይሓሰብካ
1: ኣነል እንድሕሪ ክንደይ ትምለሰና
0: ኣታውቲ ዝብለካ ዘለኹ ስማዕ ሕጂ ካባይታይ ኸደሊ
1: ሓራይ ኣይትሕረቕሞ ግን ኣነ ክሓተካ ዝግባእ ንኽተኻ ታሓት ዘለኻ
0: ኣነ ፅሉል ክኾነልካ እሞ ንስኻ ንብረተይ ከም ድሌትካ የርካ ከተማሓደሮ ድሌትካ
1: ና ፈለጥካ ባይ ታሕተተኒ ቢካ ዘይኮነት ምትድውል ኣሎ ዘይተቕበለ
0: ኣይምልከተካኒ ስማዓኒ ሃብተይ ገንዘበይ ኩሉ ክትግብቶኒ ድሌትካ ምሽ ስለምንታይ ዘይተቐለኒ
1: ንስኻ ተሜትካ እኮ ሃፍትኻ በዓልቲ ቤትካ እምበር ኣነ ይኮንኩን ክወርሰካ
0: ስለዚ
1: ንስኻ ብህይወት ተሊኻ ግን ዝገብሮ ዘሎ ክጥርጠር ኣይክእልኒ ምክንያቱ ሓላይ እምበር ፀላእ ኮይኑ ይኮንኩ ዝቐርብ ዘለኹ ካብዚ ንላዕሊ መረዳእታ ዘድልየካ ኣይመስለኒ
0: ስለዚስ መልሰይካ ትፅበለ ኣለኻ ማለት እዩ
1: ብርግፅ

0: ይህ ዳ ድሓኒ ኢኻ?
1: ድሓኒ ቀልዲፍና ንወድእ እተሃዊ ከለኹ ከይዲ
0: ፅቡቕ። ኣነ እውን ነዊሕ ግዜ ክወስድ ኣይደለ ውሳነኻ ተፍለጥካና ኣብ ዝጠጠቕ ዘበል ምክንያት የብለይ
1: ንቀዳ ሓሳብካ ተቐቢል እየ ኣለኹ።
0: ብጣዕሚ ፅቡቕ ውሳነ።
1: ሕጂ ከመይ ከመይ ክኸውን እቲ ጉዳይ እንታይ ክገብር ዘለኒ?
0: እቲ መንገዲ ከመይ ና ክንከዶ ኣብ ግዜ ባዕለይ ክሕብረከ
1: ሞ እንታይ ይግበር ኣሎ ክፈልጥ ስለ ዘለኒ ንገረኒ።
0: ንስኻ እቲ ጉዳይ ካብ ሎም ጀምሮ ሓደ እሙሩ ዝሰሓተ ሰብ ዝገብሮ ተግባራት ግበር።
1: ድሕሪ
0: ብድሕሪ እንታይ ትገብር ባዕለይ ክነግረካ እየ። እንታይ ኢና ንገብር ንዓይ ዝምልከት እቲ ናይ መወዳእታ ዓላማ እንታይ ምዃኑ ግን ነጊረካ ይመስለኒ።
1: ሓንተ ረድእካ ኣሎ
0: ከም ትቕበሎካ ግምት ነይርኒ እንዲ መዓረ ክንዲዚ ሕጉስ ኮንካ ክትቅበሎ ግን እንታይ ትመንያት ኣይተረዳእ። እንታይ ኣሎ ድ ሓድሽ ነገር?
1: እቲ ዝገብሮ ባዕለይ ኣለኽዎ ዶኢልካኒ ኣነ ኸዓ ንምንታይ ተቐቢል እያ ባዕለይ ይፈልጥ ሓረይ
0: ስለዝገረመኒ ሓቲተካ
1: ወዲኻ ትኾንካ ከይድ
0: እወ እዚ ኩሉ ዝብለካ ዘለኹ ግን ካልእ ሰብ ወላ ሓደ ክፈልጥ የብሉን ዝተባሃልካ ኢኻ ኣብ እዋን ኣብ ግዜኡ ንግበራ

0: እንታይ ዝብል ዘሎ? እንታይ ስለ ዝሓሰበ ፅሑፍ ገዲፍለይ?
1: ሕጂ ከዓ ብዛዕባ እዚ ንታሓቲት እዩ መዛ ተራኺባ ዘለካ ብስክዘርትለይ እዩ

0: Kalle.
1: ካሊ ፅቡቅ ይርከባ በስረኒ
2: ናይቲ ዶክተር ስ ነገር ንካ ምንክኢሉ ይካልኩ

ንኣስታት 2 ሰዓትን ፍርቓን ዝፀንሐት ሕሶታት ምድባት ሞዛይክኹም ክትከታተሉ ፀኒሕኩም ክብራት ተዓዘብትና ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ሳሙኤል ዮሃንስ ብምዃይና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ እዩ ክኾን ምርኻብና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መድባት ኤሪቲቪ ብሩህ ቅነ

ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ፍትዋት ደቀይ ክቡራት ስድራ ቤታት ከመይ ኣለኹም? ኣብ ኩሉ ቦታታት ዓለም ዘለኹም ኣብ ውሽጢ ሃገር ዘለኹም እምበኣር ሕጂ ከዓ ልክ ኣብታ ሰዓትና ኣብታ ግዜና ከጠፍ ኢልና መፂናኩም ኣለና። ከመይ ቀኒኹም? ሕራይ እምበኣር ሕጂ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ንመፅእ ኣለና። ሓንቲ ደርፊ ክጋብዘኩም እየ ንኣኻትኩም ጀባእ እዚኣ ንዓኹም

0: መጀመርያ እንኳዕ ዳሓን መጻእኪ። ካበይ ቦታ ኢኸ መጺኺ? ዳዕረ ጳውሎስ። ኣብ ቤት ትምህርቲ ባዕረ ጳውሎስ ሃቀይ ክንደይ ክፍሊ? ረብዓይ። መበል ክንደይ ኣውፂእ ክለብ ዘበ ኣብቲ ትምህርቲ? ሻብዐይቲ። ፅቡቅ ኣለ ክዛ ጓለ ምስቶም ቶፕቴን እዮ ማለት እዩ። ሕራይ ሕጂ ተመስለኪ ሙሉእ ሽም ክንገርና።
1: ኣነ ባይሎ ዲቦራ ሃልበባል።
0: ኦኬ ዲቦራ፣ ፅቡቅ ዕድል እሞ ኣብዚ ሸሞንቲ ስእሊ ክርእየክ። ሕራይ ሕንቅል ሕንቅሊተይ ወይ ገለ ኣለኪ?
1: ሕንቅል ሕንቅሊተይ።
0: ሰናብ ሰናቢተይ።
1: ንእሽተይ ጭልቃ ኣብ ጎቦ ጠሊቃ።
0: ንእሽተይ ጭልቃ ኣብ ጎቦ ጠቢቃ። ፅምብላልዕ እንታይ ዳ
1: እዝኒ?
0: ኣይዋ ኣብ ጎቦ ጠበቀ ዘ ጭልቃ። ጭልቃ እንታይ
1: ኣውስጢ?
0: ጭልቃ እንታይ
1: እያ?
0: ንእሽተይ እንታይ እንታይ እያ? ቅጫ ድያ ባኒ ድያ እንታይ እያ ጭልቃ? ኣይፈለጥከን ሓንክ ትፈልጥ እያ። ጣይታ ጣይታ ምሽ ማማት ስንክት ስንክት ዓብዓቡ ስንክት ትኽምሮ ትኽምሮ ሽዑ ኣብታ መወዳእታ ኣብታ ናይ መትሓዚት እታ ሸንኪር ኣለዋላ ንበላ ቁር ትተር ዋይ እዚ ክንዲዚ ዓባይ ኣይኮነትን ኢልካ ንድፍእ ተብሎ ድያ ኣይተብሎ ትስንክት ሓቂ ስንክት ትስርከሽ ንእሽተይ ትኸን ክንደዚያ ኣቀይ ጨለቃ ትበሃል ኣራይ ከይትረሲዐ ማማ ሰንኪታ ትፈልጥ ከምኡ ኣይረእኽያ ንበሪ ድሕሪ ሕጂ ተተሪፋትካ ኣርኢ ንበል እያ ወይ ከዓ በዓልኺ ጓል ንድሕር ኣለካ እዎ ንሕንሕን ዕዛ ጓለይ ንሀ ዲቦራ ንሀ ጉየይ ጉየይ ትብላ ድያ ድሕር ጣይታ ክትምህራ ደልያ ንጓላ ሽንሕን ሽዕ ጨለቃ ከምዝገይረ ከሰስ መጀመርያ ጨለቃ ድሕረይ ዓብኹ ከተብለ ትኽእል ሃቀይ ከምኡ ሕራ ሕጂ ሸሞንተ ስእሊ ርአይ ፋብሪካ ሳልሳ ኣፍ ሂምቦል ሓዚ ሓዚ ስእሊ ርአይ ቁፅሪ ክልተ ወደብ ዓሰብ ሓዚ እያ ኣብ ቁፅሪ ሰለስተ ኣብ ቁፅሪ ክልተ ኣብ ሰለስተ ርአይ መዓልቲ ናፅነት ሽም ኣርባዕተ ክፍሊ ተዕሊም ንናፅነት ከምፁ እዞም ኩሎም እዚኦም ተዓሊሞም ኣራይ ቁጥሪ ሓሙሽተ ክፍሊ ዜና ድምፂ ሓፋሽ ኤርትራ ካብ ሜዳ ሽዱሽተ ግንባር ናቕፋ ግንባር ናቕፋ ድፋዕ እዩ ዚ ተጋደልቲ ብዝኮይኖም ውዳዕ ቢሎሞም ነቶም ፀላእቲ ሸውዓተ ጋራጅ መኻይኖም ኣብ ዝዕርይዎን ነይሮም ተጋደልቲ ጋራጅ ርአዮም ኣብ ቁጥሪ ሸሞንተ ዘመናዊ መሕለቢ ከብቲ ናይ ኮርኮሬሽን ጥሪትን ዘራእትን ሒዝክምሽ ድፍዕ ሕጃ ደስ በለ ቁፅሪ እንታይ ነራ ኣብዚኣ ሕረ ዘመናዊ እያ ነራ ሕረ ፅቡቅ ድሓን ተረዲአ ክሎ ክስከ ከምኡ እንደ ለካ ንመወዳእታ ድሓን ክረኺብከ ያኸ ኦኬ ሕረ ክስከ ርአያ ጀርአያ ዘመናዊ መሕለበ ከብቲ ዘራእትን ጥሪትን ስለ ዝበልኩ ሸውዓተ
1: ጋራጅ
0: ሸውዓተ ሸውዓተ ናብዚ ትርአይ ሸውዓተ ሸውዓተ እንታይ ነራ ጋራጅ ጋራጅ ነራ ጋራጅ ተ ነራ ክርአ ኢና ጋራጅ ድሕር ነራ ክርአ ኢና ሓቂ ተኮይና ሸ ሓቂ ኸ ክብለክ ጋራጅ ብራዋ እዛ ጓለይ ድብ በለ ካለካ ክንደ ሽዱሽተ ግንባር ናቕፎ እንታይ ነይሩ ግንባር ናቕፎ
1: ከምዚ
0: እንታይ ነይሩ መሬት ተኳዕተ ከናለ ጉድጓድ እንታይ ገብርዎ ኣብኡ ተጋደልቲ ኣብኡ ሕዙ ዚዕለ ሓቂ ኸ ተነ ስከ ረያ ኣብዘረይ ረ ነቲ ፀላእሱ ኣብዝኮይኖም ኣብታ ጉድጓድ ክመፁ ከሎም ኮይኑ መዘንጉዕዎ ከይጠፋእ ክምዕንቲ ቁፅሪ ሓደ መስርሒ ስልሲ ስልሲ ስልሲ ብምንታይ ኣትስራሕ ስልሲ ኮሚደረ

ሽጉርቲ ፃዕዳ ሽጉርቲ ሕጂ መስርሕ ስልሲ ቀያሕ ደ ኮሚደረ ስልሲ ስልሲ ስልሲ ስልሲ ፋብሪካ ስሳልሳ ስልሲ ኣምፅኽያ ኣ ሳልሳ ርኢኺ ስልሲ ካብኣያ መውፅኦማ ሳልሳ ኢሎማ ዘለዎ ነዛ ስልሲ ሓገይ ካብኣያ ወፅያ ዘላ ሕረ ሕጂ ቅደፊ ኢኸ ከዓ ካልእ ቁፅሪ ደስ ዝበለክ ክልተ ሰለስተ ኣርባዕተ ሓሙሽተ ትር ኢለን ኣለዋ ክልተ ሰለስተ ኣርባዕተ ሓሙሽተ ሕስብ ኣቢልኪ ራይ ሕጂ ከዓ ድፍኢ ቁፅሪ ክንደያ ሓሙሽተ እንታይ ነይራ ኣይኮነትን ዘመዳ ነዛ ቴሌቭዥን ኣብ ፎርቶ እንታይ ኣሎ ወይ ኣጆኸ ዘ ዙ ዚ ዛ ዜን ረያ ዘመዳ ነዛ ቴሌቭዥን ለክ ክፍሊ ዜና ኣገ ንሓነ ግን ኣለክ ናይ መወዳእታ ሓንቲ ላትከ ሕጂ ሓሲብክ ክልተ ሰለስተ ኣርባዕተ ሕሰቢ ናይ መወዳእታ ሓንቲ እየ ክትፃወቱ ሽዱሽተ እየ ክትፃወቱ ማለት እዩ ሓሲብክላ ሓሲብኪ ሓራይ ምስ መፀት እንታይ ኣይኮነት ኣይኮነት ኢልክያ ነርካ ቅድም ኣቢልክ እጆ ተዓለምቲ ናይ ውግእ ናይ ውግእ ንስኹም ኮን ኣብ ቤት ትምህርቲ ናይ ተምሃሮ ተዓለምቲ ከማ እንትኾኑ እዮም ማቀ ተዓለምቲ ናይ ውግእ ኣብ ቀኸያ ተዓለምቲ ናይ ውግእ ተጋደልቲ እዮም ኣራይ ብራዊ ዛጓለ ይግዳ

0: ኧረ ሕጂ ክንጀምር ኢና። መጀመርታ ከመይ ኣለኸ?
1: ፅቡቅ።
0: ኳዕ ድሓን መፃኺ
1: ንፀናሕኹም።
0: ኧረ መን እሞ ሙሉእ ሽም ክዛ ጓለ?
1: ስመይ ኔቪ ኦፊሰር ሄራን ኣድሓኖ ምበሃል።
0: ኔቪ ኦፊሰር ኩሉ ቀይሕ ባሕሪ እዚኦም ቀይሕ ባሕሪ ዓሰብ ንዓና እዩ ድብሉ እዚኦም እንታይ ክትብል እዮም ነዞም ዓሰብ ናትና እዩ። ክንደይ ዓይኒ ኣለና ሞ መጀመርያ ዓይንና ክንደይ?
1: ክልተ።
0: ክንደይ ወደብ ኣለና?
1: ክልተ።
0: ሕጂ ሓንቲ ዓይኒ ክሳሃብኒ እተይለክ ትብኒ ዶ? ኣይዋሃብኒ ዓይኒ ክዓቀይ ሓንቲ ወደብ ክኸ ማለት ሲ ኣነ ሓዎ ክንዴ ኣቦ ክንዴ መሳኺ የ ድነብር ኣለኹ ካብ ካልእ ቦታ መፅኡሲ ወደብ ባፅ ዓሰብ ሃበኒ ተኢሉካ ትቦ
1: ኣይሰቦን ኢኻ
0: እንታይ ዳ ትብሎ? እንታይ ትብሎ?
1: እቲ ወደብ እንተሂብከስ እቲ ኣታዊ ናይታ ሃገር ብመራኽብ ገራ ብዙሕ ነገር ካብቲ ባሕሪ ዋላ ጨው ዓሳታት ክትሸይጥ ብምሻጥ ዝተፈላለዩ ኣታዊ ክትረክብ ስለ ትኽእል እቲ ወደብ ሲ ሓደ ካብ ኣገዳሲ ነገራት ናይ ሓንቲ ሃገር ምዃኑ የረዳ
0: ተረዲእ እዮ። ዳሕራይ ከዓ እንዳማቱ ምዃኑ ከዓ ትፈልጠ። ዳሕራይ ናፅነት ክመፅእ ከሎ ከዓ ኣብኡ ስኒ ተኸፊሎም ደው ሰብ ተኸፊሉሉ ዶ ዋጋ ናፅነት ከብል ከሎ መስዋእት ምሻል ዳሓቀ ኣብኡ ተሰዊኦም ዶ ተጋደልቲ ምሽ ትርእየ ክብዚ ኣብ ቲቪ ከማን ብመራኽብ ክኣትዉ ከለዉ ገለ መለታት ናይ ምንታይ ቅጫ ደኣ መስዋእቲ ዝኸፈልናሉ እሞ ከዓ ናይ ኣባሓጎታትና ገንዘብና ኣብ ቁፅሪ ሓደ ደሴት ዳህላክ ራእያ ደሴት ዳህላክ። ኣብ ቁፅሪ ክልተ ክፍሊ ታዕሊ እዚኦም እዮም ኣብኡ ኣብ ንዓሰብ ሓራ ደውፅዋ። ሰለስተ ዕለተና ፅነት እልልልልልል። ኣብ ቁፅሪ ኣርባዕተ ሳልሳ ፀብሒ በዚያ ክትምቅር መዓት እያ። ኣብ ቁፅሪ ሓሙሽተ ዲጋ ገርሰት ሓዚዮ ምእንቲ ከይተብል ዳሓንቀስ በል ወደ ባፅዕ ሓዚ ብርእሰ ቁፅሪ ሽድሽተ ማለት እዩ። ኣብ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቁፅሪ ሓደ ራይ። ኣብ ቁፅሪ ሸሞንተ መጓዓዝያ ገመል ማለት እዩ እሞ ሕጂ ቁፅሪ ድፍኢ ደስ ዝበለኪ ቁፅሪ ሓደ

0: እኔረ
1: ደሴት ዳህላክ
0: ደሴት ዳህላክ ደሴት ኣብ ምንታይ እዩ ዝርከብ
1: ኣብ ባሕሪ
0: ኣብ ባሕሪ ሽዑ እንታይ እዩ ማይ ኣለዎ
1: ብባሕሪ ዝተኸበበ
0: ተኸበበ ብራወ ፀጓለይ እዚኣ ንዓኹም ንዓኸ ከዓ እዚኣ ብባሕሪ ተኸበበ ንቁፅ መሬት ደሴት ይበሃል ኣግራብ ዘለዎ ዳህላክ ከዓኒ ቀደም ታሪካዊ ቦታ እዩ ደሴት ዳህላክ ደሴት ዳህላክ 10 ነጥቢ ምፅእ ከለኸ

0: ሆሜድ ሓወይ ከመይ ቀኒኹም ተጣፊእና ዶ ሕራይ እምበኣር ወድና ክብሪ ኣብ ይዕብዮ ንዓይ ስድራይ ስም ከውፅኡለይ ከለዉ ተጠንቂቖም ሓሲቦም ኣደይን ኣቦይን ተማያይጦም መሪፆም ናይ ስዉ ሓወቦይ ስም ለጊሶምለይ። ገለ ሰባት ንደቆም ዘውፅእሎም ስም ግን ሓሲቦም ወይ ከዓኒ ተመያይጦም ኣይመስለንን። ንድዕ ከዓ ተጋግየ ከይከውን ሕጂ ብዛዕባ ስማትሲ እንታይ ትብሉና? ንኩላህና ንሕና ከዓ ምስ ዓበና ንደቅና ክነውፅኣሎም ስለ ዝኮንና ስምሲ እንታይ ትብሉ? ወዮም ትብሉ ዘለዉ እሞ እስከ ናባኹም ከብሎ መምህረይ ሆሚ ብሓወይ
1: ክብረኣ ብወደይ ብጣዕሚ ንፉዕ ሕቶኻ ዝወደይ ምስ መሰል ቆልዑ ዝተኣሳሰር እዩ። ንቆልዓ ንዘለዓለም ዝኸውን ስም ከተውፃኣሉ ግቡእ እዩ። ዘይጠቅም ግና ከዓ ንዓና ባህ ዘብለና ስም ኣልዕል ኣቢልና ስልም ከነብሎ ኣይግድን። ምክንያቱ ምስ መዛንኡ ኣብ ቤት ትምህርቲ ክራኸብ ምስ ጀመረ ብስሙ ዘይ ምዕሩይ እንተ ኮይኑ ክሕጭጩሉ ከላግፅሉ ስለ ዝኽእሉ ነቲ ቆልዓ ክንሃስዮ ንኽእል ኢና። ስለዚ ዝኾነ ስም ከነውፅእ ከለና ንውላድና ሓሲብና ተመራሚርና ወከዓ ምስ ባህልና ዝኸይድ ቀንጠመንጢ ዘይኮነ ፅሪይ ዝበለ ስም ከነውፅኣሉ ግቡእ ስለ ዝኾነ ሕቶካ ዝወደይ ብጣዕሚ ፅቡቅ እዩ። ሕጂ ናብ መምህር ብጫ ከብለካ መምህር ብጫ እስከ ገለ በለና።
2: ሆሚ ብዓርከይ ግርም ጌርካ መልሲ ጀሚርካ ዮ። ልክዕ እዩ። መዓልታዊ ብስምና ክንፅዋዕ እንዲና ንውዕል። ስለዚ ስምና ሕደግዶ ኣብዛ ምድሪ ዓለም ከለና ምስ ሞትና እውን እንተኾነ ስምና ምስ ታሪክና ውልቃዊ ክብርታትናን ዝናናን ፅባቐናን ዝተኣሳሰር ስለ ዝኾነ ወትሩ ተዘካር እዩ። ስለዚ ድማ ስም ደቅና ተጠንቂቕና ክነውፅኦ ኣለና። ኣብ መወዳእታ ከዓ ኮኩርዓና እዩ። ልክዕ እዩ። ስም ቆልዓ ብሕጊ ስለ ዘሕትተካ ኣብ ቤት ፅሕፈት ዞባ ማእከል መፂእካ ቆልዓ ግን ኣብ ዕሸሉ እንታይ ስም ከም ዘውፃእካሉ ክትሕብር ግዴታ እዩ። ዘይግቡእ ስም እንተውፂኻሉ እቲ ቆልዓ ኣብቲ ኮምፒተር ነታ ሽም እንተሪኦማ እታ ኮምፒተር ባዕላ ክትነፅጎ ትኽእል እያ። ስለዚ ተጠንቂቅካ ተውፃኣሉ። ብካልእ ሸነኹ ድማ ኣብ ገጠራትን ኣብ ገለ ወፃኢ ዓድታት ዘለና ተጋጊና ንዕኡ ዝመስል ስም እንተደኣ ደይውፃእናሉ ኩሉ ግዜ ከሸግር ስለ ዝኽእል ሕስብ ኣቢልና ከነውፅእ ይግባእ። ሆሚ ብወገንካ ከዓ እስከ ገለበል
1: እወ መምህር ብጫ ዓርከይ ግርም ጌርካ መብርሂ ሂብካና ኣለኻ። ብፍላይ ኣብ ወፃኢ ዘለዉ ውልቀ ሰባት ይኹኑ ስድራ ቤታት ብዛዕባ ኣስማት ደቆም ክጥንቀቕሉ ኣለዎም። ንኣብነት ክልተ ይሕዋት ነይሮም ዝፈልጦም ኣብ ዓድና ከለዉ ናብ ወፃኢ ሃገር ከይከዱ እቲ ወዲ ደራፅን ነይሩ ስሙ፣ እታ ሓብቱ ድማ ኣብርሃፅን ነይራ ስማ። ኣብ ወፃኢ ምስ ከዱ ደራፅን ስሙ ናብ ኣሌክሳንደር ቀይርዋ ወ ኣብርሃፅን ድማ ስማ ናብ ክርስቲና ቀይራታ። ዝወለድዎም ቆልዑ ድማ ኣብርሃፅን ንጓላ ማርቸድስ ኣውፅያትላ፣ ደራፅን ድማ ንወዱ ሮናልዶ ኣውፅኢሉ። እዚ ዘይሕማምካ ረስኒ እንታይ የምፅእ? ፀገም ጥራይ ዘምፅእ። ምክንያቱ ንሕና ብዙሓት ጀጋኑ ደቀበርና ማለትሲ መቕርብና የሕዋትና ደቂ ሓወቦና ንፈልጦ ምዕሩኽትና ኮታ ካብ ርሑቁን ካብ ቀረባን ክንደይ ጀጋኑ ኣባሓጎታትና ከመይ ዳኣመሰለ ሽም ደውፀሎም ወይ ንዝኽሪናቶም ካብኦም ነውፅእ። ተዘይኮነ ከዓ ናይ ኣባሓጎታትና

0: ኣብ ዝተፈላለየ ኣብ ቁርኣን ክኸውን ይኽእል፣ ኣብ መፅሓፍ ቅዱስ ክኸውን ይኽእል፣ ተራ መፀውዒ ከመይ ዳኣመሰለ ክኸውን ይኽእል። ክንዲ ንዕኡ ነውፃኣሉ ቃንጣ መንጢ ከነውፅእ ፅቡቅ ኣይኮነን። ማርቸድስ ዶ ኦፔል ዶ ካልእ ናይ ተፃወቲ ኩዕሶ ዶ ከነውፅእ ኣሎ ምንታይ ይዓብስ? ስለዚ ማርቸድስ ኢልካ ይውፅእ። ከምኡ ኣነ ሰሚዐ ብሓቂ ማስሓቅ እዩ። ኣብ ጥንቃቐ የድልየና እዩ፣ ዓብ ጥንቃቐ የድልየና እዩ። እዛ ሕቶ ድሳሓተትኩምና ከ ብጣዕሚ የቐኒ ኢልና እዞም ደቀይ እንዳበልኩ እዚኣ ታዘረባ እዩ።
1: ሆሚ ብዓርከይ እቲ ዝበሃል ኢልካዮ ስለ ዝኾንካ ካብዚ ንላዕሊ ወላ ሓንቲ ብዛዕባ ሽም መግለፂ ክንህበሉ ስለዘይንኽእል ኩላህና ወለዲ ተጠንቂቕና ንደቅና ሽም ከነውፅእ ኣለና። ምክንያቱ ዋንጫ ዓደላ ከዓ ስለ ዝኾነ ንሕና ወለዲ ዕሩይ ሽም እንድሕር ደይውፃእና እቶም ደቅና ከዓ ሃባና ወሪሶም ቀንጠ መንጢ ንደቆም ኣስማት ከይውፅሎም እዞም ደቀይ ካብዚኣ ተምሃሩ፣ ንሕና ዓበይቲ እውን ካብዚኣ ክንምሃር ይግባአና። ሕራይ ዝወደይ ዛጓለይ ኩልኹም ማለት እዩ ተሓቱና ዘለኹም ሕቶታት ብጣዕሚ ፅቡቅ እዩ እውን ዳበልና ብዚኣ ዘረባ ይዓፅዋኣነ ከዓ
2: ከመይ ነይሩ ኩሉ ደስ ኢልኩም ዶ ተዓጒስኩም እሞ ታተዋህበትና ግዜ ኣብዚ ወዲ ኣላ ዝመፅእ ዘሎ ቀዳም ብካልእ ትሕዝቶ ክንመፀኩም ኢና እዞም ደቀይ ኣይትሕመቁ ኩሉ ግዜ ከምቲ ዝብለኩም ኣስናንኩም ኣፅርዩ ሲማፎሮ ቀይሕ ከሎ ከይትሳገሩ ንስድራኹም ከዓ ተማእዘዝዎም እዞም ደቀይ ኣነ በዚኣ ቻው ቻው ቻው ቻው በዛ ድጋብዘኩም ዘለኹ ደሓን ኩኖ እዚአነን ነረንተን ትሕሰና ቻው ቻው ቻው ቻው ቻው።

ንኣሽሓት ዓመታት ዝኾነ ስልጣን በድይዎ ዘይፈልጥ ሓቂ ኣሎ። ንሱ ድማ ኣብ ኣፃምእ ትቕመጥ እንተኮንካ ኣብ ከባቢኻ ማይ ክህሉ ኣለዎ፣ ማይ እንተነፂፉ ዘለኻዮ ከተማ ምስኡ ክጠፊ እዩ ዝብል እዩ። ነፍሲ ወከፍ ንምድረ በዳ ክብድህ ዝፀዓረ ግዝኣት ከም ሮማውያን፣ መሶፖታማውያን፣ ጥንታውያን ናይ ቻይና ግዝኣታትን ከይተረፋ ክብድሃ ኣይተረእያን እኳ ደኣ ንባዕለን ክጠፋየን ተረእየን። ኩሎም ድማ ማይ ተፈጥሮ ኣብ ዘቐመጦ እዩ ዝሰፍር፣ ወዲ ሰብ ድማ ይስዕቦ ኣብ ዝብል ሓባራዊ ስምምዕ በፅሑ። ቻይና ግን ነዚ ሓባራዊ ሕጊ ክትብድሃያ ተረእያ። እዚ ሃገር ንኽትሰምዖ ኮነ ክትሪኦ ዘስደምም ኣገባብ ተጠቂማያ ነዚ ክትብድሆ። ቻይና ነቲ ኣብ ሓደ ክፋል ናይዚ ሃገር ዝርከብ ማይ ናብቲ ድርቂ ዝዓብለሎ ኣብ ካልእ ጫፍ ክፋል ናይዚ ሃገር ዝርከብ ከባቢያ ክተስግሮ። ብቢልዮናት ዝቑፀር ሊትሮታት ካብ ሓንቲ ጫፍ ሃገር ናብ ካልእ ጫፍ ብዝተፈላለዩ መሳርሒታት ክጉዕዙ ክትርእን ከለኻ ኣዝዩ ዘደንቕ። ገለ ካብዚ ማይ ብቐጥታ ካብ ውቅያኖስ እዩ ዝኸይድ። ነዚ ንምፍላጥ ነዛ መደብ ብፅሞና ንከታተላ። መጀመርታ ነቲ ነዚ ሓሳብ ከንቅሉ ዝገደዶም ሽግር ንተዓዘብ።

ሰሜናዊ ክፋል ናይ ቻይና ግን ብኣንጻሩ ድሩቕ ዶራንን እዩ። ኣብዚ ድሩቕ ቦታ ሓደ ስልሲት ህዝቢ ቻይና ይቕመጥ። እዚ ብኣማኢት ሚልዮናት ዝግመት ብዝሒ ህዝቢ እዩ። ዝዓበየ ሕርሻ፣ ዝዓበዩ ፋብሪካታትን ኢንዱስትሪን ገለ ካብተን ዝዓበያ ከተማታት ናይ ዓለምና እውን ኣብዝየን ዝርከባ። ሓንቲ ካብአን ቤጂን እያ። እዚ ክንዲዚ ዝኣክል ህዝብን ናይ ስራሕ ቦታን ዝርከቦ ሰሜናዊ ክፋል ቻይና ድማ 1000ታዊት ኣብ ቻይና ዝርከብ ጽሩይ ማይ ጥራሕ ይውንን። ሕስብ እሞ ነብሎ ኣብዚ ዘሎ ብዝሒ ህዝብን ዓቐን ማይን ዘይዛመድ እዩ። ን10ታት ዓመታት ካብ መዓሙቕ መሬት ዝርከቡ ጥንታውያን ማያት እናፈሓርዮም ክጥቀሙ ጸኒሖም። እዚ ማይ ቅድሚ 9 ዓመታት በብእዋኑ ዝተዓቀበ ኮይኑ ዝፍልፍል ብዘይምዃኑ ሓንሳብ ስሒቦም ምስ ኣውፅዎ ክውዳእ ዝኽእል እዩ ነይሩ። ቻይና ግን ነዚ ስክፍታ ንድሕሪት ብምግዳፍ ብቕልጡፍ ከተውፅኦን ክትጥቀመሉን እያ ተረአያ። ኣብዚ ክፋል ናይ ቻይና ሩባታት ክነፅፉ፣ ጽርግያታትን ሕርሻታትን ገለ ዓድታትን ድማ በቲ ልምዲ ካም ሲን ኢልና እንጽውዖ ድኹም ሕፃ ዝተሓወሶ ንፋስ ከም ዘይነበራ ክድፈና ጀመራ። ተመራመርቲ እውን ንመንግስቲ ቻይና ዘሰንብድ መጽናዕቲ ከቕርቡ ጀመሩ። እዚ ድማ ኣብ ቀረባ ግዜ ሰሜናዊ ክፋል ቻይና ከም ዘይነበረት ክድምሰስ ምዃና እዮም ሓቢሮም። ገለስ ወረ ኣያኔቲ ከተማያ ብቐዳምነት ከም እትድምሰስ ክገልጹ ጀመሩ። ሓረስቶት ዝነበሮም ዒላ ብሓንሳብ ክነጽፍ ተዓዘቡ። ተቐማጦ ሰሜናዊ ክፋል ቻይና ድማ ናብ ካልእ ማይ ዘለዎ ቦታ ክስደዱ ጀመሩ። እንተቲ ዝደፍን ዝነበረ ድኹም ሕፃ ግን ፍጥነቱ ክቕንስ ኣይተረኣየን። ብኣንጻሩ እኳ ደኣ ናህሩ ወሲኹ ዓድታት ክደፍን እዩ ተራእዩ። ኣብ 1980ታት ኣብ ካርታ ናይ ቻይና ዝነበረ ዓድታት ኣብ 2000 ዓመተ ምህረት ብሑፃ ተደፍና። ን50 ዓመታት ከገልግል ተባሂሉ ዝተሰርሐ ጸርግያታት እውን ከምኡ። እዚ ካምሲን ንብኣማኢት ኪሎ ሜትራት ርሒቐን ዝርከባ ከተማታት ከይተረፈ ክጸልወን ጀመረ። ኣብ ዕራርቦ ፀሓይ ንፋሳት ናይ ዘን ከተማ ኣራንሾን ሕብሪ ክሕዝ ተረአየ። ኣብ ክንዲ ነዚ ምቕባል ግን ቻይናውያን ኢንጂነራት ሓድሽ ሓሳብ ፈጠሩ። እዚ ድማ ሓድሽ ካርታ ብምስኣል ኣዝዩ ዓብ ሓሳብን ንኽትሰምዖ ዘስደምም ሕለኽለኽ ዘለዎን ብዙሕ ገንዘብ ዝጠልብን ፍታሕዮም ኣፈልፊሎም። ቀዳማይ ነገር ኣብ ዓለም ተሰሚዑ ዘይፈልጥ እቲ ዝዓበየ ቱቦ ክስራሕ ተወጠነ። ኣብ መጀመርታ ነቲ ተፈጥሮ ዘቐመጦ ወዲ ሰብ ክልውጦ ዘይሕሰብ ማያት ናይ ደቡባዊ ክፋል ቻይና ናብ ሰሜናዊ ክፋል ከተመቓርሖ ዝብል ውሳኔ ጊንጢ ኮይኑ ክስማዓካ ይኽእል እዩ። እዚ ዝተወጠነ ናይ ትሕቲ ቅርፂ መደብ እቲ ኣብ ዓለም ሓደን እንኮን ዝዓበየ ብወዲ ሰብ ክስራሕ ዝተባህለ ማይ ዘተሓላልፍ ስራሓት እዩ። ካልእ ዝወዳደሮ ዝኾነ ናይ ማይ ስራሓት የለን። እዚ ኣብቲ ሃገር ናይ 4345 ኪሎ ሜትር ዝርግሕ ኣለዎ። ክግምገም እንከሎ ካብ ለንደን ናብ ኒውዮርክ ኣሜሪካ ዘሎ ርሕቀት እዩ። ብ3 ዝተፈላለያ መገድታት ድማ ኣብ ዕላሙኡ ይበፅሕ። ሓደ በቲ ገማግም ዝሓልፍ፣ እቲ ካልኣይ ብማእከል እቲ ሃገር ዝስንጥቕ፣ እቲ ሳልሳይ ድማ በቶም ኣብ ምዕራብ ዝርከቡ ጎቦታት ዝሓልፍ እዩ። እዚ ትሕቲ ቅርፂ ኣሽሓት ኢንጂነራት ዘሳተፈ ንልዕሊ 50 ዓመታት ሓሳባት ዝፈሰሶን መደባ ዝተሓንፀፀሉን ኮይኑ ንኽስራሕ 70 ቢልዮን ዶላር ገንዘብ ዝሓትት እዩ። እዚ ንኽትግምቶ ዘደንዝዝ እዩ። እቲ ማይ ካብቲ ብብዝሒ ማይ ዝርከቦ ደቡባዊ ክፋል ቻይና ብፍላይ ካብ ያንግሲ ዝተባህለ ዓብ ሩባ ናብቲ ድሩቕ ዝመሬቱ ሰሜናዊ ክፋል ቻይና እዩ ክግዕዝ። ውሑድ ማይ ዘይኮነ ነፍሲ ወከፍ ዓመት 44.8 ቢልዮን ኪቢክ ሜትሮ ዝዓቐኑ ማዩ ክሰግር። እዚ ክግለጽ እንከሎ ን18 ሚልዮን ዝኸውን መሐንበሲ ናይ ኦሎምፒክ ወላ ንሓንቲ መዓልቲ ትኹን ብዘይምቁራጽ ንዓመት ሙሉእ ክመልእ ዘኽእል ማለት እዩ። ኣብ 2022 እተን ማእከላይን ምብራቃውን መተሓላለፊ ማይ 50 ቢልዮን ኪቢክ ሜትሮ ማይ ናብቲ ሰሜናዊ ክፋል ቻይና ከብፅሓ ኸኣላ። ካብዚ 140 ሚልዮን ህዝቢ ማይ ክረክብ ጀመረ። ማይ ሲኢነን ዝጸንሓ ከም ቤጂን ዝኣመሰለ ከተማታት በዚ ማይ ተረጋግኣ። ተደምሲሶም ዝነበሩ ሕርሻታት ከም ብሓድሽ ተንስኡ። ብዝኾነ መዐቀኒ እዚ ሓደ ካብቶም ዝበለጹ ህንደሳዊ ዓወት ዝተጓናጸፈ ናይ ዘበና ትሕቲ ቅርጺ እዩ። ብኣሽሓት ዝቝጸሩ ዓበይቲ ቱቦታት ትሕትቶም ንኽፋሓሩ ኣጸገምቲ ዝኾነ ኣኻውሕ ጎቦታት ተቐመጡ። ብኣማኢት ዝኾኑ ሩባታት ዘሰጋግሩ መንገድታት ተሃንጹ። ገለ ከተማታት

ነዚ ማያት ንኸመሓላልፍ ተባሂሉ ካብ ዝነበርኦ ተወንቂረን ናብ ካልእ ጋዓዛ። እዚ ኩሉ ግን ብዘይዝኾነ ብድሆ ተሰጊሩ ማለት ኣይኮነን። እቲ ንኣሽሓት ኪሎ ሜትራት ዝመሓላለፍ ዝነበረ ማይ ከይተበከለ ጽሬቱ ዝሓለወ ኮይኑ ንክኸይድን እዚ ንዕኡ ተባሂሉ ዝተሰርሐ ቱቦታት ከ ነዚ ዓቐን ማይ ጸቕጢ ክጻወሮ ክኢሉ ዶ ዝብል ክኸውን ከሎ እዚ ስራሕ ኣብ ምዝዛሙ ድማ ኣሰንባዲ መጽናዕቲ መጽእ። ኩሉ ዘበርከትዎ ስራሕ እኹል ኣይኮነን ነይሩ። እቲ ምድረ በዳ እናገፍሐ መጽእ። ወላ እኳ እዘን ኣብ ሰሜናዊ ክፋል ዝርከባ ከተማታት በዚ ካብ ደቡባዊ ክፋል ዝመጸ ማይ እንተተረጋግኣ ከምሲን ግን ከቋርጽ ኣይከኣለን። ነዚ ብዝቐልጠፈ ንምግታእ ድማ ክቃላጥፋን ካብ ካልእ ዘይነጽፍ ማይ ብብዝሒ ማይ ክሰዱን ነይርዎም። ነዚ ንምትግባር እዞም ኢንጂነራት ኣተኩሮኦም ናብቲ ናይ ውቅያኖስ ማይ ኮነ እዚ ክነጽፍ ዘይክእል ብምዃኑ ድማዮም መሪጾሞ።

ግን ቅድሚ 20 ዓመት ንዝኾነ ኢንጂነር ማይ ናይ ውቅያኖስ ተጠቂመ ንምድረ በዳ ናብ ልሙዕ ከባቢ ክቕይረ እንተትብሎ ምስ ሓቐካ ነይሩ። ምኽንያቱ ማይ ባሕሪ ንዝተንከፎ ነገር ከባላሽዎ ይ ዝረአ። ንኣብነት ኣብ ሑፃ ምስ እተፍስሶ ነቲ መሬት ኣድሪቑ ብድሕሪ ሕጂ ዝኾነ ተኽሊ ከውቀል ከም ዘይክእል እዩ ዝገብሮ። ካልእ ብድሕ ዝገብሮ ነገር ድማ ናይ ባሕሪ ማይ ካብቲ ጽሩይ ማይ ብ2.5 ሚኢታዊት ይኸብድ። እዚ ቁፅሪ ክንሰምዖ ቀሊል ይመስል ይኸውን፣ ግን እዚ ክብደት ዘለዎ ማይ ን10 ኪሎ ሜትራት በቲ ቱቦ ክመሓላለፍ እንከሎ ነቲ ውሽጣዊ ክፋል ናይቲ ቱቦ ክፍሕፍሖ እዩ ዝረአ። ብተወሳኺ ብዘይ ዕረፍቲ እቲ ማይ ስለ ዝመሓላለፍ እቲ ቱቦ ክረስንን ፀቕጢ ድማ ክፈጥርን ጀመረ። እዚ ጨዋ ማይ ድማ ነዚ ሓፂናዊ ቱቦ ከመርቶ ጀመረ። ካልእ ተወሳኺ ፀገም ድማ ነይሩ። እዚ ብፍልይ ዝበለ ኣብነት ክግለጽ እንከሎ ሓንቲ ኣውቶቡስ ብዙሓት ሰባት ፅዒና ብፍጥነት እናተጓዓዘት እንከላ ሃንደበት ኣውቴስታ ፍሬኖም ዝሕዝ ኩሉ እቲ ተሳፋራይ ሓይሊ ብዘለዎ ቕልጣፈ ንቕድሚት ክንቆትን ክምናዐን እዩ ዝረአ። ልክዕ ከምዚ ዝተገልጸ ድማ እዚ ናህሪ ዘለዎ ብቱቦ ዝጓዓዝ ዘሎ ማይ እቲ ዝጭንጉዖ መሳርሒ ሃንደበት ምስ ዘቋርፅ እዚ ብቢልዮናት ሊትሮታት ዝግመት ቅልጡፍን ክብደት ዘለዎ ማይን ናበይ ከም ዝኸይድ ጨኒቕዎ ምስቲ ኣብ ጥቕኡ ዘሎ ቫልቮላይ ዝራጽም። እቶም ኢንጂነራት ነዚ ምስተዓዘቡ ነቶም ዘለዉ ቱቦታት ብኻልእ ሓድሽ ነዚ ዝፃወር ቱቦ ክትክእዎዮም ጀሚሮም።

ቻይና ንሓይሊ ክብደትን ጨውን ናይ ዝማይ ዝፀወር ቱቦ ከተፍሪ ተገደደት። ንሓይሊ ናይቲ ማይ ብኮምፒዩተር ዝቋፃፀር መደበራት ኣብ ዝተረሓሓቐ ቦታ ተደኮነ። እዚ ኣብ ክንዲ እቲ ማይ ሓይሊ ሓዊሱ ብሓደ መስመር ዝጓዓዝ ብኸፊል እናተጎጀለ ግቡእ ሸፈነ ማይ ንኽስደድ ኣኽኣሎ። ሓደሽቲ ንወጥሪ ናይ ዝማይ ብቕልጡፍ ኣለልዮም ዝሕብሩ መሳርሒታት ኣብዚ ቱቦ ተገጥሙ። እዚ ቅድሚ እቲ ቱቦ ዓቕሊ ኣፅቢቡ ዝትኮስ ኣናይ ቱቦ ድኺሙ ከም ዘሎ ኣለልዩ ብቕልጡፍ ንኽቕየር ይሕግዝ። እዚ ኩሉ ቴክኖሎጂካዊ ስራሓት ቅድሚ ኣሚኖም ኣብ ግቡእ መዓላ ምውዓሎም ብግቡእ ንኽፍተን ደረኽዎ። ኣብ ክንዲ ብቐጥታ ንዕኡ ዝፍትንዎ ልክዕ ከምኡ ስራሓት ብምድላው ክፍትንዎ ወሰኑ። እዚ ናይ ምፍታን ዕድል ድማ ካብታ ናይ ገዛ ርእሳ ፀገም ናይ ማይ ዘለዎ ሃገረ ዒራቅ እዩ መፅኡ። ኣብ 2025 ቻይና ናይ 2.5 ቢልዮን ዶላር ምዛ ሃገር ውዕል ኣተወት። እቲ ሸቶ ናይ 950 ኪሎ ሜትር ቱቦ ካብ ወሽመጥ ፋርስ ናብ ናይ ዒራቅ ምድረ በዳ ንምዝርጋሕ እዩ። ልክዕ ከምቲ ናይ ቻይና ኩሉ መሳርሕን መቆፃፀሪ ዘለዎን ኮይኑ ድማ ተዘርግሐ። እዚ ብቐጥታ ካብ ውቅያኖስ ማሒዙ ብኣዝዩ ብርቱዕ ምቆት ዘለዎ መሬት ዝሓልፍ እዩ። ዒራቅ ግን ንዝስተ ማይን ንሕርሻን ዘይኮነት ነቲ ጎልጎል ናይ ዘይቲ ነዳዲ ዝኾነያ ክትጥቀመሉ ደልያ። ምክንያቱ እዚ ጎልጎል ናይ ዘይቲ ነዳዲ ምስ ኣረገን ዝጭንጉዖ ፀቕጢ ምስ ወሓዶን እቲ ዘይቲ ባዕሉ ምጓዓዝ የቋርፅ።

ቅድሚ ሕጂ ነዚ ንምብርታዕ ዝትግበር ነበረ መስርሕ ፅሩይ ማይ ብታሕቲ እዚ ትቦ ናይ ዘይቲ ከምዚ ጭንጓዕ ይግበር እሞ እዚ ነቲ ኣቋሪፁ ዝፀንሐ ዘይቲ ከም ዝወፅእ ይገብሮ። ዒራቅ ብዙሕ ዘይቲ ካብ መሬት ንምዝቋዕ እቲ ኣገዳሲ ዝበሃል ፅሩይ ማያ ክትጥቀም ፀኒሓ። ነዚ በቲ ናይ ወሽ መጥፋርስ ዝኾነ ጨዋ ማይ ብምትካእ ብቢልዮናት ኪቢክ ሜተር ዝቁፀር ፅሩይ ዝስተ ማይ ክትዕቅብ ከኣለት። እዚ ፅሩይ ማይ ናብ ህዝቢ ሕርሻታትን ከተማታትን ክዝርግሕ ጀመረ። ነዚ ኣብ ግብሪ ንምውዓል ዝተኸየደ ኢንጂነራዊ ኣሰራርሓ ቀሊል ኣይነበረን። እቶም ንነዊሕ ኪሎ ሜትራት ዝዝርግሑ ትቦታት ኣብዚ ብርቱዕ ሙቐት ዘለዎ ምድረ በዳ ንክዝርግሑ ንፀቕጥን ብርትዕን ናይ ዚ ማይ ዝቆፃፀሩ መደበራትን ቴክኖሎጂታትን ተሃንፁ። እዚኦም ኣብ ሓደ ቦታ ኮይኖም ነዚ ኣማኢት ኪሎ ሜትራት ዝጓዓዝ ማይ ክቆፃፀርዎ ከም ዝኽእሉ ኮይኑ እዩ ተሰሪሑ። እዞም ትቦታት ነዚ ጨዋ ማይ ንኣሽሓት ኪሎ ሜትራት ተሰኪሞም ከመሓላልፉ ካብ ከኣሉ ተጻሪዩ ድማ እቲ መዋእልና ክብዳህ ይኽእል ኢልና ሓሲብናዮ ዘይንፈልጥ ምድረ በዳታት ማይ ክረክብ ካብ ኣኽኣልዎ እዚ ተኣምራት እዩ ኢልና ጥራሕና ክንገልጾ ንኽእል።

ቻይና ድማ ነዚያ ኣብ ሃገራት ትፅዕረሉ ዘላ እዛ ሃገር ብፉሉይ ነዚ ታክላማካን ዝተባህለ ምድረ በዳ ዓሊማ ልሙዕ ቦታ ክትገብሮ ወሰነት። ናይዚ ምድረ በዳ ስፍሓት ክንዲ መላእ ፈረንሳን ጀርመንን ተሓዋዊሰን እዩ ዝመጽእ። እዚ ተጻባኢ ምዃኑ ዝንገረሉ ምድረ በዳ ታክላማካን ትርጉም ስሙ ምስ ኣትኻ ምምላስ የለን ማለት እዩ። ስም ይመርሕ ጥዋፍ የብርህ ከም ዝበሃል ድማ ናይዚ ምድረ በዳ ኩምራ ሕፃ 300 ሜትሮ ንላዕሊ ይበጽሕ። እዚ ካብታ ኣብ ፓሪስ እትርከብ ግንቢ ኣይፈል ዝነውሕ ማለት እዩ። ቻይና ነዚ 345 ኪሎ ሜትር ስፍሓት ዘለዎ ምድረ በዳ ሓምላይ ክትቅይሮ እያ ወሲና። ሕልፍ ሕልፍ ኢላ ዘይኮነት ነዚ ኣግራብ ክድኩኖ ጻዕቂ ዘለዎን ንመላእ ዘበን ዝቕጽል ልሙዕ ቦታንያ ክትቅይሮ ወሲና። እዚ ዓብ ውጥን ኣብ ወርሒ ሕዳር 224 እዩ ተዛዚሙ። እቲ መስርሕ ድማ ነዚ ይመስል። ነቲ ክትከለሉ ዝተወሰነ ከባቢ ብሓያል ናይ ምጭንጓዕ መስርሕ ማይ ከተፅግቦ ምፅዓር እዩ። እዚ ንተኽሊ ናይ ምስታይ መስርሕ ብመስኖ እዩ ዝትግበር ነይሩ። ቀጢን ቱቦ ብምዝርጋሕ ብልክዕ ኣብ ነፍሲ ወከፍ ተኽሊ ዘድልዮ ዓቐን ማይ ይዕንግላ። ጥብ ዝበለት ማይ ኣብ መዓላያ ትውዕል ነይራ፣ ምክንያቱ ኣብ ምድረ በዳ ማይ ብሻላ ማላ ምክዓው ዋጋ ይዘሕትተካ። እቶም ኣብዚ ምድረ በዳ ክትከሉ ዝተወሰኑ ኣትክልቲ ብግቡእ ተመርሚሮም እቶም ድርቂ ክፀወሩ ዝኽእሉ ተባሂሎም እዮም ተተኺሎም። ብተወሳኺ ሰራውር ናይዞም ኣትክልቲ ንውሽጢ ናብ ኩሉ ማእዘናት ክውርወርን ማይ ክእክብን ዝኽእል እዩ። ኣብ ነፍሲ ወከፍ ናይዚ ምድረ በዳ ኣትክልቲ ክበቁል ምስ ጀመረ እቲ ካምሲን ክገድፎን ሑፃ ድማ ኣብ ዘለዎ ክቐውምን ጀመረ። ኩነታት ኣየር ናይዚ ከባቢ ድማ ንእለቱ ተለወጠ። ንፋስ ቀነሰ፣ ጠሊ ኣብዚ ቦታ ክፍጠር ተራየ። በብቕሩብ ድማ እዚ ከባቢ ሓደስቲ ንምግቢ ዝጠቕሙ ኣትክልቲ ከፍሪ ጀመረ። ብተወሳኺ ቻይና ነቲ ብዙሕ ፀዓት ዝወስድ ነበር ሓይሊ ብፀሓያዊ ፀዓት ከም ዝትካእ ገበረቶ። ከምቲ ኣብ መጀመርታ ዝገለጽናዮ እቲ ካብ ውቅያኖስ ዝመጽእ ዝነበረ ማይ ጨዋም ብምዃኑ ንኽልተ መዓላዮም ዝጥቀምሉ ዝነበሩ፣ እቲ ዝተጻረየ ማይ ንህዝቢ ሕርሻ ከምኡ ድማ ነዚ ኣብ ምድረ በዳ ዝደኮንዎ ኣትክልቲ ክጠቅም ከሎ፣ እቲ ካብኡ ዝወፀ ጨው ድማ ንዕዳጋ ክቐርብ ጀመረ። ዝድርበ ነገር ኣይነበሮን፣ ኩሉ ኣብ መዓላይ ዝውዕል ነይሩ። ብሳተላይት ዝተሰነደ ስእሊ እዚ ቦታ ዓመታዊ ተኣምራታዊ ለውጢ ከም ዘምፀአ የመልክት። ቻይና ነዚ ምድረ በዳ ብምልዋጣ ጥራሕ ቀሲን ኣይዕረፈትን። ጎኒ ጎኒ እዚ ኣብ ካልእ ከባቢታት ሰሜናዊ ክፋል ናይ ሃገራ ዓብ መደብ ሓንፂፃ ክትሰርሕ ኣፀኒሓ።

እዚ መደብ ካብ 1978 ዓ.ም ጀሚሩ ክሕሰበሉ ዝፀንሐ ኮይኑ ኣብቲ ማይ ዘይርከቦ ሰፋሕቲ ከባቢታት ናይ ሰሜናዊ ክፋል ቻይና ኣግራብ ምትካል እዩ ልዕሊ 66 ቢልዮን ኣትክልቲ ክትከል ተወሰነ። ነዚ ድማ ኣብ ዓመት 2022 ሙሉእ ብምሉእ ኣፀፈፈቶ። ቻይና እዚን ዓሰርተታት ዓመታት ዝፀዓረትሉ መደብ ነቲ ቅድሚ 9 ዓመታት ዝነበረ ካርታ ናይ ሰሜናዊ ክፋል ቻይና ለዊጣቶ እያ። ካብቲ ንዝስተ ማይ ዘይርከቦ ዝነበረ ከዓንዩ ዝተባህለ ከተማታት ጀሚርካ ክሳብቲ ድርቂ ዝዓብለሎ ሓያል ምድረ በዳ ኩሉ እኹል ማይ ከም ዝረክብ ተገብረ። ሰሜናዊ ክፋል ቻይና ድማ ዳግማይ ህይወት ዘርአ።

0: ዘላቂ ስርዓታት ሕርሻዊ መግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል መሪሕ ቴማ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ካብ ናሓሰ 20 ክሳብ 21 ከም ዝቐረበ ዝፍለጥ እዩ። ኣብዚ ሃገራዊ ዋዕላ ካብ ውሽጢ ዓድን መላእ ዓለምን ዝመፁ ውልቀ ተመራመርቲ ኣብ ትሕቲ 8 ዓበይቲ ቴማታት ወይ ድማ ኣርእስትታት ዝጠቓለሉ 183 ፅማቅ ፅሑፋት ክቐርብ እንከሎ ካብዚ ዝቐረበ ድማ እቲ 75 መፅናዕታዊ ፅሑፋት ኣብቲ ዝተገብረ ናይ 2 መዓልቲ ዝቐፀለ ጉባኤ ኣዳለውቲ መግለፂታት ኣቕሪቦም። ሓደ ካብቲ ዝቐረበ 8 ዓበይቲ ዛዕባታት ምርዓም ክሌማዊ ለውጥን ንዑ ምቅላልን ማለት ክላይሜት ቸንጅ ኣዳፕቴሽን ኤን ሚቲጌሽን ኣብ ትሕቲ ዝብል ኣርእስቲ እዩ ነይሩ። 7 ኣብዚ ኣርእስቲ ዝዘተኮሩ መፅናዕታዊ ፅሑፋት ብኣዳለውቶም መግለፂታት ቀሪቦም።
1: ሕጂ እንታይ ዝብል ነይሩ እቲ ኣርእስቲ ስፓሻል ኤንድ ስታቲስቲካል ቫሪያብሊቲ ኣናሊሲስ እዩ ዝብል ነይሩ። እንታይ ማለት እዩ ስፓሻል? ልክዕ ቃል እኳ ክረክበላ ይከኣልኩን፣ ግን ጂኦግራፊያዊ ዋላ ንበላ ጂኦግራፊያውን ስታቲስቲካውን ገምጋም ምግባር እያ ትብል ነይራ። ኣብ ሓደ ፍሉይ ተፋሰስ ማለት እዩ መረብ ጋሽ ንብሎ ሓደ ካብቶም ዓበይቲ ተፋሰሳት ናይ ኤርትራ እዩ። ሕጂ እንታይ ክገብር ፈቲነ

መጀመርታ እንታይ እዩ ትፀገም ሕጂ እዚ ክላይሜት ቸንጅ ዝበሃል ዘይክሓድ ሓቂ ኮይኑ ኣሎ። ብፍላይ ከዓ ትናቱ ፅልዋ ኣብዞም ናይ ዑደት ማይ ሃይድሮሎጂካል ሳይክል ንብሎ ማለት እዩ። እዚ ከዓ ንዘላቂ ቁጠባዊ ይኹን ማሕበራዊ ኣከባብያዊ ፅልዎ ዓብዪ ስለ ዝኾነ እዚ ኣድረስ ሪያላይዝ ክንገብሮ ኣለና፣ ክንፈልጦ ክንክእል ኣለና፣ ክንርድኦ ክንክእል ኣለና። ዝመፅእ ዘሎ ኩነታት ከዓ ብዙሕ ፕሮሚሲንግ ኣይኮነን። ሕፅረት ናይ ማይ እንዳበዝሐ ከምዝኸይድ እዩ መፅናዕትታት ዝሕብር። ስለዚ ነዚ ዝመፅእ ዘሎ ኩነታት ክንገጥሞ እንድሕር ደኣ ኮይና ኣገባባት ንኡ ክምክቱ ዝኽእሉ ኣገባባት ክንጥቀም ክንብልና፣ ሓደ ካብኡ እንታይ እዩ ኢፌክቲቭ ዋተር ሪሶርስ ማኔጅመንት ንብሎ ማለት እዩ። ሕጂ ክፋል ናይዚ ኢፌክቲቭ ዋተር ሪሶርስ ማኔጅመንት ዓቐን ናይቱ ሩባ ብሓደ ሩባ ሲ ክንደይ ዝኣክል ማይ ዝፈስስ እንታይ ትሕዝትኡ ክንፈልጦ ክንክእል ኣለና። ስለዚ እዚ እንድሕር ዘይገርና ብዙሓት ናይ ምስ ምህንድስና ዝተሓዙ ሽግራት ይገጥሙና እዮም። ሓደ ካብኡ ኦቨር ዲዛይን ንገብሮ፣ ኣንደር ዲዛይን ንገብሮ፣ እዚ ሰዲመንቴሽን ንብሎ ብድበት ምምላእ እዚ ካብ ጉድለት ናይዚ ሽግራት እዚ እዩ ዝመፅእ። ሕጂ ብፍሉይ ኣነ ፎካስ ዝገበርኩላ ኣብቲ መንግስቲ ነዚ ኮንቨንሽናል ወይ ትራዲሽናል ኣብ ዝናብ ተሞርኪስካ ዝግበር ሕርሻ ናብ ሞደርን ቴክኖሎጂ ቤዝድ ትራንስፎርም ናብ ምግባር ዝገብሮ ዘሎ ቃልሲ ኩልና ንፈልጦ ኢና። እንታይ እዩ ዝገብር ዘሎ? ካብ ሩባታት መእለይ ወሓይዝ እንዳገበረ ናብ ክለምዕ ዝኽእል ሕርሻዊ ቦታ ይወስዶ ኣሎ። ሕጂ ፅቡቕ እዩ ተፈቲኑ፣ እዚ ብጣዕሚ ፕሮሚሲንግ ብጣዕሚ ዝድነቕ ስራሕ እዩ። ግን ከምቲ ዝድለ ሰሪሑ ዶ ኣይሰርሐን ዝብል ኣጋጣሚ 2016 ኣብ ጋሽ ባርካ ብስራሕ መፅናዕቲ ተንቀሳቂሰ ምስ ረኣኽዎ መብዛሕትኡ ኣይሰርሕን እዩ ከምቲ ዝድለ ሸቶ እዩ ወቕዕን። ስለዚ እታ ፀገም ማለት እዩ። ስለዚ ነዛ ፀገም እዚኣ ከመይ ጌርካ ትፍታሕ ንዝብል ብዝኣከብኩዎ ሓበሬታ ኣብ ሰለስተ እየን ዝኽፈላ። እቲ ሓንቲ ናይ ዲዛይን ኤን ኮንስትራክሽን ፀገም ትብል፣ እቲ ካልኣይ ናይ ሓራ እቲ ዲዛይን ውጥን ናይ ምድላው ናይ ምስ ኣብ ተግባራዊ እቲ ውጥን ዘዳለኻየስ ኣብ ተግባር ክትሰርሖ ከለካ ከምቲ ዝሓሰብካዮ ዘይምግባር ማለት እዩ። እቲ ካልኣይቲ ናይ ፅገና ምስ ፅገና ግዜ ዝሓለወ ፅገና ዘይምግባር እያ። እታ ሳልሰይቲ ከዓ ምሕደራ እያ። ሕጂ ካብዚአን ኣነ ፎካስ ዝገበርኩላ ኣብታ ዲዛይን ትብል እሞ ምስ ሃይድሮሎጂክ ንብሎ ወይ ማያዊ ውጥን ትተሓሓዝ እያ። ስለዚ ነዚኣ ንምግባር እንታይ ገይረ እንታይ ማለት እቲ ሳይንስ ሃይድሮሎጂ ንብሎ ኣብ ሓበሬታ እዩ ዝምርኮስ። ኦብዘርቬሽናል ሳይንስ እዩ ዝበሃል። እንድሕር ሓበሬታ ዘይብልካ እቲ ሳይንስ ትርጉም የብሉ። ክላይመት ሳይንስ እዩ ዘሰይም ሓበሬታ የድልየካ ምስ ክሊማዊ ዝተሓዝ፣ ምስ ወተር ሪሶርስ ዝተሓዝ፣ ምስ ሃይድሮሎጂ ዝተሓዝ። ብዘይ ሓበሬታ እቲ ሳይንስ ትርጉም የብሉ። ስለዚ ሓበሬታ ሕፅረት ኣለና እሞ ከዓ መረብጋሽ ዝኣክል ዓብዪ ቤዚን የብልን ዳርጋ ንኣሽቶብቲ ሕልፍሕልፊልካ ይርከብ እዩ። ስለዚ ዕብይ ዝበለ ስራሕ እንድሕር ደኣ ክትሰርሕ ኮይንካ ሓበሬታ እንድሕር ዘይብልካ እዚኣ ተማሓንቆ። ሕጂ ኣነ እንታይ እየ ገይረ ኣብ ቴክኖሎጂ ቤዝድ ኣብ ቴክኖሎጂ ምርኩስ ዝገበረ ሓበሬታ ከመይ ገርና ናብ ጥቕምና ንውዕሎ ዝብል እዩ ነይሩ። ደርቂ ናይቲ ተፋሰስ ከመይ እዩ፣ እታ ካልኣይቲ እንታይ እዩ ዘርኢ እቲ ፓተርን ናቱ እቲ ትረንድ ናይቲ ክላይሜት ሲ ከመይ ኣሎ፣ ይውስኽ ዲ ዘሎ ይጎድል ዲ ዘሎ፣ እቶም ዝተፈላለዩ ረቑሒታት ማለት እዮም። ሕጂ እዚ ሰሪሐ ኣጋጣሚ እቲ ዘርኢ ዘሎ እቲ ውፅኢት ናይ መፅናዕቲ ማይ እንዳጎደለ እዩ ዝኸይድ ዘሎ ዝናብ ማለት እዩ። እዚ ሙቐትን ፖቴንሻል ኢቫፖትራንስፓይሬሽን ንብሎ ዝሃፍፍ ናብ ኣትሞስፌር ዝኸይድ ማይን እዚ እንዳወሰኸ እዩ ዝኸይድ ዘሎ። ስለዚ እንታይ ማለት እዩ ደርቂ ኩነታት እዩ ዘሎ። ዚ ሕጂ ንሪኦ ዘለና ኩነታት ምናልባት ሰልፊ ኤቪደንት እዚ ባዕሉ ገላፂ እዩ። ክነመሓድሮ ዘይንኽእል ልዕሊ ዓቕምና እዩ። ኣብቲ ክነመሓድሮ ንኽእል ግን ዝያዳ ውፀቂጥና ክንሰርሕ ኣለና እዩ። እንታይ ማለት እዩ ብዙሕ ንጥፈታት ይካየድ እዩ ብሰብ ማለት እየ። ነቲ ክሊማ ንምግጣም ወይ ብክሊማ ዝግበር ክመፅእ ዝኽእል ሽግራት ንምግጣም ንኣብነት ቸክ ዳንስ ክትስርሕ ይስራሕ እዩ፣ ተሬሲንግ ይስራሕ እዩ፣ ዛላ

0: ከትርታት ናይ ምግራብ ነገራት ይስራሕ እዩ። እዚ ብጣዕሚ ፕሮሚሲንግ እዩ። ስለዚ እዚ ኣበርቲዕና ክንደፍኣሉ ክንክእል ኣለና። ምናልባት ክንጥንቀቐሉ ዘለና ነገር ነቲ ኣብ ባይታ ዘሎ ማይ ናይ መሓዝ ዓቕምና ብዝፀሉ ኣገባብ ክኸውን የብሉን እያታ ኣነ ፎካስ ዝገብረላ መልእኽቲ ኣነ ዘድህበላ ማለት እየ። እዚኣ ኮይና ኣብ መወዳእታ እንታይ ኣሎ በዚ ሕጂ ትርእዮ ዘለኹ ዋዕላ ኣብዚ ናይ መፈክር ናይ ውድብ ሕቡራት ሃገራት ነዋን ሽድመት ቢ ሌፍት ቢሃይንድ ምሽ ነዋን ኢዝ ሌፍት ቢሃይንድ እንዲ ንሕነ ከዓ ኣብዚ እንታይ ኢና ንብል ኖ ካችመንት ኢዝ ሌፍት ቢሃይንድ። ስለዚ ዝኾነ ተፋሰስ ብግቡእ ከነመሓድሮ ክንክእል ኣለና። ዘለዎ ተፈጥሮ ክንፈልጦ ክንክእል ኣለና። ብግቡእ ከዓ ክንጥቀመሉ ኣለና። እዚኣ እንተዘይኮይኑ ግን እዚ ዘሎ ናይ ተፈጥሮ ነገር ዝያዳ ሃስያ ክውርድ ስለ ዝኽእል ኣብዚ ዘድሃበ እዩ ነይሩ መፅናዕቲ። ሪሰንት ስታዲስ ኦን ዘ ማይነፍሒ ካችመንት ኣዝ ዌል ኣዝ ዘ ቶከር ካችመንት ኢንዲኬት ዳት ዘ ኣንዋል ፍሎው ኢዝ ሾዊንግ ኤ ዲክሪዚንግ ትሬንድ ዚስ ኢዝ 2025
1: ሚካኤል ብርሃነ ይበሃል። ኣብ ሚኒስትሪ ሕርሻ ኣብ ክፍሊ ሕርሻዊ ኤክስቴንሽን ከም ሓላፊ ጨንፈር ሃብቲ መሬትን ልምዓት መስሎን ክኢሉ ይሰርሕ። ኣብዚ ሒዚ ዝመፃኹ ኣርእስቲ ክላይመት ቸንጅ ኣንድ ኢትስ ኢምፓክት ኦን ኣግሪካልቸር ዘ ኬዝ ኦፍ ኤርትራ ዝብል እዩ። እዚ ከዓኒ ምርዓም ክሊማዊ ለውጢ ኣብ ሕርሻ ዝብል እዩ። እዚ ማለት ናተይ ዘቕረብክዎ ኣብቲ ዶክመንት ሬቪው ዝተመልከሶ ኮይኑ ማለት ኣብዚ ሃገር እቲ ናይ ምስፍሕፋሕ ደርቂ ምብራስ ኣግራብ እዚ ምንቁልቋል ምህርቲ ዘጋጥመልና ዝነበረ ፀገማት እዩ። ነዚ ንምብዳ ከዓ መንግስትን ህዝብን ኤርትራ ነዚ ዝሓለፈ 35 ዓመታት ኣብዚ ናይ ምዕካብ ሓመድን ማይን ምግራብን ንጥፈታት ተካይድ ነይሩ። እንተኾነ ግን ብሰንኪ እዚ ክሊማዊ ለውጢ እቲ ሽግር ክፍታሕ ኣይተኻእለን እቲ ዝግበር ዝነበረ። ስለዚ እቲ ዓላማ ናይቲ መፅናዕቲ እንታይ እዩ ዝግበር ነይሩ ብዝሓለፈ 35 ዓመታት ንዕኡ ንምብዳህ ዝግበር ዝነበረ ኣብዚ ውሽጢ 35 ዓመታት ኣብኡ ዝተረኽበቲ ውፅኢት እንታይ ይመስል ነይሩ፣ ኣብኡ ዝተርፈና እንታይ እዩ፣ ካልእ እውን ኣብ ካልእ ሃገራት ተፈቲኑ ፅቡቅ ውፅኢት ዘምፀ ኣብ ሃገርና ከዓ ዘይተፈተነ እንታይ ይመስል ወይ እንታይ ተገበርና ከንዕኡ ዝያዳ ነቲ ንገብሮ ስራሓት ክሕግዘና ይኽእል ዝብል ኣብ ዘተኮረ እቲ መፅናዕቲ ወረቲ መፅናዕቲ ወረቐት ኣብዚ ዘተኮረ እዩ ተገይሩ ኣካይደ ማለት እዩ። እቲ ዕላማ ከም ዝበልክዎ እቲ ንገብሮ ዘለና ናይ ምፍዋስ ናይ ምምካት ምድረ በዳነትን ደርቅን ነካይዶ ዘለና ስራሓት ከመይ ይመስል ገምጊምካ ንድሕሪ ሕጂ ኸ እንታይ እንተወሰኽናሉ ወይ እንታይ ተገበርና ዝያዳ ነድምዕ ወይ ዝያዳ ንሰርሕ ዝኣንፈተ እዩ እቲ መፅናዕቲ ተኻይዱ ማለት እዩ። ዕላሙስ ኣብ ዘተኮረ እዩ። እቲ ደካየድኮ መፅናዕቲ እቲ ዝበዝሐ በዕሊ ዝሳተፈሉ ስራሕ ኣብቲ ነዊሕ ዓመታት ዝሰራሕ ኩሉ ምስ ዝተፈላለየ ኮሚቴታት ምስ ሚኒስትሪ መሬትን ማይን ኣከባብን ኮይና ንሰርሖ ሃገራዊ ፅሑፋት ከም በዓል ዚ ሰር ናሽናል ኮሚኒኬሽን ዝበሃል እዚ ናይ ኤንዲሲ ዝበሃል ናሽናል ዴተርማይን ኮንትሪቢሽን እዚኢታት ንሚኒስትሪ ሕርሻ ወኪለ ምስኦም ስለ ዝሰርሕ ኣብቲ ናይ ክሊማዊ ለውጢ ዘምፃልና ዘሎ ጉድሆታት ንዕኡ ንምካት ወይ ንምርዓም ዝካየድ ስራሓት ኣብኡ ኣብቲ መፅናዕቲ ስለ ንሳተፍ ኣብኡ ዝገበርናዮ እቲ ናይ መፅናዕቲ ስራሓትን እቲ ዝገበርናዮ ውፅኢትን ንምግምጋም እሞ ከዓ ንዑ ዘመሓይሽ እንታይ እዩ ዝበሃል ሪኮመንዴሽን ወይ ሓሳብ ንምሃብ እዩ ዝያዳ ዝገብሩ ኩሉ ማለት እዩ። እቲ ውፅኢት ፅቡቅ ኣማቲ እቲ ንገብሮ ዝነበርና ንክንግምግመሉ ዝፈጠረለይ መድረክ ኮይኑ ረኪበ እዮ። ምክንያቱ ብዙሕ ንሰርሕ ክንዲዚ ሰሪሕና ንብል እሞ ድሓርቲ ምልሳ ቢልካ ምስ ረኣኻዮ ምስቲ ክንገብሮ ዝግባአና ውሒዱ ፀንሐካ እሞ ዝያዳ ኣፀፋ ከም ዘድልየና ይርዳእካ ማለት እዩ። ኣብዚ ኩሉ ንገብሮ ናይ ትሕተ ቅርፂ ስራሓት ናይ ምዕቃብ ሓመድን ማይ እቲ ቆፅሪ ሕጂ 293,000 ሄክታር በፂሕና ኣለና ክትበሃል ከሎ ኣብ ናይ ሕርሻ መሬት ማለት እየ። እዚ ግን ምስቲ ክንበፅሖ ዝግባአና ዝሕረስ መሬት ልዕሊ 550,000 ዘለና ገና ኣለና ማለት እዩ ዋላ ብቲ ናይ ምግራብ ተ

0: ኻኹም ዋላ ብተን ሓዛ ኣትዩ ክንዲቱ ክንገብሮ ዝግባአና ኣይከድናን። ስለዚ ኣብዚ ዝያዳ ክንሰርሕ ከም ዘለና የብለካ ማለት እዩ። ካልእ እዚ ናይ ዕቁብ ሕርሻ ዝበሃል ኣብ ካልእ ሃገራት ብጣዕሚ ውፅኢታዊ እዩ። ምዚ ናይ ክሊማ ዝፃወር ሕርሻ ክላይማ ስማርት ኣግሪካልቸር ዝበሃል ሓደ ካብቲ ፅቡቅ ነገሩ ሲኡ ነይሩ። ግን እንተኾነ ምስቲ ናይ ኣጠቃቅማ መሬትና ዘለና ምስቲ ናይ መጋሃጫ ኣገባብ ንጥቀመሉን እዚኢታት ከዓ ሕፅረት ከም ዘለና ሕጂ ኣብዚ ነዚ ኣመሓየሽና ደቂ ከምቲ ካልኦት ሃገራት ዝግበር እንተተጠቀምናሉን ዝበልፅ ፅቡቅ እዩ ዝብል ሪኮመንዴሽና ዝቀረበሉ እዩ ነሩ ማለት እዩ። ዝቀርብ ብሉፅ ሓሳባት ኣሎ። ካብኡ እቲ ሓሳባት ወሲድካ እቲ ትገብሮ ዝነበርካ ኣካይዳ ንምትዕርራይን ዝያዳ ንምስራሕን ድርኺ ዝፈጥር እዩ። ስለዚ ብሓፈሽ ኩለን ዝቀርብ ዘሎ እቲ ፅሑፋት ምስቲ ኣብ ሕርሻ ንገብሮ ዘለና ንዝያዳ ድርኺ ዝፈጥር ስለ ዝኾነ ብሉፅ ወረቃቅቲ ቅሪብሎ ብኡ መሰረት ከዓ ክትግበርን እዚ ተገይሩ ዘሎ ክስነድን ኣብ ስራሕ ክውዕልን ከዓ በዚ ኣጋጣሚ ይላቦ።
1: But agriculture also contributes to the climate change by creating these greenhouse gases.
2: ኣልማዝ በረኸት ይበሃል። ካብ ሚኒስተር ሕርሻ ዞባ ዓንሰባ ሕዚ ዝመፃኹ ኣርእስቲ ምውሃድ ዑደት ዘራእቲ ምስ ናይ ክርምታዊ ዝናብ ዝብል ነይሩ። ምክንያቱ ሓደ ዘራእቲ እንተደኣ ክነፍር እንተደኣ ኮይና ማይ የድልየና፣ ማይ ክህልወና ክነውፅ እንተደኣ ኮይና ከዓ ኢነርጂ ወይ ብሞተር ጌርና ክነዳዲ ከድልየና እዩ ማለት እዩ። ስለዚ ነዛ ዓይነት ዘራእቲ ኣዋሂድና ንክረምቲ ስሒብና እንተደኣ ክነፍሪ ንደሊ ኮይና ሓደ ሶፍትዌር የድልየና። ነቲ ክሮብ ዝደልዩ ዓይነት ማይ ዝምጥን ዓይነት ሶፍትዌር ተዳልየና። እዚ ከዓኒ ነቲ መሬት ነፅንዑ፣ ነቲ ክሮብ ኣበየናይ ስቴጅ እዩ ዝፈሪ ዘሎ ነፅንዑ፣ እንደገና ከዓኒ ንክንደይ ግዜ ኢና ክነስትዮ። ምክንያቱ ኣብዚ ሕጂ ግዜ ሓልክ ነዳዲ ኣፀቢቑ ንሄሩ ዘብልሉ ግዜ ምስ ናይ ዋሕዲ ናይ ማይ እውን ሓረሶትና ነዚ ፍሪዎ ዘለዎ ዓይነት ብውሕሉል ኣገባብ ምስቲ ናይ ክረምቲ ዝናብ ኣዛሚዶም ንኸፍሪዎ ዝዓለመ መፅናዕታዊ ፅሑፍ እዩ ነይሩ። እዛ መፅናዕታዊ ፅሑፍ ዝተወሰደሉ ዓይነት ዳታ ካብ ሓልሓለ እዩ ነይሩ። ካብ ሓልሓለ ኣብ ሰለስተ ዓይነት ፍረታ ቬጅቴብልስ ማለት ኮሚደረ፣ ሽጉርትን ድንሽን ማለት እዩ። እዚአን ከኣተን ኩሉ ግዜ ኣብ ኤርትራ ዝፈርያ ኮይነን ሓረሶትና ከይተሸገሩ ነዛ ዓይነት ውሁድ ዝኾነ ኣገባብ ኣሳታትያ ማይን ኣገባብ ምሕደራ ናይቲ ማይን ንምጥቃም ማለት እዩ። እዚ ከዓ ብዝያዳ ከዓኒ ምስ ናይ ክሊማዊ ለውጡ ዝተተሓሓዘ እዩ። ምክንያቱ ብዙሒ ማይ ክንህልኽ ከለና ካብኡ ዝወፅእ ካርቦን ዳይኦክሳይድ ኣሎ። እዚ ካርቦን ዳይኦክሳይድ ከዓኒ ምስ ናይ ዋዒ ናይ ዓለም ዝተጠቃለ ኮይኑ ምዝንባዕ ናይ ማይ ከዓ ስለ ዘምፅእ እዚ ዓይነት መገዲ ተጠቂሞም ዘውትርዎ ዝሕግዞም ዓይነት ዓውዲ መፅናዕቲ እዩ ነይሩ። እዚ መፅናዕቲ እዚ ኣብ ወረቐት እዩ ተግቢሩ ዘሎ። እዚ ከዓኒ ብክኢላታት ቤቶም ኤክስቴንሽን ኤጀንት ተዘርጊሑ ንሓረሶት ማዕዳ ይወሃቡ ሞ ውፅኢታዊ ብምዃኑ ምክንያቱ ክሳብ 75 ሚእታዊት ናይ ማይካ እንተዳ ዘጉደለልካ ኮይኑ ንሰለስተ ግዜ ከፍርየልካ ዝኽእል ሮቴሽን ይዕቅበልካ ስለ ዘሎ እዚ ናብ ሓረስቱ ተዘርጊሑ ብኡ ዓይነት መገዲ ንክተግብርዎ ዝዓለም እዩ ማለት እወ እጂ ኣፍልጦ ሓረስቶት እቲ ኣፍልጦ ምዕባይ እዩ። ሓረስቶት ንእሽተይ ደገፍ ትህቦም ሞ እዚኣ ከምዚኣ ክትከውን ትኽእል። ስለዚ ሓደ ዓይነት ኣሳታትያ ማይ እዮም ዝገብሩ። ስለዚ ኣበየናይ ግዜ ክንደይ ማይ ሰቲ ኣበየናይ ግዜ ነየናይ ዓይነት ክሮብ ይኸውን ብምባል ኣዝዩ ውፅኢታዊ እዩ። ምክንያቱ ብሰለስተ ዕፅፊ ናይቲ ዝህለኽዎ ዝነበረ ነዳዲ ሃልክን ይጎድል ስለ ዘሎ ኣዝዩ ውፅኢታዊ እዩ ኢና ንብል።
3: ስመይ ሕሪ ፍረዝጊ ይበሃል። ዝሰርሓሉ ቦታ ከዓ ኣብ ሓልሓለ ናይ ምርምር ሕርሻ እዩ። ምርምር ሕርሻ ኮይኑ ኣብ ማይ ኩዕ ባህርያዊ ፀጋ እዩ። እዛ መፅናዕቲ ዝገበርክዋ ብዙሕ ዓይነት ናይ ዕቀባ ማይ ኣብ ሓመድ ኣሎ። ሓደ ሕጂ ቅልል ዝበለ ስራሕ ኮይና ግን ኣብ ሙሉእ ዓለም ተገዳስነት ዝረኸበትን ተቐባልነትን ኣብ ፅሑፋ ኣብ ዓለም

0: ዊ ትረኣያ ኣብ ጆርናል ተፃሓፈት እያ። እንታይ እታ ስራሕ? ብግዜ ሓጋይ ብፍላይ ኣግራብና ኣብቲ ናይ መጀመርታ ዓመት ሱር ስለ ዘይብሎም ቀልጢፎም እዮም ዝሞቱ። መጀመርታ ንተክል ሞ 50-60-70 ሚእታዊት ፍረ ዘይብሉ ሰሪሕና ንምለስ ማለት እዩ። ቀንዲ ምክንያት ጠሊ ሓመድ ስለ ዝበንን ሓመድ ከዓ ስለዘየለዩ። ሕጂ እዛ ስራሕ እዚኣ ጠሊ ሓመድ ካብቲ ብዙሕ ኣገባብ ብኸመይ ኣገባብ ንሰማይ ወይ ከይሃፍፍ ንከላኸሎ እያ። እዚኣ እንታይ ገርና ኣብቲ ሓጋይ መጀመርታ ክረምቲ ኣሎ እታ ተኽሊ ኣብ ክረምቲ ፅቡቅ ማይ ስለ ዝረኸበት ኣላ ማለት እዩ። መስከረም ኮይኑ ጥቅምቲ ክኸውን ከሎ ግን ሓጋይ እንዳመፀ ስለ ዝኸይድ ዘሎ ኣብ ጥቅምቲ ነታ ገረብ ነታ ዙርያ ማለት እዩ ኣብታ ቤዚን ዘይምሽምሽ እዚ ዓይነቱ ከምዚ ሻምብቆ ወይ ሳዕሪ ንሽፍና ንሳ ንሸፈና እያ ንሽፍና ንሽፍና እሞ ንሰማይ ክሃፍት ዝግብኦ ማይ ከዓ ተዕቅባ ማለት እዩ። ሕጂ ትሪትመንት ኣሎ እቲ ትሪትመንት ኣሎ ምስቲ ኮንትሮል ከዓ ተወዳድሮ ማለት እዩ። ሕጂ ማይ እንዳስተኻ ኣብ ልዕሊኡ ድማ ውሑድ ማይ ማለት እዩ ጠ ሽፋን ትገብረላ ንሓንቲ ሓደ ኣጋባቢ እቲ ሓደ ድማ ብዘይ ማይ ምስታይ ግን ማልችን ትገብረላ እቲ ሓደ ድማ ልክዕ ሓረስቶትና ወይ ና ማንም ሰብ ዝጥቀመሉ ኣጋባብ ካ ትጥቀም ሽዑ ኣብኡ ኣብቲ መጨረሽቲ ሓጋይ ክመፅ ከሎ ክረምቲ ክንደይ ዝኣክል ማይ ብሰንኪ ናይታ ማልች ዝገበርናያ ይዕሪቓ። እዚ ኣገዳሲ እታ ተኽሊ ድማ ከምኡ ብምግባርና ድማ እቲ ፈልሲ ከይሓረረ ዓመት ሙሉእ ጠጢዑ ጥራይ ዘይኮነ ስሩ ታሕቲ ሰዲዱ ኣብ ዝመፅ ዓመት ኦረዲ ንሳ ስለዝተረረት ዝኾነ ድርቂ ንክትፃወር የኽእላ ማለት እዩ። ብከምኡ ከዓ እቲ ዝበረሰ ኣኽራናን ጎቦታትና በዚ ቅልል ዝበለ ኣገባብ ማንም ሓረስታይ ክገብሮ ዝኽእል ክንትክኦ ወይ ድማ ክንሰርሓሉ ንኽእል ኢና ማለት እዩ። ኣነ ከምዝሰራሕኮ ወይ ከዓ ኣነ ኣብ ከምኡ ኣገባብ እንደ ዝሰርሕ ውፅኢታዊ ጥራይ ዘይኮነ ኣዝዩ ውፅኢታዊ ስራሕ እዩ ዝኸውን ዘሎ። ምክንያቱ ንእሽተይ ኣብ ሕርሻ ምትእትታው ዓብ ለውጢ እዩ ዘምፅእ። እዚ ሽፋን ክትገብር ከለካ ብዙሕ ዝጥፍእ ማይ መስለካ ይኸውን እዩ። ግን እዚ ዘይበሃል እታ ተኽሊ ምንባራ ወይ ድማ ዝተኸልናዮ ገረብ ኣብ ዝኾነ ማይ ኩዖ ዝተባላሸወ ክፅገን ስለ ንርኢ ዘለና ናብ ሓረስቶት ከዓ ከምኡ እንዳበልና ንምህሮም ወይ ድማ ካብቲ ዝሰራሕናዮ ከዓ ስለ ዝርዩ ከምኡ ብምግባሮም ኣብ ገሊኡ ቦታታት ፅቡቅ ፍረ ወይ እንታይ ዝበሃል ሓፊሰሉ እዮም ማለት እዩ።
1: ሃርድ ኢንኦርደር ቱ ፕሮቴክት ዘ ኢቫፖሬሽን ኢዝ ኒድድ I acknowledge my National Agriculture Research Institution for providing facilities and money for doing the study, and special acknowledgement go to forestry engineering and soil researchers of NARI for their comments, advice and suggestion.
2: So to start with the introduction, spray irrigation is a type of water management that is unique to arid areas bordering highlands. It's also one of the traditional types of irrigation systems in Eritrea. It's a largely neglected form of resource management, regardless its potential to contribute to poverty alleviation.
3: Okay. እንታይ እዩ ብዙሕ ፅቡቅ ነገር ይስራሕ እዩ ኣብ ምስሊ ሕርሻ እዚ ከዓ መፅናዕቲ ዝካየድ ዘሎ ከዓ ብዙሓት ክኢላታት ተፈላለየ መፅናዕቲ የቕርብሉ። ሕጂ ከመይ ኢልና ኢናቱ ውህደት ክንፈጥር ስለና ነንበይን ኢና ክንዕንድር ንኽእል ኢና። ሓደ ብሓባር ምስራሕ ማለት እዩ። ንሱ ከዓ መጀመርያ ዘለና ሃብቲ መሬት ዘለና ሃብቲ ንዕኡ ክንካናኸኖ ይግባአና ሓደ ደረጃ ማለት እዩ። እቲ ካልኣይ ከዓኒ ክንዲ ናይ ሕርሻ ቦታታት እናስፋሓኻ ተኸይድ ቴክኖሎጂ ብምጥቃም ኣብ ውሕድ ዝበለ መሬት ከመልካ እቲ እቶት ተኸዓበት ማለት እዩ። ስለምንታይ ሓረስቶት ኣብ መወዳእታት እንታይ ምስ ደልዩ ዘለዉ እቶት ደልዩ ስራሕ ደልዩ ማለት እዩ። ድሕሪኡ ከዓኒ ብሳልሳይ ደረጃ ብቁጠባ ዓብዪ ለውጢ ከምፅእ እንድሕር ኮይኑ ሕርሻ ቀዳመይቲ ከም ዝበልኳ እቲ ዘለና ንኣብነት ናይ ሓመድ ከመልና ንዕቅቦ ዘለና ፈርቲሊቲ ከመይ ንገብሮ ማለት እዩ። እቲ ካልኣይ ደረጃ ከዓኒ ናይ ዘሎ ቴክኖሎጂ ተጠቂምና ከመይ ነማሓሽ ሳልሳይ ደረጃ ከዓኒ ስነ ምግባር ወይ ከዓ ጋቨርነንስ ከዓኒ ምጥቃም ማለት እዩ። እዚ ጋቨርነንስ ተጠቅመና ፕሮክላሜሽን ክንገብር ንኽእል ኢና፣ ሕግታት ክወፅእ ክእል እዩ። ነዚአን ሰለስቲአን ግን ዝጠምረን መን እዩ? ክኢላ እዩ። እታ መወዳእታ እታ ዓባይ ኣርእስቲ እንታይ እያ? ክኢላታት መንእሰያት ዝሓየሉ ፈጢርና ነቲ ዘሎ ብድሆታት ተፃዊሮም ነብቲ ዝግባአና ናይ ሃብቲ

ከንብቡ ይግብኦም። ስለምንታይ ኣብ ሕርሻ እንድሕር ከድና እቲ ንዕና ንኣብነት ብዛዕባ ኢሪጌሽን ክንዛረብ እተኮይና መስኖ ክንገብር እተኮይና ማይ ካብ የመፅእ። ስለዚ ተኣሳሰረ ይኩሉ ሕጂ ብምሉኡ ውህደት ኣብኡ መፅናዕቲ ዘንቀሳቀሱ እንድሕር ኮይኖም እዮም ንሳትዮም እዮም ክዕውትና ዝኽእሉ። ስለዚ እቲ መልእኽቲ ናብ መንእሰይ ኣያታ መወዳእታ መንእሰይ ተሓሚቑ ንሓሚቕና ኣለና ከም ሃገር እቲ ንደልዮ ዕውታት ክንከውን ኣይንኽእል ማለት እዩ። እሱ ፀገም የለን ብዙሕ ንራእዩ ሕጂ ንኣብነት ብዙሓት መንእሰያት ዝሳተፍዎ ኣሎ ክንሪኦ ኣለና ዝርኢ ክትኾን ይ ኣኼባ ብዙሓት መንእሰያት የቕርቡ ኣሎ መፅናዕትታት ማለት እዩ። ሕጂ ንዕና ግን በይኒና ኮይንና ኣይኮንና ንብሎ ብሓባር መፅናዕቲ ፅምዶ ኣነ ዝፈትዋ ቃልያ ፅምዶ ጌርና ብሓባር ዘይነፅንዕ እንድሕር ኮይና ዝንማራብር ንድሕር ዘይኮንና ክንገብር ኣይንኽእል ኢና። ስለዚ ውፅእታዊ ክኸውን ንኽእል እዩ ግን ኩሉና ከዓ ክንረባረብ ኣለና ከመያስ

0: ንኽልተ መዓልታት ዝተመደበ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሎሚ 21 ነሓሰ እውን ቀፂሉ ውዒሎም ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም ኣብ ሃኮሰኤ ኣዳራሽ ቁፅ 2 መፅናዕታዊ ፅሑፋቶም ምስ ዘቕረቡ ዘካየድናዮ ቃለ መሕተት ናባኹም ከነብሎ ኢና ሰናይ ምክትታል።
1: ስመይ ብረኸት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመል ማሎ ኣብ ቬተርናሪ ሜዲስን እየ ዝሰርሕ ካብ 2016 ኣብ ልኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብኡ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከም መሓላለፎ ዝኽእል ሕማማትን ኣፍሉጥ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕቲ እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እዩ። እንስሳታት ተርኢኻዮን ዳርጋ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማምካ እየን መሓላለፍ። ስለዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም። ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ስአን ዘለዉ። ስለዚ ዋላ ኣለዎ እንተ ኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦ እቶም ሓረስቶት እንታይ ይቆርዲድ እንታይ ከመሓላልፈለን ይኽእል እጂ ካብ ዝረኸቡ ናይ መፅናዕት እኮ ገለ ሓረስቶት ቆርዲድ ዘመሓላልፎ ሕማም የለን እዮም ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእል እዩ ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ? ሕማም ኣየመሓላልፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዚኣ ዕድል ተጠቂሞ ከመሓላልፋ ዝደሊ ካብቶም ዓይነት ቆራዲድ ከባን ፍሉጣት እዮም። ምልእ ዝብላ ኣለዋ ካብቲ ኣንስትዮ የንስን እሳ ኣብታ እንስሳ ክንዲ ዝኮይና ማለት ደም መፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቑሒ ትወልድ ካብቲ ነ ተባዕታይ ምቕታል ነዚኣ ምቕታል እንተጌርካ ክንደይ ቆራዲድ ተኸላኸልካ ኣለካ ማለት እዩ።
2: ሕራይ ስመይ ደርማ ስልጣን ይበሃል። ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ውሃ ከም ተመራማሪ ኣብ ፍርያምነት ሓመድ ኮይነ ይሰርሕ ማለት እዩ። ታናተይ ኣርእስቲ ኣብ ናይዚ ሕጂ ዋዕላ ዝቐረበት ብዛዕባ ጂኦግራፊካዊ ዝርግሐ ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእክልን ናይ ዞባ ደቡብን እንታይ ይመስል ንምርኣያ ዝርግሑኡ ኸ ማዕርኽ እንደይ ሓጋዝ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶኪራ ዝተበለት እያ። ነዛ ርእስቲ እዚኣ ክመርፅ ዘገደደኒ ከዓ እንታይ እዩ? ሓደ ብሓፈሻ ናትና ሓመድና እቲ ናቱ ትሕዝትኡ ድኽም ዝበለ እዩ። ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ክስእ እንከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት

0: ክልዕል ክትሕጥ ሞከኣኒ ዘይምዕሩ ዝኾነ ዓይነት ኣካይዳ ስለ ዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስ ተኻየደት ብፍላይ ኣብ ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዕኻ ክትገብር ክትክእል ኣለካ። ስለዚ ነዛ ሞዴል እዚኣ ንክትሰርሕ እንድሕርዳኣ ኮንካ ወይ ድማ ክትጥቀመላይ ካ ትሓስብ እንድሕርዳኣ ኮንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ። ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕር ደኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ትክእል ኣለካ ማለት እዩ። ነቲ ዓቕሚ እቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣበየናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርክብክብ ኣለዎ ኣብቲ ውህደት ማለት እዩ ንዝኽብሎ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ እዩ ማለት እዩ። ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓቲ ዝቐረብክዋ ኣርእስቲ ኣብኡ ኣተኮራ ዝተባሃለት እያ ማለት እዩ። ኩሎም ማእዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልው ክእሎም እቲ ሓደ ከዛይድ እቲ ሓደ ከትሕት እንድሕር ደኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ። ምክንያቱ ሓደ እንድሕር ደኣ በዚሑ እቲ ሓደ እንድሕር ደኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ። ስለዚ ኣብ ፍርያት ኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ። ስለዚ ምዕሩ ይክኸው እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ ማእዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ እተኮይኑ ክንደይ ድኩዒ ኢካ ክትገብር ብቀመማዊ እተኮይኑ ከዓ ክንደይ ኢካ ክትገብር ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ ለዚ ነዚ ክትገብር እተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘራእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ።
1: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅአ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ የ ዝሰርሕ ማለት እዩ። ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለዩ ንኡሳን ዞባታት ኤርትራ ኣታናሲ ትብል ወረቐት ማለት እዩ ሳሃታ ቀንዲ ዕላማ ከ እንታይ እቶት ናይ ድንሽ ኣብ ወቕትታት ይፈላለ ድዩ ሕጂ ንኣብነት ኣብ ናይ ድንሽ ክንዘርኢ ከለና ኣብዚ ናይ ወርሒ ሓደ ንዘርኦ ኣሎ ክሳብ ወርሒ 4 ሓፍሶ ማለት እዩ። ካልኣይ ከዓ እታ ናይ ክረምቲ ንብላ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቕቲ ካብ መስከረም እንዳሓር ንዘርአ ማለት እዩ። ሕጂ ኣብዚ ኤንሲ እንታይ እዩ ትፍልል ሕጂ እዚ ናይ 10 ዓመት ዳታ እዩ ማለት እዩ። እንታይ እዩ ትፍልል ፍልል ኣለዎ እንድዩ ያ ተካልኢት ከዓኒ ኣብ ንኡሳን ዞባታት ከ ኣበይ ዝለዕለ ዝበና ወይ ኣበይ ዝተሓተ ድብና እንታይ እዩ ትፍልል እዩ ማለት እዩ። እታ ሳልሰይቲ ከዓ እትወለዶ ናይ ድንሽ ንብሎ ብልክዕ ቲ እሶሳውነሲ ይጎድል ድዩ እንታይ ኸ ንፀልዋ እያ እታ ዕላማ ማለት እዩ። ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቴና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ ክሳብ ሕጂ ትካየደና ዘለኹም እዩ። ሕጂ እዚ ኣብዚ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻዊ ምርምር ቅድሚ 10 ዓመት ማለት ልዕሊ 10 ዓመት ገይራ ኣላ ካብ 2014 ንዳሓርያታ ዓሌት ኣብ ሓረሰብ ተዘርጊሓ ክሳብ ሕጂ ሳኻ ኣላ ማለት እዩ። ሕጂ እንዳተዘርግሕቲ ክከይድ ፀኒሓ። ስለዚ እዛ ዓሌት እዚኣ ኣብዘን ከም ዝብለኩ ዘለኹ ኣብ ወቕቲ ኣብ ንኡዘባ ኣብ ትወለዶ ናታኸ እንታይ ትፍልል እቶት ኣምፅ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዎ እዮም እታ ዝበለፀት ኣምፅያ ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀት ኣብ ኤርትራ ፅቡቅ እቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ ምክንያቱ ከም ኣብቲ ዋዕላ ከም ተኸታቲልኩሞ ከም ዘለኹም ማለት እዩ ኣብታ ቀዳማይ ወቕቲ 29 ቶን ፐር ሄክታር እዩ መፅእ ዘሎ ኣብታ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38 ኣብታ ሳልሳይ ወቕቲ ከዓኒ 44 ይመፅ ዘሎ። ስለዚ ካብቲ ቀዳማይን ሳልሳይን ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን ናይ 15.3 ቶን ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅኢሎ ማለት እዩ። እዚ ከዓ 53 ሚእታዊት ላዕሊ እቶት ኣምፅኢሎ ካብታ ሲዝማ። ስለዚ ስተም ሓረስቶት ኣብዛ ሳልሴት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ክኣቱ ከሎ ካብ ደገ ነዊሕ ተጓዒዙ ዩ ዝመፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ ናቱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ዳሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘረኣናያ ኣስናታ ፊዚዮሎጂካል ማቹሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ። እታ ጂዋን ግን ንምብዛሕ ጥራይና እምበር ንመግቢ ኮመርሻልሲ ንጥቀመላ ኢና። እዛ ጂቱ ግን 47 ቶን ፐር ሄክታር ስለ ትበና ዘላ ንንታሽሙ ንጥቀመላ ማለት እዩ። ሽዑ ኣብ ጂስሪ ተመፂና ትጎድላላታ ናታይል። ኣብ ጂ4 ተመፂና ከዓ እታ ራብዒት ወለዶ ከዓ 27 መፅያ ማለት እዩ።

0: እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ ምግብን ኣመጋግባን እንስሳ ማለት እዩ ኣብዚ ሎ መዓልቲ ዝቕርብኮ መፅናዕታዊ ፅሑፍ ኣብ ዓሌታት ምሸላ ፅልዋ ዓሌታት ምሸላ ኣብ ቀመማዊ ትሕዝቶ ናይ ምግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንምግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ ነዚ ርእሲ ዝመረፅ ክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ደሎ ዋሕዲ ዝናብ ኣዝዩ ርኡ ኢና ኮነ እዩ ድኸይድ ሎ ብፍላይ ድማ ኣብ ምግቢ እንስሳ ኣዝዩ ርኡ ዝኾነ ፀገማት ይፈጥር ከም ዘሎ ርድ እዩ። ስለዚ ብፍላይ ነቶም ሞክስዕ ዝመልሱ እንስሳታት ቀንዲ መግቢ ሳዕሪ ስለዝኾነ ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንመርፅ ክንክእል ኣለና ኣማርፅታት ክንርኢ ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቅትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቅቲ ብዙሕ ሳዕርታት ይፈርዩ። ዝነውሐ ግን ናይ ደርቂ እዋን ኣለና ማለት ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለነ ግዜ ክንዕቀብ ክንክእል ኣለና ማለት ስለዚ ከመይ ጌርና ኢና ንዕቅቦም ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረይ ኣብ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእኽሊ እምበር ከም መግቢ እንስሳ ጥቃንጨ ከም ዘለዎ ዝውቱር ኣይፀንሐን ምስ ንቐፀን ዝበዝሐ ግዜ ዝበለዎ። ስለዚ ኣነ ግን ናብቲ መግቢ እንስሳ ኣተኬርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓር ኣብቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሬት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ መፅናዕቲ ተኻይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕጂ ስለዘይተረክበሉ ግን እንታይ እቲ ኣገባብ ተዓቃቕባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክሲጅን ኣብ ዘይብሉ ቦታ ማለት እዩ ድሓር ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓዱሽ ሳዕሪ ጌርካ ካትምግበን ማለት ሕጂ እዚ ልሙዳይ ይፀንሐን ሓዱሽ ብ ሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለዘይፀወር እዚ ካልእ ኣማራፂ ክንገብር ክንከላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት እውን ሓረስቶት ንምንታይ ዘይትዕቅቡ ከምዝገርኩም ምስ ተባሃሉ ዕፉን ሞ ሽዑንሽዑን ሰፍረና ሽዑንሽዑን እያ ትውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያት ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለዝኽእል ከም ኣማራፂ ገርና ማለት ሕጂ ሓረስቶት እዚ ማራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላልዩና ኣለና ንነዊሕ ግዜ ክዕቀቡ ዝኽእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣገልግሎት ዕጋም ቁፅሪ ናይ ምስ ሕርሻ ዳረክተር ጨፋ ቁፅር ሃብቲ መቐለ ኮይነ ይሰርሕ ኣለኹ ማለት እዩ። ሒዘ መፅኦ ዘለኹ ዘቕረብኮ ወረቐት ንመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐስ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዕ ጌርካ ከመልካ ነቲ ሕማ ወቅቲ ወይከዓ እቲ ክብድ በለ ናይ ዝራብሕሉ ግዜ ወቅቲ ክብድ በለ 4-5 ወርሒ ተፃንሖ ዝብል ንሓረሶት ክጠቅም ዝኽእል ሓሳብ ሒዘ ቀሪበ ዘለኹ ማለት እዩ። እንታይ እዩ ኣብ ብፍላይ ኣብ ወርሓት ሚያዝያ ጉንበት ሰነ ሓምለ ዘሎ ጥረታት

0: ናይ ንቐስ ባልዓት ይሽገር እዮም ይብልዕ እዮም ሕጂ ሓረሶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም ብፀንሕ እኽሊ ኣይፀንሖም ምክንያቱ እቲ ባልዕ ሓሳብ ምስ ኣተወፍቲ መክዘን ወይ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዓን ተኽእሎ ስለ ዘለዎ ኣብ መጨረሻ ዋላ ተርእናያ ጥረታት ብፍላይ ዓተር እያ ናተይ ኣብ ስረታ ስራሕ ዋላ ዋጋ ላዕሊ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይስኑ በቃ ዘር ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዓሎም ብሒዞሞ ዘሎ ወይከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዕ ተጠቒሞም ንዕ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም ናይ ምቋል ተቕሉ ፀገም የብሉን ኣብ ሚዛን ኣይጎደልን እዩ ኣብ ዓይነቱ ኣብ ቕዓቱ ኣይጎደልን እዩ ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረሶት ኣብ ገዝኦም ክላመዱ እውን ክጥቀምሉን ክኸኽእሎም ኢልና ናብዛ ዋዕላ እዚ ኣቕሪብና ማለት እዩ ን6 ወርሒ ዝወሰደ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ባልዕ ኣምፂናዮ ኣባዚሕናያ ንዑኒ ወይኑ ጌርና ዳሕራይ ከዓ ደይተተንከፈ ወይ ከዓ ደይተበልዐ ጉድኣት ደይ ወረዶ እኽሊ ካብ ዕዳጋ ኣምፂና ንዕ እውን ፅቡቅ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ መሰረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ጣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እቲና ንተባልዕ ሽዑ ኣብ ነፍሶ ከፍ ሰሙን ሰሙን ቆጠራ ንገብር ክንደይ እንቋቁሖም ተወሊዶም ካብ እንቋቁሖ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እንዳበልና ሰሙን ሰሙን ቆፀራ ንወስድ ኣብ መጨረሻ ድሕሪ 4 ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርናዮ ትጣሽሙ ሓደ ከዓ ቸክ ንጥቅምሎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅእ ማለት እዩ ኣብ 2 ሰሙኑ እቲ ድዋዕዋዕም ኣቢሎም ቲ ዝኾነ መከላኸል ዘይገበርናሉ እቲ ዘይቲ ዝገበርናሉ ግን ክሳብ 4 ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ 2% ይጎድል ክሳብ 5 ወርሒ ክንሪኦ ከለና ምስ ዓቀናዮ ናይ ምብቃል ደረጃ ምስ ፈተናዮ እውን ልዕሊ 88 ከባቢ 90 ሚታዊት ናይ ምብቃል ደረጃ ኣርእና ስለዚ በዚ ገባብዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቕቲ ክሓርፋ ከም ዝኽእሉ ንምግባር ተሰርሐ እዩ ስለዚ ዕውት ከዓ ነይሩ ክንብል ንኽእል
1: ፊሞን ተስፋ ማርያም ይበሃል ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕቲ ቐፅን ንምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ ይሰርሕ ሎሚ ዓንቲ ሕዝያድ መፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮ ማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከም ዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና ሕጂ ኣብዚ መኽዘን የለና ማለት እዩ ስለዚ ሓረሶትን ኣብ ዕዳጋ ዝርከቡ ሸቃጦም ብሕሱር መንገዲ ወይ ኣብ ከባቢኦም ክረኽቦ ዝኽእሉ ማተርያል ወይ ሮ ማተርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ ንምፍጣር ማለት እዩ እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነ ሲ በዚ ንሕና ኣቕሪብና ዘለና መፅናዕታዊ ፅሑፍ መሰረት ዝሃበና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ከነውሕሉ ዝኽእሉ ዕድል ንምፍጣር እዩ ማለት እዩ እዛ መፅናዕቲ ከምዚ ክብለ ክፅናኹ ኣብ ሃገራዊ ትካል መርሒ ሸሃዳ ሓደሓደ ምስቶም ኣብ ሃብዱና ደለና ብሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ እያ ወሲዳ ኣብ መጀመርታ በቲ ኣከባቢና ዝነበረ ናይ ሽጉርቲ ተጠቂምና እንታይ ድበሃል ጌርናዮ ኣፅኒዕናዮ እሱ ጥራይ ኹስ ዘይነበረ ካልኣይ ግዜ ደጊምናያ ካልኣይ ግዜ እንዳግመካልና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኪላን ኣብ ዕዳጋ ተተኪላ ወይ ንሸቃጦ ተተኪላን ብከመይ ክፀልኡ ትኽእል ማለት እዩ ይኹማትና ክኢልና

ተወሳኺ ንምስራሕን ንክሉ ዘለና ጥረ ነገራት ካ ካብ ትካልና ዝርከብ ሮማትርያል ተጠቂምና ኢና ሰሪሕና እዮ። ኣብ ሓብሶት ክጥቀሙ ዝፀንሖ መንገዲ ቁርብ ፍልይ ክብል ይኽእል ኸውን እዩ። ብምስራኣይዎ ግን ከምዝበልኩ ኣይወፀትን ደላ ማሓርሶት ኣይበፃሕትን ደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራኣይዎ ብጣዕሚ ፅቡቕ ፊድባክ እያ ረኺባ ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልዋ እዮም እንታይ ድባሃል ገይሮምና ማለት እዩ።

0: ፕሮፌሰር ኣዱኛ ሃይለ ይበሃል። ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕረና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየ። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና። ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ጠቀምሉ፣ ትቀሙ ከለዉ ኸ እንታይ ፕሮቲን እንታይ ከመይ ገይሮም ዝጥቀምሉ፣ መሳርሕታት ዝጥቀምሉ ኸ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታቲልና ነዚታት ንምፅላዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ እንዳሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርኸቡ ካልኣይ ከዓ እቲ ፈውስታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ። ከምኡታት ከም ዝጥቀሙ ርኢናና። እዚ ሕጂ ናብ ነብሰነቱ ክኣትዩ ኣካላቶም ኩሉ ከባላሸሎም ክእል እዩ። ክሳብ ሕማም ካልእ ዝተሓስኦን ከም ዘምፅእ እዚታት ክንፈልጥ ክኢናናና። ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀረ ማፀያ ክጥቀም ከሎ ከምዘይ ተግባራዊ ከምዘይገብርዎ እዚታት ፈፅና። ሳልሳይ እቲ ፈውሲ ክገብሩ ከሎ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም። ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተን ክስታይ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ኩልዎን ሞ ካብኡቲ ፈውሲ ብትውሽጢ የቕምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ። እዚ ክገብሩ ከሎ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዕ። ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ንነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ። ስለዚ ከቐምጡ ከሉ ከዓ እቲ ስቶሬጅ ከዓ ኣብ ዝግድልናዮም ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ኮይኑ ዝስምዖም ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምኢቶም ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ የቐምጡ። ግን ፀረ ባልዕ ክበሃል ኮ ናቱ መኽዝን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና። ብሕጊ እናኸልና ግን ሓደ ፈውሲ ምስ ገበርካያሉ እቲ ቅድሚ ንዕላጋ መውፅኡ እተወሓደ ክልተ ሰሙ ክልልዎ መብዛሕትኦም ዞም ኦርጋኖ ፎስፈረስ ዝበሃሉ ንኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም። ስለዚ 2-3 ሰሙን ፈውሲ ምስ ገበርካ ክኸውን ኣለዎ። እንተዘየሎ ግን ቅድሚኡ ንሕወሲድካዮም ነቲ ንሸጠሎም ሰባት ኩሉ ከም ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና።
1: ከምዚ ዓይነት ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅእ መፅናዕትታት ተደቢቑ ኣይተርፍን እዩ። እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ።
2: ዝተፈላለዩ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ። ንመፃኢ ከዓ እንታይ ኣበይ ናይ ዘተኮረ መፅናዕቲ ክትገብር ኣለካ። ምክንያቱ ኣብቲ ስንፍልጠታዊ ሕፅረታት ናይ ዓድና ብፍላይ ኣብ ምንሳ ሕርሻ ኣበይ ናይ ዘተኮረ እዩ። ድሕር ዳ ኣብ ሓመድ ዘተኮረ ድዩ፣ ኣብ ኣትክልቲ ድዩ፣ ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ? እዚ ሓፈሻዊ ዝኾነ

0: ርድኢት ይህን ምህን ትበሃሉ ሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይ ናይ ኣቶኪርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድ ከዓ ንክትከይድ ይሕግዘካ ማለት እዩ።
1: እዚ ዋዕላ ዓብ ዋዕላ እዩ። 76 ወረቃት ዘቐረበሉ ዋዕላ እዩ ማለት እዩ። ሕጂ ካብዚ ዝተፈላለየ ዓይነት ወረቀት ይቀሪቡ። ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ። ንሕና ብፍላይ ከም ናእሽቱ ብዙሕ ኢና ተማሂርና። ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ። ሕጂ ፅቡቅ ይኹን እዚ ዓይነት ዋዕላ ንክቅፅል ከዓ ይለቦ ማለት እዩ።
2: ናይዚኣ ፀቢኦ ፍሉይ ዝገብራጊ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስቀድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፈሻዊ መፅዓት ክኸውን ክእል እዚኣ ግን ኣብ ሕርሻ ዝተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይ ከዓ ስኮላር ኮሚኒቲ ዘጠናክር ስለ ዝኾነ ብዛዓበየ ክስርሓሉ ካብዚ ብዛዓቢ ንመፃኢ ክመፅእ ይላቦ ማለት እዩ።
3: ኣብ መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና። እቲ ምስ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ኻ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተኩሩ ኻ ክላቦ ይፈቱ ማለት እዩ።

ሰላም ዝኸበርኩምን ዝኸበርክንን ተኸታተልቲ ለስ ስፖርት ከመይ ቀኒኹም ንሎሚ ቀዳሙውን ንዓኹም ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣለና። መደብና ጀሚሩ ክሳብ ዝፍፀም ድማ ምሳና ክትፀንሑ ብክብሪ ዝዕድም ኣሚር ዓልየ። እምባርከስ መደብና ከምቲ ልሙድ ብጣዕሚ ዜማ እዩ ክፍልም ነዛ ትስዕብ ጣዕሚ ዜማ ብሓባር ነስተማቕራ።

0: ሰላም ዝኸበርኩም ተኸታተልቲ፣ ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዓዲ እንግሊዝ ምኽንያት ብምግባር ዘዳለኽዎ ሰፊሕ ትንተና ሒዘልኩም ቀሪበ ኣለኹ። ሰናይ ምክትታል።
1: That's nicely worked by Bournemouth. Croupy! That is a sensational opening goal from Junior Croupy.
0: መላእ ኣፍቃሪ ኩዕሶ እግሪ ክጅምረሉ ብሃንቀውታ ፅቤት ዘሎ ግጥማት ፕሪምየር ሊግ ዓዲ እንግሊዝ ናይ ዝተፈላለየ ክለባትን ደገፍትንን ትፅቢት ንክምልስ ናይ ሎም ዓመት ውርድሩ ድማ ንኩለን ክለባት ልዕሊ ዝኾነ ግዜ ክፉት ክኸውን ብኣግቡ ትፅቢት ይግበር። ናይ ማንቸስተር ሲቲ ናይ ዕብላለ ዘመን ኣብ ትሕቲ ፔፕ ጓርዲዮላ ኣብቂዕሎም። ኣርሰናል ልዕሊ 22 ዓመታት ንፈለማ ግዜ ክብራ ንምዕቃብ ክትኣቱ እያ። ሊቨርፑልን ቸልሲን ብሓደሽቲ ኣሰልጥንቲ እናተመርሓ መሳርዐን ኣደልዲለን ይርከባ። ማንቸስተር ዩናይትድ ነቲ ነዊሕ ግዜ ኣጥፍያቶ ጸንሐት መንነታ ንምምላስ ሃድና ትቕጽላላ። ንሎም ዓመት መድረኽ ፕሪምየር ሊግ እንግሊዝ ኣብ ዙርያ ዞም ኣቐዲሞም ዝተጠቕሱ ዛዕባታት ተንጠልጢሉ ዝመጽእ 10 ኣዋርሕ ከሳልየናዩ። ካብቲ ዋንጫ ንምዕታር ዝግበር ቅልስ ብተወሳኺ ኣብ ኩሉ ኩርናዓት ናይቲ ሊግ ዝረኣዩ ዓበይቲ ዛንታታት ክህልው እዮም። ካብ ነቲ ናይ ውድድር ዓመት ክቕይሩ ዝኽእሉን ዝውስኑን ዕድግታት ናይ ተጸወቲ ኣብ መንጎ ኣጥቃዕቲ ዝህሉ ናይ ምምዝጋብ ሸውቲ ቅልስ ካብ ታሕቲ ናብቲ ሊግ ዝደየባ ክለባት ኣብቲ ሊግ ንምጽናሕ ዝጽበየን ብዶ፣ ከምኡ ውን እተን ኣብቲ መድረኽ ነዊሕ ዓመታት ጽንሓ ጋንታታት ካብቲ ሊግ ንዘይምውራድ ዝገብሮ ውግእን ካልእን የጠቓልል። እዞም ኩሎም ነጥብታት ምዘይ ትጽቢታውያን ለውጥታትን ምግልባጣትን ተደሚሩ ንመድረኽ ፕሪምየር ሊግ ዓዲ እንግሊዝ እቲ ዝበለጸ ሊግ ኣብዛ ፕላኔት ምድሪ ይገብሮም። እዞም ስዕቡ ነጥብታት ኣብዛ ሓድሽ ናይ ውድድር ዓመት ክንከታተሎም ዝግባአን ዓበይቲ ዛዕባታትን ኣርእስታትን እዮም። ቀዳማይ ማንቸስተር ሲቲ ድሕሪ ጓርዲዮላ ኣብ ፕሪምየር ሊግ እታ መለክዒት ሓይሊ ጋንታ ኮይና ክትቅጽል ትኽእል ዶም? ናይ 2026-27 ፕሪምየር ሊግ ቅድመ ትንተናና ብሓደ ዓብ ሕቶ ንጀምሮም። ድሕሪ ብዙሕ ዓመታት ልዕልና ማንቸስተር ሲቲ ነቲ ዝቕጽል ዘመን ዕብላለ ኩዕሶ እግሪ ዓዲ እንግሊዝ መንያ ክትመርሖም። ፔፕ ጓርዲዮላ ንኣስታት 10 ዓመታት ንማንቸስተር ሲቲ ካብ ሓንቲ ሓያል ጋንታ ናብ ናይቲ ሊግ መለክዒ ጋንታ ቐይርዋ። ኣብ ትሕቲ መዝነቱ መሓዝ ኩዕሶ ናብ ሙሉእ ምቁጻር ተቐይሩ። ጸቕጢ ወይ ፕሬሲንግ ናብ ትኽክለኛን ዝተወደበን ኣገባብ ተቐይሩ። ዓወት ምምዝጋብ ካብ ዓብ ዓወት ምዃኑ ላዕሊ ናብ ንቡር ትፅቢት ተለዊጡ። ምልቃቅ ጓርዲዮላ ካብ ማንቸስተር ሲቲ ምበኣር ተኸታታሊ ናይ ሊግ ዓወታት ምምዝጋብ ታሪካዊ ስሉሳዊ ዓወት ከምኡ ውን ኣብ ኩዕሶ እግሪ ዓዲ እንግሊዝ ዝረአ ሳሕቲ ዝንፀባረቕ ገጻልነት ወይ ድማ ኮንሲስተንሲ ናይ ዓወት መኸተምታ ዝረኽበሉ ዘመን እዩ። ኣብዚ ሓድሽ ናይ ውድድር ዓመት ንማንቸስተር ሲቲ ዓብ ብድሆ ክኾና ዝኽእል ንመሳርዓ ብወርልድ ክላስ ተፃወቲ ምትክ ኣይኮነን። እቲ ዓበ ፅቕጥን ብድሆን ኣብ ልዕሊ እቲ ልዕሊ 9 ዓመታት ንወንበር ምስልጣን ፔፕ ጓርዲዮላ ኮፍ ክብለሉ ብሓለፍቲ ናይታ ጋንታ ዝተቐብአ ኢንዞ ማሬስካ እዩ። ማሬስካ ነታ ፍጹምነት ዝለመደት ጋንታ ናይ ገዛ ርእሱ ታክቲካዊ መንነት ብምትሕ ንፋጽ ነቲ ጓርዲዮላ ኣብ ዝሓለፉ ዓመታት ዝሃነፆ ናይ ዓወት ባህሊ ክዕቅቦ ክሕተት እዩ። እዚ ንዝኾነ ኣሰልጣኒ ከቢድ ሓላፍነት ዝስክም እዩ። ምክንያቱ ማንቸስተር ሲቲ ኣብ ቀጻልነት ዘለዎ ዓወትን ኣብዚ ልዑል ደረጃ ብቕዓትን ምንፅብራ ዝለመደት ጋንታ ስለ ዝኾነት ታሪክ ንድሕሪ ተመሊሱ ከም ዝርዳኣና ምትክ ዓበይትን ብሉፃትን ኣሰልጥንቲ ቀሊል ከም ዘይኮነ እዩ። ዓበይቲ ክለባት ኩዕሶ እግሪ ድሕሪ ኣይኮኒክ ፊገረን ዝነበሩ ኣሰልጥንተን ከቢድ ናይ ስግግር ወይ ትራንዚሽን እዋን ክሕልፋ ተዓዚብናይንን ክሕልፋ እውን ንዕዘበን ኣለና። ብቐረባ ምልቃቅ ስር ኣሌክስ ፈርጉሰን ኣብ ማንቸስተር ዩናይትድ ዝፈጠሮ ሰንከልከል ነታ ጋንታ ብቐረባ ክንውከሳ ንኽእል። ቀዳሞት ኣዋርሕ ማንቸስተር ሲቲ ኣብ ትሕቲ መሪሕነት ኢንዞ ማሬስካ እቲ ናይ ፔፕ ጓርዲዮላ ብሉፕሪንት ድሕሪ ምውፃእ ፈጣሪኡ ክሳብ ክንደይ ሓይሊ ከም ዘለዎ ከንፀባርቕን ብዘይቡ ክቕፅል ይኽእል ድዩ ወይስ ሲቲ ናብ ሓድሽ ዘበን ዘይርጉፅነት ተኣቱላ ዝብል መልሲ ክህብ እዩ። ብኻልእ ወገን ምውፃእ ጓርዲዮላ ካልእ ሓድሽ ቨርዥን ማንቸስተር ሲቲ ንኽፍጠር ምኽንያት ክኸውን ይኽእል እዩ። ከም እንደገና ንፅዋዕ ፕሪምየር ሊግ ክወዳደራ ዝኽእል ሓደስቲ ሓሳባትን ብናፅነት ምፅዋትን ዝሓዘለ ሓድሽ መንነት ከምፅኣላ ይኽእል እዩ። ካልኣይ ማንቸስተር ሲቲ ገና ደርማስ ጋንታ እያ። ይኹን ግን ናብ ዘይተፈልጠ መንገዲ ተኣቱላ። ሓደ ክባሃልን ክግለፅን ዘለዎ ነጥቢ ማንቸስተር ሲቲ ምስ ኩሉ ኣብታ ጋንታ ተገይሩ ዘሎ ለውጡታት ኣትሒትካ ክትርእያ ዘይብልካ ጋንታ እያ። ድሕሪ ዘመነ ጓርዲዮላ ዝተበገሰ ፍልቀት ናይዛ ጋንታ ድሮ ጀሚሩሎ። ምምፃ ኤልዮት ኣንደርሰን ምስ ተለዋዋጢ ባህርያት ናይ ኣፀዋውትኡ ምስ ኩዕሶ ዘለዎ ስልታዊ ርድኢትን ብልሕን ከምኡውን ኣብ ትሕቲ ፀቕጢ ኩዕሶ ኮብኪብካ ናይ ምኻድ ዘለዎ ዓቕምን ማንቸስተር ሲቲ ድሕሪ ምኻድ ጓርዲዮላ ደረጃ ክህልዋ ንእትደሊ ሓይለን ቁፅፅርን ኣብ መስመር ምክፋል ሓድሽ ልዕልነት ዝህባዩ ዛጊት እቲ ዝያዳ ትፅቤት ኣብ ልዕሊ ኤርሊንግ ሃላንድ እዩ ክሰፍን ዘየቋርፅ ሸቶ ናይ ምምዝጋብ ብቕዓቱ ድሕሪ ዋንጫ ዓለም ሒዝዎ ዝመፅእ ቁመና ንተወሰኽቲ ክብርታት ንምስባር ሒዝዎ ዝብገስ ሸውሃትን ማእከል ስሕበት ማንቸስተር ሲቲ ኮይኑ ክቕፅል እዩ እቲ ሕቶ ማንቸስተር ሲቲ ብልጫታት ኣለዋ ድዩ ወይስ የብላን ኣይኮነን እቲ ሕቶ እቲ ንዓመታት ኣብ ትሕቲ ጓርዲላ ዝሃነፀቶ ናይ ዓወት ጉዕዝኣን መለክዒት ናይቲ ሊግ ምዃናን ድሕሪ ምኻድ ናይቲ ስጳኛዊ ትቕፅሎ ዶ ዝብል እዩ
1: Nunes, good position. It'll clip ball in and in by O'Reilly for number two. Nico O'Reilly, born and bred through the academy. Has he won the Carabao Cup for Manchester City?
0: ሳልሳይ ኣርሰናል ንካልኣይ ተኸታታሊ ዓመት ፅዋዕ ፕሪምየር ሊግ ክትዓትር ትኽእል ድያ ደገፍቲ ኣርሰናል ዝሓለፈ ዓመት ድሕሪ ክልተ ዕቑዳት ዝተጓናፀፉ ዓወት ናይ ነዊሕ ዓመታት ትፅቢቶም ዝምለሰ ዓወት ጥራይ ኣይነበረን ንዓመታት ዝኣክል ብሚኬል ኣርቴታ ክህነፅ ንፀንሐ ዱልዱል መስመር ምክልኻል ፅሬቱ ዝሓለወ መስመር መጥቃዕቲ ምስ ምህናፅ ናይ ዓወት ኩነተይ እምሮ ኣብ ተፃወት ተደሚሩ ንዝሰርሖ ናይ ሻምፒዮንነት ፎርሙላ ሞሳን ሽልማትን ዝሃቦ ውፅኢት እዩ ኣመዝጊቡ ሕጂ እቲ ዓብ ሕቶ ዝኸውን ኣርሰናል ናይ ዝሓለፈ ዓመት ዓወታ ክደግሞ ትኽእል ድያ ዝብል እዩ ታሪክ ከም ዝሕብረና ክብርኻ ንምዕቃብ ካብ ምዕዋት ንላዕሊ ዝኸበደ ብድሆ ዘቐምጠልካ ምዃን እዩ ኩሉ ሻምፒዮን ዕላማ ናይቲ ንዓወት ፅሙ ዘለዎ ተወዳዳሪ እዩ ቀጻሊ ፀቕጢ ሜድያ ዘይፍለዮን ሰሙን መፀ ፍጹምነት ዝጠልቡ ደገፍቲ ዝፅበይዎ ምዃን እዩ ስለዚ ምዕዋት ዋንጫ ከቢድ እኳ እንተኾነ ክብርኻ ንምዕቃብ ግን እቲ ዝያዳ ዝኸበደ ፈተነ ይገብሮ ኣርሰናል ናብዛ ሓድሽ

0: ናይ ውድድር ዓመት ካብ ሃዳኒት ንላዕሊ ናብታ ሃዳኒት ጋንታ ኮይና ክትኣትው እያ። ኣርሰናል ቅድሚ ሕጂ ዋንጫ ንምዕታር ትቃለ ዝነበረት ጋንታ ኮይና ኣብዛ ሓድሽ ናይ ውድድር ዓመት ግን እታ ኩለን ተወዳደርቲ ክለባት ኣብ ልዕሊ ዓወት ከመዝግባላ ዝቃለሳ ጋንታ ኮይና ክትመጽ እያ። ነፍሲ ወከፍ እተበኸና ነጥቢ ዓብ ፅቕጢ እናፈጥረትላ ክትመጽ እያ። ኩለን መወዳደርታ ክለባት እውን ከም ሓንቲ ዝዓብየት ናይ መለክዒተን ፈተና ክወስዳ እየን። ኣርሰናል ጽኑዑን ክብራ ክትዕቅብ ዘኽእላ መሰረትን ሓኒፃ ዘላ ጋንቲ እያ። ጋነርስ ብመሪሕነት ማርቲን ኦዴጋር ብልዕልና ማእከል ሜዳ ዴክላን ራይስን ብሩኖ ጎማረሽን ኣብ ወሳኒ ግዜ ጸወታ ክዕውትን ክውስንን ዝኽእል ብቕዓት ቡካዮ ሳካ ክትዓጥቕ እያ። ኣብዚ ክለባት መሳርዐ ንምድልዳል ብንጥፈት ሰርሓሉ ዘለዋ ናይ ክራማት ዕድጊ ተጻወቲ ስም ኣርሰናል ምስ ወርልድ ክላስ ዝኣመሰሉ ተጻወቲ ይተኣሰር ብምህላው ድማ ሕልሚ ተወሰኽቲ ዓወታት ናይታ ጋንታ ኣበሪኽሎም። ንኣርሰናል ብቐጥታ ናብ ካልእ ቨርጅን ዝወስዳ ዕውት መስርሕ ዕድጊ ክኸውን እዩ። እቲ ዝዓበየ ፈተና ሚካኤል ኣርቴታ ኣብዚ ከቢድን ነዊሕን ናይ ውድድር ዓመት ቀጻልነት ዘለዎ ጽንዓት ናይ ተጻወቱን ሓይሊ ናይ ጸወታን ምሕላውን ምርግጋጽን እዩ። ከምኡ እውን መጉዳኣት ተጻወቲ ብምውጋድ ጸቕጢ ፕሪምየር ሊግ ምስ ኤሮጳውን ዘቤታውን ውድድራት ሚዛኑ ሓሊኻ ምኻድ ካብቲ ነዚ ስጳኛዊ ጽቤት ዘሎ ከቢድ ብድሆ እዩ። ኣርሰናል ነቲ ኣብ ልዕሊያ ኣንጠጥዩ ዝጅምር ትጽቢት ከምቲ ንሕ 22 ዓመታት ዋንጫ ንምዕታር ዝረኣየቶ ጽንዓት ክትቋጸሮ እንትኽኢላ ዝሓለፈ ዓመት ዝተጎናጸፈት ዓወት ሓንሳብ ጥራይ ዝመጽእ ዓወት ዘይኮነ መጀመርያ ናይቲ ኣብ ሰሜን ለንደን ዝፍጠር ዘሎ ሓድሽ ዘመን ልዕልና ወይ ዳይናስቲ ምዃኑ ናይ ምርግጋጽ ሰፊሕ ዕድል ኣለዋ። ኣርሰናል ኩለን መዋድርታ ሒዘኖ ክብገሳ ዝብህጋ ሞመንተም ናይ ዓወት ሒዛ ክትብገስ እያ። ድሕር ደጊም ኣርሰናል እታ ቅድሚ ሕጂ ንማንቸስተር ሲቲ ትስዕባ ዝነበረት ብምንእስያ ተጻወቲ ዝተሃንፀት ጋንታ ኣይኮነትን። ኩለን መዋድርቲ ክለባት ክሓልፋ ዘለዎን ሓዳስ መለክዒት እያ። ጽኑዕ መስመር ምክልኻላ፣ ታክቲካዊ ዲሲፕሊናን እቶም ኣብ ዝለዕለ ቁመና ናይ ህይወቶም ዝርከቡ ከም ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድን ዝኣመሰሉ ተጻወታ ንስርዎ ዓወት ናይ ሓድ ዘመን ባይታ ዘጣጥሑላ ብልጫታታዮም ድዝዓበየ ብድሆ ናይ ዛጋንታ ናይ ዝሓለፈ ዓመት ሻምፒዮን ከም ምዃና መጠን ንዝህልዋ ጸቕጢ ምቁፅጻር እዩ። ይኹን ግን ኣርሰናል ነቲ ኣብ ቅድሚያ ኣቐሚጣቶ ዘላ ክውቃዕ ዝድሊ ዕላማ ከብፅሓ ዝኽእል ኩነተ የእምሮን ስፍሓት መሳርዕን እውን ይናላ።
1: Murphy's in the middle. Tonali's up there too. This is William Osula for Newcastle United to win the game. The 10 men have done it. Is that to be the goal that condemns Michael Carrick to his first defeat?
0: ራብዓይ ዘይምህላው ዊልያም ሳሊባ ንኣርሰናል ከጽሕላ ይኽእል ዶ? ኣርሰናል ከም ዲፈንዲንግ ቻምፒዮን ብምኩር ኣሰልጣኒ ናይቲ መድረኽ ትእለ ብምህላዋ ክብራ ክትዕቅብ ተገሚታ ዘላ ጋንቲ እያ። ይኹን ግን ንሓደ ካብ ወሰን ተኸላኸልታ ዊልያም ሳሊባ ኣጋጢሞ ብዘሎ ነዊሕ ግዜ ካብ ጸወታ ዘርሕቆ ማህረምቲ ክብራ ንምዕቃብ ኣብ እቲ ጅምሮ ጉዕዞ ባዕሉታ ናይ ምፅላው ተኽእሎ ዝለዓለ እዩ። ሳሊባ ኣብ ግጥማት ዋንጫ ዓለም ብዘጋጠሞ ናይ ሕቆ ማህረምቲ ካብ 3 ክሳብ 4 ኣዋርሕ ካብ ግጥማት ክለቡ ክርሕቆ ከም ዝኽእል ብሰፊሑ ይግለጽ። ዝሓለፈ ዓመት ኣብ ኩሎም ውድድራት ኣርሰናል 50 ግጥማት ዘካየደ ሳሊባ ምስ ጋብርኤል ማግሃላስ ኣብ ድሕሪት ብዝፈጠሮ ውህደት ክለቦም ዝሓለፈ ዓመት ስፖርት ልዕሊ ካልኦት ክለባት ዝወሓደ ሸቶ ንክምዝገባ ቀንዲ ምኽንያት ዝነበሩ እዮም። ኣርሰናል ካብ ቀዳሞት 3 ናይ ሊግ ግጥማታ ኣብተን 2 ኣንጻር ኣስቶን ቪላን ቸልሲን ክትረኸብ እያ። ሳሊባ ኣብ 2022 ቀዳሚ ጸወቱ ካብ ዘካይድ ኣርሰናል ሳሊባ ኣብ ዝሰለፈሉ ንሳን ሾሞን ትነጥ ብሸውዓተ ሚእታዊት ወይ ድማ ን131 ግጥማት ዓዊታትሉ። ሳሊባ ብሰንኪ መስበርቲ ኣብ ዝርሕቀሉ እዋን ድማ እቲ ናይ ዓወት ሬሽኣ ናብ 47.6 ወይ ድማ ናብ 21 ግጥማት ጥራዩ ዝወርድ። ሓምሻይ ቸልሲን ኢንዞ ፈርናንደዝን። ኢንዞ ካብ ናይ ዋንጫ ዓለም ተጸላእ ሰብ ናብ ኣብ ስታንፎርድ ብሪጅ ዳግማይ ክብሪ ዝረክብ ተጻዋታይ ይቕየር ዶ? ኣብዚ ንኽጅምር መዓልታ ትሪፎ ዘሎ ሓድሽ ናይ ውድድር ዓመት ካብ ኣከፋፋሊ ቸልሲ ኢንዞ ፈርናንደዝ ንላዕሊ ምስ ልዑል ጸቕጢ ውድድሮም ዝጅምሩ ተጻወቲ ብቁፅሪ ውሕዳት እዮም። ኢንዞ ፈርናንደዝ ኣብ ዋንጫ ዓለም ዝረኣዮ ንእንግሊዛውያን ዝቆጠዐ ተግባራቱን መግለጺታቱን ኣብ ግጥም ፍጻመ ኣንጻር እስጳኛ ብቀይሕ ካርድ ምብራሩ ዝወሓዞ ንቕፌታታትን ምስቲ መጻኢኡ ኣብ ቸልሲ ዘይተነጸረ

ዘሎ ከም ተጻዋታይ ነዚ ውንኖ ድንቂ ብቕዓትን ዕቑር ዓቕምን ሸፊንዎዩ። ድሌት ኢንዞ ፈርናንደስ ሓድሽ ብድሆ ምፍታን ከም ዘለዎ ኮይኑ ካብዚ ብተወሳኺ ምስ ሪያል ማድሪድ ክትዕድጎ ከም እትኽእል ዝናፈስ ዘሎ ውረታት ኣብ ዙርያ መጻኢ ናይቲ ሓደ ግዜ ቸልሲ ከም እምነ ኩርናዕ ናይቲ ዓብ ውጥን ናይ ደግመ ህንፀት ትርእዮ ዝነበረት ኣከፋፋሊ ሕቶታትን ግምታትን ፈጢሩሎ። ይኹን ግን ብክለቡ ተለጢፉሉ ዘሎ ኣዝዩ ልዑል ዝኾነ ምሸጥ ዋጋን ውሑድ ኣማራፂታት ናይተን ምዕረፊ ክኾና ዝኽላ ክለባትን ተደሚርዎ መጻኢ ኢንዞ ፈርናንደስ ኣብዚ ግዜ ኣብ ቀረና መንገዲ ደው ኢሉሎ። ካብ ቸልሲ ወፂኡ ናብቲ ዝሓልቦ መስርሕ ምፅምባር ናብ ሪያል ማድሪድ ተፈጻሚ ክገብር ወይ ድማ ኣብ ትሕተቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ዝቕለስ ሓድሽ ዘበን ቸልሲ ዳግማይ ስሙ ሃኒፁ ሌጀንደር ተፃወታይ ናይታ ጋንታ ምዃን እቶም ክልተን ውሳነ ኢንዞ ፅበዩ ዘለዉ ምርጫታት እዮም። ብዛዕባ ኢንዞ ፈርናንደስ ኣብ ሜዳ ክህቦ ዝኽእል ኣበርክቶ ብዙሕ ዘጠራጥር ነገር የለን። ዝስንድዎም ልክዓውያን ነዋሕቲ ኳዓሳሱ ናይ ምርኣይ ዓቕሙ ማእከል ሜዳ ናይ ምቁፅፃር ክእለቱ ካብ ማእከል ተበጊሱ ሸቶ ናይ ምምዝጋብ ዓቕሙ ንህርመት ዓበይቲ ግጥማት ክውስኑ ዝኽእል እዮም። ዝቕፅል ምዕራፍ ንታሪክ ኢንዞ ፈርናንደስ ኣብ ቸልሲ ዝውስን ክኸውን እዩ። ፈርናንደስ ኣብ ዙርያ ብዝተፈጥሮ ጉዳያትን ንቐፌታታትን ዝዝከር ተፃዋታይ ድዩ ክኸውን ወይስ ብዘንፀባርቆ ብቕዓት ንቐፌታ ናብ ኣኽብሮት ቀይሩ ቀጻልነት ዘለዎም ዓወታ ዘመዝገበ መራሒ ክኸውን ድዩ ዝብል እዩ። ሻድሻይ ዛቪ ኣሎንሶ ናይ ለቨርጉሰን ታሪክ ኣብ ቸልሲ ይደግም ዶ? ቸልሲ ሓንቲ ካብተን ብሓድሽ ኣሰልጣኒ ናይ ውድድር ዓመተን ዝፍልማ ዘለዋ ክለባት ናይቲ መድረኽ እያ። ቸልሲ ኣብ ወርሒ ጥሪ ንማሬስካ ብልያም ሮዚነር ድሕሪ ምትኩ ከዓ እቲ እንግሊዛዊ ዓላሚ ጌና ነታ ናይ ውድድር ዓመት ከይዛዘማዩ ብቸልሲ ተሰናቢቱ። ኣብ ፕሪምየር ሊግ ከም ተፃወታይ ኮይኑ ተዘካሪ ግዜ ዘሕለፈ ዛቪ ኣሎንሶ ድማ ንወንበር ምዕላም ቸልሲ ተረኪቡ ተበጊሱሎ። ኣሎንሶ ቅድሚ ክልተ ዓመታት ኣብ ቡንደስሊጋ ንባየር ለቨርጉሰን መሪሑ ኣብ መላእ ናይ ውድድር ዓመት ስዕረት ከይመዝገበ ተዘካሪ ዓወት ድሕሪ ምጉን ጻፉ ዝሓለፈ ዓመት ንማድሪድ ንምዕላም ዝተዋህቦ ሓላፍነት ብዝግባእ ክዋፅዎ ብዘይምኽኣሉ ጌና ኣሰር ኣፀብዑ ኣብታ ናይ ከተማ ማድሪድ ጋንታ ከምበረዩ ተፈላልዩ። ዛቪ ኣሎንሶ ንኣርነ ስሎት ተኪኡ መዝነት ምዕላም ሊቨርፑል ክርከብ ትፅቢት እናተገብረልዩ መዕረፊኡ ኣብ ስታንፎርድ ብሪጅ ገይሩ። ንትፅቢት ኣሎንሶ ክትምለስ ዝደንጎየት ሊቨርፑል ነቲ ንቦርንማውዝ ሻርሻይ ተርታ ሒዛ ኣብ ታሪኻ ዝበለፀ ደረጃ ክትሕዝ ንዘብቅዓ ኣንቶኒ ኢራኦላ ቆፂርያ ንሓድሽ ናይ ውድድር ዓመት ተበጊሳ። ሻውዓይ ምልሶት ማንቸስተር ዩናይትድ ኣብ መወዳእትኡስ ጀሚሩ። ማንቸስተር ዩናይትድ ድሕሪ ነዊሕ ዓመታት ናብቲ ቅድሚ ልዕሊ ሓደ ዕቁድ ሒዛቶ ዝነበረት ናይ ዓወት መንነት ተላቢሳ ናብ ሓድሽ ዓመተ ስፖርት ተኣትላ። ኣብ ትሕቲ ማይክል ካሪክ እቲ ሓደ እዋን ነታ ጋንታ ዝገልጽ ዝነበረ ኣፀዋውታ መንነትን ርእሰ ተኣማንነትን ብህድኣት ናብ ኦልትራፎርድ ይምለስ ኣሎ ዝብል እምነት እናዓበየ ይመጽእ ኣሎ። ተውህቦ ናይ ተዓጥቆም ተፃወቲ ኣብታ ጋንታ ጸገም ኮይኑ ይፈልጥኒ እዩ። እቲ ጠፊኡ ዝነበረ ቀጻልነት ወይ ድማ ኮንሲስተንስን ንጹር ኣንፈት ዘለዎ ዕላማ ኣብታ ጋንታ ብዘይምጽኒሕ እዩ። ካሪክ ናይ ውልቀ ተጻወቲ ብቕዓት ናብ ሓባራዊ ደርማስ ሓይሊ ክቕይሮ እንተኽኢሉ ማንቸስተር ዩናይትድ ናብ ርእሰ ሌዳ ፕሪምየር ሊግ ብዘይትፅቢታዊ ሓይሊ ክትመጽእ ትኽእል ጋንታ ያ። ሻምናይ ማንቸስተር ዩናይትድ ናብ ኤሮጳ ውድድራት ተመሊሳ ምህለዋ ንናይ ሊግ ጉዕዞኣ ክጸልዎ ይኽእል ዶ? ዝሓለፈ ዓመት ማንቸስተር ዩናይትድ ኣብ ኩሎም ውድድራት 40 ግጥማት ጥራያ ካይዳ። ዩናይትድ ኣብ ሓደ ናይ ውድድር ዓመት ክንዲዝ ዝዋሕዱ ግጥማት ከተካይድ ድሕሪ 1914-15 ንፈለማ ግዜያ ብምንባሩ ድማ ዝሓለፈ ዓመት በታ ጋንታን ደገፍታን ክትዝከር ዘይትባሃግ ዓመት ይሕሊፋ። ኣብ መድረኽ ፕሪምየር ሊግ እንግሊዝ ብዝሓዘቶ ሳልሳይ ተርታ ግን ናብ መድረኽ ሻምፒዮንስ ሊግ ክትምለስ በቂዓያ። ቸልሲ ኣብ ኩሎም ውድድራት 59 ግጥማት ኣካይዳ 10 ተርታ ሒዛ ወዲኣ። ብኣንጻሩ ኣብ ኩሎም ውድድራት 52 ግጥማት ዘካየደ ቶተንሃም ኣብ ናይ መወዳእታ ሰሙን ብዘመዝገበቶ ተኸታተልቲ ዓወታት ካብ ምውራድ ዲሕና መበል 17 ተርታ ሒዛ ወዲኣ። ዝያዳ ጻዕቂ ዘለዎም ግጥማት ምክያድ ኣብ መድረኽ ፕሪምየር ሊግ እንግሊዝ ትሑት ውፅኢት ከተመዝግብ ዘኸትል እዩ ማለት ኣይኮነን። ኣርሰናል ከም ኣብነት እንተወሲድና ዘውዲ ሻምፒዮን ፕሪምየር ሊግ ኣብ ርእሲ ምድፍኣ ኣብ ሻምፒዮንስ ሊግን ካረቦኦ ካብን ኣፈጻመ በፂሓ። ዝመፅእ ዓመት ቸልሲን ቶተንሃምን ኣብ ኤሮጳ ውድድራት ኣይክህልዋን እየን። ማንቸስተር ዩናይትድ ምስ ካልኦት 8 ክለባት ህላውነተን ኣብቲ መድረኽ ርጉፅ ዝገበራ የን። ታሽዓይ ሊቨርፑል ኣብ ጽላሎት ተሓቢኣ ዘላ ሓያል ተወዳዳሪት ሊቨርፑል ዝዓበዩ ኣርእስታት ዘይትፈጥር ጋንታ ክትከውን ትኽእል እያ። ይኹን ግን ማንን ክለብ ኣብ ኣንፊልድ ክትረኽባ ዘይትደሊ ጋንታ እያ። ናይ ምጽቃጥን ፍጥነትን ሓይላ ትፈጥሮ ናይ ምጥቃዕ ስግኣትን ኣንፊልድ ዝህባ ተወስኺ ሓይሊ ምስትውሕሉል ናይ ምልመላ ተጻወቲ ኣካይድኣ ነቲ ኣብ መንጎ ገዳይምን ሓደሽ ተጻወትን ዘሎ ሚዛን ክትሕሉ ሓጊዝዋ እዩ። እቲ ቐንዲ ሕቶ ዝኸውን ሊቨርፑል ኣብ መላእ ናይ ውድድር ዓመት ኣብቶም ንውድድር ዋንጫ ዝውስኑ ኣንጻር ዓበይቲ ክለባት ናይቲ ሊግ

0: እትገብሮም ግጥማት ቀጻልነት ዘለዎ ብቕዓትን ዓወትን ከተንጸባርቕ ትኽእል ድያ ዝብል ይኸውን። ሊቨርፑል ሬትም ናይ ጸወታ እንተረኺባ ንተቕሚጦም ዘለዉ ትፅቢታት ገማጢላ ኣብ ላዕለዋይ ደረጃ ሰሌዳ ፕሪምየር ሊግ ዓዲ እንግሊዝ ናይ ምድያብ ዓቕመት እውንን ጋንታ ናይ ምዃን ትኽእልኣ ዝለዓለ እዩ። ኣንዶኒ ኢራኦላ ኣብዚ ሊቨርፑል ብሓድሽ መንፈስ ትጅምሮ ዘላ ናይ ውርድር ዓመት እቲ ዝያዳ ጸቕጢ ሒዙ ዝብገስ ዓላሚ እዩ። ኣንዶኒ ኢራኦላ ኣብ ቦርማውዝ ብዝኽተሎ ኣግረሲቭ ሃይፕረሲንግ ፉትቦል ስሙ ዝሃነፀን ኣብቲ ሊግ ብዘርኣዮ ተወዳርነትን ልዑል ኣድናቆት ዘትረፈን ዓላሚ እዩ። ዝኽተሎ ፍልስፍና ናይ ጸወታ ቅድሚ ኣብ ኣንፊልድ ክትግበር ምጅማሩ ኣብ ናይ ልምምድ ቦታ ተደጋጋሚ ልምምድን ግዜን ከድልየ እዩ። ኢራኦላ ዝኽተሎ ሓድሽ ኣገባብ ናይ ጸወታ ኣንጻርተን ተደጋጊኤን ውርድረን ዝጅምራ ክለባት ኣብ ትግባር ውዒሉ ፍርኡ ከንጠብጥብ ግን ግዜ ክሓትት እዩ። ተጻወቲ ሊቨርፑል ኣብ ምትግባር ጥለባት ፍልስፍና ኢራኦላ ዝህብዎ ግብሪ መልሲ ኣብ ናይ ቅድመ ምድላዋትን ናይ መጀመርያ መኽፈቲ ግጥማትን መልሲ ክህብ እዩ። ድኹም ምጅማር ሊቨርፑል ንናይ ዋንጫ ናይ ተወዳዳርነት ተስፋታታ ክህፍፍ ይኽእል እዩ።
1: It's a fantastic moment. A truly glorious goal at a truly critical time for Tottenham Hotspur. It's an absolute stunner.
0: ሓስራይ ቶተንሃም ካብ ቃልሲ ንዘይምውራድ ናብ ኤሮጳዊ ሕልሚ ኣብ መወዳእታ ሳምንታት ናይ ዝሓለፈ ዓመተ ውርድር ብሬቤርቶ ዲዘርቢ ተመሪሓ ንሕንጢት ካብ ምምላስ ዘምለጠ ቶተንሃም ናብዚ ሓድሽ ናይ ውርድር ዓመት መሰርዓ ብዓበይትን ስሙያትን ተፃወቲ ሃኒፃ ተበጊሳላ። እዛ ናይ ሰሜን ለንደን ጋንታ ዝሓለፈ ዓመት ናይ ኤሮጳዊ መድረኽ ዓወታት ክትጓናፀፍ ዝነበረ ሕልማ ብዘይተፀብየቶ መንገዲ ኣብ ናይ ሃገራ ዝዓበየ ሊግ ንህላውነታ ዝውስን ሓደገኛ ናብ ታሕተዋይ ዲቪዥን ናይ ዘይምውራድ ቃልሲያ ብዓወት ሰጊ ቶተንሃም ኣብ ትሕትቲ ከድሕና ዝቆፅረቶ ሮቤርቶ ዲዘርቢ ትኽተሎ ዘላ ናይ ምጥቃዕ ፍልስፍና ሓያልን ትርኢቱ ድማ ሰሓብን እዩ። ሓድሽ ወሰኽ ሳንድሮ ቶናለን ማትያስ ፈርናንደዝን ናይቲ ዝሓለፈ ዓመት ዝሰኣነቶ ሚዛን ማእከል ሜዳ ከም ማዕረርላን ክመልሰላን ትፅቢት ይግበር። ይኹን እምበር ቶተንሃም ምስተን ዓበይቲ ክለባት ብሓያልን ሓድሽ መንፈስን ክትወዳደር እንትርአ ኮይና ዕቱብ መስመር ምክልኻል ምህናፅን ኣእምራዊ ፅንዓት ተፀወታ ምርካብ ቀዳምነት ክትቦ ክትሕተት እያ። ዝሓለፈ ወር ሓምለ ቶተንሃም ኣብ ውሽጢ ክልተ መዓልትታት ብዘካየረቶም ክልተ ዓበይቲ ዕድግታት ክልተ ግዜ ንክብረ ወሰን መጠን ዕድጋ ሴራቶም ኣቐዲማ ንማትያስ ፈርናንደዝ ብ85 ሚልዮን ፓውን ድሕራ ድማ ንሳንድሮ ቶናሊ ብ100 ሚልዮን ፓውን ኣፈሪማ። ንጃን ፖል ቫን ሂከ ካብ ብራይተን ብ52 ሚልዮን ፓውንድ ንማርኮስ ሰነሲ ንኣንድሮ ሮበርትሰንን ማርቲን ዱፕራፍካን ድማ ብነፃ ናብ መሰርዓ መሊኣ። እዛ ጋንታ ብዲዘርቢ እናተመርሐት ምስ ኣካይዳቶ ትርከብ ንሓደ ናይ ውርድር ዓመት ጉዕዛ ክውስን ዝኽእል ዕድግታት ምናልባት ቶተንሃም እታ ዳርክ ሆርስ ናይ ዝሓድሽ ዝመፅእ ዓመተ ውርድር ክትከውን ትኽእል ጋንታ እያ። መበል 11 ቃልሲ ንወርቂ ጫማ ናይስ ጋይ ኤርሊንግ ሃላንድ ኣንጻር ኩሎም ካልኦት ሓድሽ ናይ ውርድር ዓመት ንክጅምር ኣብ ዝቀረበሉ ዘሎ ግዜ እዚ ሓድሽ ዓመተ ስፖርት ብውልቃዊ ውርድራት ዝተመለክ ክኸውን ትፅቢት ይግበር። ብፍላይ ብሉፅ ኣመዝጋብ ሸቶ ንዝዓትራ ሽልማት ወርቂ ኩዕሶ ምዕዋት ንምዕዋት ኣብ ዝግበር ውርድር ሕጂ እውን እቲ ትፅቢት ኣብ ልዕሊ ደርማስ ኣጥቃዓይ ማንቸስተር ሲቲ ኤርሊንግ ሃላንድ እዩ። ሃላንድ ዝሓለፈ ዓመት ብዘመዝገቦ 27 ሸቶታት ንሳልሳይ ግዜኡ ንሽልማት ብሉፅ ኣመዝጋብ ሸቶ ናይቲ ሊግ ብምዃን ዝተዓወተ ኣጥቃዓይ ከም ምዃን መጠን ናብዚ ሓድሽ ናይ ውርድር ዓመት መዋድርቱ ክስዕርዎ ዝግባእ ቀንዲ ተወዳዳሪ ብምዃን ይኣትውሎም። ምስቶም ነዚ ሽልማት 4 ግዜ ብምዕታሮም ክብረ ወሰን ሒዞም ዝርከቡ ቴሪ ዳንኤል ኦንርን ሙሓመድ ሳላሕን ንክመዓራር ድማ ሓንቲ ሽልማት ወርቂ ኩዕሶ ተሪፋቶላ። እዚ ኖርዌጃዊ ኩዕሶ እግሪ ዓለም ካብ ዝረኣዮም ኣጥቃዕቲ ዝተፈለየ ባህሪ ዝውንን እዩ። ምንቅስቃሱ ሓይሉን ኣብ ክሊ ሳንዱቅ ዝውንኖ ዘይምሕርን ቀታልን ብቕዓትን ድማ ፍሉይ ይገብሮም። ንሓደ ውፅኢት ናይ ፀወታ ንምቕያር ብዙሓት ኩዓሳሱ ምርካባ የድልዮን። ብዝረኸባ ሓንቲ ኩዕሶ ፍልልያት ናይ ምፍጣር ዓቕሚ ዝውንን በዓል ድንቂ ተውህቦ ኣጥቃዓዮም። ይኹን ግን እቲ ናይ ወርቂ ኩዕሶ ውርድር ንሃላን ዝያዳ ኣስጋይ እናኾነ ይመፅእ ኣሎ። ምክንያቱ ንዕድላት ናብ ሸቶ ናይ ምቕያር ዓቕሚ ኣሌክሳንደር ኢሳቅ ብቕፅበት ዝዓበየ ምዕባሎ ጃኦ ፔድሮ ኣብ ቸልሲ ከምኡውን ቤንጃሚን ሴስኮ ናይ መጻኢ ልዑል ደረጃ ኣጥቃዓይ ማንቸስተር ዩናይትድ ናይ ምዃን ዘለዎ ዓብ ዕድል ንልዕልነት ሃላን ኣብ ሓደጋ የእትዎ ይርከብ። ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ዝሓለፈ ዓመተ ስፖርት ኣብ ውርድር ብሉፅ ኣመዝጋብ ሸቶ ድሕሪ ሃላን ምውድኡ ስዒቡ ኣብዚ ሓድሽ ዓመተ ስፖርት ከም ሓደገኛ ተወዳዳራይ ኮይኑ ቀሪብሎ። ኣብ ማንቸስተር ሲቲ መፃወቲ ሃላን ዝኾነ ጋናዊ ኣንቷን ሰሜኒ እውን ብዘለዎ ፍጥነትን ሓይልን ካብ ባሮ ተላዒሉ ሸቶ ናይ ምምዝጋብ ዓቕሙን ን

0: ኤላንድ ስግኣት እዩ። ኣጥቃዓይ ኣስቶን ቪላ ኦሌ ዋትኪንስ ሓደ ካብቶም ቀጻልነት ዘለዎ ሸቱ ናይ ምምዝጋብ ዓቕሚ ዝውንኑ ኣጥቃዕቲ ናይቲ መድረኽ ብምዃን ክቕጽል እዩ። ዝሓለፈ ዓመት ደርገብገብ ዝበዝሖ ናይ ፀወታ ግዜ ዘሕለፈ ቪክቶርያ ኩረሽ ድማ ስሙ ከም ዘይምሕር ኣጥቃዓይ ተጻሒፉ ይመጽእ ኣሎ። ንዝኾነት ናይ ዋንጫ ተወዳዳሪት ጋንታ መስመር መጥቃዕታ ብሓደ ግዜ ክቕይሮ ዝኽእል ተጻዋታ እውን እዩ። ይኹን ግን ታሪክ ከም ዝሕብረና ንኤርሊንግ ሃላንድ ኣብ ምምዝጋብ ሸቶ ምውርዳር ሓደ ፈተና እዩ። ነቲ ንዓመታት ዘንጸባርቆ ዘየቋረፅ ቀጻልነት ዘለዎ ሸቶ ናይ ምምዝጋብ ክእለቱ መምዕራይ ግን ካልእ ዝያዳ ከቢድ ብድሆ እዩ። እቲ ሕቶ ኮይኑ ዝቕጽል ግን ሓደ ካብዞም ተወዳደርቲ ነዚ ግዙፍ ኣጥቃዓይ ካብ ዝፋኑ ኮርዶ ይኽእል ድዩ ወይስ እቲ ናይ ስጋይ ኣብ ፕሪምየር ሊግ ብዘመዝግቦም ሸቶታት ታሪክ ምስርሑ ክቕጽል እዩ ዝብል ይኸውን።
1: Senesi acrobatic. Oh, and against the post, extraordinary. Haaland has done it. They are still alive. They still have a chance.
0: መበል 12 እተን ዝደየባ ሓደስቲ ክለባትን ቃልሲ ንዘይምውራድን ናብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ምድያብ ንብዙሓት ንኣሽቱ ክለባት ጋሃዲ ናይቲ ክበፅሖ ዝደልያ ዕላማን ሕልምን እዩ። ይኹን ግን ታሪክ ሰኒድዎ ከም ዘሎ ናብ ፕሪምየር ሊግ ምድያብ ምጅማር ናይቲ ኣብቲ ሊግ ንምፅናሕ ዝግበር ከቢድ ውግእ እዩ። ካብ 1992 ፕሪምየር ሊግ ዓዲ እንግሊዝ ሓድሽ ስምን መልክዕን ሒዙ ካብ ዝጅምር ሓደስቲ ክለባት ኣብ ቀዳማይ ዓመተን ዝገብረው ቅልስ ቀዳምነት ኣብቲ ሊግ ቀጻልነተን ምርግጋጽ እዩ። ኣብ ታሪክ ናይ ዝደርማስ ውርድር ብቁፅሪ ውሑዳት ክለባት ጥራይን ኣብ ቀዳመይቲ ዓመተን ኣብቲ ሊግ ብርግኣት ክቕፅላን ኣብ ላዕለዋይ ፍርቂ ሰንጥረጅ ክውድኣን ክኢለን። ናይዚ ዓመት ሓደስቲ ክለባት ኮቨንትሪ ሲቲ፣ ሁል ሲትን ኤፕስዊች ታውንን ምስ በበይኑ ኣማፀአን ናብ ደረጃ በቂዐን እኳ እንተሃለዋ እቲ ንሰለስትን ክለባት ሓደ ዝገብረን ሓበራዊ ዕላማ ግን ህላውነተን ኣብቲ ዝዓበየ መድረኽ ኩዕሶ እግሪ ዝግብአን ምዃኑ ምርግጋጽ እዩ። ኮቨንትሪ ኣብ ትሕቲ ኣላይነት ፍራንክ ላምፓር ብፅንዓትን ብልሓታዊ ምልመላ ተፃወትን ዝመፀት እያ። ኮቨንትሪ ምስ ሓድሽ ትልምን ልምዲ ሻምፒዮንሽፕን ናብዚ መድረኽ ትምለሳላ። ኤፕስዊች ታውን ኣብ ሓፂር ግዜ ካብ ናይ ሊግ ዋን ጋንታ ክሳብ ናይ ፕሪምየር ሊግ ጋንታ ናይ ምዃን ዝኽረቶ ተኣምራታዊ ጉዕዞ ሓንቲ ካብተን ኣብ ኩዕሶ እግሪ ዓዲ እንግሊዝ መሳጢ ታሪኽ ዘለወን ክለባት ብምዃን ትቕፅል ዘላ ጋንታ እያ። ታሪኸን እዚ ኣቐዲሙ ዝተገልፀ ድኣ ይኹን እምበር መብዛሕትኡ ግዜ ኣብ ፕሪምየር ሊግ ምፅናሕ ጋንታኻ ብዘለዎ ዓብ ስምን ታሪኽን ከምኡ ውን ምጥቃዕ ቀንዲ ዕላማ ጌርካ ምፅዋት ጥራይ ዘይኮነ ዝውስኖ ኣብቲ ሊግ ቀጻልነትካ ክወሓ ዝኽእል ብእተሃንፆ ዱልዱል መስመር ምክልኻል ኣብ ፀወታታት ምስ ቀጥታውያን መዋድርቲ ክለባት ወሳኒ ነጥቢ ምርካብን ከምኡ ውን ንኩሎም ግጥማ ዝጸንሕ ዓበት ፀቕጢ ክትፃወሮ ብዘሎ ክእለት ሓንቲ ጋንታ እዩ ዝህነጽ። ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ነዊሕ ታሪኽን ልምድን ዘለወን ክለባት ታሪኽንን ልምድንን ኣብቲ ውርድር ብቐጻሊ ንኽህልዋ ውሕስነት ዝህበን ኣይኮነን። ዝሓለፈ ዓመተ ስፖርት ቶተንሃም ናብ ታሕተዋይ ዲቪዥን ንዘይምውራድ ዘሕለፈቶ ቃልሲ ንብዙሓት ክለባት ከም መጠንቀቕታ ኮይኑ ሓሊፍ እዩ። ኣብ ኤሮጳ ውርድራት ክትሳተፍ ትፅበ ዝነበረት ስፐርስ ኣብ ክንዱ ናብ ታሕተዋይ ዲቪዥን ንዘይምውራድ ኣብ ዝካየድ ዝነበረ ቃልሲያ ተጸሚዳ። ካብ ታሪኻዊ ውድቀት ንምግልጋል ኣብ መወዳእታት ሳምንታት ኣብቲ ሊግ ንኽትጸንሕ ዝያዳ ሓይልን ዕድልን ሓቲትዋ። እቲ ንቶተንሃም ዘጋጠማ ብድሆ ድማ መጉዳእቲ ናይ ወሰን ተፃወቲ ቀጻልነት ዘይብሉ ንዓወት ጉዕዞን ፀቕጥን ንሓደ ቀሊል ዝመስል ናይ ውርድር ዓመት ብቕፅበት ናብ ናይ ነብሰ ምድሓን ቃልሲ ክሸምም ከም ዝኽእል ኣብነት ገዲፉ ሓሊፉ። ዝመፅእ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ንምፅናሕ ዝግበር ቅልስ ልዕሊ ዝኾነ ግዜ ከቢድ ክኸውን ትፅቢት ይግበር። ምክንያቱ ኩለን ክለባት ናይቲ ሊግ ብዓበይቲ ወፃኢታት መሳርዕን እናደደለላይን ዝርከባ። ኣብ ፕሪምየር ሊግ ዓዲ እንግሊዝ ቀሊል ፀወታ የለን። ክለባት ተዋህበን ውሑስ ነጥቢ የለን። ከምኡውን ሒዝካዮ ብዘለካ ደረጃ ዕጉብነትን ውሕስነትን የልቦን። ንኮቨንትሪ፣ ሃልሲትን ኤፕስዊችን እቲ ብድሆ ናብ ፕሪምየር ሊግ ምድያብ ጥራይ ኣይኮነን። እቲ ጽቤን ዝያዳ ፈጥነ ኣብቲ ዓብ መድረኽ ክጸንሓን ክወዳደራን ዝኽእለን ጽንዓትን ብቕዓትን ከም ዘለወን ምንጽብራቕ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ለሰ ስፖርት ብሓፈሻ ተኸታተልቲ መደብ ዘተ ስፖርት ድማ ብፍላይ ከመይ ቀኒኹም ኣብ ናይ ሎሚ ትሕዝቶና እምበኣር ሓደ ፍሉይ ጋሻ ሒዝናልኩም ቀሪብና ኣለና ኣብ ዝሓለፈ ግዜ ንጋንታ ናትና ዝኣለየ ኣብዚ ሕጂ ግዜ ድማ ንጋንታ ኤሪቴል ኣብ ምስልጣን ዝርከብ ዝተፈላለዩ ዓበይቲ ኣብ ደረጃ ፕሮፌሽናል ዝበፅሑ ተቕዳደምቲ እውን ዘፍረየ መንእሰይ ኣሰልጣኒ ምሕረት ኣበየነ ሒዝናልኩም ቀሪብና ኣለና ምሕረትብ ስለቲ ዕድሜና ክቢርካ ኣብ ስቱድዮ ምሳና ምርካብካ ብስም ተኸታታሊ ዘተ ስፖርት ኣመስግነካ እኳ ኣብድሓን መፅኻ
1: ራይ ረባሕወይ ንዓይ እውን ስለቲ ዕድል ዝሃኩምኒ ንኩሉ ነገርኩም ከመስግነኩም ደሊ ቀዳምነት ማለት እዩ
0: ፅቡቅ ከመይ ኣለኻ
1: ሰላም እዩ እግዚኣብሔር መስገን ረባሕወይ
0: ሓራይ እሞ ናብ ዕላልና ክንከይድና ምናልባት ንዝበዝሐ ሰብ ክፈልጠካ ገሊ እውን ሕጂ ዝላለየካ ዘሎ ክኸውን ስለ ዝኽእል ብድሕሪ ባይትኻ ክንጅምር ኢና ቁሩብ ምለስ ኢልካ ምስ ነብስኻ ተላልየና ኢኻ
1: ራይ ረባሕ ወይ ኣነ ምሕረት ኣቤየነ ጎይቶኦም ተባልኩ ብ99 ኣብ ማይ ተበናይ ተወሊደ ካብ ቀዳይ ክሳብ 50 ቤት ትምህርቲ ማይ ተበናይ ተማሂረ ማለት እዩ ሻሻይ ሻባዓሻ ናይ ጁኒየር ከዓ ቤት ትምህርቲ ባሕቲ መስከረም ድሕሪዩ ካብ ናይ ንስ ክሳብ 11 ዘሎ ኣብ ኣስመራ ሓፈሻዊ ኣብ 2008 ከዓ ንሳዋ ንቤት ትምህርቲ ማለት እዩ ጉበይ ፈፂመ መፅየ ማለት እዩ ሕጂ ናይ ቅድድም ብሽክለታ ኣነ ኣጋጣሚ ዓባሕ ወይ ኣባንቲ ድቃዳደም ነይሩ ህንፃ በየነ ድበሃል ማለት እዩ ናቱ ድረኺቲ ኣብቲ ቅድድም ብሽክለታ ዝያዳ ክሳይ ቢልኒ ማለት እዩ ሕጂ ብድሕሪኡ እውን ንሱ ልክዕ ብሽክለታ ገዚኢለይ ከም ኩሉ ሰብ ከም ተቃዳዳማይ ማለት እዩ ንቅድድም ብሽክለታ ተበጊ ሰብ ትሬን ገለ ጀሚረ ነይረ ኣጋጣሚ ግን ናይ መውዳእቲ ፀገም ናይ ኢድ ገለ ወላ ክሳብ ሕጂ ከማ ንምልክት ናይ ኢድ ኣለዎ ማለት እዩ ድሕሪ ንዑ ገዲፈ ገዛ እውን ጠቕላላይ ተቐበልዎን ማለት እዩ ኣብቲ ብሽክለታ ዝያዳ ኣህላኺ ከምዚ ማለት እዩ ዝኾነ ተቓዳዳማይ ወዲቑ ክመፅእ ንስድራ ድልት የብሉን ማለት እዩ እዚ ከም ስለ ደብሎ ካብ ድሕሪ እዚ ብሽክለታ ዝበሃል ከይትትን ከፍ ኢሎም ካብኡ ዝሰናኪሎምኒ ማለት እዩ ድሕሪ ግን ሳዋ ብትምህርቲ በፂሐ ምስ መፃኹ ልክዕ ኣብ 2009 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ክጅምሮ ኣለኒ ኢለ ዳሓሰብክዎ ማለት እዩ ትልሚ ኮይኑለይ ልክዕ 2010 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ጀሚረ እየ ማለት እዩ እጅቲ ምጅማር ናተይ ከዓ ኣጋጣሚ ስራሕ ናይ እንዳ ብሽክለታ ስለለለና እቲ ብሽክለታ ምስ ምትእሳር ኣሎ እንደገና ተቐዳደምቲ ድመፁካዮም ተቐዳደምቲ ከድካ ትርእሉ እዩ ካብ 2010 ሆን ማለት እዩ ሽዑ ሙሉእ ብምሉእ እቲ ናይ ጋንታናትና ናይ ምጅማር ማለት እዩ ስድራይ ደጊፎምኒ ከምዚ ክትከውን ትኽእል እዮ ካብቲ ዝሓለፈካ ናትካ ብውልቅካ ኣብ ቅድድም ምሽክለታ ምስልጣን ክትኣቱ ትኽእል እያ ኢሎም ስለደፍቀዱለይ ነቲ ቅድድም ምሽክለታ ናይ ምስልጣን ካብ 2010 ጀሚር እዮ ማለት እዩ
0: ፅቡቅ ጋንታናትና ሽዑ ከመይ ነራ እንታይ ትዝክር ቁሩብ ድሕሪ ትምልስ ካብ ለቀ
1: ሽዑ ወላ ንክጅምር ከለኩ ሲ ሓደ ቆልዓ ሚክየለ ድበሃል ኣሎ ኣብዚ ሰዓት እዚ ከዓ ገርመካ ዓብዩ ድሮ ከክናና ኮይኑ ሲ ሓዉ ተቐዳዳማይ ኮይኑ ንሓዉ ኣብ ምሕብሓብ ኢደሎ ሚክየለ ሽዑብቲ ግዜ እቲ ወዲ 13 ዓመት ከሎ ንስራሕ መፅኡ ብሽክለታ ካዕሪ ተቐዳዳማይ ከምዚ ክፍት ንደለየ ገለ ምስ በለኒ እናተይካ ብተፈጥሮካ ሽዑ ብሽክለታ ነራት ኒያ ናይ ቅድድም ብሽክለታ ምክንያቱ ወላ ገዛ ይበዩ ንበርታ ብሽክለታ ስለዝነበረን ሞበዛ ብሽክለታ ገይረ ክርእካ ኣለኒ ክትፍትና ኣለካ ወላ ብቲ ኣብየኩም ትዋዳደሩ ሽዑ ናይ ሃማመተ ድበሃል ነይሩ ቲ ሓምሻይ መደበር ፖሊስ ዝገብሩ ነይሮም ሰንበት ኣለና ውድድር ናብ ዓዲምኒ ማለት እዩ እታ ብሽክለታ ናተይ ወይ ፕሮሚስ በል እታ ብሽክለታ ክበካየ ክርእካ ካ ኣለኒ ንዓይ ገለ ነገር ክተርእየኒ ኣለካ ፍቕሪ ናይ ብሽክለታ ካ ስለዝነበረኒ ምስ ከድና ኣብቲ ውድድር ኣት ገርመካርቢ ሽዑ እቲ ቆልዓ ንብምሎም ብዙርያ ይውፅኦም መጀመርታ እዋን ናብቲ 13 ዕድመን 12 እዮም ተፃይቶም በታ ብሽከታ ገይሮም ብዙርያ ምሳኣትዎ ካብኡውን እዩ ኒኦ በቃ እቲ ናተይ እዚ በቃ እቲ ሕልሚ ናይ ምስልጣን ክመፀኒሎ ክዓብ ለኒ ክሰራሕ ለኒ ኢለ እቲ ወፍሪ ካብ ሽዑ ጀሚረ ምስ ስድራ ከዓ ምርድዳእ ከምዝን ከምዝን ቆልዓ ከምዝን ከም ሞ ከመይ ጌርካ ክትክእሉ ኢኻ ድሓኒ ፍትን ዘይንዕወተሉ ኣብነት የለን ድሕርስኹም ሓጊዝኩምኒ ክፍትን እየ ገለ ኢለ ድሕሪ እቲ ሓሳባት ኣንቂል እዩ ማለት እዩ ካብኡ ኢድ ጅምር ማለት እዩ ዝያዳት ተበግሶ
0: ፅቡቅ ተቐዳዳማይ ይነበርካን ብፅልዋ ናይ ሓወኻይካ ኣብዚ ደረጃ ዝበፂሕካ ዘለካ ከምዚ ክትገልፀና ፅናሕካ ምስከ ምናልባት ክሳብ እዚ ግዜ

0: እዚ ዝወሰድካዮም ኮርሳት ኣለዎ እንተኮይኖም እንታይ ይመስሉ ስልጠናታት?
1: ስልጠናታት እኳ ብናይ ዞባ ማእከል ማልያ ደብሉ ስልጠናታት ኢና ንወስድ። ዞባ ማእከል በዚ ከመዝግኖም ደሊ ሓቂ ሓይሽ ምስ ሃገራ ፌደሬሽን ተራዳድዮም ኣብ ዓመት ሓንሳብ ኣብ ክልተ ዓመት ሓንሳብ ከክልተ ግዜ ይህቡን እዮም ኩሉ ኮርሳት ማለት እዩ። ዝያዳ ሽዑ እቲ ለቨል ናይ ዩሲይ ምስ መፀና ከዓ ሰለስተ ግዜ ወሲደ ኣለኹ። ሓንቲ ናይ ለቨል ዋን ብናይ ዩሲይ ድመፀ ማለት እዩ ኣብ 2006 ወሲደ ኣለኹ። ሓንቲ ከዓ ኣብ ናይ ሰለስተ መዓልቲ የዛቤላ ማለት እዩ ድማሃረትና ኣብ 2018 ናይ ሰለስተ መዓልቲ ኮርሳት ነይሩ። እዚ ናይ ኮርነር ነዞም ቆልዑት ኣብቲ ናይ ጃምፕ ገለመለ ነዞም ቆልዑት በቃ ነዞም ናይ ግራስሩት ዝኾውን ፅቡቅ ትምህርቲ ወሲድና። ብድሕሪኡ እውን ኣብ ዝለሓለፈ ክልተ ዓመት ለቨልቱ ክሳብ ለቨልቱ ብናይ ዩሲይ ትምህርቲ ወሲደ ኣለኹ። እዚ ከዓ ኣይሆብ እቲ ለቨል ስሪ ድመፅእ ዘሎ ብሕጂ ንዑ ከዓ ዝያዳት ቆላሕታ ገይርና ንክንመሃረሉ ከዓ ክንዳልወሉ ኢና ማለት እዩ።
0: ፅቡቅ እስኪ ምናልባት ካብ ፃውዒት ናይ ጋንታ ኤሪቴል ከመይ ነርቲ መስራሕት ቀዳማይ ምስ መፀካ ብከመይኻ ናብ ኤሪቴል መፅኻ ክተሰልጥን ጀሚርካ ናትና ካብዚ ደረጃ እዚ ኣብ ከመይ ደረጃ እያ ዘላ?
1: ዋነ ገለ ነገር ድተርፈኒ ኣብቲ ናይ ተሞክሮ ተደይ ኮይኑ ኣብ ካልእ ዝኾነ ነገር ሓቂ ዘረባ እቶም ዓበይቲ ሰልጠንቲ ዝበሃሉ ዋላ ትምህርቲ ከምዚ ዝበልካዮ ተካልማል ኩሉ ነገር ሲ ወሲድና ኢና ማለት እዩ። ሓደ ግን ቲ ዕድመ ተሞክሮ ዝበሃል ኣሎ ንዑ የ ዝፅበየ ነይረ እምበር ድሌት ናይ ቀዳማይ ዲቪዥን ኮሎ ጌና ቅድሚ 2 ዓመት ንኸሰልጥን ቲ ድሌት ሙሉእ ብሙሉእ ኣወየት ዝያዳ ክሳይ ተኩሮ ገይረሉ ማለት እዩ። ንክለብ ኤሪቴል ከዓ እቲ ዝነበረኒ ናተይ እንድሕር ባይታ ኩሉ ማለት እዩ ን16 ዓመት ኣብቲ ምስልጣን ኩሉ ኣቕሪበሎም ማለት እዩ። ዝተፈላለየ ተቃዳድምቲ ከዓ ብመንገድና ዝኸዱ ፕሮፌሽናላት ተቃዳድምቲ ኣለዉ ንኩሉ ነገሩ ማለት እዩ። ንዑ ተመሲጦም ከዓ ክለብ ኤሪቴል ንከ ትፃውዒት ማለት እዩ ሙሉእ ብሙሉእ ተቐቢሎም እቲ ዕቤት ነታ ክለብ ኤሪቴል ከመይ ጌርና ከም ንዓቢ ዝያዳ ትዕድል ገይሮም ኣለዉ። ንክለብ ኤሪቴል ካ ቀዲማካ ዝያዳ ከመዝግኖም ደሊ ማለት እዩ። ነቲ ኩሉ ዕድል ዝሃቡኒ ከመዝግኖም ደሊ እንጂ ክለብ ኤሪቴል ካ እቲ ስራሕ ክንጅምሮ ኢና ማለት እዩ።
0: ፅቡቅ ኣብዚ ዓመት እዚ ከዓ ሰልጣኒ ክለብ ጋንታ ኤሪቴል ክትኸውን በቂዕካ ዘለካ ከመይ ፅኒሓትካ? ሓፈሻዊ ተቕዳደምታ ከምኡውን ክተመዝግቦ ፅንሐት ዓወታት ኣሎ ዶ? ግን ኣብዚ ዓመት እዚ ምናልባት ቁሩብ ካብቲ ድኽም ኢላ ፅንሐት ካብ ጋንታታት ናይ ዞባ ማእከል ቅድም ብሽክለት እያ እሞ ሓፈሻዊ ከመይ ፀኒሓትካ ጋንታ ኤሪቴል እቲ ዕላማኹም ክንመፃ እንታይ እዩ ዘሎ?
1: ወ ሕጂ እንታይ መሲልካ ሮቤል ቅድድም ብሽክለታ ሓቂ ዘረባ ናይ ዓድና ቁሩብ እቲ ዘሎ ማለት እዩ። ሓደ ብሉ ዝተቃዳዳማይ ዕድላት ክትፈጥረሉ ናይ ግድን እዩ። ሕጂ ኣብ ቀዳማይ ዲቪዥን ዘሎ ተቃዳዳማይ ኣብ ናሽናል ቲም ምስከለ ገለ ዕድላት ናይ ጋንታታት ምስ ረኸበ ናይ ግድን እየ ካብቲ ዕቤት ናቱ ናብተን ጋንታታት ትሰዶ ማለት እዩ። እዚ ተሃጓፋት ኮይኑ ዝረአየኒ ንክለብ ኤሪቴልካ ሓቂ ሓይሽ ንሆም ኤፍሬም ዝበሃል ተቃዳዳማይ ዝበለፀ ነይርዋ ኣብዚ ግዜ እዚ ከዓ ምስ ባይክኤድ ወዲኡ ዘሎ ማለት እዩ። ሕጂ ቅድሚኡ ከማን ወላ ምስ ወዲ ኤማ ዝነበሩ ተቃዳደምቲ 5-6 ኪዶሞ እዮም። ሕጂ ካብቲ ካልኣይ ዲቪዥን ኣምፅኢካ ህንፀት ነታ ጋንታ ናብቲ ቀዳማይ ዲቪዥን መሊስካ ንክትዕርያ እዚታት ሃጓፋት ናይ ግድን ኣሎ። እዚ ክለብ ኤሪቴል በቲ ተቃዳደምቲ ንዕቤት ስለትሰርሕ ደላ ነቲ ዕቤት ናይ ሃገራዊት ጋንታ ስለተማል ደላ ነቶም ተቃዳደምቲ እውን ዕድላት ንክትፈጥረሎም ኢላ ተቃዳደምቲ ስለትሰዶም ደላ እዩ ተሃጓፋት ኮይኑ ዝስማዕ ንበር። ሕጂ ዘለዉ እዞም ጁኒየር ዘለዉ ተቃዳደምቲ ኣብ ድመፅእ ነቶም ቀዳይ ዲቪዥን ዘሎ ተቃዳደምቲ ከምትትክዎም ንሽር እዮም። ምክንያቱ እቲ ስራሕ ሕጂ ጀሚርና እንዲና ዘለና ኣይሆብ ካብቲ ዝሓለፈ ዝነበረ ዓመታት ቁሩብ ጎዲሉ በቲ ዝነበረ ዓወታታ ናቶ ማለት እዩ። ሕጂ ግን ንዑ ኢና ዝያዳ ክንሰርሓሉ ንዳሎ ዘለና።
0: ፅቡቅ እስከ ቁሩብ ሕጂ እውን ድሕሪት መሊስካ ብለካ ኣብ ትሕቲኻ ኮይኖም ዝተፈላለየ ስልጠናታት ወይ ኣልያ ክካየደሎዎም ፅንሑ ኣብ ደረጃ እዚ ኣብ ደረጃ ፕሮፌሽናላት ከምኡውን ኣብ ዓበይቲ ዙራት ናይ ዓለም ኣብ ወርልድ ቱር ዝቀዳደሙ ዘለዎ ዝቀዳደምቲ ኣለዎ ሞ እስከ መነመንቲ ዝክር ክሳብ ሕጂ ብኣኻ ሓሊፎም ዘለዎ ፃወቲ ኸ በዓል መንመን ክንብል ንደፍር?
1: እዋ ኣብ ዝያዳ እኳ ኣብቲ ግራንድ ቱር ድፃቱ ተቃዳደምቲ ሓደ ሄኖግ ሙሉ ብርሃን ኣሎ። እጂ እውን ቮልታ ስፓኛ ንክፃት እዳሉ ኣሎ ማለት እዩ። ሄኖግ ሙሉ ብርሃን ሕጂ ካብ ወዲ 13 ዓመት ከሎ ኣብ ምሳይ ን2-3 ዓመት ተፃይቱ ካባና ሽዑ ማውንቴን ክልተ እዩ ነይሩ ዲቪዥን ሽዑ ኤምቢን ዝበሃሉ ማለት እዩ። ኣብ ቤት ፀንሕ ኣብ ኤትኮም ብድሕሪ ሳሳይ ዲቪዥን ከኣሎ

0: ኮርሶ ኣብዚ ምሳይ 3 ዓመት ተፃይቱ ድሓር ብክለባ ስፔኮ ምስ ተፀዋኒ ክለባ ስፔኮ ይምና ምሕጂ እተን ዓበይቲ ጋንታታት ከዓ ተራለዎን ማለት እዩ ብመንፀርትናትና ንሰርሑ ዘለና ንሰን እውን ነቲ ተኣዳዳማይ ዓቂበን ኣብ ልብፃሕ ብፅሐን ነቲ ናይ ፕሮፌሽናል ዕድላት ከዓ ዝያዳ ኩሉ ሲ ሰንሰለ ዘለዎ ክምስገን ዝያዳ ግን እቲ ስራሕ ኣብ ታሕቲ ኮይኑ ይስማዓለና ምክንያቱ ብታሕቲ ቀሊል ኣይኮነን ሓደ ወዲ 12 ዓመት ክመፀካ ከሎ ዝያዳ ው ትሰርሖ ኩሉ ነገሩ ምስ ስድሩ ኢልካ ማተስ ልክዕ ከም ውላድካ ጌርካ ይካትርዮ ንሸይ ቆልዓይ ድመፀካ ከመይ ገይሪ እዩ ክህነፅ ከመይ ገይሪ ብተቕድድ ምሽክለታት ድሌት ከምቶም ዓበይቲ ኣሕዋት ከመይ ገይሪ እዩ ክሰጥም ከመይ ጌርካ ይካትዕብዮ እዚታት ብምሉ ሲ ሓካሽ ዓብ ስራሕ ዩነት ኣብ ታሕቲ ዝያዳ ስራሕ ሲ እንድዒ ብጣዕሚ ከቢድ እዩ ማለት እዩ ሕጂ ሄኖግ ሙሉ ብርሃን ኣሎ ኣብ ግራንቱር ድፃት ማለት እዩ ሚልክያስ ማእከል እውን ኣሎ ኣኪሽ ኣብ ኢኖስ ዘሎ ማለት እዩ ዓወት ኣማን ኣሎ ኣብ እስታንቡል ዘሎ ሕጂ ኖም ኤፍሬም ኣሎ ኣብ ባይኬ ደሎ እዚኦም ኣብ ጋንታታት ደሎ ካልእ እውን ብናሽናል ቲም ዝተፃቱ ናሽናል ቲም ዝኸዱ ተቀዳደምቲ ማልያ ድብሎም ኣሎ ከም በዓል ሳይሞን ሙሴ ኣለዉ ወዲ መብሬ ኣሎ ሃገር ዓንደ ማርያም ኣለዎ ማዓት እዮም ደሎ ናእሽ እውን ኣብ ጁኒየር ዘለዉ ሕጂ ንዓበይቲ ዳሓለፉ ንሃገራዊት ጋንታ ድወከሉ የሴፍ ኣለም ኣሎ ምስስቤኮ ዘሎ ንባዕሉ እውን ቻምፒዮን ኤርትራ ምሳይ ድወሰደ ኤፍሬም ዘርጋብር ኣብ ደንደን ዘሎ ማለት እዩ ቅድሚ 2 ዓመት ቻምፒዮን ኤርትራ ናይ ጁኒየር ድወሰደ ማለት እዩ እሱ እውን ንትምህርቲ ንዩሲኣይ ከይዱ ነይሩ እዩ ወርልድ ቻምፒዮን ተፃይቱ ነይሩ እዩ ስለዚ እቶም ተቀዳድምቲ ብዙሕ ዝበሉ እዮም ሓካሽ
1: ርክ
0: ዝበሉ እዮ
1: ብዙሓት እዮም ንገሊኦም ውን ፅቡቅ ዘኪርካ ዮም ኣለካ
0: ብዙሓት
1: እሞ ምሕሪ እስከ ምናልባት ኣብዚ ደረጃ እዚ ኣብ ዓበይቲ ውርድራት ክትሪኦም ከለካ ምስ ሃገራዊት ጋንታ ጠርኒፎም ላ እውን ኣብ ካልእ ውርድራት እንታይ ስማዓካ መንገዲካ ኣብ ጋንታናትና ፀወታ ቅዲ ኣተኣላለያ ከመይ ክረግፅሎዎም ከመይ ክኸዱለዎም ኢልካ ዘምሃርካዮም መንገዲ ዘርእኻዮም ተፃወቲ ክትረጓሕ ፀኒሕካ ኣለኹ ሞ ኣብ ዓበይቲ ደረጃታት ምፅሖም እንታይ ስማዕካ ና
0: እዋ እንደ እንታይ ሞ ክትገልፆ ከቢድ ኣካሓይሽ ብጣዕሚ ድብለካ ንዓይ ኣይኮነንሲ ኣካሓይሽ ዓወት ኣማንሲ ባሊጋ ወደ እጂ ትማሊ ወላ በቲ ፋሚሊ ማለት እዩ በዓልቲ ቤተይ ክትሪኦ ኮላ ብሽልማት እዛ ዳሓለፈት ናይ ዓቕበት ወሲድዋ እጂ ክትከታተሎ ኮላ እ ማዕርግ ኒአ ዋላ ንዓ ከማ ናብቲ ስምዒት እጂ ማለት እዩ እጂ በቲ ትገልፆ ዘለካ ርባሕ ወይ ስማዓካ እዩ ብፍላይ በዓል ሄኖግ ሙሉ ብርሃን ኩሉ ነገር ገይሩ ወይ ተርፎ ነገር የለ እንተም ካልኦት ኩሎም ተቃረድምተካ ልክዕ ኣብኡ ክበፅሑ ዝያዳ ተብሉ ሕጂ ናይ ሄኖግ ጥራይ ኣይኮነንካ ሕጂ ሄኖግን ቢንያምን ኣብቲ 214 ዝነበረሉ ህሞት ናይ ባሓቂ የብለካ ነስ ከምዚ ይራየ ነይሩ ሓግዘራ ቢንያም ምስ ጉዳይፍ ከሎ ሄኖግ ምስ ጋንታናትና ከሎ እቲ ዝነበረ ምትህላኽ እቲ ዝያዳ ስራሕ ንስራሕ ዝነበርና ንሕና ዘ ኣይንድቅስ ኢና ነርና ሰሙን ሙሉእ በቃ ብክለብ ናትና ሰሙን ሙሉእ መደብ ናትና ከመይ ጌርና ንጉዳይፍ ንቢንያም ከመይ ጌርና ንስዕሮ ጉዳይፍን ከምኡ ማለት እዮም ከመይ ገይሮም ንክለብ ናትና ሄኖክ ከመይ ገይሮም ሰሮም ከምዚ እዩ ነይሩ በቃ ወላ ሕጂ ከማ ክዝክርዎ ከለዉ እቲ ዝነበረ ናይ ቀደም እዮም ድብሎ ሓቂ ዘረባ ብጣዕሚ ምትላኽ እዩ ነይሩ በቃ ከምዚ ዓይነት ሙሞንት እንድሕር ተፈጢሩ እቲ ዝራንያ ካብ መወዳእታ ካ ዓስቢ ትረክቦ ኣለ ማለት እዩ እቲ ፍረፃማካ ትሰርሓሉ ደድሕሪኦም ክትጎይ ወላ እቶም ስድራ ወላ ካብ ስድራ ጀሚርካ ቀሊል ኣይኮነ ቅድድ ምሽከታ ኩሉ ነገር ኩሉ ኢካ ትውፈየ በቃ ገንዘብ ጥራይ ኣይኮነ እንዳሓተካ ወላ እቲ ኣካላትካ ኢ ዳሓተካ ምስኦም ርእስኻ ለይትን መዓልትን ምስኦም ኢኻ ስለዚ ሲ ሕጂ ፀማና ዝረኸብና ኣሉ እቲ ፍረ ዝረኸብና ኣሉ
1: ፅቡቅ ኣብዚ ነጥቢ ዝግን ምናልባት ምሕሪ ሓደ ነጥቢ ዝለዓል ኣሎ ዝበዝሓ ንኣሽቲ ጋንታታት ከም በዓል ናትና ዝኣመሰላ ጋንታታት ዘፍርኦም ተፃወቲ ኣብ ዓበይቲ ጋንታታት ክሰጋገሩ ወይ ዓበይቲ ኣሰልጠንቲ ዘለዎን ጋንታታት ክሰጋገሩ ንርኢ ኢና እግሪ መንገዶም ድማ እሶም ይፅውዕሎም እሶም ይዓቢሎም እቶም ጋንታ ድማ ብኡ ጌራ ትፅዋዓሎም ኣብ ከምዚ እንታይ ክግበር ኣለዎ ምበልካ ከም ሓሳብ ዝቐርብ ኣብ ንኣሽቱ ጋንታታት ፈርዮም ብሉፃ ተፃወቲ ምናልባት ኣታሓዛ ናቶም ከመይ ክኸውን ኣለዎ ምበልካ እንታይ ሓሳብ ኣለካ
0: ሓካሽ ዋላቶም ዓበይቲ ኣሰልጠንቲ ካብ ጋንታታት ክኸዱ ከሎ ንኣብነት ቢንያም ሕጂ ካብ ጉዳይፍ ካብ ኣስቤኮ ዓበይቲ ጋንታታት ክከይድ ከሎ ዋላ ሄኖግ ንባዕሉ ዋላተን ዓበይቲ ጋንታታት ካብ በቶም ናይተን ግራንቱር ድፃታተን ዓበይቲ ዝኾነ ክረዲት ኣይተዋህባን ኣለዎ ዋላ ናተን ግን ካብኡ ናብኡ ግን እሰን ናይ ትካል እየን። ንኣብነት ምሳና ዘለዋ ጋንታታት ዓበይቲ ትካል ናይ መንግስቲ እየን ዝኾነ ዓይነት ሓገዝ ኣሎ ወላ እውን ንሕና ኩሉ ነገርሲ ይሕግዛና የን ማለት እዩ። ከምተና እሹ ጋንታታት ኣይኮነን። እተና እሹ ጋንታታት ግን ወላ ብገንዘብ ኣይኹን ወላ ብካልእ ይኹን ብናውት ኣሎ ብዕጥቅታት ኣለዎ ሞራልነቶም ናእሹ ኣሰልጠንቲ ዘለዎ ሕጂ ከምኡ የካ ተሓልፎ ማለት እዩ። ወላ እውን ብፅሑፍ ኣሎ ምክንያቱ ሲ ክሬዲት ዋሃቦም ዩነቶም ኣብ ክሳይ ዘሎ ክሶ ናይ ምዝጋና ወረቐት ሂብካ ከመይ ጌርካ ተብሎ እምበር ግድነት እዩ። ሕጂ ንእሹ ሰልጠንቲ ሒዞምን ዘለዉ ጋንታታት ሲ ክሕዝዎም ኣይክእሉ እዮም። ዓቕሞም እሶም ሕጂ ማውንቴን ሰለስተ ዲቪዥን ኣለዋ ሳሳይ ዲቪዥን ክመት እዮም። ኣብ ካልኣይ ዲቪዥን ግን ግድነት ናብተን ዓበይቲ ጋንታታት እዮም ክህሉ ካብ ዓብዪ እንድሕር ኮይኖም ፅባሕ ንጎ ንሃገር እንድሕር ንደልዮም ኮይና ካብተን ንእሹ ተሰሪሖም መፅኦም ናብተን ዓበይቲ ካብተን ዓበይቲ ከዓ ከምዚ ክብለካ ፅናሕኩ ናብቲ ዝዓበየ ክሳይ ደረጃ ስለ ዝኮኑ በፍሉጦ ወላ ቶማ ሰልጥንቲ ድዮም ወላ በቲ ናይ ትካል በፍሉጦ ነገር ክሶን ክሶን ከምዚ ኣበርክቶ ገይሩ ክሶን ክሶን ወላ ንዖም ዕቤትካ እቲ ዝዓበየ ሞራል እዮም ንገብሩ ወላ ውድድርካ ንፈጥረሎ ኣብቲ ናይ ናእሽ ዘለዉ ኣሰልጠንቲ ውድድር ዝፍጠረሎም ኩሉ ነገር ኣብለሎም ሕጂ ብኸም እዮካ ንሕና እኳ ሓቂ ዘረባ ስራሕ ንዓወት ኢልና ስለተበገስና ብዓወት ስለተበልና ብኡ መንፀር እዮም ካ ሴብ ባይ ሴብ ኩሉ ነገር በቲ ክትብሎ ፀናሕካ እቲ ትምህርቲ ዕድላ ትፈጢሮምልና ትካል ማልእ እውን እቲ ናይ ምስልጣንካ እናለካ ብዝለዓለ ደረጃ በፂሕና ማለት እዩ። ስለዚ እቶም ናእሹካ ሓደራ ማለት ሲ ከም መብፅዓ ክትኮኖም ስራሕ ክሰርሑ ኣሎዎም ልዕሊ ኩሉ ክሰርሑ ኣሎዎም እቶም ቆልዑትናቶም ከዓ ኣብ ድብፃሕ ክበፅሑ ንድሕር ኮይኖም ናይ ግድን ክሕዝዎም ዘይኮነ እናቶም ዕብት ይበቃ ካዓብዪ ይክእሉ ሎ ምስም እዮም ዳዓብዪ እዚ ንሕና እኳ እንታይ ኢሎ ኮይና ኢና መሲልካ ካብ ጋንታናትና ክሳባ ስፔኮ ይኺዱ ቴሌ ይኺዱ ደንደን ኩሉ ብሙለን ሂብና ናተን ጋንታታት ግን ምስቶም ተቃዳድምቲ ዳዕበኻ ዳዕበኻ ብላዕለ ደረጃ ትበፅሕ ማለት እዩ። ሕጂ ብዚ ሰዓት እዚ ክገርመካ ንሕና ትሬን ክገብር ከለና ሄኖም ሙሉ ብርሃን ቅድሚ ምካዱ ትማለ ቀዳም ምሳና ትሬን ሰርሕ ራዮ ሕጂ ትዝምድና ዘሎ ማለት እዩ ትዝምድና ምሳኹም ክሰርሐ ክሪኤኩም ኣለኒ ኢሉ ምሳና ከይዱ ትሬን ሰርሕ ሕጂ እዚኢታት እዩ ትዝምድና ንፈጥረልካ ማለት እዩ።
1: ፅቡቅ እስከ ምናልባት ናብ ቅድም ብሽክለታ ናይ ሃገርና ክንመፅእ ብፍላይ ንጡፍ ውድድራት ዝካየደሉ ዞባ ማዕከል እዩ። ኣብ ዞባ ማዕከል ካስኻ ብንጡፍ ክሰርሕ ስለ ዝፀናሕካ ንጋንታናትና ኣብ ዝሓለፈ እስካ ሕጂ ድማ ናብ ጋንታ ኤርቴል ተሰጋጊርካ ኣለኻ እስከ ጉዕዞ ቅድም ብሽክለታ ሃገርና ኣብ ከመይ ደረጃ ኣለና ትብል ብማውንቴን ክንጅምር ማውንቴን ብተደጋጋሚ ዝረአ ሓደ ዓብ ነጥብ ኣሎ ስ ሓደጋ እዩ ምናልባት ስሚዒት ህንጥነት ናብ ሓደጋ ዝበዞም ኣለኸው ንኽእል እቲ ናይ ዓወት ንምምፃእት ንምዕባይ ግን እንታይ ክገብሩለዎም እስኻ ከም ነበር ኣሰልጣንን ሕጂ እውን ናብ ኣሪቴል ዘለካ ክትምክሮም ትደሊ ካብኡ ቀፂልና ናብ ናይ ዓበይቲ ውርድራትና ኮርስ ክንከይድ ኢና ሓፈሻዊ ስእሊ ግን ጉዕዞ ቅድድም ብሽክለታ ሃገርና ኣብ ከመይ ደረጃ ኣለና ትብል ቅድሚ ሕጂ ብዙሓት ቅዳደምቲ ከፍርር ዝፀንሐ ሕጂ ቅሩብ ሰገጢሉሎ ምናልባት ኣብቲ ምስግጋር ናብ ዓበይቲ ውርድራት ካብ ናብ ማህደረ ትምህርቲ ንሰዶም ዝነበርና ቅድሚ ሕጂ ብዙሕ ዝበሉ ነይሮም እዮም። እዚ ግን ቁሩብ እናጎዘለ ከይዳ ኣሎ ሞ እንታይ ስራሕ ስለ ፅበየና ዝበለ ወይ እንታይ ስራሕ ስለ ዘጉደልና ኢና ከመይ ክግበር ኣለዎ በልካ ከም ውልቃ ኣሰልጣን መጠን
0: እዚኣ ዓባይነት ብያ ሮቢ ናይ ኩላትና ስራሕ ኢኸ ኩሉ ዓበይቲ ሰልጠንቲ ዞም ንኣሹ ብሙላትና ማለት እዩ ነዚ ክንሰርሓሉ ናይ ግዴታና እዩ። ምክንያቱ እንታይ መሲካ ኣብቲ ንኣሹ ዘሎ ቲ ግራስሩት ናይ ግድን ንዕኡስ እዩ ክስርሓሉ ኣሎ እዚ ናይ በዓል ቢንያም ዓወታት ንብሎ ዘለና እዚ ናይ በዓል ሂኖ ናይ በዓል ኣክሹ ኩሉ ማለት እዩ ናይ በዓል ናትንያላሉ ናይ በዓል ዳንኤል መራዊ ቅዱስ ፓንታኒ ብምሉኦም እዚኦም ዓበይቲ ኣሕዋትና ዝተዓወትሉ ንሕና ኣብቲ ታሕቲ ዘሎ ንዖም ድትኩ ክስራሓሉ ዘሎ ኣብቲ ታሕቲ ዘሎ ኣብቲ ግራስሩት ተለይ ተሰሪሕሉ ከዓ ከቢድ ሓቅዘራ ንዕኡ እቲ ዝያዳ ወፍሪ ኣነ ከምኡ ኮይኑ ይስማዓኒ ዝያዳ ማለት ሕጂ ናትና ቃ እንታይ ኣሎ መሲልካ እቲ ፀገም ኣብቲ ቁሩብ ናይቲ ፋሲል ፍሊቲ ናይ ገንዘብ ኒቲ ሽግር ቁሩብ ናይ ቅድድ ምሽክለታ ድመፅእ ሕጂ ኣብ ብዙሕ ትሬን ዶኸዱ ኣሎ ወላ በዓልና ብዓቕምናስ ወላ ምስቶማ ሰልጠንቲ ወላ ንዖም ንኩሎም ሓደራ ክትኮኖም ዋሕዲ ዘለዎም ተቃዳድምቲ ኣብ ነዊሕ ክሰሪሖም ክመፁ ከም ዘለዎ ንገብር ሕጂ ተኣኪቦም ኣብ ዝናሰገን መብዛሕትኡ ሕጂ እዞም ቁልዑት ኣብ ዝናሰገን እዮም ዝሰርሑ ሕጂ ናይ ባሓቂ ንሕና ኣብቲ ዝነበርናሉ ኣብቲ 2013 14 መብዛሕትኡ ትሬን ናትና ነበረ ነዊሕ ይባጋ ነይሩ ናይቶም ቁልዑት ነዊሕ በፂሕካ መፅካ እዚ ናይ በረኻ ነዊሕ ኢንዱራንስ በፂሕካ መፅካ ስዩካ ዝያዳ ንዓኻ ዝህብትመካ ደምፃካ በርዛ ሓፂር ሓፂር ሰሪሕካ ኣይኮነን ሕጂ መብዛሕትኦም እዞም ድርዮም ዘለኹ ሕጂ ኣብቲ ታለንቲ ጥራይ እዮም ዝፀቕጡ ዘለዉ ናይ ታለንቲ እቲ ናይ ስፕሪንት ኩሉ ኣፍሉጦ ኣለዎም ሓቂዓይሹ እቲ ርእሶም ወላ ሕጂ ስማርት እዩ እቲ ስራሕ ነዊሕ ምስራሕ እቲ ድሌታት ግን ቁሩብ ሱ ጎልድን ስለ ዘሎ ንዑ ዝያዳ ተገዲሶም ብውሑድካ ተኣኪብካ ዘይኮነ ሲ ብ4 ሰባት ካብ 4 ክበዝሑ ይብሎም ብ5 ብ6 ከምኡ ዓይነት

0: ሰርሑ ነይሮም እቲ ዝዓበየ ነይሩ ማለት እዩ።
1: ጥቡቅ። ናብ ስፖርትን ባጀትን ክንመፅእ ተንኪፍክያ ፅኒሕካ ኣለካ ምሕረት ኣብ ስፖርት ሃገርና ሓፈሻ ዋላውን ኣብ ኩሉ ዋላውን ብዓለም ደረጃ ስፖርት ማለት ባጀት ማለት እዩ። ቅድም ብሽክለታ ኣብ ሃገርና ድማ ኤርትራ ካብቲ ዓበይቲ ውድድራት ወይ ካብ ዓበይቲ ዓወታት ዝተጎናፅፈትሉ ሓደ ዓውዲ ስፖርት እዩ፣ ታሪካዊ ድማ እዩ። ቅድም ብሽክለታ ኣብ ሃገርና ከም ባህሊ ከም ልክዕ ከም ኩዕሶ እግሪ ዝውሰድ ዘሎ ደረጃና በፂሕና ዘለና ቅድም ብሽክለታ እንተኾነ ግን ሓንቲ ብሽክለታ ክገዝእ ወይ ድሌት ዘለዎ ተቀዳዳማይ ክተፍሪ እንትኾንካ ቀረባት ክህልዋ ኣለዎ ብልክዕ ዋጋታት ናይ ዘን ብሽክለታ ዳርጋና ማኪና ከግዝእ ዝኽእል ዝፀጋጋዕ ዋጋ እዩ ተፀጋጊዑ ዘሎ። ኣብዚ እንታይ ክስራሕ ኣለዎ መበልካ ስኻ? ምክንያቱ ሓደ ኣደራዕ ናብቲ ወለዲ ከይኸውን ኣሎ፣ ወለዲ ይህሰዩ ኣለዉ። ሓደ ቅድም ብሽክለታ ፍቅሪ ዘለዎ ህፃን ካብ ንእስምነቱ ብሽክለታ ክጅምር ወይ ብሽክለታ ክዝውራ ብዝምረሉ እዋን ዋጋ ናይተን ብሽክለታ ኣዝዩ ዝተጋነኑ ኮይኑ ኣሎ፣ ከም ዝገለፅኮ ናብ ማኪና ዝግዝእ ዋጋ ኮይኑ ኣሎ እሞ ኣብዚ እንታይ ክግበር ኣለዎ መበልካ?
0: እዎ ናይ ቅድድም ብሽክለታ ሓቂ ዘረባ ብደይ ብሽክለታ ከዓ ክንጎይ ንኽእል ኢና። እቲ ዓውዲ ንባዕሉ ሲ ቅድድም ብሽክለታ እንድሕር ተባሂሉ እኳ ነታ ብሽክለታ ኣዳሊኻ ብኣጌርካ ኢኻ ነቲ ስፖርት ዝያዳ ትብድሆ ማለት እዩ። ሕጂ ቅድድም ብሽክለታ ምስ ባህልን ስፖርትን ብፍላይ ኣብቲ ምርድዳእ ናይቲ ብሽክለታ ብጣዕሚ ኣገዳሲ እዩ። ዋላ ኩለን ዘንጋንታታት ዘለዋ ሕጂ ብብሽክለታ ሓቂ ዘረባ ፀገም ኣለ ማለት እዩ። ኣብ ብሽክለታ ዘለና ፀገም ማልያ ደይብሉ እዩ። እጂ ተን ብሽክለታ ካ በፂሐን ኣለዋ ብመንፀርቲ ትብሎ ዘለ ካ ምዕባለካ ናይ ግድን እዩ። ምክንያቱ ፕሮፌሽናል ተቀዳደምቲዮም ምሳና ዘሎ ኩሎም እንታይ ዓይነት ብሽክለታ ዓጢቆም እዮም ድመፁ ዘሎ ንዚ እዞም ኣብዚ ዘለዉ ኣትሌት ከዓ ንብምሉእ እምነቶም ተቀዳደምቲ ንዖም ዳራዮም ዳዕቢ ዘሎ ጎኒ ጎኒ እቲ ናትና ንደልዮት ክንዓብየሉ ንኽእል እዚ ናይ ትሬን ንብሎ ዘለና እቲ ክንሰርሓሉ ክንፅዕረሉ ዘለና ታቀዳሚቲ ነጥቢ ከማ እዛ ድምፃ ከያታ ቅድድም ብሽክለታ ናይ ግድን ተዓብላ ኮለን ተን ትካላት ምፍላይ ብመንግስቲ ንድሕርቲ ብሽክለታ ንድሕር ተዳሊለን ኩሉ ሓገዛት ንድሕር ተገይሩ ኣይሆብ እቲ ዝመፅእ ዘሎ ኩሉ ነገር ስ ብድሆታት ከብል እምበር እዚ ብውልቀካ እንዳተገዝእ ዝኸይደ ሎ ብሽክለታ ኣሰካፊ ፅባሕ ንጎ ከቢድ እዩ ሓቂ ዘረባ።
1: ፅቡቅ ሞስከ ምናልባት ብደረጃ ሃገር ኣብ ዓወታት ዝተጓናፀፍና ኣለዉ ዝተሰመና ኣለዉ ኤርትራ ባንዴራ ኤርትራ ብዓለማት ዝተንበልበለትሉ ታሪካት ክንግንፅል ፀኒሕና ኣለና ወይ ክንዛረብ ፀኒሕና ኣለና። ምናልባት ናብ ታሕቲ ውርድ ኢልካ ኣብ ግራስሮት ወይ ኣብቶም ንኣሽቱ ተቀዳደምቲ ዝስራሕ ስራሓት ዓበይቲ ስራሓት ክዕውታና ዝኽእል እንታይ ኣለ ክኾን ይኽእል? ብፍላይ ብፍላይ ኣብ ናይ ብጫ ማልያ ወይ ኣብ ናይ ግዜ ውድድር ዓይነት ውድድራት ኣትለቲክስን ቅድም ብሽክለታን ናይ ግዜ ሕቶ ክሳብ ዝኾነ ኣብ ግዜ ብፍላይ ኣብ በዓል ዙር ፈረንሳን ኣብ ዓበይቲ ውድድራት ወልታ እስጳኛን ጅሮሪ ኢጣልያን ዝኣመሰሉ ዓበይቲ ዓወታት ክነመዝግብቲ ኮይና ብግዜ ዝቀዳደሙ ተቀዳደምቲ ካብ ሕጅት ሒዝና ክንሰርሓሉ ክንክእል ኣለና። ስለዚ እንታይ ክግበር ኣለዎ መበልካ? ብፍላይ ብፍላይ ኣብቶም ግራስሮት ወሪድና ናይ ግዜ ተቀዳደምቲ ንምፍራይን ነቲ ናይ ብጫ ማልያን ቀጠልያ ማልያ ብኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ኣብ 2024 ኣመዝጊብና ኣለና። ስለዚ ኣመዝጊብና ኣለና ኢልና ንንየተሉ ጉዳይ ኣይኮነን ክቅፅል ክኽእል ኣለዎ። ግን እቲ ናይ ብጫ ንሃርፎ ዘለና እንታይ ክስራሕ ኣለዎ? ካብ ሕጅት ሒዙ ባይታ እንታይ ክግበር ኣለዎ ምበልካ? እዞም ወፂኦም ዘለዎ ዓበይቲ ፕሮፌሽናላት ክነምፅኦ ንኽእል ንኸውን፣ ግን ቀፃልነት ምእታን ክህልዎስ እንታይ ክስራሕ ኣለዎ ትብላ መወዳእታ?
0: ከመዚ ማለተይ ሲ ኣሰልጠንቲ ወለዲ ኮሚሽን ባህልን ስፖርትን ዞባ ማእከል ኩሉ ኣብ ብሽክለታ ዝነጥፍ ኢዱንጓንተ እንድሕር ኮይና ዘይስራሓሉ ነገር የለን። ምክንያቱ ኣብ ታሕቲ ንክትሰርሕ ትሕቲ ቅርፀካ ምሱ ይሕግዘካ እዩ። ምክንያቱ እዚ ዓበይቲ ውድድራት ንሪኦ ዘለና እቲ ካታጎሪናቱ ተዓቐበት ብጣዕሚ ተሪር እዩ። ልዕሊዩ ኣብዛ ዓድና ዘሎ ምስናቱ ኣረኣያካ ኩሉ ነገር ማለት እዩ ትሕቲ ቅርፂ ዝያዳ ይሕግዘካ እዩ። ብተፈጥሮም ከዓ ኣባናኻ ታለንት ዘለዎም ተቀዳደምቲ ይፍጠሩ እዮም። ግን ከምዚ ድበልካ ሕጂ ኣብኡ ጥራይ ኣይኮነካ ኣብቲ ስርዓተ ማጋግባ እዚ ኒትሪሽን ገለ ዝበሃል ኣገዳሲ እቲ ሳይንስ ንዲወሪዱ ዘሎ ሕጂ ብሽክለታት ዝኸፈ ኮይኑ ዘሎ ሕጂ ኩሉ ነገር እዩ እዚ ሕጂ ተቀዳደምቲ ናሓካሓሽ ሕጂ ዋላ እዞም ንኣሹ ደቂ 13 ዓመት እንዳተረድኦም ከይዱ ምክንያቱ ፊዚካሊ ነቲ ጂምናዚም ድኾን ስራሕ ክሰርሕዎ ጀሚሮም ባዕሎም እዮም ሰርሑ። ሕጂ ክረምቲ ውድድር የለን ኢሎም ኣብ ጅም ንጥፈታት ዝሰርሑሉ ሕጂ ሲ ኣነ እቲ ናይ ደገ ዝያዳ እቲ ኣካላዊ ምንቅስቃስ ኣብቲ ናይ ጂምናዚም ወላ ርኢካ ካ ዞም ማውንቴን በዓል ሳጋን ገለ ክጅምሩ ከለዎ መጀመርታ እቲ ናይ ጉቦታት ገለመለ ብሙሉእ ሲ እዩ በቃ እቲ ብማውንቴን ጌርካ ዝስራሕ ኣይሆ ብዚ ከዓ ኣብ ሓፂር እዋን መፀና ክኾን ትናትና ሕጂ ኣብ ማውንቴን ጎየሉ ዘለና ረባሕወይ በቲ ልክዕ ናይቲ

0: ዕብት ናይ ቅድድን ብሽክለታ ቁርብ ህስ የብለካ እዩ። ምክንያቱ ሓደ ቆልዓ ክዓቢ ከሎ መጀመርታ ማውንቴን ብመሰረታ ዘንዓበይቲ ጎማ ሞላ ደሎ ማውንቴን ብኡ ጌርካ ኣብ ፃድፍ ደሎ እንታይ ዓይነት ቴክኒክ ካ እንታይ ዓይነት ስራሕ እንዳስራሕካ ትኸይድ በርዞም ተኣዳደምትና ከማ ብጣዕሚ በዓል ቢንያም ከምዚ ገይሮም ወፂኦም ክዕወቱ ኩሎም ዞም ተኣዳደምቲ ክዕወቱ ኣገርመካ እዩ ብጣዕሚ።
1: ብሽክለታ መስዋዕቲ ዝሓትት ዓውደ ስፖርት እዩ
0: ብጣዕሚ መስዋእቲ ዳሓትት እዩ ኩሉ ነገር ይበካ ሕጂ እቲ ቡድሆታት ዓብን ድ ብዝያዳ ሕጂ ግን ኣይሆ ማቴስ ኩሉ ነገር ርእዎ እንዮም ዘለዉ ብምሉኡ ከምዚ ዝበልከያ እቲዝዓብየ ነገር ንዓወት ኣይኮነን ዓወት ቢንያም ኣምፂ ወይኑ ክትዕቁቦ ግን ከቢድ ዋጋ እዩ ዝሓተካ ማለት እዩ። ሕጂ እውን እቲ ናይ ቢንያም ናይ ቀጠልያ ማልያሲ ክንስዕቦ ክንክእል ኣለና ኩሉ እዚ ናይ ብጫ ማልያ ትብሎ ዘላ ክስራሕ ኣሉ ካሉ ለይትን መዓልትን ንድሕር ፅዒሩ ሓደ ተኣዳዳማይ ኣይሆ ዘይዕወተሉ ኣብነት የለን ብፍላይ ካ ትትሕቲ ቅርፂ ንዑው ድመስል ብፍላይ ምስ ሃገራ ፌደሬሽን ናይ ቅድድ ምሽከታ ዞባ ማእከል ንድሕር ተማያየጦም ዋላ እዚ ናይ ሓመድ ደሎ በዚ ታሕቲ ሕጂ እዞም ናትና ዝሰርሑሉ እዞም ፕሮፌሽናላት ናትና በዚ ናይ በዓል ድርፎ ዝሰርሑሉ ብታሕቲ ታሕቲ ሕጂ ከምኡ ማለት እቶም ማውንቴን ከዓ ተረዲኦም እንታይ ዓይነት ክሰርሑሎዎም እቶም ዓበይቲ ተኣዳደምቲ ከዓ ሕጂ እቶም ዓበይቲ ተኣዳደምቲ ብጣዕሚ ክምዝጎኑ እንዲ ደሎዎም ኣብ ብሽክለታ ምዝዋር ጥራይ ኣይኮኑ ደሎ ኩሎም እዞም ፕሮፌሽናላት ወላ ነዞም ናትና መፂኦም ኣብዚ ኩሉ ዳይረክት እቲ ናይ ቅድድም ብሽክለታት ናይ ሲኣይድ በዓል ሕግታት ኩሉ በቃ ገሊፆምሎም እዮም። ምክንያቱ ብሙሉ እዮም ተማሂሮሞ ሕጂ ማንም ተቃዳዳማይ ቆልዓ እንታይ የድልዮ ማዓሲ ሪካበር ደሊ ማዓሲ ድሰቲ ማዓሲ ትሬን ሰርሕ እንታይ ክገብር ኣለዎ ኣማጋግባ ብሙሉ ዝፈልጥዎ እዮም ኮይኖም። ስለዚ ሕጂ ቀሪቢ እቲ መዓልቲ ከምኡ ኮይኑ ዝስማዕነነ ዝያዳ ግን ክንፅዕረሉ ኢና
1: ፅቡቅ ብፍላይ ኣብታ ናይ ኣማጋግባ ዝበልከያ ኣቓል ወሂብና ክንሰርሐ ኣላ ኢና ክንግደድ ምክንያቱ ዝበዝሐ ተቀዳዳማይ ኣብዚ ደረጃ እዚ ወይ እውን እዞም ሕጂ ኣብ ደገወ ወፃኢ ሃገራት ክራደሙ ዘለዉ እዛ ቀዳሚቲ ዝረኽብዋ ዝነበሩ ምግቢ ፓስታ እያ ነራ። ሕጂ ፓስታ ክሳብ ክንደይ ጥዕናዊ ረብሓታት ክበካ ወይ ሓይሊ ክበካ ክእል ኣብ ብሽክለታ ብሳይነስ ተደጊፉ ከምዝገለፅካዮ ተራቂቁ እውን ስለ ዘሎ ብሽክለታ ሳይነስ ተሓዊስዎ ስለ ዘሎ ጥበብ ዝሓትት ዓይነት ስራሕ እዩ። እሞ መወዳእታ ጋንታ ኤርቴል መፂኻ ኣለኻ ምሕረት ኣብ እስከ እንታይ ና ክንፅበ ኣብዚ ዓመት ዝበላ እኳ ዝተፋለቀ ዓመት ግዜ እንተሃለና ናልባት ዝመፅ ዘሎ ውርድራት ናይ ዘዋሊት ዋንጫን ካልእን ውርድራት ሰሪዕሎ ፌደሬሽን ቅድም ምሽክለታ ዝዋ ማእከል ስጋንታ ኤርቴል ምሕሬን ኣራኺብ ንዮም ኣለና ሕጂ እንታይ ና ክንፅበ
0: እዋ ምፅባይ ላ ክንፅበ ኢና ናይ ግድን እዩ ማለት እቲ ስራሕ ተጀሚሩ ኣሎ ኣቲና ኣለና ዝያዳ ግን ማለተይ እንታይ መሲልካ ኩለንተን ጋንታታት ኣብ ዝለዓለ ደረጃ ክበፅሓ እቲ ዝበለፀ ምክንያቱ ውድድር ወላ ነቶም ተቀዳደምቲ ይኹን ወላ ብጋንታ ንጋንታ ኣብቲ ውድድር ዝያዳ ክትዓቢ ንሕር ኮንካ ዕብት ናይ ቅድድ ምሽክለታና ወላ ናይ ሃገርና ክዓቢ ንሕር ኮይኑ እተን ጋንታታት ኣብቲ ስጥመት ኩለን ማለት እዩ እንዳሰጠማ እንድሕር መፅአን ውድድር ዝያዳ እንዳተበለ ኸይዲ ሕጂ እንታይ መሲልካ ነዞም ጁኒየር ዘለዎ ተቀዳደምቲ ተካእቲ ብዙሕ ንረክብ ኮይኑ ይስማዓኒ ምክንያቱ እቲ ወረዶ ከማንቲ ግዜ ከይዲ እዩ 27 እዞም 28 ተወለዱ ብምሎም ክሰጉሩ እዮም። ስለዚ ካብ 227 ዘሎ እቲ ውድድር ዝያዳ ዝበለፀ ናይ ኩለን ክለባት ኮይኑ ስማዕኒ ሕጂ ብዘሎ ከዓ ናይ ግድን ኣብቲ ውድድር ገለ ነገር መመሓያሽ ደቕረብና ኣሎ ዋላ ገለገለ ተኣዳደምቲ ዘምፃናዮ ሓደሽ ኣለዉ ዶ ሕጂ እቲ ስራሕ ጀሚርና ኣለና ዝያዳ ግን ውድድር ንዝኾነ ነገር ደምፃካ ረባሕ ወይ ትትሬን ጥራይ ኮ ትልምምድ ዝያዳ ንሰርሖ ኒና ኣለና እቲ ውድድር ግን ቀልጢፉ ዝመጨሉ ስራሕ እንድሕር ተፈጢሩ እቲ ዝያዳ ዝሓል ኣብቲ ውድድር እንዳኣረምከካ ተኸይድ ምክንያቱ ውድድር ነቶም ተቃዳደምቲ የብልሖሚ ዮም ፆሚ ዝያዳ ከ ኣብቲ ምትላ ከም ፆሚ ንውድድር ዘርክብ ስለሌለ ቀልጢፉ ክጅመረልና እቲ ውድድር ተስፋ ገብር ማለት እዩ። ብውዳ ሓዝኛ ካ እቲ ውድድር ንክለብ ኤሪተን ኣብቲ ዝነበረቶ ደረጃ ንክትበፅሕ ግዜ ይሓተና ኣሎ ናይ ክለብ ኤሪቴል ሓፂር ግዜ እዩ ምክንያቱ ዓባይ ክለብ እያ ከምዚ ካልኦት ክለባት ኣይኮናን ውድድር ዝነበረት እያ ዕውቲ ክለብ ዝነበረት እያ ናይ ግድ ንርዳእ ኣሉ ኢና ንኩሉ ነገር ከምዚ ድበልኩካ ግን ሃጓፋት ናይ ዘን ዓበይቲ ጋንታታት ነፍሲ ወከፍቲ ኣረዳማይ ኣብ ሓደ ዓመት 2-3 ንደገ ስለዝኸይድ ናቱ ቦታ ንምሽፋን እንደገና ኣብ ቅድድ ምሽክለታ ከዓ ዕድመ ከይሰገረ እቶም ፆታ ኣረዳማ የለን ንኣብነት ካልኣይ ዲቪዥን ኣለዎናትና ብሉፃት ክነስግሮም ኣይንክእል ኢና እቲ ሕጊ ናይ ዩሲኣይ ኣይሰድን ምክንያቱ ኣብ ጁኒየር ዝፃወቱ ተቀዳደምቲ 18 17 እዮም ኣንደር 23 ዓበይቲ ኤሊት ዝበሃሎ ከዓ ካብ 19 ዕድመ ንላዕሊ ማለት እዩ። ሕጂ እሱ ስለደገድደካ ግዲ ናብቲ ብቕዓቶም ጥራይ ኣይኮነን ኣብቲ ዕድሜ ምስ መውፅኢካ ንኩሉ ነገር ተብሎ ማለት እዩ ድሓን ተስፋ ንገብርካ ነዚ ድመፅ ዘሎ ኩሉ ንክንዕወተሉ ማለት እዩ።

0: ኣዝየ መስግነካ ስለቲ ዕድሜና ኣኽቢርካ ኣብ ስቱድዮ ምምፃእኻን ስለቲ ግዜኻን ስለቲ ዘካየድናዮ ዘተ ወይ ዕላል ኣብ ቀፃሊ ብካልእ ትሕዝቶ ክረኸብ ወይ ብካልእ መደብ ክረኸብ ተስፋ ክገብር ኣሰልጣኒ ክለብ ሪቴል ምሕረት ኣብየነ ኣመስግነካ ይቐኒልና
1: ራይ ረባሕ ወይ ኣነ እውን ብልቢ ዕለ መስግነካ ገለ ነገር ድረሳዕና ይክህሉ ክእሊ ኣብቲ ናይ ስድራ ቤት ሓገዛት ኩሉ ግዜ ዝገብሩና ዘበርክትና ኣለዎ ካብቲ ናይ ጋንታናትና ዝነበረ ሕጂ ነብሱ መሓድሮ ተስፋ ጋብር ዝበሃል ናይ ባሓቂ የብለካ ኣለዎ ሕጂ ኩሉ መኪኑ ወፊዩ ኩሉ ነገር ወፊዩ ኣቡን ሃኒ ዝበሃል ተቃላለማይ ኣውስትራልያ ሃገራዊ ጋንታ ከይዱ ዝነበረ እዩ እቲ ተቃላለማይ እውን ኣሎ ናሽናል ቲም ከይዱ ዝነበረ ማለት ሕጂ ብምሉኦም እዞም ናይ ስድራ ዘለዉ ክበዝሑን እዮም ኩሎም ድሕሪ ተፀብፂቦም ዝያዳ ገንዑ ክሳይ ደበልኩም ኣብቲ መበገሲ ጋንታናትና ክጅምር ከለና መኪኑ ከይበቐቐ ምሳና ኩሉ ነገር ዝገብረና ነበረ ብጣዕሚ ንዑ ንስድርኡን ክነመዝግኖ ደሊ ንስድራ ይከምኡ ንበዓልቲ ቤተይ ን ብምሉኦም ማለት እዩ ንስድራ ቤትና ክነመዝግኖም ደሊ በቲ ደበጎስና ማለት እዩ ነተቅድሽ ካልእካ ዝተፋፅዋር ናይ ዒታሮ ከዓ ክመዝግኖም ደሊ ማለት እዩ ካብ ዓበይቲ ሓለፍተይ ክሳብ ታሕቲ ዘለዉ ነቲ ባይታ ዝሃቡና ነቲ ስራሕ ተወፊና ንክንሰርሕ እቲ ግዜ ዝሃቡና ከ ከመዝግኖም ደሊ ማለት እዩ ረቢ ንዓኻ ዝያዳ ከመዝግነካ ደሊ ይቀኒለይካነ
0: ይቀኒልና ክቡራትን ክቡራን ተኸተልቲ መደብ ዘተ ስፖርት ንሎም ዘደለናዮ ትሕዝቶ ኣብዚ ፈፂምና ኣለና ምስ ደርፉ መልባትና ንሃርገኩም ወገነይ ሰላም

0: ትሓዝነኒ ነገር ኣብ ግዜ ናፅነት ንሕሪት ጋን ተወኪሉ ደ ምፅዋተይ ኣዝዩ ሕዝነኒ
1: ስነ ስርዓት ዘለዎ ተፃወታይ ኩዕሶ ኣብ ኩሉ ዝኣቱ ጠባዩ እርኑብ ስነ ስርዓቱ ኢልካ ኣካይዱ ኢልካ ጋንታ ተፃወታይ ከልኦ ክመርሕ ዝኽእል ኩሉ ዘማልዐ ዩ ኤፍረ መንግስታት
2: ንዘጋጥመካ ብድሆታት ብሙሉእ ዓቕልን ትዕግስትን ገጢምካ ክትወፆ እንተ ደኣ ኽኢልካ ኣብ ተሪር ዓቐብ ተሪሮም ዝሓኽሩ ናይ ብድሆታት ጀጋኑ ዝደፍዎ ኣኽሊል ዓወት ፍሉይ ክብርን ዓብ ፅልዋን ክፈጥር ባህርያዊ እዩ። ፀፀርቲ ዕንቅፎምን ትፍትኖምን ሰባት ኣብ ዝበዝሕሉ ዓለም ተስፋ ቆሪፆም ንኻልኦት ብኣሎታ ክጸልዎ ኣብ ዝረኣየሉ መድረኽ ሓያላትን ጽኑዓትን ሰባት ግን ኣብነት ተፃዋርነትን ዓወትን ብምዃን ሓድሽ መንገዲ ይጸርጉ፣ ጉዕዞ ተስፋ እውን ይምህሩ። ናይ ሎሚ መደብ ሌላ ንዘጋጠሞ ብድሆታት ሰጊሩ ንኻልኦት ኣብነት ንምዃን ዝበቕዐ ስፖርተኛ እያ ከተቐርብ ኤፍሬም መንግስትኣብ። ኤርትራ ኣብ መድረኽ 1980ታት ካብ ዘፍረየቶም ከዋኸብቲ ስፖርተኛታት ዝኾነን በዓል ብዙሕ ሞያ ብድርብ ዓውደ ስፖርት ዝፍለጥን ብዓብዩ ብህንፀት ኣካላዊ ቆመናን ስነ ምግባርን ዝለዓለ ክብሪ ዝውንን ኤፍሬም መንግስትኣብ ንፀወታ ኩዕሶ እግርን ኩዕሶ ሰኪዐትን ብማዕረ ሚዛን ዝፃወተሉን ዝደመቐሉን ስፖርተኛ እዩ።
0: ገርመካ ኣብ ክልተ ዓይነት ስፖርት ጥራይኹም ክንፃወት ነይረ። ምስ በዓል ተኣምራት በዓል ኣማርያ ፍፁም ገለ ቴብል ቴኒስ ፃወት ነይረ። ቮሊቦል ንሕሪት ጋንታ ኤርትራ ተመሪፀ ነይረ። ብዙሕ ግዜ ኣይጠቕሰኒ ስለምንታይ ክልተ ትሬኒን ገለገል ምስ ገበርኩ ገዲፍ ዮ ብዙሕ ስምዒት ስለ ዘይነበረኒ ዝያደ ካባይ ድፃወት ካ እዞም ናይ ዋልያ ፃወቲ ነይሮም። ኣብቲ ግዜቲ ግን ኣነ ኣማረ በረኸት ንሕሪት ጋንታ ኤርትራ ፃወትና። ባስኬትቦልን ኩዕሶ እግርን ግን ብስርዓት ዝፃወተሉ ዝነበርኩ ግዜ ሶኒ ረብ ዓርቢ ኣብ ባስኬትቦል ሰሉስ ሓሙስ ቀዳም ኣብ ኩዕሶ እግሪ ይነጥፍ ነይረ። ሽዑ ከዓ ብዙሕ ህርፋን ስለ ዝነበረኒ መስለኒ ብዙሕ ውፅኢት ነይሩ ንክብል ይኽእል።
2: ካብታ 8 ውሉዳት ዘፍረየት ስድራ ቤት ኣቶ መንግስትኣብ ኣብ ኣስመራ ከባቢ ዕዳጋ ሓሙስ ብ1964 ተወሊዱን ዓብን ኣብቲ ሓያሎ ስፖርተኛታት ብሕልፊ ናይ ውሽጠ ቤት ስፖርት ዘፍረየ ማእከል YMCA ብንጉኡ ዝተፀንበረ ኤፍሬም ከም ኩሎም ናይቲ እዋንቲ መንእሰያት ነቲ ፀጋ ተቋደሶ።
0: YMCA ማለት መሰረት ናይ ኩላና ብሕልፊ ቶም ኣብቲ ከባቢ ዝዓበና ስጋ በዓል ቦቾፊላ ወይ ንግስ ሰባት ባህል ዝነበረ ስቴድየም ስጋብ እናኣቱ ብምሉእ እቲ ሜዳታት ዋላ ብ ፅርግያ ብዓብዩ ከዓ ኣብ YMCA ከዓ ካርድ ስለ ዝነበረ ቅርሺ ከፊልካ ንሓደ ዓመት ስፖርታዊ ንጥፈታትና ኣብኡ ነካይዶ ነርና። ብከምዚ ደረጃ ከዓኒ ስጋዕ ካብ ስፖርት ደው ድብል ዋሓሊፈ ማለት እዩ።
3: ዕዳጋ ሓሙስ ምዕባይ ዳርጋ ኣብቲ ኣብ ባሕሪ ናይ ስፖርት ጥሒልካ ማለት እዩ። ኩሉ ዓይነት ስፖርት ከኣሎ ማለት እዩ። ቴብል ቴኒስ ዲኻ ክትብል፣ ቮሊቦል ዲኻ፣ ባስኬትቦል፣ ቲዘርቦል ዝበሃል ነይሩ፣ ግራውንድ ቴኒስ ዲኻ ክትብል፣ እዚ ኣትሌቲክስ ናይ ሓፂን ገለመና ኩሉ ስለ ዝነበረ ኣብ ኩሉ ዓውዲ ኢኻ ትሳትፍ። መብዛሕትና ከዓ ኣብ ዝዓበና ሓደ ክልተ ሰለስተ ዓውዲ ሒዝካ ኢኻ ትኸይድ።
2: ገና ኣብ መበል 15 ዕድሚኡ ካብ ማእከል መሰልጠኒ ዕዳጋ ሓሙስ ናብ ቦቾፊልያ ብምስጋር ናብ ክለብ ሳንቶስ ተፀንበረ ኤፍሬም መንግስትኣብ ብዝነበሮ ክእለትን ቅልጣፈን ብዓብዩ ልዱል ሰብነት ካብ 1979 ኣትሒዙ ብቕዓቱ ከመስክር ኣይተሸገረን። ነቲ እዋንን ነተፃወትን እውን ብልዕል ተመስጦ እዩ ዝዝክሮም።
0: YMCA ናብ ቦቾፊልያ ክንሰግር ከለና ከምዚ ፀዋዕካዮም በዓል ካልእ ዝበሃሉ ኣብ ንእስ ዕድመ ምሳቶም ጋንታ ሳንቶስ ትበሃል ባያ ጀሚረ ምሳቶም ኣድርያና ባሃል ነይሮም ንሕና ከዓ ሳንቶስ ንበሃል ነርና። ዳሕራይ ካብ ሳንቶስ ናብ ድሕሪ ሓደ ዓመት ካብ ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን መፅ ማለት እዩ። መሰረትና ግን ካብኣቶም ኮይኑ በዓል ቺፖሊን ዝነበሩሉ ግዜ በዓል ኣማረ በዓል ቲካቦ ኣብ ቀዳማይ ዲቪዥን ዝነበሩሉ ግዜ ሽዑ ከዓ ኣብቲ ደረጃ ናብ መፅ ማለት እዩ።
3: ኩዕሶ እግሪ ዶ ይነፍዕ ፍሬም ባስኬትቦል ድሕሪ ኢልካ ኒ ኣነ ኣብ ባስኬት ብጣዕሚ ዘድንቆ ርጋ ምሳይ ፃት ነይሩ ፕሌሜከር እዩ ኩዕሶ እንዳዘረ ሹት እንዳገበረ ድዩ ሞሳታት እናገበረ ዘይገብሮ ኣይነበረን ካብ ኩዕሶ ኣብ ባስኬት ቦል ዘድንቆ ነይረ።
2: ኣብ መወዳእታ 1970ታት ወተሃደራዊ ስርዓት ኢትዮጵያ ኣብ ኤርትራ ነቶም ካብ ዕለት ናብ ዕለት ናብ መኣዲ ቃልሲ ፅምበሩ ዝነበሩ መንእሰያት ንምግታኣን ንምቁፃርን ንስፖርታዊ ግጥም ከም ሓደ ሜላ ተጠቕመሉ ብሕልፊ ንኸተማ ኣስመራ ብዞን ከፍተኛን ቀበሌን ወዲቡ ሓያለ ስፖርት ግጥም ክሰርሕ ይተራእዩ። ኤፍሬም ነታ ዝተወልደላ መምሕዳር ከባቢ ወይ ቀበሌ መሰረት ወኪሉ ኩዕሶ እግሪ ኣብ ዝተፃወተሉ ኣብ ዕንቲ ሓያሎ ኣሰልጠንትን ተፃወትን ሓደረ። ኣሰልጣኒ ጋንታ ዳህላክ ዝነበረ ገብረ ጻድቕ ምስ ናይ ኩዕሶ እግሪ ጋንታኦም ንኽፃወት ንዘቕረበሉ ሕቶ ተቐቢሉ ኣብ ሓፂር ግዜ ምስታ ጋንታ ኣብ ሜዳ ችቸሮ ኣብ መስመር ምክልኻል ተሰለፈ። እታ ክፃወት ዕድል ዝፈጠረትሉ ጋንታ ዳህላክ ናብ ዓበይቲ ክለባት ክህደን ኣጉልሓቶ ጋንታ ኣዶሊስ ከዓ ኣብቲ ውድድር ተዓወተትሉ። ምስታ ጋንታ ተፀንቢሩ ንኽልቲኡ ፀወታ ብማዕራ ኣሳሊ ይቐጸሎም።
3: ሕጂ ኤፍሬም ባስኬት ድዩ ክመርፅ ዘለዎ ኩዕሶ እግሪ ናቲ ምርጫ ትኾን ዝያዳ ግን ዘቢሉ ናብቲ ኩዕሶ እግሪ ኣብቲ ኩዕሶ እግሪ እውን ከም ሓቂ ንድሕር ኢኻዮ እቲ ፊዚካሊ እቲ ብቕዓት ናይ ትኽስታይ ጠቒሞ ክኸውን ንኽእል እዩ ኩዕሶ እውን ኣይተጋየሸ ማዕረ ማዕሪ ኸይ ስለ ዝነበረ ኩዕሶ ጀሚሩ ናብ ጋንታና ሕጂ ኣብ 84 ይመፂና ሽዑ ኸማን ናሽናል ቲም ተመሪፁ እዩ ድሕሪኡን ቀጻሊ ናሽናል ቲም ምረጥ ነይሩ ኤፍሬም ናይ ብሓቂ ፅቡቕ ፊዚካሊ ሕጂ ካብቶም መጀመርያ ዲስፕሊን ድሕሪ ኢልካ ኤፍሬም ዝርክብ ዲስፕሊን የለ መብዛሕትና ኣብ ለካስ ቁሩብ ገለ ካብ መስመር ምውፃእ ከሎ ከም ተፃወተ ኤፍሬም ግን ብጣዕሚ ዲስፕሊን ነበሮ ሰብ እዩ ብከምኡ ከዓ እኳ ኣብቲ ስፖርት ንፉዕ ተፃወተ ነይሩ ክትበ ትኽእል እያ እጂ ኣነ ዝያዳ ሚድፊልድ ፃወት ነይሩ ዲፌንስ ፃወት ነይሩ ዝያዳ ደንቆ ዝነበርኩ ኣብ ናይ ባስኬት ተመክሮ እንድዩ ኩዕሶ ሓፍ እንድሕር ኢሉ ላዕሊ ድወፅ ነይሩ ብህዲ የማን ፀጋም ከዓ ኩዕሶ ድርቢ ነይሩ
0: እቲ ዝኸፍአ ግዜ ንዓይ ሽዑ እዩ ነይሩ ስለምንታይ ኣብ ኩዕሶ ሰኪዕ ዝነበረኒ

0: ብለልታ ዋላቑመተይ ሕፅር ዝበለይ እምበር እምበር ኣዝዩ ዝለዓለ ፀልበልታ ነይሩ ንክብል ይኽእል ኣብ ኩዕሶ እግሪ ክልውጥ እየ ዝብል እውን ሓሳብ ኣይነበረን ብከምኡ ኣብቲ ናይ ሕሪት ጋንታ ኤርትራ ኣብ ሰማንያታት መጀመርያ ሽዑ ኣብኡ ምስ ኣተኹ ምስ ሕሪት ጋንታ ኤርትራ 2 ዓመት ምስ ተፃወትኩ ኣብ 3ይ ዓመት ምስ ሕሪት ጋንታ ኢትዮጵያ ምስ ተመረፅኩ እቲ ዝነበረ ስልጣን ሽዑ ዘሪሁን ዝበሃል እቲ ራሻዊ ድመፀ ምስ ተበገስና ንጅቡቲ ክንከይድ ምስ ተበገስና እዩ ንዓይ ካብቲ ክስተይ ኣትሪፉኒ ሽዑ ገዲፍዮ ኩዕሶ እግሪ ከይድ የለ ወሲነ እታ ዝወሰን ኩላ ግዜ ግን እታ ዝኸፍአት ግዜ እያ ነይራ ኣዝዩ ፍቕሪ ነርኒ ምስ ባስኬትቦል ዳሕራይ እቲ ፆታ ምስ ኣድሊስን ኣብ ኩዕሶ እግርን ኣብ ባስኬትቦልን ኮይኑ ግን ዝያዳ ኣብ ባስኬትቦል ይዛዙ ነይረ ሽዑ ኣትሕ ደጎ ናይ ስፖርት ኮሚሽን ሓላፊ ነይሮም ፀዊዖም ሓይቶምኒ እዚ ትገብሮ ዘለካ ኣብ ክልቲኡ ደው ከተብለለካ ሓደ ምረፅ ገለ ዝብል ምርጫ ምስ መፀ ኣነ ኣብ ኩዕሶ እግሪ መሪፀ ኣብ ኩዕሶ እግሪ ኣትየ ማለት እዩ
1: ካብ ስድርኡ ናይ ፖለቲካ ፅልዋን ፍቕሪ ሃገርን ዝሓደሮ ኤፍሬም ነቲ መድረኽን እዋንን ብዝግባእ ከንብብ ይሽገር ኣይነበረን ሰራሕተኛ ኣገልግሎት ፖስጣ ዝነበሩ ኣቦኡ መንግስቲ ኣብ ገብረ ሚካኤል ብተደጋጋሚ ናብ ፀታን ህዝቢ ድህነትን ይቐርቡ ነበሩ መወዳእትኡ ድማ ግዳይ ማእሰርቲ ኾኑ
0: ኣቦይ ተኣሲሩ 10 ዓመት ተፈሪዱ ነይሩ ድሕሪ እየናታን ተኣሲሩ 5 ዓመት ተፈሪዱ ሽዑ ኣነ ትምህርቲ ወዲአ ክውድእ ሳሓደ ዓመት ተሪፉኒ ዝነበረ ሽዑ ኣነ ናይ ግድን ስራሕ ብደገ ክሰርሕ ጀሚረ ማለት እዩ ነቦይ ዝኣሰርዎ ምክንያት ኣብቲ ናይ ፖስት ኦፊስ ናይ ሓዋላ ሰርሕ ስለ ዝነበረ ብበዓል ብወፃኢ ገይሩ ገንዘብ ይለኣኽ ነይሩ ንሜዳ ተባሂሉ ትልእኽ ነርካኻ ተባሂሉ እዩ ተኣሲሩ የናታን ሓወይ ኣብ ኣስመራ ኮይኑ ቁርብ ናይ ገንዘብ ምውፃእ ገለ ክስታይ ስለ ዝነበሮ ብኡ ተኣሲሩ ነይሩ ኣብቲ ግዜ እቲ ንዓይ ናይ ገዛ ሓላፍነት ኣባይ ወዲቑ ኣነ ስርሐ ነይረ ማለት እዩ
1: ካብ 1982 ክሳብ 1984 ምስ ኣዶሊስ ድሕሪ ምፅዋቱ ናብታ ኣብ 1977 ብነፍሲሄር ቀለታ ስፋ ዝተመስረተት ጋንታ ኤሌክትሪክ ማለት ኤልፓ ተሰጋጊሩ ኤልፓ ናይ ገዛ ርእሳ ድሕረ ባይታ ዝነበረ ክለብ እያ ቅድም እታ ጋንታ ቀይሕ ባሕሪ ዝብል ስም እዩ ዝነበራ እንተኾነ ቀይሕ ባሕሪ ብገዛእቲ ኢትዮጵያ ተቐባልነት ስለ ዘይረኸበት ነታ ስም ክቕይርዋ ተገደዱ ኤፍሬም መንግስትኣ እውን ንጋንታ ኤሌክትሪክ ኣብ 1984 እዩ ተፀንቢርዋ
0: ኣነ ኣብ ቀይሕ ባሕሪ ቃቲ ከለኹ ብየማናይ ክንፊ በዓል ኣለም ትሪባ ነይሮም እዮም ብዙሓፃት በዓል ሙልጌታ ብፀገማይ በዓል ክፍለ ነይሮም ኣብ ማእኸል በዓል ምስግና የማነ መሓሪ ግን ኣነ ብሓደ ነገር ክበልፆም ኣለኒ ኢለ ሓስብ ነረ ንሱ ከዓ ፊዚካል ፊትነስ እዩ ኣብኡ ቦታ ኣይረክብን እየ እንድሕሪ ኢለካ ኣብ ምክፍፋል ፅዋት ነረ ኣብ ምክፍፋል ከምበል ኣብርሃን ኤልያስን ኣዝዩ ስጡም ዝነበረ ቦታ እዩ ነይርዎም ምስኣቶም ክወዳደር በዓል ኤልያስ ከ ኣብቲ ዝእለየሉ ግዜ ስለ ዝነበረ ምስኣቶም ምስ በዓል ባሊላ ዳሕራይ በዓል ቴድሮስ ተክሊት ኩሉ ብኣው ድመፁ ማለት እዩ ምስኣቶም ተወዳዲረ ኣብ ተሰላፊ ቋሚ ተሰላፊ ካብ ኣከፋፋሊ ኣነን መሓርን ኮይና ከዓ ኣብ ድሕሪት ኣክንዲ የማንን ምስግናን ናይ ምስግና መገሻ ናይ የማን ከዓ ምስ ዕብት እውን ክስታይ ስለ ዝመፀ ኣነን መሓር ኣብ ማእኸል ክንፀት ጀሚርና ማለት እዩ
2: ኣብ ጋንታና ክመፅእ ከሎ ብቕዕቱ ብጣዕሚ ንፉዕ እዩ ነይሩ ከምቲ ዝበልካያታ ጋንታ እውን ዓወት ነይሩዋ ይ ቅድሚ ሕጂ ድሕሪኡ እውን ትዕወት ነይራ እያ ኤፍሬም ግን ኣብታ ቦታ ምስግና ኣብ ናይ ምስግና ቦታ ከምተካእታ እዩ መፂልና ቁፅሪ 4-5 ምስ ማሓር ፍሳይ ከንቲ ዝተቆሶ ዓንተ ወይ 5 ከዓ ኣብ ናይ የማን ካሕሰይ ከዓ ማሓር መፂኦም ማለት እዩ ንነዊሕ ዓመት ከዓ ብፅቡቕ እናተኸላኸሉ ኣብ ፅቡቕ ደረጃ ደብፅሓ ጋንታ እዩ ክብለካ ክእል
3: 4-5 ኮይና ብሓንሳ ተረሲ ኮይና ንፀዋት ነርና ሕጂ ቁመንኡ ከዓ ከምዝፈልጦ ሙሉእ እዩ ነይሩ ኤፍሬም ሕጂ ድሓር

0: ኣብ ማእከል እርጋን ናይ ተፃወቲ ስለ ዘርከበ ከምዞም ቁጠቕሰልካ ፅንሐ ኤልያስን ኣብርሃን ኣብ ምእራግ ስለ ዝኸዱ ብድሕሪኡ በዓል ሳምሶም ኢስቅ በዓል ኤፍሬም በዓል ባሊላ ኣብቲ ማእከል ወኒኖ ሞ ብጣዕሚ ሓያላት ተፃወቲ ነይሮም። ብዙሕ ውህደት ፈጢሮም ከዓኒ ብኸመይ ዋንጫ ንወስድ ብዙሕ ዋንጫታት ወሲድና ከምዝቕጠቕሰልካ ፅንሐ እጂ ኤፍሬም ብጣዕሚ ሓያል ተፃወታይ ነይሩ። ቁመኑኡ ተበልካ ካብቶም ቶፕ ክላስ ዝበሃሉ ተፃውቲ ካብኦም እዩ ነይሩ።
1: ኣብ ምክልኻል ይረራርእካ፣ ኣብ ሚድያም ይረራርእካ፣ ኣብ ኣለኛሜን ይረራርእካ፣ ኣብ ኩሉ ዘማለዩ ኤፍሬም ኣብ ሓቂ ስነስርዓት ዘለዎ ተፃወታ እዩ።
2: ቀይሕ ባሕሪ ወይ ኤሌክትሪክ ወይ ከዓ ሻዕብያ ዝበሃል ዝነበረ ሓያል ጎና ኣብ ቅድሚት ነይሩ። ዳሕራይ ታጋንታ ምልእቲ ኮይና ቅድሜና ዝነበሩ ፃወቲ ሓያላት ኩሉ ሙሉእ ኩሉ ዝዕብልልዎ ዝነበሩ ሳቶም እዮም። ንሕና ምስ መፃና እውን ኣብ 80ታት ስጋብ 87 ዘሎ ግዜ 88 እቲ መፋርቕ ሓያል ጋንታ ኮይና ንኩሉ እንዳበድሀት ብዙሕ ግዜ ኣዲስ ኣበባ ትመላልስ ነራ ሓያላት ጋንታ ነረን እዮም ኩለን በዓል ቺፖሊኒ፣ ሜሎቲ፣ ኣዱሊስ ዋላ ዋልያ ንባዕሎም ሓያላት ጋንታታት ነረን እዮም። ግን ዋላ ኣብቲ መወዳእታ ደረጃ ኣብቲ መወዳእታ ግዜ ካብቲ ደረጃና ናብ ካልኣይ እንዳወረድና ምስ ቺፖሊን እንዳተለዋወጥና ወይ ምስ ሜሎቲ ምስ ኣዱሊስ ምስ ኩለን ንኸይድ እምበር እታ ጋንታ ሓያል ሽም ዝነበራን ኣብ ኣዲስ ኣበባ ከይዳ ውን ፅቡቕ ተወዳዳሪት ጋንታ ዝነበረት እያ።
3: እታ ጋንታ ከም ሻዕብያ ተወሰደ ኣብ ርእሲ ምንበራ ደገፍታ እውን ቅያር ሰማያዊ ማልያን ሰማያዊ ክራባታን ስለ ዝሃብዋ ብሓፈሻ ኣብ 1987 ከዓ ብዙሕ ሽግር ትረክብ ከም ዝነበረት እዩ ኤፍሬም ዘዘንቱ።
2: ርሻን ኣብቲ ኣንጎሎ ናይ ሴዳዊ ኣብ ታሕቲ ናህና ደጋፊት ኮይና እንዳ ሻህ ዝነበረ ኤልፓ ወይ ኤሌክትሪክ ቀይሕ ባሕሪ እቲ ባጀት ትሕት ትብል ስለ ዝነበረ እዮ ስለቲ ግዜ እቲ ፓኒኖ ንቋቑሖን ፀባን ኣብኡ ፍቀደና ነይሩ ድሕሪ ልምምድ። ቅድሜና ግን ኣነ ብዙሕ ክሳ ይኮንኩም በዓል ኣብርሃ ዝነበሩሉ ግዜ ኩሎም እቶም ዓበይቲ ምናልባት በዓል ሻገ እውን ክዝክርዎ ክእሉ እዮም ንሳቶም ቅድመይ ዝነበሩ ህያብ ሂባትና ነይራ ማልያ ግን ኣይተረኣየትን ኣብ ቶም ቅድሜና ዝነበሩ ኣስማቶም ዝነበሮም ውን ነይሩ እዩ ማልያ እሱ ገይሮም ክፃወቲ ግን ኣይተፈቅደሎምን። ኣዝያ ንፍዕቲ ወይ ከዓ ሓያል ደጋፊት ስለ ዝነበረት ስጋ ከምዚ ደረጃ በፂሕ ነይሩ። ግን ብላዕለዋይ ደረጃ እቲ ማልያ ሽም ዘለዎ ኣብቲ ግዜ ትስ ኣይተለምደን ነይሩ ኣይኣትወን እውን ነይሩ ባና። ስለዚ ብእሱ ገይሮም ክፃወቲ ኣይከኣልን ተባሂሉ ኣብ ስእሊ እውን ኣሎ እቲ ማልያ ገይሮም ክፃወቲ ከይተፈቅደ ጠጠው ኢሉ ማለት እዩ።
3: እቲ ኣብ ሜድያ ቦቾፊልያ ልዑል ብቕዓት ዘመስክር ዝነበረ ኤፍሬም መንግስቲ ኣባል ናይታ ሕሪት ጋንታ ኤርትራ ክኸውን ግዜ ወሰደን። ኣብ 1982 ምስ ሓያላት ስፖርተኛታት ብምዃን ኣብ ኣዲስ ኣበባ ድንቂ ብቕዓት ኣመስኪሩ ኣብኡ እውን ኣይተሓፅረን። ምስታ ንኤርትራ እትውክል ሕሪት ጋንታ ኩዕሶ እግሪ ካብ ሕርያት ተመሪፁ ካብ ቀዳሞት 11 ተፃወቲ ክኸውን በቐየ። ብዓላሚ ሕሪት ጋንታ ኤርትራ ዝነበረ ሃይለ ድባ ካብ 1982 ክሳብ 1986 ተፃዊቱ ብድሕሪ እውን ምስታ ካብ 1987 ብተኪ ኣብርሃ ትዕለም ዝነበረት ሕሪት ጋንታ እውን ቦትኡ ከውሕስ ኣይተሸገረን።
2: ሓያል ኣሰልጣኒ እዩ ዳሕራይ ከዓ ዳኣምነሉ ተፃወታይ ወላ ዝኾነ ይኹን ስጋዕ መወዳእታ ክብፅሑ ዝደል ኣሰልጣኒ እዩ። ሕሪት ጋንታ ኤርትራ ክትኣቱ ማለት ቀሊል ኣይነበረን ኩላህና ንፈልጦ ኢና። ኣብቲ ግዜ እቲ ግን ካብ ብዙሕ ግዜ ቴክኒክ ኣብ ታክቲክ ዝኣምን ዝነበረ እዩ ድሕሪኡ ከዓ ፊዚካል። ስለዚ ብከምዚ ደረጃ ይመስለኒ ኣብቲ ብዙሓት ሓያላት ፃወቲ ነይሮም እዮም። ግን ኣብቲ ፊዚካል ቁሩብ ይርኢ ስለ ዝነበረ ይመስለኒ ብዙሕ ግዜ ውደ

0: ኣነ ነርና በዚ ደረጃ እዚ ከዓኒ መጀመርያ ዝኸድ ኩሉ ኣብ ምስ ሙሴ ሃይለማርያም ምስ ሓሪት ጋንታ ኤርትራ 45 ኮይና ንፃል ክኢለ ማለት እዩ
1: ዋንጫ ሒዝና መፅኢና ኢና በዓል ፓቸ ዝነበረሉ ታሪክ ኣሎ ታሪክ ናይ ኤርትራ ካርታ ኩልሃ ናተፃወቲ ኣብኣ ተሳኢልና ሽዑኡ ምስ በዓል ጫድ ምስ በዓል ሱዳን ምስ በዓል ኢትዮጵያ ውን ነራ ብጋንታ ንበዓል ሱዳን ስዒርና ዋንጫ ሒዝና መፂና ኢና 92/93 ኣቢልቲ መጀመርያ ናፅነት ማለት እዩ
2: ኣብ ድሮ ናፅነት ጋንታ ኤልፓ ምስ ዋልያ ይፃወት ነበሩ ተፃወቲ ኤልፓ ብሸቶ እናመርሑን ከለዉ ኣብ ገፁራ ገፅዎም የማናይ ምንጋግኡ ብከቢድ ተሃስዩ ስለ ዝነበረ ድማ ኩዕሶ ሰኪዐት ይኹን ኩዕሶ እግሪ ካብ ምፅዋት ኣቋረፀ
0: ሜሎትን ቺፖሊን ወይ ኣድሊስን ቺፖሊንን ኦረዲ ኣፍሊጦም ነይሮም እዮም ናብቲ ደረጃ ቀዳማይን ካልኣይን ንሕና ንሳልሳይን ረብዓይን ንፃወት ነርና ኣድላይ ማለት ብዙሕ ራፍ ዝኾነ ፀወታ ግን ኩሉ ግዜ እንተተሳዒርካ ዋልያ ተሲዒሮም ኢኻ ብሃገር ደረጃ ስለ ዝሕሰብ ሻዕብያ ተሳዒራ ስለ ዝበሃል ንኸይንስዓር ብዙሕ ኢና ንጥቀቕ ኣብዚ ግዜ እዚ ከዓ ካብ ነቲ ቁፅሪ 2 ብቁፅሪ 2 ዘሎ ናህና ቁፅሪ 11 ብኡ ኣጋጣሚ ዝተረኸብና ኣነ ንደገም ሰው ፃኽዎ እዩ እሱ ወዲቑ ኣነ ንሜዳ እዳገፀ እዳኸድኩ ብድሕሪት መፅ እዩ ካብ ቤንች ድመፀ እዩ ሃሪሙኒንዓይ ምስ ወደቕኩ ከዓ እቲ ብሎን ጫማ ገይሩ ኣብ መንጋጋይ ሴሩኒ ማለት እዩ እዚ መንጋጋይ ምስ ሽዑ ልዕሊ ወርሕን ፈረቓን ኣብ ሆስፒታል ከይደ ሕክምና ገይረ እቲ ናተይ ናይ ኩዕሶ ዘመን ሽዑ ብድሕሪ ይቕርቡ ዋላ ተፃዊተ ተኾንኩ ግን ፍርሒ ነይሩ ማለት ተተሃሪምካ እንደገና ኣብ ከምኡ ደረጃ ከይትበፅሕ
1: ኩሉ ግዜ ምስ ዋልያ ክትመፅእ ከለኻ ዳርጋ ኣብ ኩናት ኢኻ ተኣቱ ሕጅታ ፀገም ዋልያ ክኢላታት ኳ ግን ኩሉ ግዜ ሓንሳ እንድሕር ስዒርካዮም ደጊምካዮም ገለ እዚኣ ክስዕረና እያ ዝብል እምነት ነይርዎም በቲ ከዓ እቲ ፖለቲካ ተኸይድካ ከዓ ጋንታ ሻዕብያ ስለ ትበሃል ዝነበረት ኣብዚኣታ ፀገሞም ነይርዋ ንሳቶም ኮ ካብ ሓደ ስጋዕ 11 ፉትቦለር ክኢላታት እዮም እኖ ድወፃወት እዮም ዝወፆም የብሎም ክስዕሩና ኢሎም እንተዝብገሱ ምስዓሩ ውፅኢት ስምረኸቡ መብዛሕትኡ ግዜ ንስዕሮም ስለዝነበርና ግን ፈርያማኣቱኻ እታ ሽም ከዓ ክትከውን ትኽእል ጋንታ ሻዕብያ ስለ ዝብልዋ ከዓ እሳ ከዓ ቅሩብ ትኸብዶም ግዲ ነይረ ኣብኡ ከዓ በቶም ሓለፍቶም እውን እዛ ጋንታ እዚኣ ክስዕረኩም የብላን ስለ ዝበሃሉ ዝነበሩ ሳእታ ተሃስዮም ዝነበረ በርኪ ኢላታት እዮም ፖለር እንታይ ሞኸተውፃሎም እያ ግን ንኣና ብ ጋንታና መብዛሕትኡ ግዜ ኣይስዕሩናን ነይሮም ትኽብደት ተፅዕኖ ናይቲ ናይ ጋንታና በቲ ፖለቲካ ገለ ስለ ዝረአ ዝነበረ እስኡ ትፀገመ ነይሮም ብል
2: ነታ ብበቕዓታ ዝምክሐላ ጋንቲኡ ግን ኣይገደፋን ካብ ታሕሳስ 1991 ጀሚሩ ንሓደ ዓመት ኣሰልጢንዋ ንሱ ሙሉእ ብምሉእ ቁስሊ ምስ ሓወየ ነታ ጋንታ ንኣሰልጣኒ ክብሮም ተወልደ መድህን ኣረኪቡ ተፃወታይ ኮይኑ ቐጸለ ኣብ 1994 ኩዕሶ እግሪ ጠቕሊሉ ክገድፎ እንከሎ ኩዕሶ ሰኪዐት ግን ምስ ጋንታ ቺፖሊኒ ማለት ምስታ ብኩዕሶ እግሪ ምስ ጋንቲኡ መተሃላለኽቲ ዝነበረት ንዝተወሰና ኣዋርሕ ቀጺሉ
0: ተፃወታይ ነርካ ኣሰልጣኒ ክትከውን ማለት እቲ ክገብርዎ ደይክእሉ ውሽጣቲኻ ባዕልኻ ክትገብሮ ኢኻ ትደሊ ቀሊል ኣይኮነን ዋላ ትስምዒት በዕሉ እውን ቀሊል ነገር ክጋገ ይከሎ ዋላ ስኻ ሰብ ኮንካ ትጋገ እንተነበርካ ንስኻ ግን ትጋገ ዝነበርካ ኮይኑ ይስማዓካኒ ኣዝዩ በዳህ ነይሩ ዋላ ትስምዒት በዕሉ እውን ቀሊል ነገር ክጋገ ይከሎ ዋላ ስኻ ሰብ ኮንካ ትጋገ እንተነበርካ ንስኻ ግን ትጋገ ዝነበርካ ኮይኑ ይስማዓካኒ ኣዝዩ በዳህ ነይሩ
2: ፍቕሪ ስፖርት ኣብ ደመ ነብሱ ዝተፀንበረን ድርብ ዕማም ዘሰላስለን ኤፍሬም እናተፃወተ ዝዕልም እናዓለመ ዝፃወት ስፖርተኛ እዩ ነይሩ ኣብ ሓይሊ ኤሌክትሪክ እናሰርሐ ንጋንታ ላልምባ እናኽሻ ብኩዕሶ እግሪ ንጋንታ ምድላዊ መግቢ ከዓ ብኩዕሶ ሰኪዐት ናዋርሕ ከሰልጠነን ተራእዩ ንኩሎም እቶም ኣብ ዝኽርታቱ ዓብ ኣበርክቶ ዝገበሩ ስፖርተኛታት ብሓፈሻ نتا أرمام

0: ዕባለ ስፖርት ሃገር ዝብሎ ነፍሲያር ተስፋይ ቀለታ በኽብሪ ከም ዝክሮም እዩ ዝገልጽ።
1: ቀለታ ንዓይ ኩሉ እዩ ሓደ ኣርኩ ዩ ነይሩ ነቦይ ዋላ ኣድሊስ ከለኹ ንኹሉ ተፃወታይ ከምኡ እኳ ተነበረ ንዓይ ግን ብፍላይ ከዓኒ ከም ጎራብቲ መጠን ንጎ ክሓልፍ ዋላ ምሸታ ኣዝዩ እዩ ድመርሓኒ ነይሩ ከምዚ ወድለካ ከምዚ ወድለካ ከምዚ ወድለካ ኣነ ከዓ ኣዝየ ሰምዖ ነይሩ ስለምንታይ ዋላ ኳብ ኩዕሶ እግሪ ኣይፃወት እንተነበረ ናይ ኩዕሶ እግሪ መንቋዕቋሕታ ግን ኣዝዩ ነይርዎ እዩ ንዓይ ከዓ ካብ መሰረት ኣልዒሉ ስጋዕ መወዳእታ እሱ እዩ ኣብዚ ደረጃ እዚ ብፅሕ ንክብል ይኽእል። ስለዚ ኣብ ሂወተይ ብዙሕ ዓብዪ ቦታ ኣለዎ ዘለኣሎም ከዓ ንዑ ክዝክርእየ ዝነብር ንዓይ ጥራይ ደይኮነስ ንኩሉ ኣብ ኤርትራ ዝነበረ ዝፈር ዝነበረ ተፃወታይ ንቐለታ ደይፈቱ የለን።
0: ሂወት ኣሜሪካ ንኤፍሬም መንግስትኣብ እቲ ካልእ ብድሆታት እዩ ኣፅኒሄሉ ከምቲ ዝሓሰቦ እናሰርሐን እናተማህረን ዓይነት ሂወት ስድርኡ ንምምራሕ ዝዕንቅፅ ብድሆታት ኣይተፈልዮን። ኣብ ርእሲ እቲ ነዊሕ ዓመታት ብዘይ ወረቐት ምፅንሑ ተወሳኺ ሕማም ሽኮር ሓመመ። እቲ ሕማም ካልእ ሕማማት ኩሊት ኣማዕበለሉ። ከቢድ ገንዘብ እናኸፈለ ክሕፀብ እውን ተገደደ። ብዓቕሚ እውን ሰሙናዊ ኣስታት 2,000 ዶላር ክኸፍል ተሓተተ። ልዕሊ ዓቕሙ ብምዃኑ ፈተውቲ ቤተሰቡ ማሕበር ገዳይም ስፖርተኛታትን ኮታ መላእ ህዝቢ ብዘዋፀሉ ገንዘብ 8 ዓመት ኩሊቱ ተሓፂቡ። እቲ ሽግር ግን በዚ ደው ኣይበለን። ኣብ 2021 የማነይቲ እግሩ ቁስሊ ጋንግሪን ገበረት። ብሓካይም እውን ክትቁረስ ተሓበሮ። እታ ኣብ ሜዳ ኩዕሶ ሰኪዕትን ኩዕሶ እግርን ብፀወታ ብምስልጣንን ስራሕን ዘይትርብርብ እግሪ ምስ ከቢድ ስምዒት ተቆርፀት። ብድሆታት ገጢሙ ክስዕር ነይርዎ። ኣብ ብዙሕ ሽግር መፍትሒ ኣይተሰኣነን። ብዕድል እውን ሓንቲ ቆሊት ረኸበ። ኣብ መስርሕ መቕያር እውን ብዙሕ ብድሆታትን ዝኽርን ከም ዘሕለፈ እዩ ዝሕብር።
1: ክድቅስ ኩሉ ነገር ምስ ተቀራርብኩ ሰዓት 11 ናይ ምሸት ካብ ሆስፒታል ተደረው ኢልኒ ማለት እዩ ምስ ከድኩ ምስ ተደወለ እንታይ እዩ ሕጂ ትመፅእ ውሽጢ ፍርቂ ሰዓት ሕጂ ትመፅእ ናብ ሆስፒታል እንታይ ትብልኩም ኩሉይ ተረኺቡሎ ትመፅእ ከይደ እቲ ሰብ ሓደጋ ገይሩ ናይ መኪና ሓደጋ ወዲ 46 ፃዕዳ ሰብ እዩ እቲ ኩሊት ናቱ ኣውፅኦም ኣብ ፍሪዘር እትዮም ንሶም ብሄሊኮፕተር ኣምፅኦሞ ኣነ ካብ ብገዛ መፅ ሸዓን መጥባሕቲ ገይሮም ለዩ ማለት እዩ። ብሰንኪ ከዓ ቅድሚኡ ግን እዚ ናይ እግሪ መጉዳእቲ ኣጓኒፉኒ ነይሩ ቅድሚኡን ካሊእ ተረኪቡ ነይሩ እዩ ግን ናይዚ ኢንፌክሽን ደው ከይበለ ዓይነ በካ እናኢሎም ዶ ኣቢሎሞ ብ222 ከዓ ዝቀይረ ማለት እዩ ኩሊት።
0: ኣብዚ እዋን እዚ በታ ኣብ 222 ዝተቐየረት ካልአይቲ ኩሊት ዕረፍትን ርግኣትን ረኺቡ ካብ ሰሙናዊ ምሕፃብ ኩሊት ተገላጊሉ ሂወቱ ብጥዕና ኣብ ምምራሕ ይርከብ።
1: በዳሂ እዩ ነይሩ ግን ሓቂ ሓይሽ በዓልቲ ቤተይ ካብ መጀመርያ ስጋዕ መወዳእታ ስጋብ ሰዓት እዚ ንሳያ ናተ ይድገፍ ነይራ የሕዋተይ ብምልኦም ደቀይ ከዓ 3 ደቀይ ሓደ ብካናዳ ኣለ 2 ምሳይ ኣለዋ እዚኦም እቲ ዝዓበየ ፓርቲ እዮም ሒዞም ዘሎ ብምሉእ ከዓ ምሳይ ፃወቱ ዝነበሩ ሰባት ኣብ ቦስተን ደቕመጡ ተቐማጦ ማሕበራት በዓል ዕዳጋ ሓሙስ ማይተመናይ ቦቸፊላ ማሕበር ገዳይን ብምልኦም ኣብዚ ደረጃ እዚ ሞራል ገይረ ንክቅፅል ዝገበሩ ሳቶም እዮም ቀሊል ኣይኮነን ኣብ ዝተወሰነ ግዜ ደድሕሪ ክዕሶ ትጎይ ነርካ ኣብዚ ደረጃ እዚ ክትበፅሕ ስማዓካ እዩ ግን ካበይ ናበይ ምሳኻ ዝነበሩ ሰባት ከዓ ኣብዚ ግዜ ዝደየለዉ ሰባት ስለ ዘለዉ ንዖም ያኻ ዝክር ዘለካ ከምኡ ክሓስብ ከለኹ ከዓ እዚ ኩሉ ገይረስ ኣብዚ ከማ ንመፅ ምሳኹም ውዒለስ ነዚ ከለኹ ነዚ ሰነድ እዚ ክስንድ ብጣዕሚ ኣዝዩ ይሕብነኒ ደስ ካብለኒ።
2: እቲ መጀመርያ ሓሚሙ ዝተባሃለ በቃ ሮማይ ተረመሰ ጥራይ መሲልና ነይሩ ሕጂ ቀሲ ኢሉ እቲ ወረ እንዳመፀ ገለ ድሓን ምዃኑ ኣረጋጊፅና ኣብዚ ፌስቡክ ድ ገለገለ ከዓኒ ቁሩብቁሩብ ሓበሬቱ ንረክብ ነርና ሕጂ ከምዚኣ ኢሉ ምስ መፀ ከዓኒ ከም ሓውና መጠን ከም ዓርክና መጠን ተመስገን ኣምላ

ናኺልና ኢና ሕጂ ኣብቲ ደገ ከዓኒ ሓጋዚ ኢና ስለ ዝኾነ እፍሬም ነዛ ናይ ገዳይም ድዩ ዋላ ብውልቂ እውን ብዙሕ እዩ ክሳይ ትገብረና እጂ ከምኡ ስለ ዝገበረና ንሕና ድማ ክፉእናቱ ክንርኢ ንደልን እንኳዕ ከምዚኣ ኢሉ መፀና ጎበዝ እዩ ዘሎ።

0: እቲ ካብቶም ተስፋ ድቆርፁ ኣይነበርኩም ምስ በዓል ብርሃነ መላጥ ምስ በዓል ምስግና ዮሃንስ ዲሲ ትበሃል ጋንታ ነራ ምስኣቶም ኮይና ኣብ ዓመት ዓመት ኣብቲ ስቴትስ እንዳኸድና ንፃወት ነርና ኢና ኣይቋረፅኮን ጎንጎኑ ከዓ ናይ ህፃናት ጋንታታት ነረናነ የሰልጥን ነረ ኩዕሶ እግርን ባስኬትቦል ስጋዕ ዚ ሰዓት እዚ እውን ኣብ ክልቲኡ ዓውዲ ከመ ሰልጣኒ ኮይነ ይሰርዐ
1: ማሕበራት ገዳይም ስፖርታውያን ኣብ ወፃኢ ንገዳይም ስፖርታውያን ኣብ ምትባዕን ምትሕጋዝን ልዕል ኣብርክቶ ከም ዘለዎን ብምግላፅ ኣብዚ መፅእ ዓመት ነቶም ብስፖርት ቋንቋ ደን ሃገራውነትን ዘሰልጠንዎምን ዘንቅሕዎምን ዘለዎ ቆልዑ ንዑደት ናብ ሃገሮም ሒዞሞም ክመፁ መደብ ከም ዘለዎም ብምግላፅ ንስድራ ቤቱ ንማሕበራት ገዳይም ስፖርተኛታትን ካልኦትን ድሕሪ ምምስጋን ንናይ ዝእዋን ስፖርታውያን ብፍላይ ተፃወቲ ኩዕሶ እግሪ ብጥቕሲ ኣሰልጣኒኡ ነበር ነፍስሄር ፍስሃየ ደሳለኝ ተላቢዎም ኣሎ ኩዕሶ ልቢ ስለ ትርኢ ብልቢ ቅረብዋ
0: ኣብ ዝኾነ ኣብ ስፖርት ራይ ዘይኮነስ መንሰያት እዮም ፅባሕ ንጎ እንታይ ጓኖፎም ኣይፍለጥን እዩ ስለዚ እቲ ስኻ ክትገብሮ ትኽእል ስጋዕ እቲ ትገብሮ ግበር ኣለው ውሕዳት ፃውቲ ኮን ኣብ ፕሮፌሽናል ከይዶም ዝፃወቱ ዘለዉ ኣብ ፕሪምየር ሊግ ኣተው ዝፃወቲ ኣለውና ካበይ መፅ ምሳቶም እሶምን ጎደሎ ኣለዎ ግን እቲ ናቶም ስምዒት ናይ ግሎም ስምዒት ክገብርዎ ኣለዎም ስጋዕ መወዳእታ

ባርከስ ዝኸበርኩም ተኸታተልቲ ለስ ስፖርት ናይ ሎሚ ትሕዝቶ ኣብዚ ክንዛዝም ብዘቕረብናልኩም መደባት ዓጊብኩም ክትኮኑ ሰብ ሙሉእ ተስፋ ኢና። ምርኻብና ዝቕፅል ሰሙን ብኻልእ መደባት እዩ ክኸውን። ክሳብ ሽዑ ሰላም ወሰናይ እናተመነኹ ይፍለየኩም ብወገነይ ሰላም።

ኣብዚ ሰላምታና ተቐበሉ ፈነወና ኣብ ምክታለ ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልቲ ፈረቓን ኣኺሉ ንሎሚ ቀዳም 22 ናሓሰስ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴ ማስመሮሜ ንምክትታልኩም ብክብሪ እናዓደምኩ ብቐንዳ ርእስተ ዜና ፍልም ሚኒስትር ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ተዛዚሙ ሚኒስትሪ ትምህርቲ ማሃይምነት ንምጥፋእ ናይ 5 ዓመት ስትራቴጂካዊ ውጥን ሓንፂጡ

0: ኣብ ንዞብ ዓዲ ቀይሕ መደብ ውህለላ ንኡስ ልቓሕን ንምዝርጋሕ ይስርሕ ኣሎ። ቻይና ኣብ ቀዳማይ ፍርቂ 2026 ምስ ኣባላት ኦፔክ ዘካየደቶ ንግዳዊ ምልውዋጥ ብልዕሊ 20 ሚእታዊት ዓብዩ። ኣብ ናይጀርያ ብዘጋጥመ ሓደጋ መጥሓል ጃልባ ልዕሊ 50 ሰባት ከም ዝሞቱ ተገሊጹ። ማእከል ምርምር ጠፈር ኣሜሪካ ናሳ ኣብ ወርሒ ቀዋሚ መደበር ንምህናፅ 20 ቢልዮን ዶላር ክስልዕ ምዃኑ ሓቢሩ። ዝርዝር ዜና። ንክልተ መዓልታት ዝቐፀለ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ትማሊ ኣማሲኡ ተዛዚሞም። ጋዜጠኛ ዳንኤል ወልዱ ብመልክዕ ፀብጻብ ንዘዳለወ ትሕዝቶ ገረ መስቀል ገረ ዝገሄር ከቕርቦ እዩ።
1: ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ንክልተ መዓልታት ኣብ ኣስመራ ዝተቓንዐ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ተዛዚሞም። ኣብዚ ዋዕላ ሕርሻዊ ኤክስቴንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻዊ ዋኒንን ድሕነት ውሕስነትን መኣዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀገታትን ዕቃበ ስንህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕተ ውራቕ ትቀሪቡ። እቲ ብክኢላታት ዝቐረበ ዓሚቑን ኣገዳስን ትሕዝቶ ዘለዎ ውራቕቲ ፈተነ ዓሌታት ዘርኢ ስምስም ንምስሳን ምህርትን ናይ ልምዓት ዕድላትን ገምጋም ዝተፈላለየ ዓቐናት ባህርያዊ ፈሳሲ ድኩዒ ኣብ ዕብየትን ምህርትን ምሩፅ ዘርስገም ደረጃታት ድሕሪ ምእካብ ምህርትን ኣገባብ መብሰልን ባናና ስርዓተ ትሕዞ መሬትን ተርኡ ኣብ ሕርሻዊ ልምዓትን ምኽታት ዲያስፖራ ኣብ ኣግሮ ኢንዱስትርያዊ ምስግጋር ውህደት ፍርያት ዘለቕ ፀዓትን ክሊማ ቀደው ሕርሻን ስነዳን ምዝገባን ብቕሊ ኣብ ኤርትራ ፅልዋ ባህርያዊ ድኩዒ ኮምፖስት ኣብ ደጋዊ ቀመማዊ ባህሪ ሓመድን ገምጋም ባህርያት ምህርትን ዓሌታት ስርናይ እዋናዊ ገምጋም ህልው ብቕዓት ናይ ፀባ ከብቲ ገምጋም ጀነቲካዊ ብዙሕነትን ቅርፅን መበቆላውያን ደርሁ ኤርትራ ሳተላይት መሰረት ዝገበረ ትንታነ ምልዋጥ ክሊማ ከምኡውን ዳሃሳስ ደጋዊ ፅግዕተኛ ገረብ ኣንበጣን ጎደበ ኣንበጣን ዝብልን ካልእን ዘጠቓለለ ነይሩ። ኣብ ብመንበር ኣሰነዳይት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ መዛዘሚ ቃል ካብዚ ዋዕላ ዝምንጩ ቀንዲ መልእኽቲ ንኣገዳስነት ምሕያል ምትእስሳር ምርምር ፖሊስን ትግባርን ዘጉልሕ ከምኡውን ካብ ምርምር ዝቕሰም ፍልጠት ናብ ግብራዊ ፍትሓትን ውፅኢታዊ ምድባትን ክትርጎም ከም ዘለዎ ዘነፅር ምዃኑ ኣብርህዩ። ዶክተር ኤፍረም ኣስዒቡ ኣብቲ ዝተገብረ ዘተን ክትዕን ኣብ መንጎ ትካላት መንግስቲ ማእከላት ምርምር ትካላት ላዕለዋይ ትምህርቲ ሓረስቶት ብሕታዊ ፅላትን ናይ ልምዓት መሻርክትን ድልድል ምትሕባር ክህሉ ኣድላይ ምዃኑ ከም ዝተነፀረ ገሊፁ። ሚኒስትር ሕርሻ ኣቶ ኣርፋይ ነበርሀ ወገኑ ነዚ ዋዕላ ንምክያድ ዝመፅእ ሓሳብ መንቀሊኡ እቲ ኣብ ወርሒ ጥሪ 2025 ዝተቓንዐ ኣህጉራዊ ዋዕላ መፅናዕትታት ኤርትራ ከም ዝኾነ ሓደ ካብ ቀንዲ ረቑሒታት ዓወት ናይዚ ዋዕላ ድማ ኣሰነዳይት ኮሚቴ ንልዕሊ ዓመትን ፈረቓን ዘካየደቶ ዘይሕለል ፃዕሪ ከም ዝኾነ ብምጥቃስ ንኣሰነዳእቲ ኣቕረብቲ ብቐንዱ መንእሰያት ከምኡውን ኣዋህርትን ተሳተፍትን ስለቲ ዝገበርዎ ዕዝዝ ኣበርክቶ ምስጋና ኣቕሪቡ። ኣብዚ ብሚኒስትሪ ሕርሻ ዝተወደበን ዕዶት ናብ መርኣያ ቦታታት ዘጠቓለለን ሃገራዊ ዋዕላ ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታትን ሞያውያንን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላት ናይ ስራሕ መሻርክትን ዕድመ ዝተገብረሎምን ብድምር ልዕሊ 300 ተሳተፍቲ ነይሮም።
0: ማሃይምነት ንምጥፋ ኣብ ዝሓለፈ ዓመታት ክካየድ ፀንሐ ንጥፈታት ብምሕያል ክሳብ 2030 ንምጥፍኡ ዝሕግዝ ናይ 5 ዓመት ስትራቴጂካዊ ውጥን ተሓንፂፁ። ወኪል ኤሪና ሃብተ ገርግሽ ተስፋ ማርያም ብመልክዕ ፀብጻብ ንዘዳለወ ትሕዝቶ ዳናይ ተስፋ ዝገ ክተቕርቦ እያ።
2: ሚኒስትሪ ትምህርቲ መሃይምነት ንምጥፋእ ኩሉ ዜጋ ተረባሐ ዕድላት ትምህርቲ ንምግባሩን ኣብ ዝሓለፈ 10 ዓመታት ንዝተሰላሰለ መደባት ዝግምገመሉ ዓውደ ዘተ ኣብ ከተማ ከረን ብምክያድ ክሳብ 2030 ዝዝርጋሕ ናይ 5 ዓመታት ስትራቴጂካዊ ውጥን ስራሕ ሓንፂፁ። ኣብቲ ካብ 18 ክሳብ 21 ብደረጃ ሃገር ዝተኻየደ ገምጋማዊ ዓውደ ዘተ ዋና ዳይረክተር ክፍሊ ትምህርትን ዓቢ

0: እቲን ሚድያን ኣቶ ገብረዝግ ድማም ኣብ ዘስምዖ ቓል ኩሉ ዜጋ መሃይምነት ንኸጥፍእን ክንኡ ክስጉምን ብመደብ ትምህርትን ዓበይቲ ዓረዮት ምሸታዊ ትምህርትን ኮማዊ ኣብያተ ንባብን ዝግበር ዘሎ ወፍሪ ንክዕወት ብዝለዓለ ይስራሕ ከም ዘሎ ብምጥቃስ ተራ መሻርክቲ ክዓዝዛ ዘኻኺሩ ክሳላሰል ንዝፀንሐ መደባት ትምህርትን ዓበይቲ ብዕምቆት ብምግምጋም ናይ ዝቕፅል ዓመታት መደብ ስራሕ ንምዕዋት ተመላሊእካ ክስራሕ ብምልባው ድማ ኣብተን ዛጊት ዘይተበፅሓ ከባቢታት መደብ ትምህርትን ዓበይቲ ብዝለዓለ ክትግበር ኣብተን ዝዛዘማ ደግሲ ከየጋጥም ከኣ ልዑል ኣተኩሮ ክግበር ተላብዩ ኣብቲ ኣጋጣሚ መጠን መሃይምነት ኣብ ዝተሓተ ደረጅኡ ንምውራድ ኣብ ምሕያል ምሸታዊ ትምህርቲ ምዕባይ ኮማዊ ኣብያተ ንባብ ምፍታሕ ሕፅረት መምህራንን መፃሕፍትን ብዕምቆት ተዘትዩ ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ መዛዘሚ ቓል ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራት ሚኒስትሪ ምክልኻልን ካልኦት ናይ ስራሕ መሻርክቱን ብምውሃድ ንዝገብሮ ዘሎ ፃዕሪ ብምምጓስ መሪሕ ተራ ዝፃወት መምህር ብምዃኑ መምህራን ሓያል ፃዕሪ ከካይዱ ኣተሓሳሲቡ
1: ኣብ ንዞባ ዓዲ ቀይሕ ኣገልግሎት መደብ ውህለላ ንኡስ ልቓሕን ማለት መውል ብሰፊሑ ብምዝርጋሕ መነባብሮ ዓማዊል ንምምሕያሽ ኣብ ምምራኻፍ ፍልጠ ቅጥዕታት ዘተኮረ ጎስጓስ ይካየድ ኣሎ ብ20 ናሓሰ ኣብ ከተማ ዓዲ ቀይሕ ኣብ ወተሃድራዊ ትካል ስፌት ክዳውንቲ ንስራሓ ደቂ ኣንስትዮ ኣብ ዝተዋሃበ መግለፂ ሓላፊ ጨንፈር ውህለላ ንኡስ ልቓሕን ደቂ ኣምሓረ ኣቶ መንከም ካሕሳይ ብሰንኪ ሕፅረት ገንዘብ ካብ ኣፍራይነት ዝበኩር ዜጋ ንኸይህሉ ክሳብ ርሑቕ ገጠራትን ቁሸታትን ዕድላት ልቓሕ ንምስፋሕ ዝካየድ ፃዕሪ ንክሰምር ዜጋታት ቅጥዕታት ናይቲ ትካል ብግቡእ ክፈልጥዎ ኣገዳሲ ምዃኑ ኣብርዮም ብውሕድ መጠን ልቓሕ ጀሚሮም ናብ ዓብ ደረጃ ዝበፅሑ ኣብነታውያን ዜጋታት ከም ዘለዎ ዝጠቐሰ ኣቶ መንከም ሕብረተሰብ ንቕሓቱ ኣበሪኹ ነቲ ዕድላት ብግቡእ ክጥቀመሉ ተላብዮም ወኪል መውል ኣብ ንኡዞባ ዓዲ ቀይሕ ኣቶ ሰመረ ምስጋኒ ብግድዩ ብደረጃ ንኡዞባ ልዕሊ 3 ሚልዮን ናቕፋ ናብ 400 ዓማዊል ተዘርጊሑ ከም ዘሎ ብምሕባር ቁፅሪ ዓማዊል ክብ ንምባል ይስራሕ ከም ዘሎ ገሊፁ መደብ ውህለላ ንኡስ ልቓሕን ብውልቅን ብጉጅለን ክልቅሑ ንዝደልዩ ዜጋታት ኣገልግሎት ዝህብ መንግስታዊ ትካል እዩ ኣብ ከተማ ከረን ን144 ኣባላት ጎስጓስን ሓበሬታን እዚ ህዝባዊ ሰራዊት ሞያዊ ስልጠና ይወሃብ ኣሎ እቲ ስልጠና ደረቕን ተንቀሳቓስን ካሜራ ሙዚቃ ስርዓተ ድምፂ ከምኡ ውን ስልጠና ዳንነት ኩዕሶ እግሪ መርበብን ኣትለቲክስን ዘጠቓለለ እዮም ዕላማት ስልጠና ሞያዊ ዓቕሚ ኣባላት ከባቢልካ ንፀንሐ ሓጓፋት ንምምላእ ከም ዝኾነ ተሓቢሩ ዝስዕ ባህጉራ እዚ ዝኸበርኩም ተዓዘብትና ምክትታልን ክትቅፅሉ ደጊመ ብክብሪ ዕድም ህዝባዊት ሪፓብሊክ ቻይና ኣብ ቀዳማይ ፍርቂ 226 ምስ ኣባላት ቁጠባዊ ውድብ ኤስያ ፓስፊክ ማለት ኣፔክ ዘካየደቶ ንግዳዊ ምልውዋጥ ምስ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሒ ክነፃፀር እንከሎ ብልዕሊ 20 ሚታዊት ከም ዝዓበየ ፀብፃባት ሓቢሮም ቻይና ኣብ ዝሓለፈ 7 ኣዋርሒ ምስ ኣባላት እቲ ዞባዊ ቁጠባዊ ውድብ ኣስታት 2.7 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እቶም ፀብፃባት ገሊፆም ሜካኒካዊ ኤሌክትሮኒካዊ ቴክኖሎጂካዊ ሕርሻዊ ከምኡ ውን ፀዓት ካብቶም ዝለዕለ ንግዳዊ ምልውዋጥ ዝተካየደ ሎም ፍርያት ምዃኖም ተፈሊጦም ንኣሜሪካ ቻይናን ሩስያን ዝርከበን 21 ኣባላት ዝሓቁፍ ቁጠባዊ ውድብ ኣፔክ ኣሳት 6 ሚታዊት ዓለማዊ ቁጠባን ልዕሊ ፍርቂ ዓለማዊ ንግዳዊ ምልውዋፅን ከም ዝሽፍን ይሕበር ኣባላት ናይዚ ኣብ 1989 ዝተመስረተ ግዙፍ ውድብ ኣብ ዝሓለፈ ዓመት ኣብ ንሓድሕደን ልዕሊ 26 ትሪልዮን ዶላር ዝግምት ንግዳዊ ምልውዋፅ ከም ዘካየዳ ኣህጉራዊ ፀብፃባት ንግዲ የነፅሩ ኣብ ናይጀርያ ብ20 ናሓሰ ብዘጋጠመ ሓደጋ ምጥሓል ጃልባ ልዕሊ 50 ሰባት ከም ዝመቱ ካብቲ ከባቢ ዝተፈነወ ዜና ኣርድዮም እታ ልዕሊ 80 ሰባት ፅዒና ከም ዝነበረ ዝተገልፀት ጃልባ ኣብ ሰሜናዊ ምዕራብ ናይጀርያ ብዝርከብ ፈለግ ትንቀሳቐስ ኣብ ዝነበረትሉ እዋንያ ዛጊድ ጠንቁ ብዘይተነፀረ ምክንያት ነቲ ሓደጋ ከም እተቓልዐት ተገሊጹ ኣብቲ ከባቢ ዝነበረ ሕማቅ ኩነታት ኣየር ልዕሊ ዓቐን ፅዕነትን ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎም ኣብ ናይጀርያ ብዝሓለፈ ወርሒ ሰነ ብዘጋጠመ ተመሳሳሊ ሓደጋ እውን ልዕሊ 30 ሰባት ከም ዝሞቱ ፀብፃባት የረድኡ ማእከል ምርምር ጠፈር ኣሜሪካ ናሳ ኣብ ወርሒ ቀዋሚ መደበር ንምህናፅ 20 ቢልዮን ዶላር ክስልዕ ምዃኑ ሓቢሮም በዚ ሓድሽ ውጥን መሰረት ናሳ ኣቐዲሙ ኣብ ዙርያ ወርሒ ዘንሳፍ መደበር ጠፈር ንምህናፅ ዝነበረ ውጥን ክስርዞ ምዃኑ ተፈሊጡሎ እዚ መስርሕ ህንፀቱ ኣብ ወፅዕ ኣብ ውሽጢ 7 ዓመታት ክዛዘም ትፅቢት ዝግበረሉ ዘሎ ብዓይነቱ ፍሉይ ዝኾነ ፕሮጀክት ጠፈርተኛታት ንነዊሕ ግዜ ኣብ ወርሒ ክፀንሑን ምርምር ከካይዱን ከኽእሎም እዩ እዚ ከምዚ ኢሉ እንከሎ እቲ መደበር ኣብ መጻኢ ናብ ፕላኔት ማርስ ንዝግበር ናይ ምርምር ጉዕዞ ከም መበገሲ ኮይኑ ከገልግል እዮም ብካል ወገን ነቲ ውጥን ኣብ መንጎ ኣሜሪካን ቻይናን ኣብ መዳይ ጠፈር ንዘሎ ውድድር መሊሱ ከበርኹ ከም ዝኽእል ይእመት

ኣብ ፔሩ ትማል 21 ናሓሰ 7.2 ሬክተር ዝተዓቀነ ሓደጋ መንቀጥቃጥ ምድሪ ከም እተኸሰ ማዕከናት ዜና ኣቃሊሐን በቲ ኣብ ማእከላይ ሸነኽቲ ሃገር ዘጋጠመ ተፈጥሮኣዊ ሓደጋ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ መጠናዊ ንዋታዊ ዕንወት ከም ዝሰዓበ ተገሊጹ ክኢላታት ስነ ምድሪ ፔሩ ተወሰኸ መንቀጥቃጥ ክኽሰት ከም ዝኽእል ብምእማት ነበርቲ ናይቲ ከባቢ ክጥንቀቑ ኣተሓሳሲቡ ኣለዉ ፔሩ ብብዝሒ ሓደጋታት መንቀጥቃጥ ምድሪ ኣብ ዝኽሰተሉ ጂኦግራፍያዊ ክፋል ዓለምና ከም እትርከብ ይጥቀስ ኣብ ዝሓለፈ ቅንያት ኣብ ጎረቤታ ኮሎምብያ ብዝተኸስተ 7.4 ሬክተር መንቅጥቃጥ ምድሪ ልዕሊ 320 ሰባት ከም ዝሞቱን ከቢድ ንዋታዊ ዕንወት ከም ዝሰዓበን ዝዝከር እዩ ብርክት ዝበለ ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ፖሊሲ ምስፋሕ ስፍራታት ብትሪ ኮኒነንኦም እተን ሃገራት ነዚ ዝገለጻ እስራኤል ኣብቲ ውግእ ዝሓዘቶ መሬት ፍልስጤም ልዕሊ 1200 ተወሳኺ ስፍራታት ክትሃንፅ መደብ ድሕሪ ምውፃእ እዩ መራሕቲ ብሪጣንያ ጀርመን ፈረንሳ ኢጣልያ ካናዳን ኤውሮጳዊ ሕብረትን ትማሊ 20 ሓሳብ ዘውፅዎ ሓበራዊ መግለፂ ትስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምቋስ ኣብ ትግባር ከይውዕል ኣተሓሳሲቦም እዚ ሓድሽ ውጥን ንምዕራባዊ ገማግም ኣብ ክልተ ክምቕሎ ዝኽእል ብምዃኑ ንምትፍናን እስራኤልን ፍልስጤምን ነዳዲ ከም ዝውስኸልዮም ናይ ቀረባ ተዓዘብቲ ዘጠንቅቑ ዘለዉ እዚ ከምዚ ኢሉ እንከሎ እቲ መደብ ንፍልስጤማውያን ናይ ህላወ ስጋኣት ምዃኑ ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረሽ ወቒሱ እስራኤል ኣብቲ ኣብ 1967 ብውግእ ዝሓዘቶ ምዕራባዊ ገማግም ኣብ ዝሃነፀቶ ዘይሕጋዊ ሰፈራታት ልዕሊ 700,000 ዜጋታታ ኣስፌራ ከም ዘላ ፀብጻባት የመልክቱ ብዘይካዚ ኣብ ልዕሊ ነበርቲ ምዕራባዊ ገማግም እተካይዶ ወተሃደራዊ ተፃብኦታት ኣሓይላቶ ከም ዘላ ናይ ቀረባ ተዓዘብቲ ይጠቕሱ ኣሜሪካ ኣብ ልዕሊ ኩባ ተወሳኺ ቁጠባዊ እገዳ ከም ዝወሰነት ኣፍሊጣ እዚ ሓድሽ እገዳ ንኩባንያታት ዕደና ህንፃ ከምኡ ውን ብርክት ዝበሉ ሰብ መዚ ኩባ ዘነፃፀረ ምዃኑ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊፆም እዚ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን እገዳ ኣብ ልዕሊ ህዝብን መንግስትን ኩባ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ እዩ ዝቃላሕ ዘሎ ኣሜሪካ ንሃገሩ ናይ ምግባት ጥሙሕ ከም ዘለዋ ዝወቐሰ ፕረዚደንት ኩባ ሚጉዌል ዲያዝ ካነል ነዚ ሓድሽ ናይ እገዳ ስጉምቲ ብትሪ ኮኒንዎ ኣሎም ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ናብቲ ሃገር ንዝለኣኽ ነዳዲ ዓጊታቶ ከም ዘላ ይፍለጥ ሓያሉ ሃገራት ኣብ ልዕሊ ኩባ ፀኒዕ ዘሎ በይናዊ ቁጠባዊ እገዳ ኣሜሪካ ክላዓል ተደጋጋሚ ፃውዒት ከቕርባ ፀኒሐን ኣለዋ ህዝባዊት ሪፓብሊክ ቻይናን ኢንዶኔዥያን ወተሃደራዊ ዝምድና ንምድንፋዕ ክሰርሓ ተሰማሚዐን እቲ ስምምዕ ሚኒስትራት ምክልኻል ክልቲአን ሃገራት ትማል 21 ናሓሳ ኣብ ከተማ ጃካርታ ኣብ ዘካየድዎ ዝርርብ ተበፂሖም ብመሰረት እቲ ስምምዕ ቻይናን ኢንዶኔዥያን ሓባራዊ ወተሃደራዊ ልምምድ ከስፍሓ ወተሃደራዊ ሓበሬታ ክለዋወጣን ኣብ ምምዕባል ኢንዱስትሪታት ምክልኻልን ክተሓጋገዛን እየን ከም ኣካል እቲ ስምምዕ ዞባዊ ፀጥታ ንምውሓስ ከም ዝሰርሓ ብምርግጋፅ ግዳማዊ ምትእታው ብሓባር ከም ዝቃወማ ኣነፂረን ኣብ ፅላት ምክልኻልን ፀጥታን ጥራይ ዘይኮነ ኣብ ምምዕባል ቁጠባውን ንግዳውን ዝምድናውን ከም ዝተሓጋገዛ ገሊፀን ኣለዋ ኣብ 2025 ኣስታት 170 ቢልዮን ዶላር ንግዳዊ ምልውዋጥ ዘካየዳ ቻይናን ኢንዶኔዥያን ኣብዚ ዓመት እዚ ነቲ ኣሃዝ ክብ ከም ዘብልኦ ኣሚተን ሩስያ ኣብ ከባቢተን ምስ ጃፓን ዘከራኽራ ደሴታት ኮሪል ፈተነ ሚሳይል ከም ዘካየደት ሓቢራ እዚ ናይ 21 ፈተነ ሒደት መዓልታት ድሕረቲ ፕረዚደንት ቭላድሚር ፑቲን ኣብተን ደሴታት ዘካየዱ ናይ ፈለማ ዑደት እዩ ዝስዕብ ዘሎም ጃፓን ነቲ ዑደት ዘለዋ ተቃውሞ ምግላፃ ዝፍለጥ ኮይኑ እዚ ሩስያ ዘካየደቶ ፈተነ ሚሳይል ናይ መልሰ ግብሪ ስጉምቲ ክኸውን ከም ዝኽእል ይእመት ደሴታት ኮሪል ንሩስያን ጃፓንን ካብ 1945 የከራኽረን ከም ዘለዋ እዮም ፀብጻባ ዘረድኦም ሩስያ ነቲ ጃፓን ኣብ ወተሃደራዊ ፅላታት ትገብሮ ዘላ ገዚፍ ወፍሪ ብምቋም ብተደጋጋሚ ከተጠንቅቃ ምፅንሓ ዝፍለጥ እዩ ዜናታት ንምዝዛም ቀንዲ ነጥብታት ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ተዛዚሙ ሚኒስትሪ ትምህርቲ ማሃይምነት ንምጥፋእ ናይ 5 ዓመት እስትራቴጂካዊ ውጥን ሓንፂጡ ኣብ ንዞባ ዓዲ ቀይሕ መደብ ውህለላ ንኡስ ልቓሕ ንምዝርጋሕ ይስራሕ ኣሎ ቻይና ኣብ ቀዳማይ ፍርቂ 2026 ምስ ኣባላት ኣፔክ ዘካየደቶ ንግዳዊ ምልውዋጥ ብልዕሊ 20 ሚታዊ ተዓብዮም ኣብ ናይጀርያ

ገጥመ ሓደጋ ምጽሓል ጃልባ ልዕሊ 50 ሰባት ከም ዝሞቱ ተገሊጹ። ማእከል ምርምር ጠፈር ኣሜሪካ ናሳ ኣብ ወርሒ ቀዋሚ መደበር ንምህናፅ 20 ቢልዮን ዶላር ክስልዕ ምዃኑ ሓቢሮም። ዝኸበርኩም ተዓዘብትና ሓፈሻዊ ዜናዊ መሰናድኦ ናብ ዝተዛዚመሎ ስለምክትታልኩም መስገን ቁርኽ መዓልቲ እዩ።

0: መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቕፂሩ ኣሎ። ሰለስተ ዓመታት ብዘይ ዕረፍቲ ለይትን ቀትርን ብዛዕባ ባሕሪ ለፍሊፎም። ማዕርጉ ድያቆን እዩ፣ ኣማኻሪ መራሒ ስርዓት ብልፅግና ድማ እዩ። ንናፅነትን ልኡላውነትን ኤርትራ ኣብ መጋስን ምቁንፃብን ተዋፊሮም ካብ ዘለዉ ጉጅለ ስርዓት ብልፅግና ሓደ እዩ። መራሕትን ልሂቃንን ስርዓት ብልፅግና ኣብ ጉዳይ ኤርትራን ኤርትራውነትን ቀይሕ መስመር ሰጊሮም ካብ ሓዲድ ኣንደላሂፆም ከም ዘለዉ እዚ ድያቆን ድዩ ፖለቲከኛ ሓደ መርኣያ እዩ። ሃለውለዉ ምስማዕ ግን ዝፅላ ኣይኮነን።
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ ኣመክንዮ መነሻው ኤርትራ ኤርትራ እንድትሆን ያደረገት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ።
0: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ክብቂ እዩ። ኤርትራ ኤርትራ ክትከውን ዝገበራ ካልኦት እውን ዝተቐበልዎ ኢትዮጵያ ቀይሕ ባሕርን ከይትረክብ እዩ። ኢትዮጵያ ቀይሕ ባሕሪ ምስ ረኸበት ኤርትራ እንታይ ክትገብረሎም እያ? ጥቕሚ ኤርትራ ሽዑ ክብቂ እዩ። ኣዱሊስ፣ ታጁራ፣ ምፅዋዕ፣ ዓሰብ እዚኦም ኩሎም ኣብ ትሕቲ ኢትዮጵያ እዮም ነይሮም። ሕጂ ወላ ሓንቲ የለን። ባሕሪ ነጋሽ ዝነበረ ጣልያን ገዚእዎ፣ ኤርትራ ዝብል ስም ሂብዎ። እነሆ ሕጂ ብሰላም ክንነብር ኣይከኣልናን። ኤርትራ ምርካብ ኣይኮነን። ንኣብነት ሶማላውያን ወይ ሶማሌላንድ ወይ ጁባላንድ ንኢትዮጵያ ወደብ እንተሂቦማ ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ። ኢትዮጵያ ኣብ ዝኾነ ቦታ ንኣብነት ቻይና ንኢትዮጵያ ወደብ እንተሂባ ኤርትራ ትፈርስ።
1: ቻይና ሁን እኛና ቻይና ሩቅ ነናለ። ቻይና ሁን ለኢትዮጵያ ወደብ ብሰጣት ኤርትራ ኤርትራ የሆነች ምክንያት ይፈርስ።
0: ዘገርም እዩ። እዚ ዓበድ በድዚ ምስ ምንታይ ዝቁፀር? ኣእምሮኦም ብዝሰሓቱን ኣብ ኸለውሳ ብዝነብሩን ሰባት ዝምከር መራሒ ብልፅግና እንታይ ሃውተ ተደኣ እሞ እንታይ ሓጢኣት ኣለዎ? የማነ ፀጋሙ ብምሩኻትን ዕቡታትን ዝተኸበ ስስዓን ህንጩይነትን ድማ ዝባህርያቱ ስለ ዝኾነ ኣብዚ ብኢትዮጵያውያን ልሂቃን ተላዒሉ ዘሎ ውፍሪ ባሕሪ ኩሎም ዝጠፈሹ ብቑራቦ ብልፅግና መኣዝኖም ዝሰሓቱ ብኽቱር ፅልኢ ህዝቢ ኤርትራን መሬታን ዝዓወሩ ኣቦታቶም ኣብ በረኻታት ሳሕል ዝተረፉ ምሩኻት ኩናት ህዝባዊ ግንባር ዝነበሩ ኣብ መሳኽቲ ቴሌቭዥናት ሓተው ክብሉ ይውዕሉን ይሓድሩን ኣለዉ። ንገሌ ካብኣቶም ከም ኣብነት ንስማዕ።
2: ኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሃገራት የሚመሩበት ህጋዊ ስርዓት ሳይበጅለት ሰባት
0: ርክብ ኤርትራን ኢትዮጵያን ክልተ ጎረቤት ሃገራት ዝምርሓሉ ህጋዊ ስርዓት ከይተዳለወ 7 ዓመታት ሓሊፉ ናይ ኢትዮጵያ ሕጋውን ታሪካውን ወደባት ዝሓዘቶ ኤርትራ ድማ ኣይሽምካይዶ ብነፃ ወደብ ክትበና ብ1990 ማለት 1998 ብትዕቢት ንኢትዮጵያ ወሪራ ከምዚ ሎሚ ዋጭዋጭ ከይተባህለ ክሳብ 1998 ወራር ጅምርን ባሕርኹም ኣግማልኩም ኣስትሉ ኢሎም ባዕሎም ኢትዮጵያውያን ዝሕሰምዎን ወደብ ዓሰብን ባፅዕን ምስቲ ኣብቲ እዋን ዝነበረ ናይ ምትሕባር ሃዋህውን በትንዑ ዝገዝእ ዝነበረ ሕጋጋትን ብዝተገብረ ሕድገታት ኢትዮጵያ ብወደብ ዓሰብ ሙሉእ ኣገልግሎት እያ ትረክብ ዝነበረት። እዚ ንዕዘቦ ዘለና ቅድሚ 1998 ወደብ ዓሰብ ብሙሉእ ዓቕሙ ንኢትዮጵያ ንጡፍ ኣገልግሎት እናሃበን ከሎ እዩ።

0: ብዛዕባ እቲ ካብ 1998 ክሳብ 2000 ዓ ም ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ደማዊ ኩናት ኣብ ግዜኡ ብዙሕ ተባሂሉ ስለ ዝኾነ ሎሚ ንድሕሪ ተመሊስካ ምትኽቶ ኣድላይነት የብሉን። እንተኾነ ነዞም ሕጂ ኣብ መሳኽቲ ቴሌቭዥናት ኢትዮጵያ ውጥም ቅልቅል እናበሉ ሓሶታት ዝነስሑን ህዝቢ ዘደናግሩን ዘለዉ ናይ ትማሊ ስዑራት ኩናት ሓቂ ምንጋሮም ግን ኣገዳሲ እዩ።
1: ኣብይ ከም ይመራዊ መንግስቲ ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት።
2: አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
1: ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም፣ አብይ ይመራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት።
0: ንህዝቡ ጠሊሙ ትማሊ ምስየ ናይ መንግስትና ክንዛተ ዝብል ዝነበረ ሎሚ ተገምጢሉ ነቲ ዘናእሶን ዝነዓቆን ከሳሲ ዝጓናባሕ ዘሎ ትማሊ ብምስምስ ዶብ ኣብ ዝበልዖ ኩናት ኣላፍ መንእሰያት ኢትዮጵያ ዘህለቐ ደረት ኣልቦ ሓሶቱ ስቂልካ ምሕላፍ ቁኑዕ ኣይኮነን። ንሱን መሰልቱን ነቲ መሪር ሓቂ ከም ሓሞት እናመረሮም ክውሕጥዎ ስለ ዘለዎም
3: ስለዚ ከዚ ቀደም የሰራትና ስህተት ንኣርሞ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ። ኣብ ዓሰብ ዝዋጋእ ዝነበረ ሰራዊትና ኣይሞከር ኣብ ዝበሃል ቦታ በፂሑ ነይሩ። ኣይሞከር 18 ኪሎ ሜትር ካብ ዓሰብ እዩ።
3: ኣይሞከር ንባል ቦታ ላይ ደረሶ ነበረ ዓሰብ ጋር ዝዋጋ የነበሩ ሓይላችን። ኣይሞከር ማለት ከዓሰብ 18 ኪሎ ሜትር ነው። ጂኦግራፊ ኣሁንም ይታወቃል።
4: ኣይሞከር ንገዳለሱ ካብዚ ሕጂ ዘለና መከላኸሊ መስመር ሓድሽ መከላኸሊ መስመር ድሕሪ እያ ኣብ 37 ሜትር እታ ቦታ እዚኣ እንዳ 37 ኣብዚ ዘሎ እቲ መከላኸሊ መስመርና ከዓ ዲነ። ስለዚ ኣብ መንጎዝን ዘሎ ክልሊ ነዊሕ 67 ኪሎ ሜትር ይዝ ሕጂ ዳ ኣይሞከር ትበሃል በከር ለዳዓ ትብልዋ እንታይ ማለት እዩ ትርጉማ ኣፃምቅ ቦታ
0: ማለት ሓቀኛ ታሪክ ግንባር ቡሬ ንምዝኽኻር መከላኸሊ መስመር ሓይልታት ምክልኻል ኤርትራ 71 ኪሎ ሜትር እዩ ዝነበረ። ኣብቲ እዋን ብውድብ ሓድነት ኣፍሪቃን ካልኦት ቅዱሳትን ነቲ ኩናት ንምዕራፍ ብዝወሰድዎ ተበግሶን ሰላም ሓይልታት ምክልኻል ኤርትራ ካብ 71 25 ኪሎ ሜትር ንድሕሪት ክስሕብ ስለ ዝተወሰነ መከላኸሊ መስመሩ ኣብ ከባቢ 43-44 ኪሎ ሜትር ካብ ዓሰብ ገይሩ እዩ ነቲ ወራር ዘፍሸለ። ሰራዊት ኢትዮጵያ ድማ ኣይሽንኳይዱ ኣይሞከር ኣብ መከላኸሊ መስመር ሓይልታት ምክልኻል ኤርትራ ክፅጋዕ እኳ ኣይከኣለን። ኣይሞከር 18 ኪሎ ሜትር ተባሂሉ ተጠቂሱ ዘሎ ድማ 18 ዘይኮነስ ኣይሞከር 37 ኪሎ ሜትር ካብ ዓሰብ እዩ። እዚ ንሪኦ ዘለና ካርታ ድማ ኣብቲ እዋን ኩናት ንኣታሓዛ ድፍዓት ክልቲኡ ሓይልታት ኣመልኪቱ ኣዛዚ ግንባር ቡሬ ሜጀር ጀነራል ሃይለ ሳሙኤል ዝሃቦ መብርህ እዩ።
4: እቲ ናይ ቅድም ቀዋሚ መከላኸሊ መስመርና ከዓ ንፋዕና ዝነበረ እዚ ቀይሕ ዘሎ ፀጋማይ ጫፍ ናይቲ ግንባርና ኣብዚ 823 መከላኸሊ ዘሎ ክበፅሕ ከሎ እቲ የማናይ ክንፍና ከዓ ኣብ 738 ክልለው እያ ዝበሃል ቦታ እዩ ነይሩ። እዚ መከላኸሊ መስመር እዚ ንፅርግያ የማነ ፀጋም እዩ ዝቆርፅ ስጋብ 50 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም ካብ ፀጋም ስጋብ የማን ማለት እዩ። እቲ ናይ ፀላእ መከላኸሊ መስመርካ እዚ 8-8 ንብሎ ዘለና ፀጋማይ ክንፊ እዚ ከዓ እቲ የማናይ ክንፊ ስጋብ 6-3 ንብሎ ዘለና ማለት እዩ። እዚ ውን 48 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም። ስለዚ እቲ ናይ መጀመርያ 71 ኪሎ ሜትር ወይ ከዓ ግንባር ቡሬ ዝፍለጥ ቅድሚ ናብዚ ሓድሽ መከላኸሊ መስመር ምምፃና ዝነበረ ዕርድና እቲ ድሕሪ ዕለት 28 በቲ ኣንቶወድ ጠቀስናዮ ውሳኔ ናይ መንግስትና ዝቀየር ናይ ሓድሽ መከላኸሊ መስመር ካ እዚ ኣብ ከባቢ 44 ኪሎ ሜትር ኣለና ማለት እዩ። እዚ ትናና መከላኸሊ መስመር እዚ ትፀከማይ ዝካኣት የማናይ እዚ ከዓ ናይ ፀላእ መከላኸሊ መስመር እዩ ማለት እዩ።
0: ሕጂ እውን ናይቲ እዋን ሰነ

0: ኣቲና ክነቐርብ ብ9 ሰነ 2000 ዓ.ም ገና ርሱን ኩናት ኣብ ዝነበረሉ እዋን ጋዜጠኛታት ማዕከናት ዜና ወፃኢ ምዝሓዘ ጉጅለ ኣብ ግንባር ቡሬ በፂሕና ነርና። እዚ ንሪኦ ዘለና ሰነድ ኣብቲ ኣይተጻድቃን በፂሕናዮ ነርና ዝበሎ 18 ተባሂሉ ዝፅዋዕ ቦታ እዩ። 18 ቀንዲ ደጀን ሓይልታት ምክልኻል ኤርትራ ኮይኑ መቐበሊ ምሩኻት ሰራዊት ኢትዮጵያ ኮይኑ ይጸኒሑና።
1: ከምሽቶ 4 ሰዓት ውጊያ ጀምረናል። በዛ ላይ የነበረ ግን ብዙ መስዋዕትነት መክፈልና ቁስለኛ ነበር ማለት ነው። የኢትዮጵያ ሰራዊት ከፍተኛ ጉዳት ነው ማለት ነው የደረሰብን። በዛ ጊዜ ቀውጢ ውጊያ ነበር ማለት ነው። ቀውጢ ውጊያ በሚካሄድበት ጊዜ ግን መስዋዕትና መቁሰል ነበር ማለት ነው። በተለይ 6 ሰዓትና 7 ሰዓት ላይ ከሌሊቱ ጠሚ ተጠጣፈ ውጊያ ነበር ማለት ነው። አንድ ሻምበል ነበር የገባ ነው። ወዳውኑ ሻምበል ላመራራችን ተሰዋ። በዛም የተነሳ ያው ብዙ መስዋዕትነት እየተከፈለ ሲሄድ በመካከል ተኩስ አቁሙ ብለን ያው ወደዚህ እንድንመጣ አድርገናል ማለት ነው። እና የነበረ ሁኔታ ይህን የመሰለ ነው። ነገር ግን ውጊያው ግን በጣም በጣም አስከፊ እና አንገፍጋፊ ነው የነበረ በእኛ የነበረ ውጊያ ማለት ነው። ሀሳብ ቀርቶ ግማሽ መንገድ አልተደረሰ
2: ነበረና ፕሮፌሽን ሻዕብያ ተሃድምያ ንሕና ግን ዓሰመቲና ከነባሮ ዝነበረና ዕላማ ፈርሞሽኑ ካብ ልድሓር ይኾነ ማእኸላእት እዩ ለዊስና ዓቕሚ ኒና ኢሎም ነገሮምና ኣመራርና ዓቕሚ ንኽእል ኢና ሙሉእ ለይጉድን ኣመራር ብቕዓተኢና ኢሎምና ሰራዊት ግን ብቕዓት ይኹም ሰልጢን ክብኹም ኢሎምና ኣማኻልእት እዩ ኣላሂብና
3: ቁፅሪ የብሎም
2: ብዙሓት እዮም ብዙሓት እዮም። ካብ ሓንቲ ጋንታ እቶ ካብ ሻለቃ ደረጃ ነበረ ካብ ሓንቲ ጋንታ ካብ 86 ተመሊሶ ካብ 88 16 ተመሊሶ ካብ ልቓርዩ ወቕዒ ቁስሊ ካይናው
4: ቤት ኤርትራ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል።
0: እዚ ንሪኦ ዘለና ኣብ 37 ኪሎ ሜትር ማለት ኣይሞከር ተተኺሉ ዝከላኸል ዝነበረ መዳፍዕ ሓይልታት ምክልኻል ኤርትራ እዩ። ወታደራዊ ሳይንስ ንዝፈለጥ ሰብ መዳፍዕ ኣብ 37 እንተነይሩ ቀዳማይ መከላኸሊ መስመር ካብቲ መዳፍዕ ዘለዎ ቦታ ክንደይ ኪሎ ሜትር ርሒቑ ከም ዘሎ ርዱእ እዩ።
5: ሰንዓፈን ኣልፈን እምባሶራን ተቆጣጥረን እምባሶራ ላይ ታንኮቻችን መሰቅለን
0: ሓሶታት ኣይተጻድቃን ይቕጽል። ብወገን ሰንዓፌ ኣብ እምባሶራ ታንክታትና ሰቒልና ከስከሰ ዝበሃል ቦታ በፂሕና ነርና። ብወገን ዓድዋ ዓዱ ኋላ ዓረዛ ሓሊፍና እቲ ውግእ ኣብ ጥቓ መንደፈራ ይካየድ ነይሩ።
5: ክሎስ መንደፈራ ነበር ውግያ ሲደረገ ነበር።
0: ሓደ ላዕለዋይ ኣዛዚ ሰራዊት ነይረ ዝብል ኣብ መራኸቢ ብዙሓን ወፂኡ ዓይነ ዘንቁር ሓሶት ክዛረብ ዓገብ እዩ። ንልቦና ዘለዎ ሰብ ግን እዚኦም ግን ልቦና የብሎምን። ብዘይ ሕንከት ድላዮም ክብሉ ስኸኽ ዝብሉ ኣይኮኑን። ብዙሕ ምዝራብ ኣየድልዮን እዩ። ሰነዳት ጻዕዳ ቀላይን ዓዲ በጊዖን እኹል መልሲ ስለ ዝኾነ
6: እሞ ኣብቲ መቐሚ ብፍላይ ኣብ ስሳድ ዒቃ ዝነበርኩም ኩናት እንታይ መስሊ ነርስ ክተባሃቡ ብዛዕባ ፅንክር ዝብሉ ኩናት ውን ገጢምኩም ዝነበርኩም ይስማዕ እሞ ዝርዝር ኣብካታ ዕልና ብዛዕባ
7: ዋላ ሓንቲ ፅንክሩ ኢልና እውን ክንገልፆ ይንኽእል ኢና። ቅርፂ መሬት እቲ ቦታ ሙቼ እዩ። ኣብ መንጎ ፀላእ ዝብገሰሉን ንሕና ዘለናያስ ናይ 2000 ይውሕሉ ብቤተጨንጌሩ ከባቢ ዳዕረኹ ንዓዘ 10 ተረተር ዝበረኸ ከምኡ ኢሉ ንዓረዛ ዝኸይድ መስመር ማይ ድማ ዝኸይድ መስመር ኢና ሒዝና። ንሱ ከዓ ካብ ጎላጉል ካብ ዝተሓተ ዕንቆት ዝላዕለ ብራኸ ዝመፅእ ነይሩ። ቅርፂ መሬቱ ንባዕሉ ተሪር ዓቐበት እዩ። ንሕና ግን ብብራኸ መፅእና ኣብ ሓደ ከቢድ ጉዕዞ ዘይብሉ መስመር ስለናኣቱ ድኻም ነርና ክብል ኣይክእልኒ። ቅርፂ መሬት ላዓል ታሕተን ሸንኮለል ደብል ኣይነበሮን። ስለዚ እቲ ቅርፂ መሬት ስለዝሓገዘና ድመቻ ንምውጋእ ንዓና እዩ። እቲ ዝተመርፀ ቦታ ከዓ በዚእኻ ከም ሓደ ቅቡል ወሲድካ ንክትዋጋሉ ዘተባብዓካ ሓደ ካብ ዘዕወተና ነገርካ ቅርፂ መሬት እዩ ማለት እዩ። እቲ ተሓዛ ናይ ፀላእ ዝመፀሉን ናትና ተሓዛን ዝነበረሲ ሓደ ካብ ዘዕወተና እዚ እዩ። ብዓብይ እቲ ፀላእ ተዳኺሙ ሞይቱ እናተዘብጠ ዝመፀ እቲ ምንስሓ

0: ኣብና ንድኻም ናይ ጉዕዞ ኣሸጊርዎ ኣብ ዝጥዕመና ቦታ ንክንሃርሞ ኣተባቢዕና ከምዚ እናኾነ ምስ መፀ ኢና ንሕና ከዓ ኣብ መደምደምታ ነቲ ናይ መወዳእታ ፅቡቕ ዕድል ኣጋጢምና ነቲ ስራሕ ከዓ ብፅፉፍ ተወዲኡ ማለት እዩ። ንዚ ሞታ ስሞሽዑ ኣብ መወዳእታ ድሕር ዘይተሃርሞ ከምሞ ንባዕልካ ሞይትካ ኣለካ ስለ ዝኾነ ነቲ ድሞተ ኢና ሃሪምና ማለት እዩ።
1: ዛርቃን ጦርነት መርቻ ኣለውኝ ኣሰብን እንያዝ ብያ ኣለውኝ ብሎ ሲናገር ሰማዖት
2: ጻድቃን ውግእ መሪሐ ዓሰብ ንሓዞ ኢለ ነይረ ኢሉ ክዛረብ ስምዐዮ።
3: ጻድቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ ከዋክብቲ ካስቀመጥ በዛ ትጠራ ኣለ።
2: ጻድቃን ሲቪል እዩ ስርሑ ካልእ እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ። ጻድቃን ክዛረብ እንተ ደኣ ኮይኑ ብፀሮና ውግእ ክመርሐ ኢሉ ውትድርና ዝፈተነ ኣብኡ እዩ ኣብኡ ፈቲኑ ንሰራዊት ኢትዮጵያ ኣብ ሓንቲ ጸባብ ቦታ ኣእትዩ ዝቐጥቀጦን ንሻዕበያ ብዘበርከቶ ውዕለትን በቲ ኣብኡ ዝሃለቐ ሰብን ንብረትን ክስምብድ ነይርዎ። ጻድቃን ዝመርሖ ኩናት ኣይነበረን። ካብ ባድመ ሰራዊት ኣጉዚሉ ንጽሮና ኸይዱ ባዕሉ ኣዛዚ ኮይኑ ኣትዩ ውፅኢቱ ድማ ኣብኡ ኣሎ። ድሕሪ ውግእ ጽሮና ንኻልኣይ ግዜ ምድላዊ ይገበር ተባሂሉ ሽዑብ መራኸቢ ብዙሓን ዘይተነግረ ሳሞራ ግንባራት ከዋህድ ጻድቃን ድማ ካብ ቦትኡ ተኣልዩ ምስ በዓል ጀነራል ገዛኢ ኣብ ከባቢ ሎጂስቲክስ ንኽጸንሕ ተወሲኑ።
3: መንያዝን ያችን ድልም እንኳን ሳስቴን እንዳናረግ ከዛ የነበረው ተኩስና እንትን ቆርጦ ይዞ ሂዶ ጾሮና ቀጥሎ ራሱ ኮማንደር ሆኖ ገባ። የራሱ ውጤት እዛ ኣለ።

0: እዚ ኣንጻር ጻድቃን ዝዛረብን ንጻድቃን ዝውንጅልን ዘሎ ጆን መንጋክ ዝተባህለ ሰብ ንባዕሉ ኣካል ናይቲ ዝጠቕሶ ዘሎ ኩናት ነይሩ። ብ23 24 ግንቦት 2000 ዓመተ ምህረት ኣብ ዓዲ በጊዖ ንዝተኻየደ ኩናት ዝመርሐን በሽሓት ዝቝጸር ሰራዊት ኢትዮጵያ ዘህለቐን እዩ። ድሕሪ ስምምዕ ኣልጀርስ ምስ ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዝረዳድኡ ብወገን ኤርትራ ብሪጋደር ጀነራል ኣብርሃለይ ክፍለ ዘማእክሎ፣ ብወገን ኢትዮጵያ ድማ ኣለምሸት ደግፈ ሕጂ ጀነራል ብልጽግናን ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ እዮም ነይሮም። እቶም ኮሚቴ ኣብራማ ምስ ብሪጋደር ጀነራል ኣብርሃለይ ክፍለ ምስ ተራኸቡ ዝተባሃሃልዎ ንስማዕ።
1: ኣኼባ ኣብ ዶብ ዘይንገብሮ ኣብ መረብ ኣብ ዛላኣንበሳ እንተበልናዮም ኣብዮምና ክልተ ግዜ ግን ሕራይ ኢሉ ሓንቲ መረብ ገርናያ ክልተ ግዜ ወር እምበር ከም መተካእታ ከዓ ጅቡቲ ኢልና መረብ ስ እንታይ ክንከኣተላ ኣብ ዘይረፍካ ሰብ ካ ስለ ዘሎ ክልሰማእታት ጌርካ ወይ ትመፅእ ሕጂ ምስ ኣብየና ናይ ቦታ ኮን እዚ እምቢኡ ከይድ ምስ በለና ዝገዘብልና እዩ ኣብኡ ከዓ እዩ ንርሱ ከ ይሸዑ ኣብዚ ናይ ዓዲ በጊዕ ንሪኢት ንስ እዩ ናይቲ ግንባር ሓላፊ ነይሩ ናይቲ ክፍለ ሰራዊት ተናቲ ክፍለ ሰራዊት ኣይተመልሰን ኣብኡ እዩ ዘርዩ ከይጀመርና ከለና ካብዚ ኣብ ከዓ ናይ ተመለሽና ኢልኒ ካብ ዓዲ በጊዕ ዘይበይኒ ከዓ ካብ ሞተመሊሽካ መንደሪ ምሳሊ ዘይነበይኒ ከዓ ካብ ሞተመሊሽካ ኢሉ እዩ
2: ጦርነቱ እስከየት ንምሂደው የሚ ሁለት ሰዎች ሁለት የተለያየ መልስ ሰጡ። አቶ ተፈራ እስከ ቀይ ባህር አለ፣ መለስ እስከ ቻላችሁት አለ። የሁለቱ አልጣመኝም እውነት ለመናገር።
3: እስከ ቻላችሁት ማለት ነው?
2: አዎ እሱ እኮ ነው የምልህ። እስከ ቻላችሁት የት ትችላላችሁ አለ።
0: እቲ ኩናት ክሳባበይ ክበፅሕ ዝብል ክልተ ዝተፈላለየ ሓሳባት ቀሪቡ። ተፈራ ክሳብ ቀይሕ ባሕሪ ኢሉ፣ መለስ ድማ ክሳብ ዝኸኣልኩሞ ኢሉ። ቀይሕ ባሕር ማለት ሻዕብያ ምጥፋእ ማለት እዩ። ክኸውን ዝነበሮ ድማ ንሱ እዩ። ንዓሰብ ጥራይ ተባሂሉ ዝተኸረኸረ ሰብ ኣይነበረን። እቲ መደብ ኤርትራ ሓያል ንኸይትኸውን ንሻዕብያ ክሳብ ቀይሕ ባሕሪ ምፅዳፍ እዩ ነይሩ። ቡሬ ተለዓለን። ስለምንታይ ብዛዕባ ቡሬ ጥራይ ንዛርብ? ቀንዲ ድሌትና ኣስመራ ባፅዕ ምእታው እዩ ዝነበረ። ክንከይድ ንኽእል ነርና። ኣብ ኣኽሱም ዘፀረቕናዮ ውጥን ካብ እኹል ንላዕሊ እዩ ነይሩ። ንሻዕብያ ዓሰብን ቡሬን ኣይኮነን ዘድልዮ።
2: እቅዱ ሻዕብያ ንወደ ቀይ ባህር ሻዕብያ ብቻ ኤርትራ ሓይሊ እንዳይኮን
4: ድሓር እዚ ጌርና ናብ ኩናት ምስኣተና ኣብቲ መጀመርያ ኣይቀንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና ያውም ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል

0: ما دام جنو نيرونا جنا ايكونن ايكونن تسانا قيلو تريفو انتم الدلاو بوقع نبرن مالتي يؤتي من قصق استقلالا ون تخكل اي نبرن ولا نايسلتات جيغاتاتون ينبرو ايو زي نبعلو كجمجم زلو قد ايو
1: جنرال يوحانس كبر مسكال مالت جون منقاك بهلكتن انوتن نايتيا مونغو ارسان اتيوبيان ستخايدة كوينات ايتت عسن حجون يمانا ايد مراحي بلتسقنا خوينو ابتقوان فتينو زي سلطو لومي مس بلتسقنا خوينو كأيح بحر المملاسة بزقبر كوينات سراوت اتيوبيا كمرح تمزيزو كوينات نخول لعكاب زكالاتفون قبل عل ارسان ارتراونتن زخانه كتورت الام كوتو زهنت ايون كابزلو جنرالات دحاليو
2: ኢትዮጵያውያን ወረራውን እንደ ጥሩ አጋጣሚ ቆጠሩ። በህገወጥ መንገድ የተወሰደው ወደብ የሚመለስበት ጊዜ እንደመጣ ተስፋ አደረጉ።
1: ኢትዮጵያውያን ወረራ ከመጽብቅ አጋጣሚ ወሲደሙ። በዚህ ህጋው መንገድ ተወሰደ ወደብ ዝምለሰሉ ጊዜ ከመዝ መጻይ ተስፋ ገረም። እንተሆነት ወረራ ኢትዮጵያ በዚህ ሐሰበትሉ ኤርትራድ ማንሐል ጸብለልታ ዝነበረ አዋን ስለዝነበረ ተሐደጋ ከቢድ ነይሩ። እቶም ኮሚቴ ድህር ሰልሳይ ወረራ አብ ግንባር ቡሬ ምስተራኸቡ ወኪል መንግስቲ ኢትዮጵያ ዓለምሸት ደግፌ ብዛዕባ ኩናት ግንባር ቡሬን ኣብቲ ግንባር ኣብ ልዕሊ ሰራዊት ኢትዮጵያ ዝወረደ ህልቂትን ዝሃቦ ሓበሬታ ካብ ብሪጋደር ጀነራል ኣብርሃለይ ክፍለ ንስማዓዮ።
3: ምሳ ነገር ሓደ ናይዞም ኦሮሞ የር ጀነራል እዩ ግን ኣንጻር ወያነ እዩ ውሽጢ ውሽጢ ማለት እዩ ሕጅብቲ ናይ ወታደራዊ ኮሚቴ ንራኸቦ ነበርና ዓለምሸት ዝለካ ዘለኹ መጀር ጀነራል ሓጂ ንስ እዩ ነርነት ናይ ኢትዮጵያ ዴሊጌሽን ዝመርሕ ሰለስተ ካባና ሰለስተ ካብኦም ኣብኡ ዝሃለቐ ሰራዊት ክነገረካ ከሎ ቁፅሪ የብሉ ፈፂምካ ንሕና ኣይንፈልጠን ኢና መሽ ንሕና 180 ሽሕ ገለ መይትዎም ኢና ንብል እዚ ዳ ጥራሕ ኣጉንባር ዓሰብ ዝኾነ ዝመቶ ክኸውን ይኽእል ይብልኒ እቶም ዓቃብ ሰላምስ ኣብ ዝወሰን መገድስ ሬሳ ንርኢ ኣለና ሬሳ እሞ ንዕኡ ኹን ኣርዮስ ትፈቅዱልና ዲኹም ኢሎም ሬቦ ፅቡቅ ሬሳ ዳ እሞ ተገርኩም ሞ ደኳ ሕጂ ከባቢ 400 ዝኾኑ ቦዲ ባግ መእረይ ኣምፅኦም ኣብዚኣ ሬሳ ስልዒ ኣብዚኣ ከኣሎ ኣብዚኣ ስልላቲ ከኣሎ ካልእ ክሳብ ሓቲቶም ቦዲ ባግ እዚ ፃዕዳ መእረይ እሞ እዚ ስወዲእናዮ ስደዱልና እምበር ክንደይ ዝኸውን ትደሊ ሕጂ ኸ ስደዱልና እሞ ዋላ ዝታይ ዝምለስ ግለ 5,000 ዝኾኑ ቦዲ ባግ ስደዱልና ኢሎ የብልና ንቲ ፋብሪካ እውን ክንዲ የብሉ ኢሎ ሞ ፋብሪካ እውን ክንዚ ይኸውን ይብሉ ኣሎ ብኡ ተቋሪፁ እቲ ምዕራይ እግሪ መኸል እግሪ መኸል ኣብ ሓንቲ ቦታ ተኣኪቦ መልኩም እዮ እምበር ሬሳና ዳ ዘይ ኣብ ግንባር ዓሰብ እዩ ዘሎ ኢሉኒ ሓቁኻ ዋላ ዝብለካ ዘለ ኮይኑ ብጭቡጥ ንስ ነገር ንሽዑ
1: ጀነራል ኣለምሸት ደግፌ ኣብዚ ሕጂ እዋን ነቲ ኣብ ግንባር ቡርየ ብዓይኑ ዝረኣዮ ህልቂት ሰራዊት ኢትዮጵያ ረሲዑ ሕጂ ቀይሕ ባሕሪ ንምምላስን ኤርትራ ንምውራርን ካብ ዝሸባሸቡ ዘለዉ ሓደ እዩ። ጽላሊ ኣባላት ብልጽግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩኣሎ። ሎሚ ካብ ሰልፊ ብልጽግና ብዛዕባ ባሕርን ኤርትራን ክትርኹ ዝተሓርዩ ንመሳኽቲ ቴሌቭዥናት ኢትዮጵያ ዓሲሎም ዎ ይርከቡ። ነፍሲ ወከፍ ፈነውኦም ብኤርትራን ቀይሕ ባሕርን ዝተዓብለለ እዩ። ቁኑዕ ይኹን ኣይኹን ተዛረቡ ጥራይ ዝሰምዖ ወይ ዝደናገር ኣይሰኣነን እዩ ዝተባሃሉ እዮም ዝመስሉ።
4: የሴኩሪቲ ችግር ያመጣል። ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ። እኛ አጠገብ
1: ናይ ሀገራዊ ድሕነት ችግር የምጽእ ጠላትን ንብሎም ብቀጥታ ዘይራኸቡና ሀገራት ጎረባብትና ከምፅኡልና ይኽእሉ እዮም። ስለዚ ጂኦፖለቲካዊ ፅልኡ ዓብ እዩ። ንሕና ዘይንቆፃፀሮ ምሬት ምስ ካልኦት ኣህጉር ዝራኸብ ብታሪክ ጸላእትና ንብሎም ሃገራት ኣብ ከባቢና 60 ኪሎ ሜትር ርሒቖም ንኽሰፍሩ ዝገብር መስርሕ ኢና ኣቲና
4: እንዲሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው።
5: የአድዋን ድል ያልተጠናቀቀውን ታሪክ የባርበር ጥያቄ አጀንዳው እንዴት ሊያስቀጥለው ይችላል? ታሪካዊ እርማትስ ሊያስከትል ይችላል ወይ? ምን ትላለህ በዚህ ላይ?
6: ማለት ምንም ጥያቄ የለውም። ኦልሬዲ ታሪካዊ እርማት ሊያስከትል የሚችልባቸው ምክንያቱም
1: በዓወት ዓድዋ ዘይተዛዘመ ሕቶ ኣፍ ደገ ባሕሪ ብኸመይ ክቅፅል ይኽእል? ታሪካዊ ምእረምታ ምግባር ከድል እዩ። ኣዋጅ ንጉሰ ነገስቲ ከም ዝሕብሮ ዶብ ማለት ክሳብ ባሕሪ እምኒ ጎቦ ወሓይዝ ዶብ ጌርካ ከትነብር ትኽእል ኢኻ እዩ ዝብል።

0: ሕጂ ግን ዶብ ማለት ወይ ድማ ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
1: የኢትዮጵያ ብሄራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
0: ብዛዕባ ዶብ ዘለዎም ሕልሚ ከምዚ ዝሰማዕናዮ እዩ። ዶብ ሃገራት ዝበሃል የለን እዩ ዝበሃል ዘሎ። ክሳብ ዝደለይዎን ዝኽኣልዎን ከስፋሕፍሑ ድልቶም ብየናይ ኣጋር ኣሰጋጋር ዳ ኮይንዎም እምበር ከም ኣገላልፁ ረብሓ ኢትዮጵያ ኣብ ኤሮጳ እንተ ደኣ ሃልዩ ደቦም ክሳብ ኤሮጳ ክኸውን እዩ ማለት እዩ። ወይ ድማ ረብሓ ኤርትራ ፈለግ ኣባይ እንተ ኮይኑ ዶብና ኣባዩ ክኸውን ማለት እዩ። እዚ ሕልሚ እዚ ድማ ንሃገራት ናብ ኩናት ህልቂት ዕንወት ዘምርሕ ዳኣ እምበር ዘምፅኦ ረብሓ የብሉን። ነዚ ህውታት እያ ኣተሓሳስባን ኣባህላን እዞም መኣዝኖም ስሓቱ ኢትዮጵያውያን ብኸመይ ክግለጽ እዛ ኢትዮጵያ ትበሃል ሃገር ማዓስያ ጥዑያ ኣእምሮ ዘመዛዝኑ ኩነታት ሃገሮምን ከባቢኦምን ዘብኦምን ብግቡእ ዝርድኡ መራሕትን ምሁራትን እተፍሪ
2: ኢትዮጵያ ምላልባሽ ካብቶም ኣኩርዓ ክትመሃር ብዙሕ ትፅቢት ነርና ብዙሕ በላዕቲ ክፍጠሩ ከም ጎረቤትና መጠን ትፅቢት ነርና እዚ ግን ኣይተኻእለን።
3: እኛ ከውሃ ጋር ነው የተፈጠርነው። እኛ ከውሃ ጋር ነበርን።
0: ንሕና ምስ ማይና ተፈጢርና ምስ ማይ ነርና ማይናትና ይነሩ ወደብናትና ይነሩ ግላው መሰል ኣለና። ኣብዚ ድማ እንሆ ዝርበፅ ዘሎ ሓድሽ ጀነራል ብወገና እኳ ህድ ኢሉ ነቶም ባሕሪ እንዳማቶም ብሓይሊ ዝገበጡ ኣብ ሓጎታቱ ዘሕለፍዎ 30 ዓመታት ናይ ህልቂትን ዕንወትን ኩናትን መዛዘሚ ስርዓታት ኢትዮጵያ ኣብ ኤርትራ ከመይ ነበረ እንተ ዝውከሶም መሓሸ። እዚ ህውጥ ጀነራል ካብቶም ብዛዕባ ባሕሪ ዝምድሩ ፍሉይ ዘብሎ ናይ ተፈጥሮ መሃንድስ ኮይኑ ብዛዕባ ኣፈጣጥራ መሬትን ባሕርን ዓሰብን ምምዳር እዩ።
3: ዓሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን ደ ዌይ ኢት ሃስ ቱ ኦንሊ ሰርቭ ኢትዮጵያ ወይም ደሞ አፋርን ጀምሮ ወደዚህ ያለውን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ። እዚ ንባዕሉ ኣብ ማሕበረሰብ ዓለም መማጎት ነጥቢ እዩ።
3: በጀርባው በኩል ዓሰብ ወደብ በጀርባው በኩል ግመልም ኣያገኘው ምንም ሊሆን ኣይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን ኣይችልም። ይሄንንም ያዙ። ይሄ ራሱ ባለም አቀፍ አንድ መከራከሪያችን ነው።
0: እዚ ሕሱር ትንታኔ እንታይ መግለፂ ክውሃቦ ዝኽእል ንቅርፅን ኣሰራርሓን ወደብ ዓሰብ ንኢትዮጵያ ጥራይ ንኸገልግል ዝተፈጥረ ኢሎም ኣብ ማሕበረሰብ ዓለም ከም መርትዖን መማጎትን ነጥቢ ከቐርቡ ዝሓስቡ ምስ ኮነ ኢሎም ዝደንቀሩ ምምጓት ፋይዳ ዝርከቦ ኣይኮነን።
3: ኢትዮጵያ ኢዝ ኖት ላንድ ሎክድ ኔሽን። ላንድ ሎክድ ኣደለንም እኛ።
0: ኢትዮጵያ ብመሬት ዝተኸበት ሃገር ኣይኮነትን። ምስ ውቅያኖስ ዝተኣሳሰርና ኢና። ኢትዮጵያ ባሕር ነይርዋ። ሕጂ እቲ ጉዳይ ስለ ዘይተፈትሐ እምበር ንሕና እፅዋት ኣይኮነን።
3: ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ ኣደለንም።
0: ዘመን ዘምፃ በዓልቲ ስልጣን ብልፅግና መንእስያት ኣኪባ ብዛዕባ ባሕሪ ዘካየደቶ ጎስጓስን ዝሃበቶ መግለፂ ንፈኸራን ድማ ንስማዕ እስኪ።
4: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ባሕርና ተዓፂና ክንነብር ዲና? ተዓፂዎ ዝነብር መንእስ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ። ሓደ እዋን ተዓፂና ሲእናዮ ነርና። እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።
4: አንድ ወቅት ላይ ልክ ነው አተኖረን አልተዘግቶብን። ይሄ ግን ይህንን የሚቀበል ትውልድ አይደለም። አሁን ያለው
0: ክልተ ገጽ ናይ ሓንቲ ሳንቲም እዮም። ኣስማቶም እንተዘይ ኮይኑ ኣብ ጉዳይ ኤርትራን ባሕርን መቐፀልታ ስርዓት ብልፅግና እዮም። ሕልሞም ምውናን ኣፍ ደገ ባሕሪ ጥራይ ኣይኮነን። ክሳብ ናፃ ንኡላዊትን ሃገር ኤርትራ ፍሪስካ ናብ ኢትዮጵያ ንምፅምባር ዝመጣጠሩ ዘለዉ እዮም። ቅድምቲ ንይምሰል ተባሂሉ ዝተኻየደ ምርጫ ምክያዶም ኣብ ናይ ክትዕ ዘተ ዕላምኦም ናብ ህዝቢ ካብ ዘቕረብዎ እዩ። ከምቲ ኣብ ዝሓለፈ መደብና ዝተቐስናዮ እዚ እውን ንታሪክ ክኸውን ምስናዱን ምስዑን ኣገዳሲ እዩ። መንግስቲ እንድሕር ኮንኩም ብኸመይኹም ንኢትዮጵያ ናብ ቀይሕ ባሕሪ ትመልስዋ እትብል ሕቶ ንኩሎም ተወዳደርቲ ሰልፍታት የቐሪባትሎም።
5: ኢትዮጵያ ኤርትራ የተገነጠለችበት መንገድ በህወሓት
0: ኤርትራ ካብ ኢትዮጵያ ዝተፈለየትሉ መንገዲ ብናይ ህዝባዊ ወያነ ሓርነት ትግራይ ህውኽ ውሳኔን ልመና ኣብ ውድብ ሕቡራት ሃገራትን ዝተመስረተን ህዝቢ ኤርትራን ኢትዮጵያን ብግቡእ ዘይዘተይሉን ውሳኔ እዩ።

0: ድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ አካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ?
1: ሕቶኹም ናይ ዶብ ድዩ ወይስ ኤርትራ ኣካል ኢትዮጵያ ያልኩም ናብ ኢትዮጵያ ምፅምባራ?
2: ከዚህ በፊት እንደተባለው በደም፣ በታሪክ፣ በባህል፣ በሃይማኖት የተሳሰሩ ህዝቦች ናቸው።
0: ይህማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት ምታ
2: በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው።
1: ኣብዚ ሕጂ እዋን ኤርትራን ኢትዮጵያን ዝተፈላለያ ሃገራት እየን። ብግቡእ እንተ ተፃዒሩሉ ግን ሓንቲ ሃገር ንኾነሉ ተኽእሎ ኣሎ።
0: ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው?
1: ኣብ መርገፂኹም ኤርትራ ግዛት ኢትዮጵያ እያ ትብሉ፣ በቲ ካልእ ወገን ድማ ዓሰብ ናይ ኢትዮጵያ እያ ትብሉ፣ ካብ ክልቲኡ ቀዳምነት ትህብዎን ክዕወት እዩ ትብልዎን ኣየና እዩ?
2: ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች
1: ነዚ ርግፀኛ ኮንካ ምምላስ ዘይከኣልኳ እንተኾነ ክልቲአን ሃገራት ሓደ ዝኾናሉ መንገዲ ኢና ቀዳምነት ንህቦ። ተዘይተኻኢሉ ግን ዓሰብ ዝተፈለየትሉ መንገዲ ናይ ታሪክን ሕግን ሃጓፍ ስለ ዘለዎ ወደብ ዓሰብ ንምርካብ ኢና ክንሰርሕ።
2: ዓሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው ኣማራጭ
0: ኤርትራን ያልጠቀሳችሁት የባህር በር አማራጩ የማያስፈልገን ወይስ እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም ብላችሁ?
1: ንኤርትራ ዘይጠቀስኩማ ኣማራፂ ኣፍ ደገ ባሕሪ የድልየና ወይስ ከም ካልእ ሃገር ሓሲብና እናሓቶ የለን ኢልኩም ኢኹም?
3: እንደ ሌላ ሃገር ቆጥረን የምንጠይቀው ኣደለም። በተለይ ዓሰብ
1: ከም ካልእ ሃገር ሓሲብና እናሓቶ ሕቶ የለን። ብፍላይ ወደብ ዓሰብ ብዝምልከት መጀመርታ ዝተፈለየትሉ መንገዲ ጌጋ ኢልና ኢና ንኣምን። ንዕኡ ንምትዕርራይን ናብ ታሪካዊ ዋናኣ ናይ ምምላስን ጉዳይ እዩ።
0: እናንተ ፍቃድና ምኞት ምንድን ነው?
1: ድሌትኩምን ምኞትኩምን እንታይ እዩ? ድሌትና ህዝቢ ኤርትራን ኤርትራ ከም ሃገርን ኣካል ኢትዮጵያ ምግባር እዩ።
3: የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። የአሰብን ወደብ በተመለከተ ከእናት ሃገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና
1: ንዓሰብ ብዝምልከት ጥቅሚ ኢትዮጵያ ብዘይክብር ናይ ህዝቢ ኢትዮጵያ ሙሉእ ውክልና ብዘይነበሮን መንግስቲ ዝተወስደ ንብረት እዩ ኢልና ንኣምን። ንብረትና ንምምላስ ብዝኾነ ሃገር ብዘተን እንካን ሃባን ክንፍትን ኢና። ግን ብዝኾነ መልክዕ ንብረትናን ሃገራዊ ረብሓናን እነኽብረሉ መንገዲ ክንክተል ዘለዎ ኣማራጭታት ኩሎም ኣብ ጣውላ ኣለዉ ኢልና ንኣምን።
3: መንገድ ለመከተል ያሉትን ኣማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው።
0: የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉ?
1: ወደብ ዓሰብ ብእንካን ሃባን ክንመልሶ ኢና ኢልኩም እንታይ ሂብኩም ይኹም ነቲ ወደብ ክትመልስዎ? ንዓሰብ ከ ኣካል ኤርትራ ኮይኑ ከም ኣፍ ደገ ባሕሪ ጥራይ ዲኹም ክትጥቀምሉ ወይስ ግዛእ ኢትዮጵያ ይኹም ክትገብርዎ? ዓሰብ ካብ ዋንነት ኢትዮጵያ ብጌጋ ዝኸደ እዩ ኢልና ንኣምን። ንምምላሱ ድማ ዝከኣል ዘበለ ክንፅዕር ኢና።
3: ማስመለስ ማንኛውም ጥረት እናደርጋለን።

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅር ቴሌፎን 1224 ከምኡን 1224 እትሳተፍሉ ዝተፈላለየ ሕቶታት ብምምላስ ሽልማት እትረኽብሉ መደብና እንሆ ይፍልም። እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ። ቁፅር ቴሌፎንና 1224 ከምኡን 1224 እዩ። ኣብ መስመር ሰብ ኣለና። ሄሎ
1: ሎ
0: መርሓባ መልሲ ኣብ መስመር መን ክብል?
1: ካሌብ
0: ካበይ ኢኻ?
1: ካብ ቆጋ ግዝግዛ።
0: ካብ ግዝግዛ
1: ቆጋ ያ
0: እንታይ ልካ? ንግዝግዛ
1: ግዝግዛ ቆጋይ
0: ቆጋይ ሃራይ ፅቡቅ ቀዳማይ ደዋሊ ኢኻ። ቁፅሪ ምረፅ።
1: 6
0: 6 ፅቡቅ ዕድል ምንኤልካ። ስፖርት ከመይ ኢኻ?
1: ኣቤት
0: ስፖርት ከመይ ኢኻ? ዓንዲኣ ትከታተልያ? እዚ ዋንጫ ዓለም ተኸታተልካ ነርካ ዶ? ፅቡቅ እሞ እዚኣ ቀልጢፍካ ክትምልስ ኢኻ። ሓንቲ ዕድል እያ ዘላትካ፣ ተጠንቂቕካ መልስ። ኣራይ ከም ብበልካ እየ። ንዋንጫ ዓለም 2026 ካብ ዘአንገዳ ሰለስተ ሃገራት ነዚ ውድድር ንፈለማ ግዜ ዘአንገደት ሃገር መን እያ? ንዋንጫ ዓለም 2026 ካብ ዘአንገዳ ሰለስተ ሃገራት ነዚ ውድድር ንፈለማ ግዜያ ዘአንገደት ሃገር መን እያ? ሓንቲ ዕድል እያ ተጠንቀቕ። ካናዳ። ቆንዕ መልሲ። እንተዳ ተኸታቲልካ የ ኮይንካ ስፖርት ዳሓን እያ ዝሓቶ ሓቀ ቆጋ ኢልካ ንት ዘለካሉ ቦታ መምህር ዲኻ? ቁርብ እስኪ ኣላልየና ቤን ቤን እያ ደላ ቁርብ ዝዓተ ቦታ
1: ካብ ከረን መንገዲ 35 ኪሎ ሜትር መንገዲ ሰዓበት
0: ነ መንገዲ ፋዕበት ፅቡቅ ሞ ከመይ ኣሎ ስራሕ?
1: ስራሕ ማሻላ።
0: ዓንዲ ክራማ ዲዶ ኣሎ ሕጂ ኣዕሪፍኩም ኣለኹ።
1: ንዝያዳ ሓበሬታ ከዓኒ እቲ ቆጋይ ዝበሃል ቦታ ካብ ታሪክ ማለት እዩ ክሳብ መስሊ ትበሃል ሻላ መስዓበት ብሳ ከሎ
0: ፅቡቅ የቀኒልና። ክራማት ከመይ ኣሎ መዎ?
1: ክራማት ፅቡቅ ኣሎ። ፅቡቅ
0: ሃርም ኣሎ ማይ
1: ሓኒ ሃርም ኣሎ
0: ኣርኣ ይቕኒልና። በልና ብካልይቲ ደረጃ ክንሰግር። ቁፅሪ ምረፅ ካብ ሓደ ስጋ 10
1: 4
0: እዚኣ ክልተ ሕቶታት እንዳ ሒዛ ዘላ ካብ ክልትአን ሓደ እንተዳ መሊስካያ ከም ዝመለስካያ ክንሓስበልካ ኢና ከም ብበልካ ሓረ ከም ብበልካ እ ኣርእስቲ ቀዳመይቲ ኣብ ዩቲዩብ ዝተፃዕነት ቪድዮ ጥቐስ። መዓስከ ኣብ ዩቲዩብ ተፃዒና?
1: ኣብ ዩቲዩብ

0: ራይ ፊልሞን ንቐፅልና ብሳልሳይ ደረጃ
1: ንቀትል
0: ቁፅር ምረፅ
1: ራይ
0: ዘካ ቁፅር ሰለስተ
1: ቁፅሪ7 ርሒሳ ኣለ
0: ርሒሳ ኣለዎ ሓራይ ዚኣበል ኣብዚኣ ሕጂ ሓገዝ የላን ተጠንቀካ መልስ ከም ብበልካ እየ ድሕሪ ምዝዛም ካልኣይ ኩናት ዓለም ኣሜሪካ ንዳግሚ ሕውየት ኤውሮጳ ዝሓንፀፀቶ ወይ ዝኣወጀቶ ውጥን ቁጠባዊ ሓገዝ እንታይ ተባሂሉ ይፅዋዕ ተራ ታሕቶ ንፅርቲ ደ ይኮነ ትከብረሃልካ ቹዝ ለሚድካ ፀኒ ኣላ ደ ፊልሞን ሰሚዕካ የትፈልጥ ዲካ እዚ እዛንታ እዚ ሰሚዕካ
1: የትፈልጥሰሚዕኮይተዝሓት ኣለናራይ ማርሻል ፕላን ትኸውን
0: ማርሻል ፕላን ቁኑዕ መልሲ ሰሚዕካ ደ ትፈልጥ ካበይ ኣምፅኢካ እያ ንዓ ሕጂ ተዛረብ
1: ሓደ ሰብ ዘረብ ኢ ሓዲሽናቲ ትፈልጣ ፀኒያ
0: ፈልጣ ፀኒያ ኣዋ ክንደይ ገንዘብ እዩ ነይሩ ሽዑ ንኤሮፓ ንድሕሪ ካልኣይ ኩናት ዓለም እንዲ ኣሜሪካ ዶ ፈረቶዎ ሓገዝ ክትብሎ ትኽእል ኢኻ ግን ገሊኦም ክትንትንዎ ከለዉካ ንራብሓ ኣሜሪካ ዝተገብረ እዩ ድብሎ 13 ቢልዮን ዶላር እዩ ነይሩ ኣብቲ ዋንቲ ሕጂ ክትመን ከሎ ጋብ 150 ሚልዮን ዶላር በፅሕ ምኳኑ እዩ ዝንገረሉ እሞ ፊልሞን ኣዜና ነመስግነካ ይቕኒልና
1: ይቀኒልና
0: ናብ ካል ደዋሎ ክንሰግር ኢና ሄሎ
2: ሎ
0: መርሓባ መልሳ መስመር መን ክብል
2: ሰላም ኤፍሬም ይበሃል
0: መን
2: ሰላም ሰላም
0: ሰላም ኤፍሬም
2: እዎ
0: ካበይ ኸ ሰላም
2: ካብ መቐርካ
0: መቐርካ ከመይ ኣሎ ክራማንት
2: ኣምላኽ መስገን ድሓኒ
0: ንሓንዲ ይፅበሃ ኣሎ
2: እወ ኣምላኽ መስገን
0: ኣራይ በለ ቁፅሪ ምረፅ ብዘይካ ቁፅሪ 3ለስተን ሽዱሽተን
2: ቁፅሪ 4ርባዕተ
0: ቁፅሪ 4ርባዕተ ኣራይ ሰላም ፅቡቅ ዕድል ምነየልኪ
2: ኣሚን
0: ናብ ታሕቶ ክንሰግር ኢና
2: ኣራይ
0: ቀዳማይ ፌስቲቫል ፊልም ኣስመራ እንታይ ዝብል ቴማ ነይርዎ
2: ራይ ቀዳማይ ኣብዚ ሰሪዕ ክሳይ ይምፅኣና ምፅናሕ ክሪኣ
0: ኣብቲ ስክሪን ኣይመፀት እንዳ ኣራይ ቀዳማይ ፌስቲቫል ፊልም ኣስመራ እንታይ ዝብል ቴማ ነይርዎ ኣብ መጋቢት ተኻይዱ ነይሩ ዝክርአ ዲኹ
2: ኣብዛ ዓመተ ምህረት ናይ
0: ኣብዛ ዓመት ዋ
2: ራይ ጥራሕ
0: ኣብቲ መወዳእታ መጋቢት ተኻይዱ ነይሩ
2: ጥራሕ ሓጥት ኣሎ
0: ኣራይ
2: ሮ ወዲ ሞሲ ወ ናይ ሓጂ ዓንተ ምር ብሳኤ ፊልምታት ኤርትራ
0: ኣጃኸ እስኪ ቀሪብ ከኸ
2: ወይ እናሕ እና ትንሳኤ ፊልምታት ኣስመራ ዶ ትኾን ወይ ፊልምታት ኤርትራ
0: እታ ትንሳኤ ሓንቲ ቃል ይኸ ጉሊል ክላ እታ ትንሳኤ ፅቡቅ ኣለኺ እታ ፊልም ፅቡቅ ኣለኺ እታ ኤርትራ ፅቡቅ ኣለኺ ግን ሓንቲ ቃል ጎዲላ እታ ኣላ መንጎ
2: እንታይ ነራ እዋ ድሓን ኣዝያ ኣሎ ሙንሽ ሓግዘና ከመይ ክትሕግዘና ትኽእል ወይ ከዓ
0: መን እዩ ዘምፃ ደሎ እታ ስም
2: እዋ ኣብዚ
0: በዕሊ ክ
2: ጅምዓ ዘለና ብዙሓት ኢና እንዳመላላእና
0: ብዙሓት ኢኹም
2: እዎ
0: እንታይ ክትሰርሐ ዎ ኣብ መቐርካ
2: ሓካይም
0: ኢኹም ከመይ ኣሎ ስራሕ
2: ኣምላኽ መስገን
0: ሞና ሓካይም ዳ ንሓን ከም ንመለስ ክማ ክንሓስባ ንትንሳኤ ጥበብ ፊልሚ ኤርትራ እያ ትብል ዳርጋ መሊስ ከያ ክታ ጥበብ ትብል ቃል ጥራይ እያ ተሪፋ ነይራ ንፅር ንኽትብል ኢልና ኢና እምበር ኣምፂ ኸያ ኺ ንትንሳኤ ጥበብ ፊልም ኤርትራ እያ ትብል ካብ 21 ክሳብ 29 መጋቢት እዩ ተኻይዱ ሓራይ ሰላም ናብ ካልኣይ ደረጃ ንኸይድ
2: ራይ ንቐፅል
0: ራይ ቁፅሪ ምረፂ
2: ራይ ቁፅሪ ክንደይ ቁፅሪ ክንደይ ክንደይ ሞ
0: 4ተ 7ተ ተሓቲተን እየን
2: ኦኬ

0: ክንደይ ንበል? ሰለስተ ዶ? ሰለስተ
1: ብከመይ ከም ትውስኑ ቀጥሪ
0: በቃ ዝሰርና ዘስዒድዊ ዘበለ
1: ክንደይ ሰባት ኣለኹም ኣብኡ ኣብታ ገዛ?
0: ሸሞንተ ሰባት ኣለና።
1: ሸሞንተ ኣለኹም? ያቀኒልና በሉ መደብና ትከታተሎ ስለ ዘለኹ።
0: ኩሉ ግዜና ንፍትና እዛ መደብ እዚኣ ተዓወቲ ኮይና ኢና ካንወፅእ።
1: ተዓዊትኩም ትፈልጡ ኢኹም? ሸሞንተ ሞካሓኸ እዩ ዋ ኣራይ ፅቡቅ ሰላም በሊ ከም በበልከ እዚኣ ጥንቀቂል ክመልስ እያ ከም በበልከ። ካብ ኣባል ሃገራት ቀፅሪ መርኮሱር ተራ ተንብብ ያለኽ ማለት እዩ ሳውዝ ኣሜሪካን ትሬድ ብሎክ ወይ ድማ ሳውዘርን ኮመን ማርኬት ብውሕዱ ክልተ ጥቐሲ ይበሃል ኣሎ
0: ካብ ኣባላት ሃገራት ቁፅሪ መርኮስተር ውሑድ ክልተጠ ሃገራት እንዲ ክቆፅር ምሶ
1: ክልተ ከማ
0: ኣርጀንቲና፣ ብራዚል፣ ፓራጓይ፣ ኡራጓይ፣ ቬንዙዌላ
1: ቬንዙዌላ ቬንዙዌላ ኣትያ ነራ ዳሕሪ ወፀያ
0: ቺለ ኸ
1: ቦሊቪያ እያ ደላ ቺለ የላ ግን መሊስካ ያ ክልተ እንድያ ትብል ዘላ
0: ቆፂረልካየ
1: እኹል እኹል እኹል ሰላም ይቀኒልና 330 ኮይኑ ልከሎ ንቐፅል ከክንደይ ካርድ ክበፅሓኩም እዩ እቶም ሸሞንተ ንዓኒ ሓሓደ ይኹም እጅ ትዕወቱ ተስፋ ንገብር ሰላም ራይ ኣብ ሳልሳይ ደረጃ ቁፅር ምረፂ ሰለስተን ሸውዓተን ተመሪፀን እዩ ኣርባዕተ ኣራይ እዚኣ ሓንቲ ዕድል እያ ዘላት ኪ ተጠንቂቅ ክመልስ ከም ብበልኪ ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ?
0: ኣቶሚክ ቦምብ
1: ንመጀመርታ እዋን ኣበይ ተፈቲኑ?
0: ኣብ
1: ስክሪን
0: ክልተ ዕድል ትበና
1: ሓንቲ እያ
0: ዋ ኣግዘና ዳ ኣግቲ
1: ሓንቲ እያ እዚኣ
0: በዚኣ ንክንጠፍእ ኮይና ዳ
1: ፈትን እሞ እንዳ ንሪዮ
0: ኣብ ካልኣይ ኩናት ዓለም ዶ ይኸውን
1: ሓገዝ የብላን ሕጂ ምስማዕ ጥራያ ስራሕና ኣጅነና ራይ ክልተ ዕድል ክንገብራ ኢና ቅልጥፊ ኢልኩም መልሱ ልና በሉ
0: ኣሜሪካ ኣብ ጃፓን
1: ኣሜሪካ ኣብ ጃፓን ዝፈተነቶ ኣይኮነን ሓንቲ ከይዳ ዓድል
0: ሄሮሽማን ኣብ ናጋሳኪ
1: ሳንዲ ክልክ ንጃፓን ኮ ሄሮሽማን ናጋሳኪን እዩ ሞታ ግዜ ትኸይዳ ኣላ ሰላም
0: ቁሩብጃ የቕሬተ ይተሓዘልና
1: ሕጂ ክንደይ ግዜ ሰከንድ ክንበኩም ኢና 30 ሰከንድ ክንበኩም ኢና ኣብዚ 30 ሰከንድ ክትምልስዋ ክትክእሉ ኣለኩም ኣቶማዊ ቦምብ ንመጀመርታ እዋን ኣበይ ተፈቲኑ እያ ትብል

0: ኼዳ ሰዓት ቀልጥፉ
1: ሰላምታ ጊዜ አበይ
0: አሜሪካ
1: አሜሪካ አቤ ናይ ስቴት ኣነ መሊስኩም ኣሎ ቁንዕ መልሲ ኣብ ኒው ሜክሲኮ እዩ ተፈቲኑ ኣብ ኣሜሪካ እዩ ተፈቲኑ መጀመርታ ዳሓሪቡ ናብ በዓል ሂሮሽማ ናጋሳክን ዕንወት ኣውሪዱ ማለት እዩ እግረ መንገድና ኒኩሌሳዊ ቦምብ ወይ ኣቶሚክ ቦምብ ዝፈተነት ሃገር ኣሜሪካ ጥራያ ኣብ ካልእ ሰብ ኣብ ካልኦት ሃገራት መጥቃዕቲ ዝፈፀመት እንኳ ሃገር ኣሜሪካ እያ መሊስኩም ኣ 8 8 8 ኣራይ ሰላም ምስ ብፆትካ ዜና ነመስግነኪ ኣኒኤልና ብሮ መዓልቲ ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ ቁፅር ቴሌፎንና 12 24 54 ከምኡ 12 24 74 እዩ ክንምለስ ኢና

0: ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ ሄሎ
0: መርሓባ መልሳ መስመር መን ክብል መን ክብል?
1: ዮናታን ተኽለ።
0: ዮናታን ተኽለ ካበይኻ? ዮናታን
1: ኣብ ሕምብርቲ።
0: ምርቲ ኣራ ዮናታን፣ ቀዲሞም ዝደወሉ ብሙሎም 680 እዮም ተሸሊሞም፣ ናይ 880 ካርድ። ንስኻ እውን ከምኡ ክትሽለም ተስፋ ገብር። ቁፅሪ ምረፅ ኣብ ቀዳማይ ደረጃ
1: ክንደይ ክንደይ ኣለዋ?
0: 3 4 6 የለዋን።
1: ቁፅሪ 5
0: ናይ ስፖርት ሕቶ እያ? ስፖርት ክትደሓን ዲኻ?
1: ብዙሕ ኣይኮንኩ ስፖርት።
0: ዕድልካ ክትፍትን በልከም ብበልካ። ኣብ ናይ ግድብ ይቕሬታ፣ ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: ናይ ትንደልካኒ
0: ኣብ ናይ ምድብ ግጥማት ኩዕሶ እግሪ ዋንጫ ዓለም 2026 ክንደይ ሸቶታት ተመዝጊቡ?
1: እዚኣ ስረባ ትቀይረለ ትቦን እዮ
0: መቀያር ሲ ትካልንያ ይቕሬታ
1: ቸይዝ ምረፅ ዘለካ
0: የብላን ምረፅ
1: መክዝምት እየ ማለት እዩ
0: ገምተን
1: ኣስታት ዝተረበፀ
0: ኣይኮነን።
1: ምቁሩብካ ትስ ሃበና ቁሩብ ንትሕት ዶክን ልዕል
0: ላዓል
1: ከባቢ 85
0: ኣይኮነን። ናይ መወዳእታ ዓድል
1: ከባቢ 120
0: ኣይኮነን 215 ይቀኒልና። ተሳትፎ ኣይፈለየና ሊ ግዜ ትዕወት ተስፋ ንገብር ዮናታን ይቀኒልና። ናብ ካልእ ደዋል ክንሰግር ኢና። ሄሎ
2: ሄሎ ከመይ ኢሎ
0: ግርም መን ክብል?

0: ሚካኤል ካብ ዓድዋይ።
1: ሚካኤል መን?
0: ሚካኤል ተወልደ ካብ ዓድዋይ።
1: ካብቲ ኮሌጅ ዲኻ ኣብ ከተማ
0: ካብ ከተማ እምበር
1: ከመይ ያሉ ክራማት?
0: ክራማት ዳርጋ የለን፣ ዳርጋ
1: ብዙሕ
0: ሓልያን
1: ኣይኮነን።
0: ዘሎ የለን ክራማት።
1: እዋ
0: ኦ
1: ናይ ሎም ዘመን ናብ ገሊ ቦታታት ቅርብ ትርር ኢለያ ዘላ
0: ኦ ብጣዕሚ
1: ሓራይ ሚካኤል ተስፋ ገብር ትዕወ ትበሊ ቁፅሪ ምረፅ ብቀዳማይ ደረጃ
0: ቁፅሪ እንደ ይህሉ
1: 1 2 7 8 9 10
0: ቁፅሪ ክልተ
1: ስፖርት እያ ከም ብበልክ ኣብ 2008 ኣብ ቤጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል? ኣብ ቤጂን ቻይና ኣብ ዝተካየደ ውድድር ኦሎምፒክስ ኣብ ውድድር ምሕምባስ 8 ወርቂ መዳልያታት ዝዓተረ ኣሜሪካዊ ሓምባሳይ መን ይበሃል? ብብዝሒ ወርቂ መዳልያታት ብምዕታር ኣብ ቀዳማይ ደረጃ ዘሎ ኣትሌት እዩ።
0: ሰራይ ንሪኦ ሓትት
1: ኣራይ

0: ኩለን ሃገራት ዓለም ንሽትታት ዘላቐ ልምዓት ውድብ ሕብራት ሃገራት ከተግብርኦ ብሕጊ ይግደዳ የን ሓቂ ወይ ሓሰት ኣለኹ ዶ ሚካል?
1: ኣለኹ
0: ኣለኹ
1: ሰማዓካ ኣለኹ።
0: መልስ በሊ
1: ንሓትት ኣለና ሃራይ ክቕርብ ኣነጥረልና እስኪ ማሲ
0: ካሕቶ ነፅርቲ ኮነትን
1: እንደይ
0: ኣበይ ናይ መዳያ ዘይነፅረት
1: ማለት
0: ሽቶታት ዘላ

0: ትድገመለይ?
1: ኮሌጅ ሕክምናን ስነ ፍልጠትን ጥዕናን ኦሮታ ንቤት ትምህርቲ ሓፈሻዊ ሕክምናን ሕክምና ስንን ኦሮታ ከምኡውን ንኮሌጅ ስነ ፍልጠት ጥዕና ኣስመራ ብምፅምባር ዝተመስረተ እዩ። ቁኑዕ ወይ ጌጋ?
0: ቁኑዕ
1: ቁኑዕ ቁኑዕ መልሲ። ኣብ 218 እዩ ተመስሪቱ። ሕጂ ድማ ኣብዚ 226 ንሓምሻይ ግዜኡ ተምሃሮ ኣመሪቑ ኣሎ። ሰመረ ኣብ ቀዳማይ ደረጃ ናይ 110 ካርድ ሞባይል ተዓዊትካ ኣለኻ። ናብ ካልኣይ ደረጃ ንስገር። ኣራይ ኣብ ካልኣይ ደረጃ ቁፅሪ 1 ቁፅሪ 5 6 8 9 10
0: ቁፅሪ 5
1: እዚኣ ምርጫ እንድያ? ተስፋ ግብር ትዕወት ሓንቲ ዕድዳ ዘላትካ ማለት እዩ። ሃንብበልካ ኣብ ሕቡራት መንግስታት ኣሜሪካ ዝለዓለ ዝርግሐ ሕትመት ማለት ሃርድ ኮፒ ሲርኩሌሽን ዘለዋ ጋዜጣ ኣይነት እያ? ሀ ዎል ስትሪት ጆርናል፣ ለ ደ ኒውዮርክ ታይምስ፣ ሐ ኒውዮርክ ፖስት፣ መ ዩኤስኤ ቱደይ።
0: ሓንቲ ምርጫ ባጉድለ
1: ሓንቲ ምርጫ ክጉድለልካ ዓረ ዩኤስኤ ቱደይ ኣጉዲልና ኣለና።
0: እዚ ኒውዮርክ ታይምስ መን መን ኣብ
1: ዎል ስትሪት ጆርናል፣ ኒውዮርክ ታይምስ፣ ኒውዮርክ ፖስት

0: ኒውዮርክ ታይምስ።
1: ኒውዮርክ ታይምስ። ኣይ ኮነትን ዎል ስትሪት ጆርናል እያ ሰመረ ካብ 555,000 ክሳብ 697,000 ቅዳሕ ንመዓልቲ ከም ትሸይጥ እዩ ዝንገረላ ትዝርግሓ ሰፊሒ ማለት እዩ። ነመስግነካ ካሊእ ግዜ ትዕወት ተስፋ ንገብር ይቀኒልና ካልእ እንደዋ ኣለና ሄሎ
0: ሄሎ
1: መርሓባ መልሳ

0: ዝበሃሉ ባህላውያን ፅምብላት ኣበይነት ንኡዘባታት ናይ ኤርትራ ይበዓሉ? ሀ ንኡዘባታት ሃይኮታን፣ ንኡዘባ ድገን፣ ለ ንኡዘባ ሽዕብን፣ ንኡዘባ ጋሕቴላይን፣ ሀ ንኡዘባ ሃበሮን፣ ንኡዘባ ሓልሓልን፣ መ ንኡዘባ ዓዱኻላን፣ ንኡዘባ ሰንዓፈን።
1: ንዞባ ዓዱኻላን ንዞባ ሰንዓፈን።
0: ቀኑዕ መልሲ ፅቡቕ ሄርሞን። ንዞባ ዓዱኻላን ንዞባ ሰንዓፈን ንያታ መልሲ ኣየላበኻያን።
1: ኣ
0: ትፈልጦ ድያቲ ፅምብላት?
1: ኣ ትርእያ ነ ሕጂ ኣብ ሞባይል
0: ኣሪኻ ነርካ። ፅቡቕ ሓረ ሄርሞን እሞ ንቐፅል ናብ ካልኣይ ደረጃ።
1: ኣዎ
0: ሓረይ ቁፅሪ መረፅ ኣብ ካልኣይ ደረጃ ድማ
1: ክንደይ ክንደይ ኣለ?
0: ሓደ ሽዱሽተ ሸሞንተ ቻዓተ ዓሰርተ ኣሎ
1: ሸሞንተ ተቐፅል።
0: ተማሃራይ ድኻ?
1: ኖኖ ሓኪም እየ።
0: ሓኪም ሎሚ ናይ ሓካይም እያ ዘላ ኣቐዲሞ እውን በዓል ሰላም ደው ኢሎም ነይሮም ካብ መቐርካ ግሩፕ እዮም ነይሮም ሰም ሸሞንተ ሰባት ስኻ በይና ሃርያ ኣላ
1: ኣለው ኣለው ግሩፕ ኣለው።
0: ሓካይም ድዮም?
1: ወ ኩላ ሓካይም እያ።
0: ክንደይ ትኾኑ ኣለው ኣብታ ገዛ?
1: ሽዱሽተ ኣለና።
0: ሽዱሽተ ማዓት ሓካይም እዩ ሞ ተዘርጊሐ ደሎ ኣብ ኩሉ ቦታታት
1: ኣብ ኩሉ ቦታታት እዩ።
0: ፅቡቅ እሞ ከም ብበልካየ ስፖርት እያ እዚኣ ፍሉጥ እዩ ክትምልሶ ኢኹም ስፖርት ፎቶ ኢኹም ሓካይም ሰሚዕና። ራይ ከም ብበልካ
1: ራይ
0: ኣብ ዋንጫ ዓለም 226 ብድምር ክንደይ ግጥማት ተኻይዱ? እዚኣ ክልተ ዕድል እያ ዘላትካ ተጠንቂካ መለስ።
1: ራይ ምርጫ የብላን
0: የብላን
1: ብድምር ኩለን ማለት እዩ ምሽ
0: እወ ካብ ልጅመር ስጋ ዋንጫ
1: ክሳብ መወዳእታ ድዩ ወላ
0: እወ ስጋ መወዳእታ ካብ መጀመርታ ስጋ ትውዳእ ተፀወታ ኤርማን
1: ኣዋ ኣለኹ
0: ላር ኣሸጊራ ድ
1: ኣ ብድምር ኮይና እንደ ሕጂ ተንተን ሃገራት ድዮም ተን ዝተሳተፈ ሃገራት ኩለን ማለት ድዩ ዋላ
0: ውድድራት ትብለላ ክንደይ ግጥማት ተኻይዱ? ውድድር ክንደይ ግጥማት
1: ክንደይ ግጥም ተኻይዱ?
0: ኣብ ዋንጫ ዓለም 226 ብድምር ክንደይ ግጥማት ተኻይዱ እያ ትብል ትሓንቶ
1: ቴሳን ሓለን
0: ኣይኮነን ሓንቲ ዕድል ውሳካ

0: ንድምር ኣለና ጴጥሮሳ ንእሽተይ ግዜ ክወና
1: ሳላሳ ካሊት ክንበኩም ኢናታ ግዜ ከዳትና ስለ ዝኾነት ንዓና እውን
0: ኮሮኮይ ተጋማገምኩም ገለ
1: ከመይ ማለት እቲ ሬንጅ ክንደይ ተኮይኑ ተጋማጊምካ ትብሎ?
0: ኣዋ ናይ ሓሙሽተ ገላ ክልሊ
1: ናይ ሓሙሽተ ሳ ይተጋማገምካ
0: ኣይተጋማገምኩም ምሽ
1: ሞሄርሞን ዳ ግዜ ከይዳትና ስናይ ቅሬቱ ሓንቲ ቀልቲ ክሞ ትዛረብ ፈትን
0: ሚትን እስከ ፅናሕለ ፅናሕለ ሓራይ
1: እሞ ኣብ ስክሪን ሕጂ 20 ካሊት ክንበኩም ኢና ዳ ኣኺላ ባዕላ ክትተመልሲ ስለተርእየና ብኣ ክንጋላገል ኢና ክንጅምር ኢና ኣብ ስክሪን ኣተያ ደላድ ሂርሞን 15 ካሊት ተሪፍኩም ኣሎ ሓሙሽተ ካሊት ተሪፍ ኣላ
0: 17 ዝብላ ኣላ ኣብቲ ቲቪ ግ

0: እንታ ግዜ ኣኺል ኣላ ሄርሞን ካብታ ነዝህበካ
1: 110 ዶ ክንብል
0: ኣይኮነትን 104 እያ ሄርሞን፣ ካልእ ግዜ ክትፈልጣን ክትዝክራን ተስፋ ንገብር። ኣዚና ነመስግነካ ምስ ብፆትካ ይቕኒልና። ኣራይ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝትና ኣብዚ ዛዚምና ኣለና። ዝመፅእ ሰሙን ኢና ክንራኸብ ሓቀኒ እዩ።

ሰላም ታርያ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ መውፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ነበኹም ዘበለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ፍኖተ ህይወት ን48 ዓመታት ብፍቕሪ ብስኒት ኣብ ናብሮኦም ፀኒዖም ዘለዉ ሰብ ሃይማኖት ተመክሮኦም ናባኹም ክነብሎ ኢና። ኣብ ንኡስ መደብና ዳሳስና ኣብ ዓለም ሰብ ክነብሮም ኢልካ ዘይተሓስቦም ቦታታት ገዛውቲ ተሰሪሕዎም ሰብ ነቢርዎም ዘሎ ፍለ ቦታታት ማለት እዩ ናባኹም ክነብሎም ኢና። ኣብ ንኡስ መደብና ዘዋይት ካሜራ ብዛዕባ ጥቕምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ማለት እዩ ናባኹም ኣቢልና ኣለና። ብዘይካዚ ኣብ ንኡስ መደብና ዓለም ሰብ ጥበብ ኣብ ዝሓለፈ ሰሙን ዝተኸታተልኩሞ ብዛዕባ ኮምፒተራይዝን ሙዚቃ ክበሃል ዘለዎ ግቡእ እውን እሩምን ኣገባብ ባህላ ከመይ ክኸውን ዘለዎ ተዓዚብኩም ነርኩም። ንሎሚ ድማ ጥልዋን ኣብርክቶን ኣርቲፊሻላዊ በልሒ ኣብ ሙዚቃ ከመይ ደረጃ በፂሑሎ ክንዕዘብ ኢና። ብዘካዚ ተኸታታይ ድራማ ሳውን ከምኡውን ፋኒ ክሊፕ እውን ኣካል ትሕስ መደብና እዮም። ቅድሚ ኩሉ ግን ከም ትወትሮ ንገብሮ ትሕስ መደብና ብደርፊ ክፍለሚ እሞ ናብዛ ተቐፀል ደርፊ እየ ከስክረኩም ሰናይ ምክስታይ

ንኡስ መደብና ዘዋርት ካሜራ ቀፂላ ተቐሪባ ዘላ ሎሚ ዘዋርት ካሜራና ብዛዕባ ምንባብ ገለ ክንብለኩም ኢና። ኣብ ዝተፈላለዩ እዋን ብዙሕ ኣጋጣሚታት ኣብ ዓወት ዝበፅሑ ዜጋታት ምስ ንሓቶም ምስጢር ዓወቶም እንታይ ምስ ንሓቶም ማለት እዩ ምንባብ ኢሎም ይምልሱልና ምንባብ ኣገዳስነቱ ማዕርክ ንደይ ኣገዳሲ ምዃኑ ንኩላትና ንስሕቶ ሓቂ ይኮነን፣ ግን ካብትን ብምውካስ ሜሪ ኣማኑኤል ብከምዝስዕብ ትርጉምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ገለ ማለት እዩ ናማና ኣቢላ ተላሞ ብሓባር ንከታተል ጥቕሚ ምንባብ ኩላትና ንፈልጦ ኢና ንመዝኽኻር ንዝኣክል ማለት እዩ ናብኣ ከስክረብኩም ሰናይ ምክትታል።

0: ንባብ ኣብ ተጻሒፉ ዝተሓትመ ወረቐት ዝግበር ናይ ኣንባባይ ንዓይን ምንቅስቓስ ኣይኮነን። ኪንዩዚ ኣብ መንጎ ጸሓፋይን ኣንባባይን ዝግበር ዝርርብ ዝሓዘ ዕምቀት እዩ ዘለዎ። ዝተዓጽዎ ሓድሽ ዓለም ዝኸፍት ዓሚቕ ስምዒትን ምድንጋፅን ዝሃንጽ ንሓደ ዘይውስል ሓሳብ ዘለዝብ እዩ። ንባብ ንወዲ ሰብ ክዕቢ ዝተፈጥረ እዩ። ወዲ ሰብ ብዘይ ንባብ ብሰልኣ ከም ዝጠፍአ መርከብ ምዃነ ይብሉ ንዓለምና ምሁራን።
1: ኖም ቾምስኪ ዝበሃል ንንባብ ዝምልከት ተዛረባ ኣላ ዘረባ እንታይ እዩ ዝብል፣ ንባብ ማለት ምግንፃል ወረቐት ወይ ትፅሑፍ ምንባብ ማለት ኣይኮነን፣ እንታይ ደኣ ንዕኡ ምምስራሕ እዩ። ገሊኦም ክሳብ ንዕኡ ናብ ተግባራዊ ምቕያር ዝብሉ ኣሎ፣ ምምስራሕ ክህሉ ኣለዎ እዩ ዝብል ኖም ቾምስኪ። እዚ እንታይ ማለት እዩ? ኩሉ ንባብ ኣብ ኣእምሮ እዩ ዝውዳእ ማለት እዩ። እቲ ነንብቦስ ነንብቦ ማለት ኣይኮነን፣ ንባብ ማለት ተመስርሒው ክውዳእ ክኽእል ኣለዎ። ምስ ተወዳእ ኢና ተነቢቡ ንብል ማለት እዩ። እዚኣ ንሓዛ ሕጂ ኣበ እዩ ዝውዳእ፣ ኣብ ኣእምሮ ይውዳእ። ባህሊ ናይ ኣእምሮ ወዲ ሰብ ካብቲ ካልእ ፍልይ ዝበለ ኣለዎ። ከባቢና ርኢና ንምሃር፣ ኣንቢብና ንምሃር። ስለዚ ምንባብ እንታይ ኢና ንብል ዘለና ማለት እዩ ካልቸር እዩ፣ ባህሊ እዩ። እነማዕብሎ እዩ እምበር ምሳና ዝውለድ ኣይኮነን። ቆልዓ ውሉድ ክብል ከሎ ጡባዲኡ ኣይስእናን እዩ ሓቀ። ላም እውን ምራኽ ምስ ወለደት ጡባዲኣ ሃሰሲላ እያ ትረኽቦ። እዚ ኢነይት እዩ፣ ምሳኻ ዝውለድ እዩ። ምንባብ ግን ምሳኻ ይውለድኒ፣ ተማዕብሎ ኢኻ፣ ትመሃሮ ኢኻ። እዚ ከዓ እንታይ ንብሎ ኒውሮፕላስቲሲቲ እንታይ ማለት እዩ? ተመጣጢ ኣእምሮ ናይ ወዲ ሰብ። ስለዚ ምንባብ ትርጉሙ ንምስራሕ ናይ ፅሑፍ ብረቲና ሓሊፉ ብዓይና ሓሊፉ ወይ ኣብ ኣእምሮ ዝሰፍር እዩ። ዓይነ ስውርቲ ኮይኑ ንኣብነት ብምድህሳስ ነቲ ቅርፂ ናብ ኣእምሮ ይሰግር፣ ካብቲ ዲክሽነሪ ናይ ኣእምሮ ርዩ ከዓ ትርጉሙ ይነግር ማለት እዩ።
0: ምንባብ እዚ ክበሃል ዝፀንሐ እንተደኣ ኮይኑ ንድሕሪት ምልስ ኢልና ንኣመፃፃን ንኣማዕባብላን ንባብ ክንደስስ ክንፍትን ኢና። ብሓፈሻ ፅሕፈት ኣብ ናይ ጥንቲ መሶፖጣምያ ከም ዝተጀመረ እዩ ታሪክ ዝነግረና።
1: ፅሕፈት ማዓስ ተጀሚሩ ከም ታሪክ እንተልና ንድሕሪት ተመሊስና ከባቢ 5000 ዓመት ኣቢሉ ጀሚሩ ማለት እዩ። ኩሉስ 5000 ዓመት ኣቢሉ ገይሩ ኣሎ። እቶም ፊደላት ንብሎም ከ ተርጋ ብዝሓለፈ 500 ዓመት እዮም ጀሚሮም ማለት እዩ። ኣብ ከባቢ 1450 ምስቲ ናይ ጉትንበርግ ፕሮጀክት ዝበሃል ምስ እዮም ጀሚሮም።
0: ሰብ ንምንታይ ተንብብ ኢልካ ምስ እትውከሶ ብዙሕ ውሽጣዊ ወይ ውልቃዊ ዝኾነ ስምዒታቱ ክገልጽ ይፍትን። ገለ ፍልጠት ክኸስብ፣ ገለ ካብ ፅምዋ ክገላገል፣ ገለ ኣዕርኽ ትኸጥሪ፣ ገለ ግዜ ብግቡእ ኣብ ዝጠቅም ነገር ከወፊ ስለ ዝደሊ ዝብል መልሲ ይህብ። ኪንዩዚ ኣቶ ክፍሎም ንምንታይ ተንብብ ኢልና ምስ ተወከስናዮ ከምዚ ይብል።
1: ዘይነበርካያ ዘመን ክትምለሶ ትደሊ፣ መሓዙት ክትብዝሕ ትደሊ፣ ሓቀ ህዝቢ ክተብዝሕ ትደሊ፣ ብኸምኡ ኢኻ ተንብብ። ሸክስፒር ምሳና ይነበረን ሓቀ ኣብ 18 ክፍለ ዘመን ኤልዛቤዚያን ታይም ንብሎ ነይሩ። ግን ተላሃሊን እያ ጁልየስ ሲዛር ኣኡ ትፈልጦ፣ ሃምለት ኣኡ ትፈልጦ ሓቀ ወይ? ናይ ሙሳ ኣረን ወርቅሃ እንተ ደኣ ኣንቢብካ ናብ ወርቅሃ ትምለስ፣ እቲ ዝነበሮ ኣብ ሱሳታት ዘመን ንክትምለስ ይሕግዘካ። ስለዚ ሰብ ንምንታይ የንብብ እንተይልኪ ናብ ውልቁ ተመሊሱ ኣብ ውልቀ ናይ ካልኦት ሰባት ብምእታው ክዳናገፅ ስለ ዝደሊ፣ ንዕኦም ክመስል ስለ ዝደሊ፣ ባህርያቶም ክፈልጦም ስለ ዝደሊ፣ እቲ ዝነበረ ስነ ሕብረተሰብ ፖለቲካዊ ተሓሳስቡ፣ ማሕበራዊ ሕትኡ፣ ናብርኡ፣ ምረቱ፣ ፖለቲካዊ ውዳብኡ፣ ሓቀ ታሪኹ፣ ተፅዕኑኡ፣ ነዚ ኩሉ ክትፈልጥ እንተ ደኣ ደሊኻ ናብኡ ኢኻ ትምለስ።
0: ብዙሕ ናይ ምንባብ ልምዲ ዘይብሎም ሰባት ትርጉምን ጥቕምታትን ምንባብ ሰሚዖም ከንብቡ ዝድርኽ ስምዒታት ምስ መፆም ኮፍ ኢሎም ከንብቡ ይፍትኑ። ናይ ኣድህቦ ፀገማት፣ ኮፍ ኢልካ ከተንብብ ክትጥምም ዘይምኽኣል፣ ሕዝ ግድፍ ዝመስል ናይ ምርባሽ ስምዒታት ይረአዩ። እዚ እንታይ እዩ? ብምንታይ ኸ ዝፍታሕ?
1: ንምንባብ ቀዳማይ ዕንቅፋት ዝኸውን ዲስሌክስያ ዝበሃል ሕማም ኣሎ። እዚ መብዛሕትኡ ኣብቶም ኣብ ሕክምና ዝሰርሑ ገልፁልና ኾኑ ኣብ ኣርባዕተ እየ ክገልፀልኪ ዲስሌክስያ ዝበሃል ኣሎ። እንታይ ይገብር ናይ ዲስሌክስያ ምስለኪ ቢ እንተኮይናስ ዲ

0: 宰发者，基本都会呢，批宰发。可是如果不说白了，一直非得来认得啊，这个宰发么？可不我好了啊，这个人不，明年那他这个人不，比地么花呢？这还搞了呢？استاد استاد تری ول نه آه حالا ریو هم کل سب دو کفت شغلی دیسلکسیا بی مس دیزگم تلالو نزدم رئیس ابوی بزیاده من دگم نتیزالو دیفکت کت عریت خیلی ها سرو تراپی سخان دک ها هم ندار کات مهر مالتی کلایتی اب نباب سگم دیا نی ریدین دیفیشنسی نتای ازیا اتنشن کاس یسرع حجی نبلا بزن نملا علنا نزارو كلخو حدا سب كحلف معتو خفت قال لي قات مكا قات يوم مالتي يكون كوم تقاتي موسي امر خاص الرقم مالتي حكينا تقندقوم نغير ترسعه حساب كايسر امر خا تي تحساب كخت حسبو صنحه كبت من قد خت زارو صنحه يوصاكا ابن باب كا خوم الله موبايل سمعو تلفزيون اب كباب يوميري قلعو قلطيفو مسرعو شعو اب حنت غز كل الكبلو علو تغز ايسغروان قال يوم ما باراغراف كمان دومبوو ناير دوم يمالالسو كوم الله ازي attention deficit ባል ካብዚ ነጻ ትኮን ኣለ ካክትዕልሞ ክትክእል ኣለ ካንርእስኻ ክትዕልሞ ክትክእል ኣለ ካብታ attention ስኸይስራ ኣብ ዲጂታል ዳኣት ውኻ እንታይ ይጸገሞ ሞባይል ተተኸፊታ ናብኣ ይኸዱ መጽሓፍ በዚ ተቐሪቡ ከሎ እሳት ሰርቆም ቲክቶክ ተመጽያ ናብኣ ይስረቁ እዚታት ናይ attention ጸገም ኣሎ ኣብ ንባብ ሳልሳይ ቋንቋ እዩ ኣብ ቋንቋኻ ጸገም ኣሎ ቋንቋ ድገጥመካ ኣብ ማእኸል ጽሑፍ መጽካ ኣማርኛ መጽእ እንግሊሽ መጽእ ጥልያን መጽእ ፍሬንች መጽእ ጅኽንደይ ቋንቋ ትመልኽካ ትራ ኣለዎ ብዙሕ መፅሓፍ እዩ ዝገጥመካ እቲ መፅሓፍ ፅቡቅ ኸውን እቲ መፅሓፍ በቲ ዝደልዮ ቋንቋ ይትረኽቦ እንትኸውን ሓደ ካብቲ ፀገም ኮይኑ ዘሎ ሕጂ ቋንቋ ተደመሊኽካ ዝበዙሕ መፅሓፍ ተፃሕፉ ናይ ዓለም በየን እዩ ብእንግሊሽ እንተይልና ኣብ እንግሊሽ ተደመሊኽካ ኣይትብድሆን እዚ ከዓ ሓደ ካብቲ ዓብዪ ብድሆ ኮይኑና ዘሎ ማለት እዩ ቋንቋ ክመልኩ ክኽእሉ ኣለዎም
1: ካብ ንባብ ዝርከብ ጥቕምታት ብዙሕ ምዃኑ ርኢናዮ ኣለና ብኣንጻሩ ውልቃዊ ርድኢትን ጥቕምን ተደሪቶም ዝፀሓፍዎ ኣዕናዊ ሓሳባት ዝሓዘለ ኣብ ገለ ከም መወከሲ ኮይኑ ዝቐርብ ኣይሰኣንን ነዚ ሕማቕ ካብ ፅቡቕ ፈሊኻ ምርኣይ ካብቲ ዘይምንባብ ዘይኮነ ካብቲ ብብዙሕ ምንባብ እዩ ዝፍታሕ እንተ ኣንቢብካ ኢኻ ሚዛናዊ ኣተሓሳስባ ከም ዝህልወካ እትኸውን
0: ሰብ ዘንብብ ነቲ ዘንብቦ ከም ዘለዎ ኢምባይብ ክገብኡ ከም ዘለዎ ክውሕጦ ዘይኮነ ብነቐፌታዊ ዓይኒ ክሪኦን ኣብ ሂወቱ ክእትዎን እዚ እንተተገርና ኢና ተዓዊትና ንብል ኣብ ንባብ እታ ክሪቲካል ሪዲን ትበሃል ብነቐፌታዊ ዓይኒ ምንባብ ጉለታት ምእራይ ማለት ኣይኮነን ኣፕሪሽት ምግባር ማለት እዩ ብኩልቲ እዩ ኣፕሪሽት ንብሎ ዘለና ከ እንታይ እዩ ናኣዳ ክትንእድን ከለካ ምንኣድ ማለት ምፍራስ ማለት ወይ ምድናቕ ማለት ጥራይ ኣይኮነን ጉለት ዘለዎ ትርኢ ኣወንታ ዘለዎ ትርኢ ናትካ ሚዛን ከዓ ትወስድ ስለዚ ሚዛናዊ ኣናበባ ክህልወና ኣብዚ ኣብ ዲጂታል እሱ ፀገም ኣሎ ተንክልተ ድበልክኹ ቪድዮ ክዕለክ እቲ ሓንቲ ብኣማዞን ዝወፀት እያ ሓንቲ ጎርዞ ጓል ኣላ እሳ ቀፃለ ብኢንተርኔት ናይ ኣማዞን ኣትያ ኣቑሑት ትፍትሽ ነይራ ኣብ መወዳእታ እሳ ከይፈለጠት ሓደ ፓኬጅ ናብኣልኢኹምላ ሓደ ትሕዝቶ ብባኳዕ ዓሺጎም ሰዲዶምላ ድሮን ገይሮም ተቐቢላቶ ኣብቲ ዝመፃ ፓኬጅ እንታይ ፀኒሑ ናይ ቆልዓ መጥበዊ ክዳውንቲ እዛ ጓል እንታይ ይሕብርዋ ኣሎ ነብሶ ፆር ምዃና ነጊሮማ እሳ ከይፈለጠት ነብሶ ፆር ምዃና ተነጊራ ጉድለት ናይ መን እዩ ኣማዞን ስርሑ ዝሰርሕ ዘሎ ይሸይጥ እዩ ዘሎ ሓሳብ እዩ ዝእክብ ዘሎ ናና ጉድለት እንታይ እዩ ናይ ኩልና ኣብ ኢንተርኔት ኣብ ዲጂታል ክንኣቱ ከለና ነንብብ ሞ እንታይ ነንብብ ብዕምቆት ኣይንሪኦን ሚዛናዊ ኣናበባ ኣይህልወናን እቲኡ ፎርም ዝሰዱልና ስቕኢልና ንመልኦ ኣብ መወዳእታ ሓሳብናና ብነፃ ንዕኦም ንህቦም ናተይ ሓሳብ ናይ ካልእ ሓሳብ ናትካ ሓሳብ ናይ ኩሉና ሓሳብ ይእክብዎ ብዕድመ ይፈልዩና ብቕርበት ይፈልዩና ብቋንቋ ፈልዩና ብጂኦግራፍና ፈልዩና ድሌታትና ከዓ ብምሉእ መልእዎ ንዕኡ እዮም ናብ ኮሞዲቲ ወይ ናብ ንብረት ናብ ኣቕሓ ይቕይርዎ ኮሞዲፋይን ብሎ እዚ ይሽየጥ ማለት ተሽያጣ ይኸውን ይሽየጥ እሞ ብነፃ ዝሃብካዮም ንሕና ኮሚደረ ሽጉርቲ ከም ድሽየጥ ኢና ንፈልጥ ኪንኡ ግን ናብ ምንታይ ይከይዶም እቲ ዝሃብካዮም ሓሳብ ይሽየጥ ማለት እዩ ሃገር እዚ ና ከዓ እቲ ኖውለጅ ኢምፐሪያሊዝም ንብሎ ማለት እዩ ኖውለጅ ኢምፐሪያሊዝም ንፍልጠስ ናብ ኢምፐሪያሊዝም ተቀይሩ

0: ክፅር ይኽኢሎም ከይፈለጠት ኣብ ኢዳ ሂቦማ ዘድልየካ ክዳን፣ ዘድልየካ ሞባይል፣ ዘድልየካ ሰዓት፣ ዘድልየካ ጃኬት፣ ዘድልየካ ሎሽን ባዕሎም ሸጡልካ። ስለምንታይ ድልየታትካ ኣቐዲምካ ሂብካዮም ኢኻ ተሸይጢ እዩ። እዚ ዝዓይነቱ ድኽመት ናይ መኒ ናይ ትንባባ እዩ። ብዕምቆት ክተንብብ ዘይምኽኣል እዩ። ካልኣይቲ ናይታ ናይጀርያዊት እያ። እታ ናይጀርያዊት ዘውፃእታ ሳውን ምርኣያ ተድልያ ፅቡቅ ዝኾነ ሚዛናዊ እዚኣ ሚዛን ዘይብላ ርኢና ናይ ኣማዞን ዝረአያ ታጓል። እዛ ናይ ናይጀርያዊት ከዓ ሚዛናዊት ብኸመይ ሚዛናዊት ንብላ ኣለና። ኣብ ኤርትራ ዝተዘርበ ኣብ ከባቢ 2014 15 ኣቢላያ ወፅያታ ቪድዮ ቫይራል ከይዳ ሽዑ ኣብ ሙሉእ ዓለም ኩሉ ሰብ ይርእዋ እንታይ እያ ትብልታ ስታ ዘቕረበታ ኤርትራውያን ደቂ ተባዕትዮ ብሰንኩ ኩናት እንዳዋሓዱ ከይዶም ደቂ ኣንስትዮ ኤርትራ ከዓ ድምርዓዋ ናይረኸባን። ስለዚ መንግስቲ ኤርትራ መምርሒ ውፅ እዩ ካብ ክልተ ንላዕሊ ዝኾነ ወዲ ተባዕታይ ክምርዖ ወፃኢታት ከዓ ብምሉእ ናይ ሕንኩርኡን ገለ መሊእን ማለት እዩ መንግስቲ ክሽፍነልካ ዝ ዓይነቱ ገይሮም ኣውፅኦሞ እዚ ሓሶት እዩ ሓቂ ሓሶት እዩ ኩልና ንፈልጦቶም ንነብሮ ግን ምሰንብብካያ እቲ ዘንብብ ሰብ እዚ ንብሎ ዘለና ኣብ ውሽጣኣት እዩ ክሪቲካል ወይ ብኣርትዖ ከንብብ ተደክኢሉ ጠፊኡ ኣሎ ነዚና ክንምህሮም ዘለና ደቅና ንኩሉም ባባይ ማለት እዩ ክተገናዝብ ክትክእል ኣለካ መገናዘብ ከዓ 4-5-6 ፅሑፋት ኣምፅኢካ ኣዋሲብካ ታልክዕ ሚዛናዊት ክትወስድ ትክእል ኣለካ እንታይ ይሕግዘካ ሰብ ከንብብ ከም ዘለዎ እታ ቆልዓ ከዓ ፅቡቅ ገይራ ኣቕሪባታ ብስታስቲክስ ጀሚራ ናበይ ገውፂ ይኸይድ ናይ ኤርትራ ስታስቲክስ ደቂ ኣንስትዮን ደቂ ተባዕትዮን ማዕረ እዩ ካልኣይ ምምርዓዊ ዝበሃል የለን ካንካዮ ክትምፅእ ወዲአ ሓሓንቲ እንታ ኣኺለና ናኸዋን ስለዚ ጌጋ እዩ ትዘራርባ በርትዖ ክተንብብ ምኽኣል እዚኣ ኣብ ዲጂታል ዝበዝሕ ይፀገሙ ሰብ እንታይ እዩ ኣስተባሂሉ በርትዖ ብምምዝዛን ከንብብ ኣይክእልን ሚዛኑ እዩ ስሕት።
1: ኣብ ዓለምና ብብዝሒ ዝርከቦን ኣንበብቲ ብተርታ ተሰሪዐን ዘለዋ ሃገራት ኣለዋ። እዚአን ኣብ በብእዋኑ በፂሕኖ ዘለዋ ደረጃ ምዕባለ ፅልዋ ናይ ምንባብ ከይኮነ ኣይተርፍን እውን ዘይብል ኣይኮነን። እዘን ሃገራት ብኸመየን ህዝበን ኣንባብ ክኸውን ፅዒረናሉ ተዓዊተናሉ እውን
0: ብብዝሒ ህዝቢ እንተዳርኢና ቻይና ኣለው ኣንበብቲ ህንዲ ግን ኣብ ምንታይ ይወስድዎም 10 ሰዓት ንመዓልቲ ዘንብቡ ብውልቀ ሰብ ክረአ እንከሎ ቻይና እዚ ህንዲያ ወሲዳ ዘላ 10 ሰዓት የንብቡ ሓደ ሰብሲ ኣብ ቻይና ብኣቨሬጅ ክንሪኦ ከለና ብኣቨሬጅ ክውሰድ እንከሎ ብገምጋም ናይ ህንዲ እዩ ተመዝጊቡ ዘሎ። ህንዲ ብሰዓታት መሪሓ ኣብ ውልቀ ሰብ ክንበብ ዝኽእል ኩሉ ሰብ የንብብ ማለት ኣይኮነን ግን ተመቂሉ ምስ ተረኽበ ብኣቨሬጅ ህንዲ ቀዳመይትላ ብሃገራት ብምሉኡ ብድምር ክትሪኦ ከለካ ግን እታ ቀዳመይቲ ዘላ ፊንላንድን ሳውስ ኮርያን ደቡብ ኮርያ ማለት እዩ ፊንላንድ እዚአን ብፍላይ ዘን ኖርዲክ ዝበሃላ ካንትሪስ ሃገራት እዚአን ኣብቲ ቅድሚት ተሰሪዐን ኣለዋ። ናብ ባህሊ ተቐይሩ ናብ ባህሊ ኣብ ፊንላንድስ ምንባብ ማለት ባህሊ እዩ ኣብ ቻይና ናብ ባህሊ ቀይሮሞ እዮም ከምዚኦም ዝኣመሰሉ ከዓ ምርኣይ ይፅቡቅ እዩ። ኣብ ሳውስ ኮርያ ዘዝነቆ ነገር ካብ ዝረእኽዎ ቪድዮታት ማለት እዩ ካብ ባህልስ ባህሊ እንዲ ኦፍኮርስ ሃይማኖት ባህሊ እንዲ ናብ ሃይማኖት ከዓ ተቐይሩ ናብ ኣምልኾት ተቐይሩ ቤተክርስትያናት ኣድባራት ኤግዛም መርመራ ክገብሩ ከለዉ ቆልዑሲ ከም ስርዓት ጠጠው ብል ኩሉ ነገር ነፈርቱ ባቡሩ ጠጠው ብል መርመራ ክሳብ ዝግበር ኣብ ኣድባራት ከዓ ሰብ ይፅሊ ጸሎት የብፅሕ ዕላማ ንምንታይ ኣብ ትምህርቲ ዘለዎ ኣጠማምታ ናይቲ ህዝቢ ኣሎ ኣብ ምንባብ ኣብ ትምህርቲ ዘለዎ የርእካ ናብ ከምኡ ደረጃ ክንበፅሕካ ይምነነ ህዝብና ሲ ናብ ባህሊ ክቕየር ንባብ ናብ እምነት ገፁ ክኸይድ ምክንያቱ ብኸምኡ ዝሓልፈልካ ትቅየር እንትኾንካ ብኸምኡ ጥራይ ክሓልፈልካ ዝኽእል ከየንበብካ ይሓልፈልካ። እዚ ሕጂ ብኸመይ እዩ ነዚ ሰሪሖምሉ እንተይልና ቀዳመይቲ ኣብ ትምህርቲ እትዮም ከም ስርዓት ኣብ ስርዓተ ትምህርቲ ኣትዩ ካልኣይ ላይብረርታት እዮም መስሪቶም ኣብ ነብሲ ወከፍ ላይብረርታት ቤት ንባባት ማለት ቤት ንባብ ብኮሚኒቲ ደረጃ ኣብ ኢንስቲትዩሽን ደረጃ ኣብ ዩኒቨርስታት ብኮሚኒቲ ኣብ ከባቢኡ ኣብ ሙኒሲፓሊቲስ ኣብ ከተማታት ኣብ ኣብያተ ትምህርቲ ብጣዕሚ ኣስፊሖም ሕትመት ናይ መፅሓፍቲ ከዓ ኣዝዩ ሕሱርን ብብዙሕ ከምዘ

0: ክትቀረብ እውን ክህሉ ኣለዎ ምሕታም ዝምስ ምሕታም ዝተኣሳሰር ማለት እዩ ብኩሉ ቋንቋታት ከዓ በቲ ዝጠልብዎ ቋንቋ ከዓ ናይ ምቕራብ ኣዝዩ ኣብዚ ሰሪሖምሉ ብዲጂታል ከዓ መሊሱ ኣስፋሕፍዩ ብዲጂታል ከዓ እዝዩ ይሰፍሕ ታብሌታት ወፅአን ላፕቶፓት ወፅአን ብዌብሳይትስ ገይሮም ነቲ ሰብ ኣክሰስ ክህልዎ እዚ ክረኽበሉ ቀረብ ማለት እዩ ንክቕረብ ኣዝዮም ሰሪሖም ኣብዚኦም ቶም ዕላማ ልዕሊ ኩሉ ዝሰርሕዋ ግን ባህሊ ምቕያር እዩ ከም ባህሊ ህዝቢ ኣንባቢ ንክትገብሮ ከም ባህሊ ተፃዒሩሉ ኣብ ሰሪሖምሉ ማለት እዩ ነዚ ስለ ዝገበሪኦም ኣብዚ ከምዚ ደረጃ በፂሖም
1: ናይ ዓለምና ኣንበብቲ ብምዃኖም ፍሉጣት ኣብ ዝተፈላለየ ሂወቶም ጸሎትን ኣድማዓትን ዕውታትን ዝኾኑ ሰባት ምስጢር ናይ ዓወቶም ንባብ ምዃኑ እዮም ዝገልጹ ኣብ ህይወትካ ለውጢ ከተምፅ እንተርኣ ደሊኻ ንፉዕ ኣንባባይ ክትከውን ድማ ይመኽሩ
0: ሩዝቨልት ፕረዚደንት ናይ ኣሜሪካ ዝነበረ ኣንባባይ ምንባሩ ኩሉ ሰብ ይዛረብሉ ንግሆ ሓንቲ መፅሓፍ ውድእ ኢሎም ቅድሚ ቁርሲ ድሕሪ ቁርሲ ግን ሰለስተ ኣለዋ ንመዓልቲ ኮ እዩ ንመዓልቲ እስክንደይ ይውድእ ኣሎ ኣርባዕተ ከምዚኦም ሰባት ኣለዉ ፍሉጣት ኣብ ታሪክ ዝተመዝገቡ ካልኦት ክንዛረብ ንኽእል ኢና ማህተማ ጋንዲ ናይ ህንዲ ዝነበረ ማንዴላ እዚኦም እቶም ኣንበብቲ ብታሪክ ንሕዞም ማለት እዩ ማንዴላ ክሳብ ዝቐረበ እዋን ስለ ዝነበረ ብድሕሪኡ እዞም ሕጂ ዘለዎ ዘበን ግን ቢልጌት ኣሎ ዋረን ቡፌት ዝብልዎ ኣሎ እዚኦም ፍሉጣት ኢላን ማስክ ካብቶም ኣንበብቲ ባይ ዘወ ኢላን ማስክ ብሃፍታም ንፈልጦምሽ ስለምንታይ ኣፍራየ ኮይኑ ስለምንታይ ኣፍራየ ኮይኑ እንተልካ ውፅኢት ንባብ እዩ 10 ሰዓት እዩ ዘንብብ ኢላን ማስክ ሕጂ እዚ ሕጂ ካብ ንባብ ትረኽቦ እዩ ኣንባባይ ምዃኑ ኣብ መፅሓፉ ኣብ ፅሑፉ ስለ ዝርከብ እዩ ስለዚ እዚኦም ከምዚኦም ዝኣመሰሉ ኣንበብቲ ሰባት ኣለውና ማለት እዩ
1: ኣብ መወዳእታ ንኣቶ ክፍሎም ሚካኤል ኣብ ሓደ ሕብረተሰብ ናይ ምባብ ልምዲ ከተዝርፅ እንታይ ክግበር ኣለዎ ኢልና ተወኪስና እዮ ነርና
0: ንደቅና ወይ ንኣንባባይ ሓፂር ፅሑፍ ክነላምዶ ክንክእል ኣለና ምንባብ ክመርር ኮማዓት እዩ ኣንበብ ትብሎ ሰብ እው ኣዝያ ይመራር ፔንፉል እያ ሓቂ ዘረባ ብጣዕሚ ይመሪር ምንባብ መሪር እዩ ግን ኣብኡ ዝርከብ መዓር ተሓሊፍካዮ መዓር ነዚኣ ግን ብኸመይ ትበፅሓ ኣብ ሂወትካ ናይ ምንባብ ብኸመይ ተማዕብሎ ካብ ንእስነት ክምዕብል ከሎ ዝመቀረ እዩ ዝሓሸ እዩ ምክንያቱ ተቐንዛ ይውሕደልካ ሓንሳ ኣብ ባህርካ ተቐይርካያ ካልቸር ስለዝኾነ ተቐይርካያ ግን ልምዲ ስለ ዝኾነካ ናብኡ ኢኻ ትኸይድ ኩሉ ግዜ ከየንበብካ ኣይተሓልፋን ኢኻ ነዚአን ከመይ ጌርካ ተስርጠን እዚአን ክሰርፃ ክኽእል ኣለዎን 10 ዓመት ክወስደልካ ክእል እዩ ዝብል ግምት ኣለን ንክሪኦ ከለኹነ ብውሕድ 10 ዓመት ሃመር እናገበርካ ነዚአን እንዳደግደግካ ከም ባህሪ ጥርየን እዚኣ ቁፅሪ ሓደ እያ ኣብ ባህርኻ ባህርና ከ እንታይ ይመስለኪ ከምዚ ኣቶም ሞለኩል ገለ ንብሎም ሻሎ ኬሚስትሪ ከምኡ እዩ ኣቶም እዚዩ ኣቶሚክ ሃቢትስ ትብል ምሻላ ናይ ጀምስ ክሌር ጀምስ ክሌር ዝፀሓፋ እሳ ምንባባ ፅቡቅ እዩ ንግረ መገዳይ እንታይ እዩ ኣቶም ባህርና ሲ ብንእሽተይ ይጅምር እንዳማዕበለ ግን ኣካል ናትካ ይኸውን ንንባብ ከመይ ጌርካ ኣካልካ ትገብሮ ኣብዚ ምፅዓር ክድልየና እዩ ብብዝሒ ሓፀርቲ ፅሑፋትካ ንኣብነት ዘ ካውንት ኦፍ ሞንቴ ክሪስቶ ሓቂ ናይ መን እያ እዚኣ ናይ ኣሌክዛንደር ዱማስ እያ እዚ ኣንብቦ ኢልካዮ መተራእሲ ዝመስል ቲ መፅሓፍ ሰብይ ንብበልካኒ ኣይተሰንቡዶ ናቱ ቨርሽን ግን ዋላ ንሕና ኣብ ሮራ ዲጂታል ላይብረሪ ኣለና ሓፀርቲ ብለበል ዝፍርለ ለበል 1 ለበል 2 ናይ 30 ገጽ ናይ 20 ገጽ ኣለዋና ናይ 25 ገጽ ኣለና ንኣሌክሳንደር ዱማስ ክተንብቦ ተደሊኻሲ መፅሓፉ ሕፅር ዝበለት ኣለ ዘ ማስኬተርስ ዝብላ እዚኦም ሓፀርቲ መፅሓፍ ኣለና ናይ 1200 ቃላት ጥራይ ነዚአን ኣንቢብካ ተለማመድ ቀስ ኢልካ ነቲ 800 ዝኾውን ገጽ ናይ ኣሌክሳንደር ዱማስ ክተንብቦ ተኾንካ ነብስኻ በዚ ኣላማምዳ ሽዑ ናብኡ ክትሰግር ኢኻ ቀንዲ ፀገም ኮይኑ ዘሎ ብዓብ መፅሓፍ ምስ ረእኻ ስለ ትስንብድ ቅረቦ ይመፀካን እዩ ስለዚ እዚኣ እያ መበልሳልሰይቲ ደቓይቕ ሓዝ ንመዓልቲ 20 ወላ ዝኾነ ይኹን ይምፃእ እዚኣ ባህር እዚኣ ዲስፕሊን እናተይ ኣብዚኣ ከኣትዮ ኸንብብ እየ ይበል እዚኣ ብውልቀ ሰብ ብውልቀ ደረጃ ክንሪኦ ከለና ኣብ ንባብ ምዕባል እያ ብደረጃ ናይ ህዝቢ መንግስቲ ክንብል ከለና

መደብናትና ንገለ ካብ ትሕዝቶኣ ምሃርትዮም ገለ ካብ ትሕዝቶኣ ድማ ኣዘኔትን መፅሓቕን ብምባልና ነባኹም ነብሎም ንሕጂ ፋንክሊፕ ተቐሪባ ዘላ ገለ ካብቶም ንኣኸውን ምዝናይ እነቕርቦም ትሕዝቶና ማለት እዩ። ሄሎክ ፀሃየ ካብ ማሕበራዊ ሚድያ ተወኪስ እዩ ከስሕቁ ይኽእሉ ዝበሎም ናስ ወከፍቶምን ዘቐርበልና እዞም ዝስዕብ ንሎሚ ከስሕቁና ኢሉ ቀሪቡልና ኣሎ ሞ ንከታተሎም።

ንኡስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸተልትና ሎሚ ፍኖተ ህይወትና ተመክሮ ሰብ ሓዳርና ከነካፍለኩም። እዞም ሰብ ሓዳር እዚኦም ን48 ዓመታት ዝኣክል ብስኒትን ብፍቕርን ብምዉቕ ናብራን እዮም ፀኒሖም ዘለዉ። ወላ እውን ክላለዩን ናብ ሓዳር ንክበፅሑ ዝሓለፍዎ ጉዕዞ እውን ኣዝዩ መሳጥን መሃርን ክኸውን ዝኽእል ኢልና ብምሕሳብ ኢና ፍፁም ክፍለ መራ ሚዳ ሂስዎም ዘለዎ። ካብኦም ክንቀስሞ ወይ ድማ ክንምሃሮ ንኽእል እንታይ ይኸውን? ብሓባር ንከታተል፣ ተመክሮኦም ብሓባር ንተዓዘቦ። ናብ ፍፁም ክፍለ ማርያም ከስክረኩም እዩ።

0: 46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ሞያ ብዝተፈላለዩ ኣጋጣሚታት እትውንኖ ክእለት እዩ። ዝኾነ ሰብ ብልምዲ ኮነ ብትምህርቲ ብዙሓት ሞያታት ክውንን ይኽእል እዩ። ይኹን እምበር ኣብ ሓደ ሞያ ኣተኪርካ ምስራሕ ዝያዳ ብልጫ ከም ዘለዎ ዝኣምኑ ብዙሓት እዮም። ምኽንያቱ ብዙሓት ሞያታት ኣብ ሓደ እዋን ከተተግብር ምፍታን ውፅኢታዊ ክኸውን ኣይክእልን እዩ። ኣብ ኩሉ እውን ሓደ ዓይነት ብቕዓት ክህልወካ ኣይክእልን እዩ ዝብል ኣረኣያ ኣለዎም። ንሎም እምበኣር ን46 ዓመታት ኣብ ምዕራይ ብሽግለታ ናይ ዝነጥፍ ዘሎ ሞያዊ ሙሴ ተመስገን ተመክሮ ህይወት ክንደስሲና ሰናይ ምክትታል።
1: ኣቦይ ብካምቦበሎ ናይ ብሽግለታ ፅገና እቲ ዝበርትዐ ሰብኣይ ነይሩ። ኣቦይ ተመስገን ፌንሰይ በዓል ጋርላቲ ዊንድሶር እዚአን ዝኣመሰላ ናይ ቀደም ናይ ጤልያን ሽግለታ ካዕሪ ከሎ ኣብቲ እዋን ተኣነ ተማሃራይ ከልኹ ናብ ኣቦይ ናይ ስልጣንያታት ምስሓሕ ክብፅሕ እዚ ብተመክሮ ብአአን ዝሓዝክዎ ኣብዚ ሕጂ እዋን ዘለኹዎ ኣብ ክበፅሕ በቂዐ።
0: ኣቶ ሙሴ ናይዚ ናብ ኣቦኡ እናተመላለሰ ዝርዮን ዝዕዘቦን ዝነበረ ሞያ ምዕራይ ብሽግለታ ፍቕሪ ክሓድረ ጀመሮ እሞ ኣብ ትርፊ ግዜኡ ምስ ኣቦኡ እናሰርሐ ምስ ሕጂ በዓልቲ ቤቱ ዘላ ወይዘሮ በይን ክፍለ ሓዳር ኣብ ዝመሰረተሉ እዋን 1990 ነዛ ሕጂ ዝሰርሐላ ዘሎ ትካል ብምውፃእ ኣብ ሓደ ዓመት ናተይ ዝብሎ ትካልን ሓዳርን ወነነ
1: እናሰራሕኩ ምስዛ በዓልቲ ቤተይ በይን ክፍለ ስብሓ ትበሃል ምስ ሓዳር መስሪተ ናተይ ክውፅእ ጀሚረ ማለት እዩ።
2: ነዚ ስራሕ ከውፅእ ከሎ ምስ እዚ ሽግር ባፅ የውፅዎ ምስታይ መርዓና ስትሕር መርዓና የውፅይዎ እቲቡስ ዘይብሉ ዘበንደርጊ ንመዛግጀመ ተመላሊስኒ ክሕጉዘ ኢለ ላዕለን ታሕተን ላዕለን ታሕተን ኢና ግን ኣውፂና እዮ ልቸንሳ ውፅና ልቸንሳ ውፅና ሓደ ዓመት ክኸውን ኣብዚ ንድሓ ሞያ ዕግርግር ክነበል ክከሎ ሰሪሕላ።
0: ኣቶ ሙሴ ንዝሓዘ ሞያ ኣተክሮ ብምግባር ነቲ ካብ ኣቦኡ ዝቐሰሞ ሞያ ዝያዳ ንምዕባይ ኣብ ሓድሽ ፈጠራታት ከድህብን ተፈላጥነት ከጥርን ጀመሮሞ ዓማዊሉ እናበርከቱ ከዱ።
1: እቲ ምዕብልና ካብ ኣቦይ ዝወረስኮ ንዑ ሒዘ እናቐፀልኩ ከይድ ከሎ ከዓ እቲ ለውጥታት ከዓ ናይ ሽግለታ ምፅጋን ምስኡ ማዕሪ ማዕሪኡ እንዳለወጥኩ ሞዲፊካር ዝኾና ናይ ቀደም ሽግለታ ዝነበራ ማለት እዩ። ቤንሴ እዩ ነይሩ ቀደም ቤንሴ እዮም ዝፍለጣ ነይሩ ሽግለታ እዚአን ኣብዚ ሕጂ እዋን መላዋጢ የብለንን ኣነ ግን ብሞዲፊካር ገይረ መጓዓዝያ ከም ዝቕፀል ኣገብር ኣብዚ እዋን እዚ ማለት እየ ካብ ተመክሮ ይዎ።
3: ኣነ ጎይትኦም ተስፋ ይበሃል ተስፋይ ሓጎስ ሙሴ ብሓቂ እቲ ስርሑ ንፉዕ እዩ ብሞዶፊክ ምግባር ድዩ ብኩሉ ስርሑ ንፉዕ እዩ። ኣነ ከዓ ልዕሊ 20 ዓመት ዝኣክል ንሙሴ ፈልጦ ኣነ።
0: ብተወሳኺ ንሱ እውን ንደቁ ኣብዚ ሞያ ብምስታፍ ደኣ ዝያደ ሓገዝ ክረክብን ኣብ ደቁ ድማ ፍቕሪ ስራሕን ባህሊ ስራሕን ከስርፅ ከኣለ
1: እጂ እዚኣ እንዳ ሽክልሳ እዚኣ ክጥረያ ከለኹ እቲ ኢደ ጥበብ ከምዚ ዝበልኳ ካብ ኣቦይ ዝወረስክዎ ብኣኣ ፊልድ ናተይ ኮይና ነዛ ቦታ እዚኣ ከፊታ እያ ማለት እዩ። እዛ እዋን እዛ ነገር እዚኣ ምስ ከፈትኳ እዛ ገዛ እዚኣ ውላድ ምስ በፃሕና እቲ ብኽሪ ወደይ ወዲ 15 16 ክን ከሎ ትምህርቲ እንዳተማህረ ፍርቂ መዓልቲ ምሳይ እንዳሰርሐ እሱ እውን ከም ናተይ ኢድ ሒዙ ዝሰርሕ ነይሩ። ኣብ መርዓ በፅሑ ኣብ መርዓ ምስ በፅሐ ኣንጎላ ከይዱሎ ማለት እዩ። ካልእቲ ምንኣሱ ንዕኡ ምንኣሱ ከዓ ልክዕ ናቱ ሒዛ ከዓኒ ምሳይ ተሕግዘኒ ነይራ እሳ ከዓኒ ዕድሚኣ ምስ ኣኸለ ናብ መርዓ ምስ በቓት ሓዳራ ጌራ ኣብ ጀርመን ኣትያላ ማለት እዩ። ስለዚ እዛ ገዛ እዚኣ ንቶም ስድራ ብጣዕሚ ይዕብያቶም እያ ኣብዚ ብፃሓ ብፅሓቶም እያ ከምዚ እንዳበልና ከዓ ክሳዕ ዝሕጂ ከዓኒ ይቕፅል ኣለኹ ማለት እዩ።
0: ይብል እሞ ዝኾነ ተጠቃሚ ብቕዕቲ ብሽግለታ እንተ ደኣ ክትህልዎ ኮይና ብዛዕባ ክገብሮ ዘለዎ መሰረታዊ ኣገባብ ኣጠቃቅማ ብሽግለታ እውን ከምዚ ኢሉ ነይሩ።
1: ሕጂ ብቕዕቲ ብሽግለታ ክትህልዎ እንተ ደኣ ኮይና ብሽግለታ ምስ ሓዛ ኣብ ምስራር ጥራሕ ውዕዞ ክገብር የብሉን ከምታ ንሱ ንነብሱ ዝኣልያ ከምታ ንነብሱ ዝርያ እታ ሽግለታ እውን

0: ዘድልያ እንተዘይገበረላታ ሽግለታት እያ ንዝደለዮ ክተበፅሖይ ትኽእልን ከተሳናኽሎ ትኽእል ካብ ዝደለዮ ስራሕ። ስለዚ ልክ ከምታ ንብሱ ከምታ ሰውነቱ ኣ ብምገባ ምግቢ እውን ንሳእ ኣብ 4 ወርሒ ተነውሐ ኣብ 5 ወርሒ እዚ ምግባ ክትርክብ ኣለዋ እወ ዘሎ ውሽጣዊ ዓረራ ድዩ ቸንትራለ ድዩ ሰርቪስ ምግባር ብምሉእሲ ክህልዎ ኣለዎ ሽግለታ ኣብ ምስራ ጥራሕ ክትከይድ ይብላ። ስለዚ ተተዓናቅፈካ ማለት እዩ ካብ ዝደለኻዮ ከተጓዓዘካ ይትኽእልን።
1: ኣቶ ሙሴ ኣብዚ ትካል ብዙሓት መንእስያት ከም ዝመሃረን ገና እውን ይቕፅሎከም ዘሎን ብምግላፅ ገለ ካብኣቶም ናቶም ትካል ብምሓዝ በዙ ሙያ ከም ዝዓበዩን እዩ ዝዛርብ።
0: እዎ ነይሮም ሕጂ ንምሳሌ ውዑሽ ዝበሃል ነይሩ ካባይ ምስ ወፀ ክራይ ችክሊሳ ገይሩ ሓዳሩ ፈልዩ ኣቦ 3 ቆልዑ ኮይኑ እዚ ትግራይ ብምዃኑ ግን ንኢትዮጵያ ጠቕሊሉ ምስ ስድርኡ ከይዱ ማለት እዩ። ሓደ እውን ከምኡ 2 ቆልዑ ወሊዱ ኣብ ሓዳር በፂሑ ንጀርመን ኣትዩሎ ወዲ ፃዕዳ እምበር። ስለዚ እዚኦም ከምዚ ኢልና ክሳዕ ሕጂ ንኸይድ ኣለና ማለት እዩ።
1: ብድሕር እቲ ዕውት ሰብኣይ ንፍዕቲ ሰበይትላ ከም ዝበሃል ኣቶ ሙሴ እውን ኣብ ጉዕዞ ሓዳሩን ስሩሑን ታራን ኣገዳስነትን በዓልቲ ቤቱ ኣዝዩ ዓብዪ ከም ዝነበረ እዩ ዝዛረብ።
0: እወ ታራ ሕጂ በዓልቲ ቤተይ ኣብ ምንክብኻብ ንዓይ ፅቡቅ ተስፋ ትበኒ ኣድካሚ ስራሕ ኣይቲ ትስራሕ ነብስኻ ቆጥብ በዚ ናይ ክሳይ ኣለዋ ማለት እዩ ናይ ርህራይ ናይ ሰውነት ሓልዮት ኣለዋ ዝኾነ ነገር ብምርዳእ ክሳዕ ሕጂ 33 ዓመት ጌርና ኣለና ብምርዳእ ጥራሕ እዚ ግደፎ ኣብ ምልላይ ምስኣ ክድንፅወካ እዩ ምልላይ ምስኣ ቅድሚ መርዓ 15 ዓመት ዜርና ክድንፅወካ እዩ 15 ዓመት
2: ፅቡቅ ፍቅሪ ሕሊፍና ናይ 15 ዓመት ዝሮት ከይተፈላለና ሓንቲ መዓልቲ እውን ተባኣስና ይንፈልጥን ኣብቲ ሰዓታት ናይ ፍቅሪ ዝነበርናዮ ፅቡቅ ሕሊፍናዮ
1: እሞ ኸደኣ እዞም ብፍቅሪ ዝመፁ ናይ ሎሚ ሰብ ምዉቕ ሓዳር ነዚ 15 ዓመት ዘስተማቐርዎ ዕሙር ፍቕሪ ብኸመይ ጀመርዎ እስከ ንድሕሪት ንመለስ።
2: ኣብ ከንቦበሎን ኣነ እንዳሻ ስርሒ ነይረ ኣብቲ እንዳሻ ናይ ከንቦበሎ እንዳመን እዮም ዝበሃልሪጋ ናይታ ዝበሃል ሪጋ ፋርማሲ እንዳገለ እዮም ዝበሃ ነይሮም ብስራት ብሉ ሕጂ ብደገ ኣሎ ሸማኒ ከዓ ነይሩ ኣብታ እንዳሻ ስርሒ ካብታ እንዳሻይ ኣይደንጉኹን ኣብቲ ሸማን እዚ ግብራ ይብልዎ እዚኣ ስእል ተሰኣኢለ ደልኹ ኣብታ ላዕሊ ርኢኸያ ምስ ምስ ላዕሊ ምሻ ኣላ ኣብዚ ኣላ ምስ ምስታ ለምሳ እወ እታ ካምቻ ገደ ኣለኹ ባዕልኽን ከምኡ ንሰርሕ ነረ ኣምሂረኒኹም ዝገብራ እዩ ዝብሎ ትግራዋይ ሴሪሕኽን ተኸደና ክትክርእ ክዳን ክንኢልኒ ሃራይ ከምኡ ስራሕ ምሂረኒ ነባ ኣብ ኣሰርሕ ነረ እንዳገብራ እዩ ዝብልዎ ካብ እንዳገብራይ ምስ ሙሴ ሻ ክብፅሕ ገለ ክብል ገለ ክብል ይርክበኒ ይርእኒ ይላለ ከም ኣናልኩ ተጣቢቕና ዳርጋ ኣይርሓናን ቀስ ናበለ ናይ ፍቅሪ ዓይነት ታርእኒ ማለት እዩ ኣይተፈላለኩ መጀመርታ ግዲ ኮይኑ ኣብ ክፈላለስ ኣይከኣልኩም ካብኡ ወ ተኸደ ምስኡ ተመፀ ምስኡ መቸስ በቃ ስጋብቲ ካብ ስድራይ ስጎግስ ኣይተካሓደንን ስ ካብ ስራቤት ክስጎጉ ኣይግ እንጀራ ኣለዎም ቶም ገዛ ኣለዎም ክድርብየኒ ግብኦኒ ግን ኣይደርብየኒን ኣይ ስዒቡ ንርእሲኡ ካብ ገዝኡ ወፅ ዘይፈለጥ ገዛ ወፂት ምሳይ ተዋሪዱ ማለት እዩ ሰዓታት እዚ ኣብ ኣተላሊና ከም ዝብለካልኹ መጀስ ኢልና እዚኣ ነገር እዚኣ በፂሕና ክብሪ ፀሓየን ኣምላኽ ንኣና ዝሃበኒ መንሂቡ ኣብዛ ሰዓታት እዚኣ
0: ክሻ ንሰቲ ብሞባይል ኣይነበረን ክንረኸብ ኮለና ንሳ ኣብካ ኣነ ወይ ብደገ ኮይነ ወይ ብገለ ወይ ብዝኾነ ፀፀር ምልክት እሳ ሕጂ ምልክት ስለዝኾነ ብኣብ እሱ እዩ ኢላ ኖኖ ረሓቕ ነሩ ስኔማ ሮማ ነራ ሳ ኣነ ሓዝሓዝ ነይረ ሕጂ ብከምኡ ንወፅእ ተዛዊርና እዚ ናይ ሙሉእ መዓልቲ ገለ መለ የለን 2 ሰዓት ሓደ ሰዓትን ፍረቐ ንትሳታ ወዲእ ኣላ ማለት እዩ እታ ርክብና 2 ሰዓት ሰዓትን ፍርኣን እሳ ርክብና ነራ ኣብኣ ነትል ከ ቅድም ማለት እዩ ከይተመርዓኹ እዩ እዚ ከይተመርዓኹ እዩ ናይ 2ና ሻሃበይ ንሰቲ ነርና መሰለካ ራንድዮ

0: ኣይትፈልጥዎን ኢኹ።
1: ሲኔማ
0: ሮማ ራንዴቡ ነራ ዕምባባ ላተርያ ከዓኒ በዚ ናይ ባቢሎን ዕምባባ ላተርያ በዚ ናይ ባቢሎን ነራ ኣፍሪቃ ከዓኒ በዚ ናይ እንዳ እንዳ ዓሳ ዝማርካቶ ብኡ ነራ ኣብኡታትን ላተርያታት ኣብኡታት ኢና ንኣንቱ ንዘወር ነርና።
2: እዚ ሎሚ ብርክት ዝበሉ ውሉዳት ብምፍራይ ደቂ ደቁ ክርኢ በቕዒ ዘሎ ሓዳር መበገሲኡ እምነት ሓልዮትን ሓድሕዳዊ መከባባርን ምዃን እዮም እዞም ስድራ ዘዛረቡ።
3: እተልይዎ ክገብረልካ እዩ ዘይብሉካ ኣይገብረልን እዩ ሓቂ ዘለካ በሊዕኻ ባንስደሪድካ ስሒቕካ ፍቕሪ ከዓ ትፍቕርስ ፍቕሪ እኳ ቀሊል ኣይኮነን ፍቕሪ እኳ ሓያል እዩ ድልዱል ፍቕሪ እኳ ዘይረሳስዕ እዩ ካልእ ዓይነት ከይጠመትካ ትፍቕርስ ኣብቲ ምዞር እንዲ ዝርአ እቲ መጀመርታ እንድሕር ኣለይዎ ገብረለይ ኮይኑ ኣይክበቀለ ይክእልኒ ዘይብሉ ከዓ ይብሉን እዩ።
0: እንተ ደኣ ናይ ፍፃሚ ኹምታት ጌርካ ሓደ ኣይቅፅልን እቲ ትፈቕሪ ናይ ምስሊ ክሳይ ዓይነት ክመፅ እዩ ምምናዊ ክመፅ እዩ ምምናዊ ክመፅ እዩ። ካልኣይ ነገር እስኻ እንተደይ በለካ እንተደይ ጣዓመካ ወይ ዝኾነ ነገር እንተ ጌርኩ ነታ ቆልዓ እንታይ ትገብር ኣለካ ንስኻ ዕድላ ትሰብረላ ኣለካ ኣብ ካልእ ከይት ዕድላ ትሰብረላ ኣለካ እስኻ እንተ ሓቀኛ ኣፍቃር ኮንካ ቃል ኪዳን ከይኣስርካ ብቦን በደን ከይተመረቕካ ዝኾነ ነገር ክትፍፅም እዚ ክኸውን ኣሎ እቲ ካልእ ግን ክድግፎ የብለይን ኣነ በተናተይ ምክንያቱ ቀሊል ኣይኮነን ንዓ ዓድላ ትሰብረላ ኣለካ ምምናዊ ክመፅ እዩ ክሳዕታ ቃል ኪዳን ኣቦን ናደን መሪቖም ዝቡካ ብኡ ኣነ ታሽሙ ኮይኑ ስማዕኒ
2: ከምዚ ትሰምዑ ዘለኹም እዚ ካብ ሙያ ብሽግልታ ብሰረኽቢ ኣታዊ እናተዓንገለ ብክልተ ፍቑራት ዝቕለስ ዘሎ ሓዳር ኣብዚ ንክበፅሕ ግዳ ዝሓለፎ መሰናኽል ከም ዘለዮም እዞም ክልተ ሰብ ሓዳር ወሲኹም ዝዛረቡ
3: ምስ ምስስ ጓል ክንደይ ተፋሊጥ ምስ ጓል 15 ኸውን ተፋሊጥ ካብቲ ስድራ ቤተይ ዳርጋ ተነፂለ ወብሰንኩ ወይን ግደፍዮ ወይን ሓደ ግበር ኢልካ ኣይገድፎኒ በቃ ንሱ ዩ መደረመ መጀመርታ ሽኻ መጠረሽታ ኣይገድፍኒ ኢል ስጋ ኩንደይ ካብ ገዛ ተሰጉጉ እሱ ተሰጉጉ ተሰጉጉ ናልቴና ምሰንኪ ፍቕሪ ክልቴና በቃ ተሰጉጉና ምእተው የለን ኣልፈርማ ተሰጉጉ እየ ሓደሽ ዓዲ ከይደ ኣብ ሓደሽ ዓዲ ወይን ንነብር ኣይተፈላለና ብፍሉም ሓንቲ መዓልቶም እንትኾን ኣይንፈላለዩና ኣብ ሓደሽ ዓዲ ከምዚ ኣበይ ሳልሕ ዝበሃሉ ነይሮም ኣይፈልጦን እየኹም እንታት ሓደሽ ዓዲ ርኢ ኣይፈልጥኒ ብጀካ ተኣልፈሮም ኣብዚ ከተማ ዝኾም ወሉ ጥራሕ ዝኽብሉን ነረ እንጂ ሓንቲ መደቀስ ኢነ ገለ ምሰልኳ ኣበይ ትደቅስ ኢላ ኣብቲ ሆቴል ድቅስ ሞ ኣበይ ሳልሕ ዝበሃሉ ሓደሽ ዓዲ ኣሎ ክወስተክ ይኽእል ኣበይ ናይ ሓደሽ ዓዲ ኢልያ ኣስመራ ከለስስ ኣይፈልጠኒ ክወስተክ ኢላ ናብኡ ውሲዳትኒ እዛ ኣበይ ሳልሕ በዓል ሓዳር እዮም ኣብ ፀኒሖምኒ እተን ሽዑ ድሕራይ እንታይ መሲልኒ ድምድበይነ ይመሲልኒ ምስኣትኩ ዳሕራይ ግን ዞም ኩለና ጣሓንቲ ተጋሮ ኣብ መደቀሲአን ክሻንፂፈን እወይ ፀገም ርኪበል ዮ ነበይሳለ ወይ ጓል ኣይትፈልጥኒ ክእል ኣይፈልጥኒ ሕጂ ካብ ስትራይ ው ከምዚ ኮይኑ ኢሉ እዮም ሕሸን ዝበሃል ወዶም ነይሮም ምስ ሕሸን ወዶም የደቅስን ነይሮም ቆልዓ ንእሽተይ ወዲ 6ዱሽ ዓመት ምስ ሕሸን ይድቅስ ነይረ ሰብኣይ ሰይቲ ነፍቲ ኣነ ምስ ሕሸን እዚኣ ድቅስ ነይረ ምስ ወዶም እንትፈልጦ ነገረት የብለን ወልሓንቲ ኢሎም ከምተን ክሻ ዝደቀስካ የደቀሰንን ካብኡ ነብር ነብር ንሳኒ ዓዳት ከየደልያ ትግራዊት እያ ነራ ምስ ኣበይ ሳልሕ ምሳሕ ዳ ስርሕሎ በርታይ ትገብር ገሊልኒ ምስ ኣደያጋሽ ዝበሃላ ጎደፋይ ዝበሃል ነይሩ ቆልዓ ኣታ ገዛ ባርኸበለይ ኣበይ ሳልሕ ሰይቲ ኣበይ ሳልሕ ትገሽ ደልያ ገለል እዮም ኣደይ ረጋሽ ዝበሃላ ነይረን ኣብ ኣረኺብኒ ኣረጋሽ ግን ካብ ስድራይ ንላዕሊ ኮይና ትለይ ፅኒሓ
0: ሽዑ ተሪ ከዓ ነሩ እዚ ናይ ፍቅሪ ከምዚ ናይ ሕጂ ሳሒብካ ገለ ይኮነን ብክንደይ ቃልሲ ብክንደይ ቃልሲ ብክንደይ ቃልሲ እቲ ነገር ጀሚሩ ብክንደይ ቃልሲ ማዕሪ ካብ ገዛ ተሰጉጋ ምሳይ ክልተ ሰለስተ ዝረኣይዋ ብታራይ ከዓ ንኹምኡ ተሰጉግና ካብ ገዛ ውፅና ካብቲ ገዛ ውፅና ከለና ኣብቲ መደቀሲ ናይ እንዳ ስድራና ተሓቢእና ኣቴና ንድቅሰሉ ክሳይ ነሩ ጃሓዝሓዚ ነሩ ናትና ካንሸሎ ኣሎ ኣነ ነጢርኣቱ ንዓ እየ ዝለላ ኣብ ካንሸሎ ደቂስና ልክዕ ሰዓት ሓሙሽተ ክኾን ከሎ ነጢርና ንውፅ ብከምዚታት ዳሕርቲ ፍቕሪ እንዳ መቀረቶም ስድራ እንዳፈለጥዎም ዝከዱ ኣብዚ እዋን እዚ ኣብ መርዓ ኣቴና ማለት እዩ
2: ከምቲ ኮ ድሕሪ ፀበባ ራህዋ ዘሎ ድሕሪ ፅኑዕ ፍቕሪ እውን ድልዱል ሓዳር ኣሎ ዝበሃል እዞም ሰብ ሓዳር

0: ናይ ዝህየው ኣብነት ኮይኖም ንረኽቦም
1: ዝተመርዓና ዳርጋ 2 ዓመት ኸቡ ምስ ንሓወይ ብዓቕሊ ምስ ሓማተይ ብፅቡቅ ስምዕ ጌርና ፀኒሐ ምስ ሞተት ናይ ዓለም ከዓ ምስ ሓሞይ 6 ወርሒ ፀኒሐ ድሕ 6 ወርሒ ቤት ንከዓ ሓዳርና ውፅኢና ትንውር ደሎ መደብ ስርዓት መደብ ሳሉል የለ ድስቲ የለ ኩርኩርቲ የለ ወሓንቲ ፍልጠት የለ መደብ ናይ ዓድና ሰሪሕና ተምርዒና ሓዳርና ውፅኢና ማለት እዩ ሽዑ መንተ ጠኒሳ ሰናይት ድሕ ሰናይት ቅሳነት ድሕር ቅሳነት ሳይሞን ድሕ ሳይሞን ድሃዋ እዛ ሶሶና እዚ ወሊድና ግን ክትውፅእ ሓዳር ክመፅእ ከለናስ ከምቲ ኣዳም ዝገርሞ እዩ ነዚ ክትዛርበሉ ጋዜጣ ምሉ እዩ ዘይ ብስታይ ገርኩኑ እምበር መጀመርታ ክንወፅእ ከለና ሓዳርና ሓንቲ ሰብ ዘጥስ ብደገ ደላ ንእሽተይ ንወፅእ ሓዳርና ሂባትና ኣማኒትና ነራ ዚ ሓደሽ ዓዲ ድሕሪኡ እዚ ዝብለካ ዘለኹ ምብራቅ ትበሃል ማሓዛና ነራ ፊስቶ መውፅእ ሓዳርና ሂባትና ሽዑ ድበን ደርጊ እዩ ነይሩ ሓንቲ ከዓ ሓዝናን ወላ ሓንቲ እንታይ መክብለካ እየ ካብዛ ንሓወስ ኢለን እግረን ሒዘ ወፅእ ፊስቶ ሂባትና ድሕሪኡ ንዕንዳ ግብና ከለና ሸሓኒ ምሕፀብ ነፍስና ስኢና ጥስስ ፃሕሊ ስመራ ትፈልጦ ከምሽ ብወሚቕና ንሕፀብ ኣብቲ ዓራትካ ኮይና ንበልዕ ፀባብያታ ገዛና ቤት ምከዓ እዚ ብትፈርግን በቃ እንታይ መክብለካ እየ ከመይ ገይረ ክብለካ እየ ኣብዚኦም ዝተፀኹ ወርቂ ተጠርዩ ዘቆልዓ ምስ ተወለደ ሰናይት ማለት እዩ ጨርቂ ተጠርዩ ኣቑሑት ተጠርዩ ሳሉል ተጠርዩ ኣርማዴ ተጠርዩ ከደዲሳ ተጠርዩ ብጣዕሚ እንታይ መክብለካ እየ እዛ ሰዓታት እዚኣ ግን ብፍቕሪ ኢና ምሸትን ንጎን ብፍቕሪ ብስሓቅ ከም በቃ ዝብላዕና የብና ተደረና የብና ግን ብፍቕሪ ጥራሕ ንሕልፋ ግን ክብለካ ሓንቲ መዓልቲ ውን እዚኣ ጨኒቃትኒ ውን እዚኣ ኮይና ኢልና ትወራን ፊጥና ፍፁም ኣይነፈልጥ ኣብዛ ሰዓታት እዚኣ ስከብዛ ሕጂ ከዓ ንሂልካ ፅቡቅ ናብራ ንካየድ
0: 15 ዓመት ኣብ ዕርክነት 33 ዓመት ኣብ ሓዳር ምህላው ማለት ረኻቢኡ ዝረኽቦ ዓብ ፀጋ እዩ ስለ ዝኾነ እዞም ሰብ ሓዳር ናብ መንእስያት ዝቐንዐ ለበዋ እውን ኣለዎም
2: እቶን ፍቑራት ክብሎ ዝደሊ በቲ ሕጂ ኣነ ክዛረቡ ፀናሕኩ ተመርኪሶም ተድሊካ እንተ ደኣ ኮይና ንመጀመርያ መዓልቲ ከመይ ጌርካ ኣብቅርክልካ ሒዝካ ስለምንታይ በታ ዝውፃኢካ ቃል ከዓ ብኣ ከዓ ሒዝካ ከም ናይ ኣቦታትኩምን ከም ናይ ኣዴታትኩምን ውርርሻ ሒዝኩም ሓዳርኩም ከተፍርዩ ደቅኹም ክትወልዱ ክዘምዱ ወ ምክንያቱ ወሊዶም ምመን ንዕኡ እንዮም ወሊዶሞ እስዋ ልከ ንዓኣ ሒዙ ከምታ ናይ ኣቦ ናይ ኣደን ዝበልና ከምኣ ኣብ ቃል ኪዳኑ ከም ኣብርሃን ሳራን ክኾኑ ከምዚ ይምኒ
1: ዝብሎ ደለ ዘ መንእሰይ ሕጂ ኣብዛ ዘለኹማ ሰዓታት ፅኑዕ ፍቕሪ ትሕዝ ኣለኩም ፍቕሪ ሓያል እዩ ሓዳርካ ሓያል እዩ ተተኸኢልካ እዩ ኩሉ ነገር ሓዳር ፍቕሪ ግስታይ ስለ ዝኾነ ናይ ንቕድሚት ስለ ዝኾነ ተልዕለሉታ ኒካ የለ ተልዕለሉ ስታይ ዝበላዕ ካብሊኢካ ምካሪድ እዮ ኣብዛ ሰዓታት ሓዳር ዝገብሩላ ግን ተፀዋዊድካ እዩ ሓዳር እሱ ከም ገለ ኮይኑ ክመፅእ ከሎ እስኻ ስቕ ከም ገለ ኮንካ ትመፅእ ከለካ ንስሳ ብዓቕሊ ኩሉ ነገር እሳ እየ ዝብል ኣነ ካልእ ኣልሓምዱላወለይ እንታ ምስ ምፅዋር እዩ ብሓፂር ሓዳርስ ምፅዋር እዩ ጠሚኢኻ ዲኻ ፀሚኢኻ ዲኻ ኣለዎ ኣይበቀልካን እዩ የብሉን ከዓ ክትሽግሩ ይብልካን ኣብዛ ሰዓት እዚኣ እሳ እየ ዝብል ኣነ ምፅዋር ጥራሕ ተፀዋወሩ ፍቕሪ ሓዳርን በባይኒ እንድዩ ፍቕሪ ትጓስዮ ልብልካን ንቕድሚኻ ኢኻ ፀንሓካ ኢደሎ ሓዳር ግን ኣብትስታይ ከኣት ካልካ መፃወድያ መፃወድያ እዩ ሓዳር ከቢድ እዩ እዚ ግን እታ መፃወድያ ግን ስጋይ ስጋኻ ንሕልካያ ተፀዊርካ ትኸደሉ ትጋገ ተለኺ ትጋገ የለኺ ትጋገ ተሉኻ ትጋገ ኣለኻ ተራዳዲእኻ እዚኣ ዝኾነ ዕላል ክዕልል ከሎ ኣብ መንጎ ስድራ ቤት ቆልዓ ዘለዎ ሰበይቲ ዘይምዝራብ ኣብ ዓራትካ ቆይቁ ተኮይኑ ብዓራትካ ትረዳዳኣሉ ማለት እዩ ማንም ሰምዑ ብሉን እዚኣ ንብል
0: ዝኸበርኩም ተኸታተልቲ መደብና ን46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ኣብ ትሕቲ ዝብላ ርእስቲ ከነቕርበልኩም ዝፀናሕና መደብ ኣይተዛዘመን ኣቶ ሙሴ ኣብ ሙያ ብሽግለታ ዘጥርዮ ክእለት ምስ መሳርሕቱን ተገልገልቱን ዘለዎ ዝምድና እንታይ ከም ዝመስልን ኣብ ምቑጣር ሰራሕተኛታት ዘለዎ ፍልይ ዝበለ መረዳእታን ዝድህስስ መደብ ሒዝና ኣብ ዝመፅእ ሰሙን ምሳኹም ኣለና ሰናይ ቀነ

ናትራን ይኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸተልትና ብምቕፃል ድማ ንኡስ መደብና ዳሳስና ተቐሪባላ። ሎሚ ንኡስ መደብና ዳሳስና ኣብ ዓለምና ሰብ ክነብሮም ኢልካ ዘይተሓስቦ ቦታታት ገዛውቲ ተሰሪሕዎምቲ ሰብ ክነብሮም ክኢሉ ዝርኤና ናብኹም ከነብሎም ኣብ ዓለምና ኣብዚ እዋን እዚ ብዙሓት ቦታታት ከምቲ ዝበልናኩም ዘይትግምቶም ዓይነት ቦታታት ማለት እዩ ኣብ ብዙሕ ቦታ እዩ ሰብ ዝነብር ዘሎ። እዞም ቦታታት እዚኦም ከመይ ዝበሊኦም እንታይ ፍሉይነቶም ብሓባር ንከታተል። ናብ በሲራ ኮረደ ከስክረኩም ሰናይ ምክትታል።

ሰባት ይነብሩ ወይልካ ዘይሕሰብ ገዛውቲ ሰባት ኣብ ከምዚ ዝበለ ገዛውቲ ክነብሩ ይኽእሉ እዮም ኢልና ዶ ሓሲብና ንፈለጥ? እዚ ገዛውቲ ከመይ ዝበለ እዩ? ኣበይ ቦታ ኸ ይርከብ? ሓቢርና ንከታተል። ኣብ ደቡባዊ ክፋል ሆላንድ ህይወት ናይ ዘን ዓድታት ሳይንሳዊ ልቦወለዳዊ ፊልም ትርኢ ከም ዘለካ እዩ ዝመስል። እዚ ገዛውቲ ባሎጎይን ይበሃል። ሰባት ዝነብሩሉ ኮይኑ ክባዊ ቅርፂ ድማ ይውንን። እዚ ገዛውቲ ኣብ ውሽጡ ሰለስተ ቅፀላታት ዝሓዘ እዩ። ንሳቶም ድማ ኣብ ታሕተዋይ ክፋል መሬት መደቀሲ፣ ኣብ ማእኸል ዓይኒ ምድሪ፣ ኣብ ላዕለዋይ ክፋል ከዓ ሳሎን ይርከብ። እዚ ክፍሊ ኣዝዩ ዘመናዊ ዝመስል ኮይኑ ንእሽቶ ዓቆኑን ክቡር ዋግኡን ከዓ ንኽትነብረሉ ምቹእ ካብ ዘይገብሮ ነጥቢ እዩ። እንተኾነ ኣብ ጽቡቅ ከባቢ ተደኩኑ ስለ ዝርከብ ነበርቲ ሓዲጎ እሞ ናብ ካልእ ቦታ ክኸዱ ድሌት የብሎምን። ነዚ ኣገራም ቦታ ክትዕዘቦ ብሓገዝ ሶፍትዌር ዝተሰርሐ እዩ ዝመስል። በንጻሩ ግን ድንቂ ጥበብ ሰባት ዝሓለፎ ገዛውቲ እዩ። ዘባንዎል ባክሽ ኣይላንድ ወይ ከዓ ፐርፕል ኣይላንድ ማለት ሊላ ደሴት ተባሂሉ ይጽዋዕ። እዚ ገዛውቲ ኣብቲ ተደኩኑሉ ዘሎ ደቡብ ኮርያ ከም ኣካል መደብ ኩልንትናዊ ለውጢ እዩ ዝረአ። ኣብ 2015 ካብቲ ዝሓለፈ ጽልማት እዋን ንምግልጋል ነበርቲ በቲ ሰንጢቕዎም ዝሓልፍ ተፈጥሮዊ ፈለግ ተተባቢዖም ነዚ ደሴት ብልላ ሕብሪ ክቐብእዎ ተራእዮም። ልዕሊ 400 ገዛውቲ፣ ኣማኢት ናይ ጎደና ቴሌፎን ንቑጣታት፣ ጽቡቕ ትርኢት ዘለዎ ቦታ ንኽልተ ደሴታት ዘራኽብ ዓበቢንቶ ኩሉ ብልላ ሕብሪ ዝተሸፈነ እዩ። ዝበልዕዎ መግቢ ከይተረፈ ሊላ ሩዝ ክኸውን እንከሎ ክዳኖም እውን ሊላ ሕብሪ ዝሓዘ እዩ። ብዓይንኻ እንክትሪዮ ድማ ብጣዕሚ መሳጢ እዩ። ብዙሓት ሰባት ኣብዚ ገዛ ሰብ ክነብር ይኽእል እናበሉ ይግረሙ፣ ከም ቀልዲ እውን ይርእይዎ። ናብ ውሽጢ እዚ ቤት ምስ ተኣቱ ግን ኣተሓሳስባኻ ክትቅይር ትግደድ። እዚ ቤት 7 ሜትሮ ቁመት፣ 15 ሜትሮ ንውሓት፣ 1.3 ሜትሮ ጎኒ ድማ ይውንን። ብኣውስትራልያዊ ስነ ጥበባዊ ኣርዋን ዎርም ከም ዝተሰርሐ ኸ ይንገር። እዚ ፍሉይ ቅርፂ ዝውንን ገዛ ነቲ ልሙድ ገዛ ዝመስል ቅርፂ ዘለዎ ኮይኑ መደቀሲ ክፍሊ፣ ዓይኒ ምድሪ፣ ሳሎን ዝሓዘ እዩ። እዚ ቤት ጸበብቲ መናድቕ ስለ ዝውንን ንገለ ሰባት የፍርሖም እዩ።

ከተከሱ ከም ሰባት ዝነብርዎ ቤተ መዘክር ብምዃን ንልዕሊ 400 ዓመት ኣብ ተራጃ ኢንዶኔዥያ ተደኪኑ ዝፀንሐ ዓዲ እዩ። እዚ ገዛውቲ ቅርፂ ናይ ደው ዝበለ ፈረስ ኣለዎ። ብማዕደን ክትሪኦ ኸዓ ክባዊ ቅርፂ ዝሓዘ ናሕሲ ተሰሪዑ ንሓድሕዱ እናተጠማመተ ይረአ። ዕፁብ ዝኾነ ዲዛይኑ ምስቲ ውሕዳት ፍኒስትራታቱ ተደሚሩ ኸዓ ናብዚ ኽፍሊ እግርኻ ኣብ እተንብረሉ እዋን ምስጢራዊ ድባብ ይፈጥር። እቲ ዘገርም እዚ ቦታ ናይ ምዕራፍን ፅምብላትን ኣገልግሎት ዝግበረሉ ምዃኑ እዩ። ብተወሳኺ ፅንኩር ኩነታት ኣየር ዝፃወርን እንስሳ ዘገዳም ዝሓቅፉን ኮይኑ እዩ ተሰሪሑ። ኣብ ርእሲ እዚ ገዛውቲ ብቕርኒ ጎባይ ዝወቀበ እዩ። ምኽንያቱ ነበርቲ ዝበዝሕ ቀርኒ ጎባይ ኣብ ገዝኡ ዝሓዘ ስድራ ማሕበራዊ ውሕስነት ይረክብ እዩ ዝብል እምነት ስለ ዘለዎም እዩ። እዛ ነፋሪት ገዛ ናይ ሓደ ብሩስ ካምፕል ዝበሃል ኣሜሪካውያ። እዚ ሰብ ገና ኣብ ንኡስ ዕድሚኡ ፍሉይ ገዛ ምድኳን ጀሚሩ። ንሱ ድሕሪ መኪና ገዛ ክኸውን ከም ዝኽእል ምርኣዩ ነዛ ነፋሪት ገዛ ክገብራ ነቒሉ። ብናቱ ጥበብ ገይሩ ድማ ብሩስ ነዛ ቦይንግ 727 ዝዓይነታ ዝኣረገት ነፋሪት ናብ ኩሉ ዓይነት ጠለባት ሰባት እተማልእ ልምቲ ገዛ ለዊጥዋ። ብሩስ ኣብ ውሽጢ እዛ ቤት ኮይኑ ተባላሒቱ ንዕግበቱ ዝገብሮ ነገራት እውን ውሑድ ኣይኮነን። ኣብ ትሕቲ ባይታ ክንበር ከም ዝኽእል ተነጊሩ ይፈልዶ። ቅድሚ 150 ሚልዮን ዓመታት ገለ ክፋል ኣውስትራልያ ብውቅያኖስ ተሸፊኑ ከም ዝነበረ፣ ድሒሩ ግን ናብ ምድረ በዳ ከም ዝተቐየረ ሰነዳት ይሕብሩ። እዚ ድማ ዓብ ምቅያር ናይ ክሊማ ከም ዘስዓበ ይንገር።

ሙቐት ዝቦታ ኣብ ግዜ ሓጋይ 1 ዲግሪ ክኸውን እንከሎ ኣብ እዋን ክረምቲ ከዓ 45 ዲግሪ ይበፅሕ። ምዚ ዘይምችው ኩነታት ኣየር ንምልማድ ድማ ነበርቲ ክብሮ ባዲ ገዛውቲ ክሃንፅዮም መዲቦም። ቀለልቲ ነገራት ከም ሕፁ እምንን ካብ ማይ ዝሓልፈሉ ሩባ ዝርከብ እምንን ብምጥቃም ከዓ ነዚ ገዛ 23 ዲግሪ ሰንቲግሬድ ንዓመት መመላእታት ዝኸይድ ቀዋሚ ሙቐት ከም ዝህልዎ ገይሮም ሰሪሖሞ። ኣሰራርሓ ስነ ህንፃ ብሕትና ነበርቲ ንኽዕቢ ዝሕግዝ ምዃኑ ከዓ ይሕበር። ኣብ መጻኢ ድማ ሰባት ኣብ ካልእ ፕላኔት ክነብሩ ከም ዝኽእሉ ዘርኢ ዓብ ሓሳብ ምዃኑ ይእመነሉ። ኣቱሊን ዝበሃል ቦታ ብስሙ ዘይክንፈልጦ ንኽእል ኢና። እንተኾነ ጸዳፍ ዓዲ ኣብ ስቲዋን ቻይና ዝብል ግን ሰሚዕና ክንከውን ንኽእል። እዚ ዓዲ 800 ሜትሮ ዝበጽሕ ጸዳፍ ቦታ እዩ። እዚ ዓዲ ድሕሪ ተምሃሮም ኣብ ህዋ ዝተንጠልጠለ መሳለል ገይሮም ናብ ቤት ትምህርቶም ክኸዱ ኣብ ቪድዮ ምርኣዮም እዩ ህቡብ ዝኾነ። መንግስቲ ድማ ንነበርቲ ናይ ዝዓዲ ንምድጋፍ 1 ሚልዮን የን ማለት 150 ሽሕ ዶላር ሰሊዑ 2556 ኣስካላ ዘለዎ 3 ኪሎ ሜትር ዝንውሓቱ ናይ ሓፂን መሳልል ሰሪሕሎም። ብመሰረት ኣብ 2022 ዝወፀ ሓድሽ ፖሊሲ 84 ስድራ ቤታት ናብ ኣብ ትሕቲ ዝጸዳፍ ዓዲ ዝርከብ ዝሓሸ ቦታ ግዒዘን የን። በንጻሩ ኣብዚ ቦታ ብምድራፍ ኣብ ምምዕባል ቱሪዝም ዝኸባቢ ዓብ ተራ ዝፃወቱ ስድራ ቤታት ከዓ ኣለዉ። እዚ ገዛ ንሪኦ ዶ ንህሉ ኣብ ማእከል ጫካ ተሓቢኡ ይርከብ። ሚሮር ኬብ ይበሃል ዘይረአ ሆቴል እዩ። እዚ መስትያት ንኹሉ ኣብ ከባቢኡ ዘሎ ነገራት ብምንፅብራቕ ንተፈጥሮ ኣዋሃይዱ ይቕርብ። እዚ ፍሉይ ዲዛይን ዘለዎ ገዛ ውሽጡ ብኣለሚንየም ዝተሰርሐ እዩ። ኣብ ግዜ ምሸት እዚ ሆቴል ምስቲ ካብ ውሽጡ ወፂኡ ዘንፀባርቕ ብርሃን ተደሚሩ ንዓይኒ ማራኺ ዝኾነ ነገር ይፈጥር። ኣብ ዝኾነ እዋን ክትበፅሖ ድማ ሰሓቢ ትርኢት ኣለዎ።

ብኣንጻር ናይቲ ዘብለጭልጭ ትርኢት ላስ ቬጋስ ኣብቲ ዓሙቕቲ ገለሬታታ ትሕቲ ዓለም ዝኾነ ከርፋ ሕይወት ይርከብ። ኣብ መጀመርታ ዝቦታ መሕለፊ ማዕበል ናይዛ ኸተማ ተባሂሉ ዝተሰርሐ እዩ። ኣብዚ እዋን ግን ምዕቆቢ 2,000 ዝኾኑ ቤት ዘይብሎም ሰባት ኮይኑ ይርከብ። እዞም ሰባት ኣብ ጽልማት ሕማቕ ረሳሕ ኩነታት ስለ ዝነብሩ ብዙሓት ሰባት ካብቲ ማዕበል ንምክልኻል ኣብ ባሕሪ ዝንደቕ መንደቕ ዝተሰርሑ እምበር ሰባት ኣይኮኑን ይብልዎም። ኣብ ጸልማት ይነብሩ፣ ኣብ ግዜ ክራማት ንውሕጂ ይቃልዑ፣ ብገበነኛታት እውን ይሽገሩ። ገለ ወለንታውያን ሰባት ነዞም ሰባት ንምሕጋዝ መሰረታዊ ኣገልግሎት ከምጽሎምን መሰረታዊ ኣገልግሎት ክረኽብለዎም ኢሎም ክጣበቕሎምን ይረኣዩ። እንተኾነ ንክንድዝ ዝኣክል ሰብ ካብ ከምዚ ዓይነት ጸገም ንምውፃእ ግን ውሕዳት ውልቀ ሰባት ጥራይ ዝፍጽምዎ ጉዳይ ከም ዘይኮነ እዩ ዝግለጽ።

ንኡስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ክቡራትን ክቡራን ተኸታተልትና ሎሚ ዓለም ስነ ጥበብና ካልኣይ ክፋል ናይቲ ኣብ ዝሓለፈ ሰሙን ዝኸታተልኩሞ ኮምፒተራይዘር ዝበሃል ሙዚቃ ካልኣይ ክፋል እዩ ክህልወና። ኣብ ዝሓለፈ ሰሙን ከምዝተዓዘብኩሞ ኮምፒተራይዘር ሙዚቃ ክበሃል ከሎ እንታይ ዓይነት ሙዚቃ እዩ? ኮምፒተራይዘር ሙዚቃ ምባል ድማ ጉጉያ ባህላ ከም ዝኾነ እቲ እሩማ ገባ ባህላ እንታይ ምዃኑ ተዓዚብና ነርና። ንሎሚ ከዓ ኣብዚ እዋን እዚ ተበፂሑ ዘሎ ብኣርተፍሻለ ብልሒተ ሰኒኻ ዝስራሕ ሙዚቃ ነቲ ዝፀንሐ እውን ብኡ ተጠቂምካ ንምቕያሩን ንምሕዳስ ንምፅባቕን ዝግበር ዘሎ ስራሕ ተበፂሑ ዘሎ ደረጃ ክመይመስል ብሓባር ክንካተልና ብዓብኡ ኣስተዋፅኦን ኣበርክቶን ኣርተፍሻላዊ ብልሒ ኣብ ሙዚቃ ማለት እዩ ናብኣ ከስክረብኩመ ፍርዝቢና መቀሪባታ ዘላ ንቃታት ዘላ

ክብራት ተኸታተልትና ኣብ ዝሓለፈ ሰሙን ብዛዕባ ትጉውያ ባህላ ናይ ኮምፒተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና

ናይ ሓጎስ ሓጎስ ወለ ገብረ ሱዝኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም ኤኣይ ዝሰርሖ ሙዚቃ ገይሮም ኣባየእትዮም ትኻልእ ግን እንታይ ኤኣይ በዕለ እያ ክትደርፍ ትፍተን ሕጂ እቲ ትግርኛ ካብ ብዙሕ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐ ቀ ፀ ጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብ ዘሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ መሰል ኣሎ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነ ኣነ ዝደረስክዎ ሙዚቃ ስቂ ፀሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ኩስቶ ደሪፉ ወኢልካ ናውቲ ደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስራሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕሪ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባልሒት ድዩ ሰሪሕዋ ኤኣይ ገ ኣይትፈልጥኒ ኢኻ ስቁ ኢላ ምፃ ኣቢላ ከምታ ትመስሎ ገይሩ ሰሪሑ ይልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ እታ ሙዚቃ ተሰሪቃ ዶ ገለምታት ክል ብዙሕ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለ ምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ ትስርቂ ብዚ ብሁድ እዩ ሩኡ እዩ መን ሰሪቕዎ ካ ይትፈልጥኒ ኢኻ ሽዑ ዘሎ ፀገምካ ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ። ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሎ ኣይኮነን ኣብ መወዳትኡ ሲ ሓንቲ ስራሕ ምስ ሰራሕካ እያ ክትዝርጋሐን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን ገለ ኤኣይ ምስ መፀ ግን ኣዝ 10 ግዜ ይድርብሽቶ ኣሎ ወላ ኣባተን እውን ኮ ሕጂ ኤኣይ ይኮኦም ተስርሐኒ ነይሩ ኣብዛኻ ካል ዓይነት ኤኣይ እዩ ዘሎ። ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋት ገፅና ንጓዓዝ ኣለና ኢልካ ክትድምድም ትኽእል ማለት እዩ። ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 10 ደቂቃ ክቅርበልካ ይኽእል ኤኣይ ፀገም የብሉ ተቐልጢፉ ከዓ 5 ቅርበልካ ፀኒሖ 2 ቅርበልካ ገለ ፀገም የብሎ ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሎ 10 ግዜ ገለ ኣሕፅር ኣቢሉ ይቅርበልካ ከምዛ ናይ ካልኩሌተር እያ ካልኩሌተር ስኻት ሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘት ኩሉ ሰብ ንዲሑ ሒልዋ ነይሩ ሕጂ ከዓ ጆጅባን ኣላ ኤኣይካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበል ሕብለሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ንኽእል እዩ። ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ። እቲ ጥቕሙ እንታይ እዩ ግዜ ይቁጥበልካ ኣሎ። እቲ ጉድኣቱ ከዓ እንታይ እዩ ሰብ ኣይጥዕምኒ መወዳቱ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና። ግን ሙዚቃ ካ ክፃወቱ ይደል ኤኣይ ነዚኦም ሓገዝ እዩ ይሓስቡ ይእዝዙ ይሰርሑ ኣለ ሕጅስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ኣይትፃወትን ክትበሃል ከቢድ እዩ እዙ ከቢድ ገሊኦም ንዕኡ ይጥሕስዎ እንዮም ይጥሕስዎ እዮም ስቲቪ ወንደር ሲ ዓይነ ስቡር ኢና ንፈልጦ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙ ሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ኣይስማዕኒ ኣተኩር ኣቢልካ ተዘይሰሚዐ ብዙሕ ይስማዕኒ ግን ይደርፍ እዩ ክሳብ ሕጂ ወዲ 75 76 ዓመት ሽማገለ ሰብኣይ ኣዳራሻ ትመልእ

ዛ ድማ ትመልእ ኣሎ ከምኡ ዝጠሕስዎ ሰባት ኣለዉ። ብርግፅ ገሊኦምካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጠሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካዓ ዝፀንሐ ሰብ እዚ መርሓ ይንዕዎ መወዳቱ ስታይ ኣይከ ሓገዝ ትኾነላ ማለት እዩ። ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ? ንደረፍቲ ክትክእ ይኽእል ዶ? ሚእቲ ካብ ሚእቲ ኣይክእል ዛይከውን መወዳቱ ሰብ እዩ ዝነፈቕ ሰብ መሽን ኣይናፈቕን እዩ። ሙሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳቱ ኣጥፋ ኣቢልካ እያ ምስ መሓዙትካ ከድካኻ ተዕልል እምበርሶም ኣይ መገደሱኻን ነይሮም እዚኣ ሚእቲ ካብ ሚእቲ ተተገድስ ነይራ። ሕጂ ፕሮስ ኤን ኮንስ ናበልና ንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣትካ ኣለዎ። እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚት ካብ ሚት ኣብኡ ኣሚንካ ምስራሕ ግን መወዳቱ እሞ ሰባት ኣይነድልን ኢና ብዓለም ኢና ንብል ዘለና ማለት እዩ። ሕጂ እዚ ዘየድሊ ሻቅሎት ኮይኑ ይትስምዐኒናዓይ ጥቆሙ ዝገብር ዘሎ ኣካልካ ስሒትዎ ኣሎ ኣጠቃቅማ ኤኣይ ወይ ኣጠቃቅማ ቴክኖሎጂ ስሒትዎ ኣሎ ማለት እዩ። ኣብ መወዳቱ ነቲ ዋና ተፍቅድ ኤኣይ ትጥቀመሉ ሚት ካብ ሚት ዘይኮነ ዝትክእሲ ትጥቀመሉ ጥራይ ከምዛ ገንዘብ ትጥቀመላ ንሕዳ ክትጥቀመልካ ጀሚራ ገንዘብካ ተፀልለካ ልካኸምያታ ኤኣይ ከዓ ትጥቀመላ ንመሳርሒ ንመሳለጢ ንገለ ሓሳባት መመንጫዊ ገለ ክትጥቀመላ ትኽእል ኢኻ። ሚት ካብ ሚት ክትክኦ ነቲ ኩሉ ስራሓት ናይ ብዙሕ ሰብ ግን ከቢድ እዩ።

0: ኣብዝ ሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋፅኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንኽትሰምዖም ኣድነቕቲ ክኾኑ ይኽእሉ እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: ኤኣይሲ ተምሃራ እዩ ዘሎ ዓሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር እዩ ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዉ ገለ ብዛዕባ ኤኣይ ዝተፈላለዩ ቀለ ምሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ። ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ። መወዳእቱ ትናትና ብቕዓት ገ ኣይበፅሖና ናይ ሰብ ኣይበፅሖን ኣሎ። ክበፅሖ ናይ ክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ ትዘረባ ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ዓቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ። ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል ንድሕር ዳ እቱ ዊኢልካ ትጠፍእ ኣብኡ 10-20 ዓመት ከተሓልፍ ትኽእል ኢኻ። ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ እንድሕር ዳ ከይድካ ካልኦት ከምዝባሃሉ ቀቢላ ኣሎ እሶም ከ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ። ሕጂ ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ ኤኣይ ከንፀባርቐልካ ገና ንሽትለ ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቅልጢፉ ጉብዝጉብዝጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቅልፊ ዝጉብዝ ዘሎ እጂ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ። ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ። ብዙሕ ነገርካ ዝጠቕመካ ኣለዎ። እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ። እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ። ከም ዝበልኩ ዓንቲ ወይ ኮ ኣዛዚ ኣለዎ። ባዕሉ ልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ። ሕጂ እቲ ኣዛዚኡ ማዕረክ እንደዩ ኣፍልጦ ዘለዎ። ንኣብነት ኳስ ዓንቲ እውን ኣልዒልንያ ነርና ሕጂ እውን ከነልዕላ ኳስ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀሙሉ ህርመት ኣይኮነ። ኣብ ትግርኛ ይጥቀምሉ ኣብ ትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉን እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ ሕጂ ኣብታ ብዳዊት ምስ መፀኸታ ኳስ ንዓ እንድሕርዳ መሪፅካ እያ ከምዚ ዓይነት ያታ ህርመት ገሊልካ እንድሕርዳ ኣስሚዕካ እዮ

ሰራሒቲ ናይ ኤኣይ መን እዮም ዘለዉ ክሳብ ሕጂ? ዌስተርን እዮም ዘለዉ። ኣብ ኣሜሪካ ርኢና፣ ኣብ በዓል ቻይና ርኢና፣ እተን ብብዙሕ ብልጭ ኢለን ሰደሰን በዳ ማለት እዩ። ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ? ዓይነት ርሞት እንታይ ፍሉጦ ኣለዎ? ኣብዚና ንመፅእ ማለት እዩ። በቲ ሕጊ ከይድካ ቀሚርካ ገለ እዚኡ ክኸውን ዝኽእል ገለ ኢልካ ገለ ክትህቦ ትኽእል ኢኻ። በታ ዝሃብካዮ ይሰርሐልካ። ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጢኻ ዝፈጥረልካ ስምዒት ኣለዎ። ተንቀሳቀስ ተንቀሳቀስ ዝመፀካ እቲ ዓይነት ምንቅስቃስ ከማስካል ዓይነት ምንቅስቃስ እዩ። ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ እንከለዉ እዩ። ምክንያቱም እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ትፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልና እያ። ኦኬ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማሲ ግሊች ኢማጅን ዳ ግሊች ትበሃል ሕጂ ናይ ብሓቂ እያ ኮ ግሊች ትገብር ካብ ሙዚቃ ክሰባዕ ፀኒሕካ ኣብ መንጎስ ሰንከልከል ገለ ትብል ምሽ ክትፃወትካ ትቕፅል ብዕላማ ዩ ዝኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለን ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ብዕላማ ያት እያ ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ልካ ከምዚ ኮምፒተር ክጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወይ ግሊች ገይራ ኮምፒተር ገለ ትብል ኣብታ ሙዚቃካ ከምኡ ኣት ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ ኣብ በዓል ብዳወይት ገለ ክትሰምዕ ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብቲ ኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለኒ ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ እቲ ስምዒት ገለ ንብሎ ሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦ ናይ ንሱ ስምዒታ ወይኒ ና ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእቲ ወይና ኣብ ባህሊ ነእቲ ወይና ኣብ ኣራዳዳ ነእቲ ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦን እዩ ኣይክፈልጦን ካ ካልሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒታ ንፀለይ ገለ ኢልካዮ ግን ካልሕቶ እዩ ኣይኮነን ዶ በቲ ስምዒት እተሰርሐ ባህሊ ሲ ዋላ እንታ ስምዒት ትብል ብዓንደ ርእሳ ነታ ኣምር ከማን ክርዳእ ኣይክእል ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ ፐርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለ ዓብዪ ኩሉ ዚኦም ናፀየፉ ዝዛረቡካ ከምኡ ዝጥዕሚ ትደረፈይ ኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ኣብዚ ኮነ ተሰሪሑ ገለ የብለካ ምክንያቱ ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ካብቲ ሙዚቃ ሕጂ ናይ መንዲያ እዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይ ሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌር ሰሚዐ ብዋራ ገለ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊ ኢኻ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዎ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ እህቢብዋ በ ሽዑ ሰብ ናቱ ክብል ጀሚሩ ሽዑ ናይ ዑስማን ኣደሪሒም ሰምዕ ፀኒሕካ ናይ ፀሓይቱ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ ትሰምዕ ፀኒሕካ ናይ ተወልደ ረዳ ትሰምዕ ክውሰድ ጀሚሩ ሕጂ እንታይ ኮይኑ ትሰምዕ ኖኖ ገብረ ፃድቕ ይደሪፎ ኖኖ ዝያዳ ናይ ክስቶ እንድ ገለ ኣብ ዘየድሊ ሕንፍሽፍሽ ኣትዩ ትሰብ ድሓር እንታይ ከ ኮይኑ እቲ ደጋማይ ከዓኒ ክረዲት ኣይህብኒ እዩ እዚኣ ናይ ክስቶ ደርፊያ ኣነ ግን ይደግማ እየ ዘለኹ ገለ ከዓ ይብልኒ ወይ ብፅሑፍ የለ ወይ ብኣንደበት የለ ኮይኑ ሕጂ ኤኣይ ካኹማ ይገብር ንፅኢሉ ድግምድግም መብለልካ ይሰርሐልካ ገለ መልታት ገለ ክረዲት ኣይህብኒ እዩ ባህሊ ሕውስውስ እዩ ዘብሎ ኣብ መወዳእቱ ሽዑ እታ ስራሕ ጥራይ ቅምር ኣቢሉ ዝህበካ ተኣዛዝ እዩ ኣብ መወዳእቱ እቲ ኣዛዚ ኣይሕግዘካኒ እቲ ተኣዛዛይ ከዓ ዝገደደ ክሕግዘካ ይክእልኒ ማለት እዩ ሕጂ ባህሊ ገሊልካ ጥልቕ ኢልካ ክትዛረበሎም ዘለካ ኣምራት ገለ ኤኣይ ኣይበፅሖን ኣሎ

0: ክቡራት ተኸታተልትና ሰብ ዝሰርሖ ብልሒ ከም ኣጠቃቅመና ዘስዕበልና ጉድኣትን ጥቕምን ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሙያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስራቀታ ዘረባ እጂ ሰብ ግን እንታይ እዮም ፀላ መሲልኪ ከምዚ መምሎቂ ገለ ይፍትነላ ኣይዳሕዚያ ዲጂታል እንዲያ የብለካ ነው ስርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ኳስ ኣይትስራቀ እታ ዘረባ ኣይትስራቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ኣነ ሒዝዋ ተኸይዱ ሰብ ኩሉ ሰብታ ስርቂ ትርድኦ ንሓደ ደረፋይ ኬፍ ቆድኩ እታ ደርፊ ንሕርዳ ደጊመ እያ ከዓኒ ዋይ ክፅብቕ ገይርዋ ክትፍተወካ ኣብ ምድናቕትኣቱ ተቀዳዲምካ ነው ስርቂ ስርቂ መወዳእቱ ሕጂ ብዝተቃለ መጠንሲ ነንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለው ኣሎ ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፍቓድ ክወስቱ ትርዮ ደስ ብለካ ገሊ እንኳ ሰርኳ ኣይ ድሓን ድሓን ፀገመ ብሉን ገለ ብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ከምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓል ናፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሪ ኢሉ ካብትን ካብትን ዝኣኸወኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉን ከለኻስ ኣፍቂድካ ዲኻ ንበረኻት ተልከዮ እንታይ ብለካ ደረፋይ ዋይ ዝለመርዓ እንድዩ ብለካ ንስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደርሱ እታ ስርቂ ትብል ኣጓኒ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር ንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደርሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ እዩ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መመክኔታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውሪ እዩ ኣይነስራቅ እዚኣታ መልእኽቲ

0: ሓቁ እንዲና ክዝርፍ
1: ኣክላዶ ክንዝርፋ
2: እንታይ ጣኻንጋ ንሕና ኣርሒ ክብና እምበር ዝጓሰሉ ጨወንያ ክንፈትዋ ድዕዩን
0: ኣርከ ኣዴኻ ዝለኣኸትካ ዘይኮነስ ዕዳጋ ከምፀ

0: ኣይጥዒ ንባኻ ኣነ ኢደይ ሕፅብ ከማይ ንግሆ ክልተ ኣርሓ ሃቡኒ እታ ጎርዞ ወላ ሓዳር ውፅላ
1: ሱስ ኣይተረፍኒ እንታይ ግድኻ
0: ኣይጥዒ ንባኻ
1: ምዃን ቃል ዝኣተና ደፊኒ ያይ ንሕና ቆልዑ ተረኺብና ስባሓንቲ ረኻ ዕሽወና ማዕኒ እንታ ከብድርኩም ተላም ኣለበ
2: እዛታት ወረኸፍእ ምሸት ክዝርፋ ከለኹ ሰብ ከይስዕበኒ
3: ኣብድ ሞነት ዓገስ ሕሉፍ ለይ ኣሎ
0: ብዛዕባ እቲ እጃ ውዕለትና
4: ስስ ንዕዲኹም ኣይውረድላ እዩ

0: ንሕና ኻሊእ ነይርቶ ዝኾነ ሕይ ግን በዚኣ ጌር ክትመርቂ ንድሕሪ ገጽ ክኸይ ጥመት
1: እዩ ሰሚዕ ኸለኺ በዚኣ ጌር ክትራሕ ትመርቂ የለኺ

0: ሓንቲ ዓይኑ ንዓኽተመኒ ርኸብኳ መዓልቲ ዘለኣለም ክምረቓ እየ
1: ኣታዳያ ዘሪፍካ ከምፀኻ ነዳ ደለኹ

0: እንታይ ዳ
1: ኣካ ኩላ ቦታ ዘይርካ እያ ምዃን ሓቂ ኸኻ እከይ ዝኾነት ዓዲ እንድያ ወይለከ ትረኽበካ ደኣ ኮይና ኣነ ከዓ ኩላ ዘይረያ ሳቢ ድኣ ከይዱ
0: ዚዚዚዚያ እዩ ዝህሉ ዝኸውን ዘ
1: ረኪበካ እንታይ ደኣ ናይ ድሓንዲካ ደኣ ከምዘ ስታይነጢርካ ደኣ ክነብሪ መሲልካ ኣብ ላዕሊ ዋይ ጠፍየ እንታሳውነይ ነገርያ ውራይ ተረኺቡ ተዓድሲ ህልም ኢለ ጠፍየ በቃ
0: ክትበልዕ ረሲዕኻኒ
1: ይፋሉ ዋይ ክበልዕ እቶም ዓዲ እምበር ኣሚኖምንሲ ወራዲ መርዓ ምሳና ክትከይድካ ኢሎምኒ ኣነ ከዓ ወይለ ወይለይ ሳውነይ ከመይ ደ ሕራ ኢለ ከዓ ምስኦም ውራይ ተሓንቢበ
0: ዋ
1: እዝዋ ሰብ ዳ ወዲ ዘውጎ ወዲ ዘውጎ እንዲ ተዋሲቡ ሰበይቲ ረኺቡ እቲ ናይታ በዓልቲ ቤቱ መሪፅዋ ዘሎ ከዓ መገዲ ክልተ መዓልቲ ባቃ ክንከይድ ጥራሕ ክንምለስን ክንከይድ ዋ በሊዕና ሰቲና ሓቂ ዘረባ ሰቲና እኳ ደኣ ንስኻ ትፈልጣኻ ታቦት እያ ትበሃል ወየ ዋይ ተባሊጥና ንዘለና ኣነስ ፈሊጣ እያ ኣለኹ ዶ
0: ዓዲ ሙሉእ ሲ ናብኡ ክንከይድ
1: በቃ ዋላ ሓደ ሰብ ዝተረፈ ዘየለ ፅርር ኢላ ተዓዲ ናብቲ መርዓ ኸይዳ ዋ ከመይ ድኡ ቀኒ ከመይ ዝበለ ውራይ ድ ቀኒ
0: እሞ ዓይኖም ኣብ ዓይነይ ኣት ያላ ነበርኳስ ነዚ ገዲፍካ ናብ ወራድ መርዓኻ ኸይካ
1: በለከ ንኸይመፅእ ወራዲ መርዓ ንዓናይ ኢሎም ወሲዶምኒ ወ ተዓዲ ምስኣኻ ኸይዳ ኣነ ከመይ ኢሎም ክገድፎም እያ ኣነ ድሓርካ ዓይኖም ከዓ ጠፍያ እያ ዘላ እታ ዓዲኻ እስ ወሲድዋ እዩ ዝውረ ዘሎ
0: ዓይኖም ጠፍያ ክላስ ዓዲ ሙሉእ ናብኡ ኸይዳ
1: ኩሉና ዋላ ሓደ እኳ ዝተረፈ የለን
2: ዓቤት ጎይታ
1: ንመን እንታይ ደ ገረ ኣንታ እንታይ ደ ገረ
3: ሰኽበል ፈፃወድ ዓድራ ጠፋካ ተባሃ ንዘይፈትዋ ዓብድላዮም ክፈትዋ ስእካ ክትከይድ ድሕርዮም ባሃምዎ ባሃ
4: መርዓ ኮይ መርዓ እንዳ ኣለ ብብልሐይ እንዳ ኣሎ ከይደ ፈሊጠ እንዳ ኣሎ ከይ
3: ኣታ ዋጋ ብልሕኻ ሕይ ክትፍደያ ሓረይ
2: ዓቤት ጎይታ
3: በልዋኸት ክትዎ
4: እንታይ
3: ተኽኣ
4: ዓሚማ ተፀሊእዋ ኣለ ዓ
3: በልዎ በልዎ ክትዎ
4: ዋ
3: ወይ በልዎ
4: ኣንተ እንታይ ገረ እንታይ ገረ
2: ኣያበረ ካብ ጎይሾም ኢልካ ምስኦም ትገይስ መፅኢኻ ሙጋሾም ተትነድርና ክንደይ ምጣዕመን እዮ ሕማ ጎይታ ይስረዓይኖ ምኸን ተፈለጥ እንዲ ሃገዲ
4: ወይ ዋየ
5: ኣደይ ስድሓ እንዳህልዋ
6: ኣደ ክዳ ሻቕላ እምበርታይ ከይትኾኑ ኢልክ ኣኺ ሕንያ
5: እንድ ብሂወት ዝፀንሓ ንሳ ይመስለና
6: ዓዲ ብኣኸ ሓሚማ ቐኒያ ዳስ ወዲ ዘጎ ሓዘን ዓሲልዎ እንኳዓዳ ከምዚ ኣይክረኸምና ክምር
7: ወይታ እዚ ኩሉ ስንጥረታትን ጫካታትን ጣዕሸም ኢልና ንዓይኖም ግን ጭራሽ ክንረኽባ ኣይከኣልና ስእንያ ተመሊስና ጎይታ
3: ሓፃር ሓፂር ካሓተካ ሓፂር መልሰ ዓይኖም ኣብ ዓድላ ዶ
7: ወላዲ መርዓ ምስከድና ካብ ማእከል ዓዲ ዘሪፎም ወሲደሞ ምን ከም ዝወሰድ ኣይፈለጥና
3: ፅሩ ከመም ወሲድ ባባ
7: ከምቲ ተዓዲ ዘውርየዳ ሳውን ወሲድ ዋይ ንዓኻ ንስኻ ከትሕኒ
3: ጠረፍ ሕርቃነይ ንዓኻ ቁልፅ ኣቢሎም
7: እንታይ ኣገረካ ተረዲእ እንድን እናበልኩካ
3: ዓይኖም ኣብ ዘላቶ ካብ ዓድን በረኻ ንኹን ዋላ ንደ ሸይጣን እንታሉ መፅኻ ንበረ
8: ሽማይ ወደይ ንዓበል ኣቦኻ እኳ ምክት እንድዮም ፈዘ ከብሉልካ ነይርዎም ኣይገበርዎ ንዓዳ ኣነ ከዓ ክጉብ ዘለየለ የቕኒ እዮ ንዓኸስትነ ዝወደ ንዓኻ ዘይኮነ ይኹን
9: ንዓ ዝወደ
8: ዘይሓሰብኩሞ
9: ዳሓንክግበር በር ዝደወ ሒድዎ
8: ዳሓን ዳሓን እዚ ከዓ ድራር ፆምኒ ሕጂ ኣቦይ እዚ ከዓ ናስዩ መፅ እዩ ንዓስኪ
5: እንታበል
8: ካ ዝወደ
5: ስማ
10: ኣቦ
9: ሄሽማ ይወደይ
10: ዓይኖም ንስድራ ንዓድን ጥራይ ኮነትን ጠፊያ
9: ይልዋያ ሓቅኻ ንኩሉ ሰብ ጠፊያቶ ዓይኖ
10: ናይሲ ሕልፊ ኣለዋ
9: ኣይሓዝኩኻ
10: ወዮ ዳ ዓይኖም ናብዚኣ ኣቢላ ከይተባሃለት ሽርብ ኢላ ንበሪ ኣመንያ ባህት ብለኒ
9: ሽማይ ወደይ ድማ ርኪብካ ቀደም ይኸውን ነይርዎ ዘረባ ኣየዳ ሓሳብ ልብኻ ክትገልፅ ይትረፍሲ
10: ዓይኖም ንጣም ኣይተረኸበ ብሎ
6: በል ዓዳ እቲና
11: ኣይተኸእይቶባ ኣላላ
5: ንቤታ
11: ወይ ጥዑም ስማ።
12: እንታይ ያዛ እግርኻ ሻትካ ዶ?
13: ኦይ ደሓኒ ዋ አንተ ከመይ ገረድዩ አንዲ ፅን መሲልኩ መኮይድን እኮ እዩ ምኩድ እኮ ይብልኒ ገደፈለይን ሂጂ እኳ ደሓንያ ሻሃንላ እዚ ሓውይለይ ድዩ ኩሉ ወለ ስዋ ሃገርክ ድኸይ

0: እንታይ ዳ ኣይጣዓኸ እንተክቐኒኺ ካብ ማእስ ዳኣተ ከዓ ስዋ ገርክ ዳ ደስ ኢሉ ኩይ ከመይ ዳ ገር ኩይ
1: ፊረ እምበር ደቀቕኩ ክቋፂር ኣለኹ
0: ካብ በረሀስ ስወር እሞ ጣፍ ኣብ ሕፃ ወዲቓ ኣነ ኣይትስወረኒን ክትፈልጥ ፈሊጠ ድሓን ሓናጆኽ እዩ ሳው እንዳ ወሬ ክመልኣ እዩ ዓዲ ምልእቲ ክመልኣ እዩ በሊ ኣነ ከዓ እንተ ከዓ ቃሕ ዝብለካ ኣዝዝኒ ካብዛ ቆላ ቆፅለ መፅሊ ናይ ዝበረኸ ከምፃልክ እንተ ከዓ ነዛ ህወተይ ክሳብ ዝሓስኩላ ትንፋስ ዘይብለይሲ ዓይነም ምምፃኣ ንሳውን ከይዲ ክነብሮ
1: መሃደ ዘይተርፈ ምስ በዕለይ ክነብሮ
0: ዋይ ፅቡቅ ፅቡቅ ወራ ኣነሲ ተሓቂየ የቀኒየ ባቃ ተለልየ የቀኒየ ብቃንፃ እዚ ናይ ክሳደይ ናይ ሕቆይ እኳ ሓዊ እዩ ሕጂ ተሪፋ ዘላ ቁሩብ እዚኣ ልሉ ክተብለን ያቀኒያ ክትቐንዝወኒ ያቀኒያ ወ ኣይ ናይ ጎርፂ እንዳ ኣሉ መኸይድን እንዲ ፅቡቅ ገሩ እሞ
2: ብስራ ተወልኩ ኸ ዋ እንደይ እኳ ተረኺቡ ተረኺቡ ተረኺቡ ከምቲ ዝረእኽዋ እኳ ድሓን ነረ ሓር ከዓ ወዲ ቀሽን ተኪአን ብሒዞም ማለት እዩ ንሳውን ካ ፀናሕት ዕ ማሓራ ኸ በሊ ክኸይ እወ እፅበይንዮም ዘለዉ ከመ ስረኪል እየ መፅ ክንዲ ትዝገበሩለይ ዶ ኣይከውን እዩ እምበር ናይ ደስደስ ካብ ተንጥሪት ሓንቲ ጤልካ ሓር ዘሎም እየ እወ እወ ራድሓ ካብዚ ዓዲ ካብ ቤተ ቤት ከይድና ለና ምፅ ከመይ መስለኪ ግርብ ድሓን ኪድ በሊ እወ ከርክቦም ከዓነ ዋዕ ኣብዕት ሓጎስ ደይ እኳ

0: ዓይነ ጓል እሞ እንኳዓ ነይራ ከምዚ ኣልፊ መፀክሎ ካልእ ስላሓል ጨወይ ኸ ከመን እዩ
1: መንም ይክሎም ይብ የግዳስ ኣርባዕተ ጉባዝ እዮም ነሮም ለፃማን ዓይኑ ሓስለ ዘይፈቓደ ወሲ ሓሪቆም ፈትሖም
0: እዋይ ናይ እዚኣቶም ክፍኣሲ እንተ በይ ከኣት እዮ እዋይ ክፍኣት ከንከወል ሓንቲ ይበለኩም
1: ወል ሓንቲ ይበለና ወ
0: ተመስገን ኣምላ
1: ተመስገንዓላትኩምሓጓስ ሓጓስ ሓጓስ
0: ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ ሓጓስ

0: ሓደርካ ያበር
1: መስገን ዳሓ እንዳ ሓዲርካ እንታ ዘምህረት ወደይ እንታይ የገረካ ዝኾነ ሸቲትካ ርኻ ትረኽበኒ ንዓይስ እንታይ ኢኻ ኮንካ ወደይ ከመይ ሓዲርካ ዳሓ እንዳ ሓዲርካ ዝገርመኒ ስናትካ እዩ ቤን ከም ዘለኹሲ ሸቲትካ ርኻ ትረኽበኒ እንታይ የገረካ ወደይ በብዝመፃኽዎ ተኳልመኒ እጂ ተዛርበኒ ተፀሊእኒ ለስ ቕበል
0: ብድሓንካ ዲኻ ለምቕኒ ነፀላ ተጎላቢብካ እግርኻ ውን እናሰሓብካ ክትሕንክስቀኒ ኸላ
1: ድሓን እየ እሂ እንታይ ነፊሕ እኳ ብምንታይ ካ ይሒሙ እኳ ድሓን እየ
0: ክትዛረበላ ኢኻ ዘይደለኻ እምበር ተትድሕ እንደኣ ነፀላ ተጎልቢብካ እነሀለኻ
1: ኣድጊ ሸንዲሕኒ
0: ኣድጊ
1: ኣድጊ እወን
0: እንዳመን ኣድጊ ድኣ ሸንዲሕካ
1: ትፈልጦም ድኻ እንዳ በዓል መን ከም ዝሻናድሑ ናይ ዝዓዲ ትፈልጦም ኻ ሽንዲሕ
0: ኣፀቢቀኻ እምበር ወዲ ዓዶም እ
1: መዝመዱ
0: እወ
1: መወደይ ነጊረካ ኣለኹ ኣድጊ ሸንዲሕኒ ኢለካ ኣለኹ
0: ኣምፅ ድኣ ካልእ ዝተቐብረ እምበር ኣድጊ ሳ ሽንዲሕካን ኣድጊ ከዓ በይሻናድሕ ኮ ንፈልጦ ኢኒ
1: መንደቕ ፈሪሱኒ ዋ
0: ሕጂ እውን ተሃድም ኣለኹ ብኣምሆ እንደላኣከ መንደቕ ፈሪሳ ነይራ ኣብታ ታሕቲ ከዓ ሓንቲ ደርሆ ፀኒ ሓንቲ ፀቂጣ
1: ስካበይነልካ ዲኻ ኣታ ምሳዳ ይፅቀጥ ነበርካ ንስ
0: ካልእ ኣምፅ ድኣ ካልእ ዝተቐብረሲ ካልእ ጉዳ ኣምፅ
1: ጥዒስ ክንዛረብ ኣዴኻ ቅድስቲ ሕሽዋ ዶ
0: ሕሽዋን ፈረቓን
1: ፈረቓ
0: እወ ፈረቓ
1: ዓይኖም ከ ብድሓና ዶ መፅያ
0: ብድሓንን ፈረቓን መፅያ
1: ወይለከ ንስኻ ኸ ድሓን ዘለኻ
0: ድሓንን ፈረቓን ኣለኹ
1: ክድ እስኪ ክድ ሂጂ ናትካሲ ረብዒ ዘይረኸብካስ ፍርቂ ከዓ ተወሲኹካ
0: ከድና በሉ የሳሎ የፀቡቆ እያ በረ

ናትራን ናብ ምክትታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ክንዛዚምና ተስፋ ንገብር መደባትና መሃሪ ከምኡውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ሰሙን ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን መርኻምና ክሳብ ሽዑ ግን ከም ትወትሩ ንብሎ ናትኩም ሓሳባት ርእቶ ከምኡን ንቐፊታ ኣብ መደባትና ሓጋዝን ኣገዳስን እሞ 12447 ናይ ስራሕ ቴሌፎንና እዩ ክድውሉልና ክንቀበለኩም ከነእንግረኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣሎም ካብ ዘገርግሽ ብምዃንና መሳኹም ውዒልና ናይ ዝመፅ ሰሙን ሰባት ይበለና።

Gabba Manai.

0: ቃድረስ ሰላመትና ትከበቶ ዓይሳ ምተቕብለትና ወጠንያይ ዋዕላ ብሑሳት ወድራሳት ሓርስ ትሉሉይ ንዛም ሓርስ ወነብረ እግል ዓቦት እቕትሳድ ወጠን ዓንቴላ ትብል ስቕራት ምንዮም 20-21 ኣጎስቲ 2023 እቃዓት ማሕበር ሸቃለ ኤርትርያ ኮሴት ጋየሰ እትለሓ 77 ውራቕ ሕፍዝ ለትቀደመቱ ዋዕላ ማለ ከሚስ እትኩሎም ቃዓት ሰሚናራት ገብእ ዋዕላ ሓይሳ ምተቕብለትና እትናዮም በርናምጅና ምና እትቃዓት ሰለስለ ቀደመ ውራቅ እግል ንቀድም ክልኩምቱ ሙተባዕት በኪተት ንተምነ
1: ከምዚ ዓይነት ዋዕላታት ኣብ ዝኾነ ሰክተር ወይ ትካላት ወይ ቁጠባዊ ክፍሊ ናይ ሃገርና ብፍላይ ኣብ ሕርሻ እቲ ዘይማዕበለ ዘሎ ናይ ሕርሻ ክፍሊ ንክምዕብል ኣፍልጦ ዘለዎም ኣብ ሕርሻ እህን ምህን ተባሂሎም እንታይ ፀገምና ኣብ ሕርሻ ዘሎ መታን ኣለልዮም ኣብ መፍትሒ ተቐንዲ ፀገም ኣብ ሃገርና ዘሎ ሕጂ ውሕስነት ምግቢ ሙሉእ ብሙሉእ ኣይረጋገፅና ዘለና ሕጂ እንታይ ኮይና ኢና ውሕስነት ምግቢ ዘይረጋገፅና ሓደ ክትፈልጥ ኣለካ ቲ ፀገም ምስ ፈለጥካዮ መፍትሒ መታን ክትረክበሉ ተኣኪብካ ናይ ብዙሕ ሓሳባት ናይ ብዙሓት ሰባት ፍልጠት ኣኪብካ ኣብ መፍትሒ ንምምፃእ ይጠቅም እዩ ብጣዕሚ ፍልጠት ካብ ዝተፈላለዩ ሰባት ስለ ዝርከብ ጥራይ ኣብ

0: ተማሃሩ ሰባት ዘይኮነስ ተመክሮ ዘለዎም ሓረስቶት ብዛዕባ ሕርሻ ብዙሕ ኣፍልጡኣለዎም ምሳኣቶም ተዛቲኸዎም መፍትሒ ትረክብ። ስለዚ ተዛቲኻ እዩ መፍትሒ ዝመፅእ፣ ብውልቂ ዝመፅእ መፍትሒ ብዙሕ ኣይህሉን።
1: ፅቡቅ ከምዚ ዓይነት ውዕላታት ምህላው ሓደ እቲ ቀዳማይ ጥቕሚ እንታይ እቲ ሓሳባት ናይ ዝተፈላለዩ ሰባት ውሒዙ ናብ ሓደ መደምደምታ ወይ ሓደ ናብ ሓደ ዕላማ ከብፀሓካ ከም ዝኽእል ሓደ እዚ ከም ፅቡቅ ጎኒ ኣለዎ። ካልኣይ ከዓኒ እንታይ እቲ መፅናዕትታት ቀሪቡ ዘሎ፣ እንታይ ጉድለታት ኣለዎ፣ እንታይ ብልጫታታት ኣለዎ፣ ካብ ሕጂ ኸ እንታይ ክቕፅል ዘለዎ ስፍሕ ዝበለ መረዳእታ ክትረኽበሉ ትኽእል ኣጋጣሚ እዩ። ስለዚ ፅቡቅ እዩ። ኣብ መንጎተን ሚኒስትርታት ዘሎ ርክባት ንክድልድል፣ ኣብ መንጎ ውልቀ ሰባት እውን ከይተረፈ ዘሎ ርክባት ደልዲሉ ሓደ ሓበራዊ ስራሕ ሓበራዊ ርድኢት ንክህሉ ኣዝዩ ሓጋዚ እዩ ይብል።
2: ከምዚ ዓይነት ዋላታት ክግበር ከሎ ምስ ሓደ ምስ ከማኻ ዝሰርሕ ዓይነት ከምዝናትካ ዓውዲ ዘለዎ ሰብ ኢኻ ትራኸብ ዘለካ ብዚ እንታይ ይሰርሕ ኣለዎ ትሪኦ ኣለኻ፣ እንታይ ትሰርሕ ኣለካ ይርየካ ማለት እዩ። እዚ ንኽትተሓጋገዝ ፅቡቅ እዩ። ቦዝ ዘሎ ንሱ ዝሰርሖ ዳታ ይህበካ፣ ንስኻ ዝሰርሕ ከያ ዳታ ተዳሂብካ ሕጂ ኩሉ ሓዋዊስካ ናይ ዝበዝሐ ቦታታት ክትረክብ ትኽእል ኢኻ ማለት እዩ ሓበሬታ።

0: ኣርእስታ ናይታ ዝገበርኳ ፅሕፍቲ ግብረ መልሲ ምህርቲ ሕርሻ ንቀመማዊ ድኩዒ ቀመማዊ ድኩዒ ክንብል ከለና ካብ ደገ ብሃርድ ካረንሲ ወይ ናይ ወፃኢ ሸርፊ ተገዚኡ ዝመፅእ ድኩዒ ማለት እዩ። ሕጂ እሱ ታሪክ ክንሪኦ ከለና ብዙሕ ኣብ ሃገራት ለውጢ ገይሩ እዩ ይግበር እምበር ፀገማት ከዓ ኣለዎ። ሕጂቲ ድኩዒ ምምፃእ ማለት ምህርቲ ክበዝሕ እዩ ዝድለ ዘሎ። ምህርቲ ምስ በዝሐ ነቲ ፀገማት ናይቲ ተምፅኦ ዘለካ ድኩዒ ሸፊኑ ዝያዳ መክሰብ ክበካ ከም ዘለዎ ክተረጋግፅ ኣለካ። እዚኣ እንድሕር ዘይረጋግፅካ ስቅኢልካ ጥራሕ ኣምፂኢካ ገንዘብ ከፊልካ ኣከባቢካ እውን ትብክል ትደኣ ኮንካ ትርጉም የብሉን። ስለዚ ዝኾነ ሃገራት እንታይ እን ዝገብራ ማዕርክ እንደ ይጠቕሙ። ሕጂ እታ ኣነ ገይርያ ዘለኹ መፅናዕቲ ከም መበገስ እያ እምበር ብድሕሪኡ ብዙሕ ትንተናታት ናይ ቁጠባዊ ትንተና ዝግበረሉ ኣለዎ። እዚኣ ግን ከም መበገሲ ዝገዛእናዮ ድኩዕስ ብኡ መጠን ምህርቲ ይውስኻሉ ዶ ኣይውስኽን እያ ትሕብር ዘላ። ሕጂ እቲ ዝውስኮ ቅርቡ ውሕድ ኢሉ ኮይኑ ስለ ተረክበ እንታይ ኮይኑ ንዝብል መፅናዕቲ ከዓ ብሕጂ ክግበር ኣለዎ እየ ዝብል እያ ዝገበርኩ።
1: ሰልፈይት ወረቐት እብ ዶክተር መንግስትኣብ ገብረስላሴ እብ ክሱስ መቃወመት ወበሊስ ፍርያት ሕርስ እቲ ሰማድ ለትብል ወረቐት ቀርበት ጽበጥለ ወረቐት እላ ሰማድ እቲ ዓቦት ፍርያት ሕርስ ለብቱ መንፋዕት ብዙሕ ምንማቱ እቲ ብዙሓት ድወል እዲና ፍርያት ጉሩም ላህባ ምንመገቢ እቲ ኤርትርያ ምን እንርአ እቲ ዓቦት ፍረ ሓርስ ፍገሪት ሰነት ይትረከበምኑ ኦመደረት እጠርት ከም ሰብብ እብ ዕልማይት ገበይ ተኣከዳ እብሊ እብ ከእፎ ፍታሕ ንረክብ ወት ዕዉት ፍገሪት እምበፅሐ ልብል ኣስእለት ምስልሕልብሉ ኣቕረባ እብሊ ሄ ሰማድ እምበላእት ፍርያት ለወዲዩ መደረት እቲ ኣርድ ወፅበት መዓ ድማ እደ ከምሰል ወዲ ወእብሊ ፍርያት ምን ወክድ እቲ ወክድ ክምሰል ላሓውን ወ ከሸሕ ጽበት ፍርያት ሄ ከምሰል ናይ ጠቢዓት መኣዛ ከምሰል ኣለቡ ልትሸራሕ እልሌ ጠንደ ይገቢ እት ብዝሐማ ከምሰላ ልትሓዘ ናጅሕ እተይ ከምሰል ኢሉ ትረከመኑ ኣተንበሃ
2: ናቲ ዝነበረት መፅእዚያ ፕረዘንቴሽን ወይ ዘቕረብኳ ኣርእስቲ እንታይ እያ ትብል ነይራ ፍርያምነት ሓመድን መፅናዕቲ ናይ ጨዋምነትን ኣብ ሰለስተ ንኡዛን ሰባታት ናይ ጋሽዋርካ እያ ትብል ነይራ። እቲ ቀንዲ ዕላማኣ ዝነበረ ከዓኒ ብዛዕባ ናይ ፍርያምነት ሓመድ ናይ ጨዋምነት ኣፅኒዒካ እንታይ ከ መፍትሒታት ከተምፅእ ኣሎም ትኽእል።

ኣርእስቲ ናይዛ ሕጂ ዘቕረብኳ ኣብ ናይ ፅግዕተኛታት ናይ ተኽሊ ኔማቶድ ዝበሃሉ ኣዝዮም ደቀቕቲ ፍጡራት እዮም። ኣብ ተኽሊ እዮም ፅግዕተኛታት ማለት እዩ። ሕጂ ንዕኦም ኣለሊኻ እንታይ ዓይነት ሳዕቤናት እዮም ዝ ኣብ ተኽሊ ከመይ ጌርካ ትከናኸኖም ዝተከላኸሉ ማለት እዩ። የነርቲ ኣርእስቲ ናይቲ ዘቕረብኩዋ

0: ሕጂ ብታሪክ ክንሪኦ ከለና ቀመማ ደኩዒ ብዙሕ ኣበርክቶ ገይሩ ይበዕለ ይኹን እምበር ገለገለ ፀገማት እንተ ዳ ምስኡ ተኣሳሲሮም ዝኸዱ ኮይኖም ሓደሓደ ግዜ ከምቲ ዝሓሰብካ ዘይክመፅእ ኽእል እዩ። ሕጂ ኣብዚ ናተይ መፅናዕቲ እቲ ሓደ ምእታዊት ድኩዕ እንተ ደኣ ወሰኽ ኣምፂና ሓደ ምእታዊት ወሰኽ ናይ ምህርቲ ነምፅእ ዶ ኣብ ዝብል እያ መፅናዕቲ ነራ። ሕጂ እዚ ግን ክንድኡ ኣይመፅን ኣሎ። ግን እቲ ፀገም ናይቲ ድኩዒ ዘይክኸውን ይኽእል እዩ። ካልእ መዓት ምስኡ ማሕበራዊ ሶሽ ማሕበራዊ ቁጥባዊ ኩነታት እቲ ኣገባብ ኣተሓራርሳ እቲ ኣገባብ ሓርስቶት ዝጥቀምሉ መንገዲ ቴክኖሎጂ ዘይምህላው እሱታት ክኸውን ስለ ዝኽእል መጀመርያ እሱ ይፍታሕ እሞ ሽዑ እቲ ጠንቂ እንታይ ምዃኑ ምስ ተፈለጠ እቲ ጠንቂ ምሰለላካ ጥራሕ ኢኻ ኬሚካል ፈርትላይዘር የድልየናን ኣየድልየናን ትብል። ኣብዚ ሕጂ እዋን ኬሚካል ፈርትላይዘር ኣየድልየናን ኢልካ ክትድምድም ኣይከኣልን። ምክንያቱ ከም ተመክሮ ኣብ ካልእ ሃገራት ኬሚካል ፈርትላይዘር ተጠቒመን ከም በዕላ እሻ ግሪን ሪቨሉሽን ዝበሃል ብዙሕ ምህርቲ ረኺበን እየን። ኣብናሃን ሕጂ ውሒዱ ኣሎ ንብል ኣለና። ግን ትጠንቂ እንታይ እዩ ገና እቲ መፅናዕቲ መባእታዊ ስለ ዝኾነ መፅናዕቲ እዚ ኣብኡ ኣይበፅሕና ኣሎ። ገና ብሕጂ መፅናዕቲ ተገይሩ ዝውሰን ነገር እዩ። ስለዚ ቅመማዊ ድኩዒ ኣይድልን ዝብል ኮንክሉዥን ክንበፅሕ ከለና ክልቲኡ ኢና ንጥቀም ዘለና ክልቲኡ ከዓ ክንጥቀም ንኽእል ኢና። ግን ትጠንቂ ክፍለጥ ኣለዎ።
1: ካልአይት ላትቀደመት ድራሰት እባሰይድ ሃብተኣብ ጎይቶም እትገቢእ እብ ክሱስ ስለዝሸርዑ መናፍስ ፓራሳይትስ ኣው መባልዒን ዘርኢ እቲ ምድርት ሓመልማሎ ባትብል ኣርእስ ቀደመ ጽበጠ ሓረስቶት እቲ ወቅት ሓርስ ስለሳድፎም ወሮምና መታክል ሕማም ባልዒን እትገቢእ እሎም ባልዒን ኣሎም ብብዕንታት ለኢል እትረአው ጀራሲም ኦሞ መናፍስ ለመፅእ ሕማማ ዝርእቱ

እንታይ እዚ መፅናዕቲ እዚ ከም ንፈልጦ እዚ ክሊማ ናይ ሃገርና ብፍላይ ከዓ ናይ ዘዋጋሽ ወርካ እንታይ እቲ ኣሪድ ኤን ሰሚ ኣሪድ ክላይመት ዘለዎ እዩ። ስለዚ እዞም ሓረስቶት እዚኣቶም ከዓኒ እቲ ዝጥቀምሉ ዓይነት

መስናዊ ኣገባብ ፋራው ንብሎ ወይ ብነግሓዊ ዓይነት ኣገባብ እዮም ዝጥቀሙ። ስለዚ ኣብ ከምዚ ዓይነት ኣገባብ ናይ ምምዕባል ናይ ጨዋምነት ክመፅእ ይኽእል እዩ ብዝብል ሕቶ ኢና ነዚ መፅናዕቲ እዚ ኣበጊስናዮ። ስለዚ እቲ ኣብኡ ዝረኸብናዮ መፅናዕቲ ግን ንጨዋምነት ኣዝዩ ትሑት ዝኾነ ኮይኑ ኢና ረኺብናዮ። ብኣንጻሩ እቶም ናይ መእዛታት ናይ ሓመድ ወይ ፍርያምነት ናይ ሓመድ ግን ኣዝዩ ታሕቲ ብፍላይ ካኣቶም ብብዙሕ መጠን ዘድልይዎ ንኣግራብ ወይ ኣትክልቲ ኣብ ውሕድ ደረጃ ፀኒሖምና። ስለዚ ሓረስቶት ነዚኦም ከመይ ገይሮም እዮም ክህብትምዎም ዘለዎም ሓደ መፍትሒታት ዝኾንዎም ከነቐመጥ ክኢልና ማለት እዩ። ስለዚ ብቐፃላ ሚኒስትሪ ሕርሻ ወይን እዚ ከምዚ ዓይነት ስታይ ይዳጋገም ወይ ዝረበሉ እኳ እንተኾነ ግን ነዛ መፅናዕቲ ኸኒ እሱ ኢና ሪኮመንድ ጌርና ወይ ለበዋታት ኣሕሊፍና ኣሎም ነቶም ሓረስቶታ መወዳእታ ማለት እዩ። እሳቶም እንታይ እዮም ሓረስቶት ብዝተኸኣለ መጠን እቲ ባህርያዊ ድኹዒ ክጥቀሙ ከም ዘለዎም፣ ካልእ ምቅያር ዘራእቲ ከዘውትሩ ከም ዘለዎም ብልምዲ ከኣኒ እንተዳሪናዮም እቶም ሓረስቶታኡ ዘለዉ ሓደ ዓይነት ዘራእቲ እዮም ድጥቀሙ። ስለዚ እዚ ከኣኒ ነቲ ናይ ኒትሪንት ናይቲ ሓመድ ኣብ ምህብታም ከኣኒ የዳኽሞ እዩ ደሎ ይውሕድ ኣሎ ማለት። ስለዚ እቲ ሌግምስ ክጥቀሙ ማለት ጥረታት ክዘውትሩ ከም ዘለዎም፣ እንድሕር ደኣ እቲ ኢንኦርጋኒክ ፈርቲላይዘር ክጥቀሙ እንተ ደኣ ኮይኖም ከዓ ብቅኑዕ ዝኾነ ኣገባብ ማለት እዩ ክጥቀሙ ከም ዘለዎም ለበዋታት ሂብናዮም ማለት እዩ። ታዛዕብየት ካብዚኣ ዝተሓረስቶት ወይ ካብኣቶም ዝረኸብናዮ ማለት ነቲ መወዳእታት መፅናዕቲ ምስ ገበርና እቲ ዝረኸብናዮ ውፅኢትን ክገብርዎ ዘለዎምን መብርሂ ምስ ሃብናዮም እቲ ቀንዲ ዝተረድእዎ ነገር ሓመድ ማይን ተመርሚሩ እንታይ ጉድለት ኣለዎ ክፈልጡ ክኢሎም ማለት እዩ። ስለዚ እታ ሕጂ ካብኣቶም ዓባይ ተበግሶ ዘላ ባዕላቶም ንሕና ክኢላታት ጥራይ ከይድናዮም ደይኮናሲ ባዕላቶም ሓረስቶት ሓመድን ማይን ከመርምሩ ከም ዝኽእሉ ሓደ ዓብ ዝኾነ ኢኒሽቲቭ ወሲዶም ኣለዉ ማለት እዩ።

0: ሓንቲ ተኽሊ እንተ ደኣ እኹል ማይ ሂብካያ፣ እኹል ድኽዒ ሂብካያ፣ እቲ ዘድልያ ማለት እዩ እንተ ሂብካያ ክትዓቢ እንተ ዘይክኢላ ሓፃር እንተ ኮይና ተደኽዲኻ ማለት እዩ እዚ ገለ ነገር ኣሎ ማለት እዩ። እንታይ ትፀገም ንዑ ክትፈልጦ ክትክእል ኣለካ። እዚ ንሱ ንዑ ፈሊጥካ ንዑ መፍትሒ እንተ ጌርካ ኣሎካ እቲ ምህርቲ ክዓቢ እዩ ናይ ገድን እዩ ዝዓቢ ማለት እዩ። ሕጂ ኩሎም ዓይነት እዚኦም ጥራይ ኣይኮኑን ብዙሓት ዓይነት እዮም ዘለዉ። ብምልኦም እንተ ኣፅኒዕኻ ነናቶም ኣገባብ መከላኸልዎም እንተ ተጌርካሉ እቲ ምህርቲ ግድን እዩ ዝዓቢ።
1: ለባህ ስትል ለሳድፍ ሕማም ዘርኢ ከእፎ ከም ልትሳረ ለሕማም ፀብጠዩ ዘርኢ ምነሊ ፀብጠዩ እብከፎ ልትፈረግ ወልትሌሌ ኣግቡይ ዳፍዖቱሄ ሚመስል እተለትብል ኣርእስ ፋይ ሕፍዙ ቀደመ

0: እቲ ውፅኢት ከምዚ ክብለካ ዝፀናሕኩ እቲ ናይ ትሕዝቶ ናይቲ ሓመድ ብፍላይ ኣብ ናይ ናይትሮጅን ፎስፎረስ ኤንድ ኦርጋኒክ ማተር እዚኦም ኣብ ታሕቲ ወይ ከዓ ኣሎ ኮይኖም ረኪብናዮም። ስለዚ ነዚኣቶም ብተኻለ መጠን ካብተብዎም ኣለዎም ማለት እዩ። ምክንያቱ እዚኣቶም ወይ ሃብቶምን ማለት እቲ ናትካ ፍርያምነት እናጎደለ ይኸይድ ማለት እዩ። ስለዚ ነዚኣቶም ብተኻለ መጠን ካብትምዎም ከም ዘለዎ ለበዋሂብናዮም ማለት እዩ።
1: መላሕት እግል ዘሪ ምንገብእ ወተዩ ፍገሪ ሰኔት ከምሰሊ ኢለ ህይብ ኣመርደ እደንጎ ባህቱ ሓረስትዎት ምስል ሰብ መቕደረት ሓርስ እንደሳደው ትርበት መድሮም እንዳኣመረው ፍርያቶም ግላ ኣዚዱ ከም ቆድሮ ሸረ ኣእምሮ ትርበት እተይ እበኑ እንደይገቢ ምእን ዘሪ ማ ሰዳይት ከምሰልታ ሸርሓ እደንጎ ባ ምና እተዋዕላ ላሓድረው ምሻረከት ናይ ስኣል ወበሊስ በክተሂባ ወንቓሽ ፈዳብ ገባእቶን እብልናዮም 20 ኣጎስት በርናምጅ ባዕላ እብልተማ
2: ዋ ንሶም ዳ ብዙሕ ነገር ኣለዎ ዝተረፎ ነገር ኣለዎ። ምክንያቱ ክሳብቲ ዝተሓተ ነገር ክትፎ ብሎ ኣለካ ክተዝኖ ኣለካ ክሳብዚ ከይዱ ዘሎ ግን ፅቡቕ እያ። እንተዋሓደ ሲ እቲ ሳዕብናት ናይቲ ምህርቲ ዘጉድሎ ዘሎ ውሕድ ዝገብሮ ዘሎ እንታይ ምዃኑ ትፈልጥ ትኽእል ኢኻ ማለት እዩ ኣብቲ ዘፅናዕኻዮ ቦታ

ቀመማዊ ድ ጥቕሙ ከም ዝበልክዎ ብቐሊሉ ክትጥቀመሉ ትኽእል ኢኻ። ኣብ ሓፂር ግዜ ንብዙሕ ክተባፅሕ ትኽእል ኢኻ። ጉድኣቱ ከዓ ከምቲ ዝገለፅናዮ ኣከባቢ ክብክለልካ ይኽእል እዩ። ገንዘብ ከፊልካ ከዓ ካተምፆ ገንዘብ ከዓ ክዳኣልካ ይኽእል እዩ። እቲ ባህርያዊ ድ ከዓ እቶም ናይ ሶይል ናይ ሓመድ ክኢላታት ዝያዳ ከም ዝገልፅዎ ንሓመድ ይህብትሞ እዩ ማለት ቅርፁ የመሓይሾ እዩ። ማይ ናይ ምትሓዝ ክእለቱ ብዙሕ ነገር ጥቕሚ ኣለዎ፣ ግን ንሰፊሕ መሬት ክትጥቀመሉ ከዓ ይኸብደካ። ስለዚ ክልቲኡ ንናቱ ጥቕምን ጉድኣትን ኣለዎ።

ኦኬ ከምዚ ዓይነት ዋዕላታት ንክግበር ኣዝዩ ኣገዳሲ እዩ። እንታይ ካብዚኣ ክርዳእኪ ኢለ ብዙሕ ሓሳባት ናትካ ናይቲ ዝገበርከዮ መፅናዕትታት እውን እንታይ ጉድለት ነይርዎ እንታይ ክትገብር ኣለካ ንመጻኢ ብዙሕ ሓሳባት ዝረኸብ ኩሉ ኣጋጣሚ እዩ። ስለዚ ከምዚ ዓይነት ዋዕላታት ንቐጻለ እውን ክህሉ ከም ዘለዎ ለባዋ የመሓላልፍ። ካልእ ኣብዚ ካልኦት እውን ጥራሕ ክኢላታት ጥራሕ ኮይኑ ምክንያቱ መበገሲ ናይ ኩሉ ወይ ታርጌትናትና እንታይ ሓረስቶት እዮም። ሓረስቶት እንተ ደኣ ሃልዮም ከዓኒ እቲ ሳቶም ዝፅግሞም ዘሎ ኣብዚ ከምፅዎ ሞ ናይ ብዙሕ ሰብ ሓሳባት ተባሃሊሉ ከዓ ንዕኡ ዝኸውን መፍትሒ ከዓ ክመፅእ ምእንቲ ሓረስቶት ክሳተፍሉ ዝኽእሉ መንገዲ ክፍጠር ክኽእል ኣለዎ። ምክንያቱ ኣብ መወዳእታ ዕላማና ንመን እዩ? ንሓረስታይ ንምንቃሕ። ስለዚ ሓረስታይ ከዓ ኣብ ከምዚ ዓይነት ዋዕላ ተሳቲፉ ጸገማቱ ከፍስስ ርእቶታቱ ክህብ እላዎ ማለት እዩ።

0: እዚ ዓጂ ክስታይ ከምዚ ኣዝዮም ደቀቕቲ ምስ ምዃኖም ኣነ ሓረስቶት ጥራይ ዘይኮነስ ዋላ ነቲ ክኢላ ኸማን ብዙሕ ጥንቃቐ እዩ ዝሓትት ነዚኦም ንክትፈልጦም ማለት እዩ። ምክንያቱ ኣዝዮም ደቀቕቲ እዮም ኣብ ትሕቲ መሬት ኮይኖም ነቲ ሱርዮም ከዓ ክስታይ ዝገብሮ በቲ ሱርዮም ዝጅምርቶም ዝበዝሑ ማለት እዩ። እጂ ናይ ገሊኦም እቲ ምልክታት ዝረአ ፍሉጥ እዩ ትሪኢኻ እቲ ሱር ሓብጥ ወይ ገለ ትሪኢኻ ካልእ ግን እንታይ እዩ እቲ ተኽሊ ክትሓፀር እያ ቆፅላ ብጫ ክኸውን እዩ ጎይ ክትፅምሉያ። ስለዚ እዚ ንሶም እዮም ኢልካ ስኢልካ ሓንደራ ኢልካ ክሳይ ትገብረሉ ይኮነን መድኒት ትገብረሉ ኣይኮነን ወይ ክሳይ ካልእት ኣለዉ ከምኡ ዓይነት ክሳይ ከምፅ ዝኽእሉ ኣብ ነድኩዑ እንተዳጉል ኢልናላስ ብጫ ቆፅሊ ክህልዋይ ፅቡቅ ጌራካ ኣይትዓብን እያ ማለት እዩ ወይ ማይ እንተጎዲልዋ ዝግን ሕጂ እኹል ማይ እኹል ድኩዒ ሂብካ ካልኦት ዓይነት ንኦም ዝመስሉ ደቀቕቲ ተዋስያን ኣለዉ ንኦም ፈሊኻ ኣለሊኻ ኢኻ ነናቶም ኣገባብ ክሳይ ስለ ዘለዎም ናቱ ኣገባብ መከላኸሊ ክትገብረሉ ክትክለልካ ማለት እዩ።
1: ሓርስ ፀይማት እተይ ሻዕቢ ኤርትርያ ሰበቱ እብልምውነት እግል ትዕበ ወእተይ እግል ልብዛሕ ድራሳት ወፈን ምጅተማዕ ዓበዮት ምህም ሰበት ገቢ እቲ ኩሉ መጃላት ተረከሰ ድራሳት ወብሕስ ገቢህላ እግልሚ ገቢል ኤርትርያ መንበረቱ ተሓርስ ለተንከበስ ሰበት ገበት

ሓርሶት ሕጂ እንተ ደኣ ሓንቲ ነገር ብተግባር ኣርኢኸዮም ጥቕሚ እንተ ደኣ ላታ ቐልጢፎም ይቕበልዋዮም ንግዜኡ ጉድኣት እንተ ደኣ ርኣቶም ግን ኣይቅበልዋን እዮም። ስለዚ ተመክሩ ኣሎም ዞም ሓርሶት ንገዛ ርሶም እቲ ድኹዒ ባህርያዊ ድኹዒ ክንጥቀም ምኽኣልና ግን ብዙሕ ስለ ዘድልየና ንኹሉ እግራትና ክሽፍነና ዓቕሚ ክሕፅርና እዩ። ስለዚ ተዘይ ኮይኑ እቲ ቀመማዊ ድኹዒ ተባሂሉ ዝተሰርሐሉ ምክንያቱ እኮ ነቲ ድኽመታት ናይ ባህርያዊ ድኹዒ ንክሽፍን ኢሉ እዩ። ብሓፂሩ ዝውሑድ ብዙሕ ቦታ ክትሽፍነሉ ብቐሊሉ ኣጓዓዝካ ክትጥቀመሉ ስለ ዝከኣል ተን ዘድልያኻ ማዕድናት ከዓ ውሱናት ተን ዘድልያኻ ዚአንዚአንዚአን ጎዲላ እታ ዘላ ልካ ፅኒዕኻ ኣብኣ ከለካ ንዕን ምትካእ ተባሂሉ እዩ ተገይሩ። ግን ከምኡ ጌይርካ እንተ ደኣ ምህርቲ ዘይወሲኹ ግን ስለምንታይ ትገዝኦ ዝብል እያታ ኣብ ሕቶ ክትመፅእ ዘለዋ። ሕጂ እዚኣ እታ ሕቶ ጌይርና ገዲፍና እያ ዘለና ኣብቲ መፅናዕቲ እዩ።

እዚ ክቕፅል ኣለዎ። ምክንያቱ ኣትሊስ ብዙሓት ሰባት ረኺብና ተላሊና ኣለና፣ እቲ ብሓንሳብ ከም ዝናትና ክሰርሕ ዝኽእል ሰብ ረኺብና ኣለና ማለት እዩ። ስለዚ እዚ ቀፃልነት ክህልዎ ኣለዎ። ካልእ ከዓ እዚ ጥራይ ዘይኮነ እዚ ዝተሰርሐ መፅናዕቲ ሲ ክሕተም ኣለዎ። ኣብ ካልኦት ሃገራት ኣለዋ ክስታይ ዝሓትማ ናይ ተክስታይ ኣለዎ ዝኣብ ወይ ክሕተም ኣለዎ። ኣብናትና ከዓ ከምኡ ክህልዎና ኣለዎ። ብዝተፈላለዩ ዓይነት ቋንቋታት እንዳተሓትመ እንተ ንሓረስቶት ተተዋሂቦም ሓረስቶት ከዓ ክፈልጥ ወዮም ማለት እዩ። እንተዳ ተሰሪሑ ተቐሚጡ ግን ዋላ ሓደ ዝጥቀመሉ ሰብ የለን። እሱ ከዓኒ ንቀፃልነቱ ከዓ ዋላ ሓንቲ ክሳይ ረብሓ የብሉን ማለት እዩ። ኣነ ሰሪሐ ኣቐሚጠ ኣለኹ ኣነ ጥራይ ዝፈልጣ ወይ ከዓ ትምሳይ ኣብ ቀረባ ዘሎ ሰብ ጥራይ ዝፈልጣ ካልእ ሰብ ብካልእ ቦታ እንተ ከምናተይ ንዑ ቀፂሉ ነታ ኣነ ጎዲላት ንዘላ መልኡ መፅናዕቲ ክገብር እንተ ኮይኑ ግን ክዝርጋሕ ኣለዎ ውሃብ ክኽእል ኣለዎ ማለት እዩ። ሽዑ ኢኻ እቲ ክሳይ እንዳተማሓየሸ እንዳዓበየ እንዳፀፈፈን ዝኸይድ ማለት እዩ።

ብመሰረቱ ሳይንሳዊ መፅናዕቲ ቀጻሊ ክኸውን ኣለዎ። ሳይንሳዊ መፅናዕቲ ቀጻሊ ኮይኑ ሓበሬታታት ኣብ ደገ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ሓረስቶት ብፍላይ ምስ ሕርሻ ዝተሓዝ ኩነታት እንዳተላዘብካ እቲ ናይ ፉድ ሴኪሪቲ ወይ ከዓ ነብስኻ ናይ ምክኣል ይኹን ናይ ሕርሻ ፉድ ሴኪሪቲ ንምርግጋጽ እዚ ኮንፈረንስ ከምዝታት ዓይነት ዋዕላታት ብጣዕሚ ኣገዳሲ እዩ። ቀጻሊ ክግበር ክኽእል ኣለዎ። እዚ ክሳብ ሕጂ ምኒስትሪ ሕርሻ ብዙሕ ኩምታት ይገብር ኣሎ። እንዳማዕበሉ ከዓ ከይድ ተስፋ ንገብር ዋዕላታት

0: ድኻሙ ፀግኡ ንደቁ ክሳዕ ዝኾነ
1: እንተ ዳ ተዓዚብናዮም እንተ ዳ ሰሚዕናዮም ዋላ ንኣልታዊ ይኹን ክሰምዖ ክንክእል ኣለና ዋላ ንኣውንታዊ ክንእርሞ እንድሕር ኮይና ካብ ኢና ክንብገስ ማለት እዩ ከይሰማዕካዮ ክትእርሞ ይትኽእልኒሃ
2: ኣዝዩኻና ፅንፅቡቅ መፅሓፍን እዩ ተፃሒፉ ዘለና ዘሎ ሞ ኩላናኣ ኣብ ቦታና ክነብባ ክንውከሰላ ሞ ናይ ሂወትና መምርሒ ኮይና ኣብ ስድራ ቤታት ክትፅልካ
3: ፅቡቅቲ ነገር ኣብ ሕብረተሰብና እንታይ እዩ ደሎ ንዓኻ ዝጎደለካ ኣብ ደቅኻ ክትምልኦ ትደሊኻ ትምህርቲ ዕድልካ ዘይረኸብካ ደቅኻ ካብ ዓብዪ ትደልዮም ኢኻ
4: ኣብ ሂወትና ክንመሓይሽ እተ ኮይና ክንምዕብል እተ ኮይና ንምሃር ኢና ካብ ከባቢካ ትምሃር ካብ ዕርክታካ ትምሃር ካብ ስራሕካ ትምሃር ካብ ጉድለትካ ትምሃር ካብ ምልጫታት ናይ ካልኦት ሰባት ትምሃር ካብ ምንባብ ትምሃር ካብ ብዙሕ ነገር ትምሃር ብኡ ኢኻ ተዓቢ
5: ሕራይ ሓንቲ ክብላ ዝደሊ ናእሽቱ ቆልዑ ክዓብዪ ከሎ ኣብቲ ምምእዛን ዝደሊሉ ግዜ ዝያዳ ጥቡቕ ርክብ ዘለዎም መሰደድ እዮም መሰቦ እስኪ ጴጥሮስ ኣብ ህዝቢ ከዓ ክድርብእየ
4: እዚኣ መፅናዕቲ ይገበርኩላናኣነ በዓል ሄለን ናይ ሳይኮሎጂ ምሁራት ኣለዉ በዓል ሰለየ በዓል ድያቆን ንምርሃው ኣለዉ እዚ ናይ ስነ ሕብረተሰብ ክኢላታት
5: ኣዴታት ክነቕሓ ዝምለሰላ
4: ፅቡቅ መስለኒ
5: እስኪ ሄለን ክንበክሎ
3: ኣጂ እቲ ባህሪ ዝዓደለና ኣለና ኣዴታትሲ ምስ ደቅና ንምስርቶ ፍቕሪ ብመንፅርታ 9 ወርሒ ኣብ ውሽጥና ዘሎ እዚኣ ኣላታ ሓለፋ ድሓር ነዛ ሓለፋ እዚኣ ኣቦ ክወስዳ ይኽእል እዩ ብብዝሒ ግዜ ብምሕላፍን ፍቕሪ ብምርኣይን ኣብዚ እውን ብብዝሒ ዝረብ ምብህሃል ናይ ምብህሃል ዝምድና ናይ ክፉት ኣእምሮ ሃሊካ ናይ ምስማዕ ብቕዓትካ እዚ ከዓ ናይ ኣደይኮነን ናይ ዝኾነ ቦታ ክትክእ ኽእል እዩ ሕጂ ብዙሕ ኣይኮነን ገለ ቦታት ምስ ደቆም ዘለዎም ዝምድና ልዕሊ ታደይ እዩ ሕጂ እዚ ግን እቲኦም ኣቦታት ተሪኢኻዮም ሓቆም እዮም ዋላ ስኻውን ትፈትዎም ነቶም ኣቦታት ማለት እዩ ተኣስር እንታያ እንታይ ዓይነት ዝምድና ኣለና ምስ ደቅና እያ ትውስና ሕጂ ኣዴታት እቲ ባህሊ እውን ይሕግዘካ እዩ እቲ ባህሪ ይሕግዘካ እቲ ባህሊ ከዓ ይሕግዘካ ሕጂ ነደ እቲ ቆልዓ ዝያዳ ሓላፍነት ኣደ ከም ዘለዋ ገይሩ እቲ ባህሊ ኮስኪሱና ስለ ዝኾነ ዝበዝሐ ግዜና ምስኦም ነሕልፎ ዝበዝሐ ኣልህቦና እውን ናብኦም ንገብሮ እዚ ናይ ደገ ስራሕ እውን ሕጂ እዩ ዝዓቢ ዝበዝሕ ዘሎ ኣብ ትምህርቲ ንሕልፎ ብስራሕ ንሕልፎ እምበር እዚ ሕጂ ሓለፋታት ነታ ኣደ ይህባ እዩ እዚ ዝበልክዮ ደረጃታት ግን ኣለዎ ሕጂ ምስኦም እንዳባዓልና ስለዝለምዱና ድዩ እንታይ እዩ እቲ ንህቦ ሕግታት ስለዝለምዱና ጥራይ ደይኮነ ንሕና እውን ምስቲ ሕግታት ፅንዓት የብልናን ሕጂ ብፍቕሪ ብገለ ኢና ከነመኽኒ ንፍትን ግን ብዙሕ ጥሕሰታት ከዓ ንገብር ኢና ኣዴታት ናቱ ውፅኢት እዩ ከዓ ሽዑ ነቦኻ ክነግረልካ የ ነኮኻ ክነግረልካ የ ንሓውኻ ክነግረልካ የ ንዝዓበየ ማለት እዩ እቲኦም ብዙሕ ግዜ ስለ ዘየሕልፉ ብዙሕ ኣይጥሕሱን እዮም ብዙሕ ኣይጋገይን እዮም ማለት እዩ ኣደ ግን ሙሉእ መዓልቲ ምስ ተቆልዓ ስለ ትውዕል ኩሉ እንትና እዩ ድፈልጣ ምዝምዝ እዩ ዘብላ ከመይ ጌራ ካብ ሕርቃና ትዝሕል ይፈልጥ ከመይ ጌራ ከም ዝሕርቃ ይፈልጥ ከመይ ጌራ መቕሽሽ ከም ትህቦ ይፈልጥ ክትፃወት ክትፃወት ተደልዩ ከመይ ገይሩ ያ ሓታ ኩሉ እዮም ድፈልጡ እ ኣብዚታት እዩ ቲሕጊ ኣይትግበርን ማለት እዩ ዝበዝሐ ግዜ ከዓ ይሕልፍ ፍቕሪ ግን ኣለዎ እቲ ዝምድና ከዓ ድልድል እዩ
5: እወ ሕጂ ብመሰረት እዛ መፅሓፍ ደቅና ብስነ ፍልጠት ክንኩስኩስ ተዳ ኮይና ዝያዳ ክነቕሓሉ ዘለዎን ተን ኣዴታት እየ ዝብል ብይ ኣነ ኣብ ሳይዳ ዝመረፅኳ ነዛ ጥበባት ተዓባብያ ደቅና እትብል ምክንያቱ ገለ ናይ መሃዝነት ዝምባሊ ሃልይዎም ኳሕኳሕኳሕኳሕ ሕብሉ ሓፂን ክቕጥቅጡ ግን ኣታይ ተፅመና ክታኣለ ክትብሎ ክትኽእል እያ ንስኩ ኣሓሪቁ ድርቢ ኣቢልዋ ይኸይድ ጋና ግን ተሓሳቡ እሳላ እወ እንታይ ኻ ደሊኻ እንታይ ኻ ክትገብር ደሊኻ ኢላቶ ንድሕር ነጊርዋ በልፀሓይ ከይኮነካ ብዚኣ ኹን እሞ ምስ ወዳእካ ያበላ ርእየኒ ክትብል ክትክእል ኣለዋ ሕጂ ስዩ ሕጎስ ሞራል ገብር መሊሱ የቀላጥፋ ሕጂ ኣዴታት

0: ዝያዳ ንቕሓት ክህልዎን ኣሎ። ኣቦን ኣደን እዮም ሓላፍነት ዝስከሙ፣ ትቦ እውን ኣይምልከቶን ማለት ኣይኮነን። ኣብዚ ዝያዳ ምስ ሰደ ስለ ዝጠበቑ መብዛሕትአን ኣዴታት ከዓ ኣብ ገዛ ስለ ዝውዕላ እዚ ተሓሳስባ እዚ ክፈልጣ ኣለዎን። ኣንቢበን ዝኽእላት ኮይነን እዛ መፅሓፍ የንብባኣ ዘየንብባ እንድሕሪ ኮይነን ከዓ ትቦ ኣንቢቦ ሓሳብ ክገልፀላ ኮ ክኽእላ ኣለዎ።
1: ከምዚ ክትብል ፀናሕ ከቲ ትረኽባ ኢኻ መፅሓፍቲ ምናልባት እቶም ዕድል ዘለዎም ንክልተ መፅሓፍቲ ኣለዋ ኣነ ፅቡቃት ኮይነ ንስማዓኒ ሓንቲ ዲ ኮነክትድ ፓረንት ትብል እያ እታ ካልይቲ ከዓኒ ትሕት ነ ሬዚንግ ኪድስ ሁ ሳክሲድ ትብል ኣለዋ መፅሓፍቲ ኣብ ፅቡቅ ገይረ ተጠቂመለና ኣለኹ ኣነ ብዚ እዚአን ሕጂ እንታይ ንጠቕማ ኸዓ ሓንቲ ኣብነት ፅቡቅ ገይሮም ዝገልፅዋ ኣብ መፅሓፈይ እውን ደጋጊማ ክገልፃ ድፈተንኩ ከም ዘርኢ ይገልፅዋ ኣብ ደቅና እንደርብኦም ቃላት እንተግብሮም ነገራት እንወስዶም ስጉምትታት ኣብ ሓንጎሎም ሓንቲ ዘርኢ እንተክል ከም ዘለና ጌርና ክንሓስባ ኣለና። ሕጂ ተክሊ እንተ ደኣ ተክል ኣለካ ኮይንካ እንታይ የድልያ? ሓመድ ኣድልያ፣ ፅቡቅ ሓመድ ኣድልያ፣ ድኩዒ የድልያ፣ ብርሃን ናይ ፀሓይ የድልያ፣ ማይ የድልያ። እንተደ ሓሚማ ከዓ ክንክን የድልያ፣ ሕክምና የድልያ። ብከምዚ ተ ትከናኸና ኮይንካ ሓንቲ ተክሊ ፅብቕቲ ናይ ምዃን ተኩላ ኣዝዩ ሰፊሕ እዩ። ማይ ተዳእታ ማይ ተስትያ ንሓመቐት ንሓመቐት ተ ከይዳ ብተደጋጋሚ እታ ወይ ብርሃን ናይ ፀሓይ እናኸላእኻያ እናኸላእኻያ ተኸይድካ ወይቲ ሓመድ እናደኸመ እናደኸመ እንተ ከይዱ እናታ ሃሴት እያ ትኸይድ። ስለዚ ብደቅና እንዛረቦም ቃላት እንብሎም ነገራት ኣብ ተክሎም ኣብ ሓንጎሎም ነፍሲ ወከፍ ቃል ነፍሲ ወከፍ ቃል ፅልዋ ከም ዘለዋ ክንፈልጥ ኣለና። ብፍላይ ከዓ ክትደጋገምን ከላ ኣይንጋግን ኢና ማለት ኣይኮነን። ገሊ ግዜ ሰባት ኢና ወለዲና ክንሓርቕ ኢና ክንፃረፍ ኢና ክንጉህ ኢና ዘይተድልየ ስጉምቲ ክንወስድ ኢና ብምክንያት ኢና ብዙሕ ግዜ ኣብ ደቅና ገለ ነገር ስጉምቲ ተዳ ወሲድና ንጣዕስ ጣዕሳ ናይ ጣዕሳ ስምዒት ይስማዓካ እዩ። ግን ክንፈልጦ ዘለና ነገር እንታይ እዩ? ኣብኦም እንገብሮ ነገር ከምታ ኣቐዲመ ዝገለፅኮ ንሕና ንስኻ ወላድዮም ኢኻ ኣብ ውሽጦም ከዓ ኣነ መን እየ ዝብል ሕቶታት ኣለዎም ምስ ኢዳ ዓብቢ ንስኻ ድሮ ስኢሎምካ ኣለዎ ዓብ ምዃንካ ንስኻ ትብሎን ትገብሮ ነገራት ከም ዘርኢ ወሲድካ ፅልዋ ከም ዘለዎ ክትፈልጥ። ገሊኡ ግን መብዛሕቲ ግዜ ክደጋገም እንከሎ እንዲ ድብለካ ክደጋገም ብዙሕ ክደጋገም ከሎ ኣደይሲ ብዛዕባ ይሲ ናይ ብሓቂ ከምዚ ምባያ ትሓስብ ክትብል ትኽእል እያ ተቆልዓ ክደጋግመላ ኸላ ዓሻ ዓሻ ዓሻ ተኢላታ ታዲኣ ብቐፃልስ ናይ ብሓቂ እምበር ኣደይሲ ከም ዓሻ እያ ባትወስደኒ ወይ ዓሻ ባየ ድብል ምስ ተደጋግመ ሕጂ ክደጋገም ከሎ ፅልው እናዓበየ ይኸይድ። ገለገለ ነገራት ግን ገለገለ ቃላት ይኹን ገለገለ ተግባራት ከዓ መሰረታዊ ዕንወት ክፈጥር ይኽእል እዩ። ከምታ ንተኽሊ ድበልናዮ መርዚ ዘለዎ ተኽሊ ማይ ሓንሳብ ተስቲኻያሲ ኖርማል ዝተባላሸዎ ማይ ቁርብ ርስሕ ድበለ ማይ ተስቲኻያ ሓንሳብ ምናልባት ክሰርር ትኽእል ትኸውን እያ ፅልዋ የብላ እንትኸውን። ገሊዩ ግን መርዛም ድኾነ ማይ ሓንሳብ ተስቲኻያስ ንሓዋሩ ክጠፍእ ትኽእል እያ። ኣብ ደቅና እውን ከምኡ ከቢድ ቃል ንሂወቶም ዘዕኑ ነገራት ወይ ተግባራት ወይ ቃላት ከዓ ክንገብር የብልና። ከምዚ ዝበልከየ ሕጂ ኣብ ናይ ምህዞ ድሌት ዘለዎ ወይ ናብኡ ዝምባለ ዘለዎ ሰብ ኣድዩ እታ ኣዝዩ ዝኣምና እታ ኩሉ ነገር ትፈልጥ ኢሉ ዳሓስባ እታ ወላዲቱ እታ ተፍቅሮ ዘዕንዎ ቃል ተዛሪባ ንሓዋሩ ካብታ ምህዞ ከም ዝጠፍቕ ትገብሮ ትኽእል እያ። ስለዚ ክንዛረብ ከለና ቃላት ከነውፅእን ከለና ከነተግብርን ከለና እትንብሎ ነገራት ጥንቃቐ የድልያ ይንጋገይኒ ኢና ማለት ኣይኮነን። ምስተጋገኻ ግን ናይ ምእራሙ ነገር ክትወስድ ኣዝዩ ኣገዳሲ እዩ ማለት እዩ።
0: ብዛዕባ ገንዘብ ከ እንታይ ኢና ክንምህሮ?
1: እዚ
0: ኣብ ፍልይ ዝበለት ኮይና ተሰሚዓትኒ ግን ኣይንፈልጣን ኢና። ገንዘብ ተሃብና ካብ ኣድልየ ካልካ ግዛእ ኢልካ ይኻትቆም እስኪ
1: ኣብ ናይ ገንዘብ ኣብ 2-3 መፅሓፍቲ ነረን ማለሲ ኣተኩር ደበላ ፅሙቕ ኣቢላ ብዚ ከቕርቦ ፈቲን ኣለኹ ኣነ ምናልባት ግዜ ክወስድ ስለ ድኽል ምናልባት ሰብ ተንቢባ ዝያዳ ዕሙቓ ይኸውን። ግን እንታይ እዩ ሓደ ቀዳማይ ነገር ንደቅና ክንምህሮምን ክፈልጥዎምን ክንገብሮ ዘለና ገንዘብ ዕላማ ከም ዘይኮነ እዩ። ንገንዘብ መሳርሒ እዩ እምበር ዕላማ ኣይኮነን። ካልእ ክፈልጥዎ ዘለዎም ፅቡቅ ጌርካ ምምቕር ሕጂ ካብ ንእስ ኣብቲ መፅሓፍ በብዕድሚእዮም ገይር ኣሎ ኣብ ንእስነቶም ከመይ ትሕዞ ስጋብ ኮተት የ ድኾኑ ከመይ እንተሓስካዮ ሓይሽ ግዜ ከይወስደልና ሕጂ ግን ፅሙቕ ከብሎ እንተዳ ፈቲነ ከመይ ክሕዝዎ እዩ ዝሓይሽ ቆልዑ ንወለዲ እውን ንሕና ናብ ከምኡ ክንድርኾምን ብከምኡ ክንኣልዮምን ዘለና ሓደ ነቲ ገንዘብ ብግቡእ ክጥቀምሉ ዝጥቀምሉ ገንዘብ ክህልዎም ንሶም በምስ ዕድሚእዮም ዝኸይድ ኣብቲ ንእሽተይ እንከሎ ቲ ቆልዓ ከማን ከመይ ጌርካ ትገብሮ ኣለዎ እቲ መምስ ዕድሚእዮም ካብ 5 ዓመት 6 ዓመት 7 ዓመት ክኸውን ከሎ ትገብሮን ወዲ 13 15 ዓመት ክኸውን ከሎ ትገብሮን ክፈላለ ኽእል እዩ ግን ተን መሰረታዊ ነገራት ሓደ ገንዘብ ዕላማ ከምዘይኮነ ክፈልጥ ፅቡቕ እዩ ካልእ ዘቐምጦ ገንዘብ ክህልዎ ነዊሕ ራእዩ ዘለዎ እሞ ብዙእ ፅንሕ ኢሉ ዓቕሊ ገይሩ ኣኪቡ ዕብይ ዝበለ ነገር ኣብ ክንዲ ሕጂ ብውሑድ ገንዘብ ኣጥፋ ኣቢልዋ ፅባሕ ንጎ ከዓ ደይብሉ ድኸውን ዓቕሊ እንተ ደኣ ገይሩ ካልእ ልግሲ ከዓ ንደስ ድበሎ ሰብ መሃብ ክህልዎ ከም ዝግባእ እቲ ናይ መወዳእታን ኣዝዩ ኣገዳሲ ኮይኑ ዝስማዓኒካ ኣብ መንጎ ዘድልዮን ዝደልዮን ከዓ ፍልሊ ንክፈልጥ ዘድልዮ ገንዘብ ተዳሒዝካ ኣብ ኩላና ደሎ ኮይኑ ዝስማዓኒ ኩሉ ነገር ዘድልየካ እዩ ድመስለካ ኣብተን ገንዘብ ስለ ዳሓስካዮ እንታያ ተድልየካ እንታያ ተድልየካ ድመስለካ ስልካ ክትጥቀመሉ ዘድልየካ እዩ ድመስለካ እቲ ዘድልየካን ንስኻ ትደልዮን ምፍላጥ ግን ፍልሊ ከም ዘለዎ ከዓ ንደቅና ክንምህሮም ኣገዳሲ እዩ ስለዚ በብደረጃ ዕድሚኦም ክናምሃርናዮም ክንከይድ ናይ ገንዘብ ኣጠቃቅማ ካብ ንእስነቶም እተ ምሂርና ዮም እብለካ ኣብ ሓንቲ መፅሓፍታ እዩ ድብል ንስኻ ከለካ ወላዲኦም ከለካ ኣብናትካ ኣልያ እንከለዉ ብ10 ናቕፋ ብ20 ናቕፋ ተተጋገዩ ሕሸካ ፅባሕ ንጎ ዓብዮም ብማይታ ሻሒት ካብ ዝጋገዩ ሕጂ ዕድል ክትቦም ኣለካ ማለት እዩ ኣብቲ ውሳነታት ክወስዱ ጌጋ ነገር ክገዝኡ ዋላ ክእሉ እዮም ጌጋ ውሳነ ኣብኡ ትእርሞም ኣብቲ ውሕድ ገንዘብ እንከሎ ብሓደ ናቕፋ 2 ናቕፋ እንከሎ ዝኣርምካዮም ነገር ግን ንሂወቶም ሙሉእ ዝዕቢ ድሓር ዓበይቲ ጌጋታት ንክገብሩ እውን ዝሕግዘካ እዩ ስለዚአን እንተዳ ሒዝናየን ኣገዳሲ ኮይኑ ስማዓኒ
0: እወ ገለ ነዛ መፅሓፍ ዘንበቡ ዝሃቡኒ ብዛዕባ እዛ ትሕዝቶ እዚኣ ምውህላል ከተምህሮም ኣለካ ወላ ንዕኦም ዝኾኖም መፃወቲ ይግዝኡ ግን ስቂኢሉ ዘዝረኸቦም ሕሻስ ዘይኮነስ ኣቐሚጡ ብርክት ምስ በለ ድሕሪኡ ክጥቀመሉ ማልያ ድዩ ዝገዝኦ ካብቻ ድዩ ዝገዝኦ መፃወቲ ኩዕሶ ድዩ ዝገዝኦ ካልእ ይኸውን ሕጂ ምቁጣብ ይመሃር ዳሓር ሰራሕተኛ ኮይኑ ገንዘብ ምስ ሓዘ ሓሻሽ ከይከውን
1: ልክ ኣለኺ ጥራሕ ሕጂ ቆጣብ ጥራሕ ናብ ከምኡ ጥራሕ ከተድህብ ከኣኒ ፅቡቅ ከም ደይ ኮነ እዮም ነግሮካ ክኢላታት ሕጂ እንታይ ክኸውን ኣለዎ ንኣብነት 10 ናቕፋ እንተ ረኺቡ ብዝተፈላለየ መንገዲ ገንዘብ ከመይ ጌርና ንህቦም ኣብቲ መፅሓፍ እውን ተቂሰ ኣለኹ መዓስ እንታይ ትህቦም ክንገለ ዝብል ግን ብዝኾነ መንገዲ ረኺብዋ እንተ ኣሎ 10 ናቕፋ ሓደ ቆልዓ ክፈላለያ ፅብቕት እያ ገለ ክፋላ ዝቕመጥ ንሓዋሩ ንነዊሕ ፀኒሑ ኣኪቡ ኣኪቡ ዓብ ነገር ዝገብረላ ገለ ክፋላ ሕጂ ዝጥቀመላ ደስ ድብሎ ነገር ንክጥቀመላ ገለ ክፋላ ንሰብ ዝህቦ ደስ ዝበሎ ሰብ ዝህቦ እዚ ሕጂ እንታይ ይጠቕመካ መሃብ ኣብ መሃብ ዘሎ ዕግበት ኣብ ልግሲ ዘሎ ዕግበት ምስ ትባሃልና እውን ክትከይድ ከለካ ምትሕጋዝ ዘሎ ነገራት ትምህረልካያ ምቕማጥ ትምህረልካያ ነቲ ንስኻ ክትገንዘብካ ክትጥቀመሉ ከም ዘለካ ኣድላይቲ ኮይኑስ ኣብ ግዜኡ ክትጥቀመሉ ከም ዘለካ ከዓ ትምህረካ ሕዚ ሙሉእ ኣተኩረካ ኣቐምጥ ኣቐምጥ ተልካ ትገንዘብ ዕላማ ይኸውን እሞ ናብ ገንዘብ ጥራሕ የድህብ ገንዘብ ግን መሳርሒ ከም ትበልና
0: ኣብዛ መፅሓፍካ መቕፃዕቲ ኣገዳሲ ከም ዘይኮነ ሰፊሩ ኣሎ ጉዳይ ዲስፕሊን ከ ከመይ ክኸውን እዩ
1: እዚኣ ብዝከኣለኒ ብዙሕ ዘንበብ ኩላ እንታሽሚያ ክፋል እያ መቕፃዕቲ ኣብ መዳእቱ ግን መቕፃዕቲ ኣገዳሲ ከም ዘይኮነ እዩ ካብ ጥቕሚ ጉዳእቱ ይበዝሕ ያታ ነጥቢ መረዳእታና ግን ኣብ መንጎ መቕፃዕትን ስነ ምግባር ዘለዎ ዲስፕሊን ዘለዎ ቆልዓ ክኸውን የብሉን ማለት ግን ኣይኮነን ኣገባብ እዩ ሕጂ እቲ ፍልሊ ማለት እዩ መብዛሕትኡ ግዜ መቕፃዕቲ ዝኾነ ይኹን መቕፃዕቲ ኣብ ርእሲ እቲ ቆልዓ ኣእሙራኣውን ኣካላውን ፀቕጢ ሃስያን ገለን እዩ ድፈጥር እምበር ኣይእርሞን እዩ ዕላማኻ እንታይ እዩ ያታ ነጥቢ ዕላማኻ ንኽትእርሞ እዩ ካብቲ ጌጉ ንክመሃር እዩ

0: ስለዚ ጌጋ ክገብር እንከሎ ኣብ ሓደ ቆልዓ ከመይ ኢኻ ክትሕዞ ዘለካ ዝብል ስፍሕ ድበለ ነገር ሂበያ ኣሎ ከዓኒ ግን መቕፃዕቲ ሓሲ እዩ ድበዝሕ ናብቲ ቆልዓ ዘምፅኦ ሓስያ ስለ ድበዝሕ ዲስፕሊን ኣወንታዊ ኣካይዳ ካብ ጌጊኡ ዝመሃረሉ ነገራት ጌርና ክንሕዞ ፅቡቕ እዩ ዝብል ከም ኣብነት ንታይ ጠቕስዋ ኣቡነ ስፊርያ ኣሎ ክመስለኒ ሓደ ቆልዓ ክብድል እንከሎስ ኣነ ተዝኸውን ኣነ ተበዲለስ ከመይ እየ ክትሓዝ ዘለኒ ብዝብል መንፈስ ክትሕዝ ኣነታ ጉዳይ ፅበቕት እያ ይብሉኻ እንታይ ካደልሳ እንተ በዲልካ መሳርሕትካ ሓላፊኻ ወይ ዝኾነ ሰብ ቀዳመይቲ የቕረ ክብለልካ ይሃደሊ እታ ዝገበርካ ጌጋ ፈሊጥልካስ ተረዲኢልካስ የቕረ ክብለልካ ይሃደሊ ስኻ ፍቕስ ክብለልካ ካብታ ጌጋ ክትመሃር ከም ትኽእል ክምዕደካ ገለ እምበር ከቢድ ስጉምቲ ክወስድ ኣባኻ ምስተጋግኻ ከቢድ ነገር ገለ ኩሉ ሰብ ዝደልዮ ነገር ኣይኮነን ሕጂ መቕፃዕቲ ብኸም ዓይነ እተ ሒዝካዮ ዲስፕሊን ብኸም ዓይነ እተ ሒዝካዮ ነፍስኻ ኣብ ግምት ብዘእቱ መንገዲ እንተ ክተኣልያ ፍቲንካ እታ ጉዳይ ዝሓሸ እዩ ስለዚ መፅናዕትታት ዝገበርዎ ስለ ድኾነ እዚ ኣብ ቆልዑ መቕፃዕቲ ምግባር ምህራም እንተላይ ንኣሽቱ ድመስለካ ነገራት ንውፃእ ካብዚ ገለ ፀወታ ናትካ ፓወር ናትካ ሓይሊ ብዘርኢ መንገዲ ስኻ ዝያዳ ሓይሊ ከም ዘለካ ኣብ ርእሲኦም ዲክቴት ክትገብር ኣብ ርእሲኦም ዝኾነ ንገብር ነገር ክትገብር ከም ዘለካ ዘርኢ ነገራት እንተወገድካ የ ዝሓይሽ ምዃን እዩ ዝነግራካ እቲ መፅናዕታ ስለዚ ንሕና ኣብቲ ኣወንታዊ ድኾነ ጌጋታቶም ክመሃርሉ ዝኽእሉ ስለምቲ ሰሎሙን ካብ ፅቡቅ ገይሩ ገሊፁ ሓደ ስጉምቲ ሓደ ነገር ክገብር ከሎ ቆልዓ ስለምንታይ ገይርዋ እንታይ እታ ምክንያት ናብኡ ድሂብካን ንዓ ንምፍዋስ ባዕሉ ኸዓ ካብ ጌጉኡ ንክመሃር ስለምንታይ ገይርዋ ብምብሃሃል ኣብቲ ይህን ምሂን ዝሕግዘካ ኣብኡ ድሂብካ ከተመሓይሾ ዝሓሸ እዩ ምቕፃዕ ግን ክውገድ ዘለዎ ነገር እዩ
1: ምናልባት ከይነውሓና ኢልና ኢና ቋሪፅናያ እምበር ሕጂ ብዙሕ ኣብሪ ሂቦ ኣሎ ፔተር ሕጂ ኩሉ ግዜ እቲ ኣፀጋሚ ወይ ዘይድሊ ባህሪ መን እዩ ዝፈጥሮ እንድሕር ኢልና ልዕሊ 80 ሚእታዊት ወላዲ ድብል ኣብ ዝኾነ መፅናዕቲ ማለት እዩ ካብቲ ኣካይዳ ከም ዝንብለና እታ መፅሓፍ እውን ቀንዲ ነዚያ ትእርመልና ሕጂ ንኣብነት ዋላ በዴታት እንድሕር ርኢናዮ ቆልዓ ኩሉ ግዜ እንታይ ይፅበያ ገለ ነገር ትም ኢሉ ክፃወት ከሎ ዝፅይቕ ዘሎ እዩ ዝመስለ ከምኢሉ ዳ እትም ኢሉ ምክንያቱ እዚኣ ትግበር እዚኣ ይትግበር ተባሂሉ ብሎ ንኣብነት ኣብ ዓዲ ተኸይድካስ ኣብ ህድሞ ውሽጣጠ ምድሪ ቤት ኣሎ ኣብታ ምድሪ ቤት ኮይኑ እንተ ይፃወትሃሉ እዩ እንተ ነዊሓታ ፀወትኡ እንታይ እንትብል ስራሕ ሒዘን ኣለዋ ፀዊዐም ብሽሞም ርእካ ኣለኹ ግደፍ ትብል ቃል ኣሎ ሓቂ ሕጂ እቲ ቆልዓ ይዳናገር ኣሎ እዚ ትግበሮ ተባሂለ እዚ ግበር ተባሂለ ነቲ ግበሮስ ተባሃልኩ እንዳገበርኩስ ከመይ ገይረ ሕጂ ይዳናገር መብዛሕትኡ ቆልዓ ክዓቢ ከሎ ከዓ ናብ ምንታይ እዩ ኩሉ ግዜ ናብቲ ዘጎድሶ ናቱ ደረጃታት ዕድመ ተገሊፁ ኣሎ ናብ እዩ ዝኸይድ ማለት እዩ ቅድሚ 12 ዕድሚኦም ዘጥይዎ እዩ ዝበዝሕ ሰባት ዋላ ንሕና እቲ ባህሪና ስምዒትና ኣተሓሳስባና ሽዑ ዝተጠርየ ማለት እዩ ኣበይ ምዝገብ ተይልና ሕጂ ኣብቲ ውስጠውኖ ኣንኮንሽስ ማይንድ ገለ ንብሎ ምሻ ኣሎ ኣብ እዩ ዝምዝገብ ንኣብነት ዋላ ብዘይ ቃላዊ ንሓደ ቆልዓ ገጽካ ፀዊካ እንድሕር ኢኸ ከም ስእሊ ይወስዳ ማለት እዩ ስኢልዋ ኣለውኣ ሓንቲ ኣሉታ እዩ ማለት እዩ ከምቲ ክበሃል ፀንሐ ትቕንጥዎ ኣይርድኦን እዩ ወይ ኣይርድኦምን እዩ ደቂ 3 ዓመት ኢልካ ትገብራ ኣብዚኣ ይምዝግቡ ማለት እዩ ሕጂ ብብዝሒ እንተ ኣሉታዊ እንዳመዝገበ ኸይዱ ምስ ዓበየ እቲ ዘተግብሮ ኩሉ እቲ ባህርያት ተግባር ዘይልሙድ ይኸውን ወይ ኣሉታዊ ይኸውን ማለት እዩ ክጥቀስን እዩ ሕጂ ንኣብነት ፀርፊ ምፍርራሕ ምህዳት ገለ እዚ ቡሊ ንብሎ ማለት እዩ በቲ ሓደ ኻ ኣካላዊ ማህረምቲ ካብ ኣካላዊ ማህረምቲ ዝኸፍአ ግን የና እዩ ፀርፍን ምፍርራሕን ብፍላይ ኣብዚ ሕጂ እዋን እዚ ዝረአ ዘሎ እንታይ መፅእ ኣሎ ኣነስ ጓል 5 ዓመት ጓል 4 ዓመት ከለኹ ዝፅረፎ ዝነበርኩ ሕጂ መፂእኒ ይብሎ ማለት እዩ ንድሕሪት ተመሊሱ ልክዕ ከም ስእሊ መፅኡ ኣብ ቅዛነት ወይ ኣብ ካልእ ዘየድሊ ሕማማት ኣእተዋ ኣብታ 9ይ ክፍሊ ኣብ 8ይ ክፍሊ 10ይ ምስ በፅሓ ማለት እዩ ልክዕ እቲ ንህሮሞ ዝነበርና ሕጂ መፂእና እጂ እቲ ሽዑ እቲ ወላዲ ኣብቲ ግዜ ንእስነት ኣብ 3 ዓመቶም 4 ዓመት 5 ዓመት ኣይርድኦምን እዩ ከም ምእርምታ ኮይኑ ስዑም ስቅ ክብል ይኽእሉ እዮም ቆልዑ ተቐፂዖም ተባሂሎም ግን ስቕ ስለ ዝበሉ ተኣሪሞም ማለት ኣይኮነን ብውሽጦም ናይ ሕነ ምፍዳይ ባህርያት እዩ ዝቕፅል ማለት እዩ

0: እዞም ሕጂ ደቂ ሰባት ኣሸገርቲ ኮይኖም ድንጋፀ ዘይብሎም ይቕሬታ ዘይብሉ ሰብ ክቕተል፣ ሰብ ክርሸን፣ ሰብ ክዓኑ፣ ገዛውቲ ክዓኑ፣ ሚሳይል ክድርበት ደስ ዝብሎም ዘለዉ ብከምዚ ዝዓበዩ ኮይኖም እዮም ፀኒሖም። ዋላ ምሁራት ኹኑ ተማሂሮም ዋላ ዝወድኡ ኹኑ እቲ ናይ ሕነ መፍዳይ ግን ኣብ ውሽጦም ኣሎ። እንታይ እዮም ና ንብል ሕጂ ኣንኮንሽስሊ እዮም ዘተግብርዎ ዘሎ ብዘይ ውስጦ እውን እቲ ናይ ሕነ መፍዳይ ኣብኡ ዝፀንሐ ማለት እዩ። ሕጂ ስለዚ ኣብቲ ተዓባብያ እዛ መፅሓፍ ርእያ ከለኹ ሓደ ካብቲ ትገልፆ ወላዲ ዝያዳ ነብሱ ክፍትሽ እያ ትሓት ኣነባ ከም ዝገብር ነይረ ድሕር ናይ ብሓቂ ኣንቢብዋ ተረዲእዋ ባህሩ ክቕይር ከዓ ንድሕር ተበጊሱ ኩሉ ተፀገማት ኣብ ልዕሊ ቆልዑ ንገብሮ ንሱ ዜርዜሩ ትኮም ማለት እዩ። ሕብረተሰብ ቆልዓ ወላዲ ጥራሕ ኣይኮነን ዝዕብዮ ከባቢካ ይዕብዮዩ ከባቢ ከባቢ ኩሉ እሩም ከባቢ ክኸውን ኣሎ። ኣብዘይ ቁርዒ ከባቢ ዝዓብን ኣብ ሓንቲ ቁርዒ ከባቢ ዝዓብን ኣብዘይ ቅርዒት ስድራ ቤት ዝዓብን ኣብ ቁርዒ ስድራ ቤት ዝዓብን እዩ ማለት እዩ። ሸለል ምባል ንባዕሉ ሓደ ካብቲ ንዘይልሙድ ባህሪ ወይ ነዚ ዘይእሩም ጠባይ ሒዞም ንክኸዱ ማለት እዩ። ቆልዓ ሸለል ክትብል ኣይብልካ ንባህሪ ኢኻ ሸለል ትብል ነቲ ዘርእይዎ ባህሪ እምበር ነቲ ቆልዓ ከም ሰብ ክብሪ ክትቦ ኣለካ ማለት እዩ። ብዝተፈላለየ መንገዲ የርኢ ሸለል ከዓ እንዳበዝሐ እንድሕር ከይዱ ኩሉ ግዜ ቆልዓ እንታይ እዩ ዝኸውን ናብቲ ኣሉታዊ ዝኾነ ኣካይዳ ወይ ባህርያት እንዳረአየ ዝኸይድ ማለት እዩ። ሕጂ ስለዚ እዚ ክንሪኦ ከለና ኩሉ ግዜ እዚ ናይ ናብ ንሰባዊ መንነት ንብል ኢና ብከመይ ህነፅ ምሳኻ ዝውለድ ኣሎ ተወርሶ ካብ ወላድካ ላ ድሓር ግን ክዓቢ ከሎ ቅድሚ ክሳብ 12 ዕድመ ናብኡ ተማእዝኖ ማለት እዩ። ኮስኳስ ስድራ፣ ኮስኳስ ከባቢ፣ ኮስኳስ ቤት ትምህርቲ እንድሕር ተረኺቡ ናብ ምንታይ ይኸይድ ማለት እዩ? ናብቲ ቁኑዕ እሩም ይኸይድ ማለት እዩ። ከምዚ ዝበልና ኣብ ዘይቅርዑ ገለ ንድሕር ኣ ግን እንታይ ይኸውን እቲ ናቱ ሰብዊ መንነት ይኸይድ። ካልእ ሕጂ መቕፃዕቲ ዝብል ቃል ኣውፅዎ ኣባሃል ኣሎ ለይዎ ምክንያቱ ንተነፅሎ እዩ ድምሰ ኣብ ክንዲ መቕፃዕቲ ንብል ስነ ስርዓት ከመይ ገርና ንሕሶ መቕፃዕቲ ተይልካ ንባዕላ እንታይ ማለት እያ መቕፃዕቲ ንቆልዓሲ ካልእ ቃል መቕፃዕቲ ምህራም ምፅራፍ ገለ ብከምኡ ስለ ዝርዳኣ ስነ ስርዓት ከመይ ገርና ነትሕዞም ኣብቲ ናይ ስርዓት ኣብዚ ከዓ ብዚ መፅሓፍ ፅቡቅ ገይሩ ተገሊጹሎ ማለት እዩ። ሕጂ ልዕሊ ኩሉ ግን ወላዲ ክግደሰላ ዘለዎ እንታይ መጀመርያ ነብሱ ክፍትሽ ኣለዎ። እስከ ብኸመይ ይኸይድ ነረ እንታይ ይገብር ነረ ምክንያቱ ኩሉ ግዜ ዓብኻ ቁኑዕ ቁኑዕ ኢኻ ትብሎ ኣንቶይ ፔተር ገሊፅዎ ነይሩ ቆልዓሲ ሽግር ክፈትሕ ክእል ዘይክእልን የስ ፈትሕ ከከም ዕድሚ እዮም ስራሕ ክሰርሑ ቁልዶ እወ ዋላ ደቂ 3 ዓመት ደቂ 4 ዓመት መስ ዕድሚ እዮም ትኸይድ ስራሕ ክንበባ ኣለና። ሓደሓደ ጌጋታት ናይ ወለዲ እንታይ ኣሎ እዚኦም ነብሶም ክኽእሉ ይክእሉን እዮም እዚኦም ዋላ ሓንቲ ክገብሩ ይክእሉን እዮም ልዕሊ መጠን ዝሓለፈ ክንክን ይገብሩሎም እሞ ነቲ ክሰርሕዎ ዝግባእ ኣብ ዕድሚኦም ኣይሰርሑን ዕድመ ይኣክል ሓሊፎምዎ ኣለዉ እቲ ዘተግብርዎ ብዳሕራይ ከዓ እንታይ ይኸውን ኣልታዊ ዝኾነ ተግባራት ክርእዩ ይኽእሉ እዮም ማለት እዩ። ልዕሊ ኩሉ ግን ኣብዛ መቕፃዕቲ እዛ ፀርፊ ምፍርራሕ ኣካላዊ ማህርምቲ ይእርም ዶ ኣይእርምን ዝብል ብዙሕ መፅሓፍቲ ኣሎ ብዙሕ መፅናዕትታት ኣሎ ኣይእርምን እዩ ክግበር ዘለዎ ክግበር ዘይብሉ እወ እንተኮይኑ እወ ኖ እንተኮይኑ ኖ እንዳበልካ ተዕቢኸያ እቲ ቆልዓ እንዳተኣረመ ይ ትኸይድ ክወላዲ ከዓ ከም ሞዴል ስለ ዝኾነ እቲ ቁኑዕ ኣገባብ ክገብር ክኽእል ኣለዎ ኢና ንብል ማለት እዩ።
1: ቅድሚ ኩሉ ፔተር እንቋዕ ሓጎሰና እንቋዕ ዝብፅሓካ ማለት እዩ። ኣብቲ መፅሓፍትካ ወላ እንድሕር ጠቂስኪ ኣላ ኮንካ ሲ ኣብቲ መወከስ እንድሕር ርኢናዮ ዳርጋ ብምሉእ ናይ እንግሊሽ መፅሓፍቲ ኢካ ትረክብ ወላድስ ከመይ ክኸውን ኣለዎ ዝብል ብፍላይ ንሕብረተሰብና ዝምህር ንወላዲ ኣብ ገዝኡ ኮፍ ኢሉስ ኣነስ ከመይ ዓይነት ወላዲ እየ ንኣብነት ታ ማና እውን ዓንተዎ ጠቂሳታ ነራ ኣደ ምዃን ሕጂ ቀሊል ኣይኮነን ስኢድካ ክትወሊ ስለዝኽኣልካ ማህፀን ስለ ዘለካ ትረኽቦ ነገር ኣይኮነን ልክዕ ወላዲ ክትከውን ትኽእል ኢኻ ስለ ዝወለድካ ወላዲ ኢኻ ኣደ ዝብል ማዕርግ ግን ዋላ ብቲ ሕብረተሰብና ፅንሐ ወይ ኣቦ ዝብል ግን ቀሊል ብስለ ዝሓትት እውን ኣይኮነን ማለት እዩ። ኣብቲ ትጥቀመሉ ሜላ ተዓብያ ሲ ዓብ ፍልጠት ህድሊካ እዩ። ስለዚ ብሓፈሻ ትበርኩትካ ቀሊል ኣይኮነን ግዲ በኹር ኮንካ ፈሊምካ ኣሎም ከዓ ኣብ ዝቀረባ ግዜ ክልተ መፅሓፍቲ እውን ኣብ ዝቀረባ ግዜ ድሕሪካ ወፂና ኣለዋ ሓንቲ ምር ዘካርያስ ተካደይቲ ከዓ ፋርማሲስት ዮናስ ዓንዳይ እውን ብዛዕባ ደቅና ዝብሉ ወፂ ኣሎ ማለት እዩ። ኣዝዩ ዝናእ ተበጉሶ እዩ ክቕፅል ከዓ ንላዊ ማለት እዩ። ብሓፈሻ ኣብቲ ርእቶ ክህብ ከሉ ሕጂ ኣብዛ መቕፃዕቲ ቅድም ከንብገስ ብድሕሪ ኢኻ ተን ዘለዋ ቁር ተወሳኺ ርእቶ ክውስኽ ማለት እዩ። ኣብ መቕፃዕቲ መጀመርታ ኣብ ቆልዓ ኣይኮነን ዋላ ኣብ ዓብ ሰብ ቅድሚ ሕጂ ሰብ ዓብ ሰብ ኮይኑ ሲ ይሰርቕ ገበ ንገበር ይሓቀ ሕጂ ቤት ማእሰርቲ ዝብል ከም ኣምር ንእምነት ክመፅእ ከሎ ተርእ መጀመርታ እቲ ሰብ እዚኣ ገይርዋ ኣሎ ናይ ኢዱ ክረክብ ኣለዎ ተባሂሉ ዓይነት ክየድ ነይሩ ክቕፃዕ ኣለዎ ሰሪቑ ወ ይቕፃዕ በ ከምዚ ዓይነት ሕነ ምፍዳይ ነይሩ ማለት እዩ።

ብሄር ታሪኻ ያሽዑ ቤት ማእሰርታሲ ከምዚ መቋሰል ነቶም ገበን ዝገበሩ ገለ ይኮና ኩና ዘለዎን ምእረም ማእከላት ከኾና ተባሂልካ እዚ ተሃድሶ ዝብል ኣባህላ መፅኢ ሓቂ ዶ ነቲ እሱርሲ ኮፍ ኣቢልካ ከመይ ሕጂ ዋና ዘገድስሲ ኣብ ቆልዓ እውን ተመፂኻ ልክዕ ሰብ እንዲ እቲ ቆልዓ ሓንቲ ገበን ስለ ዝገበረ ናይ ኢዱ ክረክባ ኣለዎ ወይ ሕነኻ ተውፃኣሉ ስለምንታይ ጨገርካ ኢልካ ተሃንካ ተውፃኣሉ ነገር ዶ ይኮነ ክኸውን ዘለዎ እሱ መቕፃዕቲ ዝበሃል ብሓፈሻ ዝቆልዓ ግን ክእረም ሃናፅ ባህሪ ክሃነፅ ኣለዎ ኢልካ እንተ ተሓስብ ኣለኹምካ ግን ከምዛ ሕጂ ብዛ ክብላ ፀንሐ ማለት እዩ ሓንቲ ጌጋ ምስረኣኻ መበገስ ናይታ ጌጋ እንታይ ኮን ትኸውን ኢልካ ትመራምር ምክንያቱ ኣብ ንወሰከፍ ሓንቲ ባህር ንሓደ ቆልዓ ዝገብራ ሲ ድሕሪያ እንታይ ኣለዉ ብዙሕ ጠንቅታት ኣሎ ማለት ነ ስለዚ ከመይ ኢልና ንእርሞ ኢልና ኣብ ሎንግ ተርም ኣብ ነዊሕ ክንሓስብ ዘለና እምበር ብፍላይ ተሃንካ ንምውፃእ ወይ ልዕልናኻ ንምርኣይ ዝግበር እተ ኮይኑ እቲ ቆልዓ በቃ ዝደለኽዋ ስለዘይገበርካስ እዚ ዓይነት መጉዳእቲ ደልካ ኣለኹ ዓይነት ክኸውን የብልማ ስለዚ ቲ ናይ ምእራም ከዓ ልክዕ ኣብዛ መፅሓፍ እውን ተጠቂሱሎ ማለት እዩ ብኸመይ ኣገባቢና ቁኑዕ ኣተኣራርማ ብኸመይ ኢና ስነ ስርዓት ነትሕዞ ብኸመይ ኢና ከምንምሃር ንገብሮ ዝብሉ ዋላ እውን ጌጋ እንተገይሩ እውን እቲ ጌጋ ልክዕ ዝሕርቕ እዩ እቲ ቆልዓ እውን ጌጋ ምዃኑ እውን ክፈልጥ ኣለዎ ንጌጋስ ጌጋ ክንሎም ኣለና ዝብሉ ኣብዚ መፅሓፍ ኣሎ ማለት እዩ ስለዚ ብኸመይ ዝብል እውን ዝያዳ መፅሓፍ ስለትጠቅስ ኣብዛ ናይ መቕፃሕቲ ዝበሃል ዝያዳ ዚ ኣካላዊ ዝብፀርፊ ብጎነፅ ብሓፈሻ ብኣልታዊ መንገዲ ዝግበር መቕፃዕቲ ሃናፅ ከም ዘይኮነ ኩሉ ግዜ ኣሉታ ናብ ኣልታ ከም ዝመርሕ እዚ መፅሓፍ ተጠቂሱሎ ማለት እዩ ካልእ ግን ግዜ እንተላ ቁርብ ተወሳኺ ከም ሓሳብ ታ መፅሓፍ ኣብ ሚኒስትሪ ዕያ መፅያትና እዛ መፅሓፍ መጀመርያ ንክትርአ ማለት እዩ ሕጂ ብዚኣ ክዛረብ ከለኹ ምናልባት ኣነ መርሃዊ ወላ ምፀይ ናይ ቤን ኣይኮነን ዳይረክተር ጨንፈር ድሕነት ቁልዑን ስድራ ቤትን ኣቶ ተስፍ ሰሎሙን ስለዘይጣዕሙ ኣጋጣሚ እምበር በለለይ ዝበለኒ ነገራት እውን ኣሎ ማለት እዩ ስለዚ እዛ መፅሓፍ መጀመርታ ክንሪያ ከለና ብፍላይ ምስቲ መትከል ሚኒስትሪ ማሕበራዊ ድሕነትን ኣብ መሰላት ቆልዑ ዘለና ማለት እዩ ኣብ ንወሰከፍ ማሕበራዊ ዝምድና ንኣብነት ሰብኣይን ሰበይትን ሓንቲ ማሕበራዊ ዝምድና ይሓቀዶ መሰል ሰብኣይ ኣሎ መሰል ሰበይት ካ ኣሎ ናይ ክልቲኦ መሰል ግሃስ የብሉ ኣብ መንጎ ወላድን ውሉድን እውን እዚ ክልቲኡ ማሕበራዊ ዝምድና እዩ ማለት እዩ ስለዚ ዝያዳት መሰላት ቆልዑ ዝብል ዋላ ከምኣምር 54 ዓንቀፃ ዝሓዘ መሰላት ኣለና ማለት እዩ እዛ መፅሓፍ እዚኣ ዝያዳ ነጥብኡ ዘሎ ብዝበለፀ መንገዲ እተጉልሕን እትገልፅን ኮይና ንኽብኒያ ማለት እዩ ገለ ካብቶም መሰላት ሕጂ ሓሳብካ ብነፃ ናይ ምግላፅ መሰል ኣለዎ ቆልዓ ሕጂ ዋላ እዚ ኩሉ ዚ መድረክ ክሕተ ፀንሐ ሰሚዕንያ እንዲና መጀመርታ መልሲ ናቶ ምልስቲ ኮይና ቆልዓ መን ኢና ንብል መጀመርያ ቆልዓ ሰብ እዩ ሓቀ ኢሎ ቆልዓ እንታይ እዩ ሰብ እዩ መጀመርታ ጴጥሮስ ሰብ ኢኻ ማና ሰብ ኢኸ ኣብ ዘለና ሰባት ኢና ተቆልዓኻ እንታይ እዩ መጀመርታ ዕድሚኡ ብዘይገድስ እንታይ እዩ ፆትኡ ብዘይገድስ ካልእ ብዘይገድስ እንታይ እዩ ሰብ እዩ ማለት እዩ ስለዚ ንዝኾነ ይኹን ሰብካ ኣብዚ ዓለም እዚ ካብታ ዝመፅላ ሰዓትካ ናቱ መሰል ኣለዎ ማለት እዩ ብድሕሪኡ ከም እንሪያ ኣብታ ድሌታቶም ዋላ እትብል እውንተሪኢኸያ ነብሶ ከፍ ሰብካ ናብዚ ዓለም እዚኣ ክመፅእ ከሎ ኣብ ውሽጡ ናቱ ድጉል ተውህቦ ኣለዎ ናይ ውልቁ ኣብ ውሽጡ ምናልባት ኣብቲ ጀኔቲክ ኮድ ናቱ ኣቲኻ ምርማር ከሜርካ ትፈልጦ ዋላ ሰይቲ ዘይገብረሲ ተውህቦ ኣለዎ ስለዚ ንሕና ንቆልዑ ክነዕቢ ከለና ከዓ እዚ ኹን እዚ ትኮይኑ ኢልና ብምውሳን ደይኮነስ ነቲ ኣብ ውሽጡ ዘሎ ተውህቦ ኣለሊና ከመይ ኢላ እሱ ንኸለሊ ንሕግዞ እዩ እቲ ዝዓብየ ነጥብ ማለት እዩ ዋላ ሓደ ሰብ እውን ዕውት ዝበሃል ዝቀደም ዓወት እንታይ ማለት ይበሃል ነይሩ ዓወት ደለኻዮ ክትገብር ምኽኣል ነይሩ ሎሚ ግን ከምኡ ይኮነን ዓወት ማለት እቲ ነቲ ውሽጥኻ ዘሎ ክትኮኖ ዝግባአካ ምክንያቱ ጴጥሮስ ናትካ ተውህበላትካ ምናልባት እዛ ጋዜጠኛነት ናትካ እያ ምናልባት መካኒክ ተትኸውን ከመይ መሰለ ሂወትካ ሕጂ ረአዮ ሕጂ ኣብቲ ውሽጢ ድጉል ተውህቦ ናይ ተቆልዓ ከም ዘለዎ እታ ዘርኢ ዝበልከ ዓንተ እውን ኣብ ዝተፈላለየ መፅሓፍቲ እታ ተውህቦ እውን ዘርእያ ውሽጢ እያ ዘላ ማለት እዩ ንኣብነት ሰርናይ ንእሽተ ብምኻና እዚ ሓንቲ ሰርናይ ልክዕ ወለዲ ከም ሓረስቶ እንድሕር ሓሲብና እዮም ኣብቲ መሰላት ኮይና ንዛርብ ዘለና ዘርእኻ እንተምፂንያስ መሰቐመጥክያ ናትካ ተራ ሓንቲ እያ እታ ስርናይ ስርናይ ኮይና ንክትዓበ ምሕጋዝ እዩ እንታይ ማለት እዩ ማይ ተስትያ ልክዕ ፀሃይ ኮይኑ ኣብ ሓደጋ ዘእቱ ከየጋጥማ ተሰይ ትገብራ እሳ ግን በዓላ እያ እንዳሸብና ኹነ ትኸይድ ስለዚ ንሕና ኸዓ ንቆልዑ ንሕግዞም ነገር ተልዩ እንታይ እዩ ብፍላይ ነቲ ውሽጦም ዘሎ ድጉል ተውህቦ ከመይ ገይሮም የለልይዎ እዚ ሕጂ እናሓተትካ ማለት እዩ ንዑም እናሰማዕኻ እናማእዘንካ ነባዕሉ እውን ትራይ ኤን ይረር እውን ኣብዚኣ ፍትኑ ኣብኣተ ዘይኮይናትሎም ኣብዚኣ ክፍትነ ስፖርት ክፍትነ ተኢሉካ ትፍትኖ ማለት እዩ ስለዚ ብዚ ከምዚ እቲ ድሌታቱ ምስማዕ ኣዝዩ ኣገዳሲ እዩ ማለት እዩ ካልእ ኣብዚ ንድሕር ርኢናዮ ኣብዚ ሓሳባትካ ናይ ምግላፅ መሰል ንባዕሉ እውን ኣብ ጉዳይ ስድራ ቤት ምስታፍ ንባዕሉ ሓደ ቆልዓስ ካብ ስድራ ቤት እንዳተነፀለ ኸይዳ ኣሎ ሰዓት እዚ ኣቦናደን ነሳ ስድራ ሓስቦ ቆልዓ ግና ትሓስብ እንታይ እዩ ስድራ ቤታዊ ሓላፍ ነሰብ ዘይነሰክም ወይ ሕጂ ከም ባህሊ ቻዕትዮም ብሄራትና ምፅናዕውን ፅቡቕ ኣብ ብሄር ዓፋር እንታይ ይግበር ሕጂ ኣብ ስድራ ቤታዊ ጉዳያት ናይቲ ቆልዓ ኮፍ ኣቢሎም የሳተፍዎ እዮም እንታይ ንግበር ጨውዶ ንግዛእ በርበረዶ ንግዛእ ክንብል ከለና ንሕና እቲ ቆልዓ ይሰምዕኒ ኣብ

0: ብሄራት ማለት እዩ ኣነ ኣብ ትግርኛ ሕጂ ብዙሓ ንዕ ትግርኛ ስለዝኾንኩ ማለት እየ። እቲ ስድራ ቤት ኣብ ሓላነት ኮፍ ኢሉ ግን ኣብ ስድራ ቤት ኣብ ጉናያት ልክዕ ሓሳቡ ክህብ ርእቶ ከካፍል ይፍቀዱ። ኣብቲ ንዑ ዝምልከት ማለት እዩ ንዑ ዝፀሉ ነገራት ሽዑ ስድራ ቤተይ ንክብል እንታይ ይገብር ማለት እዩ ሓይሊ ይረክብ። ስለዚ ኣብዚ ከምዚ እውን ኣለና ማለት እዩ። ኣብ መወዳእታ ግን ዳሓንታ ክብላ ደልየ ዘለኹ እንታይ ኣብዚ ሰዓት እዚ ደቅና ከመልና ንዕብዮም ዝብል ኣዝዩ ኣሸጋሪ ሕቶ እዩ ኮይኑ ዘሎ ማለት እዩ። ንምንታይ እዩ ቀደም ሓንቲ ባህል እያ ነራትና ፅልዋ እውን ኣይነበረን። ዓውለማ መፅእ ኣሎ ሕጂ ደቅና ዝተፈላለየ ቪድዮ ሪኦ ኣለው ኣብ ዝተፈላለየ ኮሚቴ ወለዲ ከይድና ንርኦም ኣብ ቤት ትምህርትታት እዞም ቆልዑ ሸጊሮምና ከመይ ጌርናያ ንሕዞም ንሰምዕ ኣለና ሓቀይ ናልባት ኣጋጣሚ ኮይኑካ ዲያቆን እየ መምህር ቤተ ክርስትያን ኢካ ኣብቲ ቤተ ክርስትያን እውን ገለ ነቶም ወለዲ ትእክቦምሞ ነዞም ቆልዑት ከመይ ጌርና ኢና ክንሕዞም እንታይ እዩ ዝብል ብጣዕሚ ክስታይ ኮይኑ ኣሎ። ታዛ ዓበየት ነገር ንቕሓት ከምዕበያ ወላዲ ስለ ዝኾንካስ ልክ ዓቦ ክትከም በቂሐ ወይ ኣዲ ክትከም በቂሐ ማለት ኣይኮነን ንቕሓትና ክዓቢ ኣሎ። ስለዚ መፅሓፍ እዚኣ ብሓፈሻ ኣብ መንጎ ወላድን ውሉድን ክህሉ ዝግብኦ ማሕበራዊ ዝምድና ንባዕሉ ተቐዳሚ ምዕራፍ እውን ዓይነታት ወለዲ እውን ጠቂስዎም ኣሎ። ንኣብነት መልእኽቲ ወለዲ ልምፅኦም ኣሎ ናቶም ጥራሕ ክግበር ዝደልዩ ተዘይ ገርብካ እንተቆልዓ ልክዕ ናብ መቕፃዕትን ገለን ዝኸዱ ኣንጻር ናይ እዚኦም ከዓ ኣዝዮም ኣሕንቀቕቲ ወለዲ ኣለው። ናይቲ ቆልዓ ድላይ እምበር ናይ ካልእ ደይሰምዖ ወለዲ እውን ኣለው ማለት እዩ። ናቶም ይገብሩን እዮም። ስለዚ ሕንቃቃ ቆልዓ ሓነቀ ዝበሃል ኣባህላ እውን ኣሎ። እዚኦም ክልተ ኤክስትሪምስ እዮም እዚኦም ማለት እዩ። ገለገለ ወለድካ ጠቕላላ ኣይመልክዎ ነቲ ቆልዓ ኣይሕንቅቕዎ ነቲ ቆልዓ ዘይግደሱሉ ከ ኣለው። ቆልዓ ብዝወዓለ ውዓል ዝብሉ ከዓ እዚ ንባዕሉ እውን ኣሎ ነቲ ቆልዓ ጠቕላላ ዘይግደሱሉ ኣለዎ ማለት እዩ። ትራብዓይ ዓይነት ከዓ ጠቂስኪ ኣለካ ዘላቀ ዓይነታት ዓብያ ባላንስ ዝኾነ ነቲ ናይ ወላዲ ኣልያ ኣብ ግቡእ ኣብ ግመ ዘእቱ ዋላ እውን ነቲ ቆልዓውን ድሌታቱ ብሰምዕ ከመይ ማእከላይ ኣካይዳ ይኸይድ ዝብል እውን ኣብኡ ጠቂስካ እዩ። ስለ ዘለካ ብፍላይ ኩሎም ወለዲ ዋላ እውን ኣብ ቤት ትምህርትታት ከም መጎስጎስ ተጥቀሙላ እዛ መፅሓፍ ወለዲ እውን ኣብ ገገጾም ሒዞም ነዛ መፅሓፍ ተተንብዋ ፅቡቅ እዩ። ልዕሊ ኩሉ ዝመሰጠትኒ ግን ኣብቲ ተገዳስነትካ ምዕባይ ደቅና ኣብ ዲያስፖራ ዝብል ማለት እዩ። ኣብ ደገ ዝርከቡ ደቅና እንታይ እዮም ዝኾኑ ዘለዉ? ናይ ሓቂ ድዮም ኤርትራውያን ዝኾኑ ዘለዉ ወይ ውስጥ በቲ ኤርትራውነት ኣሎ በቲ ምዕራባውነት ኣሎ በቲ ናይቲ ሃገር ባህሎ ኣካይዳ ይዘባረቐና ኣሎ ፋሕፋሕ ብል ስለ ዘሎ ከመይ ኢልናና በቲ ቕኑዕ መንገዲ ኣብ ዲያስፖራ ዘለዉ ደቂ ንዕብዮም ዝብል እውን ሓደ ካብቲ ዝመሰጠኒ ነገር እዩ ማለት። ስለዚ እዛ መፅሓፍ እዚኣ ከም ሓሳባት ኣብ ኩሉ ኣፕላይ ክትከውን ትኽእል እያ። መምህራን ክጉስጉሱ ንወለዲ ክትሕግዞም ትኽእል እያ። ዋላ እውን ኣብዚ ናይ ጥዕና ኢልና ነርና ንሚኒስትሪ እውን እዚኣ ሓቃሽ ዓባይ ሓገዚ ሃገርካና ዘለካ ማለት እዩ። ዓባይ መወከሲት መፅሓፍ እያ ክንጉስጉሰላ እውን ከምኡ እውን ተባሂልና ኣለና ኣብ ውሽጥና ማለት እዩ። ብተወሳኺ እዛ መፅሓፍ እዚኣ ንመን ተገድሶም ኢለ ሓስብ ንመራሕቲ ሃይማኖት ከይተረፈ እውን ማለት እዩ። ምክንያቱ ብዛዕባ ተዓብያ ቆልዓ ብብዙሕ ዝጉዝጉ ስለ ዝኾኑ ብብዙሕ መንገዲ እውን ነዛ መፅሓፍ እዚኣ ክደስዋ ፅቡቕ እዩ። ዘራብዚሕ ይቀኒለይ
1: ኣብ ኣብዛ ንመቕፃዕቲ ብዝምልከት መቕፃዕቲ ብቲ ናይ መወዳእታ ውፅኢት ትሪኦ ከለካ ኣራሚ ይኮነን ሃናፂ ኣይኮነን ስነ ፍልጠታዊ ሓቂ ንሱ እዩ። መፅናዕቲ መቕፃዕቲ ንክነወግድ ግን እንታይ ኢና ክነወግድ ዘለና መጀመርታ ኢኻ ትብል። ስለዚ መቕፃዕቲ ክነወግድ እንተኮይና ኣንነት ክነወግድ ክንክእል ኣለና። ወዳይ ዶኹም ዝኸውን ጓልይ ዶኹም ዝኽትከውን ስለምንታይ ኢልካ ነቲ ዝፈፀሙ እስኻ ከም ዝበልካዮ ወሲድካ ንዕኦም ዘየድሊ ሃስያን ሳዕብዕንን ዘለዎ መቕፃዕቲ ተስዕብ። ስለዚ ፍፁምነት ከምዘየለብ ሂወት ክትኣምን ክትክእል ኣለካ። ስለዚ ኣንነት ካብ ካባኻ ተኣልዮ ሞ ብድሕሪኡት ዝፍፀም ነገራት ብኸመይ መንገዲ ትእርሞ እቲ ዝተባህለ ንቕሓት የደሊ። ብሓፈሻ እዛ መፅሓፍ እዚኣ ናብ ሓደ ክትበፅሖ ትደሊ እተጓዓዝ ፅፁይ መንገዲ እያ ኢለ ይሓስብ። ምክንያቱ ናብ ሓደ ክትበፅሖ ዝደለኻ መጀመርታ ክትፈልጦ ዘለካ ቤን ኢኻ ናብኡ ትበፅሕ መንገዲ ኢኻ ትፈልጥ ዘለካ። መንገዲ ዘይፈለጠ ሰብ ናብቲ ዝደልዮ ቦታ ክበፅሕ ኣይክእልን እዩ። ስለዚ እሩማት ቆልዑ ንነፍሶምን ሃገሮምን ስድሮኦምን ዝኾኑ ቆልዑ ከነዕቢ እንደሊ እንተደ ኣለና እቲ መንገዲ እንታይ እዩ ክኸውን ዘለዎ? ስለዚ ሓንቲ ዝተፀርገት መንገዲ ዝተፀንዐ መንገዲ ኮይና ረኺበያ። ስለዚ መንገድና ክንስዕት ከም ዘይብልና መንገድና ብፍላይ ነተዓብያ ደቅና ትምልከት ፅፉፍ መንገዲ ከም ዘለና ትገብር። ኣብ ኩሉ ኣብ ቢዝነስ ክትዕወት ትኾንካ ዝተደልዮ ነገር ክትዕወት ትኾንካ ኮ ብዛዕባኡ ኣፍልጦ ክህልወካ ክኽእል ኣሎ። መፅናዕቲ ክትገብር ክትክእል ኣለከ። ብዙሕ ነገራት ኣቐዲምካ ክትገብሮ ዘለካ ነገራት ኣሎ። ቅድሚ ምውላድካ እውን ውላድ ከመይ ኢኻ ትዕብዮ ክትፈልጥ ኣዝያ ሃናፂትን ኣገዳሲትን መፅሓፍ ብምዃና ደጊመ ዮሃና ኣብለካ ቢተር
2: ፅቡቕ ናይዛ መፅሓፍ እዚኣ ተዛሪቦም ስለ ዘለዎ ብዛዕባ ፅቡቅ ጥራሕ ምዝራብ ምግናን መታን ከይከውን ሰለሙን እንታይ ነይሩ ኣብ ክልተ መዓልቲ የንቢበያ እንዲ ኢሉ ናባት ኣብ ክልተ መዓልቲ ጥራሕ ደይኮስ ኣብ ሰዓታት ክንበብ ከም ትኽእል ግን ሰብ ምስ ኣንበባ ጥራሕ ክርዳእ ከም ዝኽእል ኣነ መጀመርታ ከዘኻኽር ደሊ ምክንያቱ ብተመስጦ ካብ ዘንበብኮን መፅሓፍቲ እውን ስለ ዝኾነት ምክንያቱ እንታይ ክትከውን ከም ዘለካን እንታይ ጎጥየትካን እውን ስለ እተዘንቱ ማለት እዩ እታ መፅሓፍ ንዓይ ከም ወሊደ ዘዕበኹ መጠን ኣነ ካብ ተምሃርኩላ ዝተጣዓስኩላ ትበዝሕ ያ ዝገበርኳ በዓልቲሲ ኣብ ወደይ ስጋብ ክንደይ ዝኸውን ወይ ከዓ ጓለይ ስጋብ ክንደይ ዝኸውን ስነ ኣእምራዊ ሃስያ ከይተረዳእኒ ንእሽተይ ትመስል ግን ካዓ ሕጂ ብፍላይ ምስ ተመክሮ ምስ ዝተፈላለዩ መፅሓፍቲ እውን ክሪኦ ከለኹ ትጣዓስክዎ ይበዝሕ ስለዚ መልእኽተይ እንታይ ማለት የነ እቶም ሕጂ ሓዳ ዝምስርሱ ዘለዉ ቆልዑ ዝዕብዩ ዘለዉ ፅባሕ ከይጣዓሱስ ከም ብቦዋ ምኸርኩ ብደይ ቃል ዓለም እዚኣ ሓንቲ ኮይና ሕጅብቲ ፅቡቅ ጥራሕ ክንዲምካት ከኣስ ቁርምቲ ምባባይ እውን ከእንፍተና ስለ ዝኽእል ንኣብነት ኣብ ገፅ 13 ዘሎ ብዛዕባ ወልፍን ምትካኽን ጠቂስካ ኣለኻ ውሉድና ኣትካኺ ምስ ዝኸውን ብቁሉዕ ክንዘራረብ ኣለና ኢልካ እዚ ከዓ ብጥዕና ንረእዩ ብስነ ምግባር ንበሎ ብባህሊ ንበሎ ኣዝዩ ሓደ ካብቲ ሕብረተሰብና ነውሪ ዘይንደልዮ እዩ ስለዚ ከምዚ ዓይነት ነውሪታት ምስ ደቅና ኮፍ ኢልና ሞ ከዓ እቲ ምዝርራብ ሪኮግኒሽን ምሃብ ዘይኮነን ምቕባሉ ዘይኮነን እትጉድለት ገለገለስ ከይተዛረብካ ተቐፅዓሉ እውን ኣሎ ኣብ ነውሪ ተኮይኑስ በቃ ብነውሪ ጥራሕ እንዳገርካ ፈፂሙ ካብኡ ክርሕቅ ከም ዘለዎን ምግባሩ ዶ ምናባት ምስተ ዓብያና ክኸውን ክእል ከውን እዚስ ብከመይ ካሪእካዮ ምክንያቱ ሳስ ቁርብ ኣሰክፍ ኣቢላትኒ ምክንያቱ ሰብ መጥረሽ ሰክክ ኣለወድካ እንተሓሳ ሪኮግኒሽን ሂብካዮ ቅድሚኢካ መፂ እውን ከትክካ እዩ ንከምኡ ዓይነት ነገራት ይሕግዞ ኢና ደላ ዋላ ንገዶ እዚኣ ሓንትላ ካልኣይቲ ቅርብ ክብድ በለኒ እውን ኣለ እዛ መፅሓፍ እዚኣ ስጋብ ክንደ ኢኻ ኣነ ብዙሓት መፅሓፍቲ ተወኪስካ ኣንቢብካ ከም ዝገበርከያ ሪኦ እዮ ስለ ዘለዎ ኣዝዩ ስነፍልጥታዊ ዝኾነ መርትዖታት ኣቕሪብካልና ኣለካ ክእምን ዝኽእል ነገር ብዙሕ ኣለዎ ግን ስጋብ ክንደ ኢና ነቲ ናና ባህሊ ክብርታት ስነ ምግብራት ከ ኣብ ግምት እንዳእተኻ ቀልጢፍና ሕጂ ክንቅበሎ ንኽእል ነገራት እውን ኣብኡ ሲ ቅርብ ድፍር ዝበልካ ኮይኑ ሰሚዕ ገለገለ ንኣብነት ኣብ ገፅ 85 ፀቂስካያ ከም ዘለኻስ ብዛዕባ ፀወታዊ ስምዒታት ኣዝዩ ኣገዳሲ ምኳንካ እዚ ከዓ ዋላውካ ብባህር እተዓደለና ደሊና ንገብሮ ወይ ከዓ ፀሊእና ከዓ ንገድፎ ዘይኮነስ ምሳና ተፈጥረ ባህርያዊ ተፈጥሮ እዩ ግን ኣብኡ ብዛዕባ እዚ እውን ሲ ከዓ ወላ ተብዕ ኣዳም ዝኣተው እውን ሲ ብዛዕባ ዚ ቁርብ ኣቢልካ ኣለካ እንታይ ማለት ምኳንካ ስ ቁርብ ትብለና ምክንያቱ ነቲ ዘንብብሲ ክትርዳእና ትኽእል ኢካ ኢለ ስለዝሓሰብኩ እየ ዘቅርቦ ዘለኹ ይቀኒየለይ ዘረባ ብዚሕና
3: ይቀኒየለይ ልኡል ክልተን ብሓንቲ መልሲ ክምልሰን ክፍትን እየ ንሳኻት ኣብ ምባሃል ትበሃል ነገር እያ ደቅና እንተ ደኣ ብዛዕባ ዝገብርዎ ዘለዉ ቁኑዕ ይኹን ጉጉይ ነገራት ምሳናት ትብዒሎም ምቾት ተሰሚዕዎም ከይተሰከፉ ከይተሻቅሉ ክዛረብሉ ዘይክኢሎም ተዓብዮም ገብሩ እዮም ሽጋራ ምጥቃኽ ድዩ ብዛዕባ ፆታዊ ርክብ ድዩ መዚ ንሪኦ ዘለና ናይ ቴክኖሎጂ ነገራት ተዓብዮም እዮም ክገብርዎ ኣይተዋፃካን እየ ፍልጠት ንክህልዎም ብዛዕባኡ እንታይ ይሓስቡ እንታይ ይገብሩ እንታይ ይርዩ ኣብ ከባቢኦም መፀቕጥ መዘና ኣሎ ብዙሕ ነገር ስኻ ጥራሕ ይኮንካ እንተኣልዮም ስኻ ስለ ደኸልከልካዮም ወይ ወላዲ ስለ ደኸልከሎም ይኽልከሉ እዮም ማለት ጥራሕ ኣይኮነን ብዙሕ ዝፀልዎም ነገራት ኣሎ ዕላማ እንታይ ይክኸውን ዘለዎ ናትና ዕላማ ሕጂ ናብታ መሰረታዊት ዕላማ ኢና ሕጂ ንምለስ ቁኑዑን ዘይቁኑዑን ንክፈልጥ ንቑሕ ክኸውን ውሽጡ ክፈልጥ ንካልእ ሰብ ዘይመስል ንዓርኩ ምእንቲ ክሐጉስ ኢሉ ዋጋ ዘይከፍል ዘዋፅኦን ዘይዋፅኦን ዝፈልጥ ሕማቕን ፅቡቕን ዘለሊ ስጉምቲ ከዓ ዝወስድ ውላድ ክኾነልካ ይክድል ዘለካ ከምዚ ንክኾነልካ ብዛዕባ ኩሉ ነገር መምስ ዕድሚኦምን ደረጃ ዕቤቶምን ኣገባብን ኣለዎ ምስ መንታይ ኢልካ ትዛረብ ምስቲ መዓስ ትዛረብ ኣገባዝ ኣርባ ከንታይ እዩ ገለ ከስፍራ ፈቲነ ኣለኹ ቲ መፅሓፍ

0: ዘይምዝርራብ ድፍን ኣቢልካ ንሓደ ነገር ከምዘይ የለ ዲናይ ጌርካ ከምዘይ የለ ሓሲብካ ኣወጊድካ ነቲ ውላድካ ኣፈራሪሕካ ወይ ሽጋራ ንኣብነት ክተቕሳ ፀኒሕካ ሽጋራ እንተ ኣትኪኹ ቀሊሉ እዩ ሽጋራ ከማን ካልእ ክገብር ክእል እዩ ኣብ ደገ ንሰምዖ ኣብ ናይ ድራግን ናይ ገለን ዓበይቲ ነገራት እውን ኣሎ ነዚ እንተ ብክፉት ክትዛረበሉ ደይከኣልካ እታ ቀዳሚቲ ገለ ምልክት ርኢ መሰበልካ ዓብዪ ስጉምቲ ወሲድካ ናብ ክትቆፅዖ ዲኻ ወይ ዓብ ነገር ክትወስድ ተፈቲንካ ናይ መቕፃል ተኩሉ ኢኻ ተስፍዕ ደለካ ኣይተረድኦን ኢኻ ደላ ስለዚ እንታይ ተሕመረት ብዛዕባ ዝኾነ ይኹን ጉዳይ ብዛዕባ ዝኾነ ይኹን ጉዳይ መረዳእታ ክትፈጥረሉን እህን ምሂን ክትባሃሃልን ምስ ደረጃ ዕድሚኡን ኩነታትን ዝኸይድ ናይ እንካን ሃባን መዝራብ ክህልወካ ከተማዕብል ክትክእል ኣለካ እዚ ከቢድ ጉዳይ እዚ ቀሊል እዩ እዚ ገለ ድበሃል ነገር ሃሲኡ እዩ ዝበዝሕ ማለት ተሕመረት ተ ከነፅረልካ ክኢለ ማለት እዩ ስለዚ ክብርታት ሕብረተሰብና ናይ ምዕቃብ ከም ዝበልካ ብዙሕ መፅሓፍ ካብ መፅሓፍቲ እንድያ ወፅያ እንትናትና ሕጂ ከምቲ ዝበልክዎ ናትና ተመክሮ ኣለና ብዙሕ ዓመት ኣብ ሓዳር ስለ ዝገበርኩ ዕርክተይ ብምልኦም ከምኡ ስለ ዝኾኑ ብዓብዩ ግን ኣብቲ መጀመርታ ክገልፆ ፈቲንያ ንሞያውያን ዘረኣ ኩላ ምክንያት ንሱ እዩ ሚኒስትር ዕዮ ግዜ ወሲዶም ቀንዲ ስርሖም ሲ እቶም ጨንፈር ኮይኑ ዝስማዓኒ ሓደ ካብቲ ዓበይቲ ስርሖም ምእላይ ስድራ ቤታት ንስድራ ቤታት ምንቃሕ እዩ ኣዋርሕ የተፀቢአ ኣነ ንሶም ከረጋግፁለይ ማለት እዩ ምስ ሕብረተሰብ ድጋጮ ከምዘይከውን ሞያውያን ሪኦ ሞያም ሳይኮሎጂስት ሪኦማ ስነ ሕብረተሰብ ዝተማሃረ ርእዋ ሚኒስትር ዕዮ ንሪኦማ ብዓብዩ ስለዚ ሳይኮሎጂስት ርእዋ ሕጂ ብኩሉ በቲ ሳይንሳዊ መንገድን በቲ ንሕብረተሰብ ዝጠቅም መንገድን ቅንዕቲ ከም ዘላን ጌጋ ክህልዋን ፃዕሪ ገይረላየ ማለት እዩ እዚኦም ስለ ድረኣይዋ ከዓ ዳሓን እያ ዝብል ገምጋም ኣለኒ ጉድለታት ጌጋታት ተዳለዋ ግን ኣነ ሓላፍነት ዝወስደሉ ካብ ቋንቋ ካብ ትሕዝቶ ካብ ገለ ኣብ መወዳቱ ኣነ በዕለይ ደምዲመ ስለ ዘውፃእ እኳ ማለት እዩ ስለዚ እቲ ናይ ሕብረተሰብ ክብርታት ኣዝየ ኣዝየ ድፃዕር ኩሉ ነገር እዩ ክመርፆ ከለኹ ካብቲ ትሕዝቶታትን ኣገባባትን እውን ዝፃዕር ኩሉ እዩ ማለት እዩ
1: ኣብዛ ናይ መወዳእታ ርእቶ እንድያ ሕጂ ከም ሓሳባት እንታይ ነገር መስለኩም ብፍላይ ኣብቲ ዓውታት ሲ ማሕበራዊ ስነ ፍልጠት ኣሎ እዚ ናቸራል ሳይንስ ንብሎ ነገራት ከ ኣሎ ሕጂ ብፍላይ እዚ ኣርእስቲ ዝተላዓሉ ዘሎ ሞር ናብ ማሕበራዊ ርእስቲ እዩ ኣብ መንጎ ውሉን ወላድን ዘሎ እዩ ሕጂ ክርዳእና ዘለዎ ስነ ፍልጠት ከምዚ ዓንተዎ ፔተር ዝበልካና ንቕሓት ትዕቢ መፅሓፍ እያ እምበርእዚኣ ሙሉእ ሙሉእ ዝግበሩ ዘይትግበሩ ኢላ ትውስን መፅሓፍ ኣይኮነትን ሕጂ ስነ ፍልጠት ምስ ቀረበልካ ከከም ዓዱ ከከም ባህሉ ከከም ቁጠብኡ እቲ ሰብቲ ወላድ ንባዕሉ ከከም ኩነታቱ እና ማእዘነ ንባዕሉ ከም ርእስቲ እቶም ወለዲ እንታይ ና ክንገብር እዛ ርእስቲ ተላዒል ኣላ ክነስፍሑ ኢና ኣብ ገዛናኩ ኣብታ ካልእቲ ርእስቲ ዝነበረት ምስ ፆታውነትን ፆታዊ ርክብን ትብል ግን ወላ እውን እዚአን ሓንቲ ካብተን ኣገደስቲ ርእሳት መዓስ ኢና ምስ ደቀና ንበሃሃል ትብል ኣዝዩ ገዳሲ እዩ ስለምንታይ እዩ ከምኡ ኮይኑ ቀደም ነውሩ ተባሂሉ ትርእስቲ ይላዓልኒ እዩ እቲ ሰብውን ብዓብኡ ትኮም እውን ነውሩ ኢሉ ይሕልወካ ዝኾነ ይኹን ኣብ ፆታዊ ሓደጋ ኹን ደቀና ሲያ ውድቅን እዮም ነሮም ቅድሚ ሕጂ ማለት እዩ ኣብ ሰዓት እዚ ግን ጉጉይ ትምህርቲ ፆታውነት መፂ ሉ ሓቀይ ወዲ ንወዲዶ ጓል ከምዚ ክትዛረቡ ለሰክፈካ ነገራት መፃን ኣሎ ብሰዓት እዚ ሕጂ ብፍላይ ኣብ ተርእስቲ ፆታዊ ርክብ ጥራይ ዘይኮኑ ፆታውነት ንባዕሉ ትቆልዓስ ወዲ ወዱ ምዃኑ ጓል ንባዕላ ምስ ኩሉ ፀጋታታ ምስ ኩሉ ክብረታታ ጓል ምዃና ፆታውነት ዝበሃል እጅ እዚ ማለት እዩ ካብ መዓስ ንምህሮም ምክንያቱ ገዛና ተዘይምሄርናዮም ከዓ ሎሚ እዛ ሞባይል ዘይሓዘ ቆልዓ የለን ወላ ንትምህርቲ መካኒኻ ድዩ ንመፅናዕ ተባሂሉ ዝርእዎ ዘለዎ ቪድዮስ ንሪኦ ኣለና ጉጉይ ትምህርቲ ፆታውነት እዮም ክምሃሩ ገለ ካብቲ ምዕረባውያን ዕዕኒዎም ዘሎ ነገር ወዲ ንወዶ ጓል ንጓሎ ካልእ ማለት ጌጋ ትምህርቲ ስኢልካ ፅዩፍ ነገራት ንባዕሉ እውን እቲ ሜድያ እዩ እቲ ስድራ ቤት ሓላፍነቱ ክወፃእ ስለ ዘይከኣለ እዩ ማለት እዩ ስለዚ እዚኣ እንታይ እያ ዋላ ምስቲ ክብርታትናን እውን ልክዕ ቅድሚ ሕጂ ከምኡ ነይሩ ክኸውን ንኽእል እዩ ኣይነልዕሎ ዘርስቲ ነይሩ ሕጂ ግን ክላዓል ኣለዎ ኣብ ገዛ ከምኡ ከዓ ክላዓል ከሎ ግን በጥቕን ዓገባብ ንደቀና ንሓ ዘይምሄርናዮም ብደገ ካልእ ሕማቕ ተማሂሮም ኣብዘየ ድለ ሓደጋ ክወጥቁ ስለ ዝኽእሉ ጥራሕ ግን ብዛዕባኡ እንታይ ንብሎም እዩ ከም ድላይ ካ ግበሮ እዚ ስራሕ ኣይኮና ንብሎም ዝወደይ ዝጌጋ እዩ እዚ ቆኒዕ እዩ እዚ ከምዚ ኢልናያ ንምህሮም ማለት እዩ
2: ፅብቕቲ ሕተይ ልዒሉ ተልል ምክንያቱ እቲ ባህላዊ ድሕረ ባይታ ንሕብረተሰብና ኣብኡ ተመርኩሱ እንድዩ ተዛሪቡ ኩሉ ግዜ ስክፍታታት ኣለና ዋላ ብዝመፅእ ሕጂ ድጉል ዝብሃል ኣሎ ኩሉ ግዜ ኣብ ኣእምሮ እንድሕራሊ ኣብ ሓሳብ ተልዩ ኣብ ስምዒት ተልዩ ናይ ደቂ ሰብ

0: ኩሉ ግዜ ዝዓብጦ እንድሕር ኮይኑ ዝፀወጦ እንድሕር ኮይኑ ዳሕራይ ክፍንጀር ከሎ ሓደገኛ እዩ ምስ ወፀ ማለት ሕጂ ቆልዓ ፈልጥ ዶ ብዛዕባ ፆታዊ ንጥፈታት ብዛዕባ ዝኾነ ናይ ፆታ ፆታዊ ርክብ ፈልጥ ዶተይልና እወ ፈልጥ ካብ መጀመር እዩ ግን ትናሕና እቲ ባህላዊ ድሕረ ባይታ እንታይ ይፀኒሑ ኮናኒ ኖ ከምዚ ከይትዛረብ ብዛዕባኡ ከምዚኣ ከይትብል ኣብ ውሽጢ ከሎ እስምዖ ከሎ ይሓስቦ ከሎ ኢና ንክልኩሎ ዘለና ክዛረቦ ግን ኣሎ ታዓንቲ ወይ ዝበልና እንታይ እዩ ብዛዕባ ፆታዊ ርክብ ብዛዕባ ሸጋራ ብዛዕትን እንድሕር ተዛሪቡ እዩ መልሲ ዝረክብ ሓቀይ ዋላ እቲ ስነ ኣእምራዊ ምንብድባድ ይመፅእ ንብሎ ኣብ ቆልዑ ትቐንዲ ዝሰርሕ እዩ ማለት እዩ ሕጂ እቲ ወላዲ ምኽሪ ዶ ወይስ እዚ ምብሃል ንኣብነት ኣድቫይስ ዶ ካውንስሊን ሕጂ ካውንስሊን እዩ ዝቕየር ዘሎ ብዚ እዋን እዚ እንታይ ማለት እዩ ካውንስሊን ብናቱ ከመይ ይገልፆ ተቐቢልዎ ዘይተቐበሎ ንክትፈልጥ ኮይንካ ካውንስሊን እዩ ክትጥቀም ኣድቫይስ ተኮይኑ ምኽሪ ከምዚኣ ከይትገብር ከምዚኣ ከትገብር ትእዛዝ እዩ ናይ መፅሓፍ ቅዱስ እወ ትእዛዝ ትቦ ትኽእል ኢኻ ንመፅ ኣብዚ ናይ ሳይንስ ግን ብኸመይ ይርድኦ ብኸመይ ይማዕቢልዎ ካብ ምንታይ ተበጊሱ እዩ ንስኸ ብኸመይ ይርእዮ ንዘራርብ ክንክእል ኣለና ዋ ትሕቲ 20 ደቂ 12 ኮዮም ሽጋራት ጀሚሮም ዘሎ ንኽልኩሎ ኣብ ፆታዊ ንጥፈታት እኮ ደቂ 12 13 እዮም ጀሚሮም ዘሎ እቲ እንድሕር ሃልዩ ክንድጉሎ ይብልናን ዝተደጎለ ኣዝዩ ሓደገኛ ይድሓር ክንጀር ከሎ ካብ ምንእስነት እንድሕር እንዳተዘራረብና ኣለዉ እንዳፈለጥናዮ እቲ ሕማቕ ሕማቕ ምዃኑ ባዕሉ ግን ክውስኖ ክእል ኣሎ ሂን ምሂን ምባል ምውሳኒ ኢካ ትሐግዞ ማለት ስለዚ ንሳ ኣገዳሲት ነጥብያ ክንዛረበላልና ቤት ትምህርታት ተኣታተ ዘሎ ብዛዕባ ፆታዊ ትምህርቲ ተኣታተ ዘሎ ስለምንታይ እዩ ናይ ፆታዊ ነገር ፈልጥ እዩ ቆልዓ ኩሉ ግዜ ክንሓቦኡ የብልናን ማለት እየ ታንክ ዩ
1: ኣብ መንጎ ኣደን ወድን ኣደን ኣቦን ኣብ ምዕባይ ክህልወና ዘለዎ ነጥቢ ዓንቲ ወይ ተላዒላ ስለ ዝነበረት ሓደኦም ከዋሌ ሓደኦም ከዓኒ ኣረካሲ ገለ ንድሕርዳ ኮይኑ እንታይ ዝበሃል እቲ ዝነገርቲ ሓደ ከዓ ድኽብለሉ እንድሕር ኮይኑ እቲ ቆልዓ ይዕረኒ እዚ ሓደ ካብቲ ዓንቶይ ተላዒላ ስለ ዝነበረት ከመይ እዩ ክኸውን ዘለዎ ናይ ኣደ ተራድዩ ገለ ዝብል ዝነበረ ኣይ ቲንክ እዚ ሓላፍነት እዚ ናይ ክልቲኦም እዩ ክልቲኦም ወደን ኣቦን ኣደን ዝበሃሉ ዘለዉ ነቲ ሓላፍነት ምዕሩይ ዝኾነ ኣረኣያ ክህልዎም ክኽእል ኣለዎ ዝብል ርእቶ ኣለኒ ከምዚኢታት እንድሕር እሳ ብሓልዮት ኢላ ትሓብኣሉ ኮይና ታዲኡ እንድሕር ትሓብኣሉ ኮይና ኣቦኡ ኸዓ ነቲ ነገራት እንድሕር ዳኒ ቀፅዓይ ጥራይ ኮይኑ ድመፅእ ኮይኑ እቲ ሰላማዊ ርክብ ኣይህሉን እዩ ሰላማዊ ምብህሃል ኣይህሉን እዩ ሰላማዊ ዝኾነ ምምህሃር ኣይህሉን እዩ ብትገዛ እዚኣ ሕጂ ዓንተ ካብቲ ብቐፃሊ ስድራና ከምቲ ብሓባር ኮይኖም ዘዕብዩካ ብሓባር ኮይኖም ከዓኒ ዝኣልዩካ ሓደ ዓይነት ርድኢት ንደለዎም እታ ፋሚሊ ጥዕቲ ፋሚሊ ኮይና ክትወፅእ ትኽእል እዚኣ ሓንቲ ያታ ነጥቢ ካልኣይ ነገራት ምሕባእ እንታይ እዩ ደምፂ ኣለና ተኸዊልካ ምግባር እዩ ዘምፅእ ኣብዚኣ ሕጂታ ሓደ ካብቲ እዛ መፅሓፍ ዝያዳ ክትገልፆ ትፍትን እንታያ እንታይ ክብርታት ኢና ሒዝና ንኸይድ ዘለና ኣብ ስድራና እቲ ክብርታት ሲ ምብህሃል ክፉትነት ምህላው ኣብቲ ስድራ ትገልፅ ክፉትነት እንድሕር ኣለካ ኮይኑ ኩሉ ኢካ ትዛረበሉ ፀገማት ተልዕል ነቲ ፀገማት ኣፈታትሖኦም ትዛረበሎም እቶም ኣፈታትሓ ናይ ፀገም ከዓኒ ይህን ምሂን ተባሃሂልካ ናይ ክልቲኻ ምብህሃል እዩ ሓደ ፍረ ክብፃልካ ዝኽእል ስለዚ እታ መፅሓፍ እንታይ እያ ትነግረና ዘላ እቲ ቅድም ዝነበረ ነገራት ንሕና እንዳረኣናዮ ነገራት ኣታ ዝነብሩ እዩ እዚ ከምዚ እዩ እንዳበልካ ተኸዶ ነገራት ዓቀባዊ ነገራት እዚኢታት ኣወጊድና ሲ ከመይ ጌርና ዩ ናብዛ ስድራ ይህን ብሂን ዘለዎ ምርድዳእ ዘለዎ ሃዋሁ ንፈጥር እሞ እዞም ሰባት እዚኣቶም ሲ ናብ ሓደ ቁኑ ዓንፈት ክንወስዶም ንኽእል ኢላ እያ ትገልፅ ማለት እዩ ብዝኾነ ነገር ፀገማት ንሕርዳ ደጉልናዮም ከምዛ ሰለሙን ዝበላ ምታ ምድጓል ቃል ፈት እያ ንዓኣ ንሕር ደጉልናዮም መወዳእትኡ ምግባሮም ኣይተርፍን እዩ ኣስኡ ከ ኣዝዩ ዝተዓፃፀፈን ዝኸፍአን እዩ ዝኸውን ማለት እዩ ይህን ምሂን ንድሕር ተባሂልና ንንሕር ሕድና ተላዚምና ግን ናብ ቅቡእ ናብ ቁኑ ዓንፈት ክንወስዶ ነቲ ወድና ነቲ ጓልና ስለንኽእል ይህን ምሂን ምብሃል ኣይ ቲንክ ዝሓሸን ብዙሕ ለውጢ ከምፅእ ከም ዝኽእልን እዩ እታ መፅሓፍ ፅቡቅ ከራ ኣብ ነፍሲ ወከፍ ርእስታት ምፅኦ ማለት እዩ ሓደ ርእስታት ኣልዒላ ኣነ ርእስቲ ኣልዒላ ዘላ ናብ ንቡር ንመለስ ዝብል ኣላ ናብ መሰረትና ንመለስ መሰረትና ንመለስ ዝብል እቲ መፅሓፍ ኣምፅያላ ንመሻሽጣ ንኣከዳድና ንኣዘራርባ ንኣባህላ ንኣካይዳና ገለ ዝገልፅ ፅቡቅ ገይራ ገሊፃ ትውላ እቲ መፅሓፍ ፅቡቅ ገይራ ሕጂ ክነሪኦ ከለና ሲ እቲ መፅሓፍ ብሆሊስቲክ ኣፕሮች ክንተርኢናዮ ዝያዳ ብዙሕ ንሕብረተሰብ ሃነፂ ብዝኾነ መንገዲ ክተቃልሖ ክኢላ ዘላ ኮይኑ ስማዓኒ ስለዚ እንደገና ኮንግራ ክብል ደሊ ንኪዩ
2: ኣገዳስነት ከምዚ ዓይነት መፅሓፍ ሲ እንታይ እዩ ትብል ጴጥሮስ
3: ይቀኒ ለይማና ናይ ብሓቂ እቲ ዝሃብኩምና ርእቶታት እቲ ሞራል ተገዲስኩም ኣንቢብኩም ከዓ ነታ መፅሓፍ ዕብያ ኣቢልኩም ካብ የቀኒ

0: እቲ ዕላማ ናብ ወለዲ እዩ ተሓዛ ኩርናዕና ተፀሓሕፋና ገለፈላለ ይኸውን ሓደ በቲ ሓደ ሓደ በቲ ሓደ ከምቲ ብቲ ኣብ ናይ ደገ ደሎ መፅሓፍቲ ኣሽሓት መፅሓፍቲ ናይ ፓረንቲን ናይ ሰነ ምዕባይ ቆልዑ ደሎ ኣብ ሃገርና እውን ብኩሉ ቋንቋታት ብብዝሒ ከምኡ እንተንፅሕፍ ዝያዳ ስፐሲፊክ እናኮንካ ዝያዳ ናብ ገለ እናተኮርካ እናኸድካ እንተዳ ከድካ ከዓ ዝበለፀ ኮይኑ ስማዓኒ ከምዚ ዓይነት መፅሓፍቲ እንታይ ኣገዳስነቱ ብናይ ሓደ ሳይኮሎጂስት ይብል ሰለስተ መንገዲ ኣለዋ ሓንቲ ሽግር እተ ኣጋጢሙካስ ትኽተለን ታሓንቲ ኣነ እንታ ክገብር ይኽእል ኢኻ ትብል ኣጋጥመካ ምስ ተመክሮካ ምስ ዓቕምካ ምስ ፍልጠትካ ተመርኪስካ እንታ ክገብር ትብል ተኻልአይቲ ትመፅእ ንሰብ ተሓትት ንመንካ ሓቶ ኽእል መንካ ሕግዘ ንኽእል መል ሓሳብ ክበ ንኽእል ኢኻ ትብል ሳልሰይቲ ከዓ እንታይ ከንብብ ክትብል ስለዚ ምንባብ ነቲ ዝደለና ንቕሓት ስለ ዘዕብየልና እዚ ኩሉ መፅሓፍቲ ከምብቦ ነዚ ኣነ ኣብቲ ድሕሪት ተወኪሰየ ዘለኹ ከምብቦ ብዝተፈላለየ ምክንያት ዕድል ዘይረኸቡ ፅሙቕ ኣቢልና ከነቕርበሎም ፈቲና ኣለና ከምዝን ካልእን ነዚ ድማሳሰል መፅሓፍቲ ምንባብ ኣብቲ ደረጃ ንቕሓትና ኣተዓባብያና ኣብቲ ጥበባትና ክሕግዝ ስለ ዝኽእል ካብ ትማሊ ሎም ዝሓሽና ካብ ሎሚ ከዓ ፅባሕ ዝሓሽና ክገብረና ስለ ዝኽእል ተገዲስና ብምንባብ ዘለና ልምዲ ከነዕቢ ፅቡቕ መስለኒ
1: ጋዜጠኛ ጴጥሮስ ከምዚኣ መፅሓፍ ምቕራብካ ኣብ ሳይዳ ፈቓደኛ ኮይንካ መምፃእካ ከዓ ብጣዕሚ ኣመስግን ኩሉኹም ኣጋይሽ ከዓ ክብረት ይሃበልና ኣብ መወዳእታ እንታይ እየ ዝብል ደቅና መጻኢና ንብል እንተዳ ኮይንና ደቅና ብስነ ፍልጠት ንህነፆም ክንብል ከለና ግን ፋሉል ንስደዶም ንሶም ድላዮም ይግበሩ ጥራሕ ታኽዳን ታ ምግቢ ተኻልእ ማለት ንቐርበሎም ማለት ኣይኮነን ብዝርዝር እቲ ዝተረድኦ ተረዲእዎ ኣሎ ካልእ ግን ንምዝኽኻር ዝኣክል እየ ይቐኒየለይ መደብ ሳይዳ ኣብ ዝመፅእ ግዜ ብካልእ ትሕዝቶ ክንረኸብ ኢና ክሳዕ መወዳእታ ምሳና መፅናሕኩም ከዓ ኣመስግን ኣጋይሽ ከምታ ዝመፀኹማ ብሰላም ተመለሱ ይቐኒየለይ ይቐኒየለይ

ሰላም ኣብ ርሕቑን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ተከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ስፒናች ምስ እንቃቅሑ ናይ ፎርኖ ትኸውኑ። እዚ ንምስራሕ ሓስቤዛ ብቅድሜና ተቐሪቡሎ ቅድሚ ኣብቲ ስራሕ ምእታውና ኩሉ ግዜ ኢድና ክንሕፅብ ግቡእ ስለ ዝኾነ መእዳዊ ይሕፀብ ኣለኹ። ሃረይ ስፒናች ሓደ ኪሎ ስፒናች ከምቲ ግቡእ ተሓፂቡ ብደቂቕ ዝተመትረ እቶም ኩሎም ኣስቤዛና ኩሉ ግዜ ንጥቀመሎም ናይ ኣሕምልቲ ቅመማትና በርሰሜሎ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብደቂቕ ተመቲሩ ተቐሪብሎ፣ ኮሚደረ፣ ጨው በርበረ ፀሊም፣ በርማጆን፣ እንቃቅሖን፣ ዘይቲ ስምስም፣ ፀባ ከዓ ተቐሪብሎ ማለት እዩ። ስለዚ ኣቐዲምና ኩሉ ኣስቤዛና ብሓንሳብ ጌርና ሓንሳ ሽሉቕ ኣቢልና ከነውፆ ኢና። ስፒናች ሓንቲ ደቂቕ ኢኻ በቃ ትሰኽትቶ፣ ምክንያቱ ብቐጠሊኡ ከሎ ከተውርዶስ ፅቡቅ ስለ ዝኾነ ደገና እውን ኣብ ፎርኖ እውን ስለ ከነእትዎ ድኾና። እስኪ መጀመርታ ሓምሊ ገይረ ኣለኹ ኩሉ ስቤዛና ብጀካ ፋርማጆን እንቃቅሖን ብሓንሳብ ከነእትዎ ኢና። ብሓንሳብ ኣእቲና ሓንሳብ ሽሉቕ ኣቢልና ከነውፆ ኢና ማለት እዩ።

ሰለስተ ማንካ ጣውላ ፐርሰሜሎ ክገብረ ፐርሰሜሎ ከምቲ ኩሉ መዓልቲ እንጠቕሶ ፅቡቅ ትሕዝቶ እዩ ዘለዎ። ስለዚ ክንጥቀመሉ ብጣዕሚ

ሽኩርቲ ፃዕዳ ከዓ ምስ ስፒናች ብጣዕሚ ፅቡቅ ክስተይደ ኣለዎ፣ ጣዕሚ እዩ ዘለዎ። ስለዚ ክልተ ማንካ ጣውላ ይጥቀም ኣለኹ። ማይ ተቀሪበ ሓደ ማንካ ጣውላ ከዓ ጉዕ በርበረ ይጥቀም ኣለኹ።

ኮሚደረ ብደቂቕ ዝተመትረ ኮሚደረ ናብ ኮሚደረ ከዓ ፅቡቅ ትሕዝቶ ከም ዘሎ ኩሉ መዓልቲ ኢና ንገልፆ ንምትብባዕ ኩሉ መዓልቲ ክገልፆ እየ። ኮሚደረ ኣዝዩ ሃፍታም ትሕዝቶ ዘለዎ መግቢ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ሓደ ማንካ ሻሂ በርበረ ፀሊም ጨው ውሕድ ኢና ንጥቀም። ኣብ ኣሕምልቲ ናቱ ጨው ስለ ዘለዎ ኣብ ኣሕምልቲ ውሕድ ኢና ንጥቀም። ዘይቲ ስምስም ይጥቀም ኣለኹ። ዘይቲ ስምስም ከዓ ካብቶም ፅቡቅ ትሕዝቶ ዝውንኑ ዘይቲ እዩ። ድማ ከዓ ኣብ ዓድና ዝፈሪ ዘይቲ ኣፀቢቕካ ትተኣማመነሉ በቂ ክባያ ዘይቲ ገይረ ኣለኹ። ዘይቲ ስምስም ስለዚ ከምዚኣ ገይረ ስክትታ እያ ሓንሳብ ቆሩብ ሽሉቕ ምስ በለትልና መሊስና ናብ ባሪላ ክንሰርዓ ኢና ማለት እዩ። ሓምልና ሸሊቆ ኣላ ሓደ ኩባያ ዝፈልሐ ፀባ

ስፒናች ብቐጠሊኣ ኸላ ሽሉቕ ኣቢልካ ኢኻ ተውርዳ ደቐይቕ ኣይትወስድን እያ።

ከምዚ ኢላ ኣፍራቢልና ድሓር ነቲ ሓንሳብ ሽሉቕ ኣቢልና ዘውረድናዮ ሓምልና ፍርቁ ኣባዴላ ክንሰርዖ ኢና። ሓምልና ብቐጠሊኡ ከሎ ከምዚ ኢሉ ከሎ ኢና ውሪድናዮ ዘለና ሓንሳ ኢና ሰኽቲትናዮ። ስለዚ ፍርቃ ብታሕቲ ክንገብራ ኢና፣ ፍርቃ ከዓ ብላዕሊ ክንገብራ ኢና። ኣብ ቅብኣት ዝተለኸ ባዴላ ቀሪበ ኣለኹ። ኣሕምልቲ ብዝተፈላለየ ዓይነት ጌርና ክንሰርሖ ከም እንኽእል ኢና ንምሃር ዘለና። እዚ ከዓ ብስብል ስለ ዝኾነ ኣብ ዘለና ሓዊ ጌርና ክንሰርሖ ይከኣል እዩ። ኦረዲ ተሸሊቑልና ወፂኡ ስለ ዘሎ

ዝተረፈና ሓምሊ ኣብ ልዕሊኡ ገልቢጥና ኣተዓራሪና ፈርማጆ ነስኒስና ተንዲ ተረፈና ንቃቕሖ ኣብ ኣፍሲስና ኣብ ፎርኖ ነእትዋ

ከምዚኣ ጌርና ተዓራሪና እተን ዝተረፋና ፈርማጆ ንቀቕሑን ጌርና ፍርኖ ክነእትዋ ኢና።

ፈርማጆ ነስኒሰ ደሓን ዝተረፈን እንቃቕሖ ብላዕሊ ፍስሳፍ ፍስሳ ኣቢለ ፎርኖ ከእትዋየ ማለት እዩ።

ፈርማጆ ክንክ ንደሊ ክንክዮ ንኽእል ኢና ዳይብሉ ክንገብሮ እውን ንኽእል ኢና ንቃቕሖ ስለ ዘለዎ በቲ ንቃቕሖ ክተሓሓዘልና ስለ ዝኽእል ከምዚ ኣገርና ኣብ ፍርጅ ከነእትዋ ኢና ከምዚ ኣገርና ተን ዝፀንሓና ንቃቕሖ ኣፍሲስና ፈርማጆ ነስኒስና ኣብ ፎርኖ ከነእትዋ ኢና ፈርማጆ ክንክ ተደሊና ከዓ ክንክዮ ንኽእል ኢና ወላ ሓደ ፀገም የብሉን ፎርኖና ርሲና ኣላ ቅይሕ ምስ በለትልና ኣውፅኢና ንምግቢ ነዳልዋ ህፍቱም ዝበለት ሓምሊ ኮይና ህልና ኣላ ማለት እዩ ከምቲ ዝበልክዎ እንተ ደኣ ከነፍኩስ ደሊና ከዓ ፈርማጆ ክንኪ ፀገም የብሉን እንቃቕሖ ስለተጠቒምና ዘለና ክተሓሓዘልና ስለዝኽእል በት እንቃቕሖ

ከምዚ ኣይ ቀይሕ ምስ በለትልና ኣውፂና ንምግቢ ነዳልዋ ማለት እዩ። እንቲ ኣይ ቀይሕ ምስ በለት ዕስራደ ትወስድ እያ ከም ዓይነት ፎርኖና ከዓ ዕስራደ ኣእቲና ኣውፂና ያለና እናተኸታተልና ከዓ ክንሪኦ ይግባእ እዩ ማለት እዩ። ስለዚ ኣብቲ ሓምሊ ስፒናች ፕሮቲን ኣሎ ከምቲ ኩሉ መዓልቲ ወይ ድማ ኩላትና ከም እንፈልጦ ከም ኩሎም ኣሕምልቲ ከዓ ቪታሚናትን ማዕድናትን ኣሎ ፕሮቲን ኣለዎ። ምናልባሽ ዩሪክ ኣሲድ ዘለዎ ሰብ ካብ ስፒናች ቁስጣ ስለ ዝምረፅ ቁስጣ ጌርና ክንሰርሐ ከዓ ንኽእል ኢና ማለት እዩ። ቁስጣን ስፒናችን ይቀራረብ እዩ፣ ኣባሳስልኡ ይቀራረብ፣ ዓይነቱ ይቀራረብ፣ ወላ ሓደ ፀገም የብሉን። ኣብ ትሕዝትኡ ግን ኣብ ስፒናች ፕሮቲን ስለ ዘሎ ንፕሮቲን ዝፃብኦ ሰብ ሓምሊ ቁስጣ ክነዳልወሉ ንኽእል ኢና፣ ብሓምሊ ቁስጣ ክነዳልዋ እውን ንኽእል ኢና። ከምታ ቀዲመ ዝበልክዎ ከዓ ፎርማጆ ክንክ ተርኣደለና ክንክ ንኽእል ኢና፣ ወይ ቁርባን ጥራንጥር ከነብለሉ ንኽእል፣ ወይ ከዓ ዘይብሉ ጭራስ ክንገብሮ ንኽእል። ዋላ ሓደ ፀገም የብሉን ማለት እንቋቁሖ ተጠቂምና ስለ ዘለና ኣብቲ ኩሉ ቀመማቱ ፐርሰሜሎ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ነናቱ ዝኾነ ሃብታም ትሕዝቶ እዩ ዘለዎ። ከምቲ ኩሉ እዋን ንገልፆ ማለት እዩ በርበረ ፀሊም ጨው፣ ኣብቲ በርበረ ፀሊም እውን ኩሉ መዓልቲ ከም እንገልፆ ኣዝዩ ጠቃሚ ዝኾነ ንሰውነትና ካብ ሰውነትና ጎዳኢ ነገር ንምእላይ ትሕዝቶ ዘለዎ ዓይነት ቀመም እዩ። ኣብ ኩሉ ምግብና ኢና ከዓ ንጥቀመሉ ቀመም በርበረ ፀሊም። እዚኣትዎ ዳርጋ የለን ክበሃል ይከኣል እዩ። ኣብ ዓይነት ፀብሕታት ማለተይ ወይ ዓይነት ሰላጣታት፣ ዓይነት ኣልጫታት፣ ኣብ ኩሉ ዓይነት ዓሳ ንጥቀመሉ ቀመም እዩ። ስለዚ ኣዝዩ ሃፍታም ቀመም እዩ ማለት እዩ። ስለዚ ኣብቲ እንቃቅሖ ከዓ ብሉፅ ዝኾነ ትሕዝቶ እዩ ዘሎ። ኣብቲ ብጫ እንቃቅሖ ኩሉ ዓይነት ቪታሚናትን ማዕድናትን መኣዛታትን ኣሎ። ኣብቲ ፃዕዳ እንቃቅሖ ከዓ ፕሮቲን ኣሎ፣ ሃይ ፕሮቲን፣ ፅቡቅ ፕሮቲን ኣሎ ማለት እዩ። ስለዚ ኩሉ ደሚርካ ክረአ ከሎ ሃብታም ኣሰራርሓ ምግቢ ክንብሎ ንኽእል ኢና። ስለዚ ምስ ዝኾነ ዓይነት ክንምገቦ ንኽእል ዓይነት ምግቢ እዩ ማለት እዩ። ንቐደም በሉ ክንብለኩም ከምዚኣ ጌርና ምስ ዝኾነ ዓይነት ጌርና ንምግቢ ክንዳልዋ ንኽእል ማለት እዩ። ምስ ባኒ ክንቅርቦ ንኽእል። ተርኣደሊና ከዓ ከምቲ ዝሓለፈ ሰሙናት ክንገብሮ ዝቐነና ከዓ ምስ ቅጫ ስጋ፣ ምስ ቅጫ ጣፍ፣ ምስ ቅጫ ዳጉሻ ክንጥቀመሉ ንኽእል ማለት ጥዕና ዝዓለመ ስለ ንዛረብ ደለና ማለት እዩ። ካብ ፊኖ ክንወፅእ እንተደሊና እዚ ኮይኑ ምስ ባኒ ክንምገቦ ንኽእል፣ ኣብ ውሽጢ ባኒ እቲና ክንምገቦ ንኽእል፣ ከም ዝኾነ ዓይነት ጌርና ክንምገቦ ንኽእል ኢና። ንቐደም በሉ ናይ ሎሚ መዓልቲ ስፒናች ምስ እንቃቅሖ ናይ ፎርኖ ኣብዚ ኣወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንረኸብ ኣብ ዘለናዮ ሰናይ ቅነ

ምስልኩም ግን ኣተላለ ወይ ኣብየነ ላኪን ለተይብየነ ወክንሰብ በተማዮም በርናምጅ ኣረጥና ግለሳምን ለኣዳልየኖ ሓልየትና ዲብ ለታመምላ ለትመፅእ ልየ ሰንበት ንእ ሽብዐት ፅባጥ ለተዋጅህና ዲብ እምበልዮም ምስየት ምስልናልላ ምሰውርና ሳሙኤል ዮሃንስ ከም ሰሉማን ሞንታጅ መድሃነ ዘካርያስ ኣጥምቕ ኣርሖት በርናምጃት ቴሌቭዥን ትራ ኣለም ዮሃንስ ወዲ ገነጦ ሜክኣፕ ኣሚራ መሓመድ እብራሂም ዋእግል ኮላም ሙዚክ ላይብረሪ ብስሜቸው ብስሜትኮም ሓመዳን ለትመፅእ ልየ ሰንበት ንእሽቶ ግል ኣተዋጅህና ዲብ እምበል በርናምጅ ዛረጥቀና ግልእለ ሳምን ዲብ እለታ መምህላ ዲብ እለ በርናምጅ ረአይኩም ኣብሻረከትኩም ዲብ ሽቁል ነሰይ ዳይ ሰበት ገባ ረአይኩም ንድኦ ዲብና ረአይኩም ትለንፀበር ብቴለፎን ልግባእ ከምሰልሁማ እብጀዋብ ሰንዱቅ ብስለትና 243 ቴለፎናትና 20182 ኣስክ በርናምጅ ዛረጥቀና እንደቤልኩም ረአይኩምዎ መሻረከትኩም ንድኦ ዲብና ከም መግለቤለት መፅእ ለየ ሰንበት ንእሽ ብዕት ፅበጥ ኣተዋጅሃና ዲብ እምብል በርናምጅና ዲብ እለታ መምህላ ምስለተሊ በርናምጃት ቴለቭዥን ትራ ምስየት ኬሩ በርከት Thank you.

الو،

0: ሰላም ፈኖ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክብሩን ከም ይተምስዩ ሎም ቀዳም 22 ሓሰምሸ ሰላለው ዜናታት ውሽጢ ንወፃእን እንሆ ዜና ዘቕርበልኩም ሎም ተኽለየ ክትከታተሉና ብክብሩ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣገዳሲ መፅናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊፆም። ኣብ ንኡዘባ ዓዲ ቀይሕ መደብ ወለላን ንኡስ ልቓሕን ንምዝርጋሕ ይስራሕ ኣሎ። ኣብ ኣስመራ እትርከብ ቤት ትምህርቲ ደንደን ብሉፃት ተምሃሮን መምህራንን ሸሊማ። ኣሜሪካ ኣብ ልዕሊ ዝተወሰነ እታው ፍርያት ካናዳ ተፅድቆ ንዝመደበት ወሳኺ ቀረፅ ተግባራዊ ገይራቶ። ኤሮጳዊ ሕብረት ኣብ ልዕሊ እስራኤል እገዳ ክውስን ከም ዝኽእል ኣብሊቱ። መንግስቲ ካሜሩን ብዘይ ሕጋዊ መንገዲ ክነጥፋ ንዝፀንሓት ትካላት ዕደና ወርቂ ኣብ ትሕቲ ቁፅፅር ኣእትዩ። ዝርዝሮ ክንሰግር፣ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ከም ዝቐረበ ይፍለጥ። እዚ ብኤርትራውያን ክኢላታት ዝቐረበ ፅሑፋት ኣብ ምዕባለ ሕርሻ ሃገርና ኣገዳሲ ኣስተዋፅኦ ከም ዝገብር ተሳተፍቲ ገሊፆም። ጋጥኛ ዳንኤል ወሉ ብመልክዕ ፀብጠብ ዘዳለወ ትሕሶ እልልታ ሃብተ ማርያም ከተቕርበ።
1: ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ኣብ ዕቤትን ምዕባለን ፅላት ሕርሻ ሃገርና ልዑል ኣገዳስነት ዘለዎ መፅናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊፆም። ካብ ትካል ደረጃታት ኤርትራ ኢንጂነር ትምኒት ግርማይ እቲ ዋዕላ ንክኢላታትን ሞያውያንን ሕርሻ ዝሕግዝ፣ ንሓርስቶት ካብ ልምዳዊ ናብ ስነ ፍልጠታዊ ኣገባብ ንምስግጋር ዘተባብዕ ከምኡ ውን እቶትን እተታውነትን ንምዕባይ ፅልዋ ዝፈጥር ከም ዝነበረ ሓቢሮም።
2: እዚ ኮንፈረንስ እዚ ብጣዕሚ ኣገዳሲ እዩ። ምክንያቱ እንታይ ረኪብናዮ ኣብዚ ሓፈሻዊቲ ናይ ከም ዝረኣናዮ ካብቲ መፅናዕትታት ሕርሻ ኣብቲ ናይ ቁጠባ ናይቲ ሃገርን ናይቲ መነባብሮ ናይቲ ህዝብን ትዛዕበየ ሚእታዊቲ ዝሕዝ ኮይኑ ቁጠባዊ እታውነቱ ግን ካብቲ ክንዲቲ ናይቲ ህዝቢ ተሳትፎ ዘለዎ ግን ቅሩብ ትሕት ምባሉ ርኢና። ናይ ብሓቂ ንቕሓት ፈጢሩ ብሳይንሳዊ ኣካይዳ ነገራት ቀደም ኣቴስ ዝኩሉ ዳርጋ ዝሓለፈ ዓመታት ክሳብ ዝቐረባ ግዜ ሲ ብልምዳዊ ኣካይዳ እዩ ነይሩ። ዋላ እኳ ሚኒስትር ሕርሻ ብምስ ካልኦት መሻርክቲ ኣካላት ኮይኑ መፅናዕታዊ ነገር እናገበረ ወላ እንተኸደ ገናት ልምዳዊ ኣካይዳ እዩ ነይሩ። ኣብ ጥዕና እንስሳታት፣ ኣብ ኣገባብ ሕርሻ፣ ናይ ሓመድ ምምዕባል ገለ ዝኩሉ ልምዳዊ እዩ ነይሩ። እዚ ፃዕርታት እናተገብረ ማለት እዩ። ዝያዳ እዚ ከምዚታት ግን መይሱ ናብ ሳይንሳዊ ዝኾነ ኣካይዳ ዝያዳ እታውነት ዝፈጥር እዩ። ስለዚ ኣብ ቁጠባስ ዓብዪ ፅልዋ ክገብር እዩ።
1: እቲ መፅናዕታዊ ወረቓቕቲ ኣብ እዋናዊ ኩነታት ሕርሻን ናይ መፃኢ ምዕባላታትን ዘተኮረ ምንባሩ ፍሉይ ከም ዝገብሮ ዝጠቐሰ ካብ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ዶክተር ታደሰ በየነ ብወገኑ ኣብ ሕብረተሰብ ብቐንዱ ድማ ኣብ ሓረስቶት ፀላዊ ኣበርክቶ ክህልዎ ትፅቢት ከም ዝግበር ኣገንዚቡ።
3: ኣዝዩ እዋናዊ ምዃኑ ምስ እዋናዊ ኩነታት ናይ ሕርሻ ክመፅእ ዘለዎ ምዕባለታትን ዘተኮረ ስለ ዝነበረ ከዓ ካብ ኩሉ ፍሉይ ይገብሮ። ንሕብረተሰብ ዘተኮረ ምዃኑ ፍሉይነት ኣለዎ ማለት እየ። ሓደ ኣብ ፍራይነቱ፣ ኣብ ምዝርግሑ፣ ኣብ ቀረቡ፣ ኣብ ዋግኡ ኩሉ ንድሕር ክትዛረብ ክኢልካ መወዳእቱ ናብቲ እቲ ሕብረተሰብ ዝደልዮ ነገራት ኢካ ትዛረብ ዘለካ። ስለዚ ሓደ ካብቲ ዓብዪ ለውጢ ከምፅ ኢለ ዝፅበዩ እንታይ እዩ ብዛዕባ ስነ ፍልጠታዊ ኣገባባት ናይቲ ስራሕት መፅእ ስለ ዘሎ ዓብዪ ለውጢ ከምፅ ኢለ ትፅቢት ይገብረሉ። ጥራይ ሚኒስትሪ ሕርሻውን ዘይኮነ እቶም ኣፍረይቲ ከይተረፈ እቶም ሓረስቶት ከይተረፈ እንታይ እዮም ክገብሩ ዘለዎም ኮሚኒቲ ባዕሉ እንታይ እዮ ክገብር ዘለዎ መሻርክቲ እንታይ እዮም ክገብሩ ዘለዎም ብምሉእ ዜታት ውን ከጠቃልሉ ስለ ዝኾነ ካብዚ ዝወፅእ ዶኩመንት ብምሉኡ ምስተሓተመ ነዚ ዶኩመንት ዝምርኩስ ብምግባር ናይ ስትራቴጂ ለውጥታት ጌርካ ኣብቲ ሕብረተሰብ ዓብዪ ለውጢ ክተምፅእ ትፅቢት ይግበር ማለት እዩ።
1: ካብ ኮፕሬሽን ዘራእትን ጥሪትን ኤርትራ መንእሰይ ኢሳያስ ደሳለ ብወገኑ እቲ ወረቐቲ መፅናዕቲ ጥራይ ኮይኑ ከይተርፍ ናብ ግብራዊ ዕዮቶ ተርጊሙ ኣብ ዕቤት ሕርሻዊ ንጥፈታት ሃገርና ኣስተዋፅኦ ክህልዎ ብዕቱብ ክስራሕ ኣዘኻኺሩ
4: እዚ ዋዕላ እዚ ብኣወዳድቡ እትርአይ ከለኻ ኣዝዩ ኣገዳሲ ዋዕላ ምዃኑ ክርዳእ ክኢል ኣለኹ። ቀሪቦም ዘለዎ መፅናዕታዊ ፅሑፋት ከዓ ንሃገርና ናይ መፃኢ ሕርሻ ሃገርና ዘለዎም ፅልዋታት ይረኣየካ እዩ። ምክንያቱ ኣብቲ ዘመናዊ ሕርሻ ተመርኪሱ ስለ ዝተቐረበት መፅናዕታዊ ፅሑፋት ኣዝዩ ኣገዳሲ እዩ። መፃኢ ሕርሻ ሃገርና ከዓ ዘለዎ ተራ ዚኢልካ ክትግምቶ ኣይትኽእልኒ ማለት እዩ። ኣዛዕቢ ምዃኑ ክርዳእ ክኢል ኣለኹ። ንመፃኢ እዚ መፅናዕታዊ ፅሑፋት መፅናዕቲ ጥራይ ኮይኑ ከይተርፍ ላሳብ ግብሪ እንዳውዓለ ነቲ ዕቤት ሕርሻ ሃገርና ከዓ ኣዝዩ ኣገዳሲ ኮይኑ ቅፅል ከዓ ተስፋ ገብር ማለት እዩ።
1: ፍርያት ናብ ተጠቀምቲ ክሳብ ዝበፅሕ ክግበር ዘለዎ ምክትታልን ክንክንን ዘብርህ መፅናዕታዊ ወረቐት ንሓርስቶት ኣዝዩ ሓጋዚ ኮይኑ ከም ዝረኸበቶ ዝጠቐሰት ኣባል ማሕበር ሕርሻዊ ንግዲ ደቂ ኣንስትዮ ኤርትራ ወይዘሮ ሰናይ ተስፋልደ ድማ ኣብ መፃኢ እቲ ወረቐቲ ንሓርስቶት ብዝርዳእ ቋንቋን ኣገባብን ተዳልዩ ክዝርጋሕ ተላብያ
5: ሕጂ በቲ እቶም ሞያውያን ብዝርድኦም ቋንቋ ሞያውያን ብዝርድኦም ነገራት እንዲ ዘሎ ዝያዳ ሲምፕሊፋይ ኮይኑ ተቃሊሉ ኣብቶም ሓረስቶት ኣትዩ ኣብ ናይ ኤክስቴንሽን ስራሕት ኣትዩ ቶም ሓረስቶት ክጥቀምሉ ዝኽእሉ መገዲታት ክበፅሕ ይብል ኣነ ወገነይ። ከምኡ ምዝመፅእ ከዓ ዝያዳት ግብራውነት ክንሪኦ ንክእል መጨረሽስ ሓረስታ እዩ ኣተግባራይ ሓረስታ እዩ እቲ ዝበዝሐ ኣብ ሃገርና ኣብ ህዝብናስ ኣብ ሕርሻ ዝተሳተፈ ዝብል እዩ ዳርጋ ኩሉ መፅናዕቲ ዘሎ። ሕጂ ብዙሕ መፅናዕትታት ይግበር ከም ዘሎ እዩ ዘርኢ። እሱ ስለዝኾነ እየ ሕጂ ዓመት ዓመት ሲ እቲ ተሪፉ ዘሎ ክማስ ክቐርበሉ ዝኽእል መገዲ ተዝህሉ ክህሉ ኣለዎ። ከምዚ ዓይነት መፅናዕታዊ ፅሑፋት እንዳቐረበ ሰብ ከዓ ሕጂ እንታይ ይኹን ዝያዳ ይተባባዕ ሞ ክመራመር ፍትን እዚ ኩሉ መንእሰይ ኮ መንእሰያትና ኮ ሓያላት እዮም ብጣዕሚ ሓያላት እዮም። ከምዚ ዓይነት ባይታ ተረኪቦም ምዝ ዘሎ ቴክኖሎጂ ምዝ ዘሎ ምዕባለ ናይ ዓለም ክኸዱ ዝኽእሉ መንእስያት እዮም።
1: ምስጓም ቀፃልነት ዘለዎ ስርዓታት ሕርሻ ምግብን ንሃገራዊ ቁጠባዊ ዕቤት ብዝብል ቴማ ብ2021 ናሓሰ ኣብ ኣስመራ ኣብ ዝተቓንዐ ብዓይነቱ ናይ ፈለማ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ብድምር ልዕሊ 300 ተሳተፍቲ ነይሮም።
0: ኣብ ንኡዘባ ዓዲ ቀይሕ ኣገልግሎትን መደብ ውህለላን ንኡስ ልቃሕን መውል ብሰፊሑ ብምዝርጋሕ መነባብሮ ዓማዊል ምምሕያሽ ኣብ ምብራኽ ኣፍልጦ ቆጣዕታት ዘተኮረ ጎስጓስ ይካየድ ኣሎ። ብ21 ኣብ ከተማ ዓዲ ቀይሕ ወታደራዊ ትካል ስፌት ክዳውንቲ ንዝሰርሓ ደቂ ኣንስትዮ ኣብ ዝተዋሃበ መግለፂ ሓላፊ ጨንፈር ውህለላን ንኡስ ልቃሕን ደቂ ኣምሓረ ኣቶ መንከም ካሕሳይ ብሰንኪ ሕፅረት ገንዘብ ካብ ኣፍራይነት ዝበኩር ዜጋ ንኸይህሉ ክሳብ ርሑቕ ገጠራትን ቁሸታትን ዕድላት ልቓሕ ንምስፋሕ ዝካየድ ፃዕሪ ንኽሰምር ዜጋታት ቅጥዕታት ናይቲ ትካል ብግቡእ ክፈልጥዎ ኣገዳሲ ምዃኑ ኣብሪሁ። ብውሑድ መጠን ልቓሕ ጀሚሮም ናብ ዓብዪ ደረጃ ዝበፅሑ ኣብነታውያን ዜጋታት ከም ዘለዉ ዝጠቐሰ ኣቶ መንከም ሕብረተሰብ ንቕሓቱ ኣበሪኹ ነቲ ዕድላት ብግቡእ ክጥቀመሉ ተላብዩ። ወኪል መውል

ኣብን ውዘባ ዓዲ ቀይሕ ኣቶ ሰመረ ምስጋነ ብግድኡ ብደረጃ ንውዘባ ልዕሊ 3 ሚልዮን ናቕፋ ናብ 400 ዓማዊል ተዘርጊሑ ከም ዘሎ ብምሕባር ቁፅሪ ዓማዊል ክብ ንምባል ይስራሕ ከም ዘሎ ገሊፁ። መደብ ውህለላ ንኡስ ልቓሕን ብውልቅን ጉጅለን ክልቅሑ ንዝደልዩ ዜጋታት ኣገልግሎቱ ዝህብ መንግስታዊ ትካል እዩ። ኣብ ኣስመራ እትርከብ ካልኣይ ደረጃ ቤት ትምህርቲ ደንደን ኣብ ሃገራዊ ምርመራ ማትሪክ ናይ ዓመተ ትምህርቲ 2025 2026 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘመዝገቡ 103 ተምሃሮን 15 ብሉፃት መምህራንን ሸሊማ። ሎሚ 22 ነሓሰ ኣብ ዝተገብረ ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ዳንኤል ሃብተ ንሃበርም ተምሃሮን ብሉፃት መምህራንን ብምትብባዕ ኣብቶም ካልኦት ድርኸትን ቅዱስ ቅንእን ብምፍጣር ኣብ ዕቤት ትምህርቲ ልዑል ተራ ከም ዘለዎ ገሊፁ። ብሉፅ ነጥቢ ናይ ዘመዝገቡ ተምሃሮ ቁፅሪ ዓመታዊ እናወሰኸ ይመፅእ ምህላው ብምጥቃስ ናይ 38 ዙርያ ምስ ናይ 37 ዙርያ ብምንፅፃር ናይ 3 ሚእታዊት ዕቤት ከምዘርኣየ ኣረድዩ። ሓላፊት ቤት ፅሕፈት ትምህርቲ ንኡዘባ ደቡባዊ ምብራቅ መምህር ኣስካሉ ፍስሃየ ወገና ቤት ትምህርቲ ደንደን ኣብ ምሕያሽ ብቕዓት ትምህርቲ ተመዝግቦ ዘላ ዓወት ውፅኢት እትገብሮ ፃዕሪ ከም ዝኾነ ብምሕባር ተምሃሮ ብዝረኸብዎ ዓወት ከይተዛነዩ ክሰርሑ ወለዲ ድማ ደገፎም ከዛይዱ ተማሕፂና። ካልኣይ ደረጃ ቤት ትምህርቲ ደንደን ኣብ 38 ዙርያ ሃገራዊ ኣገልግሎት ካብ ዝሳተፈቶም 576 ተምሃሮ 24 ሙሉእ 4 ነጥቢ 180 ናይ ዲግሪ 77 ከዓ ናይ ዲፕሎማ ውፅኢት ከም ዘመዝገቡ ሰነዳታ የነፅር። ኣብ ከተማ ከደን 144 ኣባላት ጎስጓስን ሓበሬታን እዚ ህዝባዊ ሰራዊት ሞያዊ ስልጠና ይወሃባሎ። እቲ ስልጠና ደረቕን ተንቀሳቓስን ካሜራ፣ ሙዚቃ፣ ስርዓተ ድምፂ ከምኡውን ስልጠና ዳንነት ኩዕሶ እግሪ መርበብን ኣትለቲክስን ዘጠቓለለ እዩ። ዓላማት ስልጠና ሞያዊ ዓቕሚ ኣባላት ክባቢልካ ንዝፀንሐ ሃጓፋት ንምምላእ ከም ዝኾነ ተሓቢሩ። ክቡራትን ክቡራንን ቀፅሉ ዝቐርብ ዜና ወፃኢ ንምክታልኩም ደጊመ ብክብሪ ዓዲ። ኣብ ዜና ወፃኢ ክንሰግን፣ ኣሜሪካ ኣብ ልዕሊ ዝተወሰነ እቶም ፍርያት ካናዳ ክተፅድቆ ዝመደበት 50 ሚታዊት ተወሳኺ ቀረፅ ተግባራዊ ገይራቶ። ኣብ ሞንገአን ክካየድ ዝፀንሐ ዝርርብ ትማል 21 ናሓሰ ብዘይፈረ ድሕሪ ምዝዛ ሙያ ኣሜሪካ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ንግዳዊ ቀረፅ ወሲና ዘላ። ነቲ ስጉምቲ ብትሪ ዝኾነነ ቀዳማይ ሚኒስተር ካናዳ ማርክ ካርኒ ሃገሩ ተመጣጣኒ ምላሽ ክትህበሉ ምዃና የጠንቅቕ ስለ ዘሎ ንግዳዊ ዘይምቅዳው ክልቲአን ሃገራት መሊሱ ክኸርር ከም ዝኽእል ይእመት። እዚ ነቢት ስሚንቶ ፀባን ስጋን ዝርከቦ ፍርያት ዘጠቓልል ቀረፅ ልዕሊ 5 ሚታዊት ካብቲ ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ዝገበረቶ 1380 ቢልዮን ዶላር እታው ከም ዝሽፍን ፀብጻባት የረድኡ። ልዑል መጠን ቀረፅ ቤናዊ እገዳን ንግዳዊ ክርዳናታትን ካብ ቀንዲ ጠንቅታት ቁጠባዊ ምንቁልቋል ምዃኖም ክኢላታት ይጠቕሱ። ኤውሮጳዊ ሕብረት ኣብ ልዕሊ እስራኤል እገዳ ክውሰን ከም ዝኽእል ኣሚቱ። እቲ ሕብረት ነቲ ዝገለፀ እስራኤል ኣብ ምዕራባዊ ገማግም ክትሓንፆ ወጢና ንዘላ ሓደስቲ ሰፈራታት ብምቅዋም እዩ ነዚ ዘይሕጋውን ዘይቅቡልን ክብል ዝገለፆ መደብ ኣብ ተግባር ምስ ዝውዕል ንቁጠባዊ ኣካደምያውን ፀጥታውን ፅላታት እስራኤል ዘነፃፀረ እገዳ ከም ዝውስን እዩ ኤውሮጳዊ ሕብረት ኣጠንቂቑ ዘሎ። ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተሬዝ እቲ ውጥን ንፍልስጠማውያን ናይ ህላወ ስግኣት ምዃኑ ብምጥቃስ ከም ዝኾነኖ ይፍለጥ። እስራኤል ኣብቲ ብውግእ ጎቢጣ ዝሓዘቶ ምዕራባዊ ገማግም ልዕሊ 1200 ተወሳኽቲ ሰፈራታት ክትሃነፅያ መደብ ኣውፅያ ዘላ። መራሕቲ ብሪጣንያ፣ ጀርመን፣ ፈረንሳ፣ ኢጣልያ፣ ካናዳን ኤውሮጳዊ ሕብረትን ብ20 ናሓሰ ኣብ ዘውፅእዎ ሓበራዊ መግለፂ እቲ ስጉምቲ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምውቃስ ኣብ ተግባር ከይውዕል ምትሕስሳቦም ዝዝከር እዩ። መንግስቲ ካሜሩን ብዘይሕጋዊ መንገዲ ክነጥፋ ዝፀንሓ ኣሳት 200 ትካላት ዕደና ወርቂ ኣብ ትሕቲ ቁፅፅር ከም ዘእተወ ኣፍሊጡ። ልዕሊ 95 ሚእታዊት ካብተን ኩባንያታት ብወፃእተኛታት ዝውነና ምዃነን ዝገለፀቲ መንግስቲ ንጥፈታተን ብቕፅበት ደው ከብላ ኣዚዙሎ። መንግስቲ ካሜሩን ድሕረቲ ስጉምቲ ዘይሕጋዊ ንጥፈታት ዕደና ንምግታእ ሓድሽ ኣሰራርሓ ከም ዘተኣታቱ ኣፍሊጡ። ኣብ ሓያሎ

ሃገራት ማእከላይን ምዕራብን ኣፍሪቃ ተኻሴቱ ዘሎ ጸጥታዊ ዘይምርግጋእ ንዘይሕጋዊ ንጥፈታት ዕደና ምቹ ባይታ ከም ዝፈጠረ ናይ ቀረባ ተዓዘብቲ ይረድኡ። ህዝባዊት ሪፐብሊክ ቻይና ኣብ ቀዳማይ ፍርቂ 2026 ምስ ኣባላት ቁጠባዊ ውድብ ኤስያ ፓስፊክ ማለት ኣፔክ ዘካየደቶ ንግዳዊ ምልውዋጥ ምስ ናይ ቅድሚኡ ዓመት ክነተመሳሳሊ ኣዋርሕ ክነፃፀር እንከሎ ብልዕሊ 20 ሚታዊት ከም ዝዓበየ ጸብጻባት ሓቢሮም። ቻይና ኣብ ዝሓለፈ 7 ኣዋርሕ ምስ ኣባላት ህዝባዊ ቁጠባዊ ውድብ 12.7 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እቶም ጸብጻባት ገሊፆም። ሜካኒካዊ፣ ኤሌክትሮኒካዊ፣ ቴክኖሎጂካዊ፣ ሕርሻዊ ከምኡውን ፀዓት ካብቶም ዝለዓለ ንግዳዊ ምልውዋጥ ዝተኻየደሎም ፍርያት ምዃኖም ተፈሊጡ። ንኣሜሪካ፣ ቻይናን ሩስያን ዝርከበን 21 ኣባላት ዝሓቁፍ ቁጠባዊ ውድብ ኣፔክ ኣስታት 60 ሚታዊት ዓለማዊ ቁጠባን ልዕሊ ፍርቂ ዓለማዊ ንግዳዊ ምልውዋጥን ከም ዝሽፍን ይሕበር። ኣባላት ናይዚ ኣብ 1989 ዝተመስረተ ግዙፍ ውድብ ኣብ ዝሓለፈ ዓመት ኣብ ናሓል ሕደ ልዕሊ 26 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ኣህጉራዊ ጸብጻባት ንግዲ የነፅሩ። ኣብ ናይጀርያ ብ20 ነሓሰ ብዘጋጠመ ሓደጋ ምጥሓል ጀርባ ልዕሊ 50 ሰባት ከም ዝሞቱ ካብቲ ከባቢ ዝተፈነወ ዜና ኣረድዩ። እታ ልዕሊ 80 ሰባት ፅዒና ከም ዝነበረ ዝተገልፀት ጀልባ ኣብ ሰሜናዊ ምዕራብ ናይጀርያ ኣብ ዝርከብ ፈለግ ትንቀሳቀስ ኣብ ዝነበረትሉ እዋንያ ዘጌት ጠቁም ዘይተነፀረ ምክንያት ነቲ ሓደጋ ከም እተቃልዐት ተገሊጹ። ኣብቲ ከባቢ ዝነበረ ሕማቅ ኩነታት ኣየርን ልዕሊ ዓቐን ፅዕነትን ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። ኣብ ናይጀርያ ኣብ ዝሓለፈ ወርሒ ሰነ ብዘጋጠመ ተመሳሳሊ ሓደጋ እውን ልዕሊ 30 ሰባት ከም ዝሞቱ ጸብጻባት የረድኡ። ማእከል ምርምር ጠፈር ኣሜሪካ ናሳ ኣብ ወርሒ ቀዋሚ መደበር ንምህናፅ 20 ቢልዮን ዶላር ክስላዕ ምዃኑ ሓቢሩ። በዚ ሓድሽ ውጥን መሰረት ናሳ ኣቐዲሙ ኣብ ዙርያ ወርሒ ዘንሳፍፍ መደበር ጠፈር ንምህናፅ ዝነበረ ውጥን ክስርዞ ምዃኑ ተፈሊጡሎ። እዚ መስርሕ ህንፀቱ ኣብ ውሽጢ 7 ዓመታት ክዛዘም ትፅቤት ዝግበረሉ ዘሎ ብዓይነቱ ፍሉይ ዝኾነ ፕሮጀክት ጠፈርተኛታት ንነዊሕ ግዜ ኣብ ወርሒ ክፀንሑን ምርምር ከካይዱን ከኽእሎም እዩ። እዚ ከምዚ ኢሉ እንከሎ እቲ መደበር ኣብ መጻኢ ናብ ፕላኔት ማርስ ንዝግበር ናይ ምርምር ጉዕዞ ከም መበገሲ ኮይኑ ከገልግል እዩ። ብካልእ ወገን እቲ ውጥን ኣብ መንጎ ኣሜሪካን ቻይናን ኣብ መዳይ ጠፈር ንዘሎ ውድድር መሊሱ ከበርኾ ከም ዝኽእል ይእመት። ኣብ ፔሩ ትማል 21 ነሓሰ 7.2 ሬክተር ዝተዓቀነ ሓደጋ ምንቅጥቃጥ ምድሪ ከም እተኻስተ ማዕከላት ዜና ኣቀሊሐን። በቲ ኣብ ማእከላይ ሸነኽቲ ሃገር ዘጋጠመ ተፈጥሮኣዊ ሓደጋ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ መጠናዊ ንዋታዊ ዕንወት ከም ዝሰዓበ ተገሊጹ። ክእለታት ስነ ምድሪ ፔሩ ተወሳኺ ምንቅጥቃጥ ክኽሰት ከም ዝኽእል ብምእማት ነበርቲ ናይቲ ከባቢ ክጥንቀቕዎ ተሓሳሲቦም ኣለዉ። ፔሩ ብብዝሒ ሓደጋታት ምንቅጥቃጥ ምድሪ ኣብ ዝኽሰተሉ ጂኦግራፊያዊ ክፋል ዓለምና ከም እትርከብ ይጥቀስ። ኣብ ዝሓለፈ ቅድሚያት ኣብ ጎረቤታ ኮሎምቢያ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ልዕሊ 280 ሰባት ከም ዝሞቱን ከቢድ ንዋታዊ ዕንወት ከም ዝሰዓበን ዝዝከር እዩ። ክቡራትን ክቡራንን ዜና ቅድሚ ምህዛምና ኣርእስታቱ ክደግመልኩም። ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣገዳሲ መፅናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊፆም። ኣብ ንኡስ ዞባ ዓዲ ቀይሕ መደብ ውህለላን ንኡስ ልቓሕን ንምዝርጋሕ ይስራሕ ኣሎ። ኣብ ኣስመራ እትርከብ ቤት ትምህርቲ ደንደን ንብሉፃት ተምሃሮን መምህራንን ሸሊማ። ኣሜሪካ ኣብ ልዕሊ ዝተወሰነ እታው ፍርያት ካናዳ ክተጽድቆ ዝመደበት ወሰኽ ቀረጽ ተግባራዊ ገይራቶ።

ኤረጳዊ ሕብረት ኣብ ልዕሊ እስራኤል እገዳ ክውስን ከም ዝኽእል ኣሚቱ። መንግስቲ ካሜሩን በዚ ሕጋዊ መንገዲ ክነጥፋ ንዝፀንሓ ትካላት ዕደና ወርቂ ኣብ ትሕቲ ቁፅፅር ኣእትዩ። ንምክተልኩም መስክን ምስርሑ መደባት ኤርቲቪ ክሓድገኩም ብወገነ ግን ብርክምሸት

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 17 ክፋል መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ዝፀናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቓልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑንሽዑ ርአ። እቶም ዝፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካዕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቐንዲ ግን እቲ ዲጂታላዊ ኣቓልቦ ዝሰልብ ወይ ኣቓልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ዘሎ ኣቓልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እየ እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ኣ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባናይና ናይ መሳርሒና መሳርሒ ኮይና ዘለና እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ? ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ? ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደ

ይብልና ግዜ ገለ ንገብሮ ኣብ ደይብልና ግዜ ዲና ንጥቀመላ ማለት ከም ዌይቲንግ ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ። ስለዚ እዚ ናይ ሎም ማዓንቲ ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፍ ኢልና ክንረአና። እቶም ሓሙሽተ ድማ ከም ዝስዕቡ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቓልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቓልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክድወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቓልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎሚ ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ገብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቓልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለትኽእል፣ ኣብ ካልእ ክፍሊ ክትሉ ስለትኽእል ሒዝካዮ ደለኻ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቓልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተ ደኣ ካብ ገዛኻ ወፂኻ እንተ ደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቓልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል መሳርሒታት ግን እዚ ኣቓልቦ ዝሰልብ ኣብ ገዛ ምሳና ኣሎ፣ ኣብ መደቀስ ምሳና ኣሎ፣ ኣብ ቦታ ስራሕ ምሳና ኣሎ። ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ፀኒሕና ንጠቕሶ ምስኡ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተ ደኣ ዓባይ ስራሕ ሒዙ ኣሎ፣ እታ ስራሕ ሒዙዋ እንተ ደኣ ኣሎ እሞ ሞባይሉ እንተ ደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቓልቦ ቀዳምነት ይህብ። እንተ ደኣ ጢጥ ኢላ መን መፂኡ መን ደው ኢሉለይ እንታይ ክኸውን ይኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቓልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቓልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንኽፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል፣ ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል፣ ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ኽእላ? ምክንያቱ ከም መፅናዕቲ እንታይ እየ ፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለይ ክፍትሕ ገድፋ እየ፣ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግባአ እታ ስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ? ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቓልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናጌናን ከም ዘሎ ዘርእዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ? ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ዲጂታላዊ ክኸውን ይኽእል፣ ሰብ ኩሕኩዕካ ክኸውን ይኽእል፣ ብገለ ነገራት እንተ ደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከምዝወስድልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ይኽእል፣ ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ይኽእል፣ ኣብ ፅቡቕ ሙድ

ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላ ብቀልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካዮ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንክትምለስ 23 ደቂቕን 15 ካልኢትን ዝወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክትሰርሖ ዳሓሰብካ እውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ ኣበይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳ ኣለኻ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ኽእል ክሳብ ክንደይ ኣቓልቦና ይሰልባሎ ወይ ከዓ የጉድለልና ኣሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላ ብቐልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢኻ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦ ንላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቐልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ ካልእ ፀሓፋይከ ተምሃራይ ከንብብ ከሎኸ ወዘተ ኢልና እንተ ደኣ ርኢናዮ እዚ እቲ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅሪ 2 ንስዕቦ ክኸውን እዩ። ብኻልኣይ ደረጃ እምበኣር መፍትሒ ናይ ዝኣቐዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቐልቦ ዝበሃል ክኸውን እዩ። እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብዝሓለፈ 3 ኣዋርሕ ግን ብዝያዳ ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፆ ስለ ድበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎም ማዓንቲ ንጎተሴ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቐልቦና ድሰልብ ወይ ዲስትራክት ዝገብረና ግን ኣብ ጅባናን ኣብ ከባቢናን ደሎ ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 ዝመደብ ዚ ክሰርሐ፣ እዛ ማኪና እዚኣ ክዕረያ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተ ደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበላ ቤት ፅሕፈት ኮይነ ተዳልየ ክብሉ ክእል ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለ ክኣቱ ክእል እቲ ሓደ 3 ደቂቕ ተወሲድልካ እቲ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላብ ኣልቦ ካብ መደብካ የታርፈካ ኣሎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርት ናይዛ ናይ ሎም ማዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒውተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቐልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴንን ዝስርሓ ሞባይል ግድን ኣይኮነን ኩሉ ግዜ ተወሊዓ ክትከይድ፣ ግድን ኣይኮነን ደዝ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን እዚ እውን ክንርአ ኢና ማለት እዩ። ታይም ብሎክ ንኣብነት እንተዳ ርኢናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተደኣ መሳርሒት እንተደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህልዎ ባህልቲዮም ዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደኣ ኣለካ ሎም ማዓንቲ ካብ 11 ክሳብ ፋዱስ ሰብ ኣይተእትወለይ ክትብላ ትኽእል፣ ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል፣
ወይ ንስድራ ክድውሉ እንተረኣ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ

ስለ ዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ከኣል ወዘተ ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ደኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላብ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል

ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለ ሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል እንታይ ክሰርሐ ክእል ምክንያቱ ብዘይቆፀራ እየ ዝድውል ዘለኹ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ ስራሕ ክኸውን ክእል ብሰላምታ ክኸውን ክእል ብዝተፈላለየ ክኸውን ክእል ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕግላ እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ። እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል፣ ዘህውኽ የብለይን ኣብ ዝጠዕመካ ደውለለይ ክኸውን ይኽእል፣ ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል፣ ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትካ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካፍቲ ዲጂታላዊ ምስሊ ኣብቀልቦ ናብ ተቐባላይ ዘድብ ስለ ዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበለ የለን። ምስ ደወለ ሓደ ግዜ ዝደወልኩም ሉዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ሉዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከኣ ትብል ወዲ ነዚኣ ክቕበል ኣይከኣለን ሓርያቁ ሳልሳይ ግዜ ይድውል ሳልሳይ ግዜ ከም ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንደ ኢሉ ይበሃል። ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድርኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካን ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለደይ ትኽእል። ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ካልኣይ ሳልሳይ ግዜ ራብዓይ ግዜ ሓምሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግባእ እዩ። ምክንያቱ ሓደ ሰብ ክድውለሉ ከለካ እንተ ዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣቐልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ ነቲ ዝድወሎ ደሎ ሰብ ተቐባላይ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ። ስለዚ መጀመርያ ትድውል እንተ ዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ትፅሕፍ ትሰድድ ብድሕሪ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ። እንተ ዘይኮነ ትፅበ ማለት እዩ። ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ እንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ይኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ። ተቐባላይ ኣብ ትኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን ምስ ስነስርዓት ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ። ንኣብነት እንተ ደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለካ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፅቕ ኢሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካፍቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ ማሃይምነት ዝኸይድ እዩ። እዚኣ ክቕበላ ዶ ቅሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑካ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውኽን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቃል

0: ልቦ ዝሰልብ ዝመፅእ ግዜ እምበር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ትብል ከምዚ ኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደዊልካ ክትቅበል ግድን ኣይኮነን። ሓደ ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሐ ክድውለልካ እየ ዝብል ወዘተ ዘተ ዝተፈላለዩ ኣማራፅታት ኣለ። ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኢንሳይድ ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ። እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ይኽእል፣ ኣብ ምፅሓፍ ክኸውን ይኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ይኽእል እንተደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካብቲ ክንገብሮም ዘለና እዩ ማለት እዩ። ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ይኽእል ምቕባል ክኸውን ይኽእል ኣብ ዝተፍልዩ ዝበሉ ቦታታት እዩ። ንኣብነት ኣብዚ ሓደ መፅናዕቲ ዝተካየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚሲንግ ኣውት ማለት እዩ። ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ እንተ ደኣ ሞባይለይ ዝዝላ መንኮን ስኢን ንኸውን፣ መንኮን ደው ኢሉ ንኸውን፣ እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ዘሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕረ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅናሕና ማለት እዩ። እንተደኣ ነብሰይ ኣካላተይ ክሕፀብ እንተኣእቴ ወይ ዓይኒ ምድሪ እንተኣእቲኻ ናብ ሽንቲ ቤት እንተኣእቲኻ ሞባይልካ ገዲፍካያ ናብ ሽንቲ ቤት ናብ ምሕፃብ ንኣቱ ክንደይ ካባና ኢና ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተደኣ ጭር ኢላ ምስ ዓፍ ርኡ ሞባይሉ ዝቕበል ሞባይሉ ከልዕል ዝፍትን እዚ ብምሉእ ምስ ፎሞ ዝምደብ ምዃኑ ከ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉ ሎ እንተ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክብሎ መርፃነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል ሓደ ካብኦም እንታይ እዩ እዚኦም እዮም። ክሕፀቡ ከለዉ ኣብ ሽንቲ ቤት ኮፍ ኣብ ድብሉሉ ግዜ ሞባይሎም ዝጥቀሙ ሰባት፣ ክሕፀቡ ሞባይሎም ዝጥቀሙ ሰባት። እዚ ንኩላትና እዩ። ምናልባት እቲ መፅናዕቲ ዝብሎ እየ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ። ንኣብነት እዚ ዶክተር ንስማዕ እዩ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their cell phone into the bathroom.
0: እንታይ ድብል ደሎ 93 ካብዞም ኣብኡ ኣብቲ ኣዳራሽ ኮይኖም ድዕዘቦ ደለዉ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተደኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብኡ ትወስድ ልዕሊ ኩሉ ከዓ ናይ ኦሞሮድዮ ናይ መሓዝ ክእለትካ ከዓ ብ46 ሚእታዊት ከም ዝዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ። ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ ካብቶም ኣብ መፅናዕቲ ዘቕረበሎም ሰባት ክንደይ ሚእታዊት ኢኹም ንኽትሕፀቡ ይኹን ሽንቲ ቤት ትጥቀሙ ክትኣትዉ ከለኹም ሞባይልኩም ሒዝኩም ኣትኣትዉ ንዝብል 75 ሚእታዊት እወ ኢሎም። ስለዚ 75 ሚእታዊት ተኽእሎታት ኣለና ኩላትና ከምኡ ክንከውን ማለት እዩ። ብሓፈሻ መፅናዕቲ ስለዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚእታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ፣ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚእታዊት ካብዚኦም ግን ንኽድውሉን ክቕበሉን እውን ኣብ ሽንቲ ቤት ኮይኖም እንዳተሓፅቡን ከም ዝጥቀምሎም ርኢና ኣለና ማለት እዩ። ካብዚኦም 18 ሚእታዊት ዝኾኑ ካብቶም ኣብ ሽንቲ ቤትን ኣብ ቶይለት ኣብ ምሕፀቢ ኣካላትን ሞባይላት ሒዞም መንዳእቱ ከዓ ምስኡ ዝተኣሳሰር ምውዳቕን ምስባርን ናብቲ ሽንቲ ቤት ምእታውን ይጋጥሞም ማለት እዩ። ስለዚ እዚ ኩሉ ድምፂ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓብደሎ ፊር ኦፍ ሚሲንግ ኣውት ማለት እዩ። ኣብዚኣ እውን ምስታ ቀዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ

ኣብ ዓበይቲ ወላሕንቲኻ ትቋፀሮ ትኽእል፣ ነብስኻ ትከላኸል ትኽእል፣ ነብስኻ ከተማእዝን ትኽእል ስለ ዝኾንካ ከም ዓበይቲ ደሰክፍ ኣይኮነን። እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ይኽእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንቲ ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ። ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንቲ ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ካኣት ስለ ዝርኢ ትንእስ ዝበላሓዎም ነቲ ዓብሓዉ ክስተሓወይ ሞባይል ካ ባሃበኒ ኢልዎ ዋ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ። ሕጂ ክሸነላ ማለት እንታይ ማለት እዩ? ንዓ ሒዘስ ኣብ ሽንቲ ቤት ኮፍ ክብል እሞ ከምቲስኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲን ኣውት ክኸውን ክእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ክእል ክሳብ ክንደይ ንጊዜናን ንኩነታትናን እንዳተቐፀፆ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቐልቦና ዝሰልብ ካብቲ ክንበፅሖ ዝግባአና ዋላ ንፀሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምግዳል ክኾን ይኽእል በቲ ግዜ ክኸውን ይኽእል ይኺደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ይኽእል ኣብ ስድራ ቤት ክኸውን ይኽእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተደኣ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት ሸዓተ ገዛ ኣብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣትዉ ከለዉ ብፍላይ መደቀሲኦም ከኣት ከለዉ ቆልዑት መደቀሲኻ ሞባይል ሒዝካዮ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቐልቦ ዝሰልብ ነገራት ወይ ድቃስካውን ክኸውን ይኽእል ብዙሕ ኢና ክንገልፅ ዝግባአና ብዚ ሕፅረ የደብሎ ዘለኹም ነዚታት ዝገብር ኩሉ ሞባይል እቲ ኣቐልቦ ምስዳድ ንምውሳድ ጥራይ ደይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ኣብዚ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ደይኮነ ማለት እዩ። እዚ ክንገብር እንተደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና ኢን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኸውን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ ኢን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ። እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና ድኖት ዲስተርብ ዘለዋ ብኸመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓት 6 ንግሆ ደወል ኣይተቐበሊ። ምናልባት ኣገደስቲ ክኾኑ ድኽእሉ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዚ ኣፕሊኬሽን እዚ እውን ከርአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበለ ኣማራፂ እዩ። ነዚአን እውን ኣሕፅር ኣቢለ ኣብዘን ተሪፈናና ደለዋ ግዜ ክገልፀነ ሰናይ ምክትታል። እቲ ቀዳመይቲ ንሪኣ እምበኣር እቲ ኣብ ሳምሰንግ ሞባይል ባዕሉ ዘሎ እዚ ዲኤንዲ ዝበሃል ወይ ዱኖት ዲስተርብ ድብል ኣብዚ ኣትርእዩ ኣለኹም። ኣብ ሴቲ ንኣቲኻ ብታሕቲ ስዋይፕ ምስ ገበርካ ንታሕቲ ክትረኽባ ትኽእል ወይ ከዓ ኣብ ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ ንድሕር ኢልና እንተ ደኣ ፅሒፍና ከምዚ ኣትርእዋ ደለኹም ክትመፅያ ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛናተይ ከም ትሪእዋ ዘለኹም ኦፍ እያ ደላ። እንተ ደኣ ኦን ጌረያ ዝኾነ ይኹን ናባይ ዝድወል ዕፁው ክኸውን እዩ ማለት እዩ። ኣብዚ እንተ ደኣ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓ ኣላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወል ኣይመፀንን እዩ። ቴክስት ግን ኩሉ ክመፅ እዩ። ድሓር መን ከም ዝደወለ ግን ከብሚስኮል ደረጃ ንዓይ የርእየኒ እዩ። ነቲ ደዋላይ ኣይርእዮን እዩ ቢዚ እዩ ድብሎ ንዓይ ግን መንደው ኢሉ ከም ዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከንብቦ ክእል እየ ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ?

ድኖት ዲስተርብ ምስ በላዕ ምስ ወላዕና ሕጂ እዚኣ ከምዛ ትሪእዋ ዘለኹም ስሊፒን ኢለያ ዘለኹም እንተ ደኣ እዚኣ ወሊዐያ ኤቭሪደይ መዓልታዊ ካብ ሰዓት 1 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለንን እዩ ማለት እዩ ወይ ከዓ ኣነ ክቕበል ፈቓደኛ ኣይኮንኩን ክብል ኽእል እየ ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ ማዓስ ማዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉእ እዩ ዘለኹም ትሪእዎ ዘለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ ቀዳሚ ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለየ ኣለኹ ስሊፒን ታይም ወይ ናይ ግዜ ድቃ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ዘሎ መዓልትታት ኣብዛ ሰት ታይም ድብል ዘሎ ከዓ ሰዓታት ማለት እዩ ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና ብድሕሪ ሴቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪ እዩ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል እውን ከነእቱ ንኽእል ኢና ከምዚ ድረአኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየ ክህብ ኽእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣነ ሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት ኢለ እንድሕር ገይረ ኣለኹ ኮይነ ግን ንመንክ ክትቅበል ትደሊ ድብል ከዓ ኮል ሴን መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ የ ክትብል ትኽእል ኢኻ ናይ እገለ ግን ክቕበል እየ ናይ ስራሕ ክኸውን ኽእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክተእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ኽእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚኣ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ 3 ግዜ እንድሕር ደው ኢሉ ግን ተቐበል እዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንተ ጌርካያ ኣብ ውሽጢ 15 ደቂቕ እንተ ደኣ ደጋጊሙ ደው ኢሉ ተቐበል እዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል ኢኻ። እዛ ሜሴጅስ ትብል ደላ ግን ኦል ተጌርናያ ናይ ፅላእኒ ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊበዮም ዘለካ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተደኣ ዘይብለን ኮይኑ ኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ኽእል ኣብካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕ ሚ ኣውት ትብል ኣፕሊኬሽን ኣላትና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን ማዓስ ንኣብነት ኩክሎክ ትብላላ ብዛ ላዕሉ እንድሕርኢኹማ ኩክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን ገይረ ኣለኹ ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀናሕና ማለት እዩ። እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪእዩ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 ሃወር ን 30 ሚኒትስ ትብለኒላ ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም ሕጂ ብናይ ሰዓት ኣቋፅራ 8:20 እዩ ዘሎ። ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ክትከውን እያ። ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ እንድሕር ዳኣ እዚኣ እንድሕር ዳኣ ሎክ ጌይረያ ፓስወርድ እንድሕር ጌርካ ክትከፍታ እንተደሊኻ ውን ኣይተፍቅደልካን ክትምለስ እንተደኣ ኮንካ ሪስታርት ክትገብር ኣለካ። ንኣብነት ሰዓትን ፈረቓን ኢለ ኣለኹ ኣብ ውሽጢ ሰዓትን ፈረቓን እንተ ደኣ ድሓን ወይ ክድውል ደልየ ወይ እንተ ደኣ ተጣዒሰ ክመልሳ ደልየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት እዩ። ሪስታርት ተጌርካያ ክትገድፎ ትኽእል እያ። ስለዚ ኣብዚ ናይ 25 ደቂቕ ክትከውን ትኽእል ናይ 20 ደቂቕ ናይ ሰዓት ድላይካ ማለት እዩ ዋላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ። እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተ ደኣ ኮንካ እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል ኢኻ። ከምቲ ኣቐዲምና ዝረኣናዮ ስኬጁል ምሸት ምሸት ካብ ሰዓት 10 ክሳብ ሰዓት 5 ክትብል ትኽእል ቀትሪ ካብ ፋዱስ ክሳብ ሰዓት 2 ክትብል ትኽእል ወዘተ ኣድ ስኬጁል ኢልካ ከዓ ከምቲ ኣቐዲምና ዝረኣናያ መዓስ ትጅምር መዓስ ከትውድእ መዓስ ከትደጋግማ ሶኒ ሶኒ ዲኻ ካብ ሶኒ ክሳብ ሰንበት ዲኻ ወዘተ ኢልካ ከዓ ሴቭ ክትብላ ትኽእል ማለት እዩ።
ስለዚ እዚን ካልእ ኣማራፅታት እውን ኣሎ እዚ ዩሴጅ ታይም ገለ ዝብል ደሎ ምስኡ ዝኸይድ ዝበዝሐ ባተሪኻ ድወስተልካ ዝበዝሐ ዝተጠቀምካሎ መንዮም ወዘተ ኣብዚ ዩሴጅ ታይም ክትርኢ ትኽእል ወዘተ ተቐንዲ ንሕጂ ተገድሰና ምዛ ትምህርትና ትኸይድ ግን ክልተ ነገራት ርኢና ኣለና ማለት እዩ ኣብዚ ሕጂ ዝኾነ ይኹን ብዘይ ምርባሽ ስራሕካ ክትሰርሕ ወይ ታይም ብሎክ ጌርካ ክትሰርሕ ዘኽእሉ ክልተ ኣማራፅታት ንሎሚ ዘዳለኾም እዮም ነይሮም ማለት እዩ ታንክ ዩ እምባርከስ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ እዚ ንሎም ማዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከተሎ ፀናሕኩም ኣብ ሓሙሽተ ክፋላት ወይ ኣብ ሓሙሽተ ፍሉያት ኣርእስታት ዝመፀ እዩ ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ ገሌና ኣብ ቤት ፅሕፈት ኣብ ንኾነሉ ግዜ ገሌና ምስተፈላለዩ ዝኽግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናዮ ከም ንኸውን እርግፀኛ እዩ ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣት ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣት ምስ ምህላው ንሕና ከዓ ደቅናን ንኣሽቱ ወለዶናን ክንምህር እቲ ኣገባብ ከነማእዝንን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ ምናልባት ኣብዚ ኣርእስቲ ዝህልወኩም ርእቶ በዚ ናይ ወትሮ ኣድራሻና ብንሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ንኽእል ኣብዚ ዘይጠቐስናዮ ክኸውን ንኽእል ንኩሉ ኣኻኺብና ነዚ መደብዚ ካልኣይ ክፋል ክንገብረሉ ንኽእል ኢና እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም ውን ናትኩም ርእቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተዳ ርኢናዮም በብሓደ ናብዚ ነብስና ኣብውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎም ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኹምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከተሎ ፀናሕኩም እዩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን ሰናይ ቅነ

0: ወደ ግደፍኒ ግደፍኒ በጃኺ ለኪ
1: ግደፍ ባና ሐሳብኩን
0: ሕጂ ከንታይዲ
1: ንነፍሳ ሐተት ካባይ ከበዳ ሐሊፉ መንከዛረብ ከሐደደኻ መትከልት ሆነ አብሃው ኸይ
0: ተኾነ ኸሞ
1: ተኽብሮ ንሱ ተዓነት መንገዲ ይነግረካሎ
0: አደ በዚህኒ በዚህኒ በቃ ክሳ ማዓሲ ንሱ ብዝበለን ጥራይ ኸይ መሳቶ ይባራዮም ንነፍሶም ኮይኖም ንሱ ድሮም ሕግዙሎ አነ ግዳ
1: ናይ ባሃካ ሐሊኻልና እንተኾንካ ነዚ ቀትሪ ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምሃ ገለ ኣበርክት ዮናስ
0: እምበኣር ንስኻ ኸም ኢልክኒ
1: ግደፍኒ በጃኻለካ ንነፍስኻ ምሰል
0: ሕጂ ኸንታይ ዶ መሲሎ ኣሎኸ
1: ላዕሊ ላዕሊ ትጠምት
0: ኣደ ኣባህላ ክይተረዳእኒ
1: ዮናስ ወደይ ብልጭልጭ ንዒንትኻ ይዐውሩ ኣሎ ኣብ ትሕትኡ ባንታይ ከም ዘሎ ርአታ ዮናስ ወደይ
2: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፉን
0: ስለዚ
2: ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይትወሳኒ ነገር ኺድ ግዳ ናብ ስራሕና ንመለስ
1: ሓቅሎ ዝወደይ ስምዓዮ
0: ፅቂኢልካ በቃ ፍረዘይ ትህብኦም ዕድሜና ምሉእ ኮለን እንዳበለ ትወዲኣቶ
1: ምሳይ ድኻ ዮናስ ወደይ
0: ብነፍሴ
2: ዮናስ እዛኦም ህይወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸዊኢልካ ይኸውን ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን እያ
0: ኣታ መትከልሓ ወይ ነዛኦም ዕድሜኻ ምሉእ ተኻና ክንከያ ንሓሊኸን ግን ወላ ሓንቲ ዝዕግፍ ፍረ ይብላን ነብስና ኸም ኣለ ኪማትና
2: ፃዕርኻን ጉልበትካ ናብ ውሃሂትካ ምስ ተዓመም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኽረና
3: ኣስመረተይ ከመይ ውዒልክን ደሓ ንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
0: ማማ ገነት ከመይ ውዒልክን
3: ፅቡቕ ዮናስ ወደይ
1: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
3: ፅቡቕ ኣስመረተይ ድሓን ኢና ኣትና ኣስመረተይ ሎሚ ፅባሕ ክመፅእ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለ ክምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩ ኹንቀኒ
1: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
3: እንክነበላ ዝሓዞ ሓዞኦ ተቐበላኒ
1: ዋይ ኣንት እንታይ ኣሰኪፍክን ነይሩና እንድዩ
3: ኣንትና ኣስሚረይ እዚ ረኣየናይ ኮይኑ ፀብሒ ደርሆ እንዳኣሉ
0: ኣንትን ማማ ገነት ክንደይ ጥዑም ቃልኣ ተዛሪብክን ደርሆ
2: ኣደ ሓንሳ እስከ ሓንሳ እሞ ይትቀበል እያ ይሂ ደኣ ስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
3: ወሪድ ንዶ ገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሑ ደርሆ እዩ ዳሓር ከዓ ተኻፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
2: ዳሓንዳሓንዳሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከየት ከሃብ እዮም
0: ኣታ መትክልሓ ወይንቲ ኢኻ ዝዛርበ ኣለኻ ነዚ ዘረበስ ክትመልሶ ያበጃኻ ኸሊ ንበጃኻ ኢለካ
3: እዛናትካ ጠራዓርዓካ ኣነሲ ካብ ለውጡ ዘይብሉ ዓሰርተ ግዜ ድግንጋብ መግቢ ትበልዑ ገለ ለውጡ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
2: ብትካቦ ዝድልል ኣካላት እሞ ዘየድልየና
3: ለማኒት ኢኹ ማለትካ ድዩ
2: ንብድዕ ዝኸውን ልሳን የብለይ
3: እንታይ ንምባል ዳኢኻ
2: የቐኒልና ንምባል
3: ኣየ ካብ ፍረ ዘይብልዎም ዓሰርተ ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ፀጋታትኩም ምጥቃማ ይመሓሸኩምን
2: ስምዐኒ ትንፋስ እዛኦም ኣብ ደመረ ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ
3: ኣይ ብዘይ ሓገዛ ይከውን እዩ እዚ ሕጂ ዘለኹም እዋን ከዓ ኣዝዩ ከቢድን ፈታንን እዋን እዩ ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተፀጋዕ ነገራቱ
2: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና እኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና
3: ኣመና ምትራርሲ ፅቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ ሓደ ግዜስ ልምልም ምባል ከድልየካ እዩ
2: ዳሓን መምሪጫና

0: ሕርያና ይዋፃና
1: መቸም ምዕባለታተይ ትሪኦ ትህሉ ኢኻ ኣብ ቀረባ ግዜ ገለተ ኣምራታዊ ዝኾነ ነገር ከርእካ ኣበይካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ
2: ይኣክል ይኣክል ዝዘረባ እምበር ኣነ ከይፈላጥኩ ጠዋይ ልብሕስ ክንህን ቀሪብክናኒ ህሙዋ
0: ኣደ ኪኖቲ ፃዕዳ ፍሽኽታ ፀሊም ሰሓቕ ተሃቢኡ ኣሎ
3: መትከል ኣደ ኣቶም ሰባት እንታይኹም ትኾኑ ዘለኹም ክንዲ ክሕግዘኩመ ዝበለሲ ተሳውግዋ
1: ዳ ሓንዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕው ይንዕኻ ንፀኒኻ ናይዚኦም ግንዳሓን ወይለይ
2: ዮናስ ተንከስ ሞበል ካብዛ ገዛ ክንረአ ኢና ኪድሞ ድሓን
3: ፅቡቕ ዝገበረ መቸም ፅቡቕ ኣይፍደን ድዩ
2: ኣጠቕላዕ ዘረባ ደይ ታዕርዮ
3: ኣደ ህድእ ሞበሊ ማማገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም ተሎ ኸ በዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ በዕልኹም ተሰዋጉ ዋዕ
0: ዮናስ ከም ስድራ ነብስና ዝኽኣልና ኹርዓትኩም ክኸውን ዘብቅዐና መትከል ኣለና ብነብስና ንሕደር ኢኸ ዝብል ትጭርሑ
3: ምንባር እኳ ሓንሳ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸ
0: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ
3: ማእስኻ ግን ንዓይ ክሰምዓኒ
0: ብልብኻ ክትሓስብ ምጀመርካ
3: መትከል
0: ኣቤት ኣቤት ዮናስ ዮናስ ኣስተውዕል ስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጎይቶ ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪንዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ
2: ሓኩሎ ዘረባ ዓበሃውሃዶ ይሰምዕ
3: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብዚ ከርተት እንዳበልኩ ዘሕልፎ ከደልኩም ኣለኹ ከደልኩም ከደልኩም ናብ ዓዲ ገነተይ
2: ኣተቕልዕ ንዓኻ ንደ ዮናስ
3: ዮናስ
2: ኣተሓሰዮናስ ናቤናስ
0: ዮናስ ንዓኻ ንደ ዮናስ ሓዊ ኪኖ እዚ ሕጂ ብልጭልጭሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልእ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ

0: ገነት ገነት ገነት እዚ ኩሉ መንግስተ ሰማይ ክቐምጠካ ያልክኒ እዚ ኩሉ ዝደለኻ ክበካ ያልክኒ ገነት ገነት ሕጅዳ ናበይ ናይ ምድረበዮ ደርቢኽኒ
1: ካብ ቤትካ ወፂኻ ፅቡቕ ኣይርከብኒ ንስኻ ድማ ካብታ መድሃኒት ኩሉ ዝኾነት ኦምኩም ርሒካ ከመይ ከመይ ፅቡቕ ትፅበ ካብ ሕጂ ድማ ጌና ናተይ ኮካ ክትነብር ኢኻ
0: ገነት ገነት ግደፊ ግደፊ ቓልካ ሃለዉ ግደፊ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓንዶ ውዒልካ
0: ክንደይ እኳ ፅቦ ስራሕ እሞ ከመይ ኸደልካ ኣሎ
1: እለ ባምዓሙተሉ እዩ ነገሩ
0: ኣይሓዝኩ ኸዓ
1: እሞ ቃልወልባ እንተ ነጊረካ ድኣ
0: መቸም እዚ በፂሕኻዮ ዘለኻ ከም ስጉምቲ ተሓስቦ እንተለኻ ገናገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና እዩ ዝሕብነኒ
0: ሕጂ እውን ኣይሓዝኩኻ
1: ብሃም ዲኻ
0: ንመን ይኻታ
1: ወቅዓዊ ቋንቋ እኮ የተጠቂሙ
0: ኣዘራርባኻ ንፁር ኣይኮነ
1: ንለባ ምኣምተሉ እኮ ኢለካ
0: መትከል ተቕምጡ ክንዶ ተዛርብ
1: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለ እዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
0: ናብ መምፅአ ኢዶ ኸኣቱ
1: ከምኡ ኸሓይሽ
0: ብኽብረትካ እዛ ኣምዶ ኽትበኒ
1: ወጣዒትኸ ንየኒትኦም ኢኻታ
0: ነዚያ
1: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
0: ቀልዲ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክትቀመላ ድሕር ምፅንሐይ ሕጂ ድማ

0: ኣይማኖም ሰሓፀን እያ ሕጂ ግን ንብረተይ ክተረክበኒ
1: ኣብባሓጎኻ ንፉዕ ደራሲ ፅውፅዋ እዩ ኣብዚኣ ግን ዓባይ ስሕተት ፈፂሙ ክተረጋግፅ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
0: ደኣን ደሓን ብዛዕባ ዝፀገም ዘለዎ ኣይኮነን ሕጂ ጥራይ ነዚ ን35 ዓመታት ፅቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፃማኻ ክበካ ዓስምኻ ነገረኒ
1: ካብዚ ዕቡድ ሕልምኻ ከበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ስራሐይ ክሰርሕ
0: ስማዕ ንስኻ ነበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሕ ህዝበይን ጥራሕይ ክተርፍ ኣበደን
1: ኣነ ዶ ፀማም ዲኻታ እዛኦም ናህና ናይ ዋናታ ተያብለካ ኣለኹ
0: መን ኢሉ
1: ኣነ ኢለታ ዝዝረአካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
0: ስለዚ
1: ኣይኮነን እንዶ ክትሓስቦ እንተ ሓሊምካያ ጥራይ ኣሰር ኣቦታትካ ክትስዕል ኢኻ
0: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
1: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰር ኣቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍረኻ ታለ ሕጂ ስራሓኒ
2: ኣተ ሰብ የለ እንድዩ ወያነ ወደ ወያነ ወደ ወያነ ኣታ መትክር ወደ ና ሓግዘኒ ወያነ ወደ ኣተይኖስ ወደ ወያነ ኣተይኖስ ወደ እናነገርኩኻ ወያነ ወደ ወያነ ወደ
1: ይደ ይሄ ናስሓ ወይ ኣትደ እንታይ ረኺቦ ይሄ ናስሓ ወይ እንታይ ኮይኑ ወይ ሓወይ ኣታ ተፃዊቶምሉ እንደማታ ኸላእ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
1: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ እኒኻ እንካ ሞ እንካ ካብዚ ፍርኦም ሂወት ቅመስ ብድድ ክትብል ኢኻ ዝሓወ
2: ተቕበሉስ ወደይ ኣጆኻ ዮናስ ወደይ ኣጆኻ
1: ኣየ ዮናስ ሓወይ ነጊረካ እንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ሂወት ተፈሊና ትንፋስ የብልና ፈፂምና ክንነብራይ ንኽእልኒ ኢና ሰምዓን ለኻል ኣብ ትሕቲ ዛፅላልኦም ብደመ ሰማዕታት ይዕፅምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ክብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብራይ ንኽእልኒ ኢና ንሕና ዮናስ
0: ልከ ንዓና እውን ከምዚያ እያ ትብፅሐኒ
1: እንታይ ኢልካ
0: ትብፅሐኒ ኣብለካ ኣሎ
1: ኣነ ዶ እስከ ድገማ ኣብለካ ኣለኹ ትብፅሓና ይብፅሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታታይ ኣብለካ ኣለኹ ኣኮንዶ ክብፅሓኩም ነቒፁ ዝወደቐ ቆፅላ ክትንከፍ ከማን ኣይነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ክጥፋ
0: ድሓ ኣነ እንተዘይኣሳለጥኩ እቲ ብድሕራይ ዝመፅእ ወለዶ ግን እንታይ ይገብር ክትርአ
1: ጥፋ ኣብለካ ኣለኹ ነዳይ እውን ነዳይ
2: ሰነፍ ወሰነፍ
1: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ክንርዮ ኢና
3: መትከል ሓወይ
1: ዮናስ ከም ዓለምና ንኹን ዲተሓሳስባኸ ንሕና ካብዛኦም ህይወት ተፈሊና ክንነብር ኣይንኽእልኒ ኢና ዮናስ ገላዩ ኮይንና ክንነብር ማለት እኮ እዩ
2: ሓቁሎስ ወዲ ዮናስ ወዲ እዛኦም ዋላ ድኣ ፍሪኣ ውሑድ ይኹን እምበር ፀምና ግን ሓዲርና ይንፈልጥኒ ኢና
1: ኣብዚ ዝሓየለ ዝመሰሎ ድላዩ ዝገብረሉ ሕጊ መዓሙቕ ውልቅያኖስ ኣብ ዝነገሰሉ ግዜ ብፍልጠትን ብሓይልን ሓያል ክትከውን ዘገድድ ዘበን እዚ ድማ ኢድ ንኢድ ተተሓሒዝና ጥራሒና ክንሰጉሮ ንኽእል ዮናስ ሕጂ እውን ነዛኦም ህይወት ደምና ንረሃፅናን እናኸፈልና ክንሕልዋን ከነልማዓን ክንግደድ ኢና ምኽንያቱ
4: ናትናይ ንህብን ዘይናትናይ ንገልን

ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ፍትዋት ደቀይ ክቡራት ስድራ ቤታት ከመይ ኣለኹም? ኣብ ኩሉ ቦታታት ዓለም ዘለኹም ኣብ ውሽጢ ሃገር ዘለኹም እምበኣር ሕጂ ከዓ ልክ ኣብታ ሰዓትና ኣብታ ግዜና ከጠፍ ኢልና መፂናኩም ኣለና። ከመይ ቀኒኹም? ሕራይ እምበኣር ሕጂ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ንመፅእ ኣለና። ሓንቲ ደርፊ ክጋብዘኩም ኢና ኣኻትኩም ጀባእ እዚኣ ንዓኹም

0: መጀመርያ እንኳዕ ድሓን መጻእኪ ካበይ ቦታ ኢ ክመፅእኺ? ዳዕረ ጳውሎስ ኣብ ቤት ትምህርቲ ባዕረ ጳውሎስ ራቀይ ክንደይ ክፍሊ ረብዓይ መበል ክንደይ ኣውፅኢ ክለብዘበ ኣብቲ ትምህርቲ ሻብዐይቲ? ፅቡቅ ኣለ ክዛ ጓለ ምስቶም ቶፕቴን እያ ማለት እዩ። ሕራይ ሕጂ ተመስለኪ ሙሉእ ሽም ክንገርና።
1: ኣነ ባይሎ ዲቦራ ሃልበባል።
0: ኦኬ ዲቦራ፣ ፅቡቅ ዕድል ሞነ ኣብዚ ሸሞንቲ ስእሊ ክርእየክ። ሕራይ ሕንቅል ሕንቅሊተይ ወይ ገለ ኣለኪ?
1: ሕንቅል ሕንቅሊተይ
0: ሰናብ ሰናቢተይ
1: ንእሽተይ ጭሊቃ ኣብ ጎቦ ጠሊቃ
0: ንእሽተይ ጭሊቃ ኣብ ጎቦ ጠቢቃ ፅምብላልዕ እንታይ ደ እዝኒ ኣይዋ ኣብ ጎቦ ጠበቀ ዘ ጭሊቃ ጭሊቃ እንታይ
1: ኣውሽጢ
0: ጭሊቃ እንታይ
1: እያ
0: ንእሽተይ እንታይ
1: እዝኒ
0: እንታይ ቅጫ ድያ ባኒ ድያ እንታይ እያ ጭሊቃ ኣይፈለጥከን ሓንክ ትፈልጥ እያ ጣይታ ጣይታ ምሽ ማማት ስንክት ዓብዓቡ ስንክት ትምሮ ትምሮ ሽዑ ኣብታ መወዳእታ ኣብታ ናይ መትሓዚት እታ ሸንኬር ኣለዋላ ንበላ ቁር ትተር ዋይ እዚ ክንዲዚ ዓባይ ኣይኮነትን ኢልከ ድፍእ ተብሎ ድያ ኣይተብሎ ትስንክት ዓቂ ስንክት ስከሽ ንእሽተይ ትኸም ክንደዚያ ኣቀይ ጨለቃ ትበሃል ኣራይ ኣይትረሲዐ ማማ ሰንኪታ ትፈልጥከምኡ ኣይረእኽያ ንበሪ ድሕሪ ሕጂ ተተሪፋት ከ ኣርኢ ንበል እያ ወይ ከዓ በዓልኺ ጓል ንድሕር ኣለካ እዎ ንሕንሕን እዛ ጓለይ ንሕ ዲቦራ ንሕ ጉየይ ጉየይ ትብላ ድኣ ንድሕር ጣይታ ክትምህራ ደልያ ንጓላ ንሕንሕሽዕ ጨለቃ ከምዝገይረ ከሰስ መጀመርያ ጨለቃ ድሕረይ ዓብኹ ከተብለ ትኽእል ሃቂ ከም ሕራ ሕጂ ብሸሞንተ ስእሊ ርአይ ፋብሪካ ሳልሳ ኣፍ ሂምቦል ሓዚ ሓዚ ስእሊ ረአዩ ቁፅሪ ክልተ ወደብ ዓሰብ ሓዚ እያ ኣብ ቁፅሪ ሰለስተ ኣብ ቁፅሪ ክልተ ኣብ ሰለስተ ረአዩ መዓልቲ ናፅነት ሽም ኣርባዕተ ክፍሊ ተዕሊም ንናፅነት ከምፁ እዞም ኩሎም እዚኦም ተዓሊሞም ኣራይ ቁፅሪ ሓሙሽተ ክፍሊ ዜና ድምፂ ሓፋሽ ኤርትራ ካብ ሜዳ ሽዱሽተ ግንባር ናቕፋ ግንባር ናቕፋ ድፋዕ እዩ ተጋደልቲ ብዝኮይኖም ውዳእ ቢሎሞም ነቶም ፀላእቲ ሸውዓተ ጋራጅ መኻይኖም ኣብ ዝዕርይዎን ነይሮም ተጋደልቲ ጋራጅ ረአዮም ኣብ ቁፅሪ ሸሞንተ ዘመናዊ መሕለቢ ከብቲ ናይ ኮርፖሬሽን ጥሪትን ዘራእትን ሒዝክምሽ ድፍዕ ሕጃ ደስ ዝበለ ቁፅሪ እንታይ ነይራ ኣብዚኣ ሕረ ዘመናዊ እያ
1: ነራ
0: ፅቡቅ ድሓን ተረዲአ ክሎ ክስከ ከምኡ እንደ ለካ ንመወዳእታ ድሓን ክረኺብከ ያኸ ኦኬ ሕረ ክስከ ረአያ ጀርአያ ዘመናዊ መሕለበ ከብቲ ድሓን ዘራእትን ጥሪት ስለዝበልኩ ሸውዓተ
1: ጋራጅ
0: ሸውዓተ ሸውዓተ ናብዚ ትርአይ ሸውዓተ ሸውዓተ እንታይ ነይራ ጋራጅ ጋራጅ ነይራ ጋራጅ ተ ነይራ ክርአ ኢና ጋራጅ ድሕር ነይራ ክርአ ኢና ሓቂ ተኮይና ሸ ሓቂ ኸ ክብለክ ጋራጅ ብራዋ እዛ ጓለይ ድብብ በለ ካለካ ጋራጅ ክንደ ሽዱሽተ ግንባር ናቕፋ እንታይ ነይሩ ግንባር ናቕፋ
1: ከምዚ
0: እንታይ ነይሩ መሬት ተዃዕተ ከናለ ጉድጓድ እንታይ ገብርዎ ኣብኡ ተጋደልቲ ኣብኡ ሕዙ ዚዕለ ሓቂ ኸ ሓንቲ ተነ ስከ ረያ ኣብዘረይ ረይ ነቲ ፀላእሱ ኣብዝኮይኖም ኣብታ ጉድጓድ ክመፅእ ከሎም ኮይኑ መዘንግዕዎ ከይጠፋ ክምዕንቲ ቁፅሪ ሓደ
1: መስርሒ
0: ስልሲ ስልሲ ስልሲ ብምንታይ ኣትስራሕ ስልሲ ኮሚደረ ሽጉርቲ

0: ዓዳ ሽጉርቲ ሕጂ መስርሕ ስልሲ ቀያሕ ዳ ኮሚደረ ስልሲ ፋብሪካ ሳልሳ ስልሲ ኣምፅኺያ ኣባቀላ ሳልሳ ርኢኺ ስልሲ ካብኣ ማውፂኦማ ሳልሳ ኢሎማ ዘለዎ ነዛ ስልሲ ሓቀ ካብኣ ወፅያ ደላ ሕረ ሕጂ ቅደፊ ኢኸ ካልእ ቆፅሪ ደስ ዝበለክ ክልተ ሰለስተ ኣርባዕተ ሓሙሽተ ትር ኢለና ኣለዋ ክልተ ሰለስተ ኣርባዕተ ሓሙሽተ ሕስብ ኣቢልኪ ራይ ሕጂ ከዓ ድፍኢ ቁፅሪ ክንደያ ሓሙሽተ እንታይ ነራ ኣይኮነትን ዘመዳ ነዛ ቴሌቭዥን ኣፎርቶ እንታይ ኣሎ ወይ ኣጆኸ ዘ ዙ ዚ ዛ ዜን ረያ ዘመዳ ነዛ ቴሌቭዥን ለክና ክፍሊ ዜና ኣቀ ንሓነ ግን ኣለክ ናይ መወዳእታ ሓንቲ ላትክ ሕጂ ዓሲብክ ክልተ ሰለስተ ኣርባዕተ ሕሰቢ ናይ መወዳእታ ሓንቲ እየ ክትፃወቱ ሽዱሽተ እየ ክትፃወቱ ማለት እዩ ሓሲብክላ ሓሲብኪ ሓራይ ምስ መፀት እንታይ ኣይኮነት ኣይኮነት ኢልክያ ነርካ ቅድም ኣቢልክ እጆ
1: ተዓለምቲ ናይ ውግእ
0: ተዓለምቲ ናይ ውግእ ናይ ውግእ ንስኹም ኮን ኣብ ቤት ትምህርቲ ናይ ተምሃሮ ተዓለምቲ ከማ እንትኾኑ እዮም ማቀይ ተዓለምቲ ናይ ውግእ ኣቀኢኽያ ተዓለምቲ ናይ ውግእ ተጋደልቲ እዮም ኣራይ ብራዊ ዛጓል ይግዳ

0: ሕረ ሕጂ ክንጀምር ኢና። መጀመርታ ከመይ ኣለኺ?
1: ፅቡቅ።
0: ኳዕ ድሓን መፃኺ?
1: ሓንፀናሕኹም።
0: መን እሞ ሙሉእ ሽም ክዛ ጓለ?
1: ስመይ ኔቪ ኦፊሰር ሄራን ድሓኖ ምበሃል።
0: ኔቪ ኦፊሰር ኩሉ ቀይሕ ባሕሪ እዚኦም ቀይሕ ባሕሪ ዓሰብ ንዓና እዩ ድብሉ እዚኦም እንታይ ክትብል እዮም ነዞም ዓሰብ ናትና እዩ። ክንደይ ዓይኒ ኣለና ሞ መጀመርያ ዓይንና ክንደይ?
1: ክልተ።
0: ክንደይ ወደብ ኣለና?
1: ክልተ።
0: ሕጂ ሓንቲ ዓይኒ ክሳሃብኒ እተይለክ ትብኒ ዶ? ኣይወሃብኒ ዓይኒ ክሓቀይ ሓንቲ ወደብ ክኸ ማለት ሲ ኣነ ሓዊ ክንዴ ኣቦ ክንዴ ንሳኺ የ ድነብር ኣለኹ ካብ ካልእ ቦታ መፅኡ ወደብ ባፅ ዓሰብ ሃበኒ ተይሉካ ትቦ
1: ኣይሰቦን ኢኻ
0: እንታይ ዳ ትብሎ? እንታይ ትብሎ?
1: እቲ ወደብ እንታይ ሂብከስ እቲ ኣታዊ ናይታ ሃገር ብመራኽብ ገራ ብዙሕ ነገር ካብቲ ባሕሪ ዋላ ጨው ዓሳታት ክትሸይጥ ብምሻጥ ዝተፈላለዩ ኣታዊ ክትረክብ ስለ ትኽእል እቲ ወደብ ሲ ሓደ ካብ ኣገዳሲ ነገራት ናይ ሓንቲ ሃገር ምዃኑ የረዳው።
0: ተረዲእ ዮ ዳሕራይ ከዓ እንዳማቱ ምዃኑ ከዓ ትፈልጥ። ዳሕራይ ናፅነት ክመፅእ ከሎ ከዓኒ ኣብኡ ስኒ ተኸፊሎም ደው ሰብ ተኸፊሉሉ ዶ ዋጋ ናፅነት ክብል ከሎ መስዋእት ምሻል ዳሕቀ ኣብኡ ተሰዊኦም ዶ ተጋደልቲ ምሽ ትርእየ ክብዚ ኣብ ቲቪ ከማን ብመራኽብ ክኣትዉ ከለዉ ገለ መለታት ናይ ምንታይ ቅጫ ደኣ መስዋእቲ ዝኸፈልናሉ እሞ ከዓ ናይ ኣባሓጎታትና ገንዘብና ኣብ ቁፅሪ ሓደ ደሴት ዳህላክ ራእያ ደሴት ዳህላክ ኣብ ቁፅሪ ክልተ ክፍሊ ታዕሊ እዚኦም እዮም ኣብኡ ኣብና ዓሰብ ሓራ ደውፅዋ ሰለስተ ዕለተና ፅነት እልልልልልልል ኣብ ቁፅሪ ርባዕተ ሳልሳ ፀብሒ በዚያ ክትምክር መዓት እያ ኣብ ቁፅሪ ሓሙሽተ ዲጋ ገርሰት ሓዚዮ ምእንቲ ከይተብል ዳሓንቀስ በል ወደ ባፅዕ ሓዚ ብርእሰ ቁፅሪ ሽዱሽተ ማለት እዩ ኣብ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቁፅሪ ሓደ ራይ ኣብ ቁፅሪ ሸሞንተ መጓዓዝያ ገመል ማለት እዩ እሞ ሕጂ ቁፅሪ ድፍኢ ደስ ዝበለኪ ቁፅሪ ሓደ እንታይ ነይራ
1: ደሴት ዳህላክ
0: ደሴት ዳህላክ ደሴት ኣብ ምንታይ እዩ ዝርከብ
1: ኣብ
0: ባሕሪ ሽዑ እንታይ እዩ ማይ ኣለዎ
1: ብባሕሪ ዝተኸበበ
0: ብራወፀጓላይ እዚኣ ንዓኹም ንዓኸ ከዓ እዚኣ ብባሕሪ ተኸበበ ንቁፅ መሬት ደሴት ዝበሃል ኣግራብ ዘለዎ ዳህላክ ከዓኒ ቀደም ታሪካዊ ቦታ እዩ ደሴት ዳህላክ ዳህላክ ደሴት ዳህላክ 10 ነጥቢ ምፅእ ከለኺ ቀፅሊ ሰለስተ
1: መዓልቲ ናፅነት
0: መዓልቲ ናፅነት ከምኡ ዲ ሓቀ ኣብ መዓልቲ ናፅነት ኣዴታ እንታይ ይብላ ዕልል ብላ ሓቀ በልስካ ዕልል ዕልል ሃብኪ ዕልል ወስኽላ ዕልል ሃብኪ ራይ ዕልል ካዓ በሉስኻትኩም ዝወደይና እዚኣ ተፀጋዕ ብራዋ እዚኣ ንዓኻ እስከ ክርያይና መዓልቲ ናፅነት ሰብ እናተሓወሰ መዓልቲ ናፅነት ኣምፂኽ እያ ኣለኺ ድንቂ ድፍኢ እንደገና ሓሲብኪ ሸሞንተ እንታይ ነይሩ
1: ሸሞንተ ጓዓዝያ
0: ቁጥሪ ሸሞንተ መጓዓዝያ መጓዓዝያ ማኻይን ድዮ
1: ኣግማል
0: ኣግማል መጓዓዝያ ኣግማል ርእሲ ኣሎ ኣባ ኣግማል መጓዓዝያ ብራዋ ዘጓለ ዋ ርእሲ ኣሎ እንደገና ቀፅሊ
1: ሸውዓተ ሓመድ ድስ ዓዋተ
0: ዓስከር ቁፅሪ ሓደ
1: ብረታዊ ቃልሲ ዝጀመረ
0: ኣበየናይ ጎቦ እዩ ነይሩ ኮን ወደይ
1: ኣብ ጎቦ ኣዳል
0: እንታይ ገይሩ ዩ ተኩሱ
1: ቀዳሜት ህብረት ምስ 13 ተጋዳልትን 9 ዓሮክተ ጠመናጅን ገሩ ቀዳሜቲ ስፈሰ ሓመድ ኢድሪስ ዓዋለ
0: በቃ ታብረት ከዓ ኣብ 10 ትበሃል ነራ ኣብ 10 ጀማሪ ሰውራ ሰሚዕኸ ኣለኸ ሳሕበል ሕጂ ድፍእለኸ ብራዕ ዛ ጓለይ ንፍዕቲ ኣንበሳ ቆፅሪ ድፍኢ ደስ ዝበለክ 4 ምፅእ ከለኸ ዘይሓስብ ኣይንገድ ዝሓስብ ይንገድ ይኽሰብ 4 ጅቡኡ ክመ መልቕል 4 ቁፅሪ 4 4 ጅቡቶ እንታይ ነራ
1: ወደብ ባፅዕ እዚ ደሴት ወደብ
0: ኣይኮነትን
1: ወደብ ዓሰብ
0: እዋ ይብላዕ እዩ
1: ይብላዕ
0: ይብላዕ እዩ ይብላዕ እዩ ቀይሕ እዩ ከማ ሳልሳ መሊዕኻ ድሓን ሓንቲ ላትክ ናይ መወዳእታ ይብላዕ ቀይሕ እዩ ኢለክ ነረ ደስ ዝበለክ 2-5-6 ኣለክ ካብአን ሓንቲ ክትመርፂ ሓሲብክ ናይ መወዳእታ እንድያ ቃዕ ኣብልያ ቁፅሪ 2 ቁፅሪ 2 እንታይ ነበረት
1: ወደብ ባፅዕ
0: ኣይኮነትን
1: ተዕሊም ዩ
0: ተዕሊም ትዕሎሙ ዶብ ትምህርትኹም ትዕሎሙ እምበር ምስ ጥርጥር ትብለኹም
1: ስፖርት
0: ስፖርት ገብርዎን ተዕሊም ማለት እንዲ ስኸመ ክፍሊ ተዕሊም ምፅኽ ኣለኸ ተዓዊትከ ሕራይ ሕንቅል ሕንቅል እተይ ኣለክ ድ በልና በለ ንኣይ በለና ሕንቅልሕንቅልሕንቅልተይ ሰናብ ሰናብተይ
1: ካብ ከብዲ ድያ ወፅያ ሕቆ ድያ ተነድ
0: ካብ ከብዲ ድያ ትወፅእ ሕቆ ድያ እንታይ ትገብሮ
1: ተንዶ
0: ዋ ተሓስብና በለ ካብ ከብዲ ድያ ውፅያ ስ ክንደይ ወርሒ ድና ንሕና ኣብ ከብዲ ድና ኸፍ ንብል ምስጠነሰት ማማሲ ንዓኽሲ ወይ ከዓ ንዓይ ኣብ ከብዳስ ክንደይ ወርሒ ሒዛሃና
1: 9
0: በቃ ክንደይ ብሄራ ደን ዘለዋና
1: 9
0: ግዜ ከ ኣብ ከብድና ኣብ ከብዲ ደናካ 9 ልክዕ ከምቲ ናይ ብሄራት ቁፅሪ ከባዕ ርሲዕ ከ ክነርከ ሽዑኡ ክንደይ ዓመት ኣብ ዝሕቋ ስከመና ኣዴና
1: ክሳብ ደቂ ሓደ ዓመት ንኸውን እግሪ ንተክል

ምፅኢኸ የለ እንድሕር እግሪ ተኸኢልና ግና ክነግረካ ሓደ ዴታት ሕጂ ኩሉ ግዜ ዳሓዝላ ሕቆን ክሳይ ይኽእል ዓይነ ሕጂ እንድሕር ገዚፉ ፍላዊ ገጅፍ እንድሕር ኮይኑ ዋላ ንማማ ነገር እያ ብዙሓይትሕዘል እየ በለ እያ ካልእ መገዲ ክንጥቀም ኣለና ኣራይ

0: ቀኒሆም ይትሓወይ ከመይ ቀኒኹም ተጣፊእና ዶ ሕራይ እምበኣር ወድና ክብሪ ኣብ ይዕብዮ ንዓይ ስድራይ ስም ከውፅኡለይ ከለዉ ተጠንቂቖም ሓሲቦም ኣደይን ኣቦይን ተማያይጦም መሪፆም ናይ ስዉ ሓወቦይ ስም ለጊሶምለይ ገለ ሰባት ንደቆም ዘውፅእሎም ስም ግን ሓሲቦም ወይ ከዓኒ ተመያይጦም ኣይመስለንን። ንድአ ከዓ ተጋግየ ከይከውን ሕጂ ብዛዕባ ስማትሲ እንታይ ትብሉና? ንኩላህና ንሕና ከዓ ምስ ዓበና ንደቅና ክነውፅእ ኣሎም ስለ ዝኮንና ስምሲ እንታይ ትብሉ? ወዮም ትብሉ ዘለዉ እሞ እስከ ናባኹም ከብሎ መምህረይ ሆሚ ብሓወይ
1: ክብሪ ኣብ ወደይ ብጣዕሚ ንፉዕ ሕቶኻ ዝወደይ ምስ መሰል ቆልዑ ዝተኣሳሰር እዩ። ንቆልዓ ንዘለዓለም ዝኸውን ስም ከተውፃኣሉ ግቡእ እዩ። ዘይጠቅም ግና ከዓ ንዓና ባህ ዘብለና ስም ኣልዕል ኣቢልና ስልም ከነብሎ ኣይግድን። ምክንያቱ ምስ መዛኑ ኣብ ቤት ትምህርቲ ክራኸብ ምስ ጀመረ ብስሙ ዘይ ምዕሩይ እንተ ኮይኑ ክሕጭጩሉ ከላግፅሉ ስለ ዝኽእሉ ነቲ ቆልዓ ክንሃስዮ ንኽእል ኢና። ስለዚ ዝኾነ ስም ከነውፅእ ከለና ንውላድና ሓሲብና ተመራሚርና ወከዓ ምስ ባህልና ዝኸይድ ቀንጣመንጢ ዘይኮነ ፅሪይ ዝበለ ስም ከነውፅኣሉ ግቡእ ስለ ዝኾነ ሕቶካ ዝወደይ ብጣዕሚ ፅቡቅ እዩ። ሕጂ ናብ መምህር ብጫ ከብለካ መምህር ብጫ እስከ ገለ በለና።
2: ሆሚ ብዓርከይ ግርም ጌርካ መልሲ ጀሚርካ ዮ። ልክዕ እዩ። መዓልታዊ ብስምና ክንፅዋዕ እንዲና ንውዕል። ስለዚ ስምና ሕደግዶ ኣብዛ ምድሪ ዓለም ከለና ምስ ሞትና እውን እንተኾነ ስምና ምስ ታሪክና ውልቃዊ ክብርታትናን ዝናናን ፅባቐናን ዝተኣሳሰር ስለ ዝኾነ ወትሩ ተዘካር እዩ። ስለዚ ድማ ስም ደቅና ተጠንቂቕና ክነውፅኦ ኣለና። ኣብ መወዳእታ ከዓ ኮኩርዓና እዩ። ልክዕ እዩ። ስም ቆልዓ ብሕጊ ስለ ዘሕትተካ ኣብ ቤት ፅሕፈት ዞባ ማእከል መፂእካ ቆልዓ ግን ኣብ ዕሸሉ እንታይ ስም ከም ዘውፃእካሉ ክትሕብር ግዴታ እዩ። ዘይግቡእ ስም እንተውፂኻሉ እቲ ቆልዓ ኣብቲ ኮምፒተር ነታ ሽም እንተሪኦማ እታ ኮምፒተር ባዕላዕ ክትነፅጎ ትኽእል እያ። ስለዚ ተጠንቂቅካ ተውፃኣሉ። ብካልእ ሸነኹ ድማ ኣብ ገጠራትን ኣብ ገለ ወፃኢ ዓድታት ዘለና ተጋጊና ንዕኡ ዝመስል ስም እንተደኣ ደይውፃእናሉ ኩሉ ግዜ ከሸግር ስለ ዝኽእል ሕስብ ኣቢልና ከነውፅእ ይግባእ። ሆሚ ብወገንካ ከዓ እስከ ገለበል
1: እወ መምህር ብጫ ዓርከይ ግርም ጌርካ መብርሂ ሂብካና ኣለኻ። ብፍላይ ኣብ ወፃኢ ዘለዉ ውልቀ ሰባት ይኹኑ ስድራ ቤታት ብዛዕባ ኣስማት ደቆም ክጥንቀቕሉ ኣለዎም። ንኣብነት ክልተ ይሕዋት ነይሮም ዝፈልጦም ኣብ ዓድና ከለዉ ናብ ወፃኢ ሃገር ከይከዱ እቲ ወዲ ደራፅን ነይሩ ስሙ፣ እታ ሓብቱ ድማ ኣብርሃፅን ነይራ ስማ። ኣብ ወፃኢ ምስ ከዱ ደራፅን ስሙ ናብ ኣሌክሳንደር ቀይርዋ ወ ኣብርሃፅን ድማ ስማ ናብ ክርስቲና ቀይራታ። ዝወለድዎም ቆልዑ ድማ ኣብርሃፅን ንጓላ ማርቸድስ ኣውፅያትላ፣ ደራፅን ድማ ንወዱ ሮናልዶ ኣውፅኢሉ። እዚ ዘይሕማምካ ረስኒ እንታይ የምፅእ? ፀገም ጥራይ ዘምፅእ። ምክንያቱ ንሕና ብዙሓት ጀጋኑ ደቀበርና ማለትሲ መቕርብና የሕዋትና ደቂ ሓወቦና ንፈልጦም ዕሩኽትና ኮታ ካብ ርሑቁን ካብ ቀረባን ክንደይ ጀጋኑ ኣባሓጎታትና ከመይ ዳኣመሰለ ሽም ዘውፀሎም ወይ ንዝኽርናቶም ካብኦም ነውፅእ። ተዘይኮነ ከዓ ናይ ኣባሓጎታትና ኣብ ዝተፈላለየ ኣብ ቁርኣን ክኸውን ይኽእል፣ ኣብ መፅሓፍ ቅዱስ ክኸውን ይኽእል፣ ተራ መፀውዒ ከመይ ዳኣመሰለ ክኸውን ይኽእል፣ ክንዲ ንዕኡ ነውፃኣሉ ቀንጣመንጢ ከነውፅእ ፅቡቕ ኣይኮነን። ማርቸድስ ዶ ኦፔል ዶ ካልእ ናይ ተፃወቲ ኩዕሶ ዶ ከነውፅእ ኣሎ ምንታይ ይዓብስ? ስለዚ ማርቸድስ ኢልካ ይውፅእ። ከምኡ ኣነ ሰሚዐ ብሓቂ ማስሓቅ እዩ። ኣብ ጥንቃቐ የድልየና እዩ፣ ዓብ ጥንቃቐ የድልየና እዩ። እዛ ሕቶ ድሳሓተትኩምና ከዓ ብጣዕሚ የቐኒ ኢልና እዞም ደቀይ እንዳበልኩ እዚኣ ተዘረባይ
2: ሆሚ ብዓርከይ እቲ ዝበሃል ኢልካዮ ስለ ዝኾንካ ካብዚ ንላዕሊ ወላ ሓንቲ ብዛዕባ ሽም መግለፂ ክንህበሉ ስለዘይንኽእል ኩላህና ወለዲ ተጠንቂቕና ንደቅና ሽም ከነውፅእ ኣለና። ምክንያቱ ዋንጫ ዓደላ ከዓ ስለ ዝኾነ ንሕና ወለዲ ዕሩይ ሽም እንድሕር ደይውፃእና እቶም ደቅና ከዓ ሃባና ወሪሶም ቀንጠ መንጢ ንደቆም ኣስማት ከይውፅሎም እዞም ደቀይ ካብዚኣ ተምሃሩ፣ ንሕና ዓበይቲ እውን ካብዚኣ ክንምሃር ይግባአና። ሕራይ ዝወደይ ዛጓለይ ኩልኹም ማለት እዩ ተሓቱና ዘለኹም ሕቶታት ብጣዕሚ ፀቡቕ እዩ እውን ዳበልና ብዚኣ ዘረባ ይዓፅዋኣኒ ከዓ
3: ከመይ ነይሩ ኩሉ ደስ ኢልኩም ዶ ተሓጒስኩም እሞ ታተዋህበትና ግዜ ኣብዚ ወዲ ኣላ ዝመፅእ ዘሎ ቀዳም ብካልእ ትሕዝቶ ክንመፀኩም ኢና እዞም ደቀይ ኣይትሕመቑ ኩሉ ግዜ ከምቲ ዝብለኩም ኣስናንኩም ኣፅርዩ ሲማፎሮ ቀይሕ ከሎ ከይትሳገሩ ንስድራኹም ከዓ ተማእዘዝዎም እዞም ደቀይ ኣነ በዚኣ ቻው ቻው ቻው ቻው በዛ ድጋብዘኩም ዘለኹ ደሓን ኩኖ እዚአነን ነረ እንተን ትሕሰና ቻው ቻው ቻው ቻው ቻው።

ንኣሽሓት ዓመታት ዝኾነ ስልጣን ብድይዎ ዘይፈልጥ ሓቂ ኣሎ። ንሱ ድማ ኣብ ኣፃምእ ትቕመጥ እንተኮንካ ኣብ ከባቢኻ ማይ ክህሉ ኣለዎ፣ ማይ እንተነፂፉ ዘለኻዮ ከተማ ምስኡ ክጠፊ እዩ ዝብል እዩ። ነፍሲ ወከፍ ንምድረ በዳ ክብድህ ዝፀዓረ ግዝኣት ከም ሮማውያን፣ መሶፖታማውያን፣ ጥንታውያን ናይ ቻይና ግዝኣታትን ከይተረፋ ክብድሃ ኣይተረእያን እኳ ደኣ ንባዕለን ክጠፋየን ተረእየን። ኩሎም ድማ ማይ ተፈጥሮ ኣብ ዘቕመጦ እዩ ዝሰፍር፣ ወዲ ሰብ ድማ ይስዕቦ ኣብ ዝብል ሓባራዊ ስምምዕ በፅሑ። ቻይና ግን ነዚ ሓባራዊ ሕጊ ክትብድህ እያ ተረእያ። እዚ ሃገር ንኽትሰምዖ ኮነ ክትሪኦ ዘስደምም ኣገባብ ተጠቂማያ ነዚ ክትብድሆ። ቻይና ነቲ ኣብ ሓደ ክፋል ናይዚ ሃገር ዝርከብ ማይ ናብቲ ድርቂ ዝዓብለሎ ኣብ ካልእ ጫፍ ክፋል ናይዚ ሃገር ዝርከብ ከባቢያ ክተስግሮ። ብቢልዮናት ዝቝፀር ሊትሮታት ካብ ሓንቲ ጫፍ ሃገር ናብ ካልእ ጫፍ ብዝተፈላለዩ መሳርሒታት ክጉዕዙ ክትርእን ከለኻ ኣዝዩ ዘደንቕ። ገለ ካብዚ ማይ ብቐጥታ ካብ ውቅያኖስ ዝኸይድ

ነዚ ንምፍላጥ ነዛ መደብ ብፅሞና ንከታተላ። መጀመርታ ነቲ ነዚ ሓሳብ ከንቅሉ ዝገደዶም ሽግር ንተዓዘብ።

ደቡባዊ ክፋል ቻይና ልሙዕ ቀጻሊ ዝናብ ዝዘንቦን ብውሓይዝ ዝተኸበን እዩ። ሰሜናዊ ክፋል ናይ ቻይና ግን ብኣንጻሩ ድሩቕ ዶራንን እዩ። ኣብዚ ድሩቕ ቦታ ሓደ ስልሲት ህዝቢ ቻይና ይቕመጥ። እዚ ብኣማኢት ሚልዮናት ዝግመት ብዙሕ ህዝቢ እዩ። ዝዓበየ ሕርሻ፣ ዝዓበዩ ፋብሪካታትን ኢንዱስትሪን ገለ ካብተን ዝዓበያ ከተማታት ናይ ዓለምና እውን ኣብዝን ዝርከባ። ሓንቲ ካብአን ቤጂን እያ። እዚ ክንዲዚ ዝኣክል ህዝብን ናይ ስራሕ ቦታን ዝርከቦ ሰሜናዊ ክፋል ቻይና ድማ 10 ሚኢታዊት ኣብ ቻይና ዝርከብ ጽሩይ ማይ ጥራሕ ይውንን። ሕስብ እሞ ነብሎ ኣብዚ ዘሎ ብዝሒ ህዝብን ዓቐን ማይን ዘይዛመድ እዩ። ን10ታት ዓመታት ካብ መዓሙቕ መሬት ዝርከቡ ጥንታውያን ማያት እናፈሓርዮም ክጥቀሙ ጸኒሖም። እዚ ማይ ቅድሚ 9 ዓመታት በብእዋኑ ዝተዓቀበ ኮይኑ ዝፍልፍል ብዘይ ምዃኑ ሓንሳብ ስሒቦም ምሳውፅዎ ክውዳእ ዝኽእል እዩ ነይሩ። ቻይና ግን ነዚ ስክፍታ ንድሕሪት ብምግዳፍ ብቕልጡፍ ከተውፅኦን ክትጥቀመሉን እያ ተርአያ። ኣብዚ ክፋል ናይ ቻይና ሩባታት ክነፅፉ፣ ጽርግያታትን ሕርሻታትን ገለ ዓድታትን ድማ በቲ ልምዲ ከምሲን ኢልና እንጽውዖ ድኹም ሕፃ ዝተሓወሶ ንፋስ ከም ዘይነበራ ክድፈና ጀመራ። ተመራመርቲ እውን ንመንግስቲ ቻይና ዘሰንብድ መጽናዕቲ ከቕርቡ ጀመሩ። እዚ ድማ ኣብ ቀረባ ግዜ ሰሜናዊ ክፋል ቻይና ከም ዘይነበረት ክድምሰስ ምዃናዮም ሓቢሮም። ገለስ ወረ ኣየነይቲ ከተማያ ብቐዳምነት ከም እትድምሰስ ክገልጹ ጀመሩ። ሓረስቶት ዝነበሮም ዒላኽ ብሓንሳብ ክነጽፍ ተዓዘቡ። ተቐማጦ ሰሜናዊ ክፋል ቻይና ድማ ናብ ካልእ ማይ ዘለዎ ቦታ ክስደዱ ጀመሩ። እንተቲ ዝደፍን ዝነበረ ድኹም ሕፃ ግን ፍጥነቱ ክቕንስ ኣይተረእየን። ብኣንጻር እኳ ደኣ ናህሩ ወሲኹ ዓድታት ክደፍን እዩ ተራእዩ። ኣብ 1980ታት ኣብ ካርታ ናይ ቻይና ዝነበረ ዓድታት ኣብ 2000 ዓ.ም ብሑፃ ተደፍና። ን50 ዓመታት ከገልግል ተባሂሉ ዝተሰርሐ ጸርግያታት እውን ከምኡ። እዚ ካምሲን ንብኣማኢት ኪሎ ሜትራት ርሒቐን ዝርከባ ከተማታት ከይተረፈ ክጸልወን ጀመረ። ኣብ ዕራርቦ ጸሓይ ንፋሳት ናይ ዘን ከተማ ኣራንሾን ሕብሪ ክሕዝ ተረእየ። ኣብ ክንዲ ነዚ ምቕባል ግን ቻይናውያን ኢንጂነራት ሓድሽ ሓሳብ ፈጠሩ። እዚ ድማ ሓድሽ ካርታ ብምስኣል ኣዝዩ ዓብ ሓሳብን ንኽትሰምዖ ዘስደምም ሕለኽለኽ ዘለዎን ብዙሕ ገንዘብ ዝጠልብን ፍታሕዮም ኣፈልፊሎም። ቀዳማይ ነገር ኣብ ዓለም ተሰሚዑ ዘይፈልጥ እቲ ዝዓበየ ቱቦ ክስራሕ ተወጠነ። ኣብ መጀመርታ ነቲ ተፈጥሮ ዘቐመጦ ወዲ ሰብ ክልውጦ ዘይሕሰብ ማያት ናይ ደቡባዊ ክፋል ቻይና ናብ ሰሜናዊ ክፋል ከተመቓርሖ ዝብል ውሳኔ ጊንጢ ኮይኑ ክስማዓካ ይኽእል እዩ። እዚ ዝተወጠነ ናይ ትሕቲ ቅርፂ መደብ እቲ ኣብ ዓለም ሓደን እንኮን ዝዓበየ ብወዲ ሰብ ክስራሕ ዝተባህለ ማይ ዘተሓላልፍ ስራሓት እዩ። ካልእ ዝወዳደሮ ዝኾነ ናይ ማይ ስራሓት የለን። እዚ ኣብቲ ሃገር ናይ 4345 ኪሎ ሜትር ዝርግሕ ኣለዎ። ክግምገም እንከሎ ካብ ለንደን ናብ ኒውዮርክ ኣሜሪካ ዘሎ ርሕቀት እዩ። ብ3 ዝተፈላለያ መገድታት ድማ ኣብ ዕላሙኡ ይበጽሕ። ሓደ በቲ ገማግም ዝሓልፍ፣ እቲ ኻልኣይ ብማእከል እቲ ሃገር ዝስንጥቕ፣ እቲ ሳልሳይ ድማ በቶም ኣብ ምዕራብ ዝርከቡ ጎቦታት ዝሓልፍ እዩ። እዚ ትሕቲ ቅርፂ ኣሸሓት ኢንጂነራት ዘሳተፈ ንልዕሊ 50 ዓመታት ሓሳባት ዝፈሰሶን መደባ ዝተሓንፀጸሉን ኮይኑ ንኽስራሕ 70 ቢልዮን ዶላር ገንዘብ ዝሓትት እዩ። እዚ ንኽትግምቶ ዘደንዝዝ እዩ። እቲ ማይ ካብቲ ብብዝሒ ማይ ዝርከቦ ደቡባዊ ክፋል ቻይና ብፍላይ ካብ ያንግሲ ዝተባህለ ዓብ ሩባ ናብቲ ድሩቕ ዝመሬቱ ሰሜናዊ ክፋል ቻይና እዩ ክግዕዝ። ውሑድ ማይ ዘይኮነ ነፍሲ ወከፍ ዓመት 44.8 ቢልዮን ኪቢክ ሜትሮ ዝዓቐኑ ማዩ ክሰግር። እዚ ክግለጽ እንከሎ ናይ 18 ሚልዮን ዝኸውን መሐንበሲ ናይ ኦሎምፒክ ወላ ንሓንቲ መዓልቲ ትኹን ብዘይምቁራጽ ንዓመት ሙሉእ ክመልእ ዘኽእል ማለት እዩ። ኣብ 2022 እተን ማእከላይን መብራ

ኣውን መተሓላለፊ ማይ 50 ቢልዮን ኪቢክ ሜትሮ ማይ ናብቲ ሰሜናዊ ክፋል ቻይና ከብፅሓ ኽኣላ። ካብዚ 140 ሚልዮን ህዝቢ ማይ ክረክብ ጀመረ። ማይ ሲኢነን ዝጸንሓ ከም ቤጂን ዝኣመሰለ ኸተማታት በዚ ማይ ተረጋግኣ። ተደምሲሶም ዝነበሩ ሕርሻታት ከም ብሓድሽ ተንስኡ። ብዝኾነ መዐቀኒ እዚ ሓደ ካብቶም ዝበለጹ ህንደሳዊ ዓወት ዝተጓናጸፈ ናይ ዘበና ትሕቲ ቅርጺ እዩ። ብኣሽሓት ዝቝጸሩ ዓበይቲ ቱቦታት ትሕቲ እቶም ንኽፋሓሩ ኣጸገምቲ ዝኾነ ኣኻውሕ ጎቦታት ተቐመጡ። ብኣማኣይት ዝኾኑ ሩባታት ዘሰጋግሩ መንገድታት ተሃንጹ። ገለ ከተማታት ነዚ ማያት ንኸመሓላልፍ ተባሂሉ ካብ ዝነበርኦ ተወንቂረን ናብ ካልእ ገዓዛ። እዚ ኩሉ ግን ብዘይዝኾነ ብድሆ ተሰጊሩ ማለት ኣይኮነን። እቲ ንኣሽሓት ኪሎ ሜትራት ዝመሓላለፍ ዝነበረ ማይ ከይተበከለ ጽሬቱ ዝሓለወ ኮይኑ ንክኸይድን እዚ ንዕኡ ተባሂሉ ዝተሰርሐ ቱቦታት ከ ነዝዓቐን ማይ ጸቕጢ ክጻወሮ ክኢሉ ዶ ዝብል ክኸውን ከሎ፣ እዚ ስራሕ ኣብ ምዝዛሙ ድማ ኣሰንባዲ መጽናዕቲ መጽእ። ኩሉ ዘበርከትዎ ስራሕ እኹል ኣይኮነን ነይሩ። እቲ ምድረ በዳ እናገፍሐ መጽእ። ወላ እኳ እዘን ኣብ ሰሜናዊ ክፋል ዝርከባ ከተማታት በዚ ካብ ደቡባዊ ክፋል ዝመጸ ማይ እንተተረጋግኣ ካምሲን ግን ከቋርጽ ኣይከኣለን። ነዚ ብዝቐልጠፈ ንምግታእ ድማ ክቃላጥፋን ካብ ካልእ ዘይነጽፍ ማይ ብብዝሒ ማይ ክሰዱን ነይርዎም። ነዚ ንምትግባር እዞም ኢንጂነራት ኣተኩሮኦም ናብቲ ናይ ውቅያኖስ ማይ ኮነ። እዚ ክነጽፍ ዘይክእል ብምዃኑ ድማዮም መሪጾሞ።

ግን ቅድሚ 20 ዓመት ንዝኾነ ኢንጂነር ማይ ናይ ውቅያኖስ ተጠቂመ ንምድረ በዳ ናብ ልሙዕ ከባቢ ክቕይረ እንተትብሎ ምስ ሓቐካ ነይሩ። ምኽንያቱ ማይ ባሕሪ ንዝተንከፎ ነገር ከባላሽወይ ዝረአ፣ ንኣብነት ኣብ ሑፃ ምስ እተፍስሶ ነቲ መሬት ኣድሪቑ ብድሕሪ ሕጂ ዝኾነ ተኽሊ ከውቀል ከም ዘይክእል እዩ ዝገብሮ። ካልእ ብድሕ ዝገብሮ ነገር ድማ ናይ ባሕሪ ማይ ካብቲ ፅሩይ ማይ ብ2.5 ሚኢታዊት ይኸብድ። እዚ ቁፅሪ ክንሰምዖ ቀሊል ይመስል ይኸውን፣ ግን እዚ ክብደት ዘለዎ ማይ ን10 ኪሎ ሜትራት በቲ ቱቦ ክመሓላለፍ እንከሎ ነቲ ውሽጣዊ ክፋል ናይቲ ቱቦ ክፍሕፍሖ እዩ ዝረአ። ብተወሳኺ ብዘይ ዕረፍቲ እቲ ማይ ስለ ዝመሓላለፍ እቲ ቱቦ ክረስንን ፀቕጢ ድማ ክፈጥርን ጀመረ። እዚ ጨዋ ማይ ድማ ነዚ ሓፂናዊ ቱቦ ከመርቶ ጀመረ። ካልእ ተወሳኺ ፀገም ድማ ነይሩ። እዚ ብፍልይ ዝበለ ኣብነት ክግለጽ እንከሎ ሓንቲ ኣውቶቡስ ብዙሓት ሰባት ፅዒና ብፍጥነት እናተጓዓዘት እንከላ ሃንደበት ኣውቴስታ ፍሬኖም ዝሕዝ ኩሉ እቲ ተሳፋራይ ሓይሊ ብዘለዎ ቕልጣፈ ንቕድሚት ክንቆትን ክምናዕን ዝረአ። ልክዕ ከምዚ ዝተገልጸ ድማ እዚ ናህሪ ዘለዎ ብቱቦ ዝጓዓዝ ዘሎ ማይ እቲ ዝጭንጉዖ መሳርሒ ሃንደበት ምስ ዘቋርፅ እዚ ብቢልዮናት ሊትሮታት ዝግመት ቅልጡፍን ክብደት ዘለዎ ማይን ናበይ ከም ዝኸይድ ጨኒቕዎ ምስቲ ኣብ ጥቕኡ ዘሎ ቫልቮላይ ዝራጽም። እቶም ኢንጂነራት ነዚ ምስ ተዓዘቡ ነቶም ዘለዉ ቱቦታት ብኻልእ ሓድሽ ነዚ ዝፃወር ቱቦ ክትክእዎዮም ጀሚሮም።

ቻይና ንሓይሊ ክብደትን ጨውን ናይ ዝማይ ዝፀወር ቱቦ ከተፍር ተገደደት። ንሓይሊ ናይቲ ማይ ብኮምፒዩተር ዝቋፃፀር መደበራት ኣብ ዝተረሓሓቐ ቦታ ተደኮነ። እዚ ኣብ ክንዲ እቲ ማይ ሓይሊ ሓዊሱ ብሓደ መስመር ዝጓዓዝ ብኸፊል እናተጎጀለ ግቡእ ሸፈነ ማይ ንኽስደድ ኣኽኣሎ። ሓደሽቲ ንወጥሪ ናይ ዝማይ ብቕልጡፍ ኣለልዮም ዝሕብሩ መሳርሒታት ኣብዚ ቱቦ ተገጥሙ። እዚ ቅድሚ እቲ ቱቦ ዓቕሊ ኣፅቢቡ ዝትኮስ ኣናይ ቱቦ ድኺሙ ከም ዘሎ ኣለልዩ ብቕልጡፍ ንኽቕየር ይሕግዝ። እዚ ኩሉ ቴክኖሎጂካዊ ስራሓት ቅድሚ ኣሚኖም ኣብ ግቡእ መዓላ ምውዓሎም ብግቡእ ንኽፍተን ደረኽዎ። ኣብ ክንዲ ብቐጥታ ንዕኡ ዝፍትንዎ ልክዕ ከምኡ ስራሓት ብምድላው ክፍትንዎ ወሰኑ። እዚ ናይ ምፍታን ዕድል ድማ ካብታ ናይ ገዛ ርእሳ ፀገም ናይ ማይ ዘለዋ ሃገረ ዒራቅ እዩ መፅኡ። ኣብ 2025 ቻይና ናይ 2.5 ቢልዮን ዶላር ምዝ ሃገር ውዕል ኣተወት። እቲ ሸቶ

ኣቶ ናይ 950 ኪሎ ሜትር ቱቦ ካብ ወሽመጥ ፋርስ ናብ ናይ ዒራቅ ምድረ በዳ ንምዝርጋሕ እዩ። ልክዕ ከምቲ ናይ ቻይና ኩሉ መሳርሕን መቆፃፀሪ ዘለዎን ኮይኑ ድማ ተዘርግሐ። እዚ ብቐጥታ ካብ ውቅያኖስ ማሒዙ ብኣዝዩ ብርቱዕ ምቆት ዘለዎ መሬት ዝሓልፍ እዩ። ዒራቅ ግን ንዝስተ ማይን ንሕርሻን ዘይኮነት ነቲ ጎልጎል ናይ ዘይቲ ነዳዲ ዝኾነ እያ ክትጥቀመሉ ደልያ። ምክንያቱ እዚ ጎልጎል ናይ ዘይቲ ነዳዲ ምስ ኣረገን ዝጭንግዖ ፀቕጢ ምስ ውሓዶን እቲ ዘይቲ ባዕሉ ምጓዓዝ የቋርፅ። ቅድሚ ሕጂ ነዚ ንምብርታዕ ዝትግበር ነበረ መስርሕ ፅሩይ ማይ ብታሕቲ እዚ ቱቦ ናይ ዘይቲ ከም ዝጭንጓዕ ይግበር እሞ እዚ ነቲ ኣቋሪፁ ዝፀንሐ ዘይቲ ከም ዝወፅእ ይገብሮ። ዒራቅ ብዙሕ ዘይቲ ካብ መሬት ንምዝቋቅ እቲ ኣገዳሲ ዝበሃል ፅሩይ ማያ ክትጥቀም ፀኒሓ። ነዚ በቲ ናይ ወሽመጥ ፋርስ ዝኾነ ጨዋ ማይ ብምትካእ ብቢልዮናት ኪቢክ ሜትር ዝቁፀር ፅሩይ ዝስተ ማይ ክትዕቅብ ከኣለት። እዚ ፅሩይ ማይ ናብ ህዝቢ ሕርሻታትን ከተማታትን ክዝርጋሕ ጀመረ። ነዚ ኣብ ግብሪ ንምውዓል ዝተኸየደ ኢንጂነራዊ ኣሰራርሓ ቀሊል ኣይነበረን። እቶም ንነዊሕ ኪሎ ሜትራት ዝዝርግሑ ቱቦታት ኣብዚ ብርቱዕ ምቆት ዘለዎ ምድረ በዳ ንክዝርግሑ ንፀቕጥን ብርትዕን ናይ ዝማይ ዝቆፃፀሩ መደበራትን ቴክኖሎጂታትን ተሃንፁ። እዚኦም ኣብ ሓደ ቦታ ኮይኖም ነዚ ኣማኢት ኪሎ ሜትራት ዝጓዓዝ ማይ ክቆፃፀርዎ ከም ዝኽእሉ ኮይኑ እዩ ተሰሪሑ። እዞም ቱቦታት ነዚ ጨዋ ማይ ንኣሽሓት ኪሎ ሜትራት ተሰኪሞም ከም መሓላልፉ ካብ ከኣሉ ተጻሪዩ ድማ እቲ መዋእልና ክብዳህ ይኽእል ኢልና ሓሲብናዮ ዘይንፈልጥ ምድረ በዳታት ማይ ክረክብ ካብ ኣኽኣልዎ እዚ ተኣምራት ኢልና ጥራሕና ክንገልጾ ንኽእል።

ቻይና ድማ ነዚያ ኣብ ሃገራት ትፅዕረሉ ዘላ እዛ ሃገር ፍፉሊ ነዚ ታክላማካን ዝተባሃለ ምድረ በዳ ዓሊማ ልሙዕ ቦታ ክትገብሮ ወሰነት። ናይዚ ምድረ በዳ ስፍሓት ክንዲ መላእ ፈረንሳን ጀርመንን ተሓዋዊሰን እዩ ዝመጽእ። እዚ ተጻባኢ ምዃኑ ዝንገረሉ ምድረ በዳ ታክላማካን ትርጉም ስሙ ምስ ኣትኻ ምምላስ የለን ማለት እዩ። ስም ይመርሕ ጥዋፍ የብርህ ከም ዝበሃል ድማ ናይዚ ምድረ በዳ ኩምራ ሕፃ 300 ሜትሮ ንላዕሊ ይበጽሕ። እዚ ካብታ ኣብ ፓሪስ እትርከብ ግንቢ ኣይፈል ዝነውሕ ማለት እዩ። ቻይና ነዚ 345 ኪሎ ሜትር ስፍሓት ዘለዎ ምድረ በዳ ሓምላይ ክትቅይሮ እያ ወሲና። ሕልፍ ሕልፍ ኢላ ዘይኮነት ነዚ ኣግራብ ክድኩኖ ጻዕቂ ዘለዎን ንመላእ ዘበን ዝቕጽል ልሙዕ ቦታን እያ ክትቅይሮ ወሲና። እዚ ዓብ ውጥን ኣብ ወርሒ ሕዳር 224 እዩ ተዛዚሙ። እቲ መስርሕ ድማ ነዚ ይመስል። ነቲ ክትከለሉ ዝተወሰነ ከባቢ ብሓያል ናይ ምጭንጓዕ መስርሕ ማይ ከተፅግቦ ምፅዓር እዩ። እዚ ንተኽሊ ናይ ምስታይ መስርሕ ብመስኖ እዩ ዝትግበር ነይሩ። ቀጢን ቱቦ ብምዝርጋሕ ብልክዕ ኣብ ነፍሲ ወከፍ ተኽሊ ዘድልዮ ዓቐን ማይ ይዕንግላ። ጥብ ዝበለት ማይ ኣብ መዓላያ ትውዕል ነይራ፣ ምክንያቱ ኣብ ምድረ በዳ ማይ ብሻላ ማላ ምክዓው ዋጋ ይዘሕትተካ። እቶም ኣብዚ ምድረ በዳ ክትከሉ ዝተወሰኑ ኣትክልቲ ብግቡእ ተመርሚሮም እቶም ድርቂ ክፃወሩ ዝኽእሉ ተባሂሎም እዮም ተተኺሎም። ብተወሳኺ ሰራውር ናይዞም ኣትክልቲ ንውሽጢ ናብ ኩሉ ማእዘናት ክውርወርን ማይ ክእክብን ዝኽእል እዩ። ኣብ ነፍሲ ወከፍ ናይዚ ምድረ በዳ ኣትክልቲ ክበቁል ምስ ጀመረ እቲ ካምሲን ክገድፎን ሑፃ ድማ ኣብ ዘለዎ ክቐውምን ጀመረ። ኩነታት ኣየር ናይዚ ከባቢ ድማ ንእለቱ ተለወጠ። ንፋስ ቀነሰ፣ ጠሊ ኣብዚ ቦታ ክፍጠር ተራየ። በብቕሩብ ድማ እዚ ከባቢ ሓደስቲ ንመግቢ ዝጠቕሙ ኣትክልቲ ከፍሪ ጀመረ።

ሳኺ ቻይና ነቲ ብዙሕ ፀዓት ዝወስድ ነበር ሓይሊ ብፀሓያዊ ፀዓት ከም ዝትካእ ገበረቶ። ከምቲ ኣብ መጀመርታ ዝገለጽናዮ እቲ ካብ ውቅያኖስ ዝመጽእ ዝነበረ ማይ ጨዋን ብምዃኑ ንኽልተ መዓላዮም ዝጥቀምሉ ዝነበሩ፣ እቲ ዝተጻረየ ማይ ንህዝቢ ሕርሻ ከምኡ ድማ ነዚ ኣብ ምድረ በዳ ዝርከንዎ ኣትክልቲ ክጠቅም ከሎ እቲ ካብኡ ዝወፀ ጨው ድማ ንዕዳጋ ክቐርብ ጀመረ። ዝድርበ ነገር ኣይነበሮን፣ ኩሉ ኣብ መዓላይ ዝውዕል ነይሩ። ብሳተላይት ዝተሰነደ ስእሊ እዚ ቦታ ዓመታዊ ተኣምራታዊ ለውጢ ከም ዘምፀአ የመልክት። ቻይና ነዚ ምድረ በዳ ብምልዋጣ ጥራሕ ቀሲና ኣይዕረፈትን። ጎኒ ጎኒ እዚ ኣብ ካልእ ከባቢታት ሰሜናዊ ክፋል ናይ ሃገራ ዓብ መደብ ሓንፂፃ ክሰርሓ ጸኒሓ።

እዚ መደብ ካብ 1978 ዓ ም ጀሚሩ ክሕሰበሉ ዝፀንሐ ኮይኑ ኣብቲ ማይ ዘይርከቦ ሰፋሕቲ ከባቢታት ናይ ሰሜናዊ ክፋል ቻይና ኣግራብ ምትካል እዩ ልዕሊ 66 ቢልዮን ኣትክልቲ ክትከል ተወሰነ። ነዚ ድማ ኣብ ዓመት 2022 ሙሉእ ብምሉእ ኣጻፈፈቶ። ቻይና እዚ ንዓሰርተታት ዓመታት ዝፀዓረትሉ መደብ ነቲ ቅድሚ ኣሸሓት ዓመታት ዝነበረ ካርታ ናይ ሰሜናዊ ክፋል ቻይና ለዊጣቶ እያ። ካብቲ ንዝስተ ማይ ዘይርከቦ ዝነበረ ከዓንዩ ዝተባህለ ከተማታት ጀሚርካ ክሳብቲ ድርቂ ዝዓብለሎ ሓያል ምድረ በዳ ኩሉ እኹል ማይ ከም ዝረክብ ተገብረ። ሰሜናዊ ክፋል ቻይና ድማ ዳግማይ ህይወት ዘርአ።

ዘላቂ ስርዓታት ሕርሻዊ መግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል መሪሕ ቴማ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ካብ ናሓሰ 20 ክሳብ 21 ከም ዝቐረበ ዝፍለጥ እዩ። ኣብዚ ሃገራዊ ዋዕላ ካብ ውሽጢ ዓድን መላእ ዓለምን ዝመፁ ውልቀ ተመራመርቲ ኣብ ትሕቲ 8 ዓበይቲ ቴማታት ወይ ድማ ኣርእስትታት ዝጠቓለሉ 183 ፅማቅ ፅሑፋት ክቐርብ እንከሎ ካብዚ ዝቐረበ ድማ እቲ 75 መፅናዕታዊ ፅሑፋት ኣብቲ ዝተገብረ ናይ 2 መዓልቲ ዝቐፀለ ጉባኤ ኣዳለውቲ መግለፂታት ኣቕሪቦም። ሓደ ካብቲ ዝቐረበ 8 ዓበይቲ ዛዕባታት ምርዓም ክሌማዊ ለውጥን ንዑ ምቅላልን ማለት ክላይሜት ቼንጅ ኣዳፕቴሽን ኤን ሚቲጌሽን ኣብ ትሕቲ ዝብል ኣርእስቲ እዩ ነይሩ።

0: ኣብዚ ኣርእስቲ ዝዘተኮሩ መፅናዕታዊ ፅሑፋት ብኣዳለውቶም መግለፂታት ቀሪቦም።
1: ሕጂ እንታይ ዝብል ነይሩ እቲ ኣርእስቲ ስፓሻል ኤንድ ስታቲስቲካል ቫሪያብሊቲ ኣናሊሲስ እዩ ዝብል ነይሩ። እንታይ ማለት እዩ ስፓሻል? ልክዕ ቃል እኳ ክረክበላ ኣይከኣልኩን፣ ግን ጂኦግራፊያዊ ዋላ ንበላ ጂኦግራፊያውን ስታቲስቲካውን ገምጋም ምግባር እያ ትብል ነይራ። ኣብ ሓደ ፍሉይ ተፋሰስ ማለት እዩ መረብ ጋሽ ንብሎ ሓደ ካብቶም ዓበይቲ ተፋሰሳት ናይ ኤርትራ እዩ። ሕጂ እንታይ ክገብር ፈቲነ መጀመርታ እንታይ እዩ ትፀገም? ትፀገም ሕጂ እዚ ክላይሜት ቸንጅ ዝበሃል ዘይክሓድ ሓቂ ኮይኑ ኣሎ። ብፍላይ ከዓ ትናቱ ፅልዋ ኣብዞም ናይ ዑደት ማይ ሃይድሮሎጂካል ሳይክል ንብሎ ማለት እዩ። እዚ ከዓ ንዘላቂ ቁጠባዊ ይኹን ማሕበራዊ ኣከባብያዊ ፅልዎ ዓብዪ ስለ ዝኾነ እዚ ኣድረስ ሪያላይዝ ክንገብሮ ኣለና፣ ክንፈልጦ ክንክእል ኣለና፣ ክንርድኦ ክንክእል ኣለና። ዝመፅእ ዘሎ ኩነታት ከዓ ብዙሕ ፕሮሚሲንግ ኣይኮነን። ሕፅረት ናይ ማይ እንዳበዝሐ ከምዝኸይድ እዩ መፅናዕትታት ዝሕብር። ስለዚ ነዚ ዝመፅእ ዘሎ ኩነታት ክንገጥሞ እንድሕር ደኣ ኮይና ኣገባባት ንኡ ክምክቱ ዝኽእሉ ኣገባባት ክንጥቀም ክንብልና፣ ሓደ ካብኡ እንታይ እዩ ኢፌክቲቭ ዋተር ሪሶርስ ማኔጅመንት ንብሎ ማለት እዩ። ሕጂ ክፋል ናይዚ ኢፌክቲቭ ዋተር ሪሶርስ ማኔጅመንት ዓቐን ናይቱ ሩባ ብሓደ ሩባ ሲ ክንደይ ዝኣክል ማይ ዝፈስስ እንታይ እዩ ትሕዝትኡ ክንፈልጦ ክንክእል ኣለና። ስለዚ እዚ እንድሕር ዘይጌርና ብዙሓት ናይ ምስ ምህንድስና ዝተሓዙ ሽግራት ይገጥሙና እዮም። ሓደ ካብኡ ኦቨር ዲዛይን ንገብሮ፣ ኣንደር ዲዛይን ንገብሮ፣ እዚ ሰዲመንቴሽን ንብሎ ብድበት ምምላእ እዚ ካብ ጉድለት ናይዚ ሽግራት እዚ እዩ ዝመፅእ። ሕጂ ብፍሉይ ኣነ ፎካስ ዝገበርኩላ ኣብቲ መንግስቲ ነዚ ኮንቨንሽናል ወይ ትራዲሽናል ኣብ ዝናብ ተሞርኪስካ ዝግበር ሕርሻ ናብ ሞደርን ቴክኖሎጂ ቤዝድ ትራንስፎርም ናብ ምግባር ዝገበ ዘሎ ቃልሲ ኩልና ንፈልጦ ኢና። እንታይ እዩ ዝገብር ዘሎ? ካብ ሩባታት መእለይ ወሓይዝ እንዳገበረ ናብ ክለምዕ ዝኽእል ሕርሻዊ ቦታ ይወስደሎ። ሕጂ ፅቡቕ እዩ ተፈቲኑ እዚ ብጣዕሚ ፕሮሚሲንግ ብጣዕሚ ዝድነቕ ስራሕ እዩ። ግን ከምቲ ዝድለ ሰሪሑ ዶ ኣይሰርሐን ዝብል ኣጋጣሚ 2016 ኣብ ጋሽ ባርካ ብስራሕ መፅናዕቲ ተንቀሳቂሰ ምስ ረኣኽዎ መብዛሕትኡ ኣይሰርሕን እዩ ከምቲ ዝድለ ሸቶ ኣይወቕዕን። ስለዚ እታ ፀገም ማለት እዩ። ስለዚ ነዛ ፀገም እዚኣ ከመይ ጌርካ ትፍታሕ ንዝብል ብዝኣከብክዎ ሓበሬታ ኣብ ሰለስተ እየን ዝኽፈላ። እቲ ሓንቲ ናይ ዲዛይን ኤን ኮንስትራክሽን ፀገም ትብል፣ እቲ ካልኣይ ናይ እቲ ዲዛይን ውጥን ናይ ምድላው ናይ ምስ ኣብ ተግባራዊ እቲ ውጥን ዘዳለካየስ ኣብ ተግባር ክትሰርሖ ከለካ ከምቲ ዝሓሰብካየ ዘይምግባር ማለት እዩ። እታ ካልኣይቲ ናይ ፅገና ምስ ፅገና ግዜ ዝሓለወ ፅገና ዘይምግባር እያ። እታ ሳልሰይቲ ከዓ ምሕደራ እያ። ሕጂ ካብዚአን ኣነ ፎካስ ዝገበርኩላ ኣብታ ዲዛይን ትብል እሞ ምስ ሃይድሮሎጂክ ንብሎ ወይ ማያዊ ውጥን ትተሓሓዝ እያ። ስለዚ ነዚኣ ንምግባር እንታይ ገይረ እንታይ ማለት እቲ ሳይንስ ሃይድሮሎጂ ንብሎ ኣብ ሓበሬታ እዩ ዝምርኮስ። ኦብዘርቬሽናል ሳይንስ እዩ ዝበሃል። እንድሕር ሓበሬታ ዘይብልካ እቲ ሳይንስ ትርጉም የብሉ። ክላይመት ሳይንስ እዩ ዘሰይም ሓበሬታ የድልየካ ምስ ክሊማዊ ዝተሓዝ፣ ምስ ወተር ሪሶርስ ዝተሓዝ፣ ምስ ሃይድሮሎጂ ዝተሓዝ። ብዘይ ሓበሬታ እቲ ሳይንስ ትርጉም የብሉ። ስለዚ ሓበሬታ ሕፅረት ኣለና እሞ ከዓ መረብ ጋሽ ዝኣክል ዓብዪ ቤዚን የብልን ዳርጋ ንኣሽትብቲ ሕልፍሕልፊልካ ይርከብ እዩ። ስለዚ ዕብይ ዝበለ ስራሕ እንድሕር ደኣ ክትሰርሕ ኮይንካ ሓበሬታ እንድሕር ዘይብልካ እዚኣ ተማሕንቆ። ሕጂ ኣነ እንታይ ገይረ ኣብ ቴክኖሎጂ ቤዝድ ኣብ ቴክኖሎጂ ምርኩስ ዝገበረ ሓበሬታ ከመይ ገርና ናብ ጥቕምና ንውዕሎ ዝብል እዩ ነይሩ። ደርቂ ናይቲ ተፋሰስ ከመይ እዩ? እታ ካልኣይቲ እንታይ እዩ ዘርኢ እቲ ፓተርን ናቱ እቲ ትረንድ ናይቲ ክላይመት ከመይ ኣሎ? ይውስኽ ድዩ ዘሎ ይጎድል ድዩ ዘሎ? እቶም ዝተፈላለዩ ረቑሒታት ማለት እዮም። ሕጂ እዚ ሰሪሐ ኣጋጣሚ እቲ ዘርኢ ዘሎ እቲ ውፅኢት ናይ መፅናዕቲ ማይ እንዳጎደለ እዩ ዝኸይድ ዘሎ ዝናብ ማለት እዩ። እዚ ሙቐትን ፖቴንሻል ኢቫፖትራንስፓይሬሽን ንብሎ ዝሃፍፍ ናብ ኣትሞስፌር ዝኸይድ ማይን

እዚ እንዳወሰኺ እዩ ዝኸይድ ዘሎ። ስለዚ እንታይ ማለት እዩ ደርቂ ኩነታት እዩ ዘሎ ማለት ዝሕጂ ንሪኦ ዘለና ኩነታት ምናልባት ሰልፊ ኤቪደንት እዚ ባዕሉ ዝገላፂ እዩ ከነመሓድሮ ዘይንኽእል ልዕሊ ዓቕምና እዩ ኣብቲ ከነመሓድሮ ንኽእል ግን ዝያዳ ውፀሪጥና ክንሰርሐ ኣለና እዩ እንታይ ማለት እዩ ብዙሕ ንጥፈታት

0: ፕሮሚስ እዩ። ስለዚ እዚ ኣበርቲዕና ክንደፍኣሉ ክንክእል ኣለና። ምናልባት ክንጥንቀቐሉ ዘለና ነገር ነቲ ኣብ ባይታ ዘሎ ማይ ናይ መሓዝ ዓቕምና ብዝፀሎ ኣገባብ ክኸውን የብሉን እያታ ብኣነ ፎካስ ዝገብረላ መልእኽቲ ኣነ ዘድህበላ ማለት እየ። እዚኣ ኮይና ኣብ መወዳእታ እንታይ ኣሎ በዚ ሕጂ ትርእዮ ዘለኹ ዋዕላ ኣብዚ ናይ መፈክር ናይ ውድብ ሕቡራት ሃገራት ነዋን ሽድመት ቢ ሌፍት ቢሃይንድ ምሽ ነዋን ኢዝ ሌፍት ቢሃይንድ እንደ ንሕና ከዓ ኣብዚ እንታይ ኢና ንብል ኖ ካችመንት ኢዝ ሌፍት ቢሃይንድ። ስለዚ ዝኾነ ተፋሰስ ብግቡእ ከነመሓድሮ ክንክእል ኣለና፣ ዘለዎ ተፈጥሮ ክንፈልጦ ክንክእል ኣለና፣ ብግቡእ ከዓ ክንጥቀመሉ ኣለና። እዚኣ እንተዘይኮይኑ ግን እዚ ዘሎ ናይ ተፈጥሮ ነገር ዝያዳ ሃስያ ክውርድ ስለ ዝኽእል ኣብዚ ዘድሓበ እዩ ነይሩ መፅናዕቲ። ሪሰንት ስታዲስ ኦን ዘ ማይነር ሒ ካችመንት ኣዝ ዌል ኣዝ ዘ ቶከር ካችመንት ኢንዲኬት ዳት ዘ ኣንዋል ፍሎው ኢዝ ሾዊንግ ኤ ዲክሪዚንግ ትሬንድ ዚስ ኢዝ 2025።
1: ሚካኤል ብርሃነ ይበሃል። ኣብ ሚኒስትሪ ሕርሻ ኣብ ክፍሊ ሕርሻዊ ኤክስቴንሽን ከም ሓላፊ ጨንፈር ሃብቲ መሬትን ልምዓት መስሎን ክኢኑ ይሰርሕ። ኣብዚ ሒዚ ዝመፃኹ ኣርእስቲ ክላይመት ቸንጅ ኤንድ ኢምፓክት ኦን ኣግሪካልቸር ዘ ኬዝ ኦፍ ኤርትራ ዝብል እዩ። እዚ ከዓ ምርዓም ክሊማዊ ለውጢ ኣብ ሕርሻ ዝብል እዩ። እዚ ማለት ናተይ ዘቕረብክዎ ኣብቲ ዶክመንት ሬቪው ዝተመልከሶ ኮይኑ ማለት ኣብዚ ሃገር እቲ ናይ ምስፍሕፋሕ ደርቂ ምብራስ ኣግራብ እዚ ምንቁልቋል ምህርቲ ዘጋጥመና ዝነበረ ፀገማት እዩ። ነዚ ንምብዳ ከዓ መንግስትን ህዝብን ኤርትራ ነዚ ዝሓለፈ 35 ዓመታት ኣብዚ ናይ ምዕካብ ሓመድን ማይን ምግራብን ንጥፈታት ተካይድ ነይሩ። እንተኾነ ግን ብሰንኪ እዚ ክሊማዊ ለውጢ እቲ ሽግር ክፍታሕ ኣይተኻእለን እቲ ዝግበር ዝነበረ። ስለዚ እቲ ዓላማ ናይቲ መፅናዕቲ እንታይ እዩ ዝግበር ነይሩ ዝሓለፈ 35 ዓመታት ንዕኡ ንምብዳህ ዝግበር ዝነበረ ኣብዚ ውሽጢ 35 ዓመታት ኣብኡ ዝተረኽበቲ ውፅኢት እንታይ ይመስል ነይሩ፣ ኣብኡ ዝተርፈና እንታይ እዩ፣ ካልእ እውን ኣብ ካልእ ሃገራት ተፈቲኑ ፅቡቅ ውፅኢት ዘምፀ ኣብ ሃገርና ከዓ ዘይተፈተነ እንታይ ይመስል ወይ እንታይ ተገበርና ከንዕኡ ዝያዳ ነቲ ንገብሮ ስራሓት ክሕግዘና ይኽእል ዝብል ኣብ ዘተኮረ እቲ መፅናዕቲ ወረቀቲ መፅናዕቲ ወረቀት ኣብዚ ዘተኮረ እዩ ተገይሩ ኣካይደ ማለት እዩ። እቲ ዕላማ ከም ዝበልክዎ እቲ ንገብሮ ዘለና ናይ ምፍዋስ ናይ ምምካት ምድረ በዳነትን ደርቅን ነካይዶ ዘለና ስራሓት ከመይ ይመስል ገምጊምካ ንድሕሪ ሕጂ ኸ እንታይ እንተወሰኽናሉ ወይ እንታይ ተገበርና ዝያዳ ነድምዕ ወይ ዝያዳ ንሰርሕ ዝኣንፈተ እዩ እቲ መፅናዕቲ ተኻይዱ ማለት እዩ። ዕላሙስ ኣብ ዘተኮረ እዩ። እቲ ደካየድኮ መፅናዕቲ እቲ ዝበዝሐ በዕሊ ዝሳተፈሉ ስራሕ ኣብቲ ነዊሕ ዓመታት ዝሰራሕ ኩሉ ምስ ዝተፈላለየ ኮሚቴታት ምስ ሚኒስትሪ መሬትን ማይን ኣከባብን ኮይና ንሰርሖ ሃገራዊ ፅሑፋት ከም በዓል ዚሰር ናሽናል ኮሚኒኬሽን ዝበሃል እዚ ናይ ኤንዲሲ ዝበሃል ናሽናል ደተርማይን ኮንትሪቢሽን እዚኢታት ንሚኒስትሪ ሕርሻ ወኪለ ምስኦም ስለ ዝሰርሕ ኣብቲ ናይ ክሊማዊ ለውጢ ዘምፃልና ዘሎ ጉድሆታት ንዕኡ ንምምካት ወይ ንምርዓም ዝካየድ ስራሓት ኣብኡ ኣብቲ መፅናዕቲ ስለ ንሳተፍ ኣብኡ ዝገበርናዮ እቲ ናይ መፅናዕቲ ስራሓትን እቲ ዝገበርናዮ ውፅኢትን ንምግምጋም እሞ ከዓ ንዕኡ ዘመሓይሽ እንታይ ዝበሃል ሪኮመንዴሽን ወይ ሓሳብ ንምሃብ እዩ ዝያዳ ዝገብሩ ኩሉ ማለት እዩ። እቲ ውፅኢት ፅቡቅ ኣማቲ እቲ ንገብሮ ዝነበርና ንክንግምግመሉ ዝፈጠረለይ መድረክ ኮይኑ ረኪብ እዮ። ምክንያቱ ብዙሕ ንሰርሕ ክንዲዚ ሰሪሕና ንብል እሞ ዳሓርቲ ምልስ ኣቢልካ ምስ ረኣኻዮ ምስቲ ክንገብሮ ዝግባአና ውሒዱ ፀንሐካ እሞ ዝያዳ ኣፀፋ ከም ዘድልየና ይርዳእካ ማለት እዩ። ኣብዚ ኩሉ ንገብሮ ናይ ትሕተ ቅርፂ ስራሓት ናይ ምዕቃብ ሓመድን ማይ እቲ ቆፅሪ ሕጂ 293 ሄክታር በፂሕና ኣለና ክትበሃል ከሎ ኣብ ናይ ሕርሻ መሬት ማለት እየ። እዚ ግን ምስቲ ክንበፅሖ ዝግባአና ዝሕረስ መሬት ልዕሊ 550,000 ዘለና ገና ኣለና ማለት እዩ። ዋላብቲ ናይ ምግራብ ተረእኻኹም ዋላብቲ ናይ ሕዛእቲ ክንድቱ ክንገብሮ ዝግባአና ኣይከድናን። ስለዚ ኣብዚ ዝያዳ ክንሰርሕ ከም ዘለና

0: የብለካ ማለት እዩ። ካልእ እዚ ናይ ዕቁብ ሕርሻ ዝበሃል ኣብ ካልእ ሃገራት ብጣዕሚ ውፅኢታዊ እዩ። ምዚ ናይ ክሊማ ዝፃወር ሕርሻ ክላይማ ስማርት ኣግሪካልቸር ዝበሃል ሓደ ካብቲ ፅቡቅ ነገሩስ እዩ ነይሩ። ግን እንተኾነ ምስቲ ናይ ኣጠቃቅማ መሬትና ዘለና ምስቲ ናይ መጋሃጫ ኣገባብ ንጥቀመሉን እዚኢታት ከዓ ሕፅረት ከም ዘለና ሕጂ ኣብዚ ነዚ ኣመሓየሽና ደቂ ከምቲ ካልኦት ሃገራት ዝግበር እንተተጠቀምናሉን ዝበልፅ ፅቡቅ እዩ ዝብል ሪኮመንዴሽና ዝቀረበሉ እዩ ነሩ ማለት እዩ። ዝቀርብ ብሉፅ ሓሳባት ኣሎ። ካብኡ እቲ ሓሳባት ወሲድካ እቲ ትገብሮ ዝነበርካ ኣካይዳ ንምትዕርራይን ዝያዳ ንምስራሕን ድርኪ ዝፈጥር እዩ። ስለዚ ብሓፈሽ ኩለን ዝቀርብ ዘሎ እቲ ፅሑፋት ምስቲ ኣብ ሕርሻ ንገብሮ ዘለና ንዝያዳ ድርኪ ዝፈጥር ስለ ዝኾነ ብሉፅ ወረቃቅቲ ተቅሪቡሎ ብኡ መሰረት ከዓ ክትግበርን እዚ ተገይሩ ዘሎ ክስነድን ኣብ ስራሕ ክውዕልን ከዓ በዚ ኣጋጣሚ ይላቦ።
1: But agriculture also contributes to the climate change by creating these greenhouse gases.
2: ኣልማዝ በረኸት ይበሃል። ካብ ሚኒስተር ሕርሻ ዞባ ዓንሰባ ሕዚ ዝመፃኹ ኣርእስቲ ምውሃድ ዑደት ዘራእቲ ምስ ናይ ክርምታዊ ዝናብ ዝብል ነይሩ። ምክንያቱ ሓደ ዘራእቲ እንተደኣ ክነፍር እንተደኣ ኮይና ማይ የድልየና፣ ማይ ክህልወና ክነውፅ እንተደኣ ኮይና ከዓ ኢነርጂ ወይ ብሞተር ጌርና ነዳዲ ከድልየና እዩ ማለት እዩ። ስለዚ ነዛ ዓይነት ዘራእቲ ኣዋሂድና ንክረምቲ ስሒብና እንተደኣ ክነፍሪ ንደሊ ኮይና ሓደ ሶፍትዌር የድልየና። ነቲ ክሮብ ዝደልዩ ዓይነት ማይ ዝምጥን ዓይነት ሶፍትዌር ተዳልየና። እዚ ከዓኒ ነቲ መሬት ነፅንዑ፣ ነቲ ክሮብ ኣበየናይ ስቴጅ እዩ ዝፈሪ ዘሎ ነፅንዑ፣ እንደገና ከዓኒ ንክንደይ ግዜ ኢና ክነስትዮ። ምክንያቱ ኣብዚ ሕጂ ግዜ ሓልክ ነዳዲ ኣፀቢቑ ንሄሩ ዘብልሉ ግዜ ምስ ናይ ዋሕዲ ናይ ማይ እውን ሓረሶትና ነዚ ፍሪዎ ዘለዎ ዓይነት ብውሕሉል ኣገባብ ምስቲ ናይ ክረምቲ ዝናብ ኣዛሚዶም ንኸፍሪዎ ዝዓለመ መፅናዕታዊ ፅሑፍ እዩ ነይሩ። እዛ መፅናዕታዊ ፅሑፍ ዝተወሰደሉ ዓይነት ዳታ ካብ ሓልሓለ እዩ ነይሩ። ካብ ሓልሓለ ኣብ ሰለስተ ዓይነት ፍረታ ቬጅቴብልስ ማለት ኮሚደረ፣ ሽጉርትን ድንሽን ማለት እዩ። እዚአን ከኣተን ኩሉ ግዜ ኣብ ኤርትራ ዝፈርያ ኮይነን ሓረሶትና ከይተሸገሩ ነዛ ዓይነት ውሁድ ዝኾነ ኣገባብ ኣሳታትያ ማይን ኣገባብ ምሕደራ ናይቲ ማይን ንምጥቃም ማለት እዩ። እዚ ከዓ ብዝያዳ ከዓኒ ምስ ናይ ክሊማዊ ለውጡ ዝተተሓሓዘ እዩ። ምክንያቱ ብዙሒ ማይ ክንህልኽ ከለና ካብኡ ዝወፅእ ካርቦን ዳይኦክሳይድ ኣሎ። እዚ ካርቦን ዳይኦክሳይድ ከዓኒ ምስ ናይ ዋዒ ናይ ዓለም ዝተጠቃለ ኮይኑ ምዝንባዕ ናይ ማይ ከዓ ስለ ዘምፅእ እዚ ዓይነት መገዲ ተጠቂሞም ዘውትርዎ ዝሕግዞም ዓይነት ዓውዲ መፅናዕቲ እዩ ነይሩ። እዚ መፅናዕቲ እዚ ኣብ ወረቀት እዩ ተግቢሩ ዘሎ። እዚ ከዓኒ ብክኢላታት ቤቶም ኤክስቴንሽን ኤጀንት ተዘርጊሑ ንሓረሶት ማዕዳ ይወሃቡ ሞ ውፅኢታዊ ብምዃኑ ምክንያቱ ክሳብ 75 ሚእታዊት ናይ ማይካ እንተዳ ዘጉደለልካ ኮይኑ ንሰለስተ ግዜ ከፍርየልካ ዝኽእል ሮቴሽን ይዕቅበልካ ስለ ዘሎ እዚ ናብ ሓረስቱ ተዘርጊሑ ብኡ ዓይነት መገዲ ንክተግብርዎ ዝዓለም እዩ ማለት እወ እጂ ኣፍልጦ ሓረስቶት እቲ ኣፍልጦ ምዕባይ እዩ። ሓረስቶት ንእሽተይ ደገፍ ትህቦም ሞ እዚኣ ከምዚኣ ክትከውን ትኽእል። ስለዚ ሓደ ዓይነት ኣሳታትያ ማይ እዮም ዝገብሩ። ስለዚ ኣበየናይ ግዜ ክንደይ ማይ ሰቲ ኣበየናይ ግዜ ነየናይ ዓይነት ክሮብ ይኸውን ብምባል ኣዝዩ ውፅኢታዊ እዩ። ምክንያቱ ብሰለስተ ዕፅፊ ናይቲ ዝህለኽዎ ዝነበረ ነዳዲ ሃልክን ይጎድል ስለ ዘሎ ኣዝዩ ውፅኢታዊ እዩ ኢና ንብል።
3: ስመይ ሕሪ ፍረዝጊ ይበሃል። ዝሰርሓሉ ቦታ ከዓ ኣብ ሓልሓለ ናይ ምርምር ሕርሻ እዩ። ምርምር ሕርሻ ኮይኑ ኣብ ማይ ኩዕ ባህርያዊ ፀጋ እዩ። እዛ መፅናዕቲ ዝገበርክዋ ብዙሕ ዓይነት ናይ ዕቀባ ማይ ኣብ ሓመድ ኣሎ። ሓደ ሕጂ ያሲም ቅልል ዝበለ ስራሕ ኮይና ግን ኣብ ሙሉእ ዓለም ተገዳስነት ዝረኸበትን ተቐባልነትን ኣብ ፅሑፋ ኣብ ዓለም ለኻዊ ተረኣያ ኣብ ጆርናል ተፃሓፈት እያ። እንታይ ኣታ

0: ስራሕ ብግዜ ሓጋይ ብፍላይ ኣግራብና ኣብቲ ናይ መጀመርታ ዓመት ሱር ስለ ዘይብሎም ቀልጢፎም እዮም ዝሞቱ። መጀመርታ ንተክል ሞ 5670 ሚእታዊት ፍረ ዘይብሉ ሰሪሕና ንምለስ ማለት እዩ። ቀንዲ ምክንያት ጠላ ሓመድ ስለ ዝበንን ሓመድ ከዓ ስለዘየለዩ ሕጂ እዛ ስራሕ እዚኣ ጠላ ሓመድ ካብቲ ብዙሕ ኣገባብ ብኸመይ ኣገባብ ንሰማይ ወይ ከይሃፍፍ ንከላኸሎ እያ። እዚኣ እንታይ ገርና ኣብቲ ሓጋይ መጀመርታ ክረምቲ ኣሎ እታ ተኽሊ ኣብ ክረምቲ ፅቡቅ ማይ ስለ ዝረኸበት ኣላ ማለት እዩ። መስከረም ኮይኑ ጥቅምቲ ክኸውን ከሎ ግን ሓጋይ እንዳመፀ ስለ ዝኸይድ ዘሎ ኣብ ጥቅምቲ ነታ ገረብ ነታ ዙርያ ማለት እዩ ኣብታ ቤዚን ዘይምሽምሽ እዚ ዓይነቱ ከምዚ ሻምብቆ ወይ ሳዕሪ ንሽፍና ንሳ ንሸፈና እያ ንሽፍና ንሽፍና እሞ ንሰማይ ክሃፍት ዝግብኦ ማይ ከዓ ተዕቅባ ማለት እዩ። ሕጂ ትሪትመንት ኣሎ እቲ ትሪትመንት ኣሎ ምስቲ ኮንትሮል ከዓ ተወዳድሮ ማለት እዩ። ሕጂ ማይ እንዳስተኻ ኣብ ልዕሉ ድማ ውሑድ ማይ ማለት እዩ ጠ ሽፋን ትገብረላን ሓንቲ ሓደ ኣጋባቢ እቲ ሓደ ድማ ብዘይ ማይ ምስታይ ግን ማልቺ ትገብረላ እቲ ሓደ ድማ ልክዕ ሓረስቶትና ወይ ና ማንም ሰብ ዝጥቀመሉ ኣጋባብካ ትጥቀም ሽዑ ኣብኡ ኣብቲ መጨረሽቲ ሓጋይ ክመፅእ ከሎ ክረምቲ ክንደይ ዝኣክል ማይ ብሰንኪ ናይታ ማልቺ ዝገበርናያ ይዕሪቓ እዚ ኣገዳሲ እታ ተኽሊ ድማ ከምኡ ብምግባርና ድማ እቲ ፈልሲ ከይሓረረ ዓመት ሙሉእ ጠጢዑ ጥራይ ዘይኮነ ስሩ ታሕቲ ሰዲዱ ኣብ ዝመፅእ ዓመት ኦረዲ ንሳ ስለ ዝተረረት ዝኾነ ድርቂ ንክትፃወር የኽእላ ማለት እዩ። ብከምኡ ከዓ እቲ ዝበረሰ ኣኽራናን ጎቦታትና በዚ ቅልል ዝበለ ኣገባብ ማንም ሓረስታይ ክገብሮ ዝኽእል ክንትክኦ ወይ ድማ ክንሰርሓሉ ንኽእል ኢና ማለት እዩ። ኣነ ከምዝሰርሐኮ ወይከዓ ኣብ ከምኡ ኣገባብ እንደ ዝሰርሕ ውፅኢታዊ ጥራይ ዘይኮነ ኣዝዩ ውፅኢታዊ ስራሕ እዩ ዝኸውን ዘሎ። ምክንያቱ ንእሽተይ ኣብ ሕርሻ ምትእትታው ዓብ ለውጢ ዘምፅእ እዚ ሽፋን ክትገብር ከለካ ብዙሕ ዝጥፍእ ማይ መስለካ ይኸውን እዩ። ግን እዚ ዘይበሃል እታ ተኽሊ ምንባራ ወይ ድማ ዝተኸልናዮ ገረብ ኣብ ዝኾነ ማይ ኩዖ ዝተባላሸወ ክፅገን ስለ ንርኢ ዘለና ናብ ሓረስቶት ከዓ ከምኡ እንዳበልና ንምህሮም ወይ ድማ ካብቲ ዝሰራሕናዮ ከዓ ስለ ዝርዩ ከምኡ ብምግባሮም ኣብ ገሊኡ ቦታታት ፅቡቅ ፍረ ወይ እንታይ ዝበሃል ሓፊሶምሉ እዮም ማለት እዩ።
1: ግራስ ዛቲስ ሃርድ ኢንኦርደር ቱ ፕሮቴክት ዘ ኢቫፖሬሽን ኢዝ ኒድድ ኣይ አክኖሌጅ ማይ ናሽናል ኣግሪካልቸር ሪሰርች ኢንስቲትዩሽን ፎር ፕሮቫይዲንግ ፋሲሊቲ ኤንድ ማኒ ፎር ዱዊንግ ዘ ስታዲ ኤንድ ስፔሻል አክኖሌጅመንት ጎ ቱ ፎረስትሪ engineering and soil researchers of NARI for their comments, advice and suggestions.
2: So to start with the introduction, spray irrigation is a type of water management that is unique to arid areas bordering highlands. It's also one of the traditional types of irrigation systems in Eritrea. It's a largely neglected form of resource management regardless its potential to contribute to poverty alleviation.
3: Okay. እንታይ እዩ ብዙሕ ፅቡቅ ነገር ይስራሕ እዩ ኣብ ምስሊ ሕርሻ እዚ ከዓኒ መፅናዕቲ ዝካየድ ዘሎ ከዓኒ ብዙሓት ክኢላታት ዝተፈላለየ መፅናዕቲ የቕርብሉ ሕጂ ከመይ ኢልና ኢናቱ ውህደት ክንፈጥር ስለና ነንበይን ኢና ክንዕንድር ንኽእል ኢና ሓደ ብሓባር ምስራሕ ማለት እዩ። ንሱ ከዓኒ መጀመርያ እቲ ዘለና ሃብቲ መሬት ዘለና ሃብቲ ንዕኡ ክንካናኸኖ ይግባአና ሓደ ደረጃ ማለት እዩ። እቲ ካልኣይ ከዓኒ ክንዲ ናይ ሕርሻ ቦታታት እናስፋሓካ ትኸይድ ቴክኖሎጂ ብምጥቃም ኣብ ውሕድ ዝበለ መሬት ከመልካ እቲ እቶት ተኸዓበት ማለት እዩ። ስለምንታይ ሓረስቶት ኣብ መወዳእታት እንታይ ምስ ደልዩ ዘለዉ እቶት ደልዩ ስራሕ ደልዩ ማለት እዩ። ድሕሪኡ ከዓኒ ብሳልሳይ ደረጃ ብቁጠባ ዓብዪ ለውጢ ከምፅእ እንድሕር ኮይኑ ሕርሻ ቀዳመይቲ ከም ዝበልኳ እቲ ዘለና ንኣብነት ናይ ሓመድ ከመልና ንዕቅቦ ዘለና ፈርቲሊቲ ከመይ ንገብሮ ማለት እዩ። እቲ ካልኣይ ደረጃ ከዓኒ ናይ ዘሎ ቴክኖሎጂ ተጠቂምና ከመይ ነመሓሽ፣ ሳልሳይ ደረጃ ከዓኒ ስነ ምግባር ወይ ከዓ ጋቨርነንስ ከዓኒ ምጥቃም ማለት እዩ። እዚ ጋብነት ዝጠቕመና ፕሮክላሜሽን ክንገብር ንኽእል ኢና፣ ሕግታት ክወፅእ ኽእል እዩ። ነዚአን ሰለስቲአን ግን ዝጠምረን መን እዩ? ክኢላ እዩ። እታ መወዳእታ እታ ዓባይ ኣርእስቲ እንታይ እያ? ክኢላታት መንእሰያት ዝሓየሉ ፈጢርና ነቲ ዘሎ ብድሆታት ተፃዊሮም ነብቲ ዝግባአና ናይ ሃብቲ ደረጃ ክንበፅሕ ክኢላታት እዮም። እንታይ ዓይነት ክኢላታት ንደሊ? ኩሉና ነናይ ነብስና ኣርእስቲ ተማሂርና ኢና። እንታይ ንደሊ ኣለናቶም ንዝመፁ ዘሎ መራሕቲ ናይ ሕርሻ መራሕቲ ክኢላታት ንብሎም እንታይ እዮም ክኾኑ ዝግብኦም? ሓደ ብዛዕባ ናቶም ኣርእስቲ ፅቡቅ ገይሮም ዘፅንዑ ተመራመሩ፣ ግን ከዓ ከንብቡ ይግብኦም። ስለምንታይ ብሕርሻ እንድሕር ከድና እቲ ንዕና ንኣብነት ብዛዕባ ኢሪጌሽን ክንዛረብቲ ኮይና መስኖ ክንገብርቲ ኮይና ማይ ካብ የመፅእ። ስለዚ ተኣሳሰረ ይኩሉ ሕጂ ብምሉኡ ውህደት ኣብኡ መፅናዕቲ ዘንቀሳቀሱ እንድሕር ኮይኖም እዮም ንሳትዮም እዮም ክዕውትና ዝኽእሉ። ስለዚ እቲ መልእኽቲ ናብ መንእሰይ እያታ መወዳእታ መንእሰይ ተሓሚቑ ንሓሚቕና ኣለና ከም ሃገር እቲ ንደልዮ ዕውታት ክንከውን ኣይንኽእልን ማለት እዩ። እሱ ፀገም የለን ብዙሕ ንራእዩ ሕጂ ንኣብነት ብዙሓት መንእሰያት ዝሳተፈሉ ክንሪኢ ኣለና ዝርኢ ክትኾን ይኽእል ብዘይ ኣኼባ

መፅናዕቲ ዘንቀሳቀሱ እንድሕር ኮይኖም እዮም ንሳቶም እዮም ክዕውትና ዝኽእሉ። ስለዚ እቲ መልእኽቲ ናብ መንእሰይ እዮም ኣያታ መወዳእታ መንእሰይ ተሓሚቑ ንሓሚቕና ኣለና ከም ሃገር እቲ ንደልዮ ዕውታት ክንከውን ኣይንኽእልን ማለት እዩ። እሱ ፀገም የለን ብዙሕ ረኣዩ ሕጂ ንኣብነት ብዙሓት መንእሰያት ዝሳተፍዎ ኣሎ ክንሪኢ ኣለና ዝርኢ ክትኾን ይኽእል ኣኼባ ብዙሓት መንእሰያት የቕርቡ ኣሎ መፅናዕትታት

ተወሳኺ ንምስራሕን ንኩሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮማትርያል ተጠቂምና ኢና ሰሪሕና እያ። ኣብ ሓርሶት ክጥቀሙ ዝፀንሖ መንገዲ ቁርብ ፍልይ ክብል ይኽእል ክኸውን እዩ። ብምስራይዎ ግን ከምዝበልካ ኣይወፀት ንደላ ማለት ኣብ ሓርሶት ኣይበፃሕት ንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራይዎ ብጣዕሚ ፅቡቕ ፊድባክ እያ ረኪባ። ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልዋ እዮም እንታይ ድባሃል ገይሮምና ማለት እዩ።

0: ፕሮፌሰር ኣዱኛ ሃይለ ባህል ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕለና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየ። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ክዝንዎ፣ ከመይ ገይሮም ጠቀምሉ ትቀሙ ከለዉ ኸ እንታይ ፕሮቲን እንታይ ከመይ ገይሮም ዝጥቀምሉ መሳርሕታት ዝጥቀምሉ ኸ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታቲልና ነዚታት ንምፅናዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ ንሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርኸቡ ካልኣይ ከዓ እቲ ፈውስታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ። ከምኡታት ከም ዝጥቀሙ ርኢናና። እዚ ሕጂ ናብ ንብሰነቱ ክኣቱ እዩ ኣካላቶም ኩሉ ከባላሸሎም ክእል እዩ ክሳብ ሕማም ካልእ ዝተሓስቦን ከም ዘምፅእ እዚታት ክንፈልጥ ክኢናናና። ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀር ማፀ ክጥቀም ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ወፅና። ሳልሳይ እቲ ፈውሲ ክገብሩ ከለ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም። ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተን ክስታይ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ክልዎን እሞ ካብኡቲ ፈውሲ ብትውሽጢ የቐምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከለዉ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዐ። ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ንነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ። ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብ ዝግድልና ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ኮይኑ ዝስምዖም ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምኢቶም ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ የቐምጡ። ግን ፀረ ባልዕ ክበሃል ኮሉ ናቱ መኽዝን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና። ብሕጊ እናኸልና ግን ሓደ ፈውሲ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወሓደ ክልተ ሰሙ ክልልዎ መብዛሕትኦም ዞም ኦርጋኖ ፎስፈረስ ዝበሃሉ ንኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም። ስለዚ 2-3 ሰሙ ፈውሲ ምስ ገበርካ ክኸውን ኣለዎ። እንተዘየሎ ግን ቅድሚኡ ንሕወሲድካዮም ነቲ ንሸጠሎም ሰባት ኩሉ ከም ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና።
1: ከምዚ ዓይነት ኣብ ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅ እዩ። መፅናዕትታት ተደቢቑ ኣይተርፍን እዩ። እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ።
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እቲ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ። ንመፃኢ ከዓ እንታይ ኣበይ ናይ ዘተኮረ መፅናዕቲ ክትገብር ኣለካ? ምክንያቱ ኣብቲ ስንፍልጠታዊ ሕፅረታት ናይ ዓድና ብፍላይ ኣብ ምንስ ሕርሻ ኣበይ ናይ ዘተኮረ እዩ? ድሕር ዳኣ ብሓመድ ዘተኮረ ድዩ ኣብ ኣትክልቲ ድዩ ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ? እዚ ሓፈሻዊ ዝኾነ ርድኢት ይህን ምሂን ትበሃሉ እሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይ ናይ ኣቶኬርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድ ከዓ ንክትከይድ ይሕግዘካ ማለት እዩ።
3: እዚ ዋዕላ ዓብ ዋዕላ እዩ። 76 ወረቀት ዘቐረበሉ ዋዕላ እዩ ማለት እዩ። ሕጂ ካብዚ ዝተፈላለየ ዓይነት ወረቀት ይቀሪቡ። ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ። ንሕና ብፍላይ ከም ንኣሽቱ ብዙሕ ኢና ተማሂርና። ብብዙሕ ዓይነት ኣንግል ንክትሪኦ የብለካ።

0: ማለት እዩ ሕጂ ፅቡቅ ይኹን እዚ ዓይነት ዋዕላ ንክቅፅል ከዓ ይላቦ ማለት እዩ
1: ናይዚኣ ፀቢኡ ፍሉይ ነገብራጊ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስቀድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፍሻ መፅዓት ክኸውን ክእል እዚኣ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይከዓ ስኮላር ኮሚኒቲ ዘጠናኽር ስለ ድኾነ ብዛዓበየ ክስራሓሉ ካብዚ ብዛዓቢ ንመፃኢ ክመፅእ ይናቦ ማለት እዩ
2: መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና እቲ ምስቲ ዘቕረቦ መፅናዕተው ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተክሩ ከዓ ክላቦ ይፈቱ ማለት እዩ

ሰላም ዝኸበርኩምን ዝኸበርክንን ተኸታተልቲ ለስ ስፖርት ከመይ ቀኒኹም ንሎሚ ቀዳምውን ንዓኹም ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣለና። መደብና ጀሚሩ ክሳብ ዝፍፀም ድማ ምሳና ክትፀንሑ ብክብሪ ዝዕድም ኣሚር ዓልየ። እምባርከስ መደብና ከምቲ ልሙድ ብጣዕሚ ዜማ እዩ ክፍልም ነዛ ትስዕብ ጣዕሚ ዜማ ብሓባር ነስተማቕራ

0: ሰላም ዝኸበርኩም ተኸታተልቲ፣ ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዓዲ እንግሊዝ ምኽንያት ብምግባር ዘዳለኽዎ ሰፊሕ ትንተና ሒዘልኩም ቀሪበ ኣለኹ። ሰናይ ምክትታል።
1: That's nicely worked by Bournemouth. Croupy! That is a sensational opening goal from Junior Croupy.
0: መላ ኣፍቃሪ ኩዕሶ እግሪ ክጅምረሉ ብሃንቀውታ ፅብየት ዘሎ ግጥማት ፕሪምየር ሊግ ዓዲ እንግሊዝ ናይ ዝተፈላለየ ክለባትን ደገፍትንን ትፅቢት ንክምልስ ናይ ሎም ዓመት ውርድሩ ድማ ንኩለን ክለባት ልዕሊ ዝኾነ ግዜ ክፉት ክኸውን ብኣግቡ ትፅቢት ይግበር። ናይ ማንቸስተር ሲቲ ናይ ዕብላለ ዘመን ኣብ ትሕቲ ፔፕ ጓርዲዮላ ኣብቂዕሎም። ኣርሰናል ልዕሊ 22 ዓመታት ንፈለማ ግዜ ክብራ ንምዕቃብ ክትኣትያ። ሊቨርፑልን ቸልሲን ብሓደሽቲ ኣሰልጥንቲ እናተመርሓ መሳርዐን ኣደልዲለን ይርከባ። ማንቸስተር ዩናይትድ ነቲ ነዊሕ ግዜ ኣጥፍያቶ ጸንሐት መንነታ ንምምላስ ሃድና ትቕጽላላ። ንሎም ዓመት መድረኽ ፕሪምየር ሊግ እንግሊዝ ኣብ ዙርያ ዞም ኣቐዲሞም ዝተጠቕሱ ዛዕባታት ተንጠልጢሉ ዝመጽእ 10 ኣዋርሕ ከሳልየናዩ። ካብቲ ዋንጫ ንምዕታር ዝግበር ቅልስ ብተወሳኺ ኣብ ኩሉ ኩርናዓት ናይቲ ሊግ ዝረኣዩ ዓበይቲ ዛንታታት ክህልው እዮም። ካብ ነቲ ናይ ውድድር ዓመት ክቕይሩ ዝኽእሉን ዝውስኑን ዕድግታት ናይ ተፀወቲ ኣብ መንጎ ኣጥቃዕቲ ዝህሉ ናይ ምምዝጋብ ሸውቲ ቅልስ ካብ ታሕቲ ናብቲ ሊግ ዝደየባ ክለባት ኣብቲ ሊግ ንምፅናሕ ዝፅበየን ብድሆ፣ ከምኡ ውን እተን ኣብቲ መድረኽ ነዊሕ ዓመታት ፅንሓ ጋንታታት ካብቲ ሊግ ንዘይምውራድ ዝገብሮ ውግእን ካልእን የጠቓልል። እዞም ኩሎም ነጥብታት ምዘይ ትፅቢታውያን ለውጥታትን ምግልባጣትን ተደሚሩ ንመድረኽ ፕሪምየር ሊግ ዓዲ እንግሊዝ እቲ ዝበለፀ ሊግ ኣብዛ ፕላኔት ምድሪ ይገብሮም። እዞም ስዕቡ ነጥብታት ኣብዛ ሓድሽ ናይ ውድድር ዓመት ክንከታተሎም ዝግባአን ዓበይቲ ዛዕባታትን ኣርእስታትን እዮም። ቀዳማይ፣ ማንቸስተር ሲቲ ድሕሪ ጓርዲዮላ ኣብ ፕሪምየር ሊግ እታ መለክዒት ሓይሊ ጋንታ ኮይና ክትቅፅል ትኽእል ዶም? ናይ 2026-27 ፕሪምየር ሊግ ቅድመ ትንተናና ብሓደ ዓብ ሕቶ ንጀምሮም። ድሕሪ ብዙሕ ዓመታት ልዕልና ማንቸስተር ሲቲ ነቲ ዝቕፅል ዘመን ዕብላለ ኩዕሶ እግሪ ዓዲ እንግሊዝ መንያ ክትመርሖም። ፔፕ ጓርዲዮላ ንኣስታት 10 ዓመታት ንማንቸስተር ሲቲ ካብ ሓንቲ ሓያል ጋንታ ናብ ናይቲ ሊግ መለክዒ ጋንታ ቐይርዋ። ኣብ ትሕቲ መዝነቱ መሓዝ ኩዕሶ ናብ ሙሉእ ምቁፅፃር ተቐይሩ። ጸቕጢ ወይ ፕሬሲንግ ናብ ትኽክለኛን ዝተወደበን ኣገባብ ተቐይሩ። ዓወት

ምዝጋብ ካብ ዓብዓወት ምዃኑ ላዕሊ ናብ ንቡር ትፅቢት ተለዊጡ። መልቃቅ ጓርድዮላ ካብ ማንቸስተር ሲቲ ምበኣር ተኸታታሊ ናይ ሊግ ዓወታት ምምዝጋብ ታሪካዊ ስሉሳዊ ዓወት ከምኡ ውን ኣብ ኩዕሶ እግሪ ዓዲ እንግሊዝ ዝረአ ሳሕቲ ዝንፀባረቕ ቀጻልነት ወይ ድማ ኮንሲስተንሲ ናይ ዓወት መኸተምታ ዝረኽበሉ ዘመን እዩ። ኣብዚ ሓድሽ ናይ ውድድር ዓመት ንማንቸስተር ሲቲ ዓብ ብድሆ ክኾና ዝኽእል ንመሰርዓ ብወርልድ ክላስ ተፃወቲ ምትካእ ኣይኮነን። እቲ ዓበት ፅቕጥን ብድሆን ኣብ ልዕሊ እቲ ሸዓተ ዓመታት ንወንበር ምስልጣን ፔፕ ጓርዲዮላ ኮፍ ክብለሉ ብሓለፍቲ ናይታ ጋንታ ዝተቐብአ ኢንዞ ማሬስካ እዩ። ማሬስካ ነታ ፍጹምነት ዝለመደት ጋንታ ናይ ገዛ ርእሱ ታክቲካዊ መንነት ብምትሕ ንፋጽ ነቲ ጓርዲዮላ ኣብ ዝሓለፉ ዓመታት ዝሃነፆ ናይ ዓወት ባህሊ ክዕቅቦ ክሕተት እዩ። እዚ ንዝኾነ ኣሰልጣኒ ከቢድ ሓላፍነት ዝስክም እዩ። ምክንያቱ ማንቸስተር ሲቲ ኣብ ቀጻልነት ዘለዎ ዓወትን ኣብዚ ልዑል ደረጃ ብቕዓትን ምንፅብራ ዝለመደት ጋንታ ስለ ዝኾነት ታሪክ እንድሕሪ ተመሊሱ ከም ዝርዳኣና ምትክ ዓበይትን ብሉፃትን ኣሰልጥንቲ ቀሊል ከም ዘይኮነ እዩ። ዓበይቲ ክለባት ኩዕሶ እግሪ ድሕሪ ኣይኮኒክ ፊገረን ዝነበሩ ኣሰልጥንተን ከቢድ ናይ ስግግር ወይ ትራንዚሽን እዋን ክሕልፋ ተዓዚብናይንን ክሕልፋ እውን ንዕዘበን ኣለና። ብቐረባ ምልቃቅ ስር ኣሌክስ ፈርጉሰን ኣብ ማንቸስተር ዩናይትድ ዝፈጠሮ ሰንከልከል ነታ ጋንታ ብቐረባ ክንውከሳ ንኽእል። ቀዳሞት ኣዋርሕ ማንቸስተር ሲቲ ኣብ ትሕቲ መሪሕነት ኢንዞ ማሬስካ እቲ ናይ ፔፕ ጓርዲዮላ ብሉፕሪንት ድሕሪ ምውፃእ ፈጣሪኡ ክሳብ ክንደይ ሓይሊ ከም ዘለዎ ከንፀባርቕን ብዘይቡ ክቕፅል ይኽእል ድዩ ወይስ ሲቲ ናብ ሓድሽ ዘበን ዘይርጉፅነት ተኣቱላ ዝብል መልሲ ክህብ እዩ። ብካልእ ወገን ምውፃእ ጓርዲዮላ ካልእ ሓድሽ ቨርዥን ማንቸስተር ሲቲ ንኽፍጠር ምኽንያት ክኸውን ይኽእል እዩ። ከም እንደገና ንፅዋዕ ፕሪምየር ሊግ ክወዳደራ ዝኽእል ሓደስቲ ሓሳባትን ብናፅነት ምፅዋትን ዝሓዘለ ሓድሽ መንነት ከምፃኣላ ይኽእል እዩ። ካልኣይ ማንቸስተር ሲቲ ገና ደርማስ ጋንታ እያ። ይኹን ግን ናብ ዘይተፈልጠ መንገዲ ተኣቱላ። ሓደ ክበሃልን ክግለፅን ዘለዎ ነጥቢ ማንቸስተር ሲቲ ምዝ ኩሉ ኣብታ ጋንታ ተገይሩ ዘሎ ለውጡታት ኣትሒትካ ክትርእያ ዘይብልካ ጋንታ እያ። ድሕሪ ዘመነ ጓርዲዮላ ዝተበገሰ ፍልቀት ናይዛ ጋንታ ድሮ ጀሚሩሎ። ምምፃ ኤልዮት ኣንደርሰን ምስ ተለዋዋጢ ባህርያት ናይ ኣፀዋውትኡ ምስ ኩዕሶ ዘለዎ ስልታዊ ርድኢትን ብልሕን ከምኡውን ኣብ ትሕቲ ፀቕጢ ኩዕሶ ኸብኪብካ ናይ ምኻድ ዘለዎ ዓቕምን ማንቸስተር ሲቲ ድሕሪ ምኻድ ጓርዲዮላ ክህልዋ ንእትደሊ ሓይልን ቁፅፅርን ኣብ መስመር ምክፍፋል ሓድሽ ልዕልነት ዝህባዩ። ዛጊት እቲ ዝያዳ ትፅቢት ኣብ ልዕሊ ኤርሊንግ ሃላንድ እዩ ክሰፍን። ዘይቋርፅ ሸቶ ናይ ምምዝጋብ ብቕዓቱ ድሕሪ ዋንጫ ዓለም ሒዝዎ ዝመፅእ ቁመና ንተወሰኽቲ ክብርታት ንምስባር ሒዝዎ ዝብገስ ሸውሃትን ማእከል ስሕበት ማንቸስተር ሲቲ ኮይኑ ክቕፅል እዩ። እቲ ሕቶ ማንቸስተር ሲቲ ብልጫታት ኣለዋ ድዩ ወይስ የብላን ኣይኮነን። እቲ ሕቶ እቲ ንዓመታት ኣብ ትሕቲ ጓርዲዮላ ዝሃነፀቶ ናይ ዓወት ጉዕዝኣን መለክዒት ናይቲ ሊግ ምዃናን ድሕሪ ምኻድ ናይቲ ስጳኛዊ ትቕፅሎ ዶ ዝብል እዩ። ሳልሳይ ኣርሰናል ንካልኣይ ተኸታታሊ ዓመት ፅዋ ፕሪምየር ሊግ ክትዓትር ትኽእል ድያ። ደገፍቲ ኣርሰናል ዝሓለፈ ዓመት ድሕሪ ክልተ ዕቁዳት ዝተጓናፀፉ ዓወት ናይ ነዊሕ ዓመታት ትፅቢቶም ዝምለስ ዓወት ጥራይ ኣይነበረን። ንዓመታት ዝኣክል ብሚኬል ኣርቴታ ክህነፅ ንፀንሐ ዱልዱል መስመር ምክልኻል፣ ፅሬቱ ዝሓለወ መስመር መጥቃዕቲ ምስ ምህናፅ ናይ ዓወት ኩነተ ይእምሮ ኣብ ተፀወት ተደሚሩ ንዝሰርሖ ናይ ሻምፒዮንነት ፎርሙላ ሞሳን ሽልማትን ዝሃቦ ውፅኢት እዩ ኣመዝጊቦም። ሕጂ እቲ ዓብ ሕቶ ዝኸውን ኣርሰናል ናይ ዝሓለፈ ዓመት ዓወታ ክደግሞ ትኽእል ድያ ዝብል እዩ። ታሪክ ከም ዝሕብረና ክብርኻ ንምዕቃብ ካብ ምዕዋት ንላዕሊ ዝኸበደ ብድሆ ዘቐምጠልካ ምዃን እዩ። ኩሉ ሻምፒዮን ዕላማ ናይቲ ንዓወት ፅሚ ዘለዎ ተወዳዳሪ እዩ። ቀጻሊ ፀቕጢ ሜድያ ዘይፍለዮን ሰሙን መፀፍ ፍጹምነት ዝጠልቡ ደገፍቲ ዝፅበይዎ ምዃን እዩ። ስለዚ ምዕዋት ዋንጫ ከቢድ እኳ እንተኾነ ክብርኻ ንምዕቃብ ግን እቲ ዝያዳ ዝኸበደ ፈተነ ይገብሮም። ኣርሰናል ናብዛ ሓድሽ ናይ ውድድር ዓመት ካብ ሃዳኒት ንላዕሊ ናብ ተሃዳኒት ጋንታ ኮይና ክትኣት እያ። ኣርሰናል ቅድሚ ሕጂ ዋንጫ ንምዕታር ትቃለስ ዝነበረት ጋንታ ኮይና ኣብዛ ሓድሽ ናይ ውድድር ዓመት ግን እታ ኩለን ተወዳደርቲ ክለባት ኣብ ልዕሊ ዓወት ከመዝግባላ ዝቃለሳ ጋንታ ኮይና ክትመጽያ ነፍሲ ወከፍ እተባኽና ነጥቢ ዓብ ፀቕጢ እናፈጥረትላ ክትመጽያ ኩለን መወዳድርታ ክለባት እውን ከም ሓንቲ ዝዓብየት ናይ መለክዒተን ፈተና ክወስዳ እየን። ኣርሰናል ጽኑዑን ክብራ ክትዕቅብ ዝኽእላ መሰረትን ሃኒፃ ዘላ ጋንቲያ ጋነርስ ብመሪሕነት ማርቲን ኦዴጋር ብልዕልና
ማእከል ሜዳ ዴክላን ራይስን ብሩኖ ጎማሬሽን ኣብ ወሳኒ ግዜ ፀወታ ክዕውትን ክውስንን ዝኽእል ብቕዓት ቡካዮ ሳካ ክትዓጥቕ እያ። ኣብዚ ክለባት መሳርዐን ንምድልዳል ብንጥፈት ሰርሓሉ ዘለዋ ናይ ክራማት ዕድጊ ተፃወቲ ስም ኣርሰናል ምስ ወርልድ ክላስ ዝኣመሰሉ ተፃወቲ ይተኣሰር ብምህላው ድማ ሕልሚ ተወሰኽቲ ዓወታት ናይታ ጋንታ ኣበሪኽሎም ንኣርሰናል ብቐጥታ ናብ ካልእ ቨርጅን ዝወስዳ ዕውት መስርሕ ዕድጊ ክኸውን እዩ። እቲ ዝዓበየ ፈተና ሚካኤል ኣርቴታ ኣብዚ ከቢድን ነዊሕን ናይ ውድድር ዓመት ቀጻልነት ዘለዎ ጽንዓት ናይ ተፃወቱን ሓይሊ ናይ ፀወታን ምሕላውን ምርግጋፅን እዩ። ከምኡ ውን መጉዳኣት ተፃወቲ ብምውጋድ ፀቕጢ ፕሪምየር ሊግ ምስ ኤሮጳውን ዘቤታውን ውድድራት ሚዛኑ ሓሊኻ ምኻድ ካብቲ ነዚ ስጳኛዊ ፅቤት ዘሎ ከቢድ ብድሆ እዩ። ኣርሰናል ነቲ ኣብ ልዕሊያ ኣንጠጥዩ ዝጅምር ትፅቢት ከምቲ ድሕሪ 22 ዓመታት ዋንጫ ንምዕታር ዝረኣየቶ ፅንዓት ክትቋፀሮ እንትኽኢላ ዝሓለፈ ዓመት ዝተጎናፀፈቶ ዓወት ሓንሳብ ጥራይ ዝመፅ ዓወት ዘይኮነ መጀመርያ ናይቲ ኣብ ሰሜን ለንደን ዝፍጠር ዘሎ ሓድሽ ዘመን ልዕልና ወይ ዳይናስቲ ምዃኑ ናይ ምርግጋፅ ሰፊሕ ዕድል ኣለዋ። ኣርሰናል ኩለን መዋድርታ ሒዘኖ ክብገሳ ዝብህጋ ሞመንተም ናይ ዓወት ሒዛ ክትብገስ እያ። ድሕር ደጊም ኣርሰናል እታ ቅድሚ ሕጂ ንማንቸስተር ሲቲ ትስዕባ ዝነበረት ብምንእስያ ተፃወቲ ዝተሃንፀት ጋንታ ኣይኮነትን። ኩለን መዋድርቲ ክለባት ክሓልፋ ዘለዎን ሓዳስ መለክዒት እያ። ፅኑዕ መስመር ምክልኻላ፣ ታክቲካዊ ዲሲፕሊናን እቶም ኣብ ዝለዕለ ቁመና ናይ ህወቶም ዝርከቡ ከም ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድን ዝኣመሰሉ ተፃወታ ንስርዎ ዓወት ናይ ሓድሽ ዘመን ባይታ ዘጣጥሑላ ብልጫታታዮም ዝዝዓበየ ብድሆ ናይ ዛጋንታ ናይ ዝሓለፈ ዓመት ሻምፒዮን ከም ምዃና መጠን ንዝህልዋ ፀቕጢ ምቁፅጻር እዩ። ይኹን ግን ኣርሰናል ነቲ ኣብ ቅድሚያ ኣቐሚጣቶ ዘላ ክውቃዕ ዝድሊ ዕላማ ከብፅሓ ዝኽእል ኩነተ የእምሮን ስፍሓት መሳርዕን እውን ይናላ። Osuna, who's got fresher legs than most on the pitch tonight. He's kept it in. Murphy's in the middle. Tonali's up there too. This is William Osuna for Newcastle United to win the game. The 10 men have done it. Is that to be the goal that condemns Michael Carrick to his first defeat? ራብዓይ ዘይምህላው ዊልያም ሳሊባ ንኣርሰናል ከጽሕላ ይኽእል ዶ? ኣርሰናል ከም ዲፈንዲንግ ቻምፒዮን ብምኩር ኣሰልጣኒ ናይቲ መድረኽ ትእለ ብምህላዋ ክብራ ክትዕቅብ ተገሚታ ዘላ ጋንቲ እያ። ይኹን ግን ንሓደ ካብ ወሰን ተኸላኸልታ ዊልያም ሳሊባ ኣጋጢሞ ብዘሎ ነዊሕ ግዜ ካብ ፀወታ ዘርሕቆ ማህረምቲ ክብራ ንምዕቃብ ኣብ እቲ ጅምሮ ጉዕዞ ብኣሉታ ናይ ምፅላው ተኽእሎ ዝለዓለ እዩ። ሳሊባ ኣብ ግጥማት ዋንጫ ዓለም ብዘጋጠሞ ናይ ሕቆ ማህረምቲ ካብ 3 ክሳብ 4 ኣዋርሕ ካብ ግጥማት ክለቡ ክርሕቆ ከም ዝኽእል ብሰፊሑ ይግለጽ። ዝሓለፈ ዓመት ኣብ ኩሎም ውድድራት ኣርሰናል 50 ግጥማ ዘካየደ ሳሊባ ምስ ጋብርኤል ማግሃላስ ኣብ ድሕሪት ብዝፈጥሮ ውህደት ክለቦም ዝሓለፈ ዓመተ ስፖርት ልዕሊ ካልኦት ክለባት ዝዋሓደ ሸቶ ንክምዝገባ ቀንዲ ምክንያት ዝነበሩ እዮም። ኣርሰናል ካብ ቀዳሞት 3 ናይ ሊግ ግጥማታ ኣብተን ክልተ ኣንጻር ኣስቶን ቪላን ቸልስን ክትረኸብ እያ። ሳሊባ ኣብ 2022 ቀዳሚ ዝፀወቱ ካብ ዘካይድ ኣርሰናል ሳሊባ ኣብ ዝሰለፈሉ ን8ሸ7 ሚታዊት ወይ ድማ ን131 ግጥማት ዓዊታትሉ ሳሊባ ብስንኪ መስበርቲ ኣብ ዝርሕቀሉ እዋን ድማ እቲ ናይ ዓወት ሬሽኣ ናብ 47.6 ወይ ድማ ናብ 21 ግጥማ ጥራዩ ዝወርድ። ሓምሻይ ቸልሲን ኢንዞ ፈርናንደዝን ኢንዞ ካብ ናይ ዋንጫ ዓለም ተጸላእ ሰብ ናብ ኣብ ስታንፎርድ ብሪጅ ዳግማይ ክብሪ ዝረክብ

መግለጺታቱን ኣብ ግጥም ፍጻሜ ኣንጻር እስጳኛ ብቀይሕ ካርድ ምብራሩ ዝውሓዞ ንቕፌታታትን ምስቲ መጻኢኡ ኣብ ቸልሲ ዘይተነጸረ ዘሎ ከም ተጻወታይ ንዝውንኖ ድንቂ ብቕዓትን ዕቑር ዓቕምን ሸፊንዎዩ ድሌት ኢንዞ ፈርናንደስ ሓድሽ ብድሆም ፍታን ከም ዘለዎ ኮይኑ ካብዚ ብተወሳኺ ምስቲ ሪያል ማድሪድ ክትዕድጎ ከም እትኽእል ዝናፈስ ዘሎ ውረታት ኣብ ዙርያ መጻኢ ናይቲ ሓደ ግዜ ቸልሲ ከም እምነ ኩርናዕ ናይቲ ዓብ ውጥን ናይ ደግመ ህንፀት ትርእዮ ዝነበረት ኣከፋፋሊ ሕቶታትን ግምታትን ፈጢሩሎ ይኹን ግን ብክለቡ ተለጢፉሉ ዘሎ ኣዝዩ ልዑል ዝኾነ ምሸጥ ዋጋን ውሑድ ኣማራጺታት ናይተን ምዕረፊ ክኾና ዝኽላ ክለባትን ተደሚርዎ መጻኢ ኢንዞ ፈርናንደስ ኣብዚ ግዜ ኣብ ቀረና መንገዲ ደው ኢሉሎ ካብ ቸልሲ ወፂኡ ናብቲ ዝሓልቦ መስርሕ ምፅምባር ናብ ሪያል ማድሪድ ተፈጻሚ ክገብር ወይ ድማ ኣብ ትሕተቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ዝቕለስ ሓድሽ ዘበን ቸልሲ ዳግማይ ስሙ ሃኒፁ ሌጀንዳር ተፃወታይ ናይታ ጋንታ ምዃን እቶም ክልተን ውሳነ ኢንዞ ፅበዩ ዘለዉ ምርጫታት እዮም። ብዛዕባ ኢንዞ ፈርናንደስ ኣብ ሜዳ ክህቦ ዝኽእል ኣበርክቶ ብዙሕ ዘጠራጥር ነገር የለን። ዝስንድዎም ልክዓውያን ነዋሕቲ ኩዓሳሱ ናይ ምርኣይ ዓቕሙ ማእከል ሜዳ ናይ ምቁፅፃር ክእለቱ ካብ ማእከል ተበጊሱ ሸቶ ናይ ምምዝጋብ ዓቕሙ ንህርመት ዓበይቲ ግጥማት ክውስኑ ዝኽእል እዮም። ዝቕፅል ምዕራፍ ንታሪክ ኢንዞ ፈርናንደስ ኣብ ቸልሲ ዝውስን ክኸውን እዩ። ፈርናንደስ ኣብ ዙርያ ብዝተፈጥሮ ጉዳያትን ንቕፌታታትን ዝዝከር ተፀዋታይ ድዩ ክኸውን ወይስ ብዘንፀባርቆ ብቕዓት ንቕፌታ ናብ ኣኽብሮት ቀይሩ ቀጻልነት ዘለዎም ዓወታ ዘመዝገበ መራሒ ክኸውን ድዩ ዝብል እዩ። ሻድሻይ ዛቪ ኣሎንሶ ናይ ሌቨርኩሰን ታሪክ ኣብ ቸልሲ ይደግም ዶ? ቸልሲ ሓንቲ ካብተን ብሓድሽ ኣሰልጣኒ ናይ ውድድር ዓመተን ዝፍልማ ዘለዋ ክለባት ናይቲ መድረኽ እያ። ቸልሲ ኣብ ወርሒ ጥሪ ንማሬስካ ብልያም ሮዚነር ድሕሪ ምትክ ከዓ እቲ እንግሊዛዊ ዓላሚ ጌና ነታ ናይ ውድድር ዓመት ከይዛዘማዩ ብቸልሲ ተሰናቢቱ። ኣብ ፕሪምየር ሊግ ከም ተፃወታይ ኮይኑ ተዘካሪ ግዜ ዘሕለፈ ዛቪ ኣሎንሶ ድማ ንወንበር ምዕላም ቸልሲ ተረኪቡ ተበጊሱሎ። ኣሎንሶ ቅድሚ ክልተ ዓመታት ኣብ ቡንደስሊጋ ንባየር ሌቨርኩሰን መሪሑ ኣብ መላእ ናይ ውድድር ዓመት ስዕረት ከይመዝገበ ተዘካሪ ዓወት ድሕሪ ምጉ ንጻፉ ዝሓለፈ ዓመት ንማድሪድ ንምዕላም ዝተዋህቦ ሓላፍነት ብዝግባእ ክዋፅዎ ብዘይምኽኣሉ ጌና ኣሰር ኣጸብዑ ኣብታ ናይ ከተማ ማድሪድ ጋንታ ከየንበረዩ ተፈላልዩ። ዛቪ ኣሎንሶ ንኣርነ ስሎት ተኪኡ መዝነት ምዕላም ሊቨርፑል ክርከብ ትፅቢት እናተገብረልዩ መዕረፊኡ ኣብ ስታንፎርድ ብሪጅ ገይሩ። ንትፅቢት ኣሎንሶ ክትምለስ ደንጌት ሊቨርፑል ነቲ ንቦርንማውዝ ሻርሻይ ተርታ ሒዛ ኣብ ታሪኻ ዝበለፀ ደረጃ ክትሕዝ ንዘብቃዓ ኣንዶኒ ኢራኦላ ቆፂርያ ንሓድሽ ናይ ውድድር ዓመት ተበጊሳ። ሻውዓይ ምልሶት ማንቸስተር ዩናይትድ ኣብ መወዳእትኡስ ጀሚሩ። ማንቸስተር ዩናይትድ ድሕሪ ነዊሕ ዓመታት ናብቲ ቅድሚ ልዕሊ ሓደ ዕቑድ ሒዛቶ ዝነበረት ናይ ዓወት መንነት ተላቢሳ ናብ ሓድሽ ዓመተ ስፖርት ተኣትውላ። ኣብ ትሕቲ ማይክል ካሪክ እቲ ሓደ እዋን ነታ ጋንታ ዝገልጽ ዝነበረ ኣፀዋውታ መንነትን ርእሰ ተኣማንነትን ብህድኣት ናብ ኦልትራፎርድ ይምለስ ኣሎ ዝብል እምነት እናዓበየ ይመጽእ ኣሎ። ትህቦ ናይ ተዓጥቆም ተፃውቲ ኣብታ ጋንታ ጸገም ኮይኑ ይፈልጥኒ እዩ። እቲ ጠፊኡ ዝነበረ ቀጻልነት ወይ ድማ ኮንሲስተንስን ንጹር ኣንፈት ዘለዎ ዕላማ ኣብታ ጋንታ ብዘይምጽኒሕ እዩ። ካሪክ ናይ ውልቀ ተፃወቲ ብቕዓት ናብ ሓባራዊ ደርማስ ሓይሊ ክቕይሮ እንተኽኢሉ ማንቸስተር ዩናይትድ ናብ ርእስ ሰሌዳ ፕሪምየር ሊግ ብዘይትፅቢታዊ ሓይሊ ክትመጽእ ትኽእል ጋንታያ። ሻምናይ ማንቸስተር ዩናይትድ ናብ ኤሮጳ ውርድራ ተመሊሳ ምህለዋ ንናይ ሊግ ጉዕዞኣ ክጸልዎ ይኽእል ዶ? ዝሓለፈ ዓመት ማንቸስተር ዩናይትድ ኣብ ኩሎም ውርድራት 4 ግጥማት ጥራያ ኣካይዳ። ዩናይትድ ኣብ ሓደ ናይ ውርድር ዓመት ክንዲዝ ዝዋሕዱ ግጥማት ከተካይድ ድሕሪ 1914-15 ንፈለማ ግዜያ ብምንባሩ ድማ ዝሓለፈ ዓመት በታ ጋንታን ደገፍታን ክትዝከር ዘይትባሃግ ዓመት ይሕሊፋ። ኣብ መድረኽ ፕሪምየር ሊግ እንግሊዝ ብዝሓዘቶ ሳልሳይ ተርታ ግን ናብ መድረኽ ሻምፒዮንስ ሊግ ክትምለስ በቂዓያ። ቸልሲ ኣብ ኩሎም ውርድራት 59 ግጥማት ኣካይዳ 10 ተርታ ሒዛ ወዲኣ። ብኣንጻሩ ኣብ ኩሎም ውርድራት 52 ግጥማት ዘካየደ ቶተንሃም ኣብ ናይ መወዳእታ ሰሙን ብዘመዝገበቶ ተኸታተልቲ ዓወታት ካብ ምውራድ ዲሕና መበል 17 ተርታ ሒዛ ወዲኣ። ዝያዳ ጻዕቂ ዘለዎም ግጥማት ምክያድ ኣብ መድረኽ ፕሪምየር ሊግ እንግሊዝ ትሑት ውፅኢት ከተመዝግብ ዘኸትል እዩ ማለት ኣይኮነን። ኣርሰናል ከም ኣብነት እንተወሲድና ዘውዲ ሻምፒዮን ፕሪምየር ሊግ ኣብ ርእሲ ምድፍኣ ኣብ ሻምፒዮንስ ሊግን ካሮቦኦ ካብን ኣፈጻመ በፂሓ። ዝመፅእ ዓመት ቸልሲን ቶተንሃምን ኣብ ኤሮጳ ውርድራት ኣይክህልዋን እየን። ማንቸስተር ዩናይትድ ምስ ካልኦት ሸሞንቲ ክለባት ህላውነተን ኣብቲ መድረኽ ርጉፅ ዝገበራ የን።
ታሽዓይ ሊቨርፑል ኣብ ጽላሎት ተሓቢኣ ዘላ ሓያል ተወዳዳሪት ሊቨርፑል ዝዓበዩ ኣርእስታት ዘይትፈጥር ጋንታ ክትከውን ትኽእል እያ። ይኹን ግን ማንም ክለብ ኣብ ኣንፊል ክትረኽባ ዘይትደሊ ጋንታ እያ። ናይ ምፅቀጥን ፍጥነትን ሓይላ ትፈጥሮ ናይ ምጥቃዕ ስግኣትን ኣንፊል ዝህባ ተወስኺ ሓይሊ ምስትውሕሉል ናይ ምልመላ ተፃወቲ ኣካይድኣ ነቲ ኣብ መንጎ ገዳይምን ሓደሽ ተፃወትን ዘሎ ሚዛን ክትሕሉ ሓጊዝዎ።

0: ዩ እቲ ቐንዲ ሕቶ ዝኸውን ሊቨርፑል ኣብ መላእ ናይ ውድድር ዓመት ኣብቶም ንውድድር ዋንጫ ዝውስኑ ኣንጻር ዓበይት ክለባት ናይቲ ሊግ ኣብ እትገብሮም ግጥማት ቀጻልነት ዘለዎ ብቕዓትን ዓወትን ከተንጸባርቕ ትኽእል ድያ ዝብል ይኸውን። ሊቨርፑል ሬትም ናይ ፀወታ እንተረኺባ ንተቕሚጦም ዘለዉ ትፅቢታት ገማጢላ ኣብ ላዕለዋይ ደረጃ ሰሌዳ ፕሪምየር ሊግ ዓዲ እንግሊዝ ናይ ምድያብ ዓቕመት እውንን ጋንታ ናይ ምዃን ትኽእልኣ ዝለዓለ እዩ። ኣንዶኒ ኢራኦላ ኣብዚ ሊቨርፑል ብሓድሽ መንፈስ ትጅምሮ ዘላ ናይ ውድድር ዓመት እቲ ዝያዳ ፀቕጢ ሒዙ ዝብገስ ዓላሚ እዩ። ኣንዶኒ ኢራኦላ ኣብ ቦርማውዝ ብዝኽተሎ ኣግረሲቭ ሃይፕረሲንግ ፉትቦል ስሙ ዝሃነፀን ኣብቲ ሊግ ብዘርኣዮ ተወዳዳርነትን ልዑል ኣድናቆት ዘትረፈን ዓላሚ እዩ። ዝኽተሎ ፍልስፍና ናይ ፀወታ ቅድሚ ኣብ ኣንፊልድ ክትግበር ምጅማሩ ኣብ ናይ ልምምድ ቦታ ተደጋጋሚ ልምምድን ግዜን ከድልየ እዩ። ኢራኦላ ዝኽተሎ ሓድሽ ኣገባብ ናይ ፀወታ ኣንጻርተን ተደጋጊን ውድድረን ዝጅምራ ክለባት ኣብ ትግባር ውዒሉ ፍርኡ ከንጠብጥብ ግን ግዜ ክሓትት እዩ። ተፃወቲ ሊቨርፑል ኣብ ምትግባር ጥለባት ፍልስፍና ኢራኦላ ዝህቦ ግብሪ መልሲ ኣብ ናይ ቅድመ ምድላዋትን ናይ መጀመርያ መኽፈቲ ግጥማትን መልሲ ክህብ እዩ። ድኹም ምጅማር ሊቨርፑል ንናይ ዋንጫ ናይ ተወዳዳርነት ተስፋታታ ክህፍፍ ይኽእል እዩ።
1: It's a fantastic moment. A truly glorious goal at a truly critical time for Tottenham Hotspur. It's an absolute stunner.
0: ሓስራይ ቶተንሃም ካብ ቃልሲ ንዘይምውራድ ናብ ኤሮጳዊ ሕልሚ ኣብ መወዳእታ ሳምንታት ናይ ዝሓለፈ ዓመተ ውድድር ብሮቤርቶ ዲ ዘርቢ ተመሪሓ ንሕንጢት ካብ ምምላስ ዘምለጠ ቶተንሃም ናብዚ ሓድሽ ናይ ውድድር ዓመት መሰርዓ ብዓበይትን ስሙያትን ተፃወቲ ሃኒፃ ተበጊሳላ። እዛ ናይ ሰሜን ለንደን ጋንታ ዝሓለፈ ዓመት ናይ ኤሮጳዊ መድረኽ ዓወታት ክትጎናፀፍ ብዝነበረ ሕልማ ብዘይተፅብየቶ መንገዲ ኣብ ናይ ሃገራ ዝዓበየ ሊግ ንህላውነታ ዝውስን ሓደገኛ ናብ ታሕተዋይ ዲቪዥን ናይ ዘይምውራድ ቃልሲያ ብዓወት ሰጊ ቶተንሃም ኣብ ትሕትቲ ከድሕና ዝቆፅረቶ ሮቤርቶ ዲ ዘርቢ ትኽተሎ ዘላ ናይ ምጥቃዕ ፍልስፍና ሓያልን ትርኢቱ ድማ ሰሓብን እዩ። ሓድሽ ወሰኽ ሳንድሮ ቶናለን ማትያስ ፈርናንደዝን ነቲ ዝሓለፈ ዓመት ዝሰኣነቶ ሚዛን ማእከል ሜዳ ከም ማዕረርላን ክመልሰላን ትፅቢት ይግበር። ይኹን እምበር ቶተንሃም ምስተን ዓበይቲ ክለባት ብሓያልን ሓድሽ መንፈስን ክትወዳደር እንትርአ ኮይና ዕቱብ መስመር ምክልኻል ምህናፅን ኣእምራዊ ፅንዓት ተፀወታ ምርካብ ቀዳምነት ክትቦ ክትሕተት እያ። ዝሓለፈ ወርሒ ሓምለ ቶተንሃም ኣብ ውሽጢ ክልተ መዓልትታት ብዘካየደቶም ክልተ ዓበይቲ ዕድግታት ክልተ ግዜ ንክብረ ወሰን መጠን ዕድጋ ሴራቶም ኣቐዲማ ንማትያስ ፈርናንደዝ ብ85 ሚልዮን ፓውን ድሕራ ድማ ንሳንድሮ ቶናሊ ብ100 ሚልዮን ፓውን ኣፈሪማ። ንጃን ፖል ቫን ሂከ ካብ ብራይተን ብ52 ሚልዮን ፓውንድ ንማርኮስ ሰነሲ ንኣንድሮ ሮበርትሰንን ማርቲን ዱፕራፍካን ድማ ብነፃ ናብ መሰርዓ መሊኣ። እዛ ጋንታ ብዲ ዘርቢ እናተመርሐት ምስ ኣካይዳቶ ትርከብ ንሓደ ናይ ውድድር ዓመት ጉዕዛ ክውስን ዝኽእል ዕድግታት ምናልባት ቶተንሃም እታ ዳርክ ሆርስ ናይ ዝሓድሽ ዝመፅእ ዓመተ ውድድር ክትከውን ትኽእል ጋንታያ። መበል 11 ቃልሲ ንወርቂ ጫማ ናይስ ጋይ ኤርሊንግ ሃላንድ ኣንጻር ኩሎም ካልኦት ሓድሽ ናይ ውድድር ዓመት ንክጅምር ኣብ ዝቀረበሉ ዘሎ ግዜ እዚ ሓድሽ ዓመተ ስፖርት ብውልቃዊ ውድድራት ዝተመልአ ክኸውን ትፅቢት ይግበር። ብፍላይ ብሉፅ ኣመዝጋቢ ሸቶ ንዝዓትራ ሽልማት ወርቂ ኩዕሶ ምዕዋት ንምዕዋት ኣብ ዝግበር ውድድር ሕጂ እውን እቲ ትፅቢት ኣብ ልዕሊ ደርማስ ኣጥቃዓይ ማንቸስተር ሲቲ ኤርሊንግ ሃላንድ እዩ። ሃላንድ ዝሓለፈ ዓመት ብዘመዝገቦ 27 ሸቶታት ንሳልሳይ ግዜኡ ንሽልማት ብሉፅ ኣመዝጋቢ ሸቶ ናይቲ ሊግ ብምዃን ዝተዓወተ ኣጥቃዓይ ከም ምዃን መጠን ናብዛ ሓድሽ ናይ ውድድር ዓመት መዋድርቱ ክስዕርዎ ዝግባእ ቀንዲ ተወዳዳሪ ብምዃን ይኣትውሎም። ምስቶም ነዚ ሽልማት 4 ግዜ ብምዕታሮም ክብረ ወሰን ሒዞም ዝርከቡ ቴሪ ዳንኤል ኦንድርን ሙሓመድ ሳላሕን ንክመዓራር ድማ ሓንቲ ሽልማት ወርቂ ኩዕሶ ተሪፋቶላ። እዚ ኖርዌጃዊ ኩዕሶ እግሪ ዓለም ካብ ዝረኣዮም ኣጥቃዕቲ ዝተፈለየ ባህሪ ዝውንን እዩ። ምንቅስቃሱ ሓይሉን ኣብ ክሊ ሳንዱቅ ዝውንኖ ዘይምሕርን ቀታልን ብቕዓትን ድማ ፍሉይ ይገብሮም። ንሓደ ውፅኢት ናይ ፀወታ ንምቕያር ብዙሓት ኩዓሳሱ ምርካባ የድልዮን። ብዝረኸባ ሓንቲ ኩዕሶ ፍልልያት ናይ ምፍጣር ዓቕሚ ዝውንን በዓል ድንቂ ተውህቦ ኣጥቃዕ እዩ። ይኹን ግን እቲ ናይ ወርቂ ኩዕሶ ውድድር ንሃላን ዝያዳ ኣስጋይ እናኾነ ይመፅእ ኣሎ። ምክንያቱ ንዕድላት ናብ ሸቶ ናይ ምቕያር ዓቕሚ ኣሌክሳንደር ኢሳቅ ብቕፅበት ዝዓበየ ምዕባሎ ጆኦ ፔድሮ ኣብ ቸልሲ ከምኡውን ቤንጃሚን ሴስኮ ናይ መጻኢ ልዑል ደረጃ ኣጥቃዓይ ማንቸስተር ዩናይትድ ናይ ምዃን ዘለዎ ዓብ ዕድል ንልዕልነት ሃላን ኣብ ሓደጋ የእትዎ ይርከብ። ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ዝሓለፈ ዓመተ ስፖርት ኣብ ውድድር ብሉፅ ኣመዝጋብ ሸቶ ድሕሪ ሃላን ምውድኡ ስዒቡ ኣብዝሓድሽ ዓመተ ስፖርት ከም ሓደገኛ ተወዳደራይ ኮይኑ ቀሪብሎም ኣብ ማንቸስተር

0: ማንቸስተር ሲቲ መፃወቲ ሃላንድ ዝኾነ ጋናዊ ኣንቷን ሰሜኒ እውን ብዘለዎ ፍጥነትን ሓይልን ካብ ባሮ ተላዒሉ ሸቶ ናይ ምምዝጋብ ዓቕሙን ንሃላንድ ስግኣት እዩ። ኣጥቃዓይ ኣስቶን ቪላ ኦሌ ዋትኪንስ ሓደ ካብቶም ቀፃልነት ዘለዎ ሸቶ ናይ ምምዝጋብ ዓቕሚ ዝውንኑ ኣጥቃዕቲ ናይቲ መድረኽ ብምዃን ክቕፅል እዩ። ዝሓለፈ ዓመት ደርገብገብ ዝበዝሖ ናይ ፀወታ ግዜ ዘሕለፈ ቪክቶርያ ኮረሽ ድማ ስሙ ከም ዘይምሕር ኣጥቃዓይ ተፃሒፉ ይመፅእ ኣሎ። ንዝኾነት ናይ ዋንጫ ተወዳዳሪት ጋንታ መስመር መጥቃዕታ ብሓደ ግዜ ክቕይሮ ዝኽእል ተፃዋታይ እውን እዩ። ይኹን ግን ታሪክ ከም ዝሕብረና ንኤርሊንግ ሃላንድ ኣብ ምምዝጋብ ሸቶ ምውርዳር ሓደ ፈተና እዩ። ነቲ ንዓመታት ዘንፀባርቆ ዘየቋረፅ ቀፃልነት ዘለዎ ሸቶ ናይ ምምዝጋብ ክእለቱ መምዕራይ ግን ካልእ ዝያዳ ከቢድ ብድሆ እዩ። እቲ ሕቶ ኮይኑ ዝቕፅል ግን ሓደ ካብዞም ተወዳደርቲ ነዚ ግዙፍ ኣጥቃዓይ ካብ ዝፋኑ ኮርዶ ይኽእል ድዩ ወይስ እቲ ናይ ስጋይ ኣብ ፕሪምየር ሊግ ብዘመዝግቦም ሸቶታት ታሪክ ምስርሑ ክቕፅል እዩ ዝብል ይኸውን።
1: Senesi acrobatic. Oh, and against the post, extraordinary. Haaland has done it. They are still alive. They still have a chance.
0: መበል 12 እተን ዝደየባ ሓደስቲ ክለባትን ቃልሲ ንዘይምውራድን ናብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ምድያብ ንብዙሓት ንኣሽቱ ክለባት ጋሃዲ ናይቲ ክበፅሖ ዝደልያ ዕላማን ሕልምን እዩ። ይኹን ግን ታሪክ ሰኒድዎ ከም ዘሎ ናብ ፕሪምየር ሊግ ምድያብ ምጅማር ናይቲ ኣብቲ ሊግ ንምፅናሕ ዝግበር ከቢድ ውግእ እዩ። ካብ 1992 ፕሪምየር ሊግ ዓዲ እንግሊዝ ሓድሽ ስምን መልክዕን ሒዙ ካብ ዝጅምር ሓደስቲ ክለባት ኣብ ቀዳማይ ዓመተን ዝገብሮ ቅልስ ቀዳምነት ኣብቲ ሊግ ቀፃልነተን ምርግጋፅ እዩ። ኣብ ታሪክ ናይ ዝደርማስ ውርድር ብቁፅሪ ውሕዳት ክለባት ጥራይን ኣብ ቀዳመይቲ ዓመተን ኣብቲ ሊግ ብርግኣት ክቕፅላን ኣብ ላዕለዋይ ፍርቂ ሰንጥረጅ ክውድኣን ክኢለን። ናይዚ ዓመት ሓደስቲ ክለባት ኮቨንትሪ ሲቲ፣ ሁል ሲቲን ኤፕስዊች ታውንን ምስ በበይኑ ኣመፀአን ናብዚ ደረጃ በቂዐን እኳ እንተሃለዋ እቲ ንሰለስትን ክለባት ሓደ ዝገብረን ሓበራዊ ዕላማ ግን ህላውነተን ኣብቲ ዝዓበየ መድረኽ ኩዕሶ እግሪ ዝግብአን ምዃኑ ምርግጋፅ እዩ። ኮቨንትሪ ኣብ ትሕቲ ኣላይነት ፍራንክ ላምፓር ብፅንዓትን ብልሓታዊ ምልመላ ተፃወትን ዝመፅ ያ ኮቨንትሪ ምስ ሓድሽ ትልምን ልምዲ ሻምፒዮንሽፕን ናብዚ መድረኽ ትምለሳላ። ኤፕስዊች ታውን ኣብ ሓፂር ግዜ ካብ ናይ ሊግ ዋን ጋንታ ክሳብ ናይ ፕሪምየር ሊግ ጋንታ ናይ ምዃን ዝኽረቶ ተኣምራታዊ ጉዕዞ ሓንቲ ካብተን ኣብ ኩዕሶ እግሪ ዓዲ እንግሊዝ መሳጢ ታሪክ ዘለወን ክለባት ብምዃን ትቕፅል ዘላ ጋንታ እያ። ታሪኸን እዛ ቀዲሙ ዝተገልፀ ድኣ ይኹን እምበር መብዛሕትኡ ግዜ ኣብ ፕሪምየር ሊግ ምፅናሕ ጋንታኻ ብዘለዎ ዓብ ስምን ታሪክን ከምኡውን ምጥቃዕ ቀንዲ ዕላማ ጌርካ ምፅዋ ጥራይ ዘይኮነ ዝውስኖ ኣብቲ ሊግ ቀፃልነትካ ክወሓ ዝኽእል ብእተሃንፆ ዱልዱል መስመር ምክልኻል ኣብ ፀወታታት ምስ ቀጥታውያን መዋድርቲ ክለባት ወሳኒ ነጥቢ ምርካብን ከምኡውን ንኩሎም ግጥማ ዝፀንሕ ዓበ ፀቕጢ ክትፃወሮ ብዘሎ ክእለት ሓንቲ ጋንታ እዩ ዝህነፅ። ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ነዊሕ ታሪክን ልምድን ዘለወን ክለባት ታሪኽንን ልምድንን ኣብቲ ውርድር ብቐፃሊ ንክህልዋ ውሕስነት ዝህበን ኣይኮነን። ዝሓለፈ ዓመተ ስፖርት ቶተንሃም ናብ ታሕተዋይ ዲቪዥን ንዘይምውራድ ዘሕለፈቶ ቃልሲ ንብዙሓት ክለባት ከም መጠንቀቕታ ኮይኑ ሓሊፍ እዩ። ኣብ ኤሮጳ ውርድራት ክትሳተፍ ትፅበ ዝነበረት ስፐርስ ኣብ ክንዱ ናብ ታሕተዋይ ዲቪዥን ንዘይምውራድ ኣብ ዝካየድ ዝነበረ ቃልሲያ ተፀሚዳ። ካብ ታሪካዊ ውድቀት ንምግልጋል ኣብ መወዳእታ ሳምንታት ኣብቲ ሊግ ንክትፀንሕ ዝያዳ ሓይልን ዕድልን ሓቲትዋ። እቲ ንቶተንሃም ዘጋጠማ ብድሆ ድማ መጉዳእቲ ናይ ወሰን ተፃወቲ ቀፃልነት ዘይብሉ ንዓወት ጉዕዞን ፀቕጥን ንሓደ ቀሊል ዝመስል ናይ ውርድር ዓመት ብቕፅበት ናብ ናይ ነብሰ ምድሓን ቃልሲ ክሸምም ከም ዝኽእል ኣብነት ገዲፉ ሓሊፉ። ዝመፅእ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ንምፅናሕ ዝግበር ቅልስ ልዕሊ ዝኾነ ግዜ ከቢድ ክኸውን ትፅቢት ይግበር። ምክንያቱ ኩለን ክለባት ናይቲ ሊግ ብዓበይቲ ወፃኢታት መሳርዕን እናደደለን ዝርከባ። ኣብ ፕሪምየር ሊግ ዓዲ እንግሊዝ ቀሊል ፀወታ የለን። ክለባት ተዋህበን ውሑስ ነጥቢ የለን። ከምኡውን ሒዝካዮ ብዘለካ ደረጃ ዕጉብነትን ውሕስነትን የልቦን። ንኮቨንትሪ፣ ሃልሲትን ኤፕስዊችን እቲ ብድሆ ናብ ፕሪምየር ሊግ ምድያብ ጥራይ ኣይኮነን። እቲ ፅቤን ዝያዳ ፈተነ ኣብቲ ዓብ መድረኽ ክፀንሓን ክወዳደራን ዝኽእለን ፅንዓትን ብቕዓትን ከም ዘለወን ምንፅብራቕ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ለሰ ስፖርት ብሓፈሻ ተኸታተልቲ መደብ ዘተ ስፖርት ድማ ብፍላይ ከመይ ቀኒኹም ኣብ ናይ ሎሚ ትሕዝቶና እምበኣር ሓደ ፍሉይ ጋሻ ሒዝናልኩም ቀሪብና ኣለና። ኣብ ዝሓለፈ ግዜ ንጋንታ ናትና ዝኣለየ ኣብዚ ሕጂ ግዜ ድማ ንጋንታ ኤሪቴል ኣብ ምስልጣን ዝርከብ ዝተፈላለዩ ዓበይቲ ኣብ ደረጃ ፕሮፌሽናል ዝበፅሑ ተቕዳደምቲ እውን ዘፍረየ መንእሰይ ኣሰልጣኒ ምሕረት ኣበየነ ሒዝናልኩም ቀሪብና ኣለና። ምሕረታብ ስለቲ ዕድሜና ኽቢርካ ኣብ ስቱድዮ ምሳና ምርካብካ ብስም ተኸታታሊ ዘተ ስፖርት ኣመስግነካ ኳዕ ብድሓን መፅኻ
1: ራይ ረባሕ ወይ ንዓይ እውን ስለቲ ዕድል ዝሃብኩምኒ ንኩሉ ነገርኩም ከመስግነኩም ደሊ ቀዳምነት ማለት እዩ።
0: ፅቡቅ ከመይ ኣለኻ?
1: ሰላም እዩ እግዚኣብሔር መስገን ረባሕ ወይ
0: ሓራይ እሞ ናብ ዕላልና ክንከይድና ምናልባት ንዝበዝሐ ሰብ ክፈልጠካ ገሊኡ እውን ሕጂ ዝላለየካ ዘሎ ክኸውን ስለ ዝኽእል ብድሕሪ ባይትኻ ክንጅምር ኢና ቁሩብ ምለስ ኢልካ ምስ ነብስኻ ተላለየና ኢኻ።
1: ራይ ረባሕ ወይ ኣነ ምሕረት ኣቤየነ ጎይቶም ተባልኩ ብ1990 ኣብ ማይ ተበናይ ተወሊደ ካብ ቀዳይ ክሳብ ሓምሻይ ቤት ትምህርቲ ማይ ተበናይ ተማሂረ ማለት እዩ። ሻልሻይ ሻባዒሻም ናይ ጁኒየር ከዓ ቤት ትምህርቲ ባሕቲ መስከረም ድሕሪዩ ካብ ናይንስ ክሳብ 11 ዘሎ ኣብ ኣስመራ ሓፈሻዊ ኣብ 2008 ከዓ ንሰዋ ንቤት ትምህርቲ ማለት እዩ በይ ፈፂመ መፅ ማለት እዩ። ሕጂ ናይ ቅድድም ብሽክለታ ኣነ ኣጋጣሚ ዓባሕ ወይ ኣባንቲ ድቃዳደም ነይሩ ህንፃ በየነ ድበሃል ማለት እዩ ናቱ ድረኺት ኣብቲ ቅድድም ብሽክለታ ዝያዳ ክሳይ ቢልኒ ማለት እዩ። ሕጂ ብድሕሪ እውን ንሱ ልክዕ ብሽክለታ ገዚእለይ ከም ኩሉ ሰብ ከም ተቀዳዳማይ ማለት እዩ ንቅድድም ብሽክለታ ተበጊ ሰብ ትሬን ገለ ጀሚረ ነይረ። ኣጋጣሚ ግን ናይ መውዳእቲ ፀገም ናይ ኢድ ገለ ወላ ሳብ ሕጂ ከማን ምልክት ናይ ኢድ ኣለዎ ማለት እዩ ድሕሪ ንዑ ገዲፈ ገዛ እውን ጠቕላላይ ተቐበልዎን ማለት እዩ። ኣብቲ ብሽክለታ ዝያዳ ኣህላኺ ከምዚ ማለት ስ ዝኾነ ተቐዳዳማይ ስ ወዲቑ ክመፅእ ንስድራ ድሌት የብሉን ማለት እዩ። እዚ ከም ስለ ደብሎ ካብ ድሕሪ እዚ ብሽክለታ ድበሃል ከይትትንክፍ ኢሎም ካብ ውሰናኪሎምኒ ማለት እዩ። ድሕሪ ግን ሳዋ ብትምህርቲ በፂሐ ምስ መፃኹ ልክዕ ኣብ 2009 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ክጅምሮ ኣለኒ ኢለ ዳሓሰብክዎ ማለት እዩ። ትልሚ ኮይኑለይ ልክዕ 2010 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ጀሚረ እዩ ማለት እዩ። እጅት ምጅማር ናተይ ከዓ ኣጋጣሚ ስራሕ ናይ እንዳ ብሽክለታ ስለለለና እቲ ብሽክለታ ምስ ምትእሳር ኣሎ እንደገና ተቀዳደምቲ ድመፁካዮም ተቀዳደምቲ ከድካ ትርእሉ እዩ። ካብ 2010 ሆን ማለት እዩ ሽዑ ሙሉእ ብሙሉእ እቲ ናይ ጋንታናትና ናይ ምጅማር ማለት እዩ ስድራይ ደጊፎምኒ ከምዚ ክትከውን ትኽእል እዮ ካብቲ ዝሓለፈካ ናትካ ብውልቅካ ኣብ ቅድድም ምሽክለታ ምስልጣን ክትኣቱ ትኽእል እያ ኢሎም ስለደፍቆ ድለይ ነቲ ቅድድም ምሽክለታ ናይ ምስልጣን ካብ 2010 ጀሚር እዮ ማለት እዩ።
0: ፅቡቅ ጋንታናትና ሽዑ ከመይ ነራ እንታይ ትዝክር ቁሩብ ድሕሪ ትምልስ ካብ ለቀ
1: ሽዑ ወላ ንክጅምር ከለኩ ሲ ሓደ ቆልዓ ሚክየለ ድበሃል ኣሎ ኣብዚ ሰዓት እዚ ከዓ ገርመካ ዓብዩ ድሮ ከክናና ኮይኑ ሲ ሓዉ ተቐዳዳማይ ኮይኑ ንሓዉ ኣብ ምሕብሓብ ኢሉ ኣሎ ሚክየለ ሽዑ እቲ ግዜ እቲ ወዲ 13 ዓመት ከሎ ንስራሕ መፅኡ ብሽክለታ ካዕሪ ተቐዳዳማይ ከምዚ ክፍት እንደለየ ገለ ምስ በለኒ ናተይ ከ ብተፈጥሮካ ሽዑ ብሽክለታ ነራት ኒያ ናይ ቅድድም ብሽክለታ ምክንያቱ ወላ ገዛ ይበይኑ እምበርታ ብሽክለታ ስለዝነበረት ሞበዛ ብሽክለታ ገይረ ክርእካ ኣለኒ ክትፍትና ኣለካ ወላ ብቲ ኣብየኩም ትዋዳ ዘሮ ሽዑ ናይ ሃማመተ ድበሃል ነይሩ ቲ ሓምሻይ መደበር ፖሊስ ዝገብሩ ነይሮም ሰንበት ኣለና ውድድር ናብ ዓዲምኒ ማለት እዩ እታ ብሽክለታ ናተይ

0: ወይ ፕሮሚስ በል እታ ብሽክለታ ክበካየ ክርኤካ ካለንና ኣይገለ ነገር ክተርእየኒ ኣለካ ፍቕሪ ናይ ብሽክለታካ ስለ ዝነበረኒ ምስዎ ከድና ኣብቲ ውድ ዘራእት ገርመካሩ ብሽዑቲ ቆልዓ ንብምሎም ብዙርያ ይውፅኦም መጀመርታ እዋን ናብቲ 13 ዕድመን 12 እዮም ተፃይቶም በታ ብሽክለታ ገይሩ ብዙርያ ምሳቶ ካብኡውን እዩ በቃ እቲ ናተይ እዙ በቃ እቲ ሕልሚ ናይ ምስልጣን ክመፀኒሎ ክዓብለኒ ክሰራሐለኒ ኢለ እትወፍሪ ካብ ሽዑ ጀሚረ ምስ ስድራ ከዓ ምርድዳእ ከምዝን ከምዝን ቆልዓ ከምዝን ከም ሞ ከመይ ጌርካ ክትክእሉ ኢኻ ድሓን ፍትን ዘይንዕወተሉ ኣብነት የለን ድሕሪ ስኹም ሓጊዝኩምኒ ክፍትን እየ ገለ ኢለ ድሕሪ እቲ ሓሳባት ኣንክል እየ ማለት እዩ ካብኡ እዩ ድጅምር ማለት እዩ ዝያዳት ተበግሶ
1: ፅቡቅ ጥቕዳዳማ ይነበርካ ብፅልዋ ናይ ሓወኻኢኻ ኣብዚ ደረጃ ዝበፂሕካ ዘለካ ከምዚ ክትገልፀና ፅናሕካ መወስከ ምናልባት ክሳብ እዚ ግዜ እዚ ዝወሰድካዮም ኮርሳት ኣለዎ እንተኮይኖም እንታይ ይመስሉ ስልጠናታት
0: ስልጠናታት እኳ ብናይ ዞባ ማእከል ማእልያ ደብሉ ስልጠናታት ኢና ንወስድ ዞባ ማእከል በዚ ከመዝግኖም ደሊ ሓቂ ሓይሽ ምስ ሃገራ ፌደሬሽን ተራዳድዮም ኣብ ዓመት ሓንሳብ ኣብ ክልተ ዓመት ሓንሳብ ከክልተ ግዜ ይህቡን እዮም ኩሉ ኮርሳት ማለት እዩ ዝያዳ ሽዑ እቲ ለበል ናይ ዩሲይ ምስ መፀና ከዓ ሰለስተ ግዜ ወሲደ ኣለኹ ሓንቲ ናይ ለበል ዋን ብናይ ዩሲይ ድመፀ ማለት እዩ ኣብ 2006 ወሲደ ኣለኹ ሓንቲ ከዓ ኣብ ናይ ሰለስተ መዓልቲ የዛቤላ ማለት እዩ ድማህረትና ኣብ 2018 ናይ ሰለስተ መዓልቲ ኮርሳት ነይሩ እዚ ናይ ኮርነር ነዞም ቆልዑት ኣብቲ ናይ ጃምፕ ገለመለ ነዞም ቆልዑት በቃ ነዞም ናይ ግራስሩት ዝኾውን ፅቡቅ ትምህርቲ ወሲድና ብድሕሪ እውን ኣብ ዝዳሓለፈ ክልተ ዓመት ለበልቱ ክሳብ ለበልቱ ብናይ ዩሲይ ትምህርቲ ወሲደ ኣለኹ እዚ ከዓ ኣይሆብ እቲ ለበል ስሪ ድመፅ ዘሎ ብሕጂ ንዑ ከዓ ዝያዳት ቆላሕታ ገይርና ንክንመሃረሉ ከዓ ክንዳልወሉ ኢና ማለት እዩ
1: ፅቡቅ እስከ ምናልባት ካ ፃውዒት ናይ ጋንታ ኤሪቴል ከመይ ነበርቲ መስራሓት ቀዳማይ ምስ መፀካ ብከመይኻ ናብ ኤሪቴል መፅኻ ክተሰልጥን ጀሚርካ ናትና ካብዚ ደረጃ እዚ ኣብ ከመይ ደረጃ እያ ዘላ
0: ዋነ ገለ ነገር ድተርፈኒ ኣብቲ ናይ ተሞክሮ ተደይ ኮይኑ ኣብ ካልእ ዝኾነ ነገር ሓቂ ዘረባ እቶም ዓበይቲ ሰልጠንቲ ዝበሃሉ ዋላ ትምህርቲ ከምዚ ንበልካዮ ተካልማል ኩሉ ነገር ሲ ወሲድና ኢና ማለት እዩ ሓደ ግን ቲ ዕድመ ተሞክሮ ዝበሃል ኣሎ ንዕየ ፅበየ ነይረ እምበር ድሌት ናይ ቀዳማይ ዲቪዥን ኮሎ ጌና ቅርሚ ክልተ ዓመት ንኸሰልጥን ቲ ድሌት ሙሉእ ብሙሉእ ኣወየት ዝያዳ ክሳይ ተኩሮ ገይረሉ ማለት እዩ ንክለብ ኤሪቴል ከዓ እቲ ዝነበረኒ ናተይ እንድሕር ባይታ ኩሉ ማለት እዩ ን16 ዓመት ኣብቲ ምስልጣን ኩሉ ኣቕሪበሎም ማለት ዝተፈላለየ ተቃዳድምቲ ከዓ ብመንገድና ዝኸዱ ፕሮፌሽናላት ተቃዳድምቲ ኣለው ንኩሉ ነገሩ ማለት እዩ ንዑ ተመሲጦም ከዓ ክለብ ኤሪቴል ንከ ተፃውዒት ማለት እዩ ሙሉእ ብሙሉእ ተቐቢሎም እቲ ዕቤት ነታ ክለብ ኤሪቴል ከመይ ገርና ከምንዓቢ ዝያዳ ትዕድል ገይሮም ለ ኣለው ንክለብ ኤሪቴል ካ ቀዲማ ከዓ ዝያዳ ከመዝግኖም ደሊ ማለት እዩ ነቲ ኩሉ ዕድል ዝሃቡኒ ከመዝግኖም ደሊ እዚ ክለብ ኤሪቴል ካ እቲ ስራሕ ክንጅምሮ ኢና ማለት እዩ
1: ፅቡቅ ኣብዚ ዓመት እዚ ከዓ ሰልጣኒ ክለብ ጋንታ ኤሪቴል ክትኸውን በቂዕካ ዘለካ ከመይ ፅኒሓትካ ሓፈሻዊ ጥቕዳደምታ ከምኡውን ከተመዝግቦ ፅንሐት ዓወታት ኣሎ ዶ ግን ኣብዚ ዓመት እዚ ምናልባት ቁሩብ ካብቲ ድኽም ኢላ ፅንሐት ካብ ጋንታታት ናይ ዞባ ማእከል ቅድም ብሽክለት እያ እሞ ሓፈሻዊ ከመይ ፀኒሓትካ ጋንታ ኤሪቴል እቲ ዕላማኹም ክንመፃኢ እንታይ እዩ ዘሎ
0: ወ ሕጂ ታዲ መሲልካ ሮቤል ቅድድም ብሽክለታ ሓቂ ዘረባ ናይ ዓድና ቁርብ እቲ ዘሎ ማለት እዩ ሓደ ብሉ ዝተቃዳዳማይ ዕድላት ክትፈጥረሉ ናይ ግድን እዩ ሕጂ ኣብ ቀዳማይ ዲቪዥን ዘሎ ተቃዳዳማይ ኣብ ናሽናል ቲም ምስከለ ገለ ዕድላት ናይ ጋንታታት ምስ ረኸበ ናይ ግድን እየ ካብቲ ዕቤትናቱ ናብተን ጋንታታት ትሰዶ ማለት እዩ እዚ ተሃጓፋት ኮይኑ ዝረአየኒ ንክለብ ኤሪቴል ካ ሓቂ ሓይሽ ንሆም ኤፍሬም ዝበሃል ተቃዳዳማይ ድበለፀ ነይርዋ ኣብዚ ግዜ እዚ ከዓ ምስ ባይክ ድወዲኡ ደሎ ማለት እዩ ሕጂ ቅድሚኡ ከማን ወላ ምስ ወዲ ኤማ ዝነበሩ ተቃዳድምቲ 5-6 ኸዶሞ እዮም ሕጂ ካብቲ ካልኣይ ዲቪዥን ኣምፅኢኻ ህንፀት ነታ ጋንታ ናብቲ ቀዳማይ ዲቪዥን መሊስካ ንክትዕርያ እዚታት ሃጓፋት ናይ ግድን ኣሎ እዚ ክለብ ኤሪቴል በቲ ተቃዳድምቲ ንዕቤት ስለትሰርሕ ደላ ነቲ ዕቤት ናይ ሃገራዊት ጋንታ ስለተማለ ደላ ነቶም ተቃዳድምቲ እውን ዕድላት ንክትፈጥረሎም ኢላ ተቃዳድምቲ ስለትሰዶም ደላ እዩ ተሃጓፋት ኮይኑ ዝስማዓ ንበር ሕጂ ዘለዉ እዞም ጁኒየር ዘለዉ ተቃዳድምቲ ኣብ ድመፅእ ነቶም ቀዳይ ዲቪዥን ዘለዉ ተቃዳድምቲ ከምቲ ትክዎም ንሽር እዮም ምክንያቱ እቲ ስራሕ ሕጂ ጀሚርና እንዲና ዘለና

0: ኣይሆብ ካብቲ ዝሓለፈ ዝነበረ ዓመታት ቁሩብ ጎዲሉ እዩ በቲ ዝነበረ ዓወታታ ናቶ ማለት እዩ። ሕጂ ግን ንዑ ኢና ዝያዳ ክንሰርሐሉ ንዳሉ ዘለና
1: ፅቡቅ እስከ ቁሩብ ሕጂ እውን ድሕሪት መሊስ ካብ ብለከ ኣብ ትሕቲኻ ኮይኖም ዝተፈላለየ ስልጠናታት ወይ ኣልያ ክካየደሎዎም ፅንሑ ኣብ ደረጃ እዚ ኣብ ደረጃ ፕሮፌሽናላት ከምኡውን ኣብ ዓበይቲ ዙራት ናይ ዓለም ኣብ ወርሉ ቱር ዝቀዳደሙ ዘለዎ ተቀዳደምቲ ኣለዎሞ እስከ መነመን ትዝክር ክሳብ ሕጂ ብኣኻ ሓሊፎም ዘለዎ ተፃወት ኸ በዓል መነመን ክንብል ንደፍር
0: እዋ ኣብ ዝያዳ እኳ ኣብቲ ግራንድ ቱር ድፃቱ ተቀዳደምቲ ሓደ ሄኖክ ሙሉ ብርሃን ኣሎ እጂ እውን ቮልታ ስፓኛ ንክፃት ዳሉ ኣሎ ማለት እዩ። ሄኖክ ሙሉ ብርሃን ሕጂ ካብ ወዲ 13 ዓመት ከሎ ኣብ ምሳይ ን23 ዓመት ተፃይቱ ካባና ሽዑ ማውንቴን ክልተ እዩ ነይሩ ዲቪዥን ሽዑ ኤምቢን ዝበሃሉ ማለት እዩ። ኣብ ቤት ፀንሕ ኣብ ቤት ኮን ብድሕሪ ሳሳይ ዲቪዥን ከኣሎ እንዳኮርሶ ኣብዚ ምሳይ 3 ዓመት ተፃይቱ ድሓር ብክለባ ስፔኮ ምስተፀዋኒ ክለባ ስፔኮ ሂምና ሕጂ ተን ዓበይቲ ጋንታታት ከዓ ተራልዎን ማለት እዩ። ብመንፀር ትናትና ንሰርሑ ዘለና ንሰን እውን ነቲ ተቀዳዳማይ ዓቂበን ኣብ ልብፃሕብ ፅሕን ነቲ ናይ ፕሮፌሽናል ዕድላት ከዓ ዝያዳ ኩሉ ሲ ሰንሰለ ዘለዎ ክምስገን ዝያዳ ግን እቲ ስራሕ ኣብ ታሕቲ ኮይኑ ይስማዕንና ምክንያቱ ብታሕቲ ቀሊል ኣይኮነን ሓደ ወዲ 12 ዓመት ክመፀካ ከሎ ዝያዳ ው ትሰርሖ ኩሉ ነገሩ ምስስድሩ ኢልካ ማተስ ልክዕ ከም ውላድካ ጌርካ ኢካ ትሪዮ ንሸይ ቆልዓይ ድመፀካ ከመይ ገይሪ እዩ ክህነፅ ከመይ ገይሪ ብተቅድድ ምሽክለታት ድሌት ከምቶም ዓበይቲ ኣሕዋት ከመይ ገይሪ እዩ ክሰጥም ከመይ ጌርካ ኢካ ትዕብዮ እዚታት ብምሉ ሲ ሓካሽ ዓብ ስራሕ ዩነት ኣብ ታሕቲ ዝያዳ ስራሕ ሲ እንደ ብጣዕሚ ከቢድ እዩ ማለት እዩ። ሕጂ ሄኖክ ሙሉ ብርሃን ኣሎ ኣብ ግራንቱር ድፃት ማለት እዩ። ሚልክያስ ማእከል እውን ኣሎ ኣኪሽ ኣብ ኢኖስ ዘሎ ማለት እዩ። ዓወት ኣማን ኣሎ ኣብ እስታንቡል ዘሎ ሕጂ ኖም ኤፍሬም ኣሎ ኣብ ባይክ ደሎ እዚኦም ኣብ ጋንታት ኣደሎ ካልእ እውን ብናሽናል ቲም ዝተፃቱ ናሽናል ቲም ዝኸዱ ተቀዳደምቲ ማልያድ የብሎም ኣሎ ከም በዓል ሳይሞን ሙሴ ኣለዉ ወዲ መብሪ ኣሎ ሃገር ዓንደ ማርያም ኣሎ ማዓት የብሉ ኣሎ ንኣሽ እውን ኣብ ጁኒየር ዘለዉ ሕጂ ንዓበይቲ ዳሓለፉ ንሃገራዊት ጋንታ ድወከሉ የሴፍ ኣለም ኣሎ ምስስቤ ኮሉ ኣሎ ንባዕሉ እውን ቻምፒዮን ኤርትራ ምሳይ ድወሰደ ኤፍሬም ዘርጋብር ኣብ ደንደን ዘሎ ማለት እዩ። ቅድሚ 2 ዓመት ቻምፒዮን ኤርትራ ናይ ጁኒየር ድወሰደ ማለት እዩ። እሱ እውን ንትምህርቲ ንዩሲይ ከይዱ ነይሩ እዩ ወርልድ ቻምፒዮን ተፃይቱ ነይሩ እዩ። ስለዚ እቶም ተቀዳደምቲ ብዙሕ ዝበሉ እዮም ሓካሕሽ
1: ርክ ዝበሉ
0: እዮም ርክ ዝበሉ እዮም
1: ብዙሓት እዮም ንገሊኦም እውን ፅቡቅ ዘኪርካ ዮም ኣለካ
0: ብዙሓት
1: እሞ ምሕሪ እስከ ምናልባት ኣብዚ ደረጃ እዚ ኣብ ዓበይቲ ውርድራት ክትሪኦም ከለካ ምስ ሃገራዊት ጋንታ ጠርኒፎም ወላ እውን ኣብ ካልእ ውርድራት እንታይ ስማዓካ መንገዲካ ኣብ ጋንታ ናትና ፀወታ ቅዲ ኣተኣላለያ ከመይ ክረግፅሎዎም ከመይ ክኸዱሎዎም ኢልካ ዘምሃርካዮም መንገዲ ዘርእኻዮም ተፃወቲ ክትረጓሕ ፀኒሕካ ኣለኹም ኣብ ዓበይቲ ደረጃታት ምፅሖም እንታይ ስማዓካ ና
0: ዋ እንደ እንታይ ሞ ክትገልፆ ከቢድ ኣካሓይሽ ብጣዕሚ ድብለካ ንዓይ ኣይኮነንሲ ኣካሓይሽ ዓወት ኣማንሲ ባሊጋ ወደ እጂ ትማሊ ዋላ በቲ ፋሚሊ ማለት እዩ በዓልቲ ቤተይ ክትሪኦ ኮላ ብሽልማት ዛዳ ሓለፈት ናይ ዓቕበት ወሲድዋ እጂ ክትከታተሎ ከላ እ ማዕርክ ኒ ዋላ ንዓ ከማ ናብቲ ስምዒት እጂ ማለት እዩ። እጂ በቲ ትገልፆ ዘለካ ረባሕ ወይ ስማዓካ እዩ ብፍላይ በዓል ሄኖክ ሙሉ ብርሃን ኩሉ ነገር ገይሩ ወይ ተርፎ ነገር የለን እዞም ካልኦት ኩሎም ተቀዳደምቲ ከዓ ልክዕ ኣብኡ ክበፅሑ ዝያዳ ተብሉ ሕጂ ናይ ሄኖክ ጥራይ ኣይኮነንካ ሕጂ ሄኖክን ቢንያምን ኣብቲ 2014 ዝነበረሉ ህሞት ናይ ባሓቂ የብለካ ኣነስ ከምዚ ይራየ ነይሩ ዩ ሓግዘራ ቢንያም ምስ ጉዳይፍ ከሎ ሄኖክ ምስ ጋንታናትና ከሎ እቲ ዝነበረ ምትህላኽ እቲ ዝያዳ ስራሕ ንስራሕ ዝነበርና ንሕና እዚ ኣይን ድቅስ ኢና ነርና ሰሙን ሙሉእ በቃ ብክለብ ናትና ሰሙን ሙሉእ መደብ ናትና ከመይ ጌርና ንጉዳይፍ ንቢንያም ከመይ ጌርና ንስዕሮ ጉዳይፍን ከምኡ ማለት እዮም ከመይ ገይሮም ንክለብ ናትና ሄኖክ ከመይ ገይሮም ሰሮም ከምዚዩ ነይሩ በቃ ወላ ሕጂ ከማም ክዝክርዎ ከለዉ እቲ ዝነበረ ናይ ቀደም እዮም ብሉ ሓቂ ዘረባ ብጣዕሚ ምትላኽ እዩ ነይሩ በቃ ከምዚ ዓይነት ሙሞንት እንድሕር ተፈጢሩ እቲ ዝራንያ ካብ መወዳእታ ካ ዓስቢ ትረኽቦ ኣልካ ማለት እቲ ፍረፃማካ ትሰርሓሉ ደድሕሪኦም ክትጎይ ወላ እቶም ስድራ ወላ ካብ ስድራ ጀሚርካ ቀሊል ኣይኮነን ቅድዲ ምሽከታ ኩሉ ነገር ኩሉ እየካ ትውፈየ በቃ ገንዘብ ጥራይ ኣይኮነ እንዳሓተካ ወላ እቲ ኣካላትካ ኢዳሓተካ ምስኦም ርእስኻ ለይትን መዓልትን ምስኦም ኢኻ ስለዚ ሕጂ ፃማና ዝረኸብናሉ እቲ ፍረ ዝረኸብናሉ
1: ጽቡቕ

0: ኣብዚ ነጥቢ እዚ ግን ምናልባት ምሕሪ ሓደ ነጥቢ ዝለዓል ኣሎ ዝበዝሓ ንኣሽቲ ጋንታታት ከም በዓልናትና ዝኣመሰላ ጋንታታት ዘፍርኦም ተፃወቲ ኣብ ዓበይቲ ጋንታታት ክሰጋገሩ ወይ ዓበይቲ ኣሰልጠንቲ ዘለዎን ጋንታታት ክሰጋገሩ ንርኢ ኢና። እግሪ መንገዶም ድማ እሶም ይፅውዕሎም፣ እሶም ይዓቢሎም፣ እቶም ጋንታ ድማ ብኡ ጌራ ትፅዋዓሎም። ኣብ ከምዚ እንታይ ክግበር ኣለዎ ንበልካ ከም ሓሳብ ዝቐርብ ኣብ ንኣሽቱ ጋንታታት ትፈርዮም ብሉፃ ተፃወቲ ምናልባት ኣታሓዛ ናቶም ከመይ ክኸውን ኣለዎ ምበልካ እንታይ ሓሳብ ኣለካ?
1: ዓቃሽ ዋላቶም ዓበይቲ ኣሰልጠንቲ ካብ ጋንታታት ክኸዱ ከለዉ ንኣብነት ቢንያም ሕጂ ካብ ጉዳይ ካብ ኣስቤኮ ንዓበይቲ ጋንታታት ክከይድ ከሎ ወላ ሂኖግ ንባዕሉ ወላተን ዓበይቲ ጋንታታት ኳ በቶም ናይተን ግራንድ ቱር ድፃታተን ዓበይቲ ዝኾነ ክሬዲት ኣይተዋህባን ኣለዎ ወላ ናተን። ግን ካብኡ ናብኡ ግን እሰን ናይ ትካል እየን ንኣብነት ምሳና ዘለዋ ጋንታታት ዓበይቲ ትካል ናይ መንግስቲ እየን ዝኾነ ዓይነት ሓገዝ ኣለዎ ወላ እውን ንሕና ኩሉ ነገርሲ ይሕግዛና የን ማለት እዩ። ከምተና ኣሹ ጋንታታት ኣይኮናን ተና ኣሹ ጋንታታት ግን ወላ ብገንዘብ ኣይኹን ወላ ብካልእ ኣይኹን ብናውት ኣሎ ብዕጥቅታት ኣለዎ ሞራል ነቶም ናእሹ ኣሰልጠንቲ ዘለዎ ሕጂ ከምኡ ካ ተሓልፎ ማለት እዩ። ወላ እውን ብፅሑፍ ኣለዎ ምክንያቱ ሲ ክሬዲት ዋሃቦም እዩ ነቶም ኣብ ክሳይ ዘሎ ክሶ ናይ ምዝጋና ወረቐት ሂብካ ከመይ ጌርካ ተብሎ እምበር ግድነት እዩ ሕጂ ንኣሹ ሰልጠንቲ ሒዞሞን ዘለዉ ጋንታታት ክዕዝኦም ኣይክእሉ እዮም ዓቕሞም እሶም ሕጂ ማውንቴን ሰለስተ ዲቪዥን ኣለዋ ሳሳይ ዲቪዥን ክመት እዮም ኣብ ካልኣይ ዲቪዥን ግን ግድነት ናብተን ዓበይቲ ጋንታታት እዮም ክኽእሉ ካብ ዓብዪ እንድሕር ኮይኖም ፅባሕ ንጎ ንሃገር እንድሕር ንደልዮም ኮይና ካብተን ኣሹ ተሰሪሖም መፅኦም ናብተን ዓበይቲ ካብተን ዓበይቲ ከዓ ከምዚ ክብለካ ፅናሕኩ ናብቲ ዝዓበየ ክሳይ ደረጃ ስለ ዝኮኑ በፍሉጦ ወላ ቶማ ሰልጠንቲ ድዮም ወላ በቲ ናይ ትካል በፍሉጦ ነገር ክሶን ክሶን ከምዚ ኣበርክቶ ገይሩ ክሶን ክሶን ወላ ንዖም ዕቤት ካ እቲ ዝዓበየ ሞራል እዮም ዝገብሩ ወላ ውድድር ካ ንፈጥረሎም ኣብቲ ናይ ናእሽ ዘለዉ ኣሰልጠንቲ ውድድር ፍጠረሎም ኩሉ ነገር ኣብለሎም ሕጂ ብኸም እየካ ንሕና እኳ ሓቂ ዘረባ ስራሕ ንዓወት ኢልና ስለተበገስና ብዓወት ስለተበልና ብኡ መንፀርዮም ካ ሴብ ባይ ሴብ ኩሉ ነገር በቲ ክትብሎ ፀናሕካ እቲ ትምህርቲ ዕድላት ፈጢሮምልና ተካልእ ማልእ እውን እቲ ናይ ምስልጣን ካ ናለካ ብላዕለ ደረጃ በፂሕና ማለት እዩ። ስለዚ እቶም ንኣሹካ ሓደራ ማለት ሲ ከም መብፅዓ ክትኮኖም ስራሕ ክሰርሑ ከለዎም ልዕሊ ኩሉ ክሰርሑ ከለዎም እቶም ቆልዑትናቶም ከዓ ኣብ ድብፃሕ ክበፅሑ ንድሕር ኮይኖም ናይ ግድን ክሕዝዎም ዘይኮነ ናቶም ዕብት ይበቃ ካዓብዪ ክእሉ ሎም ምስኦም እዮም ዳዓብዪ እዚ ንሕና እኳ እንታይ ኢሎ ኮይና ኢና መሲልካ ካብ ጋንታናትና ክሳባ ስፔኮ ይኺዱ ቴሌ ይኺዱ ደንደን ክሉ ብሙለን ሂብናየ ናተን ጋንታታት ግን ምስቶም ተቃዳደምቲ ላዕበኻ ላዕበኻ ኣብ ላዕለ ደረጃ ትበፅሕ ማለት እዩ። ሕጂ ብዚ ሰዓት እዚ ክገርመካ ንሕና ትሬን ክገብር ከለና ሄኖም ሙሉ ብርሃን ቅድሚ ምካዱ ትማለ ቀዳም ምሳና ትሬን ሰርሑ ራዮ ሕጂ ትዝምድና ዘሎ ማለት እዩ ትዝምድና ምሳኹም ክሰርሐ ክሪኤኩም ኣለኒ ኢሉ ምሳና ከይሉ ትሬን ሰርሑ ሕጂ እዚኢታት እዩ ትዝምድና ንፈጥረልካ ማለት እዩ።
0: ፅቡቅ እስከ ምናልባት ናብ ቅድም ብሽክለታ ናይ ሃገርና ክንመፅእ ብፍላይ ንጡፍ ውድድራት ዝካየደሉ ዞባ ማዕከል እዩ። ኣብ ዞባ ማዕከል ካእስኻ ብንጡፍ ክሰርሕ ስለ ዝፀናሕካ ንጋንታናትና ብዝሓለፈ እስካ ሕጂ ድማ ናብ ጋንታ ኤርቴል ተሰጋጊርካ ኣለኻ እስከ ጉዕዞ ቅድም ብሽክለታ ሃገርና ብከመይ ደረጃ ኣለና ትብል ብመዋንቴን ክንጅምር መዋንቴን ብተደጋጋሚ ዝረአ ሓደ ዓብ ነጥብ ኣሎ ስ ሓደጋ እዩ ምናልባት ስሚዒት ውጥኢነት ናብ ሓደጋ ዝበዞም ኣለ ክኸውን ክእል እዩ። ናይ ዓወት ንምምፃእት ንምዕባይ ግን እንታይ ክገብሩለዎም እስኻ ከም ነበር ኣሰልጣንን ሕጂ እውን ናብ ኣሪተል ዘለካ ክትመክሮም ትደሊ ካብኡ ቀፂለን ኣብ ናይ ዓበይቲ ውርድራት እና ኮርስ ክንከይድ ኢና። ሓፈሻዊ ስእሊ ግን ጉዕዞ ቅድድም ብሽክለታ ሃገርና ኣብ ከመይ ደረጃ ኣለና ትብል ቅድሚ ሕጂ ብዙሓት ቅዳደምቲ ከፍርር ዝፀንሐ ሕጂ ቅሩብ ሰገጢሉሎ ምናልባት ኣብቲ ምስግጋር ናብ ዓበይቲ ውርድራት ካብ ናብ ማህደረ ትምህርቲ ንሰዶም ዝነበርና ቅድሚ ሕጂ ብዙሕ ዝበሉ ነይሮም እዮም። እዚ ግን ቁርብ እናጎዘለ ከይዳ ኣሎ ሞ እንታይ ስራሕ ስለ ፅበየና ዝበለ ወይ እንታይ ስራሕ ስለ ዘጉደልና ኢና ከመይ ክግበር ኣለዎ በልካ ከም ውልቃ ኣሰልጣን መጠን
1: እዚኣ ዓባይነት ብያ ሮቢ ናይ ኩላትና ስራሕ ኢኸ ኩሉ ዓበይቲ ሰልጠንቲ ዞም ንኣሹ ብሙላትና ማለት እዩ ነዚ ክንሰርሓሉ ናይ ግድን ግዴታና እዩ። ምክንያቱ እንታይ መሲ ካ ኣብቲ ንኣሹ ዘሎ ቲ ግራስሩት ናይ ግድን ንዕእሱ እዩ ክስርሓሉ ኣሎ እዚ ናይ በዓል ቢንያም ዓወታት ንብሎ ዘለና እዚ ናይ በዓል ሂኖ ናይ በዓል ኣክሹ ኩሉ ማለት እዩ ናይ በዓል ናትንያል ኣሎ ናይ በዓል ዳንኤል መራዊ ቅዱስ ፓንታኒ ብምሉኦም እዚኦም ዓበይቲ ኣሕዋትና ዝተዓወትሉ ንሕና ኣብቲ ታሕቲ ዘሎ ንዖም ድትኩ ክስራሓሉ ዘሎ ኣብቲ ታሕቲ ዘሎ ኣብቲ ግራስሩት ተለይ ተሰሪሕሉ ከዓ ከቢድ ሓክዘራ ንዕ እቲ ዝያዳ ወፍሪ ኣነ ከምኡ ኮይኑ ይስማዓኒ ዝያዳ ማለት እዩ ሕጂ ናትና ቃ እንታይ ኣሎ መሲሊካ እቲ ፀገም ኣብቲ ቁሩብ ናይቲ

0: ፋሲሊቲ ናይ ገንዘብ ነቲ ሽግር ቁርብ ናይ ቀደድ ምሽክለታ ድመፅእ ሕጂ ኣብ ብዙሕ ትሬን ዝኸዱ ኣሎ ወላ በዓልና በዓቕምናስ ወላ ምሶማ ሰጠንቲ ወላ ንዖም ንኩሎም ሓደራ ክትኮኖም ዋሕዲ ዘለዎም ተኣዳድምቲ ኣብ ነዊሕ ክሰሪሖም ክመፁ ከም ዘለዎ ንገብር ሕጂ ተኣኪቦም ኣብ ዝናሰገን መብዛሕትኡ ሕጂ እዞም ቁልዑት ኣብ ዝናሰገን እዮም ዝሰርሑ ሕጂ ናይ ባሓቂ ንሕና ኣብቲ ዝነበርናሉ ኣብቲ 21314 መብዛሕትኡ ትሬን ናትና ነበረ ነዊሕ ይባጋ ነይሩ ናይቶም ቆልዑት ነዊሕ በፂሕካ መፅካ ዝናይ በረኻ ነዊሕ ኢንዱራንስ በፂሕካ መፅካ ስዩካ ዝያዳ ንዓኻ ዝህብትመካ ደምፃካ በርዛ ሓፂር ሓፂር ሰሪሕካ ኣይኮነን ሕጂ መብዛሕትኦም እዞም ድርዮም ዘለኹ ሕጂ ኣብቲ ታለንት ጥራይ እዮም ዝፀውጡ ዘለዉ ናይ ታለንት እቲ ናይ ስፕሪንት ኩሉ ኣፍሉጦ ኣለዎም ሓካዓይሽ እቲ ርእሶም ወላ ሕጂ ስማርት እቲ ስራሕ ነዊሕ ምስራሕ እቲ ድሌታት ግን ቁሩብ ሱ ጎልድን ስለ ዘሎ ንዑ ዝያዳ ተገዲሶም ብውሑድ ከዓ ተኣኪብካ ደይኮነ እዚ ብ4ተ ሰባት ካብ 4ባዕተ ክበዝሑ ይብሎም ብሓሙሽተ ብ6ዱሽተ ከምኡ ዓይነት ተዝሰርሑ ነይሮም እቲ ዝዓበየ ነይሩ ማለት እዩ
1: ሞ ናብ ስፖርትን ባጀትን ክንመፅእ ተንኪፍክ ፀኒሕካ ኣለካ ምሕረት ኣብ ስፖርት ሃገርና ሓፈሻ ዋላ ውን ኣብ ኩሉ ዋላ ውን ብዓለም ደረጃ ስፖርት ማለት ባጀት ማለት እዩ ቅድም ብሽክለታ ኣብ ሃገርና ድማ ኤርትራ ካብቲ ዓበይቲ ውድድራት ወይ ካብ ዓበይቲ ዓወታ ዝተጎናፀፈትሉ ሓደ ዓውዲ ስፖርት እዩ ታሪካዊ ድማ እዩ ቅድም ብሽክለታ ኣብ ሃገርና ከም ባህሊ ከም ልክዕ ከም ኩዕሶ እግሪ ዝውሰድ ዘሎ ደረጃና በፂሕና ዘለና ቅድም ብሽክለታ እንተኾነ ግን ሓንቲ ብሽክለታ ክገዝእ ወይ ድሌት ዘለዎ ተቀዳዳማይ ክተፍሩ እንትኾንካ ቀረባት ክህልዋ ኣለዎ ብልክዕ ዋጋታት ናይ ዘን ብሽክለታ ዳርጋና ማኪና ከገዝእ ዝኽእል ዝፀጋጋዕ ዋጋ እዩ ተፀጋጊዑ ዘሎ ኣብዚ እንታይ ክስራሕ ኣለዎ መበልካ ስኻ ምክንያቱ ሓደ ኣደራዕ ናብቲ ወለዲ ከይኸውን ኣሎ ወለዲ ይህሰዩ ኣለዉ ሓደ ቅረድም ብሽክለታ ፍቅሪ ዘለዎ ህፃን ካብ ንእስምነቱ ብሽክለታ ክጅምር ወይ ብሽክለታ ክዝወራ ዝጅምረሉ እዋን ዋጋ ናይተን ብሽክለታ ኣዝዩ ዝተጋነኑ ኮይኑ ኣሎ ከም ዝገለፅኮ ናብ ማኪና ዘዝእ ዋጋ ኮይኑ ኣሎ እሞ ኣብዚ እንታይ ክግበር ኣለዎ መበልካ
0: እዎ ናይ ቅድድን ብሽክለታ ሓቂ ዘረባ ብደይ ብሽክለታ ከዓ ክንጎይ ንኽእል ኢና እቲ ዓውዲ ንባዕሉ ሲ ቅድድን ብሽክለታ እንድሕር ተባሂሉ እኳ ነታ ብሽክለታ ኣዳሊኻ ብኣጌርካ ኢኻ ነቲ ስፖርት ዝያዳ ትብድሆ ማለት እዩ ሕጂ ቅድድን ብሽክለታ ምስ ባህልን ስፖርትን ብፍላይ ኣብቲ ምርድዳእ ናይቲ ብሽክለታ ብጣዕሚ ኣገዳሲ ዋላ ኩለን ዘንጋንታታት ዘለዋ ሕጂ ብብሽክለታ ሓቂ ዘረባ ፀገም ኣለ ማለት እዩ ኣብ ብሽክለታ ዘለና ፀገም ማእልያ ደይብሉ እዩ እጂ ተን ብሽክለታካ በፂሐን ኣለዋለካ ብመንፀርቲ ትብሎ ዘለካ ምዕባለካ ናይ ግድን እዩ ምክንያቱ ፕሮፌሽናል ተኣዳድምቲ እዮም ምሳና ዘሎ ኩሎም እንታይ ዓይነት ብሽክለታ ዓጢቆም እዮም ድመፁ ዘለዋ እዞም ኣብዚ ዘለዉ ኣትሌት ከዓ ንብምሉ እምነቶም ተኣዳድምቲ ንዖም ዳራዮም ዳዕቢ ዘሎ ጎኒ ጎኒ እቲ ናትና ንደልዮት ክንዓብየሉ ንክእል እዚ ናይ ትሬን ንብሎ ዘለና እቲ ክንሰርሓሉ ክንፅዕረሉ ዘለና ታቀዳሚቲ ነጥቢ ከማ እዛ ድምፃከያታ ቅድድን ብሽክለታ ናይ ግድን ተዓብየላ ኮለን ተን ትካላት ምፍላይ ብመንግስቲ ንድሕርቲ ብሽክለታ ንድሕር ተዳሊለን ኩሉ ሓገዛት ንድሕር ተገይሩ ኣይሆ እቲ ዝመፅእ ዘሎ ኩሉ ነገር ስ ብድሆታት ከብል እዩ እምበር እዚ ብውልቀካ እንዳተገዝእ ዝኸይደ ሎ ብሽክለታ ኣሰካፊ ፅባሕ ንጎ ከቢድ ይሓቂ ዘረባ
1: ፅቡቅ ሞስከ ምናልባት ብደረጃ ሃገር ኣብ ዓወታት ዝተጓናፀፍና ኣለው ዝተሰመና ኣለው ኤርትራ ባንዴራ ኤርትራ ኣብ ዓለማት ዝተንበልበለትሉ ታሪካት ግንፅል ፀኒሕና ኣለና ወይ ግንዛረብ ፀኒሕና ኣለና ምናልባት ናብ ታሕቲ ውርድ ኢልካ ኣብ ግራስሮት ወይ ኣብቶም ንኣሽቱ ተቀዳደምቲ ዝስራሕ ስራሓት ዓበይቲ ስራሓት ክዕውታና ዝኽእል እንታይ ኣለ ክኾኑ ይኽእል ብፍላይ ብፍላይ ኣብ ናይ ብጫ ማልያ ወይ ኣብ ናይ ግዜ ውድድር ዓይነት ውድድራት ኣትለቲክስን ቅድም ምሽክለታን ናይ ግዜ ሕቶ ክሳብ ዝኾነ ኣብ ግዜ ብፍላይ ኣብበዓሉ ዙር ፈረንሳን ኣብ ዓበይቲ ውድድራት ቮልታ ስፓኛን ጅሮሪ ኢጣልያን ዝኣመሰሉ ዓበይቲ ዓወታት ከነመዝግብቲ ኮይና ብግዜ ዝቀዳደሙ ተቀዳደምቲ ካብ ሕጅት ሒዝና ክንሰርሓሉ ክንክእል ኣለና ስለዚ እንታይ ክግበር ኣለዎ መበልካ ብፍላይ ብፍላይ ኣብቶም ግራስሮት ወሪድና ናይ ግዜ ተቀዳደምቲ ንምፍራይን እቲ ናይ ብጫ ማልያን ቀጠልያ ማልያ ብኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ኣብ 2024 ኣመዝጊብና ኣለና ስለዚ ኣመዝጊብና ኣለና ኢልና ንንየተሉ ጉዳይ ኣይኮነን ክቅፅል ክኽእል ኣለዎ ግን እቲ ናይ ብጫ ንሃርፎ ዘለና እንታይ ክስራሕ ኣለዎ ካብ ሕጅት ሒዙ ባይታ እንታይ ክግበር ኣለዎ ምበልካ እዞም ወፂኦም ዘለዎ ዓበይቲ ፕሮፌሽናላት ክነምፆ ንኽእል ንኸውን ግን ቀጣልነት ምእንታን ክህልዎስ እንታይ ክስራሕ ኣለዎ ትብላ መወዳእታ
0: ክመፂ ማለተይ ሲ ኣሰልጠንቲ ወለዲ ኮሚሽን ባህልን ስፖርትን ዞባ ማእከል ኩሉ ኣብ ብሽክለታ ዝነጥፍ ኢዱንጓ እንተ ንድሕር ኮይና ደይስራሓሉ ነገር የለን ምክንያቱ ኣብ ታሕቲ ንክሰርሕ ትሕቲ ቅርፀካ ምሱ ይሕግዘካ እዩ ምክንያቱ እዚ ዓበይቲ ውድድራት ንሪኦ ዘለና ቲ ካታጎሪናቱ ተዓቐበት ብጣዕሚ ተሪር እዩ

0: ኣብዚ ዓድና ዘሎ ምስናቱ ኣረኣያካ ኩሉ ነገር ማለት እዩ ትሕተ ቅርፂ ዝያዳ ይሕግዘካ እዩ ብተፈጥሮኦም ከዓ ኣባና ታለንት ዘለዎም ተዓላ ድምፂ ይፍጠሩ እዮም ግን ከምዚ ድበልካ ሕጂ ኣብኡ ጥራይ ኣይኮነካ ኣብቲ ስርዓተ ማጋግባ እዚ ኒትሪሽን ገለ ዝበሃል ኣገዳሲ እቲ ሳይንስ እ ወሪዱ ዘሎ ሕጂ ብሽክለታት ዝኸፈ ኮይኑ ዘሎ ሕጂ ኩሉ ነገር እዩ እዚ ሕጂ ተቀዳደምቲ ናሓካሐሽ ሕጂ ዋላ እዞም ንኣሹ ደቂ 13 ዓመት እንዳተረድኦም ከይዱ ምክንያቱ ፊዚካሊ ነቲ ጂምናዚም ድኾን ስራሕ ክሰርሕዎ ጀሚሮም ባዕሎም እዮም ሰርሑ ሕጂ ክረምቲ ውድድር የለን ኢሎም ኣብ ጅም ንጥፈታት ዝሰርሑሉ ሕጂ ሲ ኣነ እቲ ናይ ደገ ዝያዳ እቲ ኣካላዊ ምንቅስቃስ ኣብቲ ናይ ጂምናዚም ዋላ ርኢካ ኢካ ዞም ማውንቴን በዓል ሳጋን ገለ ክጅምሩ ከለዎ መጀመርታት ናይ ጉቦታት ገለመለ ብሙሉእ ስ እዩ ኣቃ እቲ ብማውንቴን ጌርካ ትሰራሕ ኣይሆ ብዚ ከዓ ኣብ ሓፂር እዋን ንመፀና ክኾን ትናትና ሕጂ ኣብ ማውንቴን ጎዩ ዘለና ረባሕ ወይ በቲ ልክዕ ናይቲ ዕቤት ናይ ቅድድም ብሽክለታ ቁርብ ህስ የብለካ እዩ ምክንያቱ ሓደ ቆልዓ ክዓቢ ከሎ መጀመርታ ማውንቴን ብመሰረታት ዘንዓበይቲ ጎማ ሞላ ዘሎ ማውንቴን ብኡ ጌርካ ኣበፃድፍ ዘሎ እንታይ ዓይነት ቴክኒክ ካ እንታይ ዓይነት ስራሕ እንዳስራሕካ ትኸይድ በርዞም ተቀዳደምትና ከማ ብጣዕሚ በዓል ቢንያም ከምዚ ገይሮም ወፂኦም ክዕወቱ ኩሎም እዞም ተቀዳደምቲ ክዕወቱ ኣገርመካ እዩ ብጣዕሚ
1: ብሽክለታ መስዋዕቲ ዝሓትት ዓውደ ስፖርት እዩ
0: ብጣዕሚ መስዋእቲ ዳሓቲት እዩ ኩሉ ነገር ይበካ ሕጂ እቲ ቡድሆታት ዓብን ድዩ ብዝያዳ ሕጂ ግን ኣይሆ ማቴስ ኩሉ ነገር ርእዎ እንዮም ዘለዉ ብምሉእ ከምዚ ዝበልከያ እቲ ዝዓብየ ነገር ንዓወት ኣይኮነን ዓወት ቢንያም ኣምፂ ወይ ንክትዕቁቦ ግን ከቢድ ዋጋ እዩ ዝሓተካ ማለት እዩ ሕጂ እውን እቲ ናይ ቢንያም ናይ ቀጠልያ ማልያሲ ክንስዕቦ ክንክእል ኣለና ኩሉ እዚ ናይ ብጫ ማልያ ትብሎ ላ ክስራሕ ኣሉ ካሎ ለይትን መዓልቲ ንድሕር ፅዒሩ ሓደ ተቃዳዳማይ ኣይሆ ዘይዕወተሉ ኣብነት የለን ብፍላይ ካ እቲ ትሕተ ቅርፂ ንዑው ድመስል ብፍላይ ምስ ሃገራ ፌደሬሽን ናይ ቅድድ ምሽከታ ዞባ ማእከል እንድሕር ተማያየጦም ዋላ እዚ ናይ ሓመድ ዘሎ በዚ ታሕቲ ሕጂ እዞም ናትና ዝሰርሑሉ ኣለዉ እዞም ፕሮፌሽናላት ናትና በዚ ናይ በዓል ድርፎ ዝሰርሑሉ ኣለዉ ብታሕቲ ታሕቲ ሕጂ ከምኡ ማለት እዩ ቶም ማውንቴን ከዓ ተረዲኦም እንታይ ዓይነት ክሰርሑሎዎም እቶም ዓበይቲ ተቀዳደምቲ ከዓ ሕጂ እቶም ዓበይቲ ተቀዳደምቲ ብጣዕሚ ክምዝጎኑ እንዲ ደለዎም ኣብ ብሽክለታ ምዝዋር ጥራይ ኣይኮኑ ዘሎ ኩሎም እዞም ፕሮፌሽናላት ዋላ ነዞም ናትና መፂኦም ኣብዚ ኩሉ ዳይረክት እቲ ናይ ቅድድም ብሽክለታት ናይ ሲኣይድ ባህል ሕግታት ኩሉ በቃ ገሊፆምሎም እዮም ምክንያቱ ብሙሉ እዮም ተማሂሮሞ ሕጂ ማንም ተቀዳዳማይ ቆልዓ እንታይ የድልዮ ማዓሲ ሪካበር ደሊ ማዓሲ ድሰቲ ማዓሲ ትሬን ሰርሕ እንታይ ክገብር ኣለዎ ኣማጋግባ ብሙሉ ዝፈልጥዎ እዮም ኮይኖም ስለዚ ሕጂ ቀሪቢት መዓልቲ ከምኡ ኮይኑ ዝስማዕነነ ዝያዳ ግን ክንፅዕረሉ ኢና
1: ፅቡቅ ብፍላይ ኣብታ ናይ ኣማጋግባ ዝበልክያ ኣቓልቦ ሂብና ክንስርሓ ኣላ ኢና ክንግደድ ምክንያቱ ዝበዝሐ ተቀዳዳማይ ኣብዚ ደረጃ እዚ ወይ እውን እዞም ሕጂ ኣብ ደገወ ወፃኢ ሃገራት ዝቀዳደሙ ዘለዉ እዛ ቀዳሚቲ ዝረኽብዋ ዝነበሩ ምግቢ ፓስታ እያ ነራ ሕጂ ፓስታ ክሳብ ክንደይ ጥዕናዊ ረብሓታት ክበካ ወይ ሓይሊ ክበካ ክእል ኣብ ብሽክለታ ብሳይነስ ተደጊፉ ከምዝገለፅካዮ ተራቂቁ እውን ስለ ዘሎ ብሽክለታ ሳይነስ ተሓዊስዎ ስለ ዘሎ ጥበብ ዝሓትት ዓይነት ስራሕ እዩ እሞ መወዳእታ ጋንታ ኤርቴል መፂኻ ኣለካ ምሕረት ኣብ እስከ እንታይ ና ክንፅበ ኣብዚ ዓመት ዝበላ እኳ ዝተፋለቀ ዓመት ግዜ እንተሃለና ናልባት ዝመፅ ዘሎ ውርድራት ናይ ዘዋሪት ዋንጫን ካልእን ውርድራት ሰሪዕሎ ፌደሬሽን ቅድም ምሽክለታ ዝዋ ማእከል ስጋንታ ኤሪቴል ምሕሬን ኣራኺብናዮም ኣለና ሕጂ እንታይ ና ክንፅበ
0: እዋ ምፅባይ ላ ክንፅበ ኢና ናይ ግድን እዩ ማለት እቲ ስራሕ ተጀሚሩ ኣሎ ኣቲና ኣለና ዝያዳ ግን ማለተይ እንታይ መሲልካ ኩለንተን ጋንታታት ኣብ ዝለዓለ ደረጃ ክመፅሓ እቲ ዝበለፀ ምክንያቱ ውድድር ዋላ ነቶም ተቀዳደምቲ ይኹን ወላ ብጋንታ ንጋንታ ኣብቲ ውድድር ዝያዳ ክትዓቢ ንሕር ኮንካ ዕቤት ናይ ቅድድ ምሽክለታና ወላ ናይ ሃገርና ክዓቢ ንሕር ኮይኑ ተን ጋንታታት ኣብቲ ስጥመት ኩለን ማለት እዩ እዳሰጠማ ንድሕር መፅን ውድድር ዝያዳ እንዳተበለ ከይዲ ሕጂ እንታይ መሲልካ ነዞም ጁኒየር ዘለዎ ተቀዳደምቲ ተካእቲ ብዙሕ ንረክብ ኮይኑ ይስማዓኒ ምክንያቱ እቲ ወረዶ ከማንቲ ግዜ ከይዲ እዩ 27 እዞም 28 ተወለዱ ብምሎም ክሰጉሩ እዮም ስለዚ ካብ 227 ዘሎ እቲ ውድድር ዝያዳ እቲ ዝበለፀ ናይ ኩለን ክለባት ኮይኑ ስማዓኒ ሕጂ ብዘሎ ከዓ ናይ ግድን ኣብቲ ውድድር ገለ ነገር መመሓያሽ ደቕረብና ኣሎ ዋላ ገለገለ ተቀዳደምቲ ዘምፃናዮም ሓደሽ ኣለዉ ዶ ሕጂ እቲ ስራሕ ጀሚርና ኣለና ዝያዳ ግን ውድድር ንዝኾነ ነገር ደምፃካ ረባሕ ወይ ትትሬን ጥራይ ኮን ትልምምስ ዝያዳ ንሰርሖ ኒና ለና እቲ ውድድር ግን ቀልጢፉ ዝመፀሉ ስራሕ እንድሕር ተፈጢሩ እቲ ዝያዳ ዝሓር ኣብቲ ውድድር እንዳኣረምካ ኢካ ተኸይድ ምክንያቱ ውድድር ነቶም ተቀዳደምቲ የብልሖሚ ዮም ፆሚ ዝያዳ ከዓ ኣብቲ ምትላ ከም ፆሚ ንውድድር ዘርክብ ስለ ደለ ቀልጢፉ ክጅመረልና እቲ ውድድር

0: ተስፋ ገብር ማለት እዩ ብውዳ ሓዝኛካ እቲ ውድድር ንክለብ ኤሪተን ናብቲ ዝነበረቶ ደረጃ ንክትበፅሕ ግዜ ይሓተና ኣሎ። ናይ ክለብ ኤሪተል ሓፂር ግዜ እዩ፣ ምክንያቱ ዓባይ ክለብ እያ ከምዚ ካልኦት ክለባት ኣይኮናን። ውድድር ዝነበረት እያ፣ ዕውቲ ክለብ ዝነበረት እያ። ናይ ግድ ንርዳኣሉ ኢና ንኩሉ ነገር ከምዚ ድበልኩካ ግን ሃጓፋት ናይ ዘን ዓበይቲ ጋንታታት ነፍሲ ወከፍቲ ኣረዳማይ ኣብ ሓደ ዓመት 2-3 ንደገ ስለ ዝኸይድ ናቱ ቦታ ንምሽፋን እንደገና ኣብ ቅድድ ምሽክለታ ከዓ ዕድመ ከይሰገረ ቶም ፆታ ኣረዳማ ኢለን ኣብነት ካልኣይ ዲቪዥን ኣለዎናትና ብሉፃት ክነስግሮም ኣይንክእል ኢና። እቲ ሕጊ ናይ ዩሲኣይ ኣይሰድን፣ ምክንያቱ ኣብ ጁኒየር ዝፃወቱት ኣረዳምቲ 18-17 እዮም። ኣንደር 23 ዓበይቲ ኤሊት ባህሎ ከዓ ካብ 19 ዕድመ ንላዕሊ ማለት እዩ። ሕጂ ሱ ስለ ደገድደካ ግዲ ናብቲ ብቕዓቶም ጥራይ ኣይኮነን ኣብቲ ዕድሜኦም ምስ መፅኡካ ንኩሉ ነገር ተብሎ ማለት እዩ። ድሓን ተስፋ ንገብርካ ነዚ ድመፅእ ሎ ኩሉ ንክንዕወተሉ ማለት እዩ።
1: ኣዝየ ኣመስግነካ ስለቲ ዕድሜና ኣኽቢርካ ኣብ ስቱድዮ ምምፃኻን ስለቲ ግዜኻን ስለቲ ዘካየድንዮ ዘተ ወይ ዕላል ኣብ ቀፃሊ ብካልእ ትሕዝቶ ክረኸብ ወይ ብካልእ መደብ ክረኸብ ተስፋ ክገብረ ኣሰልጣኒ ክለብ ሪቴል ምሕረት ኣብየነ ኣመስግነካ ይቕኒልና።
0: ኣራይ ረባሕ ወይ ኣነ እውን ብልቢ ኤለ ኣመስግነካ። ገለ ነገር ድረሳዕንያ ክብሉ ክእል ኣብቲ ናይ ስድራ ቤት ሓገዛት ኩሉ ግዜ ዝገብሩና ዘበርክቱና ኣለዎ ካብቲ ናይ ጋንታናትና ዝነበረ ሕጂ ነብሱ መሓድሮ ተስፋ ጋብር ዝበሃል ናይ ባሓቂ የብለካ ኣለዎ። ሕጂ ኩሉ መኪኑ ወፊዩ፣ ኩሉ ነገር ወፊዩ። ኣቡን ሃኒ ዝበሃል ተቃላለማይ ኣውስትራልያ ሃገራት ጋንታ ከይዱ ዝነበረ እዩ። ተቃላለማይ እውን ኣሎ ናሽናል ቲም ከይዱ ነበረ ማለት እዩ። ሕጂ ብምሉኦም እዞም ናይ ስድራ ዘለዉ ክበዝሑን እዮም ኩሎም ድሕሪ ተፀብፂቦም ዝያዳ ግን ንዑ ክሳይ ልበልኩም ኣብቲ መበገሲ ጋንታናትና ክጅምር ከለና መኪኑ ከይበቐቐ ምሳና ኩሉ ነገር ንገብረና ነበረ። ብጣዕሚ ንዑ ንስድሩን ነመዝግኖ ደሊ ንስድራ ይከምኡ ንበዓልቲ ቤተይ ን ብምሉኦም ማለት እዩ ንስድራ ቤትና ክነመዝግኖም ደሊ በቲ ደበጎሱና ማለት እዩ ነተቅድ ካልእካ ዝተፋፅዋር ናይ ዒታሮ ከዓ ከመዝግኖም ደሊ ማለት እዩ ካብ ዓበይቲ ሓለፍተይ ክሳብ ታሕቲ ዘለዉ ነቲ ባይታ ዝሃቡና ነቲ ስራሕ ተወፊና ንክንሰርሕ እቲ ግዜ ዝሃቡና ከዓ ከመዝግኖም ደሊ ማለት እዩ። ረቢ ንዓኻካ ዝያዳ ከመዝግነካ ደሊ ይቕኒለይካነ
1: ይቐኒልና። ክቡራትን ክቡራን ተኸታተልቲ መደብ ዘተ ስፖርት ንሎም ዘደለናዮ ትሕዝቶ ኣብዚ ፈፂምና ኣለና። ምስ ደርፉ መልባትና ንሃርገኩም ወገነይ ሰላም።

0: ትሓዝነኒ ነገር ኣብ ግዜ ናፅነት ንሕሪት ጋን ተወኪለ ደ ምፅዋተይ ኣዝዩ ሕዝነኒ
1: ስነስርዓት ዘለዎ ተፃወታይ ኩዕሶ ኣብ ኩሉ ዝኣቱ ጠባዩ ርኑብ ስነስርዓቱ ኢልካ ኣካይዱ ኢልካ ጋንታ ተፃወታይ ከልኦ ክመርሕ ዝኽእል ኩሉ ዘማልአ ዩ ኤፍረ መንግስታት
2: ንዘጋጥመካ ብድሆታት ብምሉእ ዓቕልን ትዕግስትን ገጢምካ ክትወፆ እንተደኣ ኽኢልካ ኣብ ተሪር ዓቐብ ተሪሮም ዝሓኽሩ ናይ ብድሆታት ጀጋኑ ዝደፍዎ ኣኽሊል ዓወት ፍሉይ ክብርን ዓብ ጽልዋን ክፈጥር ባህርያዊ እዩ። ጸጸርቲ ዕንቅፎምን ትፍትኖምን ሰባት ኣብ ዝበዝሑሉ ዓለም ተስፋ ቆሪፆም ንኻልኦት ብኣሎታ ክጸልዎ ኣብ ዝረኣየሉ መድረኽ ሓያላትን ጽኑዓትን ሰባት ግን ኣብነት ተጻዋርነትን ዓወትን ብምዃን ሓድሽ መንገዲ ይጸርጉ፣ ጉዕዞ ተስፋ እውን ይምህሩ። ናይ ሎሚ መደብ ሌላ ንዘጋጥሞ ብድሆታት ሰጊሩ ንኻልኦት ኣብነት ንምዃን ዝበቕዐ ስፖርተኛ እያ ከተቐርብ ኤፍሬም መንግስትኣብ። ኤርትራ ኣብ መድረኽ 1980ታት ካብ ዘፍረየቶም ከዋኸብቲ ስፖርተኛታት ዝኾነን በዓል ብዙሕ ሞያ ብድርብ ዓውደ ስፖርት ዝፍለጥን ብዓብዩ ብህንፀት ኣካላዊ ቆመናን ስነ ምግባርን ዝለዓለ ክብሪ ዝውንን ኤፍሬም መንግስትኣብ ንፀወታ ኩዕሶ እግርን ኩዕሶ ሰኪዕትን ብማዕረ ሚዛን ዝፃወተሉን ዝደመቐሉን

0: ስፖርተኛ እዩ።
1: ገርመካ ኣብ ክልተ ዓይነት ስፖርት ራይኹም ክንፃት ነረ ምስ በዓልቲ ኣምራት በዓል ኣማረ ፍፁም ገለ ቴብል ቴኒስ ፃት ነረ ቮሊቦል ንሕሪት ጋንታ ኤርትራ ተመሪፀ ነረ ብዙሕ ግዜ ኣይጠቕሶኒ ስለምንታይ ክልተ ትሬኒን ገለገለ ምስ ገበርኩ ገዲፍ ዮ ብዙሕ ስምዒት ስለ ዘይነበረኒ ዝያደ ካባይ ፃወት ካ እዞም ናይ ዋልያ ፃወቲ ነይሮም ኣብቲ ግዜቲ ግን ኣነ ኣማረ በረኸት ንሕሪት ጋንታ ኤርትራ ፃወትና ባስኬትቦልን ኩዕሶ እግርን ግን ብስርዓት ፃወተሉ ዝነበርኩ ግዜ ሶኒ ሮብ ዓርቢ ኣብ ባስኬትቦል ሰሉስ ሓሙስ ቀዳም ከ ኣብ ኩዕሶ እግሪ ይነጥፍ ነረ ስዑ ከዓ ብዙሕ ህርፋን ስለ ዝነበረኒ መስለኒ ብዙሕ ውፅኢት ነይሩ ንክብል ክእል
0: ካብታ 8 ውሉዳት ዘፍሬት ስድራ ቤት ኣቶ መንግስቲ ኣብ ኣብ ኣስመራ ከባቢ ዕዳጋ ሓሙስ ብ1964 ተወሊዱን ዓብን ኣብቲ ሓያሎ ስፖርተኛታት ብሕልፊ ናይ ውሽጠ ቤት ስፖርት ዘፍረየ ማእከል YMCA ብንጉኡ ዝተፀንበረ ኤፍሬም ከም ኩሎም ናይቲ እዋንቲ መንእሰያት ነቲ ፀጋ ተቋደሶ
1: YMCA ማለት መሰረት ናይ ኩልሃና ብሕልፊ ቶም ኣብኡ ኣብቲ ከባቢ ዝዓበና ስጋብ በዓል ቦቸፊላ ወይ ንግስ ሳባ ዝበሃል ዝነበረ ስተድዮም ስጋብ እናኣቱ ብምሉእ እቲ ሜዳታት ዋላ ኣብ ፅርግያ ብዓብዩ ከዓ ኣብ YMCA ከ ካርድ ስለ ዝነበረ ቅርሺ ከፊልካ ንሓደ ዓመት ስፖርታዊ ንጥፈታትና ኣብኡ ነካይዶ ነርና ብከምዚ ደረጃ ከዓኒ ስጋዕ ካብ ስፖርት ደው ድብል ዋሓሊፈ ማለት እዩ
2: ዕዳጋ ሓሙስ ምዕባይ ዳርጋ ኣብቲ ኣብ ባሕሪ ናይ ስፖርት ጥሒልካ ማለት እዩ ኩሉ ዓይነት ስፖርት ከ ኣሎ ማለት እዩ ቴብል ቴኒስ ዚኻ ክትብል ቮሊቦል ዲኻ ባስኬትቦል ቲዘርቦል ዝበሃል ነይሩ ግራውንድ ቴኒስ ዚኻ ክትብል እዚ ኣትሌቲክስ ናይ ሓፂን ገለመለ ኩሉ ስለ ዝነበር ኣብ ኩሉ ዓውዲ ኢኻ ትሳተፍ መብዛሕትና ከዓ ውፅ ዓበና ሓደ 2-3 ዓውዲ ሒዝካ ኢኻ ትኸይድ
0: ገና ኣብ መበል 15 ዕድሚኡ ካብ ማእከል መሰልጠኒ ዕዳጋ ሓሙስ ናብ ቦቸፊልያ ብምስጋር ናብ ክለብ ሳንቶስ ዝተፀንበረ ኤፍሬም መንግስቲ ኣብ ብዝነበሮ ክእለትን ቅልጣፈን ብዓብዩ ልዱል ሰብነት ካብ 1979 ኣትሒዙ ብቕዓቱ ከመስክር ኣይተሸገረን ነቲ እዋንን ነተፃወትን እውን ብልዑል ተመስጦ እዩ ዝዝክሮም
1: YMCA ናብ ቦቸፊላ ክንሰግር ከለና ከምዚ ፀዋዕካዮም በዓል ካልእ ዝበሃሉ ኣብ ንእስ ዕድመ ምስኣቶም ጋንታ ሳንቶስ ዝበሃል ባያ ጀሚረ ንሳቶም ኣድርያና ዝበሃሉ ነይሮም ንሕና ከዓ ሳንቶስ ንበሃል ነርና ዳሕራይ ካብ ሳንቶስ ናብ ድሕሪ ሓደ ዓመት ካብ ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን መፅአ ማለት እዩ መሰረትና ግን ካብኣቶም ኮይኑ በዓል ቺፖሊን ዝነበሩሉ ግዜ በዓል ኣማረ በዓል ቲካቦ ኣብ ቀዳማይ ዲቪዥን ዝነበሩሉ ግዜ ሽዑ ከዓ ኣብቲ ደረጃ ናብ መፅአ ማለት እዩ
2: ኩዕሶ እግሪ ዶ ይነፍዕ ፍሬም ባስኬትቦል ድሕሪ ኢልካ ኒ ኣነ ኣብ ባስኬት ብጣዕሚ ዘድንቆ ከምሳይ ፃት ነይሩ ፕሌሜከር እዩ ኩዕሶ እንዳዘረ ሹት እንዳገበረ ድዩ ሞሳታት እንዳገበረ ዘይገብሮ ይነበረ ካብ ኩዕሶ ኣብ ባስኬትቦል የደንቆ ነይረ
0: ኣብ መወዳእታ 1970ታት ወተሃደራዊ ስርዓት ኢትዮጵያ ኣብ ኤርትራ ነቶም ካብ ዕለት ናብ ዕለት ናብ መኣዲ ቃልሲ ፅምበሩ ዝነበሩ መንእሰያት ንምግታእን ንምቁፃርን ንስፖርታዊ ግጥም ከም ሓደ ሜላ ተጠቕመሉ ብሕልፊ ንኸተማ ኣስመራ ብዞን ከፍተኛን ቀበሌን ወዲቡ ሓያለ ስፖርት ግጥም ክሰርሕ ይተራእዩ ኤፍሬም ነታ ዝተወልደላ መምሕዳር ከባቢ ወይ ቀበሌ መሰረት ወኪሉ ኩዕሶ እግሪ ኣብ ዝተፃወተሉ ኣብ ዒንቲ ሓያሎ ኣሰልጠንትን ተፃወትን ሓደረ ኣሰልጣኒ ጋንታ ዳህላክ ዝነበረ ገብረ ጻድቅ ምስ ናይ ኩዕሶ እግሪ ጋንታኦም ንኽፃወት ንዘቕረበሉ ሕቶ ተቐቢሉ ኣብ ሓፂር ግዜ ምስታ ጋንታ ኣብ ሜዳ ችቸሮ ኣብ መስመር ምክልኻል ተሰለፈ እታ ክፃወት ዕድል ዝፈጠረትሉ ጋንታ ዳህላክ ናብ ዓበይቲ ክለባት ክህደን ኣጉልሓቶ ጋንታ ኣዶሊስ ከዓ ኣብቲ ውድድር ተዓወተትሉ ምስታ ጋንታ ተፀንቢሩ ንክልቲኡ ፀወታ ብማዕረ ኣሳሊ ቀፀሎም
2: ሕጂ ኤፍሬም ባስኬት ዩ ክመርእ ዘለዎ ኩዕሶ እግሪ ናቲ ምርጫ ትኸውን ዝያዳ ግን ዘቢሉ ናብቲ ኩዕሶ እግሪ ኣብቲ ኩዕሶ እግሪ እውን ከም ሓቂ ንድሕር ኢኻዮ እቲ ፊዚካሊ እቲ ብቕዓት ናይ ትክስታይ ጠቂሞ ክኸውን ይኽእል እዩ ኩዕሶ እውን ኣይተጋየሸ ማዕረ ማዕሪኡ ከይ ስለ ዝነበረ ኩዕሶ ጀሚሩ ናብ ጋንታና ሕጂ

0: 84 ይመጽና ሽዑ ኸማ ናሽናል ቲም ተመሪጹ እዩ ድሕሪኡን ቀጻሊ ናሽናል ቲም ምረጥ ነይሩ ፍሬም ናይ ብሓቂ ፅቡቕ ፊዚካሊ ሕጂ ካብቶም መጀመርያ ዲስፕሊን ድሕሪ ኢልካ ናይ ፍሬም ዝርክብ ዲስፕሊን የለ መብዛሕትና ብለካስ ቁሩብ ገለ ካብ መስመር ምውፃእ ከሎ ከም ተፃወተ ፍሬም ግን ብጣዕሚ ዲስፕሊን ነበሮ ሰብ እዩ ብከምኡ ከዓ እኳ ኣብቲ ስፖርት ንፉዕ ተፃወተ ነይሩ ክትብሎ ትኽእል እያ እጂ ኣነ ዝያዳ ሚድፊልድ ፀዋት ነይሩ ዲፌንስ ፀዋት ነይሩ ዝያዳ ደንቆ ዝነበርኩ ኣብ ናይ ባስኬት ተመክሮ እንድዩ ኩዕሶ ሓፍ እንድሕር ኢሉ ላዕሊ ድወፅ ነይሩ ብህዲ የማን ፀጋም ከዓ ኩዕሶ ድርቢ ነይሩ
1: እቲ ዝኸፍአ ግዜ ንዓይ ሽዑ እዩ ነይሩ ስለምንታይ ኣብ ኩዕሶ ሰኪዕ ዝነበረኒ ፀብለልታ ዋላ ቁመተ ሕፅር ዝበለ ይምበር እምበር ኣዝዩ ዝለዓለ ፀልበልታ ነይሩ ንክብል ይኽእል ኣብ ኩዕሶ እግሪ ክልውጥ ዝብል እውን ሓሳብ ኣይነበረን ብከምኡ ኣብቲ ናይ ሕሪት ጋንታ ኤርትራ ኣብ ሰማንያታት መጀመርያ ሽዑ ኣብኡ ምስ ኣተኹ ምስ ሕሪት ጋንታ ኤርትራ 2 ዓመት ምስ ተፃወትኩ ኣብ 3 ዓመት ምስ ሕሪት ጋንታ ኢትዮጵያ ምስ ተመረፅኩ እቲ ዝነበረ ስልጣን ሽዑ ዘሪሁን ዝበሃል እቲ ራሻዊ ድመፀ ምስ ተበገስና ንጅቡቲ ክንከይድ ምስ ተበገስና እዩ ንዓይ ካብቲ ክስተይ ኣትሪፉኒ ሽዑ ገዲፍዮ ኩዕሶ እግሪ ከይድ የለ ወሲነ እታ ዝወሰን ኩላ ግዜ ግን እታ ዝኸፍአት ግዜ እያ ነራ ኣዝዩ ፍቕሪ ነርኒ ምስ ባስኬትቦል ዳሕራይ ትፆታ ምስ ኣድሊስን ኣብ ኩዕሶ እግርን ኣብ ባስኬትቦልን ኮይኑ ግን ዝያዳ ኣብ ባስኬትቦል ይዛዙ ነይረ ሽዑ ኣትሕ ደጎ ናይ ስፖርት ኮሚሽን ሓላፊ ነይሮም ፀዊዖም ሓይቶምኒ እዚ ትገብሮ ዘለካ ብ ክልቲኡ ደው ከተብለለካ ሓደ ዩ ምረፅ ገለ ዝብል ምርጫ ምስ መፀ ኣነ ኣብ ኩዕሶ እግሪ መሪፀ ኣብ ኩዕሶ እግሪ ኣትየ ማለት እዩ
2: ካብ ስድርኡ ናይ ፖለቲካ ፅልዋን ፍቕሪ ሃገርን ዝሓደሮ ኤፍሬም ነቲ መድረኽን እዋንን ብዝግባእ ከንብብ ይሽገር ኣይነበረን ሰራሕተኛ ኣገልግሎት ፖስጣ ዝነበሩ ኣቦኡ መንግስቲ ኣብ ግብረ ሚካኤል ብተደጋጋሚ ናብ ፀጥታን ህዝቢ ድህነትን ይቐርቡ ነበሩ መወዳእትኡ ድማ ግዳይ ማእሰርቲ ኾኑ
1: ኣቦይ ተኣሲሩ 10 ዓመት ተፈሪዱ ነይሩ ድሕሪ የናታን ተኣሲሩ 5 ዓመት ተፈሪዱ ሽዑ ኣነ ትምህርቲ ወዲአ ክውድእ ሳሓደ ዓመት ተሪፉ ዝነበረ ሽዑ ኣነ ናይ ግድን ስራሕ ብደገ ክሰርሕ ጀሚረ ማለት እዩ ነቦይ ዳኣሰርዎ ምክንያት ኣብቲ ናይ ፖስት ኦፊስ ናይ ሓዋላ ሰርሕ ስለ ዝነበረ ብበዓል ብወፃኢ ገይሩ ገንዘብ ይለኣኽ ነይሩ ንሜዳ ተባሂሉ ትልእኽ ነርካኻ ተባሂሉ እዩ ተኣሲሩ የናታን ሓወይ ኣብ ኣስመራ ኮይኑ ቁርብ ናይ ገንዘብ ምውፃእ ገለ ክስታይ ስለ ዝነበሮ ብኡ ተኣሲሩ ነይሩ ኣብቲ ግዜ እቲ ንዓይ ናይ ገዛ ሓላፍነት ኣባይ ወዲቑ ኣነ ስርሐ ነይረ ማለት እዩ
2: ካብ 1982 ክሳብ 1984 ምስ ኣዶሊስ ድሕሪ ምፅዋቱ ናብታ ኣብ 1977 ብነፍሲሄር ቀለታ ስፋ ዝተመስረተት ጋንታ ኤሌክትሪክ ማለት ኤልፓ ተሰጋጊሩ ኤልፓ ናይ ገዛ ርእሳ ድሕሪ ባይታ ዝነበረ ክለብ እያ ቅድም እታ ጋንታ ቀይሕ ባሕሪ ዝብል ስም እዩ ዝነበራ እንተኾነ ቀይሕ ባሕሪ ብገዛእቲ ኢትዮጵያ ተቐባልነት ስለ ዘይረኸበት ነታ ስም ክቕይርዋ ተገደዱ ኤፍሬም መንግስቲ እውን ንጋንታ ኤሌክትሪክ ኣብ 1984 እዩ ተፀንቢርዋ
1: ኣነ ኣብ ቀይሕ ባሕሪ ቃቲ ከለኹ ብየማናይ ክንፊ በዓል ኣለም ትሪባ ነይሮም እዮም ብዙሓፃት በዓል ሙልጌታ ብፀገማይ በዓል ክፍለ ነይሮም ኣብ ማእኸል በዓል ምስግና የማነ መሓሪ ግን ኣነ ብሓደ ነገር ክበልፆም ኣለኒ ኢለ ሓስብ ነረ ንሱ ከዓ ፊዚካል ፊትነስ እዩ ኣብኡ ቦታ ኣይረክብን እየ እንድሕሪ ኢለካ ኣብ ምክፍፋል ፀዋት ነረ ኣብ ምክፍፋል ከምበል ኣብርሃን ኤልያስን ኣዝዩ ስጡም ዝነበረ ቦታ እዩ ነይርዎ ምስኣቶም ክወዳደር በዓል ኤልያስ ከ ኣብቲ ዝእለየሉ ግዜ ስለ ዝነበረ ምስኣቶም ምስ በዓል ባሊላ ዳሕራይ በዓል ቴድሮስ ተኽሊት ኩሉ ብኣው ድመፁ ማለት እዩ ምስኣቶም ተወዳዲረ ኣብ ተሰላፊ ቋሚ ተሰላፊ እዩ

0: ካብ ኣከፋፋሊ ኣነን መሓርን ኮይና ከዓ ኣብ ድሕሪት ኣክንዲ የማንን ምስግናን ናይ ምስግና መገሻ ናይ ማኒ ከዓ ምስ ዕብት እውን ክሳይ ስለ ዝመፀ ኣነን መሓር ኣብ ማእኸል ክንፃወት ጀሚርና ማለት እዩ።
1: ኣብ ጋንታና ክመፅእ ከሎ ብቕዕቱ ብጣዕሚ ንፉዕ እዩ ነይሩ ከምቲ ዝበልካያታ ጋንታ እውን ዓወት ነይሩዋ ይ ቅድሚ ሕጂ ድሕሪ እውን ትዕወት ነይራ እያ ኤፍሬም ግን ኣብታ ቦታ

0: ተረሲን ኮይና ንፀዋት ነርና ሕጂ ቁመንኡ ከዓ ከም ዝፈልጦ ሙሉእ እዩ ነይሩ እፍሬም። ሕጂ ድሓር ኣብ ማእከል እርጋን ናይ ተፃወቲ ስለ ዘርከበ ከምዞም ክጠቕሰልካ ፅንሐ ኤልያስን ኣብርሃን ኣብ ምእራግ ስለ ዝኸዱ ብድሕሪኡ በዓል ሳምሶን ኢሳ በዓል እፍሬም በዓል ባሊላ ኣብቲ ማእከል ወኒኖሞ ብጣዕሚ ሓያላት ተፃወቲ ነይሮም። ብዙሕ ውህደት ፈጢሮም ከዓኒ ብኸመይ ዋንጫ ንወስድ ብዙሕ ዋንጫታት ወሲድና ከምዝጠቕሰልካ ፅንሐ። እጂ እፍሬም ብጣዕሚ ሓያል ተፃወታይ ነይሩ። ቁመኑኡ ተበልካ ካብቶም ቶፕ ክላስ ዝበሃሉ ተፃውቲ ካብኦም እዩ ነይሩ።
1: ኣብ ምክልኻል ይረራርአካ፣ ኣብ ሚድያም ይረራርአካ፣ ኣብ ኣለኛመት ይረራርአካ፣ ኣብ ኩሉ ዘማለየ እፍሬም ኣብ ሓቂ ስነስርዓ ዘለዎ ተፃወታ እዩ።
2: ቀይሕ ባሕሪ ወይ ኤሌክትሪክ ወይ ከዓ ሻዕብያ ትበሃል ነበረ ሓያል ጎና ኣብ ቅድሚት ነይሩ። ዳሕራይ ታጋንታ ምልእቲ ኮይና ቅድሜና ዝነበሩ ፃወቲ ሓያላት ኩሉ ሙሉእ ኩሉ ዝዕብልልዎ ዝነበሩ ሳቶም እዮም። ንሕና ምስ መፃና ውን ኣብ 80ታት ስጋብ 87 ዘሎ ግዜ 88 እቲ መፋርቕ ሓያል ጋንታ ኮይና ንኩሉ እንዳበድሀት ብዙሕ ግዜ ኣዲስ ኣበባ ትመላልስ ነራ ሓያላት ጋንታ ነረን እዮም ኩሎን በዓል ቺፖሊኒ ሜሎቲ ኣዱሊስ ዋላ ዋልያን ባዕሎም ሓያላት ጋንታታት ነረን እዮም። ግን ዋላ ኣብቲ መወዳእታ ግዜ ካብቲ ደረጃና ናብ ካልኣይ እንዳወረድና ምስ ቺፖሊን እንዳተለዋወጥና ወይ ምስ ሜሎቲ ምስ ኣዱሊስ ምስ ኩለን ንኸይድ እምበር እታ ጋንታ ሓያል ሽም ዝነበራን ኣብ ኣዲስ ኣበባ ከይዳ ውን